Ayo, mami.

0: ህዝባዊ ሓይልታት ኣብ 1970 ሰብዓታት ኣብ ዝነበረ ፅንኩር ኩነታት ንነዊሕ ዝዓለመ ሰፊሕ ኣረኣእያን ኣመለኻኽታን ነይርዎ እዩ። ካብቲ ዝሓንፀፆም ዓበይቲ መደባት ናይቲ ውድብ ድማ ሓደ ምምስራት ቤት ትምህርቲ ዝብል ነበረ። ሰውራ ክዕወት ተኾይኑ ህዝብን ተጋዳላይን ክነቅሕ ኣለዎ። መትከል ውድብ ናይ ዝተበገሰሉ ቀንዲ ዕላማ ሓፋሽ ይንቃሕ፣ ይወደብ፣ ይዕጠቕ ዝብል እዩ። ናይዚ ፍልስፍናን ፖለቲካዊ መርገፅን ህዝባዊ ሓይልታት እምነት ኣብ ውድብ ተመክሮ ሰውራ ብምትእሳርን እዩ። በዚ መሰረት መትከላትን ረኣዩን ዝዕቅበሉ ንመጻኢ ዘወራርሰሉን መንገዲ ኣብ 1975 ንድፊ ሓሳብ ቤት ትምህርቲ ሰውራ ኣንቂሉ። ብጨንፈር ትምህርቲ ናይቲ ውድብ ዝተማእከለ ቅዱስ ተበግሶ ድማ ኣብ ዝሰዓበ ዓመት መስርሕ ምምሃርን ምስትምሃርን ኣብ ትግባረ ክውዕል ጀሚሩ። ኣብ ፈለማ 1975 መጀማመር ትምህርቲ ድሕሪ ምበጋስ ሓደ ጉጅለ ምሁራን ብምውፃእ ካሪክለም ኣዳልዩ ኣብ 1976 ኣብ ዜሮ ፈሊሙ። ኣብቲ ፈለማ ምስ ብዝሒ ተምሃሮን ምፍላም ቤት ትምህርትን ዋሕድ ምምሃራን እኳ እንተጋጠመ ከም ብድሆ ኮይኑ ግን ኣይዓንቀፀን። ናይ ምምሃር ዓቕሚ ዘለዎም ምምህራን ከም ዘድልዩ ተኣሚኑ ድሕሪ ምስላፍን ተዕሊምን ኣብ ዝነበረ ግዜ ክምህሩ ዝኽእሉ መምህራን ተለልዮም ካብ ነፍሲ ወከፍ ኣህዱታት እናተሳሕቡን ኣቐድም ኣቢሎም ኣብ ኩናት ተሳቲፎም ዝሰንከሉን ዝሓሸ ደረጃ ትምህርትን ተመክሮን ዝነበሮም ተጋደልቲ ፍልጠቶም ብመንገዲ ትምህርቲ ከም መሓላልፉ ብቐጥታ ናብ ቤት ትምህርቲ ሰውራ ከም ዝፅምበሩ ተገይሩ።
1: ኣብ 1975 ካብ ዩኒቨርሲቲ

0: ኣብ 1978 መጀመርያ 1978 መጀመርያ ኣብ ትምህርቲ ወራ ክመፅእ ከለኹ ዋላ ሓንቲ ሞያ ናይ መምህርና ይነበረኒን። ሕጂ ኣብቲ ግዜ እቲ ከማይ ዝኣመሰሉ ብዙሓት ነይሮም። ሓደ ክልተ ከዓ ትምህርቶም ወዲኦም ናይ መምህርና ኮርስ ገለ ወሲዶም መምሃራን ዝተመደቡ እውን ነይሮም ማለት እዩ። ስለዚ እቲ ኣብቲ ግዜ እቲ እቶም ቅድሜና መምሃራን ኮይኖም ዝሰርሑ ዝነበሩ ሓያል ፃዕርታት ገለ ይገብሩ ነይሮም። ኣነ ሕጂ ምስ ካልኦት ብፅተይ ኮርስ ናይ መምህርና ገለ ወሲደ ናይ ሰለስተ ወርሒ መምሃራን ነይሮም ኣብኡታት በዓል ሓጎስ ወልዱ ገለ ዝበሃሉ ካልኦት በዓል መብራህቱ ነይሮም ብዙሓት መምህራን በዓል ኣለም ሰገድ። ሕጂ ኣብዚ ዝወሰድናዮ ኮርስ ኣዝዩ ሓጋዚ ገለ ነይሩ እንታይ ሽሙ በዚ ከዓይና መጀመርያ ሌላ ምስ መምህርና ገለ ዝኣተና ማለት እዩ። ኣብ ቅድሚኡ ሓይልታት ከም ናይ መሃይምነት ምጥፋእ ዘመተ ኮሚኢታት ገለ ትሳተፍ ኢኻ ከም ስሩዕ ናይ ምምሃር ምስትምሃር መስርሕ ክጅምር ገለ ግን በዚ መስርሕ ዘቢልና ኢና ንሕና ኣነ ነፍሰይ ኣብ መምህርና ተፀምቢረ ማለት እዩ።
1: መጀመርያ ካብ መባእታ ክሳብ ካልኣይ ደረጃ ኣብ ኤርትራ ተማሂረ ብድሕሪኡ ናይ ዩኒቨርስቲ ትምህርቲ ኣብ ኣዲስ ኣበባ ዩኒቨርስቲ ተማሂረ ኣብ 1971 ግራጁዌት ገረ ብድሕሪኡ ናብ ኤርትራ ተመዲበ መፅ ኣብ ኤርትራ ዳርጋ 2 ክሳብ 3 ዓመት ኣብ ኤርትራ ኣብ ካልኣይ ደረጃ ኣብ ምስልጣን መምሃራን ኣብ መወዳእታ ከዓ ምስልጣን መምሃራን ከም ኣሰልጣኒ ኮይነ ዝሰርሕ ነይረ። ኣብ 95 ናብ ሜዳ ተሰሊፈ ኣብ 1977 ከዓ ኣብ ቤት ትምህርቲ ሰውራ ከም መምህር ተመዲበ።
2: ስርዓተ ትምህርቲ ፈለማ ንታሕተዋይ ደረጃ ማለት ክሳብ ሳልሳይ ክፍሊ ክምህሩ ዝቆመ እዩ ነይሩ። በብእዋኑ ክሰፍሕ ክምዕብል ስለ ዝነበሮ ድማ ብቐጻሊ ፃዕርታት ተኻይዱ። ኣገባብ ኣመሃህራ ካሪክለም ናይ መወዳእታ መልክዑ ክሕዝ ዝኽኣለ ምስ ምስፋሕ ሓራት ከተማታት ብዝተወስደ ተመክሮ እናዓብየ ክመጽእ ኽኢሉ ዘይቋርፅ ምዕባለታት ድማ ከርኢ በቂዑ።
1: መጀመርያ ኣነ ቤት ትምህርቲ ሰውራ ክመፅእ ከለኹ ከምቲ ዝበልካዮ ኣብ ምጅማር ኣይኮነን ኣነ መፅ ድሕሪ ዓመት ኣቢለ የ መፅ ግን ቁፅሪ ተምሃሮ ክሳብ 250 ገለመለ ዝኸውን ብሓርፋፍ ገምጋሚ ተምሃሮ ነይሮም። መምህራን ኣዝዮም ውሑዳት እዮም ነይሮም። ኣብታ ኣነ ዝመፃ ኩሉ መብዛሕትኦም ከዓ ስንኩላን እዮም ነይሮም ተወጊኦም ካብ ሓይልታት። ኣብቲ ቤት ትምህርቲ ሰውራ ተማሂሮም ሰልጢኖም መምህራን ክኾኑ ይኽእሉ እዮም ተባሂሎም ዝመፁ እዮም ነይሮም። እቶም ናይ ትምህርቲ ፅቡቕ ባክግራውንድ ዝነበረና ኣዝና ውሕዳት ኢና ነርና።
0: ድሕሪ 79 መወዳእታ ምስቲ ዝነበረ ናይ ምዝላእ ኩነታት ኣነ ኣብ ስንኩላን ወሪደ ምስ ካልኦት ብፆተይ ኣብኡ ከዓ ንክልተ ዓመት ገለ ዝኸውን ፀኒሕና። ኣብኡ እውን ቤት ትምህርቲ ገለ ስለ ዝነበረ ብቲ ቤት ትምህርቲ መምህር ኮይነ ሰርሕ ነይረ። ኣብ ጀላንቲ ናይ ስንኩላን ገፊሕ ቤት ትምህርቲ ገለ ነርና ሰፊሕ ቤት ትምህርቲ ነርና። ኣብኡ ከዓ ብዝያዳ ከም መምህር ተመዲበ ሰርሕ ነይረ። ሓላፈ እውን ኣብኡታት ነይረ። ሕጂ ብድሕሪ እዚ ናብ ቤት ትምህርቲ ወራ 1981 መወዳእታ መፅእና። ኣብ 1981 ኣትሕትና ከዓ ኣብ ግልዕ ገለ ነይረ። ድሕሪኡ ኣብ ዓራርብ ካብ 1981 ክሳብ ናፅነት 91 ኣብ ገለ ኣብ ዓራርብ ኣብ ዓራግ ሰሪሐ ከም መምህር ሰሪሐ። ከም መምህር ጥራይ ዘይኮነ ከም ሓላፊ ቤት ትምህርቲ እውን መዲበ ሰርሐ ነይረ። ኣብ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣብቲ ግዜ እቲ እንታይ እዩ ሕጂ እቲ ቤት ትምህርቲ ሰውራ ብጨንፈር ደረጃ እዩ ዝርአ። ኣብይ ቤት ትምህርቲ ገለ እዩ ነይሩ። ኣብቲ ዳሕራይ ምዕባሊኡ ዝያዳ 5 ቤት ትምህርትታት ኣብ ትሕቲኡ ዝጥርነፋ ገለ ነይሩ ነብሰን ዝኽኣለ

0: መምህር ኣብ ምምዕባል ሕብረተሰብ ኣብ ምትሕላፍ ፍልጠትን ጥበብን ኣብ ምትእታው ሓድሽ ኣተሓሳስባ ምስራፅን ወሳኒ ግደ ኣለዎ። ኣበርክቶ ናይቶም ኣብ ቤት ትምህርቲ ሰውራ ድሕሪ ምፅምባሮም ፍልጠቶም ከይበቐቑ ኣብ ምስግጋር ፍልጠት ዝፀዓሩ መምህራን እውን ኣብ ተምሃሮ ሰውራ ልዑል ፅልዋ ፈጢሩ እዩ።
1: ኣብኡ ሓያላት ሰባት ነይሮም እዮም። ሽዑኡ በዓል ጴጥሮስ ወዲ ገራቱ ገለ ዘለዎም እቲ ናይ ክስታይ ካልኦት ገለ እውን ሓያላት ምሁራት ገለ ነይሮም። በዓል መምህር ተስፋን ክኤል ገለ ዝበሃል በዓል ከበደ ነይሮ ስውእ ፃይ ከበደ ገለ በዓል ጆ ኣይንኣለም ዘለቀየ ካልኦት በዓል መብራቱ ግላ ጋብር ሓያላት ብዙሓት ምሁራት ገለ ነይሮም ኣብቲ ግዜ እቲ ብላዕሊ ስታይ ዝገብሩ ኣብ ምድላው ናይቲ ስርዓተ ትምህርቲ ከዓ ኣብ ተራገለ ዝነበሮም። እቲ ካልእ መዳይ ከዓ መምሃራን ንባዕልና ገለ ከዓ ኣብቲ ካሪክለም ምድላው ኣብቲ ምድላው ናይ መፅሓፍቲ ንሳተፍ ነና።
2: ቤት ትምህርቲ ሰውራ መጀመርያ ክንመፅእ ከለና እቲ ኣወዳድባ ናይቲ ቤት ትምህርቲ ሰውራ ኣዝዩ ኣነ ግርም እዩ ዝብለኒ ዝነኣድ ነይሩ ብተእዋንቲ እቶም ቆልዑ ኣወዳድባ ናይቶም ቆልዑ በብዕድሚኦም እዮም ንኣሽቱ ማእከሎት ዓበይቲ ተባሂሎም እዮም ተኣሽሙ ዝብሉ ነይሮም። ኣለይቲ ነይረን ቀንዲ ስርሐን ነዞም ቆልዑ ከመዴታት ኮይነን ዝኣልያ መምህራን ከዓ ነይሮም። እዚኦም ከዓ ኣብ ኩሉ ንጥፈታት ናይቲ ቤት ትምህርቲ ዝሳተፉ ግን ጋንታ መምህራን ተባሂልና ከም መምህራን ኮይንና ንሰርሕ ዝነበርና እውን ነርና። እቲ ቤት ትምህርቲ ሰውራ ከምዚ ክብለካ ዝፀናሐኹ እቲ ዓቕሙ ናይ መምህራን ከዳልዉ ዝኽእሉ መፅሓፍቲ ዓቕሚ ትሑት እኳ እንተነበረ እቲ ኣተኣላለያ እቲ ኣተሓሕዛ ተምሃሮ ግን ኣዝዩ ዝናእድ ነይሩ። ፅሬቶም ኣመጋግቦኦም ኣተኣላለያ ናይቶም ቆልዑ ዝነበረ ሽዑ ዋላ ኣብዚ እዋን እዚውን ከምኡ ክትርኢ ትኽእል ኢኻ። ስለዚ እቲ ኩነታት ኣብቲ ዝኣተ ኩሉ እቲ ቤት ትምህርቲ ሰውራ ከምዚ እዩ ነይሩ።
1: 1982 ንሰርሓሉ ዝነበርና ካሪክለም ካብኡ ጀሚርካ ኣብ 82 ኣትሒዝካ ዝነበረ ናይ ብሓቂ ተወዳዳሪ በቲ ግዜ ትሲ ናይ ብሓቂ ሓደ ብትሕሶ እንድሕር መፅኢካ ኩሉ ገድናዊ ፅልዋ ኣብቶም ተምሃሮ ከንብር ዝኽእል ሰፊሕ ብሮድ እዩ ነይሩ እቲ ካሪክለም ዝኽብል ከለኹ እንታይ ማለት እዩ ሕጂ ቋንቋ፣ ቁፅሪ፣ ማሕበራዊ ስነ ፍልጠት፣ ባህርያዊ ስነ ፍልጠት፣ ካልእ ኣርቲስ፣ ኣካላዊ ትምህርቲ፣ ሙዚቃ፣ ስእሊ ኩሉ እዚታት ገለ ዝምህር እዩ ነይሩ እቲ ክስታይ። ስለዚ ኩሉ ገድናዊ ፅልዋ ኣብቶም ተምሃሮ ዘሕድር እቲ ስታንዳርድ ናይ ካሪክለም ካልኦት እውን ዝሰርሕሉ ገለ ስለ ዝነበረ ብዓይነት ናይቲ ትምህርቲ ክንረአ ከሎ ዝያዳ ዝተማለአ ገለ ክበሃል ገለ ይከኣል።
3: ኣካደሚ ኣዝ ወይልዓስ ቴክኒካል እቶም ቴክኒካል ድምሃሩ እቶም ዕብይ ዝበሉ ናብ ኣሸዑ ግዜ ዓበይቲ ኢኻ ተኣሽሙ ትገብር እምበር ኣካደሚካሊ 7ይ 8ይ ዝነበሩ ካብ 6ሻይ ንባዕሊ ዝነበሩ እሶም እም ተኣሽሙ ዝኾኑ እቶም ንኣሽቲ ውን ኣለዎ እቶም ንኣሽቲ ከዓ ዝመሃርዎ ኣሎ ካይላ ፍዕሎ ርክያሞ እዚታት ከዓኒ ንበይኖም ዝመሃርዎ ተኣሽሙ ኣሎ። ነዚ ከዓ መፅሓፍቲ ዳሊና ኣዳሊና ብኡ መሃሩ ሽዑ ካብ ጀልሃንቲ ምስኣተና ግን ናብ ዓረርብ ኣብ ጀልሃንቲ ከምዚ ዝበልኩካ ፅረት ዕንፀይቲ ፅረት ሓፂን እዚ ሜታል ወርክ ናይ ሓፂን ስራሕ መካኒካል ድሮዊን ኤሌክትሪሲቲ እዚአ ንመርአ ድሕሪኡ ድሕሪ ሓደ ተወሰነ ግዜ ካብ መንሹ ምስ ወፃና ካብ ጀልሃንቲ ምስ ወፃና ናብ ዓረርብ መፅ ኣብ ዓረርብ ሕጂ

እንታይ ይኸውን ስራሕ ገዛውትና ሰሪሕና እዚ ኣብያተ ትምህርቲ ንሰርሕ እሞ ክላሳት መንበሪ ኣንደርግራውንድ ንሰርሕ ሕጂ ኣብዚ ከዓኒ ኣብ ኢደ ስራሓት ትምህርቲ

0: ምስ ዝነበረ ጽንኩር ኩነታት ስርዓቱ ዝሓለወ ኣገባብ ኣመሃራ ቤት ትምህርቲ ሰውራ ብዓይነቱ ፍልይ ዝበለ ምንባሩ ይግለጽ። ብቑዓት መምህራን ንጽፉፍ ትምህርቲ ስልጠና ድማ ንዝሓየለ ናይ ምስትምሃር ዓቕሚ ካብ ዘደንፍዕ መዳያት እዮም ነይሮም።
1: እንታይ እቲ ተምሃራይ ዘሳትፍ ኣገባብ ገለ ነይሩ? ተምሃራይ ዘሳትፍ ገለ ክንብል ከለና ሽዑ ስነ ፍልጠታዊ ኣገባብ ኣመሃራ ኣብ ክንዲ እቲ ዝያዳ ናይ ብስርዓት ተምሃሮ ዘሳትፍ ዝተፈላለየ መለሳት ትምህርቲ ዘለዎ ኣካየዳ ገለ ዝኸይድ ነይሩ። ኣጋማግማ ናይ ንጥፈታት ገለ ዝምልከት ተምሃራይ ምስ ተምሃረሲ ብኸመይ መንገዲ ጌርካ ትግምግሞ እቲ ስርዓት ናይ ንጥፈታት ኣመላልኣ ኩሉ እቲ ኣገባብ ፔዳጎጂ ዝያዳ ከም ትምህርቲ እውን ውሃብ ገለ ስለ ዝነበረ ብዝተፈላለየ ኮርሳት ሽዑ መምሃራን ደረጃኦም ክቢሉ ኣብ ምምሃር ምስትምሃር ከዓ ዝለዓለ ተራገለ ይፃወት ነይሩ።
2: ኣብ ቤት ትምህርቲ ሰውራ መምህር ክበሃል ከሎ ከምዚ ናይ ሎሚ ምሂሩ ዝኸይድ ገዝኡ ብጀካ እታ ኣብ ክላስ ኣትዩ ዝምህራ ካልእ ብብዙሕ ዘይሕተት ከምኡ ይኮነን ነይሩ። ኣብ ቤት ትምህርቲ ሰውራ ኣብ ቤት ትምህርቲ ሰውራ መምህር መምህር እዩ ይምህር። ኩሉ ሰብ ኣይኮነን ግን ይምህር። ካሪክልም የዳሉ ብፍላይ እዞም ደረጃ ትምህርትና ቁርቡ ልዕል ዝበለ ካሪክልም ነዳሉ። ኣብ ምእላይ ቆልዑ ንሳተፍ ማእቶታዊ ንጥፈታት ብሙሉኡ ንሕና ኢና እቶም ኣብኡ ንርአ ነበርና። እቶም መብዛሕትኦም ስንኩላን ስለ ዝነበሩ ንሕና እቶም ጥዕያት ምስቶም ዕብይ ጉብዝ ዝበሉ ተምሃሮ ዋንካ ማእቶታዊ ንጥፈታት ብሙሉኡ ነቲ ብዝርዝር ንመፁ ንኸውን ብሙሉኡ ነቲ ቤት ትምህርቲ ዘድሊ ንጥፈታት ነካይድ ንሕና ኢና ነርና። ካልእ እዚ ሩቲን ስራሓት ዋርድያ ምውፃእ ምግብና ምውፃእ ኣኼባታት ምውፃእ እዚ ኩሉ ንጥፈታት ኢት መምህር ዘካይድ ነይሩ።
3: ከም ኣላይ ኮይነ ክነብር ከለኹ በቲ መምህርና ኣለኒ ሳይንስ ምህር በቲ ካልእ ከዓኒ ናቶም ሓላፊ ኮይነ እየ ተኣሽሙ ዝገብር። ሕጂ ኣብዚ ዝነበረ ተኣሽሙ ክትሪኦ ከለካ ህይወት ምስ ተምሃሮ ኩሉ ናይ ስድራ ቤት ዝበሃል ረሲዕኻዮ ጥራሕ ኣብ ተኣሽሙ ኢካ ትሓስብ ኣብኦም ትሓስብ ለይቲ ቀትሪ ኣብ ተምሃሮ ኣብኡ ምእላይ ምምሃር በብታሽምሉ እቲ ትምህሮ ከዓኒ ውጥን ገይርካ እዩ ፋሽ ሳክ ዘይኮነስ ውጥን ትምህርቲ ኣዳሊኻ ኢኻ ነብሲ ወከፍ ተምሃረ ሽግሩ እናለለኻ ትምህሮ
0: ኣብ ምህናፅ ኣብያተ ትምህርትን ምውዳድ መሳለጥያታትን ብዘይ ብቑዕ መምህር ትርጉም የብሉን። ክብሪ መምህር ኣብ ሕብረተሰብ ለውጢ ንምምፃእ ኣብ ዝካየድ ዘሎ ፃዕርን ሃገር ንምህናፅ ኣብ ዝግበር ወፍርን ልዑል እጃም ይፃወት። ኣብ ቤት ትምህርቲ ሰውራ ዝነበረ ተሳታፍነት መምህራን እውን እዚ ናይቲ ውድብ ዝነበረ ተግባረ ኣብ ዓያይነት ውፅኢታዊ ምንባሩ ይእመን።
2: ኣብቲ እዋንቲ ሓደ እንተኣሽሙ ጠቂምና ክንዛርበሉ ዝግባእ መምሃራን ንምህር ሽዑ ዝነበረ ተገዳስነት ተወፋይነት ናይቲ መምህር ሎሚ ክትገልፆ ኣይትኽእልኒ ኢኻ ተዛሪብካ እውን ሰብ ክኣምነካ ይክእልኒ። ንምህሮም ነቶም ዝደኸሙ ኣብ ትርፊ ግዜና ሓገዝ

0: ንህቦም ፀገማት እንተሃልይዎም ናይ ዲስፕሊን ፀገማት ናይ ገለ ፀገማት ኣብ ምእላይ ንሳተፍ። ኣብ መወዳእታ ክትርኢ ከለካ ከዓ ትውፅኢቶም ከዓ ናይ ኩሎም ከዓ ኣዝዩ ልዕል እዩ። ሕጂ እንታይ እዩ ዝረኣየካ ኣብ መስርሕ ምምሃር ምስትምሃር ሕጂ ዝሕረቑ ሕይታት ኣለዉ። ነቲ ውፅኢት ናይ ተምሃሮ ነቲ ዓይነት ናይ ትምህርቲ ክፀልዉ ዝኽእሉ ክቕይሩ ዝኽእሉ ብዙሓት ረቑሕታት ኣለዉ። ኩላና ንፈልጦም ኢና። ፅቡቕ ቤት ትምህርቲ ትብል ኢኻ፣ ዝሰልጠኑ መምሃራን ትብል ኢኻ፣ መፅሓፍቲ ኣሎ ድዩ የለን ትብል ኢኻ፣ ካልእ እዚ ላይብረሪ ኣለዎም ድዩ፣ እዚ ደስክስ ኣለዎም ድዩ፣ ወዘተ ወዘተ ወዘተ ትብል። ኣብ መወዳእታ ግን እቲ ቀንድን እቲ ወሳንን እቲ መምህር
1: ቀንዲ ናይ ዜሮ ናይ ዜሮ ከዓኒ በብግዜኡ እንታይ ይበና ነይሩ ንስልጣን ክረምቲ ክረምቲ ህበና ስለ ዝነበረ በቲ ዝነበረናን ተደማሚሩ ኣብቲ ምምሃር ምስትምሃር ኣድማዕ ዝኾነ ተራ ክንፃወት
2: ኣብ ቤት ትምህር ሰወራ መብዛሕትኡ እቲ ዝነበረ መምህር ውሽጣዊ ዓቕሚ ዝፈረየ ቤት ትምህርቲ ሰወራ ባዕላ ዘፍረየቶም መምሃራን እዮም ክበሃል። እዞም መምሃራን እዚኣቶም ተመሊሶም ከዓ ንካልኦት ገለ ኣፍርዮም ብከምዚ እናተተካኸ እየ ዝሰራሕ ነይሩ በብእዋኑ። እዚ ናይ ብሓቂ ዓብ ተመክሮ እዩ ነይሩ። ውፅኢታዊ እዩ ኣነ ከምዚ ግምግሞ ኣዝዩ ውፅኢታዊ። እዞም ዳሕራይ ድሕሪ ናፅነት ንኣብነት ማትሪክ ተፈቲኖም ዝተዓወቱ ሲ ብከምዚ ደረጃታት ገለ ዝሓለፉ ተምሃሮ እዮም ነይሮም። ብቕዓት ናይቲ ካሪክለም ሽዑኡ ንሰርሓሉ ዝነበርና ጥራይ ዘይኮነ ብቕዓት ናይቲ ኣገባባ መሃራ ዝነበረ ፃዕርታት ሽዑኡ ኩሉ ፃዕሪ ናይ መምሃራን ዓለይትን ነዞም ቆልዑ እዚኣቶም ብግቡእ ተኸስኪሶምን ተማሂሮምን ክዓብዩ ዝግበር ዝነበረ ምውፋይ ገለ ስለ ዝኾነ እዚ ልዑል ኣበርክቶ ገይሩ ውፅኢታዊ ከዓ ነይሮ ገለ ክበሃል ከኣል። ስለዚ እቲ ቤት ትምህርቲ ባዕሉ ዘፍረዮም መምሃራን እዮም ክበሃል ከኣል። እዚ ሓድሽ ተመክሮ እዩ ናይ ብሓቂ ክስርሓሉ ዘለዎ እዩ። ክሳብ ዕለተ ናፅነት እውን ኣስሪሕና እዩ እዚ መደብ እዚ ቀፂሉ እዩ። እዞም ዝተፈላለየ ኣብ ዝተፈላለየ ቋንቋታት ብሄራት ዝምህሩ ዘለዉ መምሃራን ሕጂ 12 ዝወደአ ይነበረን ሽዑኡ ክሳብ 10ይ ክፍሊ እዩ ነይሩ እቲ ትምህርቲ 10ይ ክፍሊ እውን ዝበፅሐ ተምሃራ ይነበረና ናብቲ ግዜ እቲ ስቲል እቶም ታሕቶት ግን ናይ ብሓቂ ተመልሚሎም ተኮስኩሶም በብእዋኑ ኣብ ክረምቲ ድዩ ኣብ ነፃ ግዜ ድዩ ዝተፈላለዩ ኮርሳት እናሃብካ ኣካዳማያዊ ክእለቶም ከም ዝዓቢ ገለ ተገይሩ እቲ ስነ መምህርናዊ ኣገባባት ገለ እውን ከም ዝሰንቁ ገለ ኮይኑ ዓበይቲ መምሃራን ከዓ ኮይኑ
3: ኣብ ቤት ትምህርቲ ሰውራ ዝተፀምሩ ሓደስትን ነባራትን መምህራን ብሓደ ሓቢሮም ዕለታዊ ንጥፈታት ስርሖም የማልኡ። ኣብ ምውራስ ሞያ ምትሕግጋዝ ተመክሮ ስራሕን ብፅቡቕ ዝዝከር ኣብነታዊ ተበግሶ እዩ። ኪኖዚ ጨንፈር ትምህርቲ ናይቲ ውድብ ዝነበረ ሕፅረት መምህራን ብድሆታትን ብውሽጣዊ ዓሚ ክፈትሖ ክኢሉ እዩ። ንብሉፃት ተምሃሮ ኣለሊኻ ስልጠና ብምሃብ ንመባእታት ተምሃሮ ኣብ ምምሃር ከምዝዓዩ እውን ተገይሩ እዩ። እዚ ኣገባብ ኣሰራርሓ ዝተምሃረ ይምሃር ዘይተምሃረ ይምሃር ዝብል ጭርሖ ኣብ ግብሪ ዘርኣየን ውፅኢት ዝተረኣየሉን እዩ።
0: ክትምህር ተኾንካ ሲ ቤት ትምህርቲ ሲ ላይብረሪ የድልዮ መፅሓፍቲ ክተዳሎ ተኾንካ እዚ ሪፈረንስ ማቴርያልስ የድልየካ። ኣባና ግን ከምኡ ኣይነበረን። ሕጂ መብዛሕትና ተመክሮ ስለ ዝነበረና ኣብ ኢትዮጵያ ምሂርና ስለ ዝወፃና ብዛዕባ ካሪክልም ድሓን ኣፍልጦ ስለ ዝነበረና ኦፍኮርስ ነብሎ ነርና። ንገሊኦም ግን ኣዝዮም ኣዝዮም ዝፅገሙ ነይሮም። ሕዚ መብዛሕትኡ ግዜ ብምንታይ ፍታሕ መስለካ ከተማታት ክትሓዛ ከለዋ ክረን ክትሓዝ ከሎ ንኣብነት ካብቲ ላይብረሪ ናይ ዝተፈላለዩ ሃገራት መፅሓፍቲ እቲ ላይብረሪ ዝርከብ ካብኡ በብእዋኑ ይሰድሉና ነይሮም እዚ ንሱ ሓጋዚ ነይሩ ኣብ ዝኾነ ደቂ ኣምሃራ ክተሓዝ ከሎ ገሎ ክተሓዝ ከሎ ኣብቲ መጀመርያ ብዙሕ ኢና ተሰቃይና ዳሕራይ ግን ግራጅዋሊ በብቕሩብ እቲ ናይ መፅሓፍቲ ሳፕላይ ገለ ጉዱሳት ኤርትራ እውን ካብ ደገ ሰድልና ነይሮም መብዛሕትኡ ግን ካብዘን ሓራ ከተማታት እዩ ዝመፀና ነይሩ ዝነበረ ሓርኮትኮት ናይ መምሃራና ዝነበረ ተወፋይነት ነዚ ኩሉ ኣብ ግምት እቲኢኻ መቸም ክሕለፍ ዘይክእል ተሓሊፉ እቲ መፅሓፍቲ ተፃሒፉ በብእዋኑ ከዓ እንዳተመሓየሸ ካብ ተመክሮ እንዳተመሓየሸ ኣብዚ ሕጂ በፂሕናዮ ዘለና ደረጃ ክበፅሕ ክኢሉ
1: መምህራን ኩሉ ግዜ ይህን ይህን ንበሃል ነርና ኦቨርኦል ናይቲ ቤት ትምህርቲ ኣፈኣላልያን ኣመሃህራን እንዲክእል እቲ እዩ ሕጂ ኣብ ወርሒ ወርሒ ኣኺባ ንገብር እዚኣ 21 ንብላ ብ21 ንብላ ንኩሉ ሸነኻት ናይ ተምሃሮ ኢና ንገምግመላ ገምጊምና ጭቡጥ ዝኾነ ተኣሽሙ ሒዝና ንኸይድ እሞ ትግባር እየ ከዓኒ ኣብታ ትቅፅል ዘላ ናቅረባ ሕጂ እቲ ሓልዮት ኣብ ቦትኡ እዩ ዘሎ ሓልዮት ኣብ ቦትኡ እዩ ዘሎ ናይ ተምሃሮ ኣብ ርእሲ እዚ ግን ኣባላት እውን ነይረኒ ዝምሃሩ ነይሩ ስለዚ ክትምእር ከለካ ብኡ ነቶም ኣሽቶ ጥራሕ ዘይኮነስ ነቶም ዓበይቲ ኣባላት እውን እናምሃርካየን እናፈለጥካየን ኢኻ ትኸይድ ኣብቲ መጀመርያ ኣይቅበላኻ ነን ተኣሽሙ ንሕናስ ክንጋደል እንዲና መፂና ስለምንታይ ትምህርቲ ስለምንታይ ኣላይት ስለምንታይ ገለ ዝብል ስምዒት እዮ ንኮርስ ኦፍ ታይም ኣብቲ ግዜ ግን እዚአን እውን እንዳረዓማ ከይደን ሓለይትን ለዋሃትን እናኾነ ተቐይረ
4: ቤት ትምህርተይ ቤት ትምህርትኹም ቤት ትምህርቲ ኩልና
3: መምህራን ቤት ትምህርቲ ሰውራ መምህራን ጥራይ ኮኑ ነይሮም ኣለይቲ ፍቕሪ ኣቦናደን ዘስርፁ ወለዲ ስድራ ቤትን እዮም ነይሮም ነቶም ካብ ዝተፈላለየ ድሕረ ባይታን ከባቢታትን ዝመፁ ተምሃሮ ብሓደ ምሕዝነት ከም ዝፈጥሩ ገይሮም ነቲ ዝነበረ ኩነታት ዘረስዕ ንፍርሕን ሸቐልቀልን ዝድምስስ ብዛዕባ ወለዶም ንኸይሓስቡን ብመንገዲ እቲ ዛንታ ግጥምታትን መዛሙርን ዘቕርብዎ ዝነበሩ ኣብ ሓደ ኣስሚሮም ኣወንታዊ ሓሳብ ኣስሪፆም ኣብ ትምህርቶም ከም ዘድህቡ ንመጻኢ ከም ዘማዓድዉ ንምግባር ልዑል ተራ ተፃዊቶም
1: እቶም መምህራን እቶም ኣለይቲ ገሊኦም ኣብቲ ኣለይቲ ዝነበሩ ካብ ስንኩላን ዝመፁ ገለ ፅሉ ዝኾኑ ስራሕ ዝሰርሑ ነይሮም እካናኾኖም እኳ ኣብ ስፖርታዊ ንጥፈታት ኩሉ ሰብ ይዝሳተፍ ኣብ ናይ መፅናዕቲ ግዜ እቶም ኣቦታት ዝበሃሉ እዮም ኩሉ ግዜ ተዝዮም ዝገብሩ እቶም መምሃራን ከዓኒ ብዓቕሞም እናኸዱ ኣብቲ ቤት ትምህርቲ ኣብ ባዶታት እንዲ ተዓሽሙ ነሩ ኣብኡ እናኸዱ ምስ ኣለይቲ ይዕልሉ ምስ ተምሃሮ ይዕልሉ እቲ ክሳይቲ ርክብሲ ብሓደ ታእዩ
2: ኣብ ንጎ ክሳዕ ምሸት እንታይ ይገብሩ ድሕሪ ትምህርቲ ተመሲሖም ድቅሱ ተወሰነ ድሕሪኡ መደብ ናይ መፅናዕቲ ኣሎ ድሕሪኡ እቲ ናይ ምድቃሶም ገለ እውን ናይ ዛንታታት ፅውፅዋያት ገለ ምንጋር ኣሎ እቶም መምሃራን ኣብኡታት ገለ ዝተመደቡ ተዳልዮም ከምዚታት ገለ ተዳልዮም እዮም ዝኣት ሕጂ ናይ መዛሙር ናይ ካልእ ስታያት ገለ ነይሮም ክኢላታት ከዓ ነይሮም በብ ዝተፈላለዩ ዓውዲ ኣብቲ ዝተፈላለዩ ዓውድታት ሲ ካድረታት ነይሮምና ክበሃል ከዓል ካድረታት ናይ ትምህርቲ ነይሮም ናይ ትምህርቲ ሓያል ተመክሮ ክእለት ፍልጠትን ገለ ክጭብጡ ዝኽኣሉ ኣርኣያ ንኻልኦት ገለ ክኾኑ

0: መሰረት ከትሕዙ ገለ ዝኽእሉ ክኢላታት ገለ ነይሮምና
1: ኣብ ኣካዳሚያዊ ትምህርቲ ኣብ ፖለቲካዊ ብስለቶም ኣብ ኩሉ ተማሃሮና ኣዝዮም ብሉፃት ኣነ ሓንቲ ከም ጭቡጥ ኣብነት ክወስዶ ዝኽእል ተማሃሮና ድሕሪ ናፅነት ናብ ታእሽም ምስ መፁ ዓስራይ ተሸዓይ ማትሪክ ገይሩ ዓስራይ ዝነበሩ ዓስራይ ዝጀመሩ እምበር ዝነበሩ እኳ ኣይኮኑን ስለዓለ ዝበፅሓናይ ዓስራይ ክፍሊ እዩ ዓስራይ ዝወደኡ ናይ ነበረ
2: ዝርከበሉ
1: ዜ ናፅነት ክነብል ከለና ክሳብ ዓስራይ ናፅሕና ነርና እዚኦም ማትሪክ ገይሮም ተሸዓይ ዓስራይ ዩኒቨርሲቲ ከዓ ሓሊፉ ግዜ እንታይ እዩ ዘርእካ እቲ ኣብ ሰውራ ዝወሃብ ዝነበረ ትምህርቲ ብቕዓቱ ክሳብ ክንደይ ከም ዝነበረ ተራ እዚ ከዓ ብዙሕ ተኣሽሙ ክተብላ ይትኽእልኒ ኢኻ ተራ ናይ መምሃራን ተወፋይነት ናይ መምሃራን ስለ ዝነበረ ተምሃሮና ኣብ ኩሉ ዕዉታት እዮም ነሩ
3: ሓዘን ሓጎስ ክንቋደስ ኣየወ ምረት ኣየወ ፅንዓት ዝኽራዓብዩ ንስዋኣትና ቤት ትምህርትና
4: ናፅነት ንምምፃእ ኣብ ዝነበረ ብረታዊ ቓልሲ ኣብ መስርሕ መምሃርን ምስትምሃርን ቤት ትምህርቲ ሰውራ ናቱ ጽልዋ ነይርዎ እዩ ልዕሊ ኩሉ ከም ብድሆ ዝረአ እንተ ነይሩ ድማ ናይ ጸላእ ነፈርቲ ምድብዳብ እዩ
5: ኣብ ካብቲ ክሳብ ዘለኻ ኩናት ኣሎ ኩናት ኣብ ዝህልወሉ ግዜ ከዓኒ ጫቕ ነፈርትን ሄሊኮፕተራትን ክነና ኣሎ ኣብ ዘዋን እዚ ሕጂ ንስኻ እንታይ ኢኻ ትገብር ናብ ደጀን ካርማ ስለ ዝመፃ ንስኻ ኣብቲ ጎቦታት ተኣቱ ኣብ ጎቦታት ተኣቲኻ ሽንጭሮታት ኣቲኻ ነቲ ዝነበረ ተኣሽሙ ብኡ ተሓልፉ ሓደ ግዜ ንኣብነት ኣብዘይ ሓሰብናዮ ግዜ መፅን ከማን ሃሪመናልና ገለ ስዋኣት ኳንቲፋይ ክገብሮ ይክእልና እ ኣብ ባደ ሓሙሽተን ባደ ሰለስተን ዘነበረሉ ከምወቶም ተምሃሮ እንዳተፃወቱ ከለዉ መፅን ተንቆልዑ ሕጂ እንታይ ገይሮም ኣብቲ ትሕቲ ገረብ ደው ኢሎም ሕጂ ኣብ ትሕቲ ገረብ ደው ምስ በሉ እቲ ቦምባ ይወርድ እሞ ተፈንጪሉ ናብ ግንባር ናይ ተንቆል ኣብ ርእሶም ዝተሃርሙ ብዙሓት ነሩ ሽዑ ካብቲ ዝነበርናዮ ወፂና ንሕና ናብኡ መፂና ኣብ መኪና እናፅዓና ንደገ ኣብ ሕክምና ከም ዝኮኑ ገርና ገለ ኣበላት ተሰዊኦምና ገለ ቆልዑን ተሰዊኦምና
1: ካብ ቦታ ናብ ቦታ ክትግዕዝ ከለካ ኩሉ ንብረትካ ሒሽካ ኢ ክትግዕዝ መኻይኑ ኣይነበራ እንጂ ካብ ዜሮ ንሃወልዕ ብክንደይ ሽግር ክንደይ ጎቦታት ኣቋሪፅና ንሃወልዕ ከይድና ኣብ ሃወልዕ ኣብኡ ዓሪድና ኮፍ ኢልና ትምህርቲ ጀሚርና ኣብ ሃወልዕ ድሕሪ ቁሩብ ግዜ ከዓ መሊስና ካብ ሃወልዕ ንጀልሃንቲ ከይድና ካብ ሃወልዕ ንጀልሃንቲ ዘሎ መገድኻት ፈልጥዎ ይኹን ብድሕሪኡ ኣብ ጀልሃንቲ ፅቡቕ ቤት ትምህርቲ ሰሪሕና ፅቡቕ ንጥፈታት እንዳካየድና ኩነታት ካዓ ሻድሻይ ወራር ክቃረብ ከሎ ከዓ ምናልባት ምስ ናይ ሱዳን ዝነበረ ዝምድናታት ክኸውን ይኽእል ካብ ሱዳን ከዓ ካብ ጀልሃንቲ ከዓ ንኤርትራ ናብ ዓረር ብኣትና እዚ ኩሉ ላዕልን ታሕትን ተደማሚሩ ኣብ ናይ ትምህርቲ ግዜ ክህልዎ ዝኽእል ፅልዋ ኣብ ድኻም ንብረት ኣብ መብልሻው ክህልዎ ዝኽእል ፅልዋ ፍሉጥ እዩ እዚ ሓደ ካብቲ ካብ ዓረርቡ እውን ኣብ ዝተወሰነ እዋን ትማይ ተሳኢኑ ተምሃሮ ቤት ትምህርቲ ሰቆ ናብ ኩሉ እውን ፋሕ ኢሎም እዚ ዓብዪ ፀገም ነይሩ።

0: ናይ ትማሊ መንእስያት መምሃራን ሰውራ ተልእኾ ናይቲ ውድብ ዝፍጽሙ ዝለዓለ ካድረታት ናይ ትምህርቲ እዮም ነይሮም። ምጥፋእ ማሃይምነት፣ ምንቃሕ ሓፋሽ፣ ንሓድሽ ወለዶ ብትምህርቲ ብዲስፕሊን ምኽስኳስ ካልእን ኣብ ግብሪ ዝዓየ እዮም። ህዝባዊ ግንባር ብዝነበሮ ንነዊሕ ዝጠመተ ራእይ ኣብ ጽንኩር እዋን ዝመሰረታ ቤት ትምህርቲ ሰውራ ውፍያትን ሕቡናት ኣገልግልቲ ሃገርን ዜጋታት ዘፍረየት እያ። ምስ ዝኽሪ ምምስራት ቤት ትምህርቲ ሰውራ መበል 50 ዓመት ናይቲ እዋንቲ ዝነበሩ መምህራን ሎሚ ነቶም ፍልጠት ይዕጢቖም ናብ ዝለዓል ደረጃ ዘብፅሕዎም ተምሃሮ ኣብ ሎሚ ብምዃን ዝኽሮም ኣካፊሎም ሓጎሶም ተፈራሪቑ ንድሕሪት ተመሊሶም ብሞይኦም ኩርዓት ተሰሚዕዎም።
1: ሓበን ኩርዓት ስምዓኒ እዚኣቶም ምሳይ ኣብ ዝተፈላለየ ቦታታት ዝሰርሑ ኣለዉ፣ ኣብ ዝለዓለ ፅፍሕታት ኣለዉ፣ ክሳብ ሚኒስተር ደረጃ ገለ ዝበፅሓ ኣለዋ። ዶተር ሓሊማ ኸው እያ ሓንቲ ንኣብነት። እዞም ካልኦት ብዝለዓለ ፅፍሒት ዝሰርሑ ኣለዉና። ክንደይ ካብ ዲፕሎማ ክሳብ ፒኤችዲ ማዓርግ ዝወሰዱ እዚ ፅፍሕታት እዚ ሒዞም ከዓ ብዝለዓለ ክእለት ዝተፈላለየ ስራሓት ዝመርሑ ዘካይዱ ክኢላታት መራሕቲ ኣለዉና። እዚኦም ኣነ እዚኣቶም ኣብ ዝተፈላለየ ቦታታት ክኸይድ ከለኹ መምህር ዳሓንቶ ገለ ይብሉኒ ክረኽቡኒ ከለዉ የለልዩኒ ኣነ የለልዮምን ገሊኣቶም ግን ናይ ብሓቂ ኣብ ከምኡ ዝኣመሰለ ኣዝዩ ሓበን ዝስምዓካ ኩርዓት ዝስምዓካ። ንሕና ከዓ ነበርቲ እኳ ይኮንና ተካ እቲ ወለዶ ኣፍሪና ሲ ኣብ ከምዚ ደረጃ ክንሪኦም ከለና እዞም ሰባት እዚኣቶም ናይ ብሓቂ ተካእተን ኣፍሪና ተዓዊትና ፃማ ረኺብና ንብለሉ ደረጃ በፂሕና። ስለዚ ካብዚ ዝዓቢ ነገር ገለ የለን።
2: ኣብ ሙሉእ መዋዕለይ ዋላ ድሕሪ ናፅነት ገዲፍካ ኣነ ኣፍርየ ክብልተ ኮይኑ ቤት ትምህርቲ ሰውራ ተምሃሮ ቤት ትምህርቲ ሰውራ እየ ኣፍርየ ኩሉ። ኣነ ዝሓጉሰኒ ኣብ ኢትዮጵያ ምሂረ ብዙሕ እንታሽሙ ገርአ ድሕሪ ናፅነት ብዙሕ ስራሕ ሰሪሐ ኩሉ ግዜ ግን ውፅኢት ኮይኑ ዝረኣየኒ ተምሃሮ ቤት ትምህርቲ ሰውራ እዩ። ኣነ ቤት ትምህርቲ ሰውራ ኣብ ዝኩሉ ዞባታት ክኸይድ ከለኹ ተምሃሮ ቤት ትምህርቲ ሰውራ ረኺበ ንሶም ፅቡቅ ገሮም ክቕበሉኒ ከለዉ ብዛዕባኦም ፅቡቅ ክሰምዕ ከለኹ እዚአ ኣነታ እንታእሽታ ሓጎሰይ። ዋላ ብደጊ ከምገለ ተኸይደ ተምሃሮ ቤት ትምህርቲ ሰውራ ይረኽቡካ ከመይ ኣሎ ትብል እዙ ደኣ ከምዚ እንድዩ ኣብቲ ዝለዓለ ደረጃ እንዲ በፂሑ እገለ ደኣ ሳይንቲስት እንዲ እገለ ደኣ ናይ ኣይሲቲ ኤክስፐርት እንዲ ኮይኑ ክብሉካ ከለዉ ድሃይካ ክገብሩ ከለዉ ሳላኹም ሳላ ዝምሃርኩምና ክብሉካ ከለዉ ኣነ እዚኣ ዕርበተይ ኣብ ቤት ትምህርቲ ሰውራ።
0: ነቶም ናይ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ ውፅኢት ናትኩም ናይቶም መምሃራን ብሓፈሻ ሕጂ ክትሪእዎም ከለኹም መምህር መዓሾ እንታይ ይስምዓኩም?
3: ሕጎስ ኣብዚ ቦታ እዚ ምህላዎም ይሕጉሰኒ። ኣብ ፅቡቕ ታሽሙ ስለ ዝበፅሑ ፃዕርና ብሓፈሻ ናይ መምሃር ፍረይ ከም ዝረኸበ ንርዳ ንሕኩስ ግን ኣብዚ እዋን እዚ ኣብ ዝረኸብካዮም ቦታ ኣይሓልፉኻን እዩ ናይ መምህር ሞያ ከዓኒ ወይ ናይ መምህር ክፍሊት ከዓኒ ገንዘብ ዘይኮነስ እቲ ምስ ተምሃሮ ዘለካ ፍቕርን ሓጎስን እዩ። ስለዚ እቶም ተምሃሮ ኩሉ ግዜ መፂኦም ክሓትና ከሉ ዘጋጥሙ ሽክራት ክማኽሉና ከሉ እዚ ናይ ብሓቂ

መደብና ትራን ይፍልም ኣሎ ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ንተኸታተልቲ መደብና ንምምሃርን ንምዝናይን ከምቲ ኣብ ዝሓለፈ ሰሙን ዝተቋፀርናዮ ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም መደባት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርብ ኢና። ካብቲ ኣዛናይ ዝኾነ ትሕዝቶታትና ኣብ መኽፈቲ ብደርፊ ኢና ክንጅምሮ ናይ ሎሚ ሰሙን ትሕዝቶታትና። ሰናይ ናይ ምክትታልን ምዝንጋዕን ግዜ ክኾነልኩም እምነ።

0: ታሪክ ነፍሲ ወከፍ ኤርትራዊ እናተወራረሰ ድማ ቅፅል እዩ።
1: ክቡራትን ክቡራንን ተኸታተልትና ኣብ ቤት ትምህርቲ ሰውራ ናብራ ሓበራዊ ነይሩ። ኩልቲ ናይ ትምህርቲ ይኹን ማእቶታዊ ስፖርታውን ስነ ጥበባውን ንጥፈታቶም ወዲ ይኹን ጓል ከይፈለኻ ብማዕረ ዝኸፍት ዝነበረ ዕድል እዩ። ስለዚ ድማ እቲ ተመክሮ ማዕረ ይኸውን። እንተኾነ ግን ክንድቲ ብዙሖም ኣብ ተመክሮኦም ዘሎ ተዘክሮ ዝተፈላለየ እዩ። ኣብዛ ቀፂላ እትቐርበ ትሕዝቶና እምበኣር ክቡራትን ክቡራንን ተኸታተልትና እቲ ብውልቂ ይኹን ሓበራዊ ዝነበረ ተመክሮ ንዛንቶኦም እዞም ቀፂሎም ዝቐብሩ ገለ ካብ ኣባላት ቤት ትምህርቲ ሰውራ ዘካየድናዮ ዕላል ክህልወና እዩ። ጋዜጠኛ ፌሩዝ ቢናም ብከምዚ ስዕበዋ ሂዳቶላ ንሙሉእ ትሕዝትኡ ናብ ክንሰግር።

0: ናጽነት ንምዕታር ዝተሰግረ መንገድታት በብእዋኑ ዝተገልጸ እኳ እንተኾነ ክሳብ ሕጂ ግን ካብ ባሕሪ ብጭልፋ እዩ። በብ ደቓይቕ ዝፍጸም ዝነበረ ቕያን ተወፋይነት እንተዝዝንቶ እዚ ተቖፂሩ ዘሎ ናይ ናጽነት ዓመታት እውን ዝኣኽሎ ኣይኮነን። ቃል ስፈሊሙ ክሳብ ዘለናዮ እዋን 65 ዓመት እኳ እንተቝጸረ ድሮ 50 ዓመቱ ኣኽሊሉ ዘሎ ቤት ትምህርቲ ሰውራ እውን ተጐሲዩ ዝሓልፍ ኣይኮነን። ቤት ትምህርቲ ሰውራ ህፃንነቶም ካብ ምስ ስድራ ምስ ሓፋሽ ክነብሩ ጉዳይ ሃገራውነት ዝፈረዶም ህፃውንቲ ዘማዕቐበ እዩ ዝነበረ። ብሓፈሻ ኪደት ናይ ቤት ትምህርቲ ሰውራ ንገለ ክፋሉ እምበኣር ዘርዚርካ እውን ዝውዳእ ኣይኮነን። ከም ኣብነት ግን ንሎሚ ንክልተ ካብቶም ኣብቲ ቤት ትምህርቲ ተሳትፎ ዝነብሮም ኣባላት ዘካየድናዮ ዕላል ናባኹም ክነብሎ ኢና። ሰናይ ምክትታል።
1: ብዙሕ ነገር ኢኻ ትምሃር ኣብ ቤት ትምህርቲ ሰውራ ታልዕሉ ኩሉ ፍርሒ ዘይምፍላጥ ርእሰ ምትእማን ምህላው ነቲ ተኣምኖ ነገር ከዓኒ ቀሲንካ በቃ ቀሲንካ ልብኻ ውዚእካ ናይ ምንባር ዝበሃል ባህርያት ሓቂ ምዝራብ ዘይምሕሳው ገለ ዝበሃሉ ባህርያት ኣብ ቤት ትምህርቲ ሰውራ ኢና ተማሂርና እዩ። ካልእ ዝኾነ ዓይነት መናብሮ ዓይነቱ ብዘየገድስ ምስ ብዙሓት ሰባት ተኸኣኢልካ ምንባር ምዕባይን መናእስን ኣሕዋት እናተባእስካ ተዓብየሉ ስድራ ዓብኻ ሲ ኣብኡ ግን ብዙሓት ተማሃሮ ኮንካ እናዓበኻ ዋላ ሓንቲ ዘባእስ ዘይብልካ ተፋቂርካ ተኸኢልካ ብሓባር ይሕመቕ ፀብቕ ትናብራ ክኢልካዮ ናይ ምንባር ነገር ከዓ እዚ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ማእቶት ዝኾነ ማእቶታዊ ንጥፈት ዓቕምኻ ድለይ ዓቕምኻ ምስካም ዝበሃል ነገራት እቲ ነብስኻ ክኢልካ ንዓኻ ዘድልዮኻ ነገራት ምምፃእ ኩሉ ኣብ ቤት ትምህርቲ ሰውራ ኢና ተማሂርና። ዕንጨይቲ ምውፋር ዕንጨይቲ ወፊርካ ምምፃእ ገለ ዝበሃሉ ብምሉኦም ነገራት ኣብ ቤት ትምህርቲ ሰውራ ኢና ተማሂርናዮም። ሕጂ ርእሰ ምትእማን ሓቂ ምዝራብ ሓሰብ ዘይምዝራብ ዘይምፍራሕ ፍራሕ ዘይምዃን ዝበሃል ነገራት ብምልኦም ናይ ቤት ትምህርቲ ሰውራ ውፅኢት እዮም።
2: ሕጂ ክልተ ጫፍ እዩ። ኣብቲ መጀመርያ ዳኣተናሉ ምስ ብዝሕና ውሕዳት ስለ ዝነበርና ምስ ሓራ መሬት ስለ ዝነበረ ኣዝዩ ፅቡቕ ሂወት እዩ። ከንቆልዓ ክሉካ ትሪኦ ኣ ቆልዓ ኮንከካ ትምዝኖ ብጣዕሚ ፅቡቕ እዩ። ፍሩታ ትበል ዓይነት መግቢ ዝበለፁ ዓይነት ክዳውንቲ ዝበለፁ ናውቲ ትምህርቲ ዝበለፁ ብጣዕሚ ፅቡቕ ነይሩ። ኩነታት ምስ ተቐየረ ልክዕ ምስቲ ኩነታት ከዓ ንዓና ፀሊና ማለት እዩ። ናይ ናብራ ምሕሳብ መፅኡ ሓርጭ ተሰኪምካ ምዝላቕ መፅኡ ኣብ እምኒ ምግዓት ምብላዕ ተጀሚሩ ሕጂ እቲ ኩነታት እዩ ሳና ዝኸይድ ንሕና ከዓ ምስቲ ኩነታት ተቐይርና መፅኢና። እዚ ኩሉ ክብለክ ግን እቲ ውድብ ንህፃናት ዝኸውን ነገር እንዳገበረ ይመፅ እንዳሰርሐ ይመፅ እንዳገልገለ ይመፅ ካብ ኣፉ ጎዲፉ እንዳሃበና ይመፅ። ስለዚ ኣይተቀየረ እንዳይኮነ ተቀይሩ ነቲ ምቕያር ከዓ እንዳተፀመመ ከም ንፅመሞ ከዓ ንቕሓትንካ እንዳዓበየ መፅ ኣብ ግንባር ዘሎ ሰብ እኳ እንታይ የበላዓሉ ክትብል ጀሚርካ ሽዑ ተወጊኦም ድመፁ ስንኩላ እንትርኢ ሽዑ እንታይ ከዚኦም እንታይ ረኪቦም ትብል ግን ብዓብኡ ምስቲ ኩነታት እቲ ናብራና እውን ይመሓየሽ ኣታውን ወፅእ ኣለዎ።
0: ኣባላት ቤት ትምህርቲ ሰውራ ምስቲ ዝነበረ ኩነታት ናይ ብረታዊ ቃልሲ ካብቲ ኣብ በረኻታት ምንባር ብዝሓለፈ ፅንኩር ኩነት ምሕላፉ እውን ናይ ግደን እዩ። ምክንያቱ ፀላኢ ተፃብኡን ክቋርፅ ማዕረ ተጋደልቲ እትዕርፍ እንተዘይኮነ ግን ማዕሪኦም ስንቅኻ ተሰኪምካ ብምንቅስቓስ ነብስኻ ምድሓን እውን ገለ ካብቲ ንውር ሂወቶም እዩ።

0: ሓበራዊ ሂወት ምንባር እዩ። ኣብ ናይ ህፃን ዕድሚ ሃሊኻ ሕንቃቐ ወለድኻ ከየማዕድኻ ምስኩነት ምንባር ገለ ካብቲ ዝተምሃርዎ እዩ።
1: ሕጂ ንሕና ኣብ ቤት ምሰርሕ ኩሉ እቲ ናይ ሓባር ሂወት ክብለ ክኸ ብቑም ነገር ይተወዲዩ ፖለቲካዊ ትምህርቲ ትምሃር፣ ኣካዳሚ ትምሃር፣ ማእተት ትገብር፣ ስፖርት ትገብር፣ ምዝንጋዕ ትገብር። እቲ ሂወት ናይ ሓባር ኩሉ ግዜ ኣብ ቁም ነገር ኢኻ ትገብሩ። በይንኻ ኹንካ ተናፀል ክትገብሮ ይትኽእል ኢኻ ንሕና ዝነበርና ሂወት እዛ ስ ጠቂምናኻ ንዓናምክንያቱ ንኣሽስ ኣይኮናን ወላ ዕድሜና ንኣሽቱ ኹን ኣተሓሳስባና ስራሕና ኣካይዳና ሲ እቲ ናይ ሓባር ሂወት እንታይ ጌርና ዓበይቲ ጌርና ብጣዕሚ ኢኻ ካብ ተናፀል ክትሪኦ ከለካ ዋላ ሕጂ ደቅኻ ንደረዮም ቤት ትምህርቲ ዝገብሮ ቁም ነገር ገዛ ምስ በፅሒ ዝገብሮ ቁም ነገር በበይን እዩ ዋላ ሳዋ ምስ ከደ ሓደ ቆልዓ ርእዮ እንታይ እንታይ ሒዙ መፅእ ኣብ ገዝኡ ከለኹ እንታይ ይገብር ሓንቲ ይገብርኒ ሳዋ ምስ ከደ ግን ሃገርን ሃገራውነትን ማእቶት ትምህርቲ ልምዓት ሕብረተሰብ ካብ ብዙሓት ብሄራ ስለ ዝኾንካ ትፋለጥ ቋንቋታት ንባዕሉ ትግረ ድዩ እትዮም ትግረ ትሎ ምስኻ ዓረብ ትጅምር ምስ ትምህርቲ ዝኽብልካ ነገር ከም ናይ ሓባር ዝጥዕሚ ሂወት የለን ካብ ኩሉ ኢኻ ትወስድ ሰብ ካ ካባካ ወስድ ሕጂ ንሕና ሓንቲ ደ ሓንቲ ቦላና ሰበይቲ ምስወራ ጥራይ እቶም ኣለይትና ቀ ደለዎስ ንኩሉ እንዳጣመር እዮም ይሒሮምና እዚ ዓበየ ፍልል እዩ ረብሓታትካ እንታይ ነቲ ኣነ ክኾነ ዝግባእ ንሰብ ንስም እዮም ገይሮምኒ ኣዲኻ ይኮነት ኣባኻ ይኮነት ቤት ትምህርቲ እዩ ገይረልካ ብምንታይ ብተግባር ንጎቦ ትምሃር ምሸት ማእቶት ትሳተፍ ማእቶት ትሳኒፍካ ልምዓት እዚ ስፖርታዊ ንጥፈታት ተካይ ስፖርታዊ ንጥፈታት ተይሉካ ክለባት ኣለካ ሙዚቃ ትኽድ ሙዚቃ ፀኒሕኻ ናይ ቋንቋታት ትምህርቲ እንግሊሽ ትግርኛ ዲኻ በብናቱ ሕጂ ናይ ሓባር ስለ ዝኾነ እዩ በይንኻ ክትገብሮ ዘይትኽእል ነገር እዩ ተገይሩና ስለዚ ኣነ ብጣዕሚ ደድንቆ ሰብ ካ ገይርኒ
2: እጂ ንሕና ኣነ ነጊረክ ንዴ ሓፃር ንዚኣታ ግዜ ግን ኣብቲ ሓፃር ግዜ ኣተዓባብያና ክትገልፆ ከለኻ ሕጂ ዓበይቲ ምስኮና ትሓስቦ ከለካ ብጣዕሚ ዘገርም ነገር እዩ ንሕና ኣለይቲ ነይረናና ኣዴታት ኮይነን ዝዕብያ ኣቦታት ኮይኖም ዝዕብዩ ኣለይቲ ነይሮምና መምሃራን ከዓ ነይሮምና ፕላስ ኣለይቲ ንብለን ከዓ ነቲ ናይ ምግብናና ጉዳይ ዝገብራ ከዓኒ ካልኦት ኣለይቲ ከዓ ነይረናና ሕጂ ነተኣላለያና ዝምልከት ብጣዕሚ ሕጂ ተሓስቦ ከለካ ብፍላይ ተጋዳላይ ኮይነን ተጋደልቲ ኮይኖም ዝኽኣልዎ ነገር እዩ እምበር ካልእ ሰብ ክገብሮ ክእል ኢልካ ክትሓስብ ብጣዕሚ ሸጋር እዩ ምክንያቱ ንዘይወለድካዮም ክንድኡ ዝኣኽሉ ቆልዑት እሞ ከዓ ብከምኡ ዓይነት መገዲ እንዳ ሓንቅቕካ ናይ ድቃስ ሰዓቶም እናሓለካ ናይ ትምህርቲ ኩነታቶም እናተኸታተልካ ናይ መግቢ ኩነታቶም እናተኸታተልካ ነፍሶም እናሓፀብካ ክዳኖም እናቀየርካ ኩሉ ነገር እናገበርካ ክቲ ድቃስ ኣቢካ ሲ ርእስኻ ሓይኸን ደቂሳ ኣለይትየ ነረናና ንሕና እሞ ከዓ ውሕዳት ከይንኾን ከዓ ውሕዳት ኣይኮና ብዝሐ ነይሩና ነቲ ብዝሕቲ ልክዕ ከም ደቀም በቃ ከም ደቀ ንሪአን ዝኾነ ነገር ንኸይጎድለካ ንኸይትናፍቕ ካልእ ንኸይትዝክር ማለት ተኣላለያና ክትሓስቦ ሕጂ ብጣዕሚ ተዘረበሉ እዩ ትኽእል ኒኻ በ ንዓተን መወሳኸበን ክብሪ ዝሰማዕ እየን
0: ሓደ ካብ ቀንዲ ዕላማታት ቤት ትምህርቲ ሰውራ ንናይ መጻኢ ሓረ ሃገር ዝኸውን ሞያን ፍልጠትን ዝዓጥቑ ዜካታት ምፍራይ እዩ። በዚ ድማ እቲ ውድብ ብዝያዳ ኣብ ትምህርቲ ከተክሩ ድርኺት ዝገብረሎም ዝነበረ እንትኾነ ኣባላት ቤት ትምህርቲ ሰውራ ኣካል ናይቲ ዝነበረ ብረታዊ ቃልሲ ንምዃን ብምሕላን ካብቲ መትከል ብምውፃእ ብረት ኣልዒሎም ክቃለሱ እዮም ዝደልዩ ነይሮም።
1: ኩላና እንታይ ኣለና ምስል እታ ቃልሲ ሳብ ገዛ እያ ትረአካ ቦኸና ኣዲኻን ተጋድልቲ ኮይኖም ሲ ዕጥቂ ትርኢ ብረት ትርኢ ምስጢራውነት ትርኢ መጓእቲ ትርኢ ሓለፋታት ናይ ኩናት ጥልሓ ትርኢ ካልእ ሂወት የብልካ ኣነ ክምሃር ከለኹስ ኣዝለ ወይ ቀዳማይ ግዜ ክፍሊ ክምሃር ከለኹ ዚ መጀመርያ ስንኩላን እዮም እቶም መጓእት ንዓይ ሓድሽ ቁስሊ እዩ ከዓ ቆልዓንቲ ኮንካ ከት ከምኡ ክኾን እዩ ካት ናቲ ክወስድ ኣለኒ እዚ ታሪም ዘሎ ክትክእ ኣሎኒ ኢካ ትብል ንስኻ ኮፍ ኢልካ ክትምሃር እንዳጎበስካ ምስ መፀእኻ ስንኩላን መፂኦም ክምህርካ ከመይ ገሳ ዓቅም ካብዚ ገርመክስ ኣብ 77 መምህርና ዝነበረ ናይ ሰምሃር ውጋኣት እዮም ናይ ባፅዕ ናይ ሰሊና ገለ ውጋኣት እዮም ካብኦም ከቲቶም ካባናስ እንደገናስ ኣብ ጉዕዞ ከለናስ ሰንኪሎም ዝረኸብና እዮም ሰባት ኣሎ እንታይ ትኸውን ሽዑ ስኻ ከም ሰብ ነዚኣ ደቐተለስ ነዝሃርም ነዝብፃየ ድሃር ምስ ክቆትሎ ኣለኒ ኢካ ትብል ከም ኩሉ ተምሃራይ ማለት እዩ መሳትኩካ ከ ካባካ ሕጂ ትፍልል እንታይ እዩ ካባይ ቁርቢ ዕብይ ድበለ ኣብ ሓይልታ እንድሕር ተወዚዑ ትትሕትኡ ዘሎ ሓርቕ ስለምንታይ እሱ ኸይዱ ካባይ ዳዓብ እዩ እሱ ጅግነት እንዳፈፀመ ኣነ ከመይ ገይረ ትብል ብከምዚኣ ሕጂ ሃገራውነት እንዳዓብት እንዳዓብት

0: እንዳ ኩልኻ ከዓ ትቀናናእ ሕጂ ናይ ገድሊ ሕብረተሰብ ናፅነት ከተምፅ እምበር ካልእ ዕላማ ድበሃል የለን ካልእ ትሪኦ ፀገማት ከዓ የለን ካልእ ትሪኦ መጋየፂ ነገር የለን ብረትካን ዕፉፍ ክፉፍካን ጋምባላኻን ጌርካ ከመይ ጌርካ ንፀላእ ትሓርም ከመይ ጌርካ ኣብ ግንባር ጅግና ትኾን እዚኣ ጥራይ ነራ እዚ ከዓ ናህና ቆርበ ሰክፈና ብጥርፍ ስለ ዝኾነት ምንቅስቃስና እምበር ዝኾነ ሰብ ኤርትራዊ ድገብረ እዩ ንታሪክ ናይ ሃገሩስ ክውፈደ ይደሊ ሰብ የለ ድሕሪኡ ዘሎ ወለዶ ስኸይድ እንድዩ ግን ኣብኡ በፂሕካ እንታይ ትኾን ተምሃረ ኢልካ ውድብካ ጥርንፍ ነገር ገይርልካ ሓዲምካ ክትከይድ ዘይሕጋዊ ነገር ስለ ዝኾነ ይኸብደካ እምበር ርቲ ዝኾነ ዜጋ ድገብሮ እዩ ኣብዚ ነክል ክና ሕጂ ዝኸይርዶኒ ዓመት ሰዋ ክትከይድ መሊቓ ክንደይ ሰብ ከይድ ኣለ እንታይ እዚ ንሃገር ንምድሓን እዩ ድኸይድ ዘሎ ሓይልታት ድኸደ ክንደይ ሰብ ኣሎ ክተት ከይተባሃለ ክንደይ ሰብ ከቲቱ ወራር ምስ ተጀመረ ንሕና ዝምፅኣና ኣይኮነ እታ ናህና ፍለይቲ ትገብራ ጥርንፋት ተምሃሮ ብሕጋዊ መንገዲ እንዳተምሃርና ከለና ውፉይነት ክተርእ ምድላይካ ዝያዳ ትገብራ እሞከዓ ተምሃርና ኣለካ መፃ ወለዶ ከምዚ ኩሉ ግዜ ዝብልዎ ትምህርቲ ሃገር ዝሃንፅ ኩናት ጥራይ ኣይኮነን ስለዚ ንክልቲ ጣሚርና ክንከይድ ዝግባኣና ግን ቁርብ ቀይድበትኽ ነራና
1: ከምዚ ክገለፅ ዝፀንሐ ቤት ትምህርቲ ሰውራ ሰረት ብዙሓት ጀጋኖ ከም ዝኾነ ብግንዛብ ኣይከብድን በዚ ሓሊፎም ክጋደሉን ከለዉ 14 ክሳብ 15 ዓመት ብምንባሮም ጥንቃቐ ዝነበሮ ኪደት ከም ዝነበሮም እዮም ገሊፆምልና እዚ ከዓ ኣብ ከባቢኦም ዝነበረ ሕብረተሰብ ይኹን ማዕሪኦም ዝዋግኡ ዝነበሩን ተጋደልትን ዝተፈለየ ጥንቃቐ የዘውትሮ ከም ዝነበሩ እዮም ገሊፆምልና ነቲ ክቱር ሃገራውነት ከንፀባርቑ ዝጓየዩ ኣባላት ትምህርቲ ሰውራ እውን ብትብዓት ዘተግብርዎ ዝነበሩ ዓወታት ቀሊል ኣይነበረን ስለዚ ዕድመ ገደብ ከይገበሩ ኣንጻር ጸላኢ ንምግጣም ውህደት ናይ ሕብረተሰብን ተጋደልትን ዓብ ኣስተዋፅኦ ከም ዝነበሮ ከይገለጹ ክሓልፉ ይመረፁን።

0: ቤት ትምህርቲ ሰውራ ብሓፈሻ ዘኺሮም ምትክላት ነይሮም እዩ። እንተኾነ ነብሲ ወከፍ ሰብ ብፍሉይ ዘጋጥሞ ተዘክሮታት እውን ኣዝዩ ብዙሕ እዩ።
1: ዮሃንስ ኣብርሃ ጆን ሃውዩ ካ ዝበሃል ሰብ ነይሩ መታ ዓቢተ እዩ ቤት ምስ ኣብርሃ ሓንሳ ኣቲና መጠቅሩ ቅድመ ይኸውን እዩ ስድሪኡ እንዳ ህዝቢ እዮም ነይሮም ይበልሕ ነይሩ ናይ ትምህርቲ ሰብ እዩ ንፉዕ ነይሩ እንጂ ኣነ ካብ ቤት ምስ ኣብርሃ 72 ምስ ወፃኹ እሱኡ ፀኒሕኒ ኣቐዲሙ ወፅኡ ፀኒሕ ድሓር ግን ኣብ 89 90 ብሓደ ንረኽብ ብሓደ ኣህዱ ንኸውን ማለት እዩ ኣብ ሓደ መስርዕና ዛዛ ምኩናት ክግበር ከዓ ብሓጋስ ወገን ንሕና ናይ ተሰላዊ ስራሓት ክሰርሑ ክንኣቱ ተኣዚዝና ማለት እዩ ገርመ ከብኣ ኣነ ጆን ግርማ ይወደቃኘው ሰለስትየና ቤቱም ሰራ ዝዓበና ኢና ካልእ ሃብታት ኣለዋ ኣባላት ኣለውና ኣብታ መወዳእታ ላስት ዝነበርና ግን ሰለስትየና ኣብታ ጫፍ ድፋዕ ኮፍ ኢልና ሰለስትየና ካብ ቤቱም ሰራ ኢና ሰለስተና ነዴና ሓሓደ ኢና ኣምሓራ ንጎጥቂዕና እናተቦታ ኮፍ ኢልና ዘለና ሓርቲ ኣኻኺበን ኣምሓራ ዝሓጋዝ ርኢ ከለኺ ብምሉእ እቲ ጎልጎል መሊአኖ እንዳተኣኻኸባ ናባና ፅግዓ ኣህዱና ቁርብ ድሕሪ ኢላ ኣላ ኣብኡ ሓንሳ ፅንሕ ተባሂሎም ኣብ ፀንሖም ኣነን ጆንን ክልተ ምድፋዕ ዓጅን እዚ ወደቃኛውን ከዓ ኣብ ኣፍታ ናይ ሓለዋ ቦታ ኮይና ኣምሓራ ንመፅእ ኣለዋ እንዳለናዮም እናሕብሮም ኣለና ሕራይ ድሓ ንከታተል ኣለና እንዳበሉና ኩለን ደይበን ድሕሪ ደይበን ኣነን ጆን ናብታ ዝነበርና ክፍልና ከለና ወደቃኛ ብዛ ድሕሪና ኣሎ ኣምሓራ መፅኡ ብዛ ዝክደ ኣለኽ እያ ክልቴና ከምዘይ ንትኩስ ኮይና ትምሓራይ ትኩስ ንሓና ይትኩስ ጆን ሽዑ ከይትስእስ ካብለኒ ትምሓራይ ይቕልቀል ኣነ ቕልቀል ክቕልቀል ከለኹ ሱ ኣቱ ኣነ ቕልቀል ከለ ኣነ ኣቱ ከይትስእ ብለኒ ፅናሕ በዚኣ ከይደ ካርሚ ይብል በዚኣ ምስ ተጠውየ ካልእ ኣምሓራይ ፀኒሑ ንባሃር ኣነ ሕጂ ቡምባ ሒዚያ ነረ እታ ቡምባ ኣበይ ከም ዝርበካ ክኾነ ዝከለኒ ነው ዝነበረካ ንዓይ ሃርመኒ ኣነ ኣብ ዶሚ ንህረም ጆን ካብ ክሳብ ድሕረም ማለት እዩ ክልቴና ኣብ ሓንቲ ደቂ ኣይሰውኦን ነይሩ ወደቐኛ ወፃ

ወዳኙ ግርማይ ጋኙ ሓዚሉ የውፀአኒ ማለት እዩ ሓዚሉ የውፀአኒ እጆም ከኣቶም ካልኦት መፅኦም ሽዑ ረድኦምና የውፅና ኩሎም እዮም እተነምሓሮ እውን ኣይቀፀለን ካብኡ መሊሶምን ኣነ ሽዑ ኣብ ደሚ ስለ ዝተሃርምኩ እሽንታ ዓፂ ኣንዛ ክመውት ከ እዩ ተምላስ ጥራይ በቃ ኣብዚ ንታሕቲ ግን ድፊኢት ስለዘየለ ምሻንስ ኢና ክሸይኑ ብሎም ብየን ክሸይኑ

0: ድሓር ኣነ ተሲአ ሽንተይ ምስ ወዳኹ ደኺመ ገለበለ ትስእ ትበልኩ እታ ቀዳሚ ዝገበርኮ ንጀንሪ እዮ ከይዱ ጆን ካብታ ቦታት ዘንቀሳቀስ ነሩ ኣይም ተሰወ ንዓይ ግን ከይቲ ትስእ ከውፃእካዮ ብዚኣ ክሃርመልካ ኢሉ እዩ ጆን ስ ጠፈዋ ድሓር ክነገሩ ከሎ ሓንቲ ቃል እዩ ተዛሪቡ ንፅጋይ ሰላም በሉ ፅጋይ ኣድዩ ሓደ ወዳ ኣቦና ተጋዘልቲ እዮም ክልቲ እዮም ዳ ህዝቢ ነይራ ኣድዩ ንሓወሩ ክልቲና ተፈላለዩ ቲዝኸበደ ሂወት ኣነ ኣብ ሂወተይ ክርስዕ ደይክእል ነገር ናይ ዝወደስ እዩ ኣዝዩ ከቢድ እዩ እንደይ ክዝክሮኸ ማለት ይኽእል ንምንታይ እንተዘኪርካዮ መሊስካ ክሳይ ኣጋጣሚ ግን ሓንቲ ፅቡቕ ግርማይ ሕጂ ወደቃኞ መዘከርታ ወዱ ጆን ኢልዎ ኣሎ ሓዛ ዓብት ኣነ ጆን ግን ኣብ ሳልሳይ ወለዶ እዮ ጆን ክብል ኣይከላኒ ምክንያቱ እቲ ጆን ከምዚ የኮነ ሳብራሲ እንደ
1: እጂ እዚኣ እቶም ከባና ዘዛዕቢ በብእዋን እናተወዝዑ ካብ ሓወልዕ ተወዚዖም ከይዶም ካብ ሓወልዕ ተወዚዖም ምስ ከዱ ኩሉና ከምኡ ዓይነት ስምዒት ነርና ዕድሜና ኣይኣኸለን ስለ ዝነበረ ግን ክሰዱና ኣይከኣሉን ድሓር ምህዳም መፂኡን እንዳ ተዕሊም ተሃድም ሒዞም መልሱካ ገለ ነይሩ መወዳእታ በታ ኣብ ዕድሜና ዝነበረት ኣተሓሳስባ ፍታሕ ክትከውን ትኽእል እያ ኢልና ሓሲብናያ ሱዳን ኣቲና ሓደሽቲ ኮይና ዘይንምለስ ተባሂልና እጂ ኣነ ግርማይ ወደቃኘው ኣብቶም መፂፅ ሙኒር ሓሰን ስዒጅ ዓሊ በሽር ንበሃል ሽዱሽተ ሰብ ተማኪርና ንሱዳን ንኸይድ ኦልሞስት ሱዳን ኢና ዘለና ጀልሃንቲ ኢና ነርና ካብ ጀልሃንቲ ብዓይ ተርባ ጌርና ንመራፊት ንኣቱ መራፊት ምስኣተና በዓል ወዲ ባሻይ መስፍን ተሰውኡ ሕጂ ኣላይና ዝነበረ ምስ ገለ ተጋደልቲ ይመፁና የዛርቡና ንሕና በቃ ክንጋደል ኢና ንደሊ ክንምሃር እንድሕር ኮይና ቤት ምር ሰውራ ዘምልስ ምክንያት የብልና እንድሕር ተጋድሉና ኮንኩም ግን ኣቲና እንድሕር ዘይተጋድሉና ኮንኩም ግን ኣይንደልን ኢና ገለ ንብሎም ለሚኖምና መቸም ተዛሪቦም ገለ መለ ሕራይ ከነጋድለኩም ኢና ኢሎምና ድሓር ተኮር በፂሕና ክንምለስ ስለነበረና ቤት ፅሕፈት ናይቶም ፖሊስ ተኮር ስለዝነበረ ተኮር ሒዞምና ከይዶም ተዛሪብና ተፀሓሒፍና እቶም ኣርባዕተ ንምለስ እቶም ክልተ እንታይ ከም ዝበልዎም ኣይንፈልጥን ከባና ተሪፎም ንእንዳሳበ ይኸዱ ደስ ኣይበለናን ምናልባት ኩልና ብሓባር ከድና ብሓባር ንሜዳ ክንኣቱ ስለ ዝነበረት ድሌትና ከምዝ ጠሎሙና ገይርና ሓሲብናዮም ከምዚ ገለ ክንብሎም ደሊና ሓርቶም ቤት ፅሕፈት ካልእ ዝበሃል ኣይነበረን ናብኣ ወሲዶም በታ ፍኒስራንሶም ተቐልቂሎም ንሕና ታሕቲ ኮይና ፀሪፍናዮም ማለት እዩ ፃዕዳ ዕምበባ ገለ ኢልናዮም ንሕና ቀያሕቲ ዕምበባ ኢና ንብል ስለነበርና ንሕና ተመሊስና ንኣርባዕተና መብፅዖም ኣይተግበሩን ጠሊሞምና ንቤት ምህርቲ ውራእትዮምና ቤት ምህርቲ ውራእትዮምና ቅሩብ ፀኒሕና ሸውዓተ ሰብ ኮይና ሃዲምና ኣብታ ካልአይቲ ኣነ ሓረጎት ደበሳይ ቴድሮስ ግርማይ ዓሊ ዝበሃል ጅሽማ ቡኡ ዝክሮን ካልእ ዓብደላ ዓሊ ዝበሃል ነይሩ ዑስማን ጃዓሊ ኣድጉ ሱዳን ንብሎ ነይሩ ጅሽሙ ዝክረኒ ሸውዓተና ሃዲምና ኣብኣብታ ናይ ቀደም ቦታ ናበፂሕና ተኮር መፂና ኣጋጣሚ ኣቦይ ኣብ ዕረፍቲ ጀልሃንትና በደይ መፅኡ ስለነበረ ነቦይ ነጊሮሞ ገለ ተጋደልቲ ምስ ኣቦይ ኮይኖም ይመፁና የዛርቡና ንኣቢ ኣይከውኒ ንሕና ክንጋደል ኢና ንደሊ ቀደም ትምህርቲ ኢልና ስለዘይመፃና ዘጋድሉና እንተኮይኖም መርሓባ እንተዘየሎ በዚኣ ገርና ክንጠፊ ኢና ንብሎም ኣበይ ክጠፍኡ ንጠፊ ኢና ዚኣ ንሕና ዘጋድሉና ይንስእኒ ኢና ንብሎም ሽዑ ጀብሃ ነራ ተጋድል ኣብ ጀብሃዋላ ንኸይድ ዝብል ስምዒት ነይሩና ምግዳል ጥራይ ስለነበረ ድሌትና ግን ርእስና ኣይኮነን ኣብ ጀማ ባሃት ገለ ትሚልካ መፋርሒ እምበር ድሌትና እውን ኣይኮነን ነይሩ ኣብ መወዳእታ ተሰሚዕና ካላስ ከነጋድለኩም ኢና ምስ በሉና ቅድሚ ሕጂ ጠሊምኩም ናይኹም እንታይ መረጋገፅ ኣለና ንብሎም ነቶም ፖሊስ ነጊሮሞ ቶም ፖሊስ ወረቐት ፅሒፎም ኤርትራውያን እዮም ዝበዝሑ ቶም ፖሊስ ከም ዝርዳእኒ ሕጂ ወረቐት ፅሒፎም ይኹን ኣይኹን ኣፈሪሞምና ንዓና ፈሪሞሞም ንዓእቶም ተሰሚዕና ንመራፊት እትዮምና ኣብቲ ገራጃ ኣብኡ ኣቐኒዮም ሰዓውን ኣይዘለዩን ንቤት ምህርቲ ሰውራ መሊሶምና ኣርባዕተ መዓልቲ ኣብ ሓንቲ ቤት ምህርቲ ዓፅዮምና ኣርባዕተ መዓልቲ ምስ ገበርና

0: በብሓደ ፀዊዖም ትምሃር ዲኻ ይትምሃርን ኣይምሃርን እየ ሸውዓተና ኣጋጣሚ ሓንቲ ዓይነት መልሲ መሊሽና ከባቢ ፍርቂ ለይቲ ሰለስተ ድዮም ኣርባዕተ ኣባላት መፅኦም ሒዞምና ተበጊሶም ኣብ ጌሄተብ ሓዲርና ካብ ጌሄተብ ንግሆ ጥርቕሩቕ ወሲዶምና ኣብታ እግሪ ጥርቕሩቕ ቆሪስና ምስ ደቀሱ ምትእማን ስለሰኣና ምስ ደቀሱ ሶም ካብ መተራእሶም ነታ ጃኬት ናይ ሃይሎም ብርሃቱ ስሒብና ነታ ደብዳቤ ቢብናያ ናብ ክልተ ዓሊም ዓራ ክትብል ፀኒሓ ቀሲና ተካሓሒዝና ኣብ ካልኣይ መዓልትና እዚ ሳልሳይ መዓልትና ንዓራ ክተዓሊም እተምና ተዓሊምና ኣብ ዓራ ክተዓሊመ ማለት እያ ሸውዓተና ብዓራ ክተዓሊምና ንኣሽ ስለነበርና ሸውዓተና ኣብ ክፍልታት ኢና ንምደብ ኣነ ምልክት ተመዲበ እቶም ካልኦት ኤምዳድ ኢደ ስራሓት ህንፃ ገለ ከምኡ ኢሎም ከምኡ ፋሕ ተባሂልና ዝሓር ሕጂ ኣነ ኣለኹ ሓደ ጎታ ኣሎ ምስቶም ካልኦት ኣጋጣሚ ተራኺበ ይፈልጥኒ ዑስማን ጃዓሊ 82 ተሰዊኡ ዓብደላ እውን ተሰዊኡ እንተዘይ ተጋግየ ናይቶም ካልኦት ብዙሕ ዳሃ የብለይን ከምዚ ኢልና ተጋደልቲ ኮይና ማለት እዩ ኣነታ ተጋደላይ ኮይነ ተዕሊም ውዳእ ኣቢለ ዝተመደብ ኩላ ክፍሊ ምልክት እያ ኣብኣ ምፅእ ምስ በልኩ ኣቦይ ወላዲ እየ ከ ኣብኣ ኣባሊ ኣብኣ ፀኒሕኒ ኣብኣ ከም ዘሎ ከዓ ፈልጥ ነይረ ሕጂ ኩላታ ናይ ተዕሊም ግዜ 4 ወርሒ ድያ 5 ወርሒ ዝወሰደትልና ከይተራኸብና ኢናወዲእና ምስ መፃእኩ ብደይ ድልየቱ ስለ ዝመፃእኩ ሰላም ኣይተባሃልና ሰላም ከይተባሃልና ገለ ዋርሒ ፀኒሕና ማለት እዩ ዋርሒ ፀኒሕና ዝሓር በብቕሩብ ርጫየለን ሰላም ክብለኒ ጀሚሩ ሰላም ዝተባሃልና ካብ ዝዓበየ ፀገመይ ኣብ ምፅዋዕ ነይሩ ኣነ ነፍሰይ ተጋዛላይ ኮይነ ሕጂ ተዓሊመ ተመዲበ ምልክት ተማሂረ ምልክት ኮይነ ዝሰራሕ ኣለኹ ሱቃ ተጋዛላይ እዩ ሱቃ ናይ እንዳ ፅገና ተጋዛላይ እዩ ኣብ ምፅዋዕ ምርዳእሲኢና ኣቦይ ዓንሰባ ይሳጉኡ ዓንሰባ ከይትብለኒ ንብለኒ ንዓይ እንታይ ዳ ክብለካ ከምታ ናይ ቀደምካ ንሕጂ ተጋዛላይ ኮይነ ከምኣ ክብለካ ይክእልኒ ከምኣ እንተዘይ ኮይኑ ከይፅዋዕኒ መሪራትኒ ሕጂ ሰብ ክፈልጥ ካ እዩ ዘለና ግን ዝኾነ ነዊሓ ምስ ነውሐት ኣብ ሓንቲ ኣኼባ ኣነ ነቒፈ እዮ ነቐፌታ ኣላትኒ ለንመን ንብፃይ ዓንሰባ እንታይ ምስ በለ በቃ ኣነ ተጋዛላይ እየ ወይ ከም ሰበይ ዓንሰባ ክብል ይፍቀደለ ወይ ከዓ ኣነ ቦታ ቅይር ኣለኒ እምበር ኣነ ብዛ ዕድመ እዚኣ ሕጂ ተጋዛላይ ኮይነ በታ ቀደም ዝፅውዖ ነበርከ ዮ ኣቦይ ክብል ኣይክእልኒ ባባ ክብል ኣይክእልኒ ኣይ ትጥዕምን እያ ገለ ኢለ ተዛሪበ ዓንሰባ ምስ በለዎ ዝኹም ዝበሃል ነገር የለን ከም ቀደሙ ፅውዕ ኢሉ ዝርቕ ኢሉስ ከይፀዋዕ ኮ ነዊሕ እዋን ተጓዒዝና ሕጂ ነዚኣ ምስ በለጡ ሲኦም ከዓ እንታይ ይገብሩ ትም ኢሎም ፀኒሖም ነዊሕ ምስ ከደ ንዓባ ነቦካ ከም ዝበሎ ብሉኒ ፅውዕ ይክእልኒ ሽ ኢለ ይርክቦ ክስቶ ፅዋዓካ ኣሎብሎ ብከምዚ ሓሊፍናያ ዝሓርሻድሻይ ወራር ውድእ ምስ በለ ኣጋጣሚ ዕረፍቲ ተፈቒድሉ ሒዝኒ ንዓራርብ ከድና ነበደይ ነደይ ፀገመይ ነጊር እያ ደያራ ድኣትና ዓንሰባ ክብሉ ተፈቒድለ እዩ ማለት እዩ ደፉ ዓንሰባ በልካ ኢላቶ ከምዚ ቀፂልና ብከምዚ ኣብዚ ኣትና ንብለክ
1: ኣባል ቤት ትምህርቲ ሰውራ ምዃን ፍሉይ ሃገራውነትን ትብዓትን ለቢስካ ስለ ሃገር ምሕላፍ ዘስተምር ግብራዊ ቤት ትምህርቲ ከም ዝኾነ እዮም ኣዕሊሎምና ሕጂ ድሕሪ 50 ዓመት ክዝከርን ከሎ እውን ምስ ፍሉይነት ጠብላሕቶ እዩ
2: ቤቶም ኣለይትን ድሕር እንግና ክንጅምር ሰለስተ የና ኢና ኣለይትና ተምሃሮና እቲ ባይታና እቲ ትሕዝቶና ሓንቲ ስድራ ኢና ከም ሓንቲ ደ ከምዚ ለዋሃደ ተሓቅፈካ ገዛ እዩ ካብቲ ዝገርመካ ቤቶም ሰራሲ ክሳብ ክንደዮም በላሕቲ ቶም ዘጋዘልትና ብጣዕሚ እዩ ዝገርመኒ በቢ ዕድሜና በብደረጃ ትምህርትና እዮም ዝሰርዑና ክድቅስ ከለካ በቢ ዕድሜኻ ኣነ ሕጂ ዋላ ኣብዚ ብናፅነት መፅኦ ክሪኦ ከለኹ ሓደ ህፃን ምስ ዓበይቲ ሰባት መንስያት ኣይተኣስሮን ኢኻ ስመን ተኣስሮ ምስቶም ትሕቲ ዕድሜካ ተኣስሮ ቤቶም ሰራ ከምኡ ነይሩ ምእሳር ዘይኮነስ እቲ ኣተዓባብያ ሕጂ እንዳ ኬርያ እንዳ ኣበባ እንዳ ዛይድ እንዳሓረጉ እንዳዓበኻ ንፊተወራሪ እንዳልካካ ትኽእል ከምዚ ገይሩ ካኣልየካ ድክእል ገድልሲ ከመይ ገይሩ ፍጠር ክንክን ኣብቲ ዝነበረ ሕማም ኣይነበረና ክንደይ ሸሓት ሰብ ኣለኻ ገበን ኣይነበረን ክንደይ ሸሓት ሰብ ኣለኻ ተነፅሎ ዝበሃል የለን ንሓደ ኣድልዎ ትገብረሉ ሰብ የለን ኩሉ ሰብ ማዕር እዩ ክዳና ናይ ኩላህና እዩ ኣብዚ እከል ሓንቲ እትበካ ሒዝያ ሒዝከያ ትኸይድ ዚያ ትክዳን ናይ ኩስያ ናይ ኩሶ ዝበሃል የለን ኣብ ራሕባ ኢና ንብልዕ ሸሓኒ ኢኻ ትበልዕ እዚ ሕማቕ ይባላልዑ እዚ ክገለ ዝበሃል ነገር የለን ማዕሪኻት ንቕሓትካ ከዓ ማዕሪ ድስጉም ከምዚ ሓላፍ ዘላፍ ንክሱ ከምዚ ገለ ዝበሃል የለን ንቕፌታ ውስጢ ኣሰራርዓለካ ማዕሪኻት እናቐቐፍ ስፖርታዊ ንጥፈታትካ ከምኡ ደረጃ ትምህርቲ በብደረጃካ ውላ እተኾነ ኣብ ኩሉ ማሕበራዊ ሂወት ግን ከም ሓደ ሰብ ብሓንቲ ፊዝካ ኢካ ትንቀሳቀስ ኣስባይ ከይተሸገርና ብፅቡቕ ጥራይ እንዳተነፋፈቕና ክሳብ ሕጅ ኣለና ከይተረሳሳዕና መን ይኹም ገይርዎ ኣዴኻ ይኸም ትገብለልካ ካብ ኣደ ተኣላለያ ንድሕር ጀሚሩ ህፃ እንታይ ይኸውን ፅቡቕ ዓብ ኣዴኻ ይኸ ንትምስል ኣዴና ያዛ ቤት ትምህርቲ እያ ብሙሉእ ተከተላይ ከነዓና ከም ኣደና ኣቦን ኮይኑ ይሓብሒብና ብኣና ደይ ደንገፀ የለን ምዕባለ ክሪኦ ካብ ግንባር ሲ ንዓና እዮም ድመፁ ነይሮም ተሰሪዖም እቶም ኣባላትና ቶም ነቲ ደርፊ ድክእሉ ነቲ ንኣሽ ትብሎም ተሰሪዖም ክቕበልዎም ከሉ ቀሊል ነገር ኣይነበረን ሕጂ ስርቂ ሓሶት ምጥፍፋ ምዝምሃው ገሎም እዚኦም ነብሩ እዮም ኣብቲ ቤት ምስባር ከም ስርዓት ኢኻ ብዛዕባ እዚኦም ትምሃር ናይ በዕለ ገፀርፊ ድበሃል የለ ነበራ መን ይኹም ገይርዎ ኣዴኻ ኣዴኻ መን እያ ቤት ምስባር ህዝቦ ግንባር እዚ ከምኡ ገይሮ ስቕ ኢሉ ድመፀ ነገር ከ ሕጅራ እዮም ኩላህናኸ ወይ ኣብ ኩናት ትጠፍእ ወይ ኣብ ስራሕ ኣለኻ ወይ ከዓ ነንሕድሕዝካ ተመዓዒትካ ኣብ ደረጃ ትበፅሕ እዚ ክብለካ ሕጂ ዲሃዶም የለውን ዘይፈርሑ የለውን ገል ኣይብለክን እየ ግን ክንደይ ካ ምኢት እቲ ዝበዝሐ ሰብ ብጅግንነት ጠፍ እዩ እቲ ዝበዝሐ ሰብ ታሪክ ሰሪሑ እዩ ኣብ ጎኒ መን ኣብ ጎኒ ተጋዘል ተኮይሉ ከምቶም ዓበይቲ ስርሑ ሰሪሑ ናፅነት መፅ ካብቲ ደኩርዓ ናና ሕጂ ናፅነት መምፁ እዩ ኩርዓካ እዩ ግን ኣብ ዝኾነ ዜናዊ ንጥፈታትካ ድዩ ኣብ ዝኾነ ክትሪኦ ከለኻስ ተጋዳላይ ዝባ ኩምባር ክትብል ከለካ ነፅነት ደምፂ ሰብ ክትብል ከለካስ እንታይ ክብረት ስማዕካ ከም ዕድሜና ኳ ዕድሜና ይኮነን ግን ምስቶም ዓበይቲ ተሰሪዕካ ቀያ ተሰሪሕካ ሰብ ኢኻ እስኡ ከዓ ሰብ ድገብረካ ቤት ምስበራ ንዓና ሕጂ ኩሉ እዩ ሓርበኝነት ምሂርና ፃዕሪ ምሂርና ሰሪሕካ ከም ድብላዕ ምሂርና ሓልዮት ፍቕሪ ደይከኣል ነገር ካ ድበሃል የለና ስለዚ ቤት ምስበራ ኣነ ከም ወላዲና ወላዲ ትገብሮ ኢና ገርና ወላዲ ትገብሮ ኩሉ ገይራ ሃለና ክብል ይደሊ መቸም ሓምሳ ዓመት ብዙሕ ኣብ ውልቀ ሰብ እንታይ ኢኸ ገይረ ኣብ ምንታይ ምንታይ ተሳቲፈ ኢኻ ትብል ኣነ ደሐጉሰኒ እዚ ምበል ሓምሳ ዓመት ብዝለዓለ ደረጃ ንኩሉ ኣብ ዝኾነ ይኹን ዓለም ዘሎ ዘኪርዎ ምብዓሉ ኣነ ነቲ መንግስቲ ይመስግኖ ነቲ ብሉእ ተምሃራይ ከዓ እንኳ ሓጎሰካ ብሉ ልዕሊ ዝኾነ ይኹን ግን እዞም ኩሎም ሂወቶም ኮፍ ኢሎም ስንክልና ሒዞም ረብሪብና ከይበሉ ዓሰርተ ግዜ እንዳተወግቡ ኣብዛ ደረጃ እዚኣ ደብፅሑና ምስጋና ንባዕልና ዋላ ተሰንከልና ልዕሊና ግን ሓንቲ ከይረኣዩ ፅቡቅ ከይረኣዩ መጀካ ዛ ሂወቶም እንዳኸፈሉ ንዓይ ደምሃሮ ንሰባት ነዚ ቤት ትምህርቲ ኣብዛ ደረጃ እዚኣ ደብፅሕዎ እቲ ዝለዓለ ምስጋና ይቐርብሎ ንዕኦም ዝወለዱ ንዕኦም ድዕበዩ ከዓ ምስጋና ስለዚ ኩሉ ሕብረተሰብ ክትብል ትኽእል ንዓና ደይ ኣለይና ሰብ የለን ንዓና ደይ ሓገዘና ሰብ ንሕና ደይተሳተፍናዮ ቦታ የለን ንኩሉ ህዝቢ ኢኻ ክተመስግን ንኩሉ ሰብ ኢኻ ክተመስግን ግን በቃ ሓበ ንሰማዕ እዩ ኩሉ ሰብ ነቲ ኩሉ ተምሃራይ ከዓ ኣብ ዝለዕለ ደረጃ ናይ ስራሕ ክነጥፍ ነብሱ ክኣሊ ካብ ዝኾነ ሕማቕ ነገራት ክድሕን ብፍላይ ከዓ ንሃገራዊ ጉብእ ዘምልከት ከዓ ብትብዓት ክሰርሕ ከም ቀደም ከዓ ልምን

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ካብዚ ብመቐፃል ቀሪብናልኩም ዘለና ትሕዝቶ ብምክንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ንገለ ንጥፈታት ብስእሊ ናባኹም ከነንፀባርቆ ፈቲና ኣለና። በዚ ኣጋጣሚ ንኩሎም ንስእሊ ዝሰነዱን ዝዓቀቡን ከምኡውን ንጨንፈር ስእሊ ሚኒስትር ዜና ኣዚና ነመስግን ንምሉእ ትሕዝቶኣ ናብታ መደብ ከስግረኩም እየ። ደጊመ ንምክትታልኩም ብክብሪ ይዕድም።

ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ንኽብር ኣለና። ክቡራትን ክቡራንን ተኸታተልትና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ዮሃና ንብል ትሕዝቶታት መደብናትራን ከመይ ትከታተሉ ኣለኹም? ትሕዝቶታትና ገና ቀጻሊ እዩ ዘሎ። ንምክታልኩም ደጊመ ብኽብሪ እንዳዓደምኩ ናብ ቀፂሉ ዝቐርብ ትሕዝቶና ከስግረኩም።

ሶላናስ መላሽ ኣብ 221 ያ ብኣውድ ሕጊ ተመሪቓ። ኣብዚ ግዜ እዚ ድማ ከም ተሓጋጋዜት ዳኛ ኣብ ዞባዊ ቤት ፍርዲ ተዓይላ። ተምሃሮ ኮሌጃት ኣብ ምዝዛም ናይ ትምህርቶም መፅናዕታዊ ፅሑፍ ክቕርቡ ይሕተት እዮም። ሶልያና እምበኣር መዛዘሚ መፅናዕታዊ ፅሑፋ ክኸውን ዝሓሬቶ ኣርእስቲ ሃገራውያን ሕላገታት ኤርትራ እዩ። ኤርትራን ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ እዚ ብጥርኑፍ ንባንዴራ ኣርማ ባጤራ ሃገራዊ መዝሙር ዘጠቓልል እዩ። ሶልያና መበገሲ ፅሑፋ ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ብጉይ ፅሑፍ እዩ ነይሩ። በዚ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብሪ ርዝነትን ኣቀማምጣን ካልእን ብዓይኒ ሕጊ ኤርትራ እንታይ ይመስል ክትፍትሽ እያ ተበጊሳ። ነዛ ፅሕፍቲ ኣብ ምድላው ገለ ብድሆታት ሓሊፋ እያ። እኩብ ሓበሬታ ብዘይምንባሩ በዕለ ኣኪባ ክተፃፍፍ ነይርዋ። ለበዳ ኮሮና ቫይረስ ዘስዓቦ መውሻቡን ክውስኾ ኣለኒ ካብ ዝበለቶ ዛዕባ ክትተርፍ ገዲድዋ እዩ። በዚ ኮይኑ በቲ ግዳ ምስ ሕፅረታታ በታ ዝሓሰበታ ዕላማ ክትውድያ ክኢላ። ዕላማ መፅናዕታዊ ፅሑፋ ድማ እተን ዘለዋ ሃገራውያን ሕላገታት ኣፍልጦ ሂብካ ንዕኡ ዘገልግል ሕጊ ነዲፍካ ዝግበር ዘሎ ጌጋታት ንምውጋድ እዩ። ናይ ሎሚ ዛዕባና ጌርናዮ ዘለና ግዳ ሃገራዊ ባንዴራ እዩ ክኸውን። ሃገራውያን ሕላገታት ክበሃሉ ከለዉ ንሓንቲ ሃገር ኣብ ዓለም ለኻዊ ደረጃታት ዝውክልዋ መለለያ እዮም። ብሙዚቃ ዝተሰነየ ሃገራዊ መዝሙር፣ ኣብ ዓለባ ዝተነድፈ ብሕብርታት ዝወቀበ ባንዴራ፣ ኣርማ፣ ባጤራ ከም ሕላገት ሓንቲ ሃገር ኢልና ክንጠቕሶም ንኽእል። መግለፂ ርዝነትን ደረጃ ነቲ ሃገር ኮይኖም ድማ የገልግሉ። ብዘይካዚ ታሪኽን ኣመፃፅኣን

ሓንቲ ሃገር እውን ይገልጹ። ዝና ክብሪ ባህሊ መንነትን ኣመጻጻን እቲ ህዝቢ እውን ዝውክል እዮም። ንኣብነት ኣብ ኤርትራ ባንዴራ ሃገራዊ መዝሙር ኣርማ ተዓዚብካ ዝተሓልፈ መሪርን ነዊሕን ቃልሲ ናጽነት ምፍላጥ ይከኣል። እዚ ስለ ዝኾነ እምበኣር ግቡእ ኣጠቓቐማዞም ሃገራውያን ሓላገታት ዝያዳ ማንም ኣገዳሲ ይኸውን።

0: ኣብ ታሪክ ዓለም እታ ንፈለማ ግዜ ባንዴራ ኣብ ዘንጊ ዘንበልበለት ሃገር ሃገረ ዴንማርክ እያ ኣብ 1478 ባንዴራ ካብ ግዜ ናብ ግዜ ምስ ዝመፅ መራሒ ወይ ካልኦት ደቋሒታት ኣብ ሕብሪ ፍልልያት ክግበር ይከኣል እዛ ሎሚ ንሃገርና ኤርትራ ወኪላ ኣብ ዝተፈላለየ ዓለምለኻ እውን ሃገራውን መድረኻት ተንበልብል ዘላ ብ4 ሕብርታት ዘጌጠት ባንዴራ ኣብ ግዜ መግዛእታዊ ስርዓታት ኣብ ብረታዊ ቓልትን ድሕርናፅነትን ምቅያራት ተገይሩላ እዩ
1: ረ ብጠቕላልኡ ናይቲ ሃገራዊ ናሕላገት ሓንቲ ክጠቕሳ ዝደሊ ነገር ባንዴራ ጥራይ ዘይኮነ ኣርማ ሃገራዊ መዝሙር ማሕተም ባጤራ ወዘተ ኣብኡ ክንብሓንሳብ ከዓ ሕቁፍ ዝኽእል እዩ ተዘዳለኹም ብዛዕተዊ ፅሑፉ ንኩላተን ጠርኒፈ ክገልፅ የፈትለ ነረ ተዝዓበየ ክፋል ግን ንባንዴራ ይተዋሂቡ ነሩ ምክንያቱ ስእውን ዝዓበየ ብፅናዕቲ ዘድልዮ ስለ ዝነበረ ማለት እዩ ኣብ ባንዴራ እንተ መፂና ከዓኒ እቲ ናታ መፃፃ ወይ ከዓ እናታ ታሪክ ካብ መግዛእቲ ጠልያን እዩ ዝጅምር ኣብ ግዜ መግዛእቲ ጠልያን ኣብ ዝነበረትሉ ግዜ ንክልጤን ሃገራት ዝውክል ሓደ ባንዴራ እዩ ነይሩ ኣብቲ ባንዴራ ሕጂ ናይ ሓደ ቀይ ሓንበሳ ስእሊ ኣብ ኣፍ ልቡ ድማ ኮኸብ ዝተወቀጠ ነይሩ ማለት እዩ ኣብ ትሕቲኡ ከዓኒ ከም ማዕበላውያን ሕንፃጣት ብፃዕዳን ሰሚያ እውን ዝቆመ ሕብሪ ዝነበራ ባንዴራ ነራ ማለት እዩ ብድሕሪኡ መግዛእቲ ጠልያን ምስ ኣቋረፀ ብድሕሪኡ ብሪጣንያ ምስ መፁ ድማ ንሳቶም ኣብ ዝነበሩሉ ግዜ ብዙሕ ምቀያራት ኣይነበረን ጥራይ ክሳብ ናብ ግዜ ፌደሬሽን ኣብ 1952 ክሳብ ዝበፅሕ በቲ ናቶም ባንዴራ ይጥቀሙ ነይሮም ግዜ ፌደሬሽን ምስ ኮነ ድማ እታ ኩላህና ኣብ ዝኾነ ቪድዮታት ንሪኣ ሰብያዊ ሃሳስ ሰብያዊ ሕብሪ ዘለዋ ባንዴራ ኣውልዕካ ቀጠለያ ሕብሪ ዘለዋ ባንዴራ ሳመፅያ ማለት እዩ ክሳብ ፌደሬሽን ዝፈረስ ድማ ን10 ዓመታት ዝኣክል እዛ ባንዴራ እዚኣ ነራ ድሕሪዩ ግዜ ሃይለ ስላሴ ምስ ኮነ ድማ ናይ ኢትዮጵያ ባንዴራ ጥቀም ነይሩ ማለት እዩ እታ ናይ ኢትዮጵያ ባንዴራ ግን ከም ናይቲ ስርዓት ባንዴራ እምበር ህዝቢ ኤርትራ ኣብ ቃልሲ ኣትዩ ሜዳ ኮይኑ ቃለ ስለ ዝነበረ እቲ ኣብ ትሽዑ ሰዓታት ዝነበረ ህዝባዊ ግንባር ድማ ናብቲ ባንዴራ ክገብር ስለ ዝደለየ እታ ባንዴራ ድማ ክሳብ ዛ ሕጂ ሰዓት ንሪኣ ባንዴራ እታ ብምዛ ናይ ሕጂ ባንዴራ እትመሳሰል ቀጠለያ ቀይሕ ሰሚያዊ ስሉስ ኩምናዕ ቅርፂ ዘለዎን ሕብሪ ኮይነን ኣብ ማእከል ድማ ብጫ ኮኸብ ኣላታ ማለት እዩ እዚኣ ድማ ክሳብ ግዜ ናፅነት ነዛ ባንዴራ እዚኣ ንጥቀም ነርና ድሕሪ ግዜ ናፅነት ከዓኒ እዛ ብዛሕ ሰዓት ንጥቀምላ ዘላ ባንዴራ ከምኡ ንሳውን ቀጠለያ ቀይሕ ሰሚያዊ ኮይኑ ስሉስኩም ንዓብ ቅርፂ ዘለዎ ሕብሪ ዘለዋ ባንዴራ ኮይና ኣብ ማእከል ግን ኣብ ክንዲታ ብጫ ኮኸብ እታ ብግዜ ፌደሬሽን ዝነበረት ኣውሊዕ ትመስል ማለት እዩ ብልክ ቀላ ንሳ ኣይትኹን እሳ ኣብ ማእከል ኣብቲ ቀይሕ ሕብሪ ዘለዎ ስሉስኩም ንዓ ተቐሚጣ በሰዓት እዚያ ድማ ንዓ ንጥቀም ኣለና ማለት እዩ
0: ኣብ ሓንቲ ሃገር ንኣካይዳን ስርዓትን እቲ ህዝቢ ዝቆፃፀርን ክግበሩ ዝግብኦም ግቡኣትን ሕጋጋትን ኣለው ነዞም ዝተጠቕሱ ሃገራውያን ሕላጋታት ዝከላኸል ክወሃቦም ዝግብኦ ክብሪ ከመይን ኣበይን ክትግበር ይግብኦ ዝብል ዓንቀጻት ኣሎ ኣብ ባንዴራ ምስ ንመፅገ ክወሃባ ዝግብኦ ክብሪ ከተንበልብለሉ ዝግብኣ ቦታታት ውሱን ዓቐንን ካልእን ዝቐየድ ሕጊ ይህሉ ዶ ይኸውን
1: ሕጊ የብልናን ክንብል ኣይንኽእልን ኢና ኣለና ኢልና እውን ክንዛረብ ኣይንኽእልና ምክንያቱ ነቲ ዘሎ ፀገማት ዝፈትሕ ሕጋጋት ሙሉእ ብምሉእ ዝፈትሕ ሕጋጋት የብልናን ካብተን ዘለዋና ግን ተቐዳሚቲ ክብሪ ንዘይምሃብ ንባንዴራ ንዑ ብኸመይ ጌርካ ትቆፅዖ ኣብ መስተዳደሪ ገበናዊ ሕጊ ኤርትራ 257 ኣሎ ማለት እዩ እሱ ድማ ክብሪ ንዘይሃበ ንዝፀረፈ ንዝቐደደ ንዘቃፀለ ካብ 3 ወርሒ ዘይውሕድ ማእሰርቲ ወይ ከዓ ብገንዘብ ቅፅዓዮ ይብለካ ማለት እዩ ተወሳኺኻ ኣብ ኣዋጅ 37/1993 ድማ ባንዴራ ሕብራ ቀይሕ ብጫ ሰሚያዊ ቀጠልያ ክኸውን ከም ዘለዎ ኣርማና ገመል ክትከውን ከም ዘለዎ ሃገራዊ መዝሙር ካ ኤርትራ ኤርትራ ትብል ምዃና ኣብ ዓንቀፅ 10 ይጠቅስ እዩ ድሕሪኡ ድማ ኣብ ሕጋዊ ምልክታ 33/1997 ድማ ኣብዚ ኣብቲ ተጠቂሱ ዘሎ

0: ለአዋጅ ናይ ኤርትራ ትካል ደረጃታት ስልጣን ዝህብ ኣዋጅ ኮይኑ እቲ ትካል እቲ ከመይ ገይሩ ንባንዴራ ካብ መጀመርቱ ክሳብ መወዳእታ ደረጃ ክፀሓ ከም ዘለዎ ኣብቲ ሕጋዊ ምልክታት ሰፊሩ ይርከብ ማለት እዩ። እታ ሕጋዊ ምልክታ ኣስታሶን ሓደ ንገፅ ዘለዋ ኮይና ሕብራ ከመይ ክኸውን ኣለዎ፣ እቲ ናታ ቅርፂ ከመይ ክኸውን ኣለዎ፣ እቲ ናታ ዓቐን ክንምንታይ ክኸውን ኣለዎ፣ ኣበይ ቦታታት ክትስቀል ኣለዋ፣ ከምኡውን እታ ባንዴራ ናይ ኤርትራ ትበሃል ኣይነይት እያ እውን ንክደስ ዝፈትዩን እዩ። እታተዳልወት ሰነድ ግን ንባዕላዊ ብዙሕ ፀገማት ኣለዋ። ምክንያቱ ኣብ 1993 ናብ ዩኤን ወይከዓ ሕብራት ሃገራት ተሰቕለት ባንዴራ ምናልባት ንዝክራ ንኸውን ኣብ 1995 ከም ባንዴራ ንጥቀመላ ዘና ባንዴራ ግን እዛ ተሰቕለት ባንዴራ ኣይኮነትን ኣብ ናይ ዓቕን ምልዋጥ ተገይሩ ማለት እዩ። ትረሾ 2-3 ዝነበረ ናብ 1-2 ተቐይሩ። ከምኡውን እታ ኣብ ውሽጢ ዘላ ኣኽሊል እውን ተቐይረ እያ። እዚ ስለ ዝተቐይረ ድማ እዛ ንጥቀመላ ዘና ሕጋዊ ምልክታ ክንጥቀመላ ኣለና ድዩ ዝብል ሕቶ ከይመፅ ማለት እዩ። ስለ ዝተለወጠት እቲ ኩሉ ዘለዊ ነጥብታት ክጥቀም ኣለዎ ድዩ ወላስ ክቕይር ኣለዎ? እዚን ካልእን እዩ ከዓ ነቲ ቀንዲ ናይቲ ስልጣን ተዋሂብዎ ዘሎ ኣካል ንክቕይሮ ወይ እውን ተተቐይሩ ከዓ ንኸመሓይሾ ኣለዎ ዘብል ማለት እዩ። ብተወሳኺ ካብዘን ተጠቕሳ ሕግታት ወፃኢ የብልናን እዚዩ ከዓ ንዓይ እኹል ሕጊ የብልናን ኢሉ ነቲ ሓደ ኣዋጅ ንክእወጅ ወይ እውን ንክፀሓፍ ዝዳለኸኒ
1: በብ ወገና ኣብ ከባቢና እንዕዘቦ ኣሰቐቐላ ዘንግ ባንዴራ ኣሎ። ካብዚ ሓሊፉ ኣብ ገለ ዝፈሰመ ሕብሪ ባንዴራ፣ ኣብ ገለ ዳርጋ ክሳብ ፍርቂ ዝተጨርመ ባንዴራ፣ ካብቲ ንቡር ንላዕሊ ድሙቕ ወይ ሓሳስ ሕብርታት ንዕዘብ ኢና። ኣብ ዓቐን ሕብርታት ባንዴራ ኤርትራ ዝኾነ ለውጢ ምስ ዝግበር ሙሉእ ብምሉእ እቲ እትህቦ ትርጉምን ክብርን ይቕየራሎ ማለት እዩ። ባንዴራ ካብ ጥቕሚ ወፃኢ ምስ እትኸውን ብግቡእ ኣገባብ ክትውገድ ከም ዘለዋ ማንም ስሰቶ ሓቂ ኣይኮነን። እቲ ምንታይ ተራ ጨርቂ ስለ ዘይኮነት
0: ሕጂ እቲ ቀንዲ መበገስ ናይዛ መፅናዕታ ፅሑፍ ክንተቐዲመ ዝጠቐስኩ ሓደ ሽግር ተረኺቡ ሽግር ካ እንታይ በጠቃቅማ ጉጉይ ኣጠቃቅማ ክመፅእ ጀሚሩ። ሕጂ እቲ ጉጉይ ኣጠቃቅማ ንብሎ ዘለና ምስ ምንታይ ወዳዲርና ጉጉይ ንብሎ ኣለና? ምስቲ ዘለና ሕጊና ጉጉይ ንብሎ ዘለና? ከምኡ ውን ምስቲ ዓለም ለኻዊ ስርዓት እትዝጥቀመሉ ኣብ ባንዴራ ንኣብነት ሓንቲ ባንዴራ እንተዳ ተቐዲዳ ወይ እውን ካብ ዓቐን ንላዕሊ እንተዳ ተጠቂምካ ላ ፀኒሕካ ኣሪጋይካ ክትጎድፋ ምስ ትደልሲ እንታይ ክትገብር ኣለካ? ነዚ ዝትንክፍ ሕጊ የብልናን። ግን ወላ ሕጊ ኣይሃለወናስ እቲ ባንዴራስ ምስ ዘለዎ ክብርሲ ስቑኢሉ ይኮንን ክጓሓፍ ዘለዎ? ንኣብነት ኣብ ናይ ሕብረት መንግስታት ኣሜሪካ ሕጊ እንተዳ ተመልኪትና እንታይ ይገብሩ? ወይ ተዓፂፈን ይቕመጣ እንተዳ ተቐዲደን ኮይነን ወይ ካብ እንተዳ ኣሪገን ኮይነን ካብ ጥቕሚ ወፃኢ ኢሎም ተሓሲቦም ድማ ሓደ ናይ ሚሊታሪ ስርዓት ጌርካ ወታደራት ዘለዎ ሃገራዊ መዝሙር እናተዘመረ ነቲ ባንዴራ የቃፅሎ፣ ብክብሪ የቃፅሎ ነቲ ባንዴራ ማለት እዩ። ነዚ ክግበር ከሎ እንታይ እዩ እተን ባንዴራ ካብ ጥቕሚ ወፃእ ኮይነን ኣለዋ፣ ክጓሓፋ የብለን። ስለዚ ተኣኪበን ብሓንሳብ የቃፅልዎን ማለት እዩ። ነዚ ክትገብር እንትኾንካ ሕጊ ክህልወካ ኣለዎ። ወይ እውን ባዕልኻ ስነኣምራዊ ሓሲብካ ከመይ ገይሩ ዚ ባንዴራ ኣብ ክብሪ ዘሎ ቦታ ክቕመጥ ኣለዎ ወላ ካብ ጥቕሚ ወፃእ ይኹን ነዚ ኢልካ ክትሓስብ ኣለካ። ሕጂ በዚ ክልተ ነገር ማለት እዩ። በቲ ሓደ ነቲ ዘለና ሕጊ ክንጥቀም ኣለና። ሕጊ ስለ ዘይብልና ከዓ ነቲ ሕጊ ሓደ መጠርነፍ ክኾኖ ዝኽእል መፅናዕታዊ ፅሑፍ ማለት እዚ ከምዚ ዘሎ እዚ ከምዚ ክኸውን ኣለዎ እንዳተባህለ ኣብ ሓደ ተጠርኒፉ ንዕኡ ከዓ ንክንእርሞ ንክንፍትን እዩ ተሓሳብ ማለት እዩ።
1: ባንዴራ ካብ መሰረቱ ከም መሕበሪ ተባሂሉ እዩ ብሮማውያን ኣብ ጥቕሚ ውዒሉ። ንኣብነት ኣብ ዓውደ ኩናት ፃዕዳ ባንዴራ ዘንበልበለ ወተሃደር ኢዱ ከም ዝሃበ ይፍለጥ እሞ ግቡእ ናይ ምሩኽ መሰል ድማ ይወሃቦ። ኣብ ማያዊ ኣካል እውን እንተርኢና ባንዴራ ዘንበልበለት መርከብ ኣብ ፀገም ከም ዘላ ይውክል እሞ ነዚ ዝተዓዘቡ ድማ ንረድኤታ ይጓየዩ። ኣብ ኤርትራ ኣብ 20 ሰነ ባንዴራ ኣብ ፍርቂ ዘንጊ ትስቀል፣ እዚ ድማ መዓልቲ ሓዘን ምዃኑ ይውክል። ኣብ ካልእ በዓላት ብግቡእ ቀኒዓን ኣብ ሙሉእ ብራኻ ዘንግን ትስቀል። ኣብ ገለ መንግስታውያን ይኹና ብሕታውያን ትካላት ግዳ እዚ ብምልኣት ክትግበር ኣይረአን። ኣብ ገለ እውን ካብ ናይ ሓፂን ዘንጊ ሓሊፎም ኣብ ማንም ንኽብራ ዘይምጥን ዕንፀይቲ ተሰቒላ ትረአ። እዚ ሰኣን ግቡእ ኣፍልጦ እውን ክኸውን ይኽእል። በዚ ኮይኑ በቲ ግዳ ንስለ ምስቃል ዘይኮነ ግቡእ ቦታኣን ክብራን ተሓልዩላ ከተንበልብል ይግባእ።
0: حرابتي تسقمت تاريخ نزال.

0: እንተዳ ኮይና መጀመርታ ብሕብሪ እንተዳ ጀሚርና ከም ሕብሪ ከም ዘለዋ ንፈልጠን ኢና። ከም ሕብሪ ማለት እዩ ሰሚያዊ ኣሎ፣ ቀይሕ ኣሎ፣ ብጫ ኣሎ፣ ቀጠልያ ኣሎ፣ ነዚአን ንፈልጥ ኢና። ግን እዘን ሕብሪ እዚአንሲ ኣብ ሓደ ኣርቲስት ሰሚያዊ ጥራይ ሰሚያዊ እያ ክብል ኣይክእልን እዩ። እታ ሰሚያዊ ናታ ዓቐን ናታ ሜጀርመንት ኣለዋ ብቁፅሪ ዝግለፅ ማለት እዩ። ተን ዝተረፈ ሕብርታት እውን ከምኡ ሕጂ እታ ኣብዛ ሕጋዊ ምልክታ ናይ 33/97 ተጠቂሱ ዘሎ ዓይነት ሕብሪ ነናቲ ቁፅሪ ኣለዎ ማለት እዩ። ሕጂ ድሓንቲ ቁፅሪ ምናልባት ንዓና የገድሰና ክኸውን ይኽእል። እቲ ተን ቁፅሪ ተን ስፐሲፊክ ወይ ተን ፍሉጣት ቁፅሪ ባ ተፃሒፈን ዘለዋ ግን ፍሉይ ሽም ኣለዎን ማለት እዩ። ከም ሕብሪ ንኣብነት እታ ቀጠልያ ቀጠልያ ጥራይ ደይኮነት ብእንግሊሽ ዩ ትስማት ሚንት ግሪን ትበሃል ማለት እዩ። እታ ዓይነት ሕብሪ እታ ቀያሕ ከዓ ካናዳ ሬድ ትበሃል። እታ ሕብሪ እታ ቀያሕ ማለት እዩ። እታ ሰማያዊ ዩኤን ብሉ ትበሃል። እታ ብጫ ድማ ስፓኒሽ የሎ ትበሃል። ሕጂ እዚ ኣብቲ ናይ ሕብሪ ዓለም ዘሎ ኣብ ናይ ስእሊ ዓለም ዘሎ ኣብ ናይ ቅባ ዓለም ዘሎ ክርድኦ ይኽእል ማለት እዩ። እቲ ሕብሪ ግን ብንፁር ዝኾነ ኣገባብ ከም ብመልክዕ ሓደ ሰሌዳ ተዳልዩ ከዓ እቲ ሕብሪ ክንደይ ቁፅሪ ክህልዎ ኣለዎ። ንኣብነት ቀንዲ እዚ ኣብ ምንታይ ፀገም የምፅእ? ሓደ ዝኾነ ኣርቲስት ወይ እውን ሓደ ዝኾነ ዲዛይነር ነታ ባንዴራ ተጠቂሙ ኣብ ዝኾነ ካልእ ካሕቲ መክደልን ከሎ እታ ቁፅሪ እንተደኣ ዝፈልጣ ኮይኑ ካልእ ቁፅሪ ወይ እውን ንዑ ዝጣዕሚ ቁፅሪ ኣየቱን እዩ ማለት እዩ። ከምዚ እንተደኣ ኮይኑ ከዓ ካብኡ ዝሃስስ ወይ ካብኡ ዝደምቕ ወይ እውን ካልእ ሕብሪ ኣይፀንሓካን ማለት እዩ ዋላ ክሕተምን ከሎ። እዚ ሕጂ ቀንዲ ፀገማ ምንታይ ንሪኦ? ኣብ ኢንተርነት ኣብኡ ዝዝርጋሕ እታ ባንዴራ ናይ ኤርትራ ኣዝዩ ፍልል እዩ ዘለዎ ዓቐን ናይ ሕብሪ እዩ ፀንሓካ። ኣብ ገሊኡ እቲ ቀጠልያ ናብ ዳርክ ናብ ፅልምት ዝበለ ቀጠልያ ኮይኑ ይፀንሓካ፣ እቲ ብጫ ኣዝዩ ሃሳሲ ይፀንሓካ፣ ትቀይሕ ናብ ሮዛ ገፁ ዝኸደ ክፀንሓካ ይኽእል። ብዙሕ ፍልል ናይ ሕብሪ ይህልዎ። ንሓደ ወፃእተኛ እዚኣ ባንዴራ ናይ ኤርትራ እያ ኢልካዮ ክፈላለያ እውን ኣይክኽእልን፣ ምክንያቱ ዝተፈላለየ ዓይነት ሕብሪ ዘለዋ ባንዴራ እያ ክትፀንሓካ። ስለዚ እቲ ዓቐን ናይቲ ሕብሪ ክትፈለጥ ኣዝዩ ኣገዳሲ እዩ ማለት እዩ። ብዘይ ንሱ እውን እቲ ሕብሪ እንታይ እዩ ዳ ትርጉሙ ቀንዲ ኩሉ ነናቱ ትርጉም ከም ዘለዎ ንፈልጥ ኢና። እቲ ትርጉሙ ከዓ እንተ ደኣ ናይ ብሓቂ በቲ ተባሂልዎ ዘሎ ነቲ ሰብ ክርድኦ ወይ ክበፅሖ እንተ ደኣ ኮይኑ ልክዕ እታ ሕብሪት እያ ክትፍለጥ ኣለዋ። ንኣብነት ሓንቲ ፀገም ዝረኸብክዋ ኣብተን ሕጋጋት ኣለዋ ናክብለክ ዝፀናሕኩ ኣብ ገሊኡ የለው ኢሉ ይፅዋዕ እቲ ናይ እንግሊሽ ቨርዥን ማለት እዩ። ኣብ ገሊኡ ከዓ ጎልደን ኢሉ ይፅዋዕ። ሕጂ ከምዚ ክብሎ ፀናሕኩ የለው ጥራይ ኢልካ ከማንሲ ኣብቲ ሓደ ሕብሪ በበይኑ ዓቕን ክህልዎ ይኽእል እዩ። ጎልደን ተይልና ሞ ናብ ካልእ ሕብሪ ክንከይድ ኢና። ስለዚ ንዓ ጎልደን ኦል ላይቭስ ብራንች ኢሉ ክገልፃ ከሎ ገሊኡ ሕጊ ገሊኡ ከዓ የለው ይብላ። እዚ ንባዕሉ ነናቱ ዘይምስማዕ ረኺበሉ ነይረ ማለት እዩ። ካልእ እቲ ሕብሪ እቲ ናቱ ኣዘራግሓ ናቱ ትርጉም ኣለዎ። ንኣብነት ቀይሕ ካብዛ ዓበየ በቲ ናይቲ ዓንዲ ዘሎ እንተ ንዛረባልና ማለት እዩ ካብዛ ዓበየ ናብ ዝነኣሰ ናብ ሓደ ይኸይድ። በንጻሩ ከዓ ቀጠልያን ሰማያውን ከዓ ብዝዋሓደ ጀሚሮም እንዳ ዓበዩ ይኸዱ ምስቲ ትርጉም ተሳንዩ ዝኸይድ እዩ። እዚ ምክንያቱ እቲ ቀይሕ እንተ ነቲ ዝሓለፈ ነቲ ዝፈሰሰ ደም እንተ ዝዘረብሃልዩ ብዙሕ ነይሩ ናፅነት ንክመፅእ። ኣብዚ ሰዓት እዚ ግን ናብ ዜሮ በፂሕሉ ናፅነት ስለ ዝመፀ ኢና ንዛረባ ኣለና። እቲ ሰማያውን ቀጠልያን ከዓ ነቲ ዘለና ባህርያዊ ፀጋ ኣብ ትሽዑ ሰዓታት ክንጥቀመሉ ኣይንኽእል ነርና ትሕቲ መግዛእት ስለ ዝነበርና። ሕጂ ግን ክንጥቀመሉ ኣብ ንኽእል ደረጃ ስለ ዝበፃሕና እንዳወሰኸ ይኸይድ ኣለዎ ማለት እዩ። ነዚያ ትርጉም እዚኣ ግን እንተዳ ስኻ ብግቡእ ዘይሰቀይልካያ እታ ባንዴራ እንታይ ትኸውን? ንኣብነት በዚ ክብለክ ዝፀናሕኩ ወገን ናይታ ዓንዲ እንተዳ ዘይሰቀይልካያ ገምጢልካ ሰቀይልካያ ኣለካ ንበል ክተንበልብል ከላ እንታይ ክኸውን እዩ? እቲ ደም ተወዲኡ ቀፃሊ እዩ ናብ ዝብል መልሲ ወይ ከዓ ናብ ዝብል ትርጉም ክኸይድ እዩ። እቲ ባህርያዊ ፀጋ ከዓ ነይርና ሞ ሕጂ ግን ይውዳእ ኣሎ ናብ ዝብል ትርጉም ክኸይድ እዩ ማለት እዩ። ነቲ በዓልና ዝሃብናዮ ትርጉም በዓልና ከ ብሰንኪ ኣጠቃቅማና ከዓ ካልእ ትርጉም ክንህቦ ኢና ማለት እዩ።
1: ባንዴራ ኤርትራ ካብ ፍቕሪ ሃገር እውን ዝተበገሰ ክኸውን ይኽእል። ኣብ ዝተፈላለየ ንግዳዊ መዓላታት ውዒላ ንረኽባ ኢና። ኣብ ማልያታት፣ ኣብ ጫማ፣ ኣብ ምቁር ሕብስቲ፣ ባህላዊ ኣልባሳት፣ ኮታስ ኣብ ዳርጋ ኩሎም እንጥቀመሎም ነገራት ተሳኢላ ንረኽባ ኢና። እዚ ግን ግቡእ ኣጠቃቅማ ድዩ?
0: እቲ ተወሳኺ ፀገም ከምፅእ ዝኽእልካት ንግዳዊ መዓላ እዩ። ኣብ ንግዲ ክውዕል ከሎ ባንዴራ ኣብ ንግዳዊ መዓላ ክነውዕሎም ከለና ሲ ከታ ባንዴራ ኣብ ሽፎን ይኹን ኣብ ጥልፊ፣ ኣብ ዙርያ፣ ኣብ ኩባያ፣ ኣብ ገፅ ናይ ሰብ ተሳኢሉ ንመሸጣ ይዝርጋሕ ማለት እዩ እንጂ ናይ ብሓቂ ካብ ፍቕሪ ሃገር ዝተበገሰ ድዩ ናብ ንግዳዊ

0: ጠቕላላ ዝብፅሖ ዘሎ ወላስ ንመክሰብ እዩ ናብ ከምዚ ዓይነት ደረጃ ዝበፅሕ ዘሎ ኣብ ብዙሕ እዋናት ኣብ ኢንተርነት ይኹን ወላ እውን ኣብ ዝተፈላለየ ቦታታት ክስቀል ከሎ ኣብ ከተማታት ክርኢ ከለና ዝተፈላለየ ዓይነት ዲዛይን ናይ ባንዴራ ኣብ ባነራት ይኹን ኣብ ፖስተራት ይኹን ንርኢ ኢና። እዚ ግን እቲ ናይ ባሓቂቲ ቁን ኣጠቃቅማ ድዩ ሓንቲ እታ መለለይቲ ሃገር ንብላ ዘለና ባንዴራ ሲ ኣብ ንግዳዊ መዓላ ክትውዕል ከላስ ብከምዚ ዓይነት መንገዲ ክትርአ ወይ ክትግለፅ ኣለዋ ድዩ? እዚ ንባዕሉ ሓደ ዓብዪ ሕቶ እዩ። ንዕኡ ከምዚ ፅቡቕ ከምዚ ቁኑዒ ወይ ከምዚ ጉጉይ ዝብለና ሕጊ የብልናን። ብዘይምህላው ከዓኒ ንዝተፈላለየ ካብቲ ኣገባብ ካብቲ ጉቡእ ኣገባብ ንብሎ ንኽእል ንሕና ንክትቃላዕዩ ፀገም ኮይኑ ዘሎ ማለት እዩ። ኣብዚ ሕጂ እዋን ንኣብነት ኣብ ዝተፈላለየ ሃገራት ነናተን ኣረኣያ ነናተን ሕጊ ኣለዎን ኣብ ንግዳዊ መዓላ ክበፅሕ ከሎ ማለት እዩ። ኣብ ናይ ሳዑዲ ኣረብያ ባንዴራ እንተ በፂና ቀጠልያ ምድሪ ዘለዋ ኮይና ብፃዕዳ ድማ ኣብ ታሕቲ ናይ ሴፍ ስእሊ ዘለዋ ብዓረብ ፅሑፍካ ላኢላሃ ኢላላህ ኢላ ማሓመድ ረሱሉላህ ዝብል ፅሑፍ ኣለዋ። እዚ ድማ ሸሃዳ ናቶም ወይ ከዓ እቲ ናቶም እምነት ዝገልፅ ስለ ዝኾነ እዚ ኣብ ዝኾነ ንግዳዊ መዓላ ክህሉ ኣይደልይዎን እዮም። ንኣብነት ኣብ ናይ 1994 ናይ ዋንጫ ዓለም ከሎ ማክዶናልድስ ዞም ብፍሉጥ ናይ ፉድ ቼይን ወይ ከዓ ናይ ምግቢ ብምስራሕ ዝሸጡ ኣብ ናቶም ኣርማ ተን ሃገራት ዝሳተፋ ነበራ ማለት እዩ። ሸዓ ናይ ዋንጫ ዓለም ዝሳተፋ ነበራ ሃገራት ባንዴራታት ናቶም ናይ ኩላቶም ኣብቲ ናቶም ስራሓት ይገብርዎ ማለት እዩ። ኣብኡ ምስ ገበርዎ ኣብ ኩዕሾ፣ ኣብ ማልያ፣ ኣብ ጫማ፣ ኣብ ብዙሕ ነገራት እዮም ገይሮም እቶም ኩባንያ ስዑድ ዓረብ ነዚ ነገር ክፃወሩ ወይከኣሉ። ምክንያቱ ባንዴራ ናይ ሃገሮም መለለይ ጥራይ ደይኮነት ናይ ክብረቶም መለለይ ጥራይ ደይኮነት ከምኡ ናይ ሃይማኖት ናቶም መለለይ እያ። ከም ስለ ዝኾነ ከዓኒ ኣብ ከምዚ ዓይነት መዓላ ክትውዕል ጠቕላላ የብላን ካብ ዝብል ሓሳብ ከይሰሞም ካብቲ ብምሉእ ዘፍረይዎ ዋንጫ ዓለም ክንብል ተኮይናስ ሚልዮናት እዮም ማፍለዮም ኣብ ሽዑ ሰዓት ንብምሉእ ካብ ዕዳጋ መሊሶም ከም ባሓች ከም ዝሰርሕዎ ገይሮሞ ኣይተማሃሩን። ኮካ ኮላ ከዓ ከምኡ ሓደ ዓይነት ጌጋ ደጊሞም ድሕሪኡ ዝነበረ ዋንጫ ዓለም ኣብ ሽዑ ሰዓታት ካ ብቲናቶም ታኒካ ከዓ ከምኡ ተናቶም ባንዴራ ከዓ እትዮማ ሽዑ እውን ተመሳሳለ እቲ ታሪክ ተደጊሙ ማለት እዩ ናብ ክስ በፂሖም። እዚ ሕጂ ናይ ስዑድ ዓረብ ኣተሓሓዛ ባንዴራ እዩ። ኣብ ካልእ ተኸድና ኣብ ካናዳ ብሕብራት መንግስታት ኣሜሪካ ከዓ ድሌቶም ንክገብሩ ይፍቀደሎም። እዚ ክንብል ከለና ግን 100 ከ100 ይኮነ ኣብ ገለገለ ሓደ ክልተ ሕግታት ይገብሩ ማለት እዩ። ኣብ ንግዳዊ መዓላ ግን እቲ ሰብ ብድሌቱ መልክዕ ንክጥቀመላ የፍቅዱ። ነዚ ክልተ ነገራት ኣወዳዲርና ነዘን ሃገራት ዘይኮነስ ነትናተን ሕግታት ኣወዳዲርና ሲ ንሕና ምንታይ ደረጃ ኣለና? ባንዴራናስ ብከመይ ዓይኒ ንሪያ? ብከመይ መልክዕ ንሪያ? ጠቕላላ ኢልና ክንከልእ ዘለና ወይስ ክነፍቅድ ኣለና ወይስ ነትናትና ተመክሮ ነቲ ዝተዳለወ መፅናዕቲ ርኢና ኣብ ምንታይ ዓይነት ሕጊ ከምንወድቕ ክንፈልጥ ኣለና? ኣነ ሕጅብቲ ዘዳለኽዎ ንድፊ ናይ ተኣዋጅ እቲ ንጥቀመሉ ዓይነት ንግዳዊ መዓላ ብገለ ወገናቱ ዝተደረተ ክኸውን ኣለዎ ኣብ ገለገሊ እዩ። ግን እቲ ሰብ ነቲ ናቱ ፍቕሪ ናይቲ ሃገር ንክገልፅ ክኽእል ከም ዘለዎ ገይረ ነተን ዓንቀጻት ኣዳለየ።
1: ባና ኤርትራ ብ4 ሕብርታት ዝቆመት ኮይና ትርጉምን ተዋሂብዎ ዘሎ ቅርፅን ከምቲ ኣቃድማ ቢሉ ዝተገልፀ እዩ። ብተወሳኺ እታ ኣብ ማእከል ቀይሕ ሕብሪ ተቐሚጣ እትርከብ ብጫ ኣኽሊል ወይ ውሊዕ ሒዛቶ ዘላ ጨናፍር ውሱን ቅርፅን ኣቀማምጣን ዘለዎ እዩ። ቁፅሪ እውን ከምኡ ብክልተ ጫፍ ዘለዎ ጨናፍር ብድምር 30 ኣቁፅልቲ ኮይነን ህዝቢ ኤርትራ ዘሕለፎ 30 ዓመታት ዝወሰደ ብረታዊ ቃልሲ ንናፅነት ይውክላ። ኣብ ማእከል ዘለዋ ጨናፍር ድማ ብድምር 6 ኮይነን 9 ኣቁፅልቲ ድማ ኣለውን። እዚ 6 ዞባታት ይውክል ይበሃል። እተን 9 ድማ ን9ኡ ብሄራትን ቋንቋታትን ኤርትራ ይውክል። ኣብ ታሕቲ እዘን 3 ጨናፍር ተራኺበን ዳሓር ይፈናተታ። እዚ ድማ ጽባቐ ሓድነትን ብዙሕነትን ህዝቢ ኤርትራ ዝገልጽ እዩ። ስለዚ ኣብዛ ኣውሊዕ ወይ ኣኽሊል ዝግበር ግጉይ ኣገባብ ኣሰኣእላ ነዚ ዝወሃባ ትርጉም ሙሉእ ብምሉእ ይቐይሮሞ ጌጋ መልእኽቲ እውን የመሓላልፍ።

0: ናይ መወዳእታ ነጥብታ ናይ መዘርጋሒ እያ ክትከውን ማለት እዩ። እቲ ትካል ደረጃታት ኤርትራ መጀመርታ ክውፅኦ እንከሎ ሓደ ኣካል ይዘርግሐ እዮ ዝብል ኣተሓሳስባ ነይሩ ማለት እዩ። ሓደ ኣካል እንተ ዘርግሖ ሓሊ ሕጂ ፅቡቅ ነገር እንታይ እዩ? እታ ሓንቲ ዓይነት ባንዴራ እያ ክትሕተት ቅንዕተያ ግቢቲ ካልእ ሕቶ ክኸውን ግን ሓንቲ እያ። ድሓር እውን ነታ ጌጋ እንተ ትነብር ነይራ ንክትቀይራ ቀሊል እዩ ማለት እዩ። ምክንያቱ ሓደ ኣካል ጥራይካ ክትሓትት ማለት እዩ። እቲ ናይ ባሓቂ ኣብ ምዝርጋሕ ወይ እውን ኣብ ምሻጥ ዘሎ ኣካል ግን ሓደ ኣይኮነን ዘሎ ሓንቲ ስለ ዘይኮነት ከዓ ምናልባት ብደገ ተሓቲቡ ክመፅእ ይኽእል፣ ውሽጡ ሃገር ክሕተም ይኽእል። እተን ዝወሃባ ሳምፕል ወይ ከዓ ሓንቲ ካብተን ክትከውን ኣለዋ ተባሃለት ባንዴራ ትዋሃብ ከላ ንሳ ድያ ናይ ባሓቂ ክብግቡእ ተመርሜራ ዝተኸይዶ መጀመርታ ቀዳሚቲ ባንዴራ ተሓቲማ ተቐምጢኣትሉ ዘላ ቦታ ናይ ትካል ደረጃታት ኤርትራ እዩ። እቲ ትካልእቲ ግን ንዕኡ ዝተዋህቦ በቲ ንዕኡ እዚ መሰረተ ኣዋጅ 75 ናይ 95 ብኡ ዝተዋህቦ ስልጣን ታ ባንዴራ ተቐዳሚቲ ባንዴራ ምስኡ እንዳሃለወት ነቲ ዝተረፈ ባንዴራታት ካብ በቲ ተዋሂቦዎ ዘሎ ስልጣን ክሕልዎን ከምኡ ውን ክንክን ክገብረሉን ጌጋ ተተረኪቡ ክቕይሮን እቲ ጌጋ ተኺሉ ዘሎ ወይ ኣንበልቢሉ ዘሎ ትካል ከዓኒ መቕፃዕቲ ክህቦን ይግብኦ እዩ። እዚ ኸ ናይ ባሓቂ ኣብ ተግባር ኣሎ ድዩ? እንተ ደኣ ኣሎ ኮይኑ ከዓኒ እቲ ዝውሃብ መቕፃዕቲ እቲ ዝውሃብ ዘሎ መጠንቀቕታ ከዓ ነቲ ኣሰራርሓ ፅቡቅ ይሕግዘሎ ማለት እዩ። ምናልባት ኣብ ኣስመራ ኣብ ኣውገታ ባሕቲ መስከረም ዝርከብ መሸጣ መፅሕፍቲ ኣብኡ ከም ትሽየጥ ይፈልጥ ኣነ ዝኾነ ናይ ብሕቲ ትካል ኣብ ግዜ በዓላት ክሰቅል እንከሉ ካብ ኮይዱ ይገዝእ ምስ ተወድእ ከዓ የቐምጣ ማለት እዩ በዓላት ምስ ሓለፈ። እቲ ናይ መወዳእታ ነጥቢ ግን እንታይ ክኸውን ዘለዎ ኣብ ሓንቲ ቦታ ተሰሪሕ ኣብ ሓንቲ ቦታ ብሓደ መንገዲ እንተዳ ተሸይጣ ግን ንሕና ንባዕልና እውን ወላ ተህዝቢ ማለት እዩ ተቆፃፂሩ እዚያ ጌጋላ እዚያ ቅንዕትላ እዳበለ እንዳፈላለየ ነታ ንዓና ትውክለና ባንዴራ ጥራይ ኣብ ጥቕሚ ከም ትውዕል ክገብር ኣለዎ። እቲ ዝዓበየ ፀገም ሕጂ ዝዓበየ ድመፅእ ንሕና ኣብዝን ከለና እታ ባንዴራ ኩልሻ ኣከባቢና ስለ ዘላ እቲ ፍልለይ ኣይረዳእናን እዩ። ኣብ ደገ ዘለዎ ኤርትራውያን ግን ኣብ ዝተፈላለየ ናይ ዓለምለኻዊ ደረጃታት ኤርትራ ተወኪላ ብትኸደሉ ብሽክለታ ይኹን ብኣትለቲክስ ይኹን ወላ ብሙዚቃ ይኹን ብፊልም ይኹን እታት መፅ ባንዴራ ካብዚ ኮነትን ክትከይድ ወይ ካብዚ ኮነን ሒዞማ ክኸዱ ሒዞማ ተኸይዶም ዝበለፀ እንተዘይኮይኑ ግን ኣብተን ዘለዎን ሃገራት ካብ ዘለዋ ዝተሓትመ ባንዴራ ክጥቀሙ ከለዉ ኣዝዩ ብዙሕ ፀገማት ኢካ ትረክብ። እሱ ናብ ቲ መፅናዕታዊ ፅሑፍ ጠቂሱ እዩ ነይረ። ኣብ ዝተፈላለዩ ውድድራት ናይ ብሽክለታ ኣብ ዝተፈላለዩ ዝተዳለዉ ናይ ሙዚቃ መዘናግዒ መደባት ኣብ ፊልማት ኣብ ዝወዳደሩሉን ዝነበሩ ኣብ ዝተሰቕላ ባንዴራታት ብዙሕ ፀገማት ይፀንሕ ብፍላይ ኣብ ደገ ማለት እዩ። እዚ ከም ዝኸውን ከሎ ሕጂ መን እዩ ትዝፅረፍ? ስለምንታይ ከ ብሓንቲ ኣዋጅ ጌርና ጥራይ ክንዕርያ ንኽእል ዝነበርና ሓንቲ ባንዴራና ሲ ስለምንታይ ብካልእ ሃገራት ወይ ብካልእ ሰባት ኣብ ዘየድሊ ዕዳጋ ተኣትውላታ ባንዴራ ማለት እዩ? ንሳቶም ሕጂ ብቐሊሉ መንገዲ ክዕርዋ ይኽእሉ እዮም። ንኣብነት ኣብ ጉግል ኣትየን ዘለዋ ባንዴራታት ኣዝየን ብዙሓት እየን ብቁፅሪ እቲ ዓይነት እውን በበይኑ እዩ። እቲ ኩባንያ ሓቲትካ ነተን ቅንዕቲ ሓንቲ ባንዴራ እዚያ ተን ዝተረፈ ኣውረደን ኢልካዮ ከውረደልካ ይኽእል እዩ። ነዚኣ ክትገብር ግን እንታይ ክትገብር ኣለካ? ክትብገስ ኣለካ። እዚ ንሃና ኣዋጅ እዚ ንሃና ሕጊ እዩ። ካብዚኣ መሰረት ከዓ እዚኣ ንሃና ባንዴራ እያ። ሽዑ እቲ ካልእ ሰብ ባንዴራ ናይ ኤርትራ ክደሉ እንከሎ ሓንቲ ብዝሒ ጥራይ ትፀንሓካ እምበር 10 ዓይነት ባንዴራ ኣይኮና ትፀንሓካ ማለት እዩ።
1: በዓልቲ ሞያ ሕጊ ሶልያና ኣስመላሽ ኣብ መዛዘሚ መፅናዕታዊ ፅሑፋ ከም መደምደምታ ዝቐረበቶ 30 ዓንቀጻት ዝሓዘ ንድፊ ኣዋጅ ነይሩ። እዚ ብቐንዱ ሃገራውያን ሕላገታት ኤርትራ ክወሃቦም ዝግብኦ ክብርን ቦታን እንታይ ይመስልን ጥሕሰት ምስ ዝህሉ እውን ውስን ክህልው ዝግብኦ መቕፃዕትን ዘጠቓለለ እዩ። ብሕልፊ ድማ ኣብ ሃገራዊ ባንዴራ ግቡእ ኣጠቓቕማ ክትስቀለሉ ዘለዋ ቦታታት ክድይብን ክትወርድን ከላ ክህሉ ብዛዕባ ዝግብኦ ኣገባብ ኣብ ባንዴራ ክመፅእ ዝኽእል ሸለልትነት፣ ጥሕሰት ሕጊ፣ ዝንቡዕ ኣተሓሕዛን ወዘተን ዝገልጽ ዓንቀጻት ይርከቦ። ብሓፈሻ ኣብ መወዳእታ ዘሕለፈቶ ለበዋ ክብርን ፍቕርን ሃገር ኣብ ቦቱ እናሃለወ ባንዴራ ዝግብኣ ክብርን ርዝነትን ክወሃዋ ይግባእ ዝብል እዩ።

ምስ ትሕዝቶታት መደብ ናትራና ኣለኹም ክቡራትን ክቡራን እንተኸታተልትና ዝቐርብ ዘሎ ትሕዝቶታት ከመይ ትከታተልዎ ኣለኹም። ካብዚ ብምቕፃል እምበኣር ቀሪብናልኩም ዘለና ትሕዝቶ ኣብ መደብ ናትራን ኩሉና ከም ንፈልጦ ገለ መሃሪ ከምኡውን ገለ ኣዘናጋዒ ትሕዝቶታት ኢና ናባኹም ንቐርብ። ካብቲ ኣዘናይ ዝኾነ ትሕዝቶታትና ንሕጂ ቀሪብናዮ ዘለና ፓኒክ ክሊፕ ክኸውን ካብ ዝተፈላለየ መርበብ ሓበሬታ ተኸታቲሉ ሄኖክ ፀሃየ ብከምዚ ዝስዕብ ንዓኹም ንተኸታተልቲ መደብና የዛኒ ኢሉ ዝቐርቡ ትሕዝቶ ናባኹም ከነቕርቦ ኢና። ንምክታልኩም ደጊመ ብክብሪ ይዕደም።

0: ደፈረች ድራር ባዶም ገሃና
1: ካላተኮ
2: ዘነኽሳው ግዜ ድራር ባዶ ዘኽራ ካዘረጋና

ትሕዝቶታት መደብና ትራን ከመይ ትከታተልዎ ኣለኹም? ክቡራትን ክቡራንን ተኸታተልትና ዘኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ መደባት ኤሪ ቲቪ ከም ትከታተልዎ ዘለኹም ዝተፈላለየ መሰናድኦታት እዩ ናባኹም ዝቐርብ ዘሎ። ደጊምና ንመላ ህዝቢ ኤርትራ የውሃና እንዳበልና ትሕዝቶታት

ና ትሕዝቶ መደብናትናን እውን ከምዚ ትከታተልዎ ዘለኹም ገለ ክፋሉ ነቲ በዓልቲ ዘንፀባርቕ ትሕዝቶ ኢና ናባኹም ንቐርብ ዘለና ትሕዝቶታትና እውን ጌና ቀጻሊ እዩ ዘሎ ንምክትታልኩም ደጊመ ብክብሪ ይዕድም።

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካል ዓለም ክፈጥሩ እዮም ፅዒሮም። ዝነበሮ ሃዋህው ምስ ምችውነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዓቕታራ ኣበርኪቶም እዮም። ሰውራዊ ጉጅለ ባህልታት

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብሉዕ ልወኒ ባህሊ ህዝባዊ ግባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛርቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስ ወኒ መንእሰያት ኣንቂሖምን ወዲቦምን

ተጋዳላይ ማዓሲሞ ኣይክእልን ዝበለ ነታ ኣይክእልን እትብል ቃል ንኸይክእላ ጥራዩ ምስ ነብሱ ቓልኣትዩ ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃኢ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕምስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ። ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዕል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ፀላእ ተዋጊእካ ናፅነት ንምውሓስ ህዝቢ ምንቃሕን ምውዳቡን ውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቃሕን ምዕጣቕን ንቐጻሊ መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍራ ኣልቦ ምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህል ንክትምስርት ባይታ ፈጢሩ እዩ።

0: እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን ክውንነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሐን እየን። እዚ እውን ንባዕሉ ርእሱ ዝኽኣለ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይነዓቕ ኣበርክቶየን ተፃዊተን።
1: ሰላም ይዋንተይን ሰላም እኳር ድኖ ለገዲ ድና ክርለ ቋል ድኖ ብትጊ ድና ክርለ እንተሰፈላል ድንጉ ድና ኽር እኳር ድኖ እንሻቕጊ ድና ኽር ሰላም ይገና ሰላም ይኽር እንከልሳ ቁላ ገነድ እኽር ድር ሰና ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደይኖ ኣኽለ ሻምበለዶ ክሰና ክሰረፍ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ ጥበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉይ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነፍሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልብ ነፍሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡ እውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቅ ሰሪሕ እዩ። ማዕረቲ ምስ ፀላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒታቱ ካብቲ ዝነበሮ ንላዕሊ ንኽዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኻፋን እዩ። ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
2: ኣብውያ ምንርእዮ ክፍግሩ መዓለ ስዒድሁ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶል ተልሃወ ልሳዕቆ ክፈለረቕቡን ኣብና ምንሃለ የታይም ወይ ገኣናን የታይም ወይ ገኣና

0: اللي يكوك مريم
1: اللي يكوك مريم انا تاكل حوك ابوك اللي يكوك
2: ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኽርዓሎምን ስነ ጥበበኛታት ፈሬምዮም ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕር ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀእ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍሬምዮም።

ድሃይ ኣድሃና ፅነት መቓልሕ ተርጓሚና ፅነት ቅሒ ፅልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚም ትርጉም ንዝሓዘለና ፅነት ቃላት መሪፅካ እዚ ኢልካ ክትገልፆ እውን ከቢድ እዩ። እንተኾነ ኣሰር ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልፁ ነቲ ዝመፅእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠ ዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናፅነት ነዝተማቕሮ ስራሓት ኣፍሪእም እዮም።

ንምግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎሚ ነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወቱ ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚና ጽነት ንዝነበረ እህሉ ኮነታት ድሕርና ጽነት ድማ ባናና ጽነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላጽ ተሰሪሑ እዩ። ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃንና ኸዓ ብግብሪ ኣመስኪርና ኢና። ነዚ ኸዓ ስነ ጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆም እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕርና ጽነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንኽቕጽል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኰረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለዓለም ዝነብሩ ህያብ ናጽነት ኣበርኪቶም።

ተኸታታሊት ፊልም ሳውን ክቡራትን ክቡራንን ተኸታተልትና ኣብ መወዳእታ ትሕዝቶ መደብናትና ናባኹም እተቐርብ እያ ንሕጂ እምበኣር መበል 32 ክፋልያ ክትከውን ንምክተልኩም ደጊመ ብኽብሪ ይዕድም።

0: ኣንተ ካምስ ሓርስኩ ትፈልስ ሕጂ ድሓኒ ዘለኹ ምፅሒልክ ምፅ ምስ በለተን ኮዐን ብቕድምቲ ማለኩ እየ ከይደ እዚ ተወሊዱ ዘሎ ህፃን ክፅብቕ ስ ጉዳእ ጉዳእ ክፅብቕ ኮ ዕምረን ዕድመን ይሃቦ ወዲ ድማ ወሊዳ ከይ
1: ዋይ ጓል
2: እሞ ጥራሽ ሓሳብና ውራይ ብገፊሑ ይኹ ውንዲ ዘረባኹም
3: እንታይ ስለ ዝተረኽበ እዩ ክንዲ ዝንፃዓር ዘለና
2: እቲ ሳውን ከ
3: እዩ መሳው
2: ዳስ ናይ ዓይኖም ቁልቁል ኣፋደፍ ንመርዓ ወቐት ኢለ ንዓይኖም ክወስደ የ ባህል እዩ
4: ጨው ቅትሪ ዓዲ ኣትሱ ዳስ ከፍርስ
2: ኣንታ ዝልቡ 7 መዓምቕ እዩ ፈፂምካ ዘይርከብ መርዓ መዓልቲ ክመፅ እናበልናዮ ፃንያ መዓልቲ ደበ ክብል ንንዳናበይኻ ማድገልካ
5: ኣለኹ
3: እማሒሲ መርዓ ብጭልቑኹ እንዲኹም ትብሉ ዘለኹም
2: ኣይረ ሓዘበሎልካ ዓዲ ኣብ ሻቕላ ካብ ዝውዕልን ዝሓድር ኣሕፅራ ኣቢልካ ሓዩ
6: ግደፍዓርከቲ ሰብ ንወስኽ ቐድሜ ምጠኒሖም
7: ከይጋናዘዩ ያክል ሕይ ድማ ጋማ መርዓይ ኣብ ዳስ ሓጎሲ ሓዊ ክመሰለይ ወዲ ዘጎ እንተኾነ ብናት ሰለሉ ዓሪፉ ትም ኮይኑ ሕይ ድማ ሪጋ ይኣኽኢሉ ኢደግሪ ኣጣሚ ረስኽ ክብል
8: ከምኡ ማለት ኣይኮንኩ
7: እንታይ ዳ
8: ንላዘብ ምስ ዓዲ ንምከር ህቡኽ ዝበይ ቕርኒ ይነክስ ከይኮነና
7: ሰዓብካ ንግርም ፈለይ እንተልካ ተመለስ
6: ኣቂደ ዝረኸበት ትርከበኒ እጠኒ ዓባ ስምዓና
9: ህድሩ ንመለስ ንዓዲ
8: ዳኹን ገብል
9: ኣቕቢትና ተዓዚሩ በሎ
8: ንምንታይ ኢኸ
9: ንኩሉ ክጠመና
8: ዋይ ሞት ዓርከቲ ገዲፍኒ ተዓዚሩስ ኣነ ቤት ክሽጎጥ
9: ደለልኻ ንስኻትረ ኣየለን ሰዓብል እንታይ ተኸበኹም ትበልእ ተብስላት ኒያ
10: ወሃሪ ወሃሪ ንስኹም ስ ምሳውን ክገጥሙ ምድርን ሰማይን ዘርዓደ ምኳኑ ፈለጥኩምዎም ዘለ ኣነ ከዓ ከይደ ተጠውያ ዲመ እንተዘይነግር እየ ትሪኣን ኢኸ
11: ሰውን ፀላም በዓቲ ዝረኽቦ ሓራዲ ተማዕቲ ንባዓልቲ ዓድ ሰብ እናበደለ ግብሪ የረክብ ካብ ፊቱ ዝዕለ ፍፁም ዘይስዕሮ ተዋጊዒ ዘበለ ክበሃል ኣይሰማዕኹምን እዩ ማታ
12: ሄቶ ዋልቶም ሒፀራቀሎ በዓል ስኻስ መሳይ ምሳውን ክገጡ መፅሑ ታ ክሳልካ ረኽበልካ ሰውን መን ምዃና የፈጥካነ ግን ክቃትራ ክፀብቕልካ እየ
13: ዓስከር ካብ ብክለቶ ኢዱ ደስ ኢሉዎ ንዓይኖም ዝሓቕፋ ሓደ ኢሉ ዝግበሩለይ በቲኻ ክልድር ብየ
14: ወይ ኣነ ኣወይ ወይ ኣነ ኣወይ

0: ድሓንያ ድሓንያ ናብዚ ከይዳ ኣላ ቀስ በሊ ጥራይ ቀስ በሊ ቀስ በሊ እስኪ
1: እንታይ ቀስ ክብልዳ
0: ፅንሕ በቲ ሓዳ ድም ፅንሕ ንዕሞ ንዕንዶ ቅድስቲ ኣቲ ቅድስቲ ንዕንዶ ናበይዳ ዲኺ ኣቲ ዕንዶ ናበይዳ ዲኽዳሞ ኣቲ ታይ ርናቲ ኢናኹም
2: በቃ ከይዳ እያ ምሕፁን ግደፋ ኣንዶ
0: ኣይስረኒእየ
2: ኣጥካኒኻ ንኣስ ክውርብ በላ ስክብዝያ ስክውርብ ድሓና ያ ምሕፁኒ ኣነ ካብዚኣ ዓዲ ክሕልወልኩም ኣብዚኣ ክፅኒሕ እታ ከዓ ክሕልዋ ክፅኒሕ እታ
0: ንኣኻ
2: ንደ ጭሩ ናበይ ኸ ትጎይ ዘለኹ ንስኻ ሮምትካ ዕንጉሎ ዘይተንተ ካሳ ሕሉፍ ደበሰይ ጨበራይ ምክተይ ፈዘግ ከተብልዎኹም ጥራይ ብሰላም ተመለሱ
3: ዋንቲ ንዕንደ በጃ ክለክ ስቕበኒ ዓዲ ብምልእታ ጎጥቆጥ ኢላ ንድዕናዊ ሳውን እዮም ተተሓሒቶም እዮም ሕጂ ሞ ዝጎደ ክዕወቱ ደልዮም እዮም ዝጎዩ ዘለዉ ዝመስሉ
1: ዋንታዮንታይኸትምንዘቆልዓም
3: ሰበይቶም ብምልኦም ከዱ ኣለዉ ሕይ ንስኺ ኣብ ቤት ክፅንሒ
1: ዋንታይ ዳ ድሞ ዝግበሮ
3: ዋኣነ ጎየ ከይደ ኣኳሊኒ ንሱ ክዕወተሎም ከም ዘለዎ ክገብር እየ
1: ዋንታይ እያ ሞኣነ ዳ ኣብዚ ከመኢለ ክፀንሕ
3: ድሓን ምናልባት ምናልባት ሓደ ለውጢ እንተመፅኡ ግን ተጠሊዐ ክእው እየ
1: ወይ
3: ሕራት ከይደ ከይደ ድሓን ድሓን ይ ነነጢሩ ከምዚ ነብሪ ክውድኦም እዩ ኣፍለ ኮረማርም እንታይ ከይደ ከይደ
1: ድሓን ወይ
3: ነት ዕድለይ እውኣ ወይተ
1: ስማዕኒ ዘኣላ
4: ዝበለ ድምፂ ዝሰማዕ ዘሎ ዓቤት ውቅዒድ
5: ሃረይ
4: ሃረይ ንኻልኦት ገዲፍካ ስከ ንሃንስ ሒዝካለ ይምፃ
6: እሺ ጎይታ
4: ኣይፋሉን ሕቂ ጎይታ ስምዓ እዩ
5: ንዓይ ስባ ክንደይ ባ ኢሉ ንሎታ ስማ ኣነ ልበ ዚኣ ክትዕስዑ ኽእል እዩ ዳሓርብን ንዓይኑ ፊልኩም
6: ኣብመጀመርያ
5: መጀመርታ ተቐፊልኩም ኣ ጓይላ ንክባታተን ወኒ ክጠፎ ዳሓሪኹም ትቕፍልዋ ግን ወነያ ጥፊኢ ክስዕስዐ ግርምገልኩም ሃልውኒ

0: ምስሊ ድማ ቀስ ብቀስ እንዲዛሓቡ ካብቲ ዋይፋ ከዓ ገይሩ ምልካ
1: ኣሎ። ኣንታት ዓይኖም ከመይ ኮናት?
0: ዓይኖም ድሓኒ
1: ከይና ክዳ ከዓ ኩሉና ንብፃሕ ኮይና
0: እንኳዕ ጥራይ ዘይኣርአየኒ
1: እወ ግን ዋጋ ዝተኸፍሎ ኮይኑ
2: ሕጂ ዶ ተሓይሽ
3: ሃየ ተረድእዎ
2: ሳውነይ ዶ ኮይኑ ሕጂ

0: እንተ ክንጫዓዳ ልንቀሳቢልና ነግረክን
1: ሕራን ክባዕ
0: ዓለይ ሰውን ሞይት ኢለ ቶ ክብለኒ
1: ውይ ንሳንደይ ሎም ስገል ኣኮይ ብዚኣ ምርክን ነፅንሓ ንበላ ሳንደይ

0: ቆሎ ኮይኑ
1: ክረማት እንዲበርትዕ
0: መፅኸም ዲኹም ኣብ መፅኸም በሉ ክፈል በሉ ክፈሉ ክፈሉ ሰላም በሉ ይኸ ሕሽዋ ድሓን እያ ድሓን ኮይና እዎ ድሓን እያ
2: ኣቲ ቅድስቲ ንዕበል ሒሲ ግደፍዮ
1: ንዕዳ ግደፍዮ ውራይና ክንገብር
0: ንሰቲ
3: ኩላዊ ገዛ ሰት መፅ
2: ንዕዳ ክፈሊ ንዕሞ ክፈሊ
1: ዓይነወ ተስእስከ እዎ ዓይኖም ጓለይ ናባ ክኢና መፅ ኢኻ
4: ናባይ ዳኣ ናይ ድሓን
1: ናይ ድሓን ኢና እታ ንዓኸ ዝተዋህበት ክርሒ ንዓኸያ ትግባእ ዓዲ ድማ ናትና ክንገብር ኢሉ እወ ኣብቲ ናይ ሳውን ዝፀንሐ ንብረት ድማ ኣዋርቕ ተረኺቡ ነይሩ ንወይና ጓል እምበይ ኣብቲ መርዓኣ ከሎ ዝተዘንተ ንዓኣ ይግባእ ኢልና ንዓኣ ሂብናይ ኣለና
4: ገረ
1: እቲ ዝተረፈ ድማ ኣብ ኢድና ኣሎ ንወዲ ዘጎ ወሊድዎ ዝኸደ ህፃን ክንህቦ ድማ ምስ ዓበየ ክንዲሰብ ምስ ኣኸለ ስጎበዘ ንዕኡ ክንህቦ ወይ እናተሰማሚዕና
0: ክውስኸልካ ዶ
1: ድንኪ
0: እኽሊ እውን ጣፍን ስርናይን ነቲ ህፃን ንወዲ ዘጎ ክንህቦ ተሰማሚዕና ኣለና ቅድሚ መርዓኺ ኣነን ከፍረን ኣብፅሕና ክንምለስ ኢና
4: ገረ ዓድና ሓሳብ ኢዶ ከካፍለኩም ዓድና ንዕኹም ሂበኩም ካብ መለስኩማ ንዓይ ዝበሎ ፈጣሪ ዝለይ ኣሎ ኣነ ግና እቲ ወዲ ዘጓሓዲብዎ ዝኸደ ህፃ እንተፈረየ ትኸድሞ እንተወለደትካ ንፀባት ኾኑ ንዑ ሂብ የሎ
5: ሒዳኣ ንቒፃ ኒ
6: ቒፃ
5: ንሪኣንዶ ኣይተመስገን መርዓዳ ኣብደይ ስግፍታ ሓልፍ እዩ
6: ሓልፍ እዩ
5: ጎነፅናዮ ደፋቅናዮ ዶ ከም ልብ
6: ከምኡ የልቦን
5: ዋይ ተመስገን ዋይ ኣንተ ውባ እንታይ ደኣ ሰኪፍኪ ይ ኣንተ ድሓኒ እንታይ
6: እዚንዲ ባህወክቲ ምርዝር ኣይከነይ ደለ ውራይ
5: ንዲሓውያ
6: ኣይነ ቒፃ እንዲ
5: ኣብ ጎነፅናዮ ዶ ደፋእናዮ ዶ ዝሒና ኣለና መርዓ ብሰላም ሓሊፋ
6: ብሰላም ካሓሊፋ ወደ ናትና ስወዲእና ኢና ናትካ ከዓ ድሕሪና ገለ ሕሰብ
5: ንከዓ ምርዖ እንታይ ኣለን ዳ እንታይ ኣለን ዳ ኸባኹም ተትርር
6: ግር
7: ይ ኣንታ መፂኹም ዶ መፂኹም ዶ ንዕ መፂኹም በሉ ንዕ በሉ ኣትያ
0: ዓደይ መዓረይ ዋይ ሂበርሀ ሕይ ሓይሽ ብሕሉፈይ ተማሂረ ዓደይ መዓረይ እዚ ኩሉ ዝብሎ ነበርኩ ዘበጥበት ረ ከም ዘይብሉ ሕይ ተረዲእኒ ሕይ ተረዲእኒ በያኹም በያኹም ሓደራኹም ሓደራኹም ዓዲ ኣኩብለይ ኣነ ዝብለለኒ ዓደይ ከዓ እንታይ ከም ትብለኒ ክሰምዕ ደል ኣለኹ ንጓሎ ብርሃ ንዓይኖም ይቕረታ ሕቶትለይ ካብ ኩሉ ካብ ኩሉ በያኹ በያኹ ኣብ መቓበር ወዲ ዘጎ ውሰድኒ ኣብዚ ህድመ ንበይነይ ክትገድፍኒ ከለኹም ኩሉ ግዜ መንፈሰይ እንዳመፀኒ ድቃስ ከሊዕኒ
8: ስማዕ በርሀ በርሀ እዚ ዓዲ ኣድሚኻና ኢኻ ጠሊትናን ነፍስናን ኩሉ እንትናና ኣፍሪስካዩ ኢኻ እወ ዝገረፍካና ይብልካን
7: ንታይ ገዲፉ ድናንታይ
0: ገዲፉ ገዲፉ
8: ሕይ ድማ ዓዲ ፍርዲ ስርዓት ህብልካ ኣብዚ ክትፀንሕ ኢኻ
7: የፅናሕ
8: እወ
7: ንጊ ምሕላው ከዓ ንሕና ንሓምቕ
8: እወ ሓሰርካ ድማ ዘንደሎ ተፈሊጡ እዩ ንዓዲ ተላግበሉ ዓዲ ዝገበረ ይብሉ እወ
0: እወ
8: እወ ዓንዳ ንደሎ ዘንደሎ ኣንዳድዩ ካ ንፈሊጥናየ ኢና
9: ፃውንቲ ኮነ እናተፃወቱ ብወፅ ብኦም ኣንዲዶ ወይልካ ዓዲ ትጠቅ
10: Yes.

0: مرحبا كبرات تعزبتي كمي كنيهم زياتها وترى قدام تقرب مدب سايداء يوهانا نخلهم أبلات بيت مرتصورة ثم هتسانات نيركم وزعبهم فريات بيت مرتصورة ونقع نابزي ورقوي يوبيليو بيت مرتصورة أبقعكم
1: تعلامة تكايدة تخالق ጽቡቅ ገይሮም ገስጊሶምና ካድሬታት ሰብ ከም ንኾንካ ገይሮምና ሕልና ደለና ሰብ ንኾንከንካ ደሪኾምና ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንህይወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና
2: ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ነር ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቶ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን
3: እዚ ኩሉ ሓዊ እንዳነደትካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ዓለም ሰገድካ ክምህሩካ ከዓ ክትካታዕካ ማለት እዩ መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርትካ ትካታዕ
2: መምህር ዕንጨይቲ ይወፍር መምህር ተምሃሮ ይኣሊ ምስኣለይቲ ከዓ ኣብ ዝተፈላለዩ

0: ስራሕካ ይሳተፍ። ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ኣብ ባዶ 3 ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሓስዮምና ኣልማዝ ካብተን ናይ ዜሮ መተዓቢቴ ስለ ዝኾነት ፍሉይ ስምዒት ኣለኒ። ሓንቲ ኣልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ። ኣልማዝ ሃይለላ፣ ኣልማዝ ጋል ኣለማ ኣላ ፍሉይ ስምዒት ኣለኒ ብልዕሊየን ማለት እዩ። ሰለስትየን ስዋኣትየን ኣልማዝ ሽዑኡ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን በብዓውድውን ናይ ነፋሪ ጥራይ በይናሲ ሓደ ብዙሕ መፅሓፍቲ ክኸውን ይኽእል እዩ። ካብ ዜሮ ጀሚርና ንሕልፎ ዝነበርና ብትሆታት ማለት እዩ።
1: ራይ ብመጀመርያ ናይ 50 ዓመት ተዘክሮታት ወርቃዊ የበሊ ናይ ቤት ትምህርቲ ሶራ ክስነድ ምብቅዑ ብጣዕሚ ይሐጉሰና። ንኩሉና ከዓ ዮሃና ይብል ኣብ ደገ ደለና ኣብ ውሽጢ ደለና ቀፂለ እቲ ኣቋማ ናይ ቤት ትምህርቲ ሶራን ዝነበሮ ምረት ናይ ኣለይትን ኩሉ ዳርጋ ክጠቕሶ ፀኒሐን ሓንቲ ኣብ ጀልሃንቲ ክጠቕሳ ደሊ እዛ ስውእቲ ሕጂ ክጠቕሳ ፀንሐት እሙና መምሃራን መፂኦም እንዳሰንከትና ከለና ቅልቅል ምስ በለዩ እምበር ለይቲ ንበይንና ኢና ጥራሕ ነብስና ኮይና ንስንክት መኸወሊ ነቲ መጉደድ ስንከቶ ዝነበረ ከም መክደኒ ነብሳ ተጠቂምሃሉ ዝነደደት ኣባል እያ እዛ ስውእቲ ክትብላ ዝፀንሐት ምስ መፁ ቶም መምሃራን ማለት መምሃራን ተምሃሮ ሒዞም ተሽክል እዮም ዳሓድሩ ዋላ ቦታት ዋላ መምሃራን ኣጋጣሚ ግን ገለ ነገር ደልዮም ለይቲ መፂኦም ጥራሕ ነብስና ኮይና ንስንክት ስለዝነበርና ነዛ መጉዲ ልዕል ኣቢላ መኸወሊት ነብሳ ገይራታ ስጋዕ ከምዚ ይትምረቱ ነይሩ ዝነበረ ረስኒ 55 ዲግሪ ሰንቲግሬድ ዝበፅሕ ነይሩ። ካልእ ማእቶት ኣብ ዝተፈላለየ ቦታታት ማእቶት ንክዶ ቦታ ነይሩ። ኣብ ዜሮ ከለና ሳትረብ ነይሩ፣ ሳትረብ ዕንጨይቲ ፊትራሪ እዞም ተምሃሮ ማለት እዩ ክኣርዩ ንሕና ከዓ ምስኦም ንኸይድ ኣብኡ ንቕኒ እዚ ማእቶታዊ ንጥፈታት ኣካይድና ንመፅእ። ኣብ በዓል ጀልሃንቲ ምስ መፃና ከዓኒ ገዳይን ዋላ ፅሕዲ ከይተረፈ ፍትራር ናይ ብሓቂ ቆራፆ ተሰካሞ እንዳተባሃሉ ዝከፋፈሉ ተምሃሮ ይኹኑ እምበር እሶም ንማእቶት ልዕልየና እዮም ዝገጥምዎ ነይሩ። ምናልባሽ ናይ ኣለይቲ ስለ ዝኾነት ሓይልና ኣብ ኣለይቲ ኣተኪርና ንዛረብ ኣለና ኣብቲ ንሕና ዝነበርና ንጥፈታት እምበር እቶም ተምሃሮ እውን ከም ተምሃሮ ኮይኖም ዝዕርፍሉ መስርሕ ኣይነበረን ልክዕ ከማና እዮም ዝዋስኡ ነይሮም። ኣብዚ ድብሎ ደለኹ ሳትረብ ፅሕድታት ኣብ ምምፃእ ፅሕድታት ኣብ ምቑራፅ ንምክንያቱ ዳሳት እዩ ነይሩ። ኣብ ጀልሃንቲ ዋላ ሓንቲ ገዛ ኣይኮነን ዳስ ጌርካ ክሻ ጌርካ እዩ ነይሩ ሃሩር ስለ ዝነበረ ነዚ ዝኸውን እቲ ዕንጨይቲ መሰንከቲ ዝኸውን ከዓ ይካየድ ነይሩ። ስለዚ ኣብ በዓል ጀልሃንቲ እውን ሳትረብ ግልዕ ዝበሃል ናይ ማእቶት ቦታታት ንክዶ ነይሩ። ስለዚ እቲ ፅቡቕ እንታይ እዩ እዚ ኩሉ ምረት ከምዚ ጌርና እዚ ኩሉ ኣረኣያና ተቐይሩ ተቐቢልናዮ ፈሪኹም ዘለዎም ፃዕርታት ንካይደሉ ዝነበርና እንታይ ውፅኢት ረኪብናሉ ንዘጓንፈኩም ነበረ ፀገማት ከ ብከመይ ትፈትሕዎ ነርኩም እንድሕር ኮይኑ ተምሃሮ ሕማም ተውዚዕ ድበሃል ነይሩ ክኸዱ ክጋደሉ እዮም ዝደልዩ ክንጋደል ኢና መፂና ክንምሃር ኣይመፃና ንብል ስምዒት ነይሩ ኣብቶም ተምሃሮ። ነዚ ስምዒት እዚ ኣቦታት ነይሮም መምሃራን ነይሮም ዝያዳቶም ኣቦታትን ተን መራሕቲ ጋንታታትን ብሓባር ኣብ ወርሒ ሓንቲ ሓንቲ መዓልቲ እንዳተኣከብካ ዕለት 20 ዓለት ከማናይዘይርስዓን ዕለት 20 ዕለት 21 ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር። ሓደ ቆልዓ ንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ ስለምንታይ ናፊቁ ድዩ ትምህርቲ ድሓምቕ ደሉ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል። እዚ ኩሉ ፃዕርታት ተኻይዱ ግን ብሃገር ደረጃ ክንሪኦ ከለና ተዓዊትናሉ እቲ ውድብ ንከምዚ ዓይነት ፕላን ከውፅእ ምምዳቡ ከማ ናይ ብሓቂ እዩ ዝገርመካ። በቲ ዝመደቦ ከዓ ውፅኢታዊ ስራሕ ኣብ ኩሉ ኣብ ዝለዓለ ፅፍሕታት ኣብ ዝተፈላለየ ንጥፈታት ዘካይዱ ዘለዉ ዝበዝሑ ተምሃሮ ቤት ትምህርቲ ሶራ ነበሩ እዮም። ስለዚ እዚ ዝኻም እዚ ደኺምና ዋላ ንኹን ኣዝዩ ኣሸጋሪ ዝኾነ ንጥፈታት ነካይድ ነርና ዋላ ንበል እቲ ውፅኢቱ ግን ዝሕጉስን ዝዕግብን ብምዃኑ ብኡ ክንድበስ ንኽእል። ስለዚ እቲ ፃዕርታት ከምዚ ዓይነት እዩ ዝካየድ ነይሩ። እቲ ካልእ ካ ዝያዳ ኣለዉ እዞም ኣቦታት እውን በዕሎም ክጠቕስዎ ክዛረብሉ ንኽእሉ።
2: ፅቡቅ እንኳዕ ገፅ ንገፅ ኣረኣየና ምናልባት ምስ ንውሓት ግዜ ተጋጊኽና ንኸይትልዋ መምህር ጊላዝጊ ኣብዚ ዝበሃል ዘሎ ጉዕዞ ተሳታፊ እየ ነይረ ምዘን ኣሕዋት ምዘን ብፆት

ብዙሕ ምረት ክንገልፅ ፀኒሕና ካብ ዜሮ ጀሚርካ ድሕሪኡ ናይ ጉዕዞ ምዝላቅ ድሕሪኡ ናይ ጀልሃንቲ ብድሕሪኡ ናብ ቤት ምርሰ ውራ ምምላስ ኩሉ ምረት ክግለፅ ፀኒሑ ኣብ ዝተፈላለዩ ካልእ ኣጋጣሚታት እውን ክግለፅ ፀኒሑ ምረት ጥራይ ድ ነይሩ ያጅታ ኣደቲ ጎስያ ተሓልፍ ዘላ መቐረት ከይነበሩ እንድዩ ትምረት ስርኢናዮ ኣብዘይ ንቡር ኩነታት ኣብዘይ ንቡር ቦታ ንቡር ህወት ክትመርሕ እምበር ደሰብ ኢና ነርና ዝብለሉ እዋን እዩ ሕጂ ተትኸውን ስንነብሰይ እንተተሓታ ምኽኣልክዎ ዶም ተፃወርክዎ ዶ ፍሉያት ሰባት ኢና ነርና ፍሉይ ስራሕ ሰሪሕና ፍሩይ ዓወት ኣመዝጊብና ታሪክ ዘለኣለም ዘኹራ እንታይ ካብቲ መቐረት ድብሎ ዋ ኩሉና ማፃፃና ናብቲ ገልፂ ገሌና ክልተ ሰዓ ኣምሓራይ ምስ ፀፍሓና ወይ ምስ ረገፀና ሓሪቕና ናይ ግሊ ፅድቅና ክኸው ንኽእል ገሌና ከዓ ከምዝበሃል ዝነበረ ዝተፈላለየ ኣብ ቅድሜና ዓዲ ክነድድ በዓል ክድባ ምስርኤና ነፊፅና ክንከውን ንኽእል ብዝኾነ መፅኢና ከም ብሓድሽ ጨፍሊቑ ይሰሪሕና ትሰውራ ካልእ ሰብ ይገርና መቐረት ኣይነበሩ እንዲሱኸ ኣብ ቤት ትምህርቲ ሰውራ ንመጀመርያ መምህር ኣብ ሓንጎለይ መፂለይ ኣይፈልጥ ሳሊና 77 ምስን ከልና 78 መማህራን ተባሂልና መፂና ልክ ከምዚ ሕጅት ኢትኣይ ዝበሃል ዘሎ ናይ ባሓጨ ዝዝክሮም ከም ሽዑ ዘሰልጠኑና ሰለስተ ወርሒ ክልተ ወርሒ ንገለን ክልተ እብረን መዓልቲ ምሸት ካብ ምሸት ነቲ ቀትሪ ተመልካ ሓዊ ኣጉትካ እንዳተካታዕካ መምሃራን እዚ ናይ ዓመት ክቲኣይ ዝወስዶ መምህር ኣሰልጢናኩም ኣለና መምህር ድብል ዓብሽም ከዓ ተዋሂብኩም መምህር ጓሓፍ እዩ ንኩሉ ዝእክብ ንኩሉ ዝፃወር ንሕማቅን ፅዋቅን ፅቡቅን ክትፃወሩ ንለውጢ ለውጢ ሃዋርያ ክትኮኑ ንሸመኩም ኣለና ቆቢዕ ንቆምጠልኩም ኣለና ኢለና ሓጎስ ዘይርስዑ ኣቃላት መምህር ወልዱ ሓጎስ ወልዱ ሶሪ ተሓዝለዩ መምህር መብራቱ ሰለስተ ኣርባዕተ እዮም ነይሮም ካብዚ ቀፂልና መምህራ እንተጠሚቕና ንኸረን ንኽይድ ከረን መምህር ትምህርቲ ጀሚርና ምዝላቕና የ ኮይኑ ዝና በዓል ዓዲ ያቆብ ዜሮ ተመሊስና ዘሊእ መሊስና እቲ መዝለቕ ሓሊፍና ጀልሃንቲ ምስ መፃና ሓዲሽ ሰምህና ሽዑ እዩ ትጅመር ፖለቲካዊ ትምህርቲ ፅዑቅ ጎስጓስ ፅዑቅ ሰሚናራት ኣነ ካብቲ ገለ ሽዑ ዝዝክሮ መቐረትን ምረትን ናይ ሰውራ ደስ ተማቐርናሉ እንደይ ሕጂ ከምዚ ኢለን ክሪኦን ከለኹ ሽዑ ዝነበረን ውሽጣዊ ናፅነት ሽዑ ዝነበረን ውሽጣዊ ስምዒታት ሓጎስ ደስታ ሳዕስዒት ደርፊ ከምዚ ክትብሎ ዝፀንሐን መሪር ጥራሕ ዝባንካ ኮንካ ሓውና ኣጎትካ ንቲ ኩሉ ምረት ኣይዘጉመን እየ ሽዑ ዝነበረን ተቐባልነት ሽዑ ዝነበረን ሞራል ክራኸብ ከለኹ ኣንቲ ብሓቂ ክንዲኹንኩም እነርክን ዳርጋ ፅሉላት ኮይ ክነርክን በቲ ሓደ ወገን ስዝብለለን እዋናት ኣለካ ኣልል ከለኹ ደረደ ይብሉ ናፅነት ደረደ ይብሉ ሓጎስ ተፀዋርነት ነይሩ ኣብዘይ ንብር ኩነታት ሰብን ፈረቃን ኮይኑ ንኸዳ ነረን መምሃራን ከዓ ኮኑ ድሕሪኡት ጉዕዞ ቆፂሉ ቆፂሉ ቆፂሉ ቃልስና ነዊሕ እዩ መሪር እዩ ዓወትና ግን ናይ ግድን እዩ እዚኣ ተዓጠቁ ተባሂልና ተዓጢቕና እያ ንዝኾነ ምረት ክሓልፍ እዩ ክወግሕ እዩ እዚኣ መዝሙርና እያ ነራ ዋላ ነቲ ዝመረረ ኣእምሮና ናይ ምቕያር እዩ እዚ ሰብ ክንሰርሕ ንተዓጠቕ ሓደ ካብቲ ኣብ ድኸልናዮ ንጨራሓ ኣለ ነበርና ሕማቕ ሰብ ትቕይሮ ሕማቕ ጠሊስ ትሓርዶት ወይ ትሸጦ ሕማቕ ሰብ ከንታይ ትገብሮ ከም ብሓድሽ ትሰርሖ ጨፍሊቕካ ትሰርሖ እመን ብግድን እመን ብምርዳእ እመን ብተወፋይነት ብግብሪ እዚ ዓይነት ሰባት እዩ ኣፍሪኡ እትሰውራ እሞ ሓጎስ ከይነበሮ እንድዩ ቅሳነት ከይነበሮ እንድዩ ፅቡቅ ከይነበሮ እንድ ክብል ደልየ ምረ ጥርያ ይነብዝሕ ፅቡቁ ከዓ ድዮን እዩ ክብል ደልየ ቀኒ የለዩ

ሰላማት መጀመርያ እንቋዕ ገጽ ንገጽ ኣረኣየና መደብ ሳይዳ ናይ ብሓቂ ከብ ንግሆ ሰላመና ክዳኒ ኢና ንሰዓዓም ዘለና ሰብ ኣሎ መይቱ ከማን ዘይትፈልጦ ዝነበርካ ትረክብ ማለት እዩ። መደብ ሳይዳ ክነመስግን ንፈቱ ተመክሮና ናይ 50 ዓመት ክንገልጽ ተኣኪብና ንኩሎም ደቅና ኣብ ውሽጥን ወፃኢን ዘለዎ ባዕልና ዛዕበናዮም ዝምሃርናዮም ካሊእ ንኩሎም ኣባላት ቤት ትምህርቲ ሰውራ ኣብ ዝተፈላለየ መደባት ናይቲ ቤት ትምህርቲ ዝሰርሑ ዝነበሩ ይሃና ንምሉእ ህዝቢ ኤርትራ እዚኣ ዓመት እዚኣ እዛ ወርሒ 9 ከም ፍሉይ እያ ንዓና ማለት እዩ። እቲ ኣብ መሰራርታ ቤት ትምህርቲ ሰውራ ኣነ ካብቶም መስረቲ እየ ፀጋ ጋዩም ገሊፃቶ እያ ብዙሕ ንድሕሪት ከይተመለስና ሓንቲ ቀፃሊ ዝዛረበላ ኩሉ ሰብ ተሳቲፉ እዩ ኣበርኪቱ እዩ ምምህር ሓኪም ኣላይ ኣላይ ተሓለዋ ኩሉ ኣብቲ ናይ ቁጠባ ዝነበሩና ኣብ ዝተፈላለየ መደባት ኩሉ ሰብ ተሳቲፉ እዩ። ብፍላይ ግን እዚ ቤት ትምህርቲ ኣብዚ ክውን ንምግባር እዞም ደቅና ዕዉታት ክወፁ ዘበለ ብፍላይ ናይ ኣለይቲ ዘይትርሳዕ እቲ ዝርዝራት በዓልቲ ከዓ ስለ ዝተዛረባሉ ብዙሕ ግዜ ክንቀትል ኣይደለኹን። ኣለይቲ ናተን ተራ እንተዘይትህሉ ቤት ትምህርቲ ሰውራ ተዓዊትና ኢና ኢለ መይሓሰብኩን ማለት እዩ። ተራ ናይ ኣለይቲ ብቐሊሉ ዘይትግመት እያ ብጥራይ ናይ ምስንካት ጥራይ ዘይኮነ ኣብ ዝኾነ ናቶም ነገራት ወላ ሕማማት ዝተፈላለየ ሕማማት ዝረአ ዝነበረ ኣብ ፅሬቶም ድዮ ኣብ ካልእ ኣብ ዝተፈላለየ ነገራት ዝተተዝተፋኦ ብፍላይ ሕማማት ዝረአ ዝነበረ ብዙሕ እዩ። በዕሊ ዓበቕ ሰብ ምስኦም እዩተሳቂዩ ቀልዑት ብዙሕ ነገራት ሓካይምና ግን ጥራይ ኣለይትን መምህራ እንዘይኮነ ሓካይምና ካብ ኣወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩሎ ናብኡ ዝነበረ ሓካይም ኣዝዩ ዓብዪ ተራ ከም ዝነበረን ክፍለጥ ካሊእ እቲ ቤት ትምህርቲ ክምስረት ከሎ ብዙሕ ነገራት ዘጓንፈና ፀገማት ነይሩ ኣብ መሳርታ እቲ መፅሕፍቲ ንምድላው ቀሊል ኣይኮነን ሓንቲ ካብ ሓንቲ ነገራት ከይተበገስካ ህዝባዊ ግንባር ግን ዕላምኡ ከም መጀመርያ ካብ 76 ካብ 75 ብዛዕባ ትምህርቲ ክሓስብ ኣዝዩ ምዕቡል ከም ዝነበረ ይርዳእካ እዩ። ብቀዳማይ ጋዜጣ ናይ ትግሬ በዓል ሓመድሪ ዘብፀወ ይርአ ነይረ ኣብ በዓል ደንካልያ ከይተረፈ ኣብቲ ክፍልታት ክእከቡ ከለዉ ብዛዕባ ትምህርቲ ከምዚ ተዛተዩ ንርእሶም እቶም ተጋደልቲ መሃይምነት ከጥፉ እውን ይምሃሩ ከም ዝነበሩ ኣረኣዮ ህዝባዊ ግንባር እንታይ ከም ዝነበረ ዘብለና ማለት እዩ። ፊተውራሪ ተኣለይቲ ጥራይ ኣይነበሩን ኣብቲ መደብ ወላ ይገልፀኦ ነይረን ብዙሓት ኣብቲ ስራሕ ይሳተፉ ከም ዝነበሩ ኣብ ዕንጨይቲ ምፍላጥ ድዩ ኣብ ዕንጨይቲ ምውፋር ድዩ ኣብ ገዛውቲ ምስራሕ ድዩ ኣብ ብዙሕ ነገራት ይሳተፉ ከም ዝነበሩ ካሊእ ምስ ኩነታት ናይ ፀላኢ እውን ምግቦም ተሰኪሞም እዛ ደቂ ዓባይ ድስቲ ትበሃል ዘላ ድስቲ ሓደ ሜዛኑ ክንዲገለ ዝኸውን ውሑድ ሜዛን ዘለዎ ካብኡ ዝዓቢ ድስቲ ተሰኪሙ ይኸይድ ነይሩ ማለት እዩ። ሕጅስ ኣብ ቤት ትምህርቲ ሰውራ እዚ ጥራይ ዘይኮነ ኣብ መምስራት ናይቲ ቤት ትምህርቲ ብዙሕ ፀገም የጓንፈና ነይሩ። ኣነ ንርእሰይ ዝፀንሑኑ ውሑዳት እዮም በዓል ኣለም ሰገድ ተስፋይ እስማን ዳፍላ ወዲ መሓመድ ገበል ወልደ ኣብ ጎይቶኦም ተክለን ክእል ሕኩት ይብሉ ኩሎም በዓል ስታት ስዒድ ሙሳ መፅሕፍቲ ከዳሉ ኣነ ንርእሰይ ክትምህር ኢልካ ጥራይ

0: ኣለይቲ ጥራይ ዘይኮነ ምምህር ሓደ ምምህር ክትበሃል ክትምህር ኢኻ ክትበሃል ዓቕምኻ ፅሕፈት ንባብን ዝፈለጠ ትሕትኡ ዘሎ ክምህር ግድነት እዩ። ኣብ ህዝባዊ ግንባር ዝልሙድ እዩ፣ ኩሉ ሰብ ዝፈልጦ እዩ። ንሕና መጀመርያ ቤት ትምህርቲ ብከመይ ተጀሚሩ እንታይ እንታይ ይምሃር ነይሩ ከማን ኣይተገልፀን። ሕጂ ኣብዚኣ ደረጃ ዓባይ ደረጃ በፂሕና በዓል ወዲ ርእሶም ኣለዉ ምሳና ማዓት ብምዕቡል ኣገባብ ይሰርሑ ኣለዎ። ብከመይ መንገዲ ሰብ ይሰርሕ ነይሩ? ሰሌዳ ይነበረን፣ ክሩስ ኣይነበረን፣ ገለ ይነበረን፣ መፅሕፍታ ይነበረን።
1: ወዲ መሓመድ ዲኸ ነርኪ መምህር ዶ ነርክ? ሓቂ
0: እወ ናይ ትግረ
1: ናይ ትግረ መምህር
0: እወ።
1: ትግረ ኣበይ ትምህር ነርኪ?
0: ኣብ ዜሮ እዩ መጀመርያ ምምስራት ኣብኣ ሕጂ ካብ ክፍልታት ስሒቦ መምፅኦምና ኣነ ክርስዓ ዘይኽእል ዝፈትዋ ብፀይተይ መተዓልምተይ ምሳይ ምምህር ኮይና ዝተሳሕበት መርያም መስረስ ነይራ በዓል እስካሉ ነይረን መምህር ናይ ትግረ ምስ ተባሃና ኣነ እቲ መምህርና ቀዳማይ ነገር መምህር ምባላ ምግራም ጥራይ ዘይኮነ ትግረ ከምዚ ምሁር ላ ከማን ኣይፈልጥን ነይረ። ወዲ መሓመድ ኣጆኺ ከምዚ ከምዚ እዩ ካብታ ናይ ትግርኛ ይትርጉም ማለት እዩ። ኣብ መሰራርታ ቤት ትምህርቲ ሰውራ እቲ ዝመሃርሉ ዝነበሩ ትግረን ትግርኛን እንግሊሽ ቁፅሪ ዓረብን እንግሊሽን ከዓ ከም ቋንቋ ይመሃሩ ነይሮም ማለት እዩ። ሕጂ እንታይ ትብለኒ ኣለካ ኢለ ኣነ ገሪምኒ። እታ መምህር ትገርመኒ ነይራ እንደገና ብትግረ ምስ በለኒ እንታይ ትብለኒ ኣጆኺ ገለ መለኢሉ። ወዲ መሓመድ ኣዝዩ ንፉዕ ነይሩ፣ ኣቦ ነይሩ። ጓይላ የፃውቶም ግጥምታት የምፅ ባዕሉ ተሰኪሙ ገረብ ምስኦም ይኸይድ። ካልኦት ከዓ ብዙሓት እዮም ነይሮም እዞም ንጠቕሶም ዘለና በዓል ስቡእ ገበል ገሌ በዓል ኣዝዮም ንፉዓት መምሃራን ነይሮም ምሳና ኣለይቲ ከመን እተን ዝነበራ ስቡእ ትዛይድ ርእሶም በዓል ምጓሎም ሓራይ በዓል ኣበባ ግዴ ብዙሓት ነይረን በዓል ናስራ መሓመድ ወላ ገለ ዳሓር ዝመፁ ማለት እዩ። ኣብዚ ቤት ትምህርቲ ሰውራ ኣብቲ ምስራት ነርና እንተተባሂሉ ኣብ ዝተፈላለየ ግዜ ስለ ዝመፀ እቲ ሰብ ኩሉ ከማን ክትፀቕሶ ኣይተኽእልን። ጋንታታት ግን ተጠቂሱ እዩ ኣቐዲሙ ተጠቂሱ እቲ ጋንታታት። ንሕና እቲ ሽግር እንታይ የጓንፈና ነይሩ? ትግረሲ ካብ ሱዳን ይመፁና ደቆም ክርእዩ እንታይ ኢኹም እንታይ ትምህሩ ኣለኹም እዚ እንታይ ቋንቋ ብትግረ ንሱዳን እ ኩባያ ሻሂ ከትካ ንሱዳን ዘይተስቲ ኢሎም መዓት የሸግሩና ነይሮም። ትግረ ግን ኣብ ዝለዓለ ደረጃ በፂሓ ሰላዞም ደቅና ብተዋስኡ ይሰርሑላ፣ ብግጥሚ ይሰርሑላ፣ ብትምህርቲ ይሰርሑላ። ደቅና ብትግረ ዝመሃሩ ኣብ ዝለዓለ ደረጃ በፂሖም ክሳብ ሚኒስተር በፂሓ ኣላዓሊማ ኩሉ ብትግረ ዝተማሃረ ኣብ ዝለዓለ ደረጃ ኣብዚ ሃገር እዚ ኣብ ውሽጢ ይኹን ኣብ ወፃእን ዓባ ኣበርክቶ ከም ሓለፍቲ ኮይኖም ኣብ እንዳ ዜና ኣለዉ ኣብ ካልእ ኣብ ካልእ ኣለዉ። ትግረ ሰሪሓ ኣብ ዞባታት እውን ብዛዕባ ቤት ትምህርቲ ሰውራ ንዛረብ ስለ ዘለና ዳኣ እምበር ኣብ ዞባታት እውን መሰረት ናይ ቤት ትምህርቲ ሰውራ እዩ ኣብኡ ዝኸደ ማለት እዩ። ሕጂ እዚ እዩ ነይሩ። ካልእ ኣብ ቤት ትምህርቲ ሰውራ ብዝያዳ ዝስምዓኒ እዚ ደቅና ኣብ ዝተፈላለየ ግዜ ከይዶም ሕማም ተውዚዕ ዝበሃል ነይሩ ከብ ዜሮ። እዚ ሕማም ተውዚዕ እንታይ እዩ? ሕማም ማለት ኣይኮነን። ብቐዳማይ ኣለም ሰገድ ከምኡ ይብል ነይሩ። ሕማም ማለት ኣይኮነን፣ ጅግንነት እዩ። ቤት ትምህርቲ ሰውራ ኣብ ገለገለ ሜድያታት ኣብ ደገ ዘይሓለፈነታውያን ሰባት ከምዚ ንኩናት ዝምልመሉ ዘለዉ ዝብለዎም ኣለዉ። ቤት ትምህርቲ ሰውራ ንኩናት ምምልማል ዘይኮነ ዎ እዚ እቲ ኩነታት ይፀርቦም እዩ። ገሊኦም ከምቲ ዝግለፅ ዝነበረ ካብ ፀላኢ ስድረኦም ዝመቱ ገሊኦም ገሊ ብዝተፈላለየ መንገዲ ዝመፁ ይፀልቦም። ግን እቲ ግንባር ክመሃሩ ክምዕብሉ ንመፃኢት ሃገር ክኾኑ ተባሂሉ ዝመሃሮም እዩ። ኣብ መጠረሽታ እውን ዕላማኡ ወቂዑ ኣብ ዝለዕለ ደረጃ ደቅና ከምዚ በፅሑ እዩ። ሕማም ተውዚዕ ዝበሃል ሓደ ተሸግር ዝነበረት ካብ በዓል ዜሮ እያ። እዚ ሕማም ተውዚዕ እንታይ ምልክት ኢኻ ትርኢ? ነፀላ ጉከትት ሓደ ተማሃራይ እንተሪኢኻ መፂዎ ኣሎ ማለት እዩ። እቲ ናይ ተውዚዕ ሕማም ማለት እዩ። እዚ ሰብ እዚ እሱ ጥራይ ዘይኮኑ ከምኡ ዝኣመሰሉ ሰባት ኣለዉ ተኸተልቲ እስማቶም ተጠቂስና ብዙሓት እዮም ብዙሓት እዮም። ብዙሕ ነገራት ፈቲኖም እዮም። ፋሕ
1: ነፀላ ምንታይ ጎትዎ?
0: በስ ናይ ግብዝና ምልክት ናይ ተውዚዕ ምልክት እያ እዚኣ። ተውዚዕ ይደልዩ ኣለዉ ኸዱ። ሕጂ እሳቶም ንዜሮ ካብ ዜሮ ንፋሕ ይሃሉ ነይሮም። ምክንያቱ መሪሕነት ኣብኣ ነይራ ክብዝዑ ካብ ዜሮ ንማህሚመት ንኣምነት ዕንጨይቲ ክቆርፁ ዝኸዱ በዓል

መጀመርያ ነገር እቲ ዕላማ መምስራት ቤት ትምህርቲ ሰውራ ብህዝባዊ ግንባር በዓል ጓል ሻምበል ክገልፆ ፀኒሐን ካብኡ ሓሊፈ ዝገልፆ ነገራት የብለይ ኣነ እንታይ ይገልፀኒ ቤት ትምህርቲ ሰውራ ኣብ ሓጎ ኣቦ ኣደ ውላድ በርባዕተ ገልፃ ኣብ ሓጎ መኒ ውድብ እዩ ኣቦ መኒ ኣነ ዘሞ ንበልድሓን ኣቦታት መምህራን ኣደመንያ እዘን ክቡራት ኣለይቲ ውላድ መን እዩ ተምሃራ እዩ ዝተወራር እዩ ውዳቤ ናይ ቤት ትምህርቲ ሰውራ ኣዝዩ ሓያል ጥቡቕ ዘየማትእ ውዳቤ ዝነበረ እዩ መምህር እንታይ ከም ዝሰርሕ ቀትሪ እንታይ ከም ዝሰርሕ ለይቲ እንታይ ከም ዝሰርሕ መደቡ ፍሉጥ እዩ ኣቦ ለይቲ ይኹን ቀትሪ እንታይ ከም ዝሰርሕ ፍሉጥ ውዱብ እዩ ኣባላት ኣለይቲ ኩሉና ኣለይቲ ዲና ኣባላት ኢና ንብለን ሕጂ ኣባላት ከዓ ካብ ዝለዕለ ክሳብ ዝተሓተ እንታይ ክሰርሓ ከምዝኽእላ ከዓ ፍሉጥ ውድብ እዩ ተምሃሮ ከዓ ካብ ዝነኣሰ ክሳብ ዝለዓለ እንታይ ይሰርሑ ውዱብ እዩ ብኣጠቃላሊ እዚ ዓይነት ጥርኑፍ ኣብ ሓደ ስድራ ቤት ዝጠምረካ ኣወዳድባን ኣሰራርሓን ስለ ዝነበረ እቲ ዝነኣሰ ቆልዓ እንታይ ይገብር ነይሩ ኩባያ ድኻ ሕፀብ ክትብሎ ናቱ ውዳቤ ነይርዎ ተምሃራይ ተኣላያዩ ኣላየ ከዓ በቢደረጅኡ ሕጂ እዚ እቲ ብኣጠቃላሊ እቶም ኣቦታት ከዓ ከምኡ ሕጂ ብዝያዳ ናብ ኣለይቲ ክኸይድ ምዝላቅ መፅያ

ሓንቲ እዋን እቲ የመፅ ስቡ ወዲ ሕድሩ ኣብ ግንባራት ተራኺብና ስለ ዝነበርና ቅድመይ ንቤት ምርሶ ውራይ ኣቱ ሞ ኣነ ከዓ መፅእ በዓል ወልደ ማይከል በዓል ወዲ ሸኹን ቅድሙኡ ስለ ንፋለጥ ከዓ ንፋለጥ ኢና ማለት እዩ ቶም ኩሎ ሕጂ ምፅእ ምስ በልኩ ወዲ ሕድሪ ይፅዋዓኒ ሞ ና ወዲ ሕድሪ ኸይድ ሕጂ ኣላይ ክትከውንኻ ኣቦ ክትከውንኻ ብለኒ እንታይ ትብል ሰንቢደ እንታይ ትብል ኣቦ ክትከውንኻ ዋ ብደፍ በጃኻ ዘይከውን ይብሎ መምርሒ ስለ ዝኾነ ክንከይደ ኣብዝኣመንካሉ ብዝኣትኻ ኣቲኻ ክስርሐኻ ብለኒ ኣብ ሳትረብ ተመዲበ ጓል መስፍን እኳ ኣብ ዘላ መስለኒ እዚ ማሕታ እንዳንበበስ ቅጫት ስቕስቕ ኣብኡ ርአ እያ ኣብቲ እቶን ኮይናያኖ ኣብኣተ መዲበ ዞም ቆልዑ ከዓ እንተረእኽዎም ገሊኦም ዝቦኺ ገሊኦም ናፍቁ መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወዳ ሃይለ እቶም ህፃናት እዩ ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነንሕድሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዓለ ፍናርን ምራርን ይቡኻ እሞኒ ካብኡ ተተባቢዕኻ ከዓ ኣብ ልዕሊ እዞም ቆልዑ ዝግበር ሓልዮት ብዝለዓለ ደረጃ ብወኒ ክሰርሕን ክተገልግልን ከዓ ይገልገልካ ንኣይ ከም ወዲ ሃይለ መምህራነ ፍተውራር እዮም እዚ ሓደ ይቲ ሕጂት ናይ ፍትራር ንግደፎ እቲ ናይ ኣቦታት ንግደፉ ናይ ኣለይቲ ነገር ክመፅእ ከለኹ ኩሉ ክጥቀስ ፀኒ እዩ ናይ ነፃ ሰዓት ትበሃል ለይቲ እንተላተ እንተ ኣበጀዲድ ረጂ ደርብየን ጥርሐን ዝሓድራላ ኔራ እያ ኣብኡ ኸ ኣክንዲ ዝድቅሳ ክስሕቃ ትሰምዐን ሕጂ ኣብ ምዝላቅ ቀዳማይ ምዝላቅ ወዲ ሕድሩ ገለ ሒዙ ይኸይድ ምስ ኣባላት ድሕሪኡ ኣነ የ ዘለቕ ሳልሳይ ምዝላቕ ናይ በዓል ወዲ ባሻይ ዝነበርዋ ካብ ዜሮ ንሳሓል ጠዊል ካብ ሳሓል ጠዊል ንፋሕ ካብ ፋሕ ንቐብርኦት ካብ ቀብርኦት ንመኒስቡ ክንኣቱ ማለት እዩ ሕጂ ኣብቲ እዋን እቲ መምህራን ነይሮም ብዓቕሞም ይሰርሑ ብዓቕሞም ስንኩላን ከምዚ ክግለፅ ነይሩ ኣባላት ኣብቲ እዋን እቲ ካብ ፋሕ ሰዓ 6ዱሽተ ክንብገስ ከለና ፀላኢ ንጉረይቶ ክድይብ ንፋሕ ክድይብ ኣብታ ፍርቂ በፂሑላ ስለ ዝነበረ ትገብሮ ነገር ስለ ዘይብልካ እዞም ቆልዑ እዚኣቶም ክኣትመስዮም ስለ ዝነበረት እዞም ኩለን ኣባላት ኣብኣ ዝነበራ ሰብ ድያ ኣይኮነትን ኣይትርእያንኸ ቦርሳ ናይ ተምሃሮ ነይሩ ነዚ ቦርሳ እዚ ተሓንጊጠን ገፃ ጥራሕኻ ትርኢ ዓይና ነታ ምትረግፃ ዘላ መሬት ጥራሕ ክትርኢ ጥራሕኻ ትርኢ ናይ ብሓቂ እታ ዝመረረት ዘሕለፍናያ ለይቲ ሸዓ ትደራዕ ኸበይ ነይሩ ኣብ ኣባላት ነይሩ ወፂና ደንበ ቤት ላዕሊ ክንድቅስ ክንብል ፀላኢ መፂኡ ተባሂሉ ንቐብርኦት ፀዲፍና ቀብርኦት ክንኣቱ ኣባላት ረኸብቲ መከራ እንድን ንስኻ ክተዕርፍ ናብቲ ቢልካ ምስቶም ቆልዑ ገለ ክተብል ከለኻ ንሰ ናብ ሓውየን ዝጓያ እቲ ተካል ቁራፅ ፍስቶ ኸኣሎ ፍተወራሪሱ ከምዎ ማያምፂኻ ከዓ ብኡ ከዓ ክስንክታይ ትኽእልን ካብቲ እዋንቲ ገዓት እዩ ሰለስተ ኣባላት ተገቲረን ነቲ ገዓት ንፍርቂ ፍስቶ ምሳኻ ትጉዑዝ ሓዲረን ትንፋስ ዘይብለን እንደገና ኣብ ምድላው መግቢ ክኣተዋ ከለዋ እዚ ከቢድ እዩ ሓደ ካብቲ ንኣይ ክሳብ ሎሚ ዘይርስዖ ሕሩጭ ምስ እተዋ ነፋሪት መፅያ ትኪ ኣጥፍኡ ተባሂሉ ሕሩጭ ተሸኪምና ከዓ ካብ ታሕተዋይ ፈልከት ንላዕለዋይ ፈልከት ቁሩብ ምክንያቱ ናይ መጓዓዝያ ብምሉእ መጓዓዝያኡ ስለ ዝነበረ ቀይሕ መይሕ ክዳውንቲ ኣለና ከዓ ከይድና ኣብኡ ከዓ እንደገና ከዓ ማይ ሽኮር ገለ ጌርካ ከዓ ተሓሊፉ እዚ ፅንዓት ናይተን ኣለይቲ ንሕና ዕንፀይቲ ንቕርበለን ወይ ማይ ንቕርበለን በቲ ሓደ ሸነኽ ወይም ቆልዑ ንልእኸለን እንተኽኢልካ ከዓ ሕቆ ዘለዎ ሰብ እንተደኣ ተረኺቡ ከዓ ነታ መኾስ ይኽኣላ ኣይኽኣላ ኣብኣ መቸስ ምስአን ዓቕሙ ገብር እዚ እቲ ሓደ እዩ ድሕሪኡ ኣብ በበኒ ስሙ ምስኣተና ዋሕዲ ነይሩና ይብቲ እዋን እቲ በዓል ንግስቲ ገረ መስቀል ካብ ቀብርኦት ኣብኣ ተወዚዐን ኣነ ኣጋጣሚ ተቐበለን ተባሂለ ሒዘ

መፅኦ መቸስ ከድና ይነጥራ ይዘላያ ነይረን ከም ህፃን እየን ዝጎያ ነይረን ዘን ቆልዑ እዚኣተን ይኸዳ ይቐድማኒ ሻሕሻሕ ይብላ ናበይ ናብ ሓይልታት ኣበይ ቦታና ቀሪብናና ኣበይ ቦታና ቀሪብናና ሕጂ ፈልከት ኣብ ቤት ትምህርቲ ሰውራ ደቅናዊ ኣለዉ እቶም ቀዳሞት ኣባላት ካብኡ ፀንሑ በላ ቦታ ክንዚኣያ ይብለን ማለት እዩ። ሽዑ ገፀን ተቐይሩ ከም ስርዓት ዝበኽያ እውን ነይረን። ድሕሪኡ ግን ጎስጓስ ነይሩ ከምዚ በዓል ጓል ሻምበለይቲ ምስ መዓልቲ ምስ ገለ ዓበይቲ መምህራን ኣብቲ እዋኒቲ ዝነበሩ ሰለም ከየበላበት ሓደ ሸነኽ ኣብ ነኒ ሕድሕደን ክጓሳጓሳ ከም ዘለዎን ኣብ ነኒ ሕድሕደን ክተባብዓ ከም ዘለዎን ዝተኻየደ ኣብኡ ዝነበሩ ካድራት ኣብ ምልዋጥ ናይ ደቂ ሰብ ግላዝጎ ኣቕርብትን ክፋቢልዋ ነይሩ እንደገና ተጨፍሊቕና እንደገና ሰብ ኮይንና ኣብዚ ደረጃ እዚ ዝበፅሕና ንሕና ኢና። እዚኣ ተቐዳመይቲ ክፋል እያ። ድሕሪኡ ናብ ዓራግ ተኣት ባእኒ ካብኡ ንዓራግ ኣቲና ማለት እዩ። ካብ ዓራግ ቅሩብ ግዜ ፀኒሕና ካብኡ ንፈልሒት ወሪድና ምሳና ሕሩጭ ክስከማ ካብ ዓየት ንሓወልዕ ምሳና ኸዳ ትዘምፀኦ ሕሩጭ ከዓ ተመሊሰን ገሊኢ ለስኦ ገሊኢ ላፊኦ መሪሪ ነይሩ ብጣዕሚ ሓቦን ኒሒን ስለ ዝነበረን ግን ነቲ ጉዳይ ንክብደፍኦ ጠሜ ከይበለ ቆልዓ ከዓ ኣብ ደረጃ ዝተበፂሑ ካብኡ ጀልሃንቲ ኣቲና ማለት እዩ። ሕፅር ሕፅር ከብሉ እዮ ጀልሃንቲ ምስኣተና ኣብቲ ዝኸፍአ እንተኻተብሉ ኢና ኣቲና ንኩሉ ሰብ ዝትንክፎ እዩ። እዚኣተን ግን ከምዚ ዝበሃል ዝነበረ ክልተ መቕሎ በዚ ብየማን ብፀጋም መቕሎ ካብቲ ምስንካት እቲ ምልፋይ ክላፎ ከ ኣለዎ እዚ ተሓሊፉ ነዚ ከዓ ሓሊፉ ንኦ ብጣዕሚ ኣዝዩ ከቢድ እዩ ነይሩ። ሕጂ ትንክፍ ኣቢልኩማ ናይ ፊተውራሪ ስለ ዘይኮነ ኣለይቲ ምሳና ያማምነኒሕድሕዶም በቢዕድሞኦም ንሕና ከዓ ከም ቦታት ይርኢና ተናዴታት ከዓ ከምዚ ክግለፅ ፀንሐ ይበሃል ነይሩ። ሕጂ እታ ናይ ሕማም ተውዚዕ ገለ ተባሂላ መፅያ ኣብ መቸስ እቶም ዓበይቲ ሓለፍቲ ናብቲ እዋንቲ ዝነበሩ ክራሽ ፕሮግራም ዝበሃሉ ነይሮም። እቶም ክራሽ ፕሮግራም እስከ ማእቶት ይኸይዱ ተባሂሎም ንገደይም ገደይም ከይዶም ማለት እዩ። ኣብ ዜሮ ኣብ ጀልሃንቲ ዝተረፍና እቶም ሬጉላር ዝበሃሉ ተምሃሮ ከዓ ብዝሓይለ መልክዖ ከዓ ትንተኻትብሎ ኮይኑ እምበኣር እቶም ሬጉላር ይመረሱ እሞ እዚኣቶም ይኸይዱ ንገደይ እቶም ክራሽ ፕሮግራም ዘለዉ ከዓ ይመለሱ ተባሂሎም። ሕጂ ንሕና ኣነ ጠርናፊኦም ነይረ ኣነ ክኸይድ ሚክኤል ደጀን ከዓ ነቶም ተኻትብሎ ሒዝዎም እታ እዋንቲኣ ሕጂ እታ ትእዛዝ እንታይ ተመሓላሊፋ እዞም ቆልዑ እዚኣቶም እስኪ ኩሉ ምረት እተን ኣለይቲ ዘካይድኦ ዝነበራ ስራሓት ባዕሎም ነብሶም ይኽኣሉ ተባሂሉ ሚክኤል ደጀን ኣባላቱ ሒዙ ካብ ገደይ ንጀልሃንቲ ይወርድ ኣነ ከዓ ጢልጢል እናበልኩ ደቀ ሒዘ ይኸይድ ንግስቲ ገረ መስቀል ቶሚን ስለ ዝነበረት ኣብኡ ተሪፋ ኣብኡ ፀኒሓትኒ በሉ ሰንክቱ ተባሂሉ እንታይ ኢና ክንገብራ ጨኒቑና ክስንክቱ ጀሚሮም ንግስቲ ገረ መስቀል ሸራፊት ጥራሓ ነይራ። ኣብቲ እዋን እቲ ነቶም ዝነበሩ ላዕለወት ሓለፍቲ ናህና እታ መልእኽቲ ሰዲደ ብዝኾነ ይኹን መንገዲ ክከኣል ኣይከኣልን እዩ ተባሂሉ እሞ እንታይ ደኣ ኣለይቲ ስደዱልና ዝጎደለ እንተሎ ገለ ክመልኡለ እዮም ብዘይ ኣለይቲ ከምዘይከውን ተረጋጊፁ እዚ ኣውቲስታ ነይሩና መን እዩ ዝበሃል ፓይሎት ነቕነቕ እንዳበለ ዘን ኣለይቲ ምፅኢልና መስለኒ ገለ ዳ ረሲዐ ከይኸውን እምበር ቁሩብ ኣብቲ ንቡር እዋን ሓሊፍና ሸዓውን ብዝለዓለ ደረጃ ትራ ናይ ዘን ኣለይቲ ኣብቲ እዋን እቲ ኩልና እኳ ኣለይቲ እንተነበርና መምህራና ዓበይቲ ተምሃሮና ኣቦታትና ኣለይቲ እኳ እንተነበርና ብዘይክአን ኣይትውጋሕ ኣይትምሰእ ስለ ዝነበረ በዚ መኪትና ሓሊፍናዮ ኣዋዳድባ ናይ ቤት ትምህርቲ ሰውራ ከዓ ትዝሓየለ ኣዋዳድባ ስለ ዝነበሮ ኣብዚ ደረጃ ዝበፂሕና ንሱ እዩ ከዓ ውዳቤናን ኣዋዳድባናን ተቐባልነት ናይ መምርሒታትናን

0: ኣብ ግብሪ ናይ ምትርጓም ከምዚ ክግለፅ ብዙሕ ምተገልፀ ነይሩ እዚ ነይሩ ትንክፋ ኣቢልከያ ነርከ ኣብ ብዙሕ ድዩ ኣበይ ኣበያ ተመስሪታ ኣብ ቤት ትምህርቲ ሰውራ ገለ ተባሂሉ ነይሩ ከምዚ ጓል ሻምበል ክትገልፆ ፀንሐት ኣብ ዜሮ እዩ ንሓፂር እዋን ከዓ ገሌና ገረግራ ስምራ ገሌና ኣብ ዜሮ ገሌና እንታካ ትብሎ ካብኡ ንሓፂር ግዜ ከ ዓራቅ ኣብ ዓራቅ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ እምበር ዜሮ ገዲፍካ ኣካልእ ክትንቀሳቀሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ ካብኡ በብደረጅኡ ክሳብ መኒሱ በፂሕና መወዳእታ ዓራራት ዛዚብና ይቐኒየለይ
1: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን ኣውቶቡስ ኣይነበረትን ስሩዲ እዩ ከመይ ትገብርዎም ነርኩም እቶም ቆልዑ እቶም ተምሃሮ እሳቶም ከ ብኸመይ ይቕበልዎ ነይሮም?

Ah!

ሰላም ኣብ ርሕቑን ኣብ ቀረባን ክዮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዝተጠቕለለ ጥሑን ስጋ ክኸውን እዩ። እዚ ንምስራሕ ኣስቤዛ ንህል ኣብ ቅድሜና ኣሎ። ከምቲ ናይ ኩሉ መዓልቲ ንምትኽኻል ድማ ዳወይ ይሕፀብ ኣለኹ። ኣዳሊና ኢና ቀሪብናዮ ዘለና ግዜ ንምንታይ ንክንቁጥር ካብቲ ዝተጠቐምናሉ ዘቆምጣዕናዮ ስጋ ነኪ ቀሪብ ኣለኹ ማለት እዩ። መርኣይ ክኾነና እዚ መጀመርታ ጨው፣ በርበረ፣ ጸሊም፣ ኮረሪማ፣ ሓደ ማንካ ጣውላ ፐርሰሜሎ፣ ሓደ ማንካ ጣውላ ድማ ብደቂቕ ዝተመትረ ሽጉርቲ ቀይሕ፣ ሓርጭን ጥሑምባንን ኣትይዎ ተቆምጢዑ ተቐሪቡሎ ማለት እዩ። ከምዚ ጌርና ከዓ እታ መርኣይት እያ እዚኣ ኣትሪፈያ ዘለኹ። ከምዚ ጌርና ከዓ ኣዳሊና ቀሪብና ኣለና። ብሓንሳእ ክንሰርዖ ኢና ናብ ባዲ ኣለና ማለት እዩ። ስለዚ ሕጂ ንመርኣይት ክትኮነና እዚኣ ከመይ ጌርና ለኺና ከም ነዳልዎ ማለት እዩ። ስለዚ እንቃቑሑ እዚ እንቃቑሖ እንዳለኸና ኢና ሕጂ ክንሪኦ ኢና ማለት እዩ። ብሓንሳብ ክንሰርሖ ኢና እንቃቑሖ እንዳለኸና ኢና ሕጂ ሓንቲ እንቃቑሖ ይጥቀም ኣለኹ ማለት እዩ።

ኩሉ ተቃሚሙን ስለደሎ ስጋና እንቃቅሖ እንዳለኸና ነዛ መርአይት የ ዝገብራ ደለኹ ክልተ እንቃቅሖ ኢና ንጥቀም ንኩሉ ኣብዚ ክንቆምጣ ከለና ሰለስተ እንቃቅሖ ኣብ ፍርቂ ኪሎ ስጋ እየ ዝዛረብ ደለኹ ሰለስተ እንቃቅሖ ፍርቂ ኩባያ ሓርጭ ፊኖ ፍርቂ ኩባያ ከዓ ጥሑምባኒ ጌርና ኣዳዊስናዮ ንእሽተይ እንተለምሊምና ጥሑን ባኒ ክንውስኽ ንኽእል ኢና ጥሑን ባኒ ንህለ ተቐሪብሎ ንእሽተይ ተለምሊሙ ወሲኽና ሽዑ ሰጢጥና ምስ ወዳእና እንቃቅሖ ለኺና ሮዝማሪኖን ሽጉርትን ነስኒስና ቅብኣት ዝተለኸባ ዴላ ቀሪበ ኣለኹ ሕጂ ከምዚኣ ጌርና ኣራይ እዛ ኣዳዊስና እያ ዘፀናሕና መርኣይት ኣብዛ ጣውላ ክሰጣ እየ እዚ ከምቲ ቀዲመ ዝበልኮ ጠቕሊልና ቀሪብና ኣለና ንምስላጥ ንስራሕ ሕጂ ጥሑምባኒ ተገበርና ብዚ ዘይቱም ክንገብረሉ ንኽእል ኢና ነቲ ከይሕዘና ማለት እዩ ክቁረፀልና

ከምዚኣ ጌርና ብመዛ መስጠጢት ጌርና ክንሰጣ ኢና። ነዚ ንእሽተ ክብር ተበልናሉ ሕሩጭ ጥሑምባ ንፅቡቅ እዩ።

ከምዚ ኣገርና ኣመና ከየጠቕና ኢና ንገድፎ። ምክንያቱ ክስታይ ክኾነልና ምእንታን ንእሽተይ ንፋሕ ክብለልና እዛ ተቃሚማ ዝተቐረበ

ስጋ ከምዚ ኣገርና ኣፅፍሕ ነብላ ማለት እዩ። ድሓር ብኻራ እናቆረፅና ኣብኡ ከለና እውን ክንለኽዮ ንኽእል ኢና ይሰልጥልና ማለት እዩ። እንዳቆረፅና ከዓ ክንለኽዮ ንኽእል ኢና። ሕጂ ቀቕሖ ንለኪ ኣብኡ ከለና ድሓር እንዳቆረፅና ንጠቕልሎ ብፍላይ ብዙሒ ክነዳሉ ከለና ከምዚ ተገበርናዮ ዝበለፀ ስጋ ጥሑን ክንገብር ከለና ስብሒ ዘይብሉ ክንገብር ዝበለፀ እዩ። ተኣሽሙ ክውሕደልና ስብሒ ክውሕደልና ምእንታን እዚኣ ከምዚኣ ጌርና ለኺና ምስ ወዳእና

ሓር ረስማሪኖ ንስንሰላ ረስማሪኖ ከዓ ኣብ ኩሉ ክንጥቀመሉ ፅቡቅ እዩ። ፅቡቅ ዝኾነ ናይ ጥዕና ትሕዝቶ ኣለዎ። ሽጉርቲ ቀይሕ ከዓ ንስንሰላ እና ቆረፅና ንለኪት ንጠቕልል ጥራይ ማለት እዩ።

ከምዚ ገርና ኩለን ጠቕሊልና ወዲእና ባዴላና መሊእና እቲ ዝተረፈና እንቃቕሖ ነስኒስና ፈርኖ ክነእትዎ ኢና። ስለዚ ኣገ ዝኾነና ድማ ተጠቕሊልና ፀኒሕና ኣለና። ለምቅልጣፍ ይኹም እተገይሩ ዘሎ

ነቲ ዝተረፈ እንቃቕሑና ነቲ ክንለኽየሉ ዝፀናሕና እንቃቕሑ ነቲ ዝተረፈና ብላዓሊ ለኺና ኣብ ፍርኖ ክነእትዋ ኢና ማለት እዩ። እዚ ጥሑን ስጋ ብዙሕ ቀመማትን ኣሕምልትን እውን ሓቂፉሎ ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ በርሰሜሎ እዚ ኩሉ ኣትይዎሎ እንቃቕሖ ተለኺዩ ከዓ መሊሱ ሮዝማሪኖ ተነስኒሱ ተጠቕሊሉሎ ማለት እዩ። ሮዝማሪኖን ሽጉርቲ ቀይሕን። ስለዚ ስጋ እኳ ክነሱ ግን ህፍትም ኢሉ

ተሰሪሕ ኣሎ ማለት እዩ። እዚኣ ከምዚ ኣገርና ኣብ ፎርኖ ከነእትዋ ኢና ክንቅርባ ከለና ብንቃቅሖ ብኮሚደረ ኣመላኽዕና ኢና ንቅርባ። ሓደ ፍርቂ ሰዓት ዝኸውን መብሳል ከተድልየና እያ።

ከምዚ ኢላ ብስል ምስ በለትልና ነውፃ ኣውፂና ደኮሬሽን ጌርና ኣተማላኽዕና ንምግቢ ነዳልዎ

ጣቕሖ ብኸርቢ ቆሪፅና ብኻራ እውን ክንቆርፆ ንኽእል ኢና።

ፀቢቕና ኣሰማማዕ ንብሎ ምእንታና ፀቢቑ ሕወሰልና እቲ ኣብቲ ቀመማቱ እውን ኣዝዩ ፅቡቕ ትሕዝቶ እዩ ዘሎ ፐርሰሜሎ ብጣዕሚ ፅቡቕ ትሕዝቶ ኣለዎ ኣብቲ ሽጉርቲ ፃዕዳ ከምቲ ደጋጊምና ንገልፆ ብዙሕ ፅቡቕ ትሕዝቶ ኣለዎ ኩሉ ነናቱ ዝኾነ ትሕዝቶ ኣለዎ ስለዚ ካብቲ ኣሕሙልቱ ስጋዕቲ ቀመማቱ ትሒዝካ ኣዝዩ ሃናፂ ዝኾነ ኣገዳሲ ዝኾነ ንጥዕና ኣገዳሲ ዝኾነ ሰላጣ እዩ ክበሃል እዩ ዝከኣል ማለት እዩ ሕጂ እዚ ከዓ ዶኮሬሽን እንተገበርናሉ ፅቡቅ እዩ መቐረበ ቀሪበን ነረ ግን ዳርጋ ሓደ እዩ ኩሉ ከም ዘለዎ ቅርቡ ኣለኹ ዶኮሬሽን እንተገበርናሉ ተፀባበቕናዮ ኩሉ ግዜ ክንቀርብ ከለና ምግቢ ኣፀባቢቕና እንድሕር ቀሪብናዮ ሸውሃት ይከፍት እዩ ማለት እዩ ስለዚ ከምዚኣ ጌርና ፀባቢቕና መባልዕቲ ነዚ ስጋ እንድሕር ጌርናዮ ነቲ ምግብና እንታይ ጌርናዮ ኣለና ኣህፍቲምናዮ ኣለና ማለት እዩ ኣብቲ ኮሚደሮ እውን ቀሊል ትሕዝቶ የለን ፅቡቅ ትሕዝቶ እዩ ዘሎ ስለዚ ኩሉ ክንጥቀመሉ ኣሕምልቲ ብጣዕሚ ፅቡቅ እዩ ከምዚኣ ጌርና ንምግቢ ነዳልዋ ማለት እዩ ስለዚ ኣብቲ ስጋ ደጋጊምና ከምንገልፆ ገዳሲ ትሕዝቶ ኣሎ ጥራይ ክንኣቅኖ ይግባኣና እቲ ስጋ ድማ ስብሒ ዘይብሉ ክኸውን ብጣዕሚ ተመራፂ እዩ ምክንያቱ ኣብ ጥሑን ብዙሕ ግዜ ተሓዋዊሱ ስለ ዝጠሓን ጥሑን ስጋ ክነዳሉ ከለና በዓልና ኣዚዝና ፅቡቅ ጌርና ከነዳሉ ፅቡቅ እዩ ማለት እዩ እቲ ስጋስ ስብሒ ዘይብሉ እንተ ደኣ ኮይኑ ይንኪ እዩ እቲ ኮለስትሮሉ ስብሑ ይንኪ እዩ ማለት እዩ ስለዚ ፅቡቅ ድኾነ ስጋ ክንገብር ኣለና ማለት እዩ ስለዚ ነቲ ስጋ ጥዑን ስጋ ሽጉርቲ ቀይሕ ብዝደኸመ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ፐርሰሜሎ ጨው በርበረ ፀሊም ኮሮሪማ ጌርና ሰለስተ ንቃቅሖ ከዓ እቲና ፍርቂ ከሎ ስጋ እየ ተጠቂመ ዘለኹ ፅቡቅ ጌርና ኣዳዊስናዮ ማለት እዩ ፅቡቅ ጌርና ሓሲናዮ ሽዑ ሓርጭን ጥሑን ባንን ከዓ ጌርናሉ ማለት እዩ እዚ ኩሉ ፅቡቅ ጌርና ሕሲ ኣቢልና ኣመና ክልምልም የብሉን በጫጨቅ ከይብለና ምእንታን ትርር ዝበለ ኣፀቢኡ ከዓ ክተርር የብሉን መዕፃፍ ከይኣብየና ስለዚ ፅቡቅ ጌርና ማእኸላይ ጌርና ንሓስዮ ድሓር ከምቲ ዝረኣናዮ ኣብ ጣውላ ካብቲ ጥሑም ባኒ እንተነስነስና ዝበለፀ ዩ ሓርጭ እውን ክንጥቀም ንኽእል ኢና ፀገም የብሉን ጥሑም ባኒ ነስኒስና በተመፅ ጠጢት ጌርና ሰጢጥና ቆሪፅና ከይቆረፅና ክንገብሮ ንኽእል ቆሪፅና ክንገብሮ ንኽእል እንቃቅሖ ለኺና ሮዝማሪኖን ሽጉርቲ ቀይሕን ነስኒስና ጠቕሊልና ኣብ ባዴላና ሰሪዕናዮ ነቲ ዝተረፈና እንቃቅሖ ከዓ ኣብ ልዕሊ ኡፍሲስና ቅያሕ ክሳብ ዝብለልና ስጋ ዝበስለልና ፎርናኣትዩ መላክዕና ከዓ ቀሪብና ኣለና ማለት እዩ ስለዚ ከምቲ ኣቀዲሞ ክብሎ ዝፀናሕኩ እንቃቅሖ እውን መባልዕትዩ እንቃቅሖ ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ ብርግፅ ጎዳኢ ኮለስትሮል የብሉን ማለት ኣይኮነን ግን ዝወሓደ ዝበለፀ ከዓ ትሕዝቶ ስለ ዘለዎ ስለዚ ክንመርፆ ፅቡቅ እዩ ወይ ብውሑድ ቅብኣት ዝተሰርሐ ወይ ከዓ ዝበሰለ እንቃቅሖ ክኸውን ከሎ ከዓ ኣዝዩ ተመራፂ ብፍላይ ንዓበይቲ እዚኣ ከዓ ምህፍተሚት ኢና ቀሪብናያ ዘለና ስለዚ ከምዚኣ ጌርና ኣብ ድኾነ ነገር እዚ ሰላጣ ነገር እንተቐረብና ብጣዕሚ ነቲ ምግብና ንኸፍትሞ ኢና ማለት እዩ ናይ ሎሚ መዓልቲ ዝተጠቕለለ ጥሑን ስጋ ኣብዚኣ ወዲእና ኣለና ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነን

Oh my God!

ن فقر مرቶم ጉራዲኦم مዲዞم ዲሶم

ከለና ካርታት ዘደት በዝሕና ሓንጻብን ከም ዘይደግም ነስበርኦ መሓወሩ ሰብ ዓለም ክሰማዓት ምስደም ዝለመ

ጓደኛታት ጉርሻ ኣብዋሃት ዳዕርላ ኩሎም ሊጋታ እዚኢኻ ዘየል ሳለጠ ዝፈሰሰ ደኸሞም ተሳብርዕ ፅህንቶም ገለ ብማዕሰቂ ኣንኦም ማሲኖም ኣማዕ ይወርና ኣይነኽራ

ኣቦኹደዲ ኣማከል ገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪዕ እንከለና ኣብ ቃልሲ ዝሃኣልየና ነበርክትእጃምና ታሪኽ ግዙእ ገዝብ

ኣበይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቅዕ ፅንተይ ሃገረይ መሪሂተይ ትኽድሪ ኣቦታ

ስእለይ ኣብቲ ቐብሒ ሓደ ድሕሪ ሓደ ወረቓቕቲ ብሃንደበት ብዓይኒ ካሜራ ተሳሒበ ውነይ ኣብቲ ሓንቲ ዓለበ ኣይዒንተይ ንብዓት ቈፀራ ኣይፈሰሳን ጥመታ ፈዘዛ ውነይ ኣብቲ ስእሊ ንጉሩማት ስሉማት ተኽሊ ውሽጦም ምሉእ ዘመናዊ በብሓደ ንእስነቶም ፈትሸ ዕላልዎም ጾቶኦም ዘኪረ ውነይ ስለ ዘይከኣለ ንኣእሙረይ ኣመሓላሊፈ ኣእሙረይ ተቐጀሎ ዘኪረ መንፈሶም ሕልንኦም እቲ ሰውራዊ ዳሃዮም

ስማዓታ ባሕሪ ሰማያትካ ምድሪ ቤትካ ንኽዕቅብ ዙርያኻ ቐናትካ ንኸይልቀብ ኣለሊኻና ዶ ዋናታትካ ወ ኣለሊኻና ዶ ዋናታትካ እናበሉ ኣብ ኣፍ ባሕሪ ክድብሉ ኣብ ጓይላ ሓዊ ክስሕኑ ተዕሊም ነዊሕና ወዝዑና ትምህርቲ ድሕሪ ሓርነት ይነዓና ክደግሙ ክደጋግሙ መግለፂ ተበጃውነቶም ሓሊቶም መግለፂ ሕርንኦም እምቢቶኦም ፊቱረራውያን ኣያታትን ክዕርፉ ንመስዋእቲ ክስዕሩ ክርክቡ ንኣባይ ከናዝዙ ኸናሃሩ ካብ ፍልጠት መስዋእቲ ኸቐድሙ ንፋስ ባሕሪ ናበይ ይነፍስ ባሕሪ መዓስ ይቝጣዕ ወዲ ባሕሪ መዓስ ይዝሕዝ ኣብቲ ወሽመጣት መጻቦታት ኣብቲ ጐላጉል ስንጭሮታት ክጋልቡ መስዋእቲ ኽስሎሙ ተራእኒ ተራእኒ ስእለይ ኣብ ቅድመይ ዘኪረ ብጾተይ ሕርኩምትር ንውልቀይ ወይ ስእለይ ስእለይ ስጋ እንተፈረሰ መዓንጣ እንተተኾምተረ ዓጽሚ እንተረቐቐ እንተ ተበጀው ፊቶረራውያን ስድራ እንተ ተበጀው ተምሃሮ ሰውራ እንተ ሓልፉ ቀያት ዕምበባ ኣለኹ ኣለኹ ኣብ ሓደራ በልክዋ ንስእለይ ንስእሊ ስእሊ ሓደራ ንስእሊ ስእሊ ስድራ ወይ ስእለይ

0: ሳራ፣ ሳራ።
1: አይዋ
0: እተይ።
1: አሰላሙ ዓለይኩም ዶክተር።
2: መርሓባ። ቀደም በሊ ኣርሒበ ብላ ትገሰይ ገሰይ።
1: መርሓባ ረሓብ ርከብ።
2: ኣይ መሳራ ምንስ ደክ ከፎ ወደክላ ምን ዝሰማዓካላ?
1: ያኸ ዕብትን ይበል ምሕማም ወላ ሕንቃቀ ለነፍስ በስ ይኣደባ ምፅትሌት
2: ዕብላቲ ይቀባሁ ላኪን ክማ ቤልከያ ሕንቃቀ ግል ይልግበአ
1: ምን ኣፉካ ዲብረቢ ወልየ ሸር ሕማም ወሸር እብሪ ልክልአነ በስ ኣወል ኣነ ርኤካ ደወሻን ቡ ሽዕር ለይኮ ወእፀምእ ወመንእሰተ ኩል ርእሲ ይረወ
2: ሓን እንደ ዕንታትኪ ድሓንላ እስከንሳል ድሓን እታ ምዕል ማይ ከም መረት ሰቲ
1: ቦው ማይ በስ መራ ብዙሕ ሰተ ክል ኣምዕላ ረቢእ ብለካ ለይኮ ወላቕ ኣብሉ ውዕል ምናተ ክርእሲ ይረወ ውእላ ከብጀ እላ ከብጀ ብለካ ለይኮ ከልዕትኩ ይገበት በስ
2: ኣማዕትል ከይር ለ ትግረይ ጨረንተተ ምና ማፀትለ
1: ምትበ
2: ኣይዋ ለሕማምኪ ክማ ርእዩ ህለየኮ እንሻላ ቀሊልቱ እዛ ድሓን ደዋ ግል እክተብግልጊቱ እሊ ደዋ ሓቆ ሳምን ሓቆ ታማ እግል መጋበለት ቐብሊኒ ፉንቱይ ብዕድ ፍሕዝ ክምወዱ ግልክ ግል ውደየቱ
1: መርሓባ ኬር ትግባእ ዲባ ቅዳም ሰኔት
2: ቀዳም ሰኔት ለህጊ ኣላ ባናተ ለ ትግሬት ኣላ ምን ያ ማፀተለት ኮንዶ
1: ምትበ ሰንደላይ
2: ሰንደላይ ኣነ ጀማላና እስከ መበርሳራ እንቲ
1: ኣይዋ ኣይዋ እንታ ማይ ተኣኮትኮ ምንካ እንዲኢኮን ወሸር ሓሳት ልክልአኒ ምና ደረሳ ናይ መድረሰ ሰውረት ናይ ቦርዲን ዓለው እንታመሽ
2: ያረ ይሰኒለይኪ ሰኒ ተኣከትክ ከለይኩ
1: ማሻኣላ ማሻኣላ ራስ ዓብ ጋእካ ዶክተር ጋእካ ማሻኣላ ብራቮ ብራቮ ብራቮ ብራቮ
2: መምህር ሳራ እንቲ መበስ ማሻኣላ ተኣካን ክለይኪ ይዓበይኪ ሓተ ተቂር እዮም ፀኪኒ ኣነ ሄኒ መምህር ሳራ ክመፃኪ እለ ትግረይት ናይ እማት እባያ መፃትትኒ እንደአበየ በስ ዲብሓለት ይዓልኮ ስብሓናላ መንኣያ ኣምፃ በስ ብል ዓልኮ እስከ እዘ ኮፋ ሓፈዝ ክተ ኮፍ ይበትየት ምንኪ
1: ትግራይት ከፎ ግትብምኘ ኣነ ግትኣምር እለ ትግራይት ብህደፍታ ኣጠፍዕና
2: ያረይ ብኣማን በዕል ህደፍ እንቲ መምህር ሳራ ኣክር ነፈር ግልቲ ትረአ ለእትየክ እንቲቱ ሃያ ናባጋእዘ እንደንተሃጀ ግልእ ሳርሓኪ
1: የለ የለ እንደንተሃጀ ክንገይስ ነስብ

0: አማን ምን ተክልል ምን ታካርከ
1: ያኺ ጀርካን ተርከተብኩኒ አና መል ወተምን ተሐተቀ ሰርባ ጻሐት እብል እመላአ ተቀየ እመላአ ተቀየ ኩም ተዓብኩም ንራፋዓ እምን ተሐተሽ እብል ያኺ ብሰበብ ተከርከን
0: አላ አማን በረዶ አፈምን ሰልፍ ከንደ ፈጣን ከይነ ሰከማን ወሐረን ሞዴ ከስከም ባሰርከ
1: እግል ርቃ ስክቶሚንግ ስኮብ ባሰርኮ ወራቃኮሃ ወማጻኮ አባታከርኮ
0: ጊስ በገ ጊስ ጸባህ ጸባህ ጊስ
2: ሐሰን ወግለ ጸባህ ጊስ ወፋካው አልበሉ ይለው ታቅዲብ ካንዲ ኮን
1: ሚቱ ምትበል ለካ ራሽንኮ ጠሊት ካምለት ኩላ ከለስኩማ
2: والله لا لا تعجبتو ጠሊት ምርስ ገጸን ሐተ ነበለው አጭም ብራ አቁጸልህና
0: ያ ወለድ አብዱ አፉከ ጸባህ ምንና ለሐለ ምኑ ባለ ሞዱዕና ጠሊት ሄኒ ታገነ ዲቡ አትመምናሁ መስለኒ ያለስ ደዩ አቱ ወለ ጀረካን ዲ በርናሚጅ አድረሶ ትግነት ፈረርቱ ያለሽ ፈጎ
3: አማን አማን ክምሬ
2: ጠሊት ለሐስብ እየት ከለ ሐንጅማ ኩለ በልአዋ ከባይ ወደውና ከባይ ልግቦ
1: ምትብል ያ اخي ወላ ከርሽት ወምኤት يعني ገለ አርወ ከብድላ ቃተል ገለ ያድገው
3: ያድገው ወምገስ ጋ ተይለከም ቢሎ ብሊሶም አጂብ አለ
1: ቢሎ ወሎም አከሪት
3: ጠሊት እንብርስጋ ከልቀታ ስጋ ያለ ተቢሎ ከነሽው ለታጅብቱ
1: ወላ አጃይብቱ الا ما صلح حشيل وحياته
3: ما صلحيت وحشيل كفوته
1: مدت حتيه حيت غندبا وحما ودواكا اتلب ادق هلا بيلو المهم ادق اتلو قال حشيل نعطحو قلي بيليو تمام طبحيو وقللب قنوس بالعيو هان كان اللي يطبحو قلك ليك بيليو حيت انت محمد اي طوالي امت سقاو قلي ده تمام محنافله لبحقله ها حشيل للبقى يا لبيلي حشيله امبلب خلقا بيلي حيث انت حركة امبلب كفلت خلق بيلي حشيله لمنبو اسك قتلو واتصبرك قبي بيلي
3: والله تلهتو اسي ما لهم لبق لبهم تلوتنا اره امان اره قنص حسني دمتنا لا ترفت قتم قلت هاكم مكا
1: رحمة الله يكبدنا

0: ኣሳራ ተዳሊኹ ዶ?
1: ዋ ተዳሊኹ ጥራይ ሎም እኳ ዝገበርኩ ገይረ ክረድኦም እየ። ነቶም ናይሽ ትምህርዳም ፀጊምኒ እምበር እቶም ዓበይቲ ብሩኻት እንድኦም እናሰባብርኩ ክረድኦም እየ። ኣጆኻ ሓሰን ቅሰን።
0: ፅቡቅ ፅቡቅ ውድብና እውን ከምኡ እዩ ዝብል እና ተምሃርና ክንምህር እዩ ሰዲድና። ኣብ ውሽጢ ህዝቢ ኣቲኻ ንዕኡ እንተመሲልካ ቋንቋ ቐልጢፍካ ኢኻ ትኽእሎ። ስምዕ ባኪ ሓተኪ ብቐዳማይ እንታይ ኸ ገይርክ ንገር ንስኪ።
1: ዋይ ንየበላ ሽዕዳ ቆልዑ ተፃዊቶም ለይ እንድዮም
0: በጃ ክዕልልና ንዶ። እዚ እኮ ታሪክ እዩ ሳራ።
1: ኣይ ደግመልካን እየ ዝሓቅካ ይኣኽለካ ግደፈና ያኹ ግዳ ክኸይድ ሰዓት ኣክል ኣላ
2: ኣላ ሳራ ምሽክለት ኣለቡኒ ንወስና ንዳግሞ ኣሉ እንቲ ግተስተር ተሓዝለየኪ ስምዒኒ ክረአሊ ይዳግም ንእቦ መንገቢ ምግ ንዳግም ተሓዚና ኣለየኪ
3: ያረይ ሳተራት መይ ተስምዒ ኣለዉ ካላት ኣክባር ሆባይ ምንጃነ እስ ዓረርብ ውብን ዓረርብ ሻበይት ኣብፅሓታ
0: ኣዘማታ
1: እንታይ መዓት ይወደይ ኣንተ ሓሰን በዚኣቶም ተዋሪደ እምበር ኣብ ክንዲ ሕጉዞኒ ንዓይ መስሓቅ ገይሮምኒ ዋ ኣነ መፃወቲት ባንቡሎ መሲለኩም ዕደ ነስኣኩም ተሰናቢደ ዝገትፎ ከይመስለኩም ዝገበርኩ ገይረ ነዚ ቋንቋ ክኽእለ የ
0: ላግፂ ግደፉ ሳራ እኳ ንዓነ ከትሕግዝ ኢለየ እምበር እቲ ቀንዲ ስርሓ ሓኪም እያ መምህር ኣይኮነትን ዋ ሓገዝ ዘይደልዩ እንተ ኮይኖም ኣይትሓግዙ እዮም ግደፍ እዮም በቃ
3: ሓሰን ስርሓ ጠፊእና ኣይኮነን ግዳ ለቕፅን ጭርቃንን ሓደ ካብቶም መዓልታዊ ምግብታትና እዩ ድሕሪጅውን ክንጫረቕ ኢና
2: ግዳ ናብቲ ዝምሃሮ ተርእሶ ክወስደኩም ኣዘ ትልያ ክመረኩም እየ የበለቶም
3: ለደራሰ የኒ ሰኒ ንብሎ ውህታት ትል ምድሪ እንዳጃግሓት ያላ ከማይ ውደው ለጋራ እንዳመደቱ ኣብዚ ገር የጠምቶ ተየለቶም

0: ስንዕላም ከፍ
1: ዓልኩም
0: ዮም ቁፅሪ ማለት ሕሳብ ክምረኩም እየ ሰኒ
2: ያሻል ሕሳብ ዮም ኣፋንጉሕ ክላና ሕሳብ ከፎ
0: ተማም ዮም ይዓቢ ይንእስ ክምረኩምቱ ንኣብነት ዕስራ ለዓበ ምሕምሳ
3: የቦ ከጃ ረከብና ወለይቸ
4: ሳረ ከበከይድለየኪ ስብሓን ላ ሕነለሂጋኪ ኮሉ ረሱል ዝፈህምና ህላ ጠያቡኪ
0: ዋ ዕስራ ዓቢ ሕምሳ ይዳምሩ
5: ልትፈረግ እናይ ሃላ ወለች ምትብልህለየኪ
0: ሓንሳ ይበሓማድ በዝፍገሩ ይመኸዲጃ ምስኦም ውፃ ኣፋ ሳልሕ ራየት ወኪር ዋለት ብላ ፍገሮ
5: መርሓባ
0: ካብዚኦም መን ዓቢ
2: ዕብላቱ እሊ ሓማድ ወዝዓለ ዓቢ
0: እንታይ መዓት ይወደይ ካብ ዓፋ ሳልሕ ራየትን ኬርዋሊትን ከዲጃን ሓማድን ብኸመይ ዓብዩ ኣይዓብዩን
2: ሓማድ እናስዮም ይከው ማለ ሓረብ ጥልያን እንግሊዝ ዲብጥንቁልሓስ ሸማንከላይ ዓላ
0: ኣይዓብን በዓል ዓፈ ይዓብዩ
4: እቶም ይዓቡ ፈትረ ክብለኪ እነስዕሪቡኒ እላ ሓማድ ዓቢ
6: ረቢ ይጋዳእካ እታ
7: እመኖምቱ ኣነ ዓቢ እሊ ሳልሕ ዓፈ ወራየት ሰሮም ስዳይ እማቶም ሓድር ኣነ ወሰሮም የስመያቶም ባል ኣነ በስ ኣነ ዓቢኣነ ሸኪቲደ ይተ
0: ኣይኮነን ይኮን እዚኦም ይዓብዩ
7: ሳረ ከፈከይድልየኪ እትዕብ ኣነ ዓቢ ሎም ጀኒቸቶም ብብለክልየኩም ኣምጣ ያቡኪ
4: ያ ጀማ ኣሚቶ ፈክና ጭጭትበው እለ ሳራ እግልኩም ግትስደው እግል ትሳዕድ ማፂ ወእንቱም ሄኒ ክንትረቡሻ
2: ስማዕ ሓሰን ኣሰናይ ረቢ ጀልብየከ ዲብና እለ ምሽክለት ምናሕለላና ዓልየከ ኣላ እለ መዓልመት ምን ሓማዶ ከዲጃ ሳልሕ ወራየት ላዓቢ ትብለና ኣለየት እለ እዝን ከፈት ናሳ
4: እለ ዓደም መፋህመቱ እንዲኮን እቲ ኣዳም ሰበት ወዴቱቱ እንዲኮን ዝዓበልን እሽ እቲ ሕሳብ ባዝሕ ልውሕድ ባህለቱ እንቱ መዘት ገበይኩም ኣለይኩም እቲ ኣዳም ሰበት
7: ዓለስምዓኒ ወሊ ሕነ ጀኒድ ሕነከ ምን ሰለስ ሰሙን ኣርባዕ ማን ዝዓቢ እየ ትብለና ሕነሊ ይኮን ኣላፍ ለሙድ ኣላፍ ከምሰሊ ይኮን
5: ውላኣበይ ሓማስ ሰብር ደው ሕና እለይ ኣምሰልና እተ ብዝሐ ኣማናቱ ምንክሌ ኣርባዕ በዝሑ
0: ማዕለሽ ይትፋሜኒ ኣነ ኣይና ይበዝሕ ክብለኩም ነይሩኒ ምዕባይሲ ኣቦይ ሓማድ ንስኹም ትዓብዩ
4: ኣይዋ ባህለት እሊ ሓሽም እሊ ሓቆባዘሕ ዝዓበ ባህለቱ እንዲኮን እንቱም መቃውያም እዩ እንቱምኒ ሳራ

ኣብ ጥሪ 1977 ቀዳማይ ጉባኤኡ ዘቃንዕ ህዝባዊ ግንባር ሰብን መሬትን ኤርትራ ብብቕሩብ ሓራ ንኸውፅእ ብዝሕለፎ ውሳኔ መሠረት ማዓስከራት ጸላኢ ክድምሰስ፣ ቁሸታትን ከተማታትን ክሕረር፣ ህዝቢ ኣየር ናጽነት ከስተንፍስ እንከሎ ቈልዑ ነተ ሽዑ ዝተሓፍሰ ዓወትን ዝተረኽበ መስተርሆትን ብሙዝቃኖኦም ኣዚሞምሉ።

0: ቃልሲ ክዕዝዝን ሓያልን ቀጻልን ጻዕሪ የካይደሉ ኣብ ዝነብሩ እዋን ቆልዑ ሰብዓታት በቲ ዝመስሎም ናይ ገዛእ ርእሶም ውዳቤ ፈጢሮም ኣካልቲ ሰውራዊ ማዕበል ምዃኖም ብዘየማትእ መንፈስ ኣረጋጊፆም
1: ኣብቲ እዋንቲ እቲ ዝለዓለ ናይቶም ናእሽቱ ቆልዑት ዝነበረ ድልት ወይ ባሃጊ ተጋዳላይ ምምሳል እዩ ወይ ተጋዳላይ ምዃኑ
2: ልክ ዓምቲ ናይ ተጋደልቲ ብረት ብቅርፂ ክስታይ ጌርካ ብዕንጨይቲ ጌርካ ካላሽን ንሰርሕ ማለት እዩ ብሉሕ
3: ልክዕ እታ ተጋዳላይ ዝዓጥቃ ዝነበረ ብስክሊት ጌርካ እሱ ጥይት መልእ ንሕና ከዓኒ ወራቐቲ ዓፃፂፍና ንመልኦ እሱ ናይ ብሓቂ ካዝናታት እንዳቐየረ ይታኾስ ንሕና ከዓኒ ዕንጨይቲ ዝመልቑ ዝኣቱ ካዝና ጌርና ተጋደልቲ ኢና
4: እቲናቶም መንፈስ እቲናቶም ብሌት ኢኻ ክትክእ ትደሊ ስለዚ እቲ ኣብ ብረትን እቲ ወታደራዊ ክዳንን ልክ ተካእትናቶም ኢና
1: ከምዚ ገድሊገድሊ ፀወታት ነይሩ ኢኻ ትብል
2: ገሌና ተጋደልቲ ገሊኦም ኣምሓሩ ገለኢሉ ስታይ ንገብር ነርና ንሕና ከምዚ ንዋጋእ ልክዕ ናይ ተጋደልቲ ስታይል ሒዝካ ክትከይድ ምድላይ ማለት እዩ
0: እቲ ብፍኑው መልክዕ ዝተበገሰ ውዳቤ ቆልዑ ግን ናብ ሓደ ሃናፂ ማሕበራዊ ሓይሊ ክጥርነፍ ነይርዎ
1: ኣክንስ ኢልካ ሻዕብያ ሻዕብያ ወይ ገለ እናበልካ ወይ ጦር ሰራዊት ገለ መለ ኢልካ ምባኣስ በብገዛውቲ ብገለ ብገለ ዝኸውን ተጠርኒፉስ ሓደ ዓይነት መደባት ክሳ ክገብሩ ገለ መለ ብምባል ክጥርንፉና ጀሚሮም
2: ድሕርጂ ነንሕድኩም ትተሃራርምሉ መንገዲ የለን ነንሕድኩም ትበኣስሉ መንገዲ የለን ኩልኩም ደቂ ሓንቲ ከተማ ደቂ ሓንቲ ሃገር ኢኹም ሽምኩም ከዓ ቀያሕቲ ዕምባባ
0: ኣብ ነፍሲ ወከፍ ሓራ መሬት ኤርትራ ዝነበሩ ቆልዑ ኣብ ጉጅለታት ቀይሕ ዕምባባ ተጠርኒፎም ኣብ ወፃኢ ሃገራት ኣብ ስደት ዝነበሩ ኤርትራውያን ቆልዑ ከይተረፈ ኣብ ማሕበራት ቀያሕቲ ዕምባባ ተወዲቦም ቀያሕቲ ዕምባባ ስለምንታይ ቀይሕ ስለምንታይ ከ ዕምባባ
5: ብዕምባባ እዮም ትመሲሎም ማለት እዩ ናልባሽቲ ቀይሕ ዝብል ከዓኒ ቀይሕ ክንፈልጦ ቲሰውራ ይባዕሉ እቲ ለውጢ ምምፃእ ናፅነት ምምፃእ ብደም ከዓ ስለ ዝመፅእ ቀይሕ ዕምባባ
3: ስካፍና ቀይሕ ንሕዞ መንዲል ቀይሕ ብደም ሃሰስ ትበሃል ዘላ ወይ ትድለ ዝነበረት ኤርትራ ነቲ ዝፈስስ ደም ፍሉይ ምልክት
1: በዚ ደምዚ ትዕምብቡ ኣለኹም መጨረሻኡ ድማ ፍረ ኮይንኩም ነቲ ግንባር ወይ ነቲ ትዋንቲ ዝካየ ዝነበረ ሰውራ ተካኣትኹም
4: ሃነፅቲ ናይ ፅባሕ ወለዶታት ተካእቲ
0: እቲ ንገዛእ ርእሱ ካብ ድሑር ባህልታት ማሪታዊ እምነታትን ትሕቲ ሃገራዊ ኣተሓሳስባታትን ሓራ ኮይኑ ንካልኦት ክጉስጉስ ባህላዊ ንጥፈታት ዘካይድ ዝነበረ ቀይሕ ዕምባባ ብስራሕን ትምህርትን ተኮስኮይሱ ንክዓቢ ዘኽእልዎ ሰውራዊ መትከላት መርሓ ገይሩ እዩ ተበጊሱ 10 መሰረታዊ መትከላት ቀያሕቲ ዕምባባ
6: ንዓበይቲ ምኽባርን ምፍቃር
1: ስነ ምግባር ዝምልከት
2: ፍቅሪ ሃገር ምህላው
6: ዘይ ምስራቅ ዘይ ምሕሳብ
1: ተወፋይነት ኣብ ስራሕን ኣብ ማእቶትን
2: ናብኡ ከምኡ ዘድሃበ እዩ ነይሩ እቲ ዳርጋ 10 መትከላት ናብ ከምኡ እዩ ሃገራውነት ዘስርፅ ኩነታት እዩ
0: ካብ ሓራ ከተማታትን ገጠራትን ኣማኢት ኪሎ ሜትራት ርሒቑ ካብ 1976 ኣትሒዙ ህዝባዊ ግንባር ኣብ ስንጭሮታት ሳሕል ኣብ ዝመስረቶ ኣሕዳር ቤት ትምህርቲ ሰውራ ዝእለዩ ዝነበሩ ቆልዑ እውን ንጅግንነት ተጋዳላይ ዘመጉስ ንግፍዕታት ጸላኢ ዝኹንን ንሃረርታ ምሉእ ናጽነትን ሓርነትን ዘጸባርቕ ዜማታት የቃልሑ
7: ብሓፈሽ እቶም ተምሃሮ ምሸት ምሸት እዚ ናይ ተኣኪብካ ምዝንጋዕ ናይ ሓዊ ብርሃን ተጠቒምካ ብብዓይነቱ ናይ ብሄራት ደርፍታት ምሸት ምሸት የስምዑ ነይሮም
8: ከተማታት ኣፃ ምስ ወፀ ንዑደት ክትብገስ ሓንቲ ጉጅለ ተደልያ 9 ብሄራት ሳዕስዒት ደርፍን ኣፅኒዕና በዓልና ንስዕሰ በዓልና ንደርፍ እቲ መሳርያና ከዓ ከበሮ ሓንቲ ከበሮ ጥረ ንኣሕዝና ተበጊስና
1: ኣብ ቤት ምር ሰውራ ተበጊሳ ሓንቲ ባህላዊት ጉጅለ ዋላ ንዓና ውን ምንቃሕ ድገበረትልና ንጥታት ተካይድ ነራ ናይ ድራማ ናይ ባህላዊ ክስታት ደርፍታት ገለመለን ገለን ንዓና ፅቡቅ ክስታ እዩ ነይርዎ
8: ኣብ ህዝቢስ ፅቡቅ

ተቐባልነት ነርና ቀንዲ እቲ ንእስነትና ከምዚ ዓይነት ቆልዑ ኣብ በረኻ ዝዓብዩ ዘለዉ እዚ ንህዝቢ ክውድቡ ከዓ ኢሉ እቲ ሰብ ይሕጎስ ነይሩ።

0: ባህሊ ንጥፈታት ማለት እዩ ተዋስወታት እናገበርካ ነቲ ህዝቢ ምዝንጋዕ ማለት እዩ ምዝንጋዕ ጥራይ ዘይኮነስ መልእኽቲ ነይርዎ በትሽ
1: ውግኣት ክመፁ እንከለዉ ካበይ ኩርናዕ ናይ ኤርትራ ክመፁ እንከለዉ ንዕኦም ኣብ ምዝንጋዕ ህዝቢ ሰሚናር ወይ ድማ ኣኼባታት ክገብር እንከሎ ከም ጥርኑፋት ኮይንና እቲ ባህላዊ ዓቕምታትና ንዕኦም ኣብ ምርኣይ
2: እቲ ህዝቢ ይኹን ሰራዊት ይኹን ከምኡ ዓይነት ሃገራዊ ክሳይ ደጓሳጉስ ንጥፈታት ከተካይድ ከለካ ናይ ባሓቂ ተቐባልነት ነይርዎ ዋላ ንዕና እውን ኣዝዩ ሞራል ስማዕና ነይሩ

0: ደርፍታት ኣፅኒዕና ብግቡእ ሙዚቃ መሊክና ክንፃወት ምንጀመርና ኮ ኣብ ዝተፈላለየ ከተማታት ሓራ ወፅኢ ዝነበረ ኮ ጉዝጓስ ን ክንከይድ ጀሚርና ኢና። ምክንያቱ ንበዓል ካብ በዓል ማሕበር ጀሚርካ እምባትካላ ጊንዳ በዓል ከረን እስከ ዓፋዓበት በፂሕና ኢና ሽዑ።
1: ነቶም ኣብ ናትና ዕድመ ዝነበሩ ከዓ ኣዝዩ መበገስ ይኮኖም ነይሩ ማለሲ ከማና ክውደቡ ከም ዘለዎም ክጥርነፉ ከም ዘለዎም ከምኡ ዓይነት ንጥፈታት ከካይዱ ከም ዘለዎም እንዳተገብረ ዳርጋ ዕው ዝኾነ መደባት ኣካይድና
2: 9 ሓምለ 1978 ስነ ስርዓት ምቋም ህዝባዊ ባይቶ ድግሳን ከባቢኣን ኣጋጣሚ ብምግባር ዕዶት ዘካየደት ጉጅለ ባህሊ ቀያሕቲ ዕምበባ ደቂ ኣምሓረን ህዝብቲ ከባብን ካብ ዝኽርታት ዘይሃሰስ ግፍዒ ፀላእዩ ዝረኣየ ላዕለት ኮይና ኣብ ማህደር ታሪክ ሰፊራ ትርከብ።
1: 2ለስተ ደርፊ ምስ ደረፈ ኣብቲ እዋን ቲ ዳኮታ ዝበሃላ ነፈርቲ የን ነይረን ብምብራቅ ወግ ናይቲ ዝነበርናዮ ቦታ ድምፅን ተሰሚ እዩ
0: ዋላ ከምቲ ሽዑ ዝረበሉ ወላ ፅሑፍ ወፂኢ ዝነበረ ኣብ መሪሕ ኣብቲ እዋንቲ እቲ ዝኸፍአ እዚ ግፍዒ ወይ ከዓ ዝበዝሐ ሰብ ኤርትራዊ ዝፀነተሉ ቦታ ብነፈርቲ ደብዳብ ገለ ተባሂሉ ከማና ኣብ መሪሕ ድብ ገለ ወፂኢ ነይሩ ፅሑፍ ሽዑ
1: እቶ ውሳ ንዓና ሒዛ ዝኸደት ኣብ ሓደ ቤት ትምህርቲ ገለ መሳሊ ፀግዕያ ነራ መጀመርያ ንዓኸው እትያ ትላ በቃ ሳ ክትነድድ ጀሚራ ተተመላሊሰን ሽዑ ነዚ ህዝቢ

0: ኣብ ከምዚ እውነታት ከልና ሕጂ ነቲ ዘይተንበርካክነት ንምግላፅ ኣብ እቲ ንሕከመሉ ዝነበረና ቦታ ኮፍ ኢልና ከለና ኩሉ እቲ ኣብኡ ዝነበረ ሰብ ተሓጋጊዙ ንህሊ ኮይኑ ማለት እቲ ፅንዓት ንምግላፅ እዛ ፋሽስታዊ ደርጊ ዓቕላ ምፅበባ ዳኮታ ኤምፋይፍ ሚጌራ ድብዲባ ዕጂባ ይብለና ቀያሕቲ ዕምባባ
1: ክፍላ 1978 ብዘይካሒደት ከተማታት ንመላእ ኤርትራ ተቋፃፂሩ ንኣጠቓላለየ ሓርነት ዘቋምት ዝነበረ ሰውራ ኤርትራ ብሰንኪ ምትእትታዊ ናይ ሽዑ ርእሲ ሓያል ሕብረት ሶቪየት ካብ ድርኩኺት ኣስመራ እስትራቴጂያዊ ምዝላቕ ከካይድ ወሲኑ። እተን ኣብየ ኩርንዑ ዓንቢበን ዝነበራ ማሕበራት ቀያሕቲ ዕምባባ ድማ ኣባላተን ጠርኒፈን ናብ ደንበ ሰውራ ውሒዘን
2: ኣብቲ ዋንቲ ሃገራዊ ፍቅሪ ፈሊጥካ ኣኻ እንታይ ፖለቲካ እንታይ ናፅነስቲ እታ ናይ ዓመት ኣስተማቂርና ኢና
0: ኣብኡ ክንተርፍ ኣብ ኢዳ ኣምሓራ ክንኣቱ ገለንሲ ኣብ ሓንጎልናይ ዝኾኑ ይኹን ሰብ ኣይነበረ። ስለዚ እቲ ግንባር ንድሕር ዳኣ ካብቲ ቦታ የለ ኣሎ ኩሉ እንትናና ኩሉ ነገራትና ቲ ግንባር ኢልና ስለዝሓሰብናዮ ዘድሕርቲ ግንባር ክንከይድ ናይ ግድን እዩ።
1: ትሕቲ ዕድመ ቆልዑ ዝሓዛ ኩላተን ጉጅለታት ቀያሕቲ ዕምባባ ናብ ሳሕል ድሕሪ ምውራደን ናብ ቤት ትምህርቲ ሰውራ ተጸንቢረን ካብ ኩላተን ጉጅለታትን ኣብቲ ቤት ትምህርቲ

0: ካብ ጸንሕት ጉጅለ ባህልን ዝተዋፀአት ሓዳስ ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ድማ ተመስሪታ።
1: እቶም ካብ ከተማታት ዝመፁ መብዛሕትኦም ዝኽእሉ እዮም ነይሮም ገለገለ ዝፈታትኑ ካብ ሽዑ ኢና ኣብ መሳርያት ኢና።
2: ኣብ ዜሮ ጽንሕትና ጉጅለ ባህሊ ካባና ክፈልያ ዝኽእል ሓደ ኣገዳሲ ረቑሑ እንታይ ነይሩ? ናይ ብሄራት ሕቶ ነይሩ። ናይ ትግሬ ደረፍቲ ድዮም ናይ ሳሆ ገለ ኮታ ባራይቲ ነይሩዎም ምሳቶም።
3: እዚኣቶም ምስ መፁ ዳርጋ ክኢላታት ረኺባ ኢልና ክንዛረብ ንኽእል ኢና። ኪቦርድ ዝሃርሙ፣ ጊታር ዝሃርሙ፣ ክራር ዝሃርሙ ዝኣመሰለ ነገራት፣ ድራምስ ዝሃርሙ ከይተረፈ እዮም መፂኦም፣ ዘየምቲ ንፉዓት ደረፍቲ።
2: ስለዚ ዓብይቲ ባህሊ ቢዝነስመንስ ብቑዕ ዝኾነ ክእለ ዘለዎ ኮይኑ ዳርጋ ማለት ተወዳዳሪ ዓይነት እዩ ኮይኑ ሽዑ

0: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ኣብ ዜሮ ድሕሪ ዘካይረቶ ጽዑቕ ስልጠናን ልምምድን ኣቐዲሞም ዝጸንሑን ሓደስቲ ዜማታትን ኣዳልያ ነታ ኣባሕቲ ጥሪ 1979 ፈነዋኣ ክትጅምር ትሸባሸብ ዝነበረት ሬድዮ ድምፂ ሓፋሽ ኤርትራ ዝበቅዕ ዜማታት ክትቀርጽ እታ ቀዳመይቲ ጉጅለ ክትከውን በቒዓ።
1: እዛ ድምፂ ሓፋሽ ክትጅመር ከለኻ ኣፋሕ ካብቶም መጀመርያ ቀያሕቲ ዕምበባ ዝኹሉ መዛሙርናን ገሊናን ዝመልኣና ንሕና እዮም።
2: ኣብ ሓደት እንዳ ሞዞም ኩሉኻ ቀያሕቲ ዕምበባ ታሕቲ ዕድመ ዝኾንካ ብጣቂዒትን ገለን ነቲ ገዛ ደሮና ጌርካ ገለ ብዙሕ ሽግራት እዩ ነይርዎ።
3: ሓንቲ ደርፊ ትመልኦ ሞ እታ ደርፊ ሓንቲ ጌጋ ዋላ እንተለዋ ኸማን ክትምለስ ኣለካ ንድሕሪት
2: 4-5 ደርፊ ንክትመልእ ሙሉ ለይቲ ኢኻ ትሓድር። ምክንያቱ ኣብ መንጎ ደርፊ እናደረፍካ እንዳ መላእኻ ከለኻ ገመል መፂዑ ዓዕብል እቲ ዝመልእ ዘሎ ጠጠወሉ ገመል ዓዒል ኣሎ እንደገና ትደግም።
3: ሕጂ ድርብ ሓጎስ እዩ። በቲ ሓደ ወገን ህዝባዊ ግንባር ናይ ሬድዮ ፈንዎ ክገብር እዩ። ስለዚ ኩሉ ስራሓት ናይቲ ግንባርን ብፍላይ ከዓ እዚ ሰውራዊ ደርፍታትን መዛሙርን ከዓ ዝቀላሓሉ ዕድል ተፈጢሩ ኣሎ ማለት እዩ።
2: ብፍላይ ግን ኣነ ሽዑ ድዝክሮ ስጋብ ሕጂ ከም ኢንትሮ ገለ ዝጥቀምሉ ድምፂ ሓፋሽ በዓል እዚ ቃልስና ይቕፅል ኤረኤርና ዓላ ዓሲና ኣብ ባህሊ ውድባት ሒዙ ዝፃወቶ ዝነበረ ፆታ ስለ ዝኾነ ምስ ዝነበሮ ምልከት ናይ ጊታር ከዓ ነቲ ደርፍታ ነቲ ዜማታት ናይ ብሓቂ ፅቡቅ ክሳያት እዩ ገይሩሎም።
4: ሎሚ እዛ ቀያሕ ዕምበባ ተሃርም ዘላ ሙዚቃ ተራ ናይ ዓላ ዓሲና ኣብ ግምዛኣት ሳክስፎኒስት ኮይኖም ዘለዉ ጊታሪስት ኮይኖም ዘለዉ ኣብዚ ይሃሉ ብደገ ይሃሉ ናይ መጀመርያ መባእታ ካብ ዓላ ዓሲና እዮም ተማሂሮም።

0: ተኸታተልቲ ወራራት ንምብዳህ ጽዑቕ ወታሃደራዊ ግጥማት ይካየደሉ ኣብ ዝነበረ እዋን ባህላውን ጥፈታት ብስሩዕ ተካይድ ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ካብ ፈለማ 79 ክሳብ 81 ኣብ ሜዳ ኤርትራ እታ ብቐዳምነት እትጽዋዕ ኣድማዕቲ ጉጅለ ባህሊ ብምንባራ ኣባላታ ትምህርቶም ኣመንግዮም ንባህላዊ ውዕደት ዝተበገሰሉ እዋናት ውሑድ ኣይነበረን።
1: እቲ ቀዳምነት ዝወሃቦ ቀዳምነት ዋሃብ እዩ ነይሩ እዩ። ሎሚ እዚ ቀይሕ ዕምበባ ዝያዳ ኣብ ባህሊ እዩ ምርኢታት እዩ የበርክት እንተተባሂሉ ንትምህርቲ ገዲፍና ኢና ንኸይድ ነርና።
2: ኩሎምቶም ኣባላት ባህሊ ውድብ ዝነበሩ ናብ ናይ ብርጌዳት ባህልታት ፋሒሎም ስለ ዝነበሩ ንሕና ትቀይሕ ዕምበባ ናቶም ናይቲ ባህሊ ውድብ ስራሕ ዕማም ንሕና ንዓሞ ነርና ማለት እዩ ጎዝጓስ ናብ ሰራዊት ይኹን ዋላ ናቲ ክፍለ ስራሓት

ዝከረኒ ኣብ ግንባርና ኣፋ ጥራሕሲ ኣብ መንጎ ሳልሳይ ወራርን ኣብ መንጎ ድሮሻ ዝሻይ ወራርን ዘሎ ግዜ ዳርጋ ንክልተ ግዜ ኢና ዕዶት ገይርና።

ብመጀመርያ ከብኡ ዝኣመሰለ ጉጅለ ምርኣዮም እውን ብጣዕሚ እዮም ተሓጉሶ ናይ ብሓቂ ከዓ ተመሲጦም እዮም ኣብ ፅልዋ እውን ገዲፎም እዮም ቀያሕቲ ዕምባባ ማለት እዩ ሕጂ ሲ እቲ ሽዑኡ ዝተገብረ ዑደት ንባዕሉ ሲ ንዕኦም ከማ ከምኡ ዝኣመሰለ መደባት ክፈጡ ክውድቡ ዳርጋ ሓጋዝ ነይሩ ኣባራቢርዎም እዩ ነይሩ ባህል ካ

ንዓኻ ዝበካ ሞራልን ዋላ ካሊእ ቁጠባ ዓቕሚ ተዘይነበሮ እታ ኖት ዝገብሩላ ፒሮኦም ድያ ኣንሰሎኦም ድያ ዝኾነ ነገር እዮም ደርብኦም ይካ ድኾኑ ንዓኻ ከማዘሰካ ሕጂ ትናታትም ሞራል ንዓኻ መሊሲ ኩዕኩዕ ከምቲ ማለሲ ዝያደ ክትሰርሕ ከም ዘለካ ዝገብረካ

0: ኣብ እንታይ ዝበሃል ኣሎ መሲሊ ካብ ዝባ ግንባር ካብ ሓንቲ ሰሚናርሲ ወላ ሓንቲ ደርፊ እውን ንሰራዊት ኤርትራ ልዕሊ ሚእቲ እያ ተስፋን ሞራልን ትህብ
1: ዓይነት ናይቲ ሙዚቃ ካብቲ ኣብቲ እዋንቲ ኣብ ኩሉ ዝስማዕ ዝነበረ ግንባር ሙሉእ ፍልይ ዝበለ እዩ ነይሩ ኣብ ውዑይ እዩ ነይሩ ማለት እዩ ሕዚ እዚ ከዓ ፍልይ ዘብሎ ነገር ሒዙ ከምባህሪ ሒዙ ስለ ዝነበረ ናይ ቀይሓት ዕምባባ ሙዚቃ ተባሂሉ እውን ክዝረብ ጀሚሩ ነይሩ ማለት እዩ።

0: ቀዳማይ ርብዒ ዓመተ 1983 ጉጅለ ባህሊ ቀሕት ዕምበባ ቤት ትምህርቲ ሶራ ናብ ሓድሽ መድረኽ ዝተሰጋገረትሉ እዋን እዩ። ዕዶታ ድማ ናብቲ ሽዑ ብድሕሪ መስመር ጸላኢ ዝፍለጥ ዝነበረ ከባቢታት ኤርትራ ኣቕንዓቶ
1: ድሕሪ መስመር ኣብ ውሽጢ ጸላኢ ምውጋእ ማለት እዩ። ኣብ ውሽጢ ጸላኢ ኣቲኻ ምውጋእ፣ ኣብ ውሽጢ ጸላኢ ኣቲኻ ደጀንካ ምፍላሕ።
2: ጸላኢ ዝቆጻጸሮ ገለ እዋን ከዓ ንሕና ንቋጻጸሮ ማለት እዩ፣ ወይ ከዓ ብቐትሪ ንሶም ቋጻጸሮ ብለይቲ ከዓ ተጋዘልቲ።
0: ኣብቲ እዋንቲ ኣብ መላእ ሓራን ሓውሲ ሓራን ከባቢታት ኤርትራ ዝተዋፈሩ ተምሃሮን መምህራንን ቤት ትምህርቲ ሶራ ኣብ ሰፊሕ ወፍሪ ምጥፋእ ማሃይምነት እዮም ተጸሚዶም ነይሮም።
3: እቲ ዘመተ ምጥፋእ ማሃይምነት ሓደ ኣካሉ ዝበልናዮ ብግብሪ ኣብቲ ህዝቢ ኣቲኻ ትምህርቲ ምምሃርን ምጉስጓስን ክኸውን ከሎ፣ ግን ብከምኡ ጥራሕ ክንዲ ዝኸውን ካልእ ተወሳኺ ከምዚ ሶፍትዌር ኮይኑ ዘገልግል እዚ ናይ ሙዚቃ መደብ እዚ
2: ዘመተ እዚ ብትምህርቲ ጥራይ ዘይኮነስ ብባህሊ እውን ክስነ ስለ ዘለዎ እዛ ጉጅለ እዛ ድሕሪ መስመር ክትከይድ ምኳና ተነጊርና ማለት እዩ ተበጊስና።
0: ጉጅለ ባህሊ ቀሕት ዕምበባ ቤት ትምህርቲ ሶራ ካብታ ፅዑቕ ልምምድን ምድላውን ዘካየደትላ ናይ ዓራርብ ስቱድያ ተበጊሳ ብዞባ ምዕራብ ዝፍለጥ ናብ ዝነበረ ከባቢ ንክትበፅሕ ብመንጎቲ ሽዑ ኣብ ትሕቲ ጸላኢ ዝነበረ መስመር ከተማታት ባሩንቱን ተሰነይን ኣብ ሃይኮታ ቆሪፃ ነቲ ናይ ድሕሪ መስመር ጸላኢ ዕዶታ ብወግዒ ጀመረቶ።

1983 ሓያሎ ከባቢታት ሃገርና ብሕሱም ደርቂ ዝተጠቕዓሉ እዋን ብምንባሩ ነተልኡ ኾታ ጕጅለ ባህሊ ተወሳኺ ብድሆ እዩ ነይሩ።

0: ወላውን ጥሚ ኸሎ ወላውን ዝኹሉ ሽግራት ኣጓኒፎዎ ኸሎ ብተስፋ ስለ ዝነብር ክሓልፍ እዩ እቲ ውድብ ወይቲ ግማር ክዕወት እዩ ከምዚ ክኸውን እዩ ዝብል ዘይዕገት ክሳይ ስለ ዝነበሮ ነቲ በቲ ግንባር ወይ ትውድብ ወይ ከዓ በቲ ባህላዊ ጉጅለ ዝግበር ንጥፈታት በቃ ክብርሓ ቂፉ ብሙሉ እዩ ዝከታተሎ ኣብታ ዘይብሉ ኸማን ዝተፈላለዩ ሓገዛት ትገብረልካ ፍትን
1: ካብታ ዘላቶ ካብታ ዘላቶ ካብ ጥሪቱ ካብ እኽሉ ገንዘቡ ስልማቱ
2: እቲ ዝገብሮ ዝነበሩ ግብረ መልሲ ማለት እዩ መፂኦም ኣብቲ ማይክሮፎን ዝዛረብዎ ዝነበሩ ዘረባታት ዝገብርዎ ዝነበሩ ወፈያታት ብዕራይ ሂበ ኣለኹ ተሓደ ክንዲ ዝኸብቲ ተሓደ ይብል ክንዲ ዝኸብቲ ሕጂ እዚ ክሳብ ክንደይ ነቲ ምርኢት ከም ተቐበልዎ እዩ ዘርእየካ
3: ብዕለቲ 11 ውሉሕ 183 ኣብ ሙልቂ ዝነበረ ናይ ህዝቢ ወፈያ
4: ሒና ለከብያ እምበኣር በዝሎም ምሸት ስለ ዝሕጎሰና ፅቡቕ ባህልታት ስለ ዝርኤና 50 ቅርሺ ንያ ቦታት 50 ቅርሺ ንያ ኣዴታት ንሕና ለከብያ ነወፍ ኣለና
5: ላም ናይ ኣቕባይ ህትንቸል ላም ናይ የማኑ ወለንቸል ጤል ናይ ሃይለ ወለንቸል ጤል ናይ ካሕሳይ ባህር
6: ጥዋንቲ ኣዝዩ በዳሂ ግዜ እዩ ነይሩ ብፍላይ ብፍላይ ድማ ድሕሪ ሻድሻይ ወራር ብዝነበረ ግዜ እንዲዩ ነይሩ ፀላእሲ ካልእ መንገዲ ብኩናት ክጥቃዕ ስለ ዘይከኣለ ሕጂ ካልእ እዚ ማለት ገረብ ብሓኽላ ዓይነት ሚሊሻ ስርናይን ገለን ኣቢሉ ነንሕና ክጣፍኣና ዝፍትንሉ ዝነበረ ግዜ ስለዝኾነ ኣብ ፅቡቅ ግዜ እዩ ተወፍሪ ትርእዩ
7: ሓደ ካብቲ ምድላዋትና ሕጂ ነቲ ምንቅስቃሳት ናይ ወደ ገባ ትርጉም ከም ዘይብሉ ምዃኑ ኣብቲ ዕድመቲ ንወደ ገባር ዕደ ንባ ተባሂሉ ከም ቴማ ተታሒዙ ህዝቢ ዓብ ንእሽቶን ዝደርፈሉ ዝነበረ ሓደ ካብቲ መደባትና እዩ
8: ኣብ መትከል ፅናዕ ኣፍሪካ ዋጋ ቀርሱን ጸሎት እዩ ፀባሕ ንሰቲ ዞባ ካሓሉ ካብዞም ተኸሉ ንወደ ገባ
9: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ብቐንዱ ንምጥፋእ ማሂምነት ንምምካት ደርቅን ሳዕቤናቱን ምቅላዕ ሽርሕታት ወዶ ገባን ዝሕመረቱ ባህላዊ መደባቱ ኣብ ዞባ ምዕራብ ድሕሪ ምዝዛም ጉዕዝኡ ዞባ ደቡብ ሰንጢቑ ብቐጥታ ንዞባ ምብራቕ ኣምርሑ ነቲ ገዚፍ ባንዲ ሒዝካ መስመራት ጸላእ ክትፈትኽ ግን ቀሊል ኣይነበረን
10: ሃሎ ነጎዳ

0: ላይቭ ድራም አለና፣ ሳክስፎን አለና፣ ሳክስ አልቶ፣ ቴኖር፣ ፍሉት፣ ጊታር፣ ቤዝ ጊታር፣ ኦርጋን፣ እዚኦም ኢና ሙሉእ መሳርሒታት ዝዓጠቕና ኢናቶም ሙዚቃና። ነዚ ኩሉ መሳርሒታትና ምስ ጀነሬተር ነቲ ብምሉእ መሳርሒ ክሳይ ትገብሮ እውን ማለት እዩ መብራህቱ ይኹን ዋላ ነቲ ስተጅ ብምሉእ ዘድሊ ነገር ተስተጅ ንሕና ንጥቀመሉ እውን ከይተረፈ ብምሉእ ኣብ ኣግማል ተፃዒኑ እዩ ዝኸይድ ነይሩ።
1: ማዕር 11 ኣግማል እያ ነራ ሓንቲ ካራባ ማለት እዩ። እታ ኩላ ማኪና ንበረሲ ሓንቲ ክሳይ ክትኣትላ ማለት እዩ። ስለዚ ክሳብ 11 ዝበፅሓ ኣግማል ንፅዕኖ ነቲ ንብረት ንሱ ኣኸቲልካ ክትኸይድ

0: በዓል ዓረዛ ማይ ድማ ነፃ ዝወፁ ቦታ ስለ ዝነበረ ፀገም ኣይነበሮን። ኣብ መንፈራ ናብ በዓል ተራእምንን ናብ በዓል ባርባንግን ፀላእ ኣሎ። ንዑ ሰጊርካ ብሓልሓለ ጌርካ ሽዑ ንበዓል ሓረይ ንገደለ ዝሰግር ማለት እዩ።
1: ብየማንካ ፀላእ ኣሎ፣ ብፀጋምካ ፀላእ ኣሎ።
2: እዚ እቲ መጀመርያ ዘጓነፈና ናይ ፀላእ ዕንቅፋት ንሓልሓለ ዘሎ ፅርግያ ከምኡውን ደቀም ሓረ ዝሰግር ፅርግያ ክንበትኽ ከለና ናይ መጀመርያ

0: ካ ንኡ ሕጂ ኣብ ደቂ ፅምዓ ኣብ ዝበፅሕና
1: እዛ ፀላም ፅርግያ ሕጂ ዩኒቨርስቲ ኮይኑ መዛወሪ ኮይኑ ዘሎ ንዓና መስመር ኩናት እዩ ነይሩ በታ ፓላሶ ተፀጊዕካ በታ ቢንቶን ክንሓልፍ
2: ድቢ ሓልሓለን መጥቃዕቲ ደቁ ፅንዓን ሰጊሩ ንምብራቕ ዝኣተወ ቀይሕ ዕምበባ ተቐባልነቱ ኣብ ህዝብን ሰራዊትን እናለዓለ ጽሉኡ ድማ ዝያዳ ኣድማዒ እናኾነ ይኸይድ ከም ዝነበረ ዝተገንዘበ ጸላኢ ነቲ ጕጅለ ኣኽቢብካ ንምድምሳሱ እግሪ እግሪ ይስዒቡ

0: ዝተኣፈሮ ብዝተወደበ መልክዕ ደቂ ኣምሓረ በዓላ ዝመፀ ሰገነይቲ በዓላ ዝመፀ ከምኡውን ካብ ባፅዕ ዝተበገሰ ብበዓል እምባገደም እዚ ከዓ ኣቐዲሙ ስለዝተፈልጠ ካብኡ ንሰሜን ደንከል ከም ንኸይድ ተገይሩ
1: ፀላኢ መፂስ ንሕና ንበዓል ቡያ ኣዝሊቕናስ ብድሕሪኡ ኣበይ ኣለዉ ደኣ ንወደ ገባ ርዕደን ዝባ ዝብሉ ዝነበሩ እታ መሬተይ ዝብሉ ዝነበሩ ሕጂ ደኣ መሬቶም ዘሕልው ኢሎም ቶም ወደ ገባ ፈኪሮምሉ እዮም ነቲ ህዝቢ ሽዑ ንዓና ካሃድኑ ኢሎም ከም ዝመፁ ሲ መርኣያናትስ ከምኡ ኢሎም ነቲ ህዝቢ ተዛሪቦም እዮም።

0: ዝከረኒ ብዓደ ውዕር ክንሰግር ከለና ካብ ዓላኒ ዋዕፀሮና ክንሓልፍ ምስተደልየ ሃንደበት ፀላእ ወፊሩ ካብ ነዊሕ መንገዲ ንድሕሪት ከም ንምለስ ገይሩና እዩ።
1: ያላ ሕጂ ፀላእ ቦትኡ ኸይዱ ስለ ዘሎ መፁዎ ከዓ ተባሂልና እዚ ኩሉ ዝኸድናዮን ዝተመለስናዮን መሊስና ኢና ክንምለሶ።
2: ኣብቲ ህዝብና ብፃዕቂ ዝቕመጠሉ ዞባ ደቡብ ሓያል ፅልዋት ሕድር ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ብዝተፀንዐ ኣገባብ ንምጭዋያ ኣብ ፆራና ዝተካየደ መጥቃዕቲ ፀላኢ ኣዝዩ ፈታኒ እዩ ነይሩ።
3: እቲ ሓደ ክፋል ናይ ሰራዊቱ ካብ ሓልሓል ሒዝዎ ንሰንዓ ፈምፂኡ ነዛ ጉጅለ እዚኣ ክጥፋ ኣለኒ ዝበለ እዩ ለይቲ ሃንደበት መፅኡ ንፀሮና ከቢቡና ሓዲሩ
4: ሕጂ እዚ ሓይሊ እዚ ብሰንዓፈ እዩ ዝወፍር። ካልእ ሓይሊ ብደቀም ሓረ ዝተበገሰ ነይሩ፣ ካልእ ካብ በዓል ድባርዋ ዝተበገሰ ነይሩ። እዚኣቶም ኣማ ዓይኒ ተራኺቦም ንፀሮና እዮም። እቲ ብሰንዓፈ መፅኡ ብወገን ደቡብ ናይ ፀሮና ክኣቲ እዩ። ብዓዲ ኳላ ዝተበገሰ ሓይሊ እውን ነይሩ፣ ግን ብዙሕ ኣይሰጎመንሱ
0: ዋላ ኸባና ዋላ ካብቶም ኣብ ዘመተ ዝነበሩ ካሊእ ዝኾነ ኣብቲ ፀሮና ዝፀንሐ ተጋተላይ ዝበሃል ዕጥቂ ዘሎ ዝበሃል ዳርጋ ናይ ምክልኻል ስጉም ተወሲዱ
1: በዓል ስው ወዲ ዓንዱ ሆሆ እንዳበሉ ኣቑሑታት ዝፅዕን ነይራ ቀሕ ምባ
3: እቲ ተኽስን ገለን ሰምዓ ኣግማል ክነፍፃ ጀሚረን እዩ። ሓንቲ ካብተን ኣግማል ዳርጋ ከምዚ ነቲ ፍሎሬሽንታትን መብራህትን ገልመለን ዝነበሮ ሳንዱቅ ሰኪማ ዝነበረት ንስ ተኽሲ ሰንቢዳ ፈፅም ስበለት ዳርጋ ብሙልአን ሚእቲ ካብ ሚእትትን መብራህትታት ተሓምሽ
1: ሽዋሕዋሕዋሕሉ ፍሎርሰንትታት ወዲቑ። ፍሎርሰንት ማለት ኣብቲ ግዜቲ ሕጂ መተካእታ ከምዚ ዓይነት ንብረት ማለት እዩ። ፍትእዋ እንትትብሎ ኣብዚ ግዜ እዚ የለን። ፍሎርሰንት ማለት መተካእታ ዘይብሉ ንብረት እዩ። ንዓና
4: ድሓር ካብቶም ምሩኻት ከም ዝረኸብና ኣብ ፀሮና ንሕና ካብ ግንባር ሓልሓል ነዚ ጉጅለ እዚ ፓራኮማንዶ ናይ ካልኣይ ክፍለ ሰራዊት ዋላ ነዚ ጉጅለ እዚ ስቴፕ ባይ ስቴፕ ክንከታተሎ ዝፀናሕና ኢና። መወዳእታ ከዓ እዚኣታ ኣድማዒት ሓደ ስንኩል ኣሎ ምስኦም፣ ሓደ ካልኣይ ዓብ መምህር ኣሎ ምስኦም። እቶም ዝተረፉ ኩሎም ቆልዓ መልዓዮም ሳላሳን ገለን እዮም ዝበፅሑ ተባሂልና። ስለዚ ብኢድ ሒዝና ክነእትወኩም ንደቂ ኣምሓረ ኢቲ መደብ ገለ ኢሎናዋለቶም ሩኻት ማለት እዩ።
3: ፀላእ ኣትዩ ምስ ወፀ ኣባሳቢሱ ምስ ከደ እንደገና ነቲ ሰብ ሞራሉ ሓፍ ክተ

0: ኩሉ ሰለማ መደብኩም ገብር ኢና ተባሂሉ ንገብር ተመሊስና ካብ ክሳይ ማለት እዩ
1: ምርኢት ከነርኢ ኣለና ምርኢት ከነርኢ ሕጂ መብራህትታትና ተሰይሩ እዩ እታ ሸዓ ምሸት ኣብ ፀሮና ሙሉእ ዘለዋ ቬትሮማክስ ተኣኪበን ንኩለን እንዳነፋሕኻ ጠልጠላ ኣቢልካ ከምዚ እንዳበልካ ምርኢት ከነርኢ ሓዲርና

0: ልዕሊ 10,000 ህዝቢ ዝተዓዘቦ ብኣጋጣሚ ኣህግራዊ መዓልቲ ደቂ ኣንስትዮ 8 መጋቢት 1984 ዝተኻየደ ምርኢት ቅርፀ ቐምጤ ኣዝዩ ናብ ማዓስከር ጥላ እዩ ዝቐረበ። ናይ ኣድግና ምርኢትን ኣብ ማእከል ጸሊም ጽርግያ ደግራ ምርቶ ተተኺሉ ዝሓደረ ዕሙር ጓይላን ገለ ካብቲ ንጸላኢ ናብ ዕብድብድ ዘድሃበሉ ዓወታት ቀያሕቲ ዕምበባ ክጥቀስ ይከኣል።
1: ነቲ ህዝቢ ፖለቲሳይዝ ክትገብሮ ሞቢላይዝ ክትገብሮ ካብቲ ቀዲ መደባቱ ስርናይ እናብላዕኩ ዶገሎ እናብላዕኩ ንዕኡስ ኣብ ናተይ ምቅስቃስ ወ ኢሉ ዝሓስቦ ነበረ ተስፋ ክተቆርፅ ክልካ ቀዲል ኣይኮነን።

0: ካብ ኣስመራ ከይተረፈ ህዝቢ ተሓቢኡ መፅ ነይሩ ኣብ ከም በዓል ኣድግና በሎ ሓሬና ገደለ በዓል ዓላ ኸነርኢ እንከለና
1: እቲ ፅልዋት ካብቲ ገጠራት ወይ ካብቲ ንሱ ዘይቋፀሮ ቦታታት ሓሊፉስ ኣብ ውሽጢ እቲ ዝቋፀሮ ቦታታት እውን ክበፅሕ ጀሚሩ እቲ ብኡ ክትደርፎ ዳሓደርካ ደርፍታት ኣብ ገለ ከተማታት ክድረፍ እዩ ንወደ ገባ ርዕደን ባክብል እዩ ዝሓድር ዝኾነ ቆልዓ
0: ምዝ ኣበርክቶ እዚ እቲ ፊተውራሪ ዝበሃል ወይ ቅሕምባ ዝበሃል ደቂሱ ይሓድር እቲ ህዝቢ ደቂሱ ይሓድር ምክንያቱ በትን በትን ኮይኑ ኩናት ብደቀ ምሓረ ብሰንዓፈ ብመንደፈራ ልሙድ ወፍርታት ኮይኑ ናይ ፀላእ ወፍርታት

0: ጉጅለ ባህሊ ቀያሕቲ ዕምበባ ብዞባ ምዕራብ ዝፈለሞቶ ዕዶታ ኣብ ዞባ ምብራቕን ደቡብን ኣጻፊፋ ንትሸዓተ ኣዋርሕ ኣብ ልዕሊኣ ዝተኻየደ ቀጻሊ ፈተነታት መጥቃዕትታትን ድብያታትን ጸላእ ሰጊራ ናብቲ ኣብ መተመት ከባቢ መልቁ ዝካየድ ዝነበረ ክረምታዊ ኣካዳምያውን ስነ ምምህርናውን ስልጠና ክትሳተፍ ኣብ ዝተመልሰትሉ እዋን እውን ጸላኢ ነቲ ገና ዘይሰመረሉ መደብ ንምድምሳስታ ጉጅለ ኣይዋድቑን።
1: ዓድራቕባ መፅና ብዓድራቕባ ከዓ እንደገና ብዕረፍቲ ብዝነበርና ኣልዋን ከዓ ወፊሮም ወፊሮም ከዓ ሕጂ እቲ ጉጅለ እቲ ቤት ምእቲ ናይ እቲ መምሃራን እውን ኩሎም እቶም መሳቱ መምሃራን ዝበሃሉ እውን ብምልኦም ኣብ ዕረፍቲ ናይ ኮርስስ መሐደሲ ኮርስስ ዝውሃበሎም ዝነበረ እዋን እዩ። ወፊሮም ኩሎም ቶም ተምሃሮምቲ ኩናት ኣትዮም ቀይሕ እምባባ ከዓ ክሳብ 12 13 ዝኣኽሉ ኣባላቱ ናብቲ ኩናት ክኣት ተገዲዱ ማለት እዩ። ስለዚ ኣብ ከምዚ ኩነታት ሕጂ ናይ መራሕ መደብና ኣናውንሰር ዝነበረ ግደዮን እያሱ መስዋእቲ ንመጀመርያ ግዜ ትጉጅለ ይቕበል ማለት እዩ።
2: ኩናት ሓልፍ ድሕሪ ኩናት ዘሎ ዕማምካ እንታይ ይመስል ኢልካ ምድሕሳስ ጥራይ ናብኡ ምቕፃል ጥራይ ዝተረፈ ተሪፉ እቲ ዘሎ ክቕፅል ኣለዎ ብግብሪ ኣብ ኩናት ቀኒና ምሩኻት ተኣራርዮም ውጋኣትና ውፅኢና ስዋኣትና ቀቢርና ሽዑ ምሸት ምርኢት ዓረዛ ተባሂልና
3: ሽዑ ግደውን እያሱ ካማና ኣናውስርና ዝነበረ ሰው እዩ ነይሩ ኣብቲ ዋንቲ ዮርዳኖስ እያሱ ሓፍቲ እያ ንዑ ዮርዳኖስ ምሳን ኣላ ድምፃዊት እያ ንሱ ኣናውስርናና እዩ ኣብ ከምዚ ዓይነት ኩነታት ተሰዊኡ ከሎስ ሓዋ ተሰዊኡ ከሎስ ሙሉእ ምሸት ክደርፍ ኣብቲ ባህል ምስያ እዚ ፍሉይ እዩ
4: ኣብ ሜዳ ዘጋጥም ዝነበረ ነገራሲ ካብቲ ንቡር ንቡር ይበዝሐን ሕጂ ከዓ ክተሰማቁሮ ትኽእል እምበር ሽዑ ከምዚ ኖርማል ወይ ስሩዕ ሂወትካ ጌርካ ካ ትወስቶ

0: ኣብ ውሽጢ 36 ሳምንታት ልዕሊ 50 ምርኢታት ንተዓዘብቲ ኣቕሪባ ናይ ድሕሪ መስመር ጸላኢ ዕዶታ ዛዘመት ቀይሕ ዕምበባ ኣንፈታ ንላዕላይ ጋሽ ብምቕናዕ ክሳብ ትሽዑ ህዝባዊ ወያነ ሓርነት ትግራይ ትቆጻጸሮ ዝነበረት ከባቢታት ትግራይ ዘጠቓለለ ዕዶት ቀጺላ።
1: እዚ ናይ ኣድያቦ ዝበሃል ከባቢ ብብልኡ እዚ ዓድታት ካብ በዓል ዓዲ ነብሪ፣ ዓዲ ዋዕላ፣ ሽራሮ ወዘተ ብዙሓት ዓድታት እዮም ነይሩ ናብቲ ከባቢ። ኣብኡ ዝነበሩ ኤርትራውያን ካብ ቀደማት ሒዞም ዝነበሩ እዮም።
2: መረብ ተበጊስና ንዕዶት ትግራይ ክንኣቱ ከለና ነቲ ዕድል ናይ ምስላፍ ዘይነበሮ ብብዝሒ በብ ዝተፈላለየ ምክንያታት ኣብ ትግራይ ዝነበረ መንእሰይ ንምስላፍ ተባሂልና ኢና ና ዕዶት ንገብር ነርና።
3: በዓል ካብ ሽራሮ ኢና ትሒዝና ዓዲ ስመሩ፣ ዓዲ ገብራይ፣ ዓዲ ነብርኢድ፣ ዓዲ ሰናጭሮ። እዚ ብብዝሒ ኤርትራውያን ዝነበሩሉ ቦታ እዩ።
4: ብልሙድ ወያነ ዘፅድሕዎ ክሳይ ነይሩ። ዝኾነ ይኹን ሙዚቃ ክትፃወት ከለካ ባህሊ ክረአ ተፀኒሑ ሓንቲ ሙዚቃ ሕጂ እዚኣ ናይ ምስላፍ እያ ኢሉ እናወሰርተ ተገሊፁ እቲ ኣብኣ ዝሰዓሰዐ ዓወትና ሓፋሽ ኢሉ ምስላፍ ጥራይ ክስለፍ ኣለዎ ማለት እዩ።
1: ኣብዚ ክናይ ዓዲ ክንስለፍ ኢና ዝብሉ ስጋዕ 1,000-2,000 ዝኾኑ ኢና ኣብ መወዳእታ እዚ መዝጊብና ማለት እዩ። ብምልኦም ከዓ ንምዝጋብ ጥራሕ ዘይኮነስ ሕጂ ትወስዱና ኢሎምና። ስለዚ ማካይን ተፀዊዐን ኩለን ከም ዝኸዱ እዩ ተገይሩ።
0: ውጅለ ባህሊ ቀይሕ ዕምበባ ኣብቲ ዓመት እቲ 1984 ሓራዝ ወፃ ከተማ ተሰነይን ከባቢኡን ባህላዊ ዕደታ ድሕሪ ምጥቕላል ኣብ ሓድሽ ዓመት 1985 ምርኢታ ኣብ ኣዳራሻ ትያትር ሱዳን ንኸተቐርብ ወግዓዊ ዕዶት ፈለመት።

0: ዘይብል ሰራዊ
1: ሱዳን ሓያል ዓረብ ትበሃል ጋንታ እያ ትዕድመና ሕጂ ሽዑኡ እዚ ምድላዋዚ እውን ድሓን እዩ ኢልና ከም ኣልበላብል ዝደርፋ ዋልድ ኣለዋና ናይ ኣልበላብል ሓደ ደርፊ ፅዕና ኣነ እውን ሓንቲ ደርፊ ናይ ካብቶም ህቡባት ደረፍቲ ናይ ሱዳን ናይ ሓመድ ኣራያሕ ደርፊ ኣፅኒዐ
2: ኣብ ውሽጢ እቲ ዑደት ዝጠርየ ተመክሮ ከዓ ካሊእ እዩ ነይሩ እዚ ኩሉ ዑደት ክካየድ ከሎ ኣብ ነፍሲ ክፍ ዓዲ ሓድሽ ድርሰት ሓድሽ ፈጠራ እቲ ተመክሮ ስኪልስ ናይቶም ሙዚቀኛታት ቅርበ ብምሉእ እንዳዓበየ እዩ ዝኸይድ ነይሩ ስለዚ ናይ ሱዳን ዘይኮነስ ናብ ካልእ ከ ዝበቃ ዓቕሚ ተጠርዩ እቲ ገና ክትብገስ ከላ እታ ጉጅለ ዝነበራ ድሓር ሱዳን ክትኣቱ ከላ ዝነበራ ዓቕሚ ሲ ዳርጋ ብሩእ እዩ ዳርጋ ፈላለኻ ክትሪዮ ትክላ
3: ሱዳናውያን ናብ ሓቂ እዮም ዝግረሙ ነይሮም እቲ ሽዑ ዝንፃወቶ ነበርና ሙዚቃ ናብ ሓቂ እዮም ዘድንቑና ነይሮም ናይ ሓቂ ውህደት ዘለዎ ሙዚቃ ኢና ፃወት ነርና ምክንያቱ ሙሉእ መሳርሒታት እዩ ብሎም ጥራይ ክላሪነት ኣሎ ሳክስ ኣልቶላ ሳክስ ቴኖር ኣላ ትራምፔት ኣሎ እዚ ብሎዊን ጥራይ ክልተ ጊታሪስት ኣለዉ ክራር ኣሎ ኦርጋን ኣሎ ድራም ኣሎ ቤዝ ጊታር ኣሎ ሕዚስ ሙሉእ ባንዲ እዩ ነይሩ ፉል ባንዲ እዩ ነይሩ ንፅዋት ነይረ ሕዚ ኣብ ከምዚ ዓይነት ኩነታት ዝነበረ ኮምፖዚሽን ይኹን ዋላ እቲ ውህደት ናይ ሓቂ ፅቡቅ ውሳይ ነይሩ እዩ

ኣብ ሱዳን ዝሕተማ ጋዜጣታት ብዛዕባ ቀያሕቲ ዕምበባ ብዙሕ ፅሒፈን ብዛዕባ ብቕዓቶም

ዕድመ ናእሽቱ ግን ዘመናዊ ሙዚቃ ፅቡቕ ገይሮም ዝኣልዩ መሳርሒታት ናይ ሙዚቃ ፅቡቕ ገይሮም ዝኣልዩ ተባሂሉ ተፀሓይፈሎም ኣብ መወዳእታ ኸማን በዕላቶም ስኢሎም ነቲ ዶኪመንት ኣረኪቦምና

ንቀይሕ እምበባ ግን ከም ጉጅለ ከም ሓደ ናይ ሙዚቃ ጉጅለ ክትሪኦ ከለካ ሓያል ጉጅለ ገይሩ ኣውፅዎ ብቑዕ ጉጅለ ገይሩ ኣውፅዎ ሓደ ካብቶም ህዝባዊ ግንባር ከም ጉጅለ ባህሊ ዝምክሓሉ ግሩፕ ኮይኑ ክወፅእ ኣኽኢሉ እዩ።

0: ብሰንኪ ኣብቲ ሃገር ሽዑ ዝተኻየደ ዕልዋ መንግስቲ ናይ ሱዳን ዕደታ እኳ እንተተኸልፈ ቀይሕ ዕምበባ ኣብ ዓበይቲ ከተማታትን ኣብቲ ኤርትራውያን ተዓቒቦምሉ ዝነበሩ ማዓስከራት ስደተኛታትን ዕዉት ስራሕ ፈጺመያ ናብ መበገሲኣ ብስቱድዮ ዓራርብ ተመሊሳ
1: ኣብ ዕድሜና ገለ ዕድመ ወሲኽና ኣብ ተመክሮና ገለ ኣብ ስምዒትና ገለ ሓላፍነት ህዝብን ሰራዊትና ሰኪምና እንዲና ተመሊስና ንፍሉይ ብዝማዕበለን ክስታይና መደባትና ክቕፅል ተባሂሉ እቲ ግዜ እቲ ምሁራት ናይ ድራማ ሱዳናውያን መፂኦም ሙዚቀኛታት መፂኦም ናይ ድምፂ ትምህርቲ ወሲድና ብወኒ ና ለይትን መዓልትን ፕሮባ ልምምድ ንገብር ነርና።
0: ኣብ ክራማት 1985 ድሕሪ ምሕራር ባሮንቱ ብሰንኪ ዝተኸስተ ወተሃደራዊ ምዝንባል ፍርቂ ካብ ኣባላቱ ናብ ግንባራት ስለ ዝኸተተ እቲ ብናይ ሓያሎ ዓመታት ቀጻሊ ትምህርትን ስራሕን ልዑል ክእለትን ዝናን ዘጥረየ ቀይሕ ዕምበባ ከም ጥርንፍ ጉጅለ ንጥፈታቱ ኣኽተመ። ቀይሕ ዕምበባ ህላዊኡ ከም ጉጅለ የብቅዕ እምበር ኣባላቱ ዘጥርየዎ ሞያን ተመክሮን ግን ኣብቲ ዝተመደብዎ ሓድሽ ናይ ስራሕ ቦታ ክጉልዓልዒ ተራእዩ።
1: መቀይሕ ዕምበባ ፋሕ ምባል ንኩለን ሓጊዝዎን እዩ ንኹለን ንባህሊ ውድብ ም ባህሊ ውድብ ኣብ ክልተ ጉጅለ ተመቂሎም ሓዮትን ዋርሳን ንክኾኑ ዝሓገዞም ና ሙዚቀኛታት ኣብኡ ምምፃ እዩ።
2: ዕምበባ ግንባር ሓርነት ኤርትራ ጉጅለታት ጉጅለ ዋርሳ እያ። ዋርሳ ተባሂላትሉ ዘላ ምክንያቱ ድማ ናይ ኣቦታታ ቀጥ ኢላ ወሪሳ

0: ጉጅለታት ባህሊ ክፍላተ ሰራዊት እውን ነቲ ዝረኸቦ ዓቕሚ ቀይሕ ዕምበባ ኣብ ምምዕባል ባህላዊ ፅፈታትን ብሰፊሑ ተጠቒመናሉ
1: ረኺበን እየን ብዓቕመን ሲ ቁልተይ ኩለንተን ጉጅለታት ፅቡቕ ሓይሊ ገርነን
2: ምሳና ከለዉ ከም ቀዳማይ ካልኣይ ደረጃ ዘይፃወቱ ዝነበሩ ኣብኡ ግን ቀወምቲ ናይቲ ባንድ ናይቲ ክፍላት ሰራዊታት ናይ ሙዚቃ ክኢላታት ነይሮም።
0: ኣቐዲሙ ብዘይ ስሩዕ ኣገባብ ክነጥፍ ዝፀንሐ ቤት ትምህርቲ ሙዚቃ ንኣባላት ቀይሕ ዕምበባ ነበር ማእገርን ዓንዲ ሕቆን ገይሩ እዩ ኣድማዕነቱ ኣረጋጊፁ።
3: እቲ ቤት ትምህርቲ እውን ከዓኑ ስለ ዘይነበሮ ኣብኡ ከም ኣሰልጠንቲ ኮይኖም ዝሰርሑ ከዓ ተሪፎም ኣብቲ ቤት ትምህርቲ ማለት እዩ።

0: ቀይሕ ዕምበባ ኣብ ምምዕባል ስነ ጥበብ ኤርትራ ብፍላይ ድማ ኣብ ምዕባል የሙዚቃ ሃገርና ዝገብሮ ኣስተዋፅኦ ብቐሊሉ ዝግመት ኣይኮነን።
1: እቲ ፍሉይ ዝንገብሩ ንበርና ምንቅስቃስ እቲ ፍሉይ ዝንገብሩ ንበርቲ ኮምፖዚሽን ናይ ሙዚቃ እዚ ናብ ምዕራብ ገፁ ኣትሂቡሎ ገለገለ ዝበሉ እዋናት ነይሮም እዮም ምስም ኣኼባታት ጌርና ዝተዛረብናሉ። ብዓይኒ ሕጂ ክትሪኦ ከለካ ግን ኮምፖዚሽን እዩ ሙዚቃ ትውህደት እዩ ክሳብ ክንደይ ዓሚቑ በሲሉ ከም ዝነበረት ናይ ቀይሕ ዕምበባ ተዓቕሚ እዩ
2: ዕምበባ ኩሉ ሙዚቃ ተማሂሩ እዩ ሙዚቀኛ ክኸውን ይኽእል እዩ ብዝሓፀረ ግዜ ኩሉ ሳዕሳዓ እዩ ኩሉ ተዋሳ እዩ ኩሉ ዝበዝሐ ድምፃዊ እዩ ንኩሉ ነገራት ክገጥም ዝኽእል ተባሂሉስ ምስ ሙዕቡል ናይ ኖታ ናይ ሙዚቃ ትምህርትን በቲ ከዓ ናይ ኣካዳሚ ዕድላት እውን ስለ ዝነበሮ ንኩሉ ነገር ኣብ ኩሉ ተሰዊዑ ከሰልጥን ክስልጥንን ኣብ ቀረባ ዝነበረ እዩ
3: ኩሉ ክኢላ እዩ ቀይሕ ዕምበባ ኣብ ዝኸዶ ኸይዱስ ክኢላ እዩ ማለት በርካ ኣብቲ ቀይሕ ዕምበባ ከለና ሲ ቀዳማይ ግሩፕ ቀዳማይ ብቐጥታ ነቲ ኣብቲ ኣብ ሚዚክ ዝዋሳእ ኣሎ ኣብ ስነ ፅሑፍ ዝዋሳእ ኣሎ ኣብ ገለ ካልኣይ ደረጃ ኣሎና ሳልሳይ ደረጃ እናበልና ኢና ንኸይ ስለ ዝነበርና ኩሉ ኣባል ቀይሕ ዕምበባ ሲ ሂንት ኣለዎ ኣትሊስት ክትብል ትኽእል ኢኻ ሕጂ ኣብ ዝኸዶ ኸይዱ ክፀጉሞ ይኽእል ንኸውን ግን ከም ሓደ ግሩፕ ካብኡ ንላዕሊ ከፍርም ከኣለ ነይሩ ኢለ የ ዝሓስቡ ሕጂ ክሪኦ ከለኹ።

والبدلاء يحمس على الكوكب يرن.

ብምኽንያት እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ዝካየድ ዘሎ ቅነ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዝተፈላለዩ መሳናድኦታት ንድምቀት እቲ ዝኽሪ ይቐርብ ከም ዘሎ ይፍለጥ ብዕለት 19

0: መስከረ እውን ኣብ ሰዓታት ድሕሪ ቀትሪ ትምህርቲ ኣብ መናፅ ሃገር ዝብል ኣርእስቲ ብዶክተር ቴድሮስ ስዩም ቀሪቡ ናይቲ ዝወዓለ ሰሚናር ፅማቅ ትሕዝትኡ ይቐርብ።
1: ቅድሚ ናብ ሜዳ ምፅምባሩ ኣብ ካርቱም ሱዳን ኣብ ማሕበር ቀያሕቲ ዕንበባ ህዝባ ግንባር ይነጥፍ ነይሩ። ኣብ 1979 ከዓ ናብ ሜዳ ማለት ቤት ምርሶ ውራ ካብ ዜራ ናብ ጀልሃንቲ ኣብ ዝኣተወሉ እዩ ናብ ሜዳ ኣትዩ። ኣብ ቤት ምርሶ ውራ ካብ ራብዓይ ክሳብ ሻርሻይ ክፍሊ ድሕሪ ምፅምባር ኣብ 1983 ከም ኩሎም ንወፍሪ ምጥፋእ ማሃይምነት ዝወፍሩ ወዲ 15 ዓመት እንከሎ ናብ ዞባ ምዕራብ ዘሚቱ። ኣብ 1987 እንደገና ናብ ቤት ምሶራ ተመሊሱ ካብቶም ብእንግሊዛዊ ማሓዛ ሰውራ ኤርትራ ፖል ሃይፊል ንኣማህራ ቋንቋ እንግሊዝ ሰልጢኑ ኣብ ቤት ምሶራ ከም መምህር ናይ ቋንቋ እንግሊዝን ካልኦት ዓይነት ትምህርትን ብምዃን ዝሰርሑን ከምኡ ውን ካብቶም ኣብ ስነ ፅሑፍ ዝምባሉ ዘለዎም ተምሃሮ ቤት ምሶራ ኮይኑ ውፅኢት መምህር ኣለምሰገድ ተስፋይ ምዃኑ እውን ይሕብር። ኣብ 1990 ምስ ኩሎም መተዓቢቱ ናብ ግንባራት ከቲቱ ኣብ ክፍሊ ሰራዊት 61 ከም ተዋጋኢን ኣጋር ሓኪምን ኮይኑ ተጋዲሉ ድሕሪ ናፅነት ናይ ዩኒቨርሲቲ መእተዊ ነጥቢ ምስ ረኸበ ካብ ሚኒስትሪ ምክልኻል ናብ ሚኒስትሪ ትምህርቲ ተመዲቡ። ኣብ ሚኒስትሪ ትምህርቲ ከም መምህር ኣብ ዝተፈላለየ ደረጃታት ትምህርቲ ናይ ካሪክለም ኣዳላዊ ከምኡ ውን ኣብ ምስልጣን መምሃራን ኣስመራ ከም ኣሰልጣኒ መምሃራን ከምኡ ውን ከም ኣማኻሪ ሚኒስተር ትምህርቲ ኮይኑ ሰሪሑ እዩ። ንትምህርቱ ብዝምልከት ቀዳማይ ዲግሪ ካብ ሊድስ ዩኒቨርሲቲ ዓዲ እንግሊዝ፣ ማስተርስ ዲግሪ ካብ ዩኒቨርሲቲ ኦፍ ላንካስተር ዝውን ዓዲ እንግሊዝ፣ ናይ ዶክትሬት ትምህርቱ ድማ ኣብ ስርዓተ ትምህርቲ ናይ ዝተፈላለየ ሃገራት ዘተኮረ ኮይኑ ካብ ዩኒቨርሲቲ ኦፍ ሆንግ ኮንግ ተማሂሩ። ኣብዚ ኣጋጣሚ ኣብ ሰሚናር እዚ ከዓ ትምህርቲ ኣብ ምህናፅ ሃገር ኣብ ዝብል ኣርእስቲ ኣተኪሩ ሰሚናር ክህበናይ ንዶክተር ቴድሮስ ስዩም እንደገና ብክብሪ ይዕድም።
2: ፈለማ በቲ ኣምር ናይ ትምህርትን ብህንፀት ሃገር ዝብል ክንከይድ እዚ ህንፀት ሃገር ዝብል ኣምር ወይ ከዓ ኮንሰፕት ብሮድ ዝኾነ ትርጉም እዩ ዘለዎ። ምዝ ንዛረበሉ ዘለና ጉዳይ ኣተኣሲርና ክንገልፁ ከለና ግን እቲ ኣምር ንውልቀ ሰባት፣ ንትካላት፣ መንነታት፣ ኣፍራይ ዓቕምታትን ከምኡ ድማ ዜግነታዊ ዝምድናትን ኣብዚኣቶም ኣተኪሩ ንዕኦም ንምዕባልን ምሕያልን ከምኡ ብምግባር ድማ ህዝቢ ናይ ሓንቲ ሃገር ከም ሓደ ጥሙር ፖለቲካዊ ማሕበረሰብ ንክዋሳእ ዝኽእል ኣምር እዩ እዚ ህንፀት ሃገር ንብሎ ዘለና። ከምዚ ክንብል ከለና ሕጂ ንኩሉ መዳያት ንፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ባህላውን ሰብኣውን ዓቕምታት ብምምሕያሽን ብምምዕባልን ማለት እየ ህዝቢ ናይ ሓንቲ ሃገር ከም ሓደ ጥሙር ፖለቲካዊ ማሕበረሰብ ንክዋሳእ ዝኽእል ኣምር ንብሎ ዘለና። ኣብ ዝተናውሐ መስርሕ ከኣኒ ንምምዕባል ሃገራዊ ውህደት ስሉጥን ኣድማዕን ትካላዊ ብቕዓትን ምሕደራን ማሕበራዊ ጥምረት ኣፍራይ ቁጠባዊ ዓቕሚ ሰብኣዊ ርእሰ ማልን ትካላዊ ስርዓትን ንምህናፅ ዝኽእል ፕላስ ሃገራዊ ዕላማታት ከዓ ንምዕዋድ ዝሕግዝ እዩ እዚ ህንፀት ሃገር ንብሎ ዘለና ኣምር። ስለዚ እዚ ድሕሪ ምግላፅ ሓንቲ ሃገር ትካላታ ክሃንፁ ዝኽእሉ ክእላታት በብዓይነቱ ኣቑሑ ከፍርዩ ዝኽእሉ ሞያውያን ንህፃናትን መንእሰያትን ክምህሩ ዝኽእሉ መምሃራን ወዘተ ወይ ከዓ ፍልጠት ክካዕበቱ ዝኽእሉ ምሁራን ከምኡ ድማ እቲ ሃገር መን ምዃና ካበይ ከም ዝነቐለት ናበይ ገፃ ትምርሽ ከም ዘላ ዘፅንዑ ተመራምርቲ ከምዚኦም ዝኣመሰሉ ክእላታት ወይ ምሁራት የድልይዋ እዮም። ስለዚ ከምዚኦም ዝኣመሰሉ ምሁራት ዘድልይዋ እንድሕር ኮይኖም ትምህርቲ ምስ ህንፀት ሃገር እንታይ ምትእሳር ኣለዎ ክንርኢ ከለና ሕጂ ትምህርቲ ከዓ ነዚ ዓቕምታት ናይዞም ኩሎም ዝሃገር የድልይዋ ንብሎም ዘለና ዓቕምታት ናይ ውልቀ ሰባት ናይ ትካላትን ብምዕባል ብምሕያልን እንታይ ዓይነት ሃገር ክንሃንፅ ከም ዝደሊ ኣብ ምእዛን ወሳኒ ተራ ይፃወት። ስለዚ ካብዚ ተበጊስና እዚ ከዓ ትቐንዲ ናይዚ ሰሚናር ኣተኩሮ እዩ ማለት እዩ።

0: ና ከም ንፈልጦ ከዓ ኣብ ኤርትራ ፍልጠት ዝሕመረቱን ሃገርን ሕብረተሰብን ንምፍጣር እዩ ድፃዓር። ነዝን ዕላማ እዚ ንምትግባር ድማ ከም ፖሊሲ ኣብ ኤርትራ ልዕሊ ዝኾነ ነገር ሃብታ ዓቕሚ ሰባ እዩ ዝብል መትከል እያ ትሰርሕ ኤርትራ። ህዝባዊ ግንባር ሓርነት ኤርትራ ከዓኒ ኣብ ትምህርትን ሞያዊ ስልጠናን ዝነበሮን ሕጂ እውን ዘለዎ ፅኑዕ እምነትን ረአይን ኣብ ዕሸሉ እንከሎ እዩ ኣንቂድዎ። እቲ ውድብ ሃገር ናይ ምህናፅ ዕማም ብትምህርትን ሞያዊ ስልጠናን ክብፃሕ ከም ዝከኣል ከሎ ገና ኣሚኑ ስራሕ ተምሃር ተጋደል ኣብ ትሕቲ ዝብሉ መሪሕ ዕላማታት እዩ ቃልሲ ዘካይድ ነይሩ። ኣብ ግዜ ብረታዊ ቃልሲ ሓደ ካብቶም ዓበይቲ ተበግሶታት ኣብ ትምህርቲ ድማ እዚ ሕጂ ንኽብሮ ዘለና ንህፃናት ኣብ ውሽጢ እቲ ብረታዊ ቃልሲ ዝካየድ ዝነበረ ሰውራ ቤት ትምህርቲ ከፊቱ ከም ዝእለዩ ምግባር ነይሩ። ነቶም ናይ ቁልዕነት ዕድሚኦም ከይፀገቡ ኣብ ግንባራት ውግእ ክኳሽሑ ዝመፁ ትሕቲ ዕድመ ህፃናት ድማ ኣይፋልኩምን ንስኹም ትጋደልሉ ካልእ ዓውዲ ኣሎ ብምባል ናብ ቤት ምሰውራ ኣትዮም ከም ዝምሃሩ ገይርዎም። ነቶም ኣብቲ እዋምቲ ንሕና ክንጋደል እምበር ክንምሃር ኣይመፃናን ዝብሉ ዝነበሩ ሕማም ተውዚዕ ወይ ከዓ ወኒ ንመስዋእቲ ዝበሃል ከቢድ ኣራሳኒ ሕማም ሓሚሞም ዝነበሩ ከም በዓል ጥልያኖ ከምዚ ክብል ምዒድዎም ከም ዝነበረ ፕረዚደንት ኩልሃና ንዝክሮ ኢና። ኩሉ እቲ ኣብ ቤት ምሰውራ ዝዓበየ ተምሃራይ ዘይርስዖ ረዚን ኣባታውን ብፅያውን ምኽሪ እዩ።
1: ናፃ ዝኾነት ሃገር ክንምስርት ምዕቡል ኢንዳስትሪ ክህልወና ሕርሻዊ እቶትና ክድንፍዕ ዝተረቐቐ ጥበብን ሓይልን ስነ ኪነትን ክህልወና እንተኾይኑ ትምህርቲ ኣገዳሲ እዩ። መን እዩ ንግራቱ ብጠበንጃ ዝሓርስ? መን ኸ ንፋብሪካ ብመድፍዕ ዘንቀሳቕስ? ዓይነይቲ ሃገርያ ብጠያይት ንቕድሚት ዝገስገሰት? እዚ ኩሉ ሰላም ንምምጻእ እንጥቀመሉ መሳርሒ እዩ። ዕላማ ብረትን ዕላማ ትምህርትን ግን ሓደ ኣይኮነን። ምክንያቱ ብረት ኣብ ውሱን መድረኽ ክኩሓፍ ከሎ፣ ትምህርቲ ግን ነባሪ እዩ።
0: መልእኽቲ ተጋደላይ ኢሳያስ ኣፈወርቂ ሰውራ ተዋጋእቲ ጥራይ ዘይኮነስ እንኮላይ ሃነፅቲ ሃገር እውን እዮም ዘድልይዋ እዩ ዝብል ነይሩ። ስለዚ እዚ ሕጂ ትምህርትን ህንፀት ሃገርን ኢልና ንዛረበሉ ዘለና ብዘይ ምክንያት ኣይኮነን፣ ምስኡ ምትእሳር ስለ ዘለዎ እዩ። ኣብቲ እዋንቲ ህዝባዊ ግንባር ነቶም ትሕቲ ዕድመ ዝኾኑ ቆልዑ ቤት ትምህርቲ ከፊቱ ከምህሮም ከሎ ንረዊሕ ዝጠመተ ዕላማ ንሃነፅቲ ሃገር ንምዃን ኢሉ ኣብ ግምዳእቶ እዩ ነይሩ። ኣብቲ ኣብ 1994 ብህግደፍ ዝፀደቐ ቻርተር ብንፁር ሰፊሩ ከም ዘሎ ናይ ህዝባዊ ግንባር ራእይ ኣንቅዶን ትሕልንትን ኣብ ሃገራዊ ሓድነት፣ ማሕበራዊ ፍትሒ፣ ርእሰ ምርኮሳ፣ ባህላዊ ተሃድሶ ወይ ከዓ ዳግመ ስረት፣ ምምዕባል ሰብኣውን ትካላውን ዓቕምታት፣ ከምኡውን ሰናይ ዞባውን ኣህገራውን ጉርብትና መሰረት ዝገበረት ኤርትራ ንምፍጣር ዝዓለመ እዩ ነይሩ። ስለዚ ከምቲ ትምህርቲ ንህንፀት ሃገር ዘማእዝኖ ወይ ከዓ ዝፀልዎ፣ ንትምህርቲ ከዓ እቲ ፖለቲካዊ ዕላማታት ናይ ሓደ ሃገር እዩ ዘማእዝኖን ዝፀልዎን ማለት እዩ። ስለዚ እቲ ፖለቲካዊ ዕላማታት ናይ ሓደ ሃገር ንትምህርቲ ይፀልዎ፣ ትምህርቲ ከዓ ንህንፀት ሃገር ይፀልዎ ወይ ከዓ የማእዝኖ። እዚ ድሕሪ ምባል ሕጂ ካብ ትምህርቲ ኣብ ግዜ ቤት ምስተውራ ናብ ትምህርቲ ኣብ ግዜ ህንፀት ሃገር ክንርኢና። ኣብቲ ግዜ ሰውራ ትምህርቲ ዘይንፀል ኣካል ናይቲ ንናፅነትን ሓርነትን ዝካየድ ዝነበረ ቃልሲ እዩ ነይሩ። ክንዲ ዝኾነ ከዓ እቶም ኣብ ግዜ ብረታዊ ቃልሲ ዝነበሩ ገዘፍቲ ቀዳምነታትን ዕላማታትን ትምህርቲ ገለ ካብኡ እንድሕር ጠቂስና ተጋዳላይን እቲ ኣብ ሓራን ሓውሲ ሓራን ዝነበረ ህዝብና ትምህርቲ መሰረታዊ ሰብኣዊ መሰል ዜጋታት ምዃኑን ቀዳማይ ፀላኢና ድማ ማሃይምነት ምዃኑ ክኣምኑ፣ ህዝቢ ኤርትራ ካብ ድንቁርና፣ ድሕረት፣ ሕማም፣ ድኽነትን ፀቓጥን ጎዳእን ልምድታት ክላቐቕ፣ ኣነባብራ ናይቲ ኣብ ገጠርን ንፁል ከባቢታት ዝነብር ዝነበረ ህዝብና ክመሓየሽን ብዛዕባ ሓለዋ ፅሬት፣ ስነ ጥዕና፣ ኣዳዊ ጥዕና

0: ወነንተኛነት ወይ ከዓ ኢንተርፕረነርሺፕ፣ ዘመናዊ ኣገባብ ማሕረስ ወዘተ መሰረታዊ ግንዛበን ኣፍልጦን ክህልዎ፣ ከምኡ ድማ ኣብቲ እዋንቲ ዝነበረ ህዝቢ ብዛዕባ ብረታዊ ቃልሲ ህዝቢ ኤርትራ ዝነበሮ መረዳእታ ክሕይልን ኣብ ሰብሩኡ ድማ ንጡፍ ተራ ክፃወትን ዝብሉ እዮም ነይሮም። ኣብቲ እዋንቶም ቀንዲ ዕላማታት ናይ ትምህርቲ ኣብ ግዜ ብረታዊ ቃልሲ ናይ ድሕሪ ናፅነት ብድሆታትን ቀዳምነታትን ከምኡ ድማ ምዕባለታትን ግን ዝተፈልዮም። ስለዚ ኣብ ድሕሪ ናፅነት ነባዕብሎ ዘለና ስርዓተ ትምህርቲ ከመይ ዝኣመሰለት ኤርትራ ንክንፈጥር ዘኽእለና እዩ ዝብል ሕቶ እቲ ቐንዲ ኣብዚ ሰሚናር ነተክረሉ ዘለና ጉዳይ እዩ ማለት እዩ። ትምህርቲ ንብዙሓት ምስ ፍልጠት፣ ክእለት፣ ስልጠናን ምትእሳር ዘለዎም ጉዳያት ወግዓዊ ከምኡ ድማ ወዳኒ ብዝኾነ መንገዲ ድውስንን ዘማእዝንን ስርዓት ምስትምሃርን ምስልጣንን እዩ። ንኣብነት ዜጋታት ብመንገዲ ኣብያተ ትምህርትን ካሪኩለምን እንታይ እዮም ክፈልጡ ከም ዘለዎም ድውስን ዘማእዝንን ትምህርቲ እዩ። እሱ እንተደየማእዚኖም እቲ ዝፈልጥዎ ዜጋታት እቲ ዝምሃርዎ እቲ ዘማዕብልዎ ክእለት እቲ ዘማዕብልዎ ተሓሳስባ ከከም ድሌቶም ፋሕ ዝበለ ይኸውን ማለት እዩ። ካልእ ንሃገሮም ብኸመይ ከም ዘንብብዋን ከም ዝርድእዋን ኣብ ሕድሕዶም ዜጋታት ከመይ ዝኣመሰለ ምትእማንን ሓልየቱን ክህልዎ ከም ዝግባእ እነማዕብሎ ዘለና ካሪክለም ንተምሃሮ ናብ ናይ ስራሕ ዓለም ብኸመይ ክመርሕን 40 ኣኽሳብን ፍልጠታት ክእለታትን ድማ ከደልብን ከም ዝኽእል ተምሃሮ ካብ መኣዲ ትምህርቲ ምስተኣለዩ ብኸመይ እዮም ኣፍረይቲ ዋኒናት ክፈጥሩ ከም ዝኽእሉ ተሳተፍነትን ብቕዓትን ደቂ ኣንስትዮ ከምኡ ድማ ዝተወፅዑ ክፋላት ሕብረተሰብና ብኸመይ እዮም ኣብ ትምህርቲ ተወዳደርነት ክህልዎም ዝኽእል እቶም ኣብ ርሑቕ ገጠራትን ንፁልን ኣሸጋርን ከባቢታት ዝምሃሩ ቆልዑ ከምቶም ኣብ ከተማታትን ሓውሲ ከተማታትን ዝምሃሩ መዛንኦም ብኸመይ ብሉፅ ዕድል ትምህርቲ ናይ ምርካብ ዘለዎም ተኽእሎ ርሒብ ክኸውን ከም ዝኽእል መሰረት ኣብ ዘትሕዙ ዓይነታት ትምህርቲ ወይ ከዓ ፋውንዴሽናል ለርኒንግ ንብሎም ኣብ ቋንቋ ደ፣ ኣብ ቁፅሪ፣ ኣብ እንግሊዝ ብኸመይ ድልዱል መሰረት ክንፀፍ ይከኣል ብትምህርቲ ዝሰጎሙ መንእሰያትና ስራሕ ንምርካብ ሃሰው ባህልቲ ኣብ ክንዲ ዝኾኑ ብኸመይ እዮም ፈጠርቲ ስራሕ ክኾኑ ዝግባእ። ኣብ መወዳእታ ድማ እዚ ነስተማቕሮ ዘለና ናፅነት ክሳብ ክንደይ እዩ ብልፅቲ ሃገር ንምህናፅ ዘኽእል ነባሪ ዝኾነ መሰረት ከንፅፍ ዝኽእል ወዘተ ኣብ ዝብሉ ጉዳያት ድፀሉን ዘማእዝንን እዩ ትምህርቲ። ከምኡ ስለ ዝኮይና ንትምህርቲ እቲ ፖለቲካዊ ዕላማታት ናይ ሓደ ሃገር እዩ ድፀልዎ ንብል ዘለና። ከምዚ ዘብለና ዘሎ ከዓ ንናፅነትን ሓርነትን ዝቃለስ ውድብ ኩሉ ዓይነት ዋጋታት መስዋእቲ፣ ስንክልና፣ ንእስነት ወዘተ ብምኽፋል ናፅነት ከረጋግፅ ይኽእል እዩ። ድሕሪ ናፅነት እትውለድ ሓዳስ ሃገር ግን ነቲ ከቢድ ዋጋ ዝተኸፍሎ ናፅነት ውሑስ ከተግብሮ እትኽእል እቲ እንኮ መንገዲ ንፍልጠት፣ ንኽእለት፣ ትካላዊ ዓቕሚ፣ ኣፍራይነት፣ ትምህርቲ ዜግነት ከምኡውን ዘየቋርፅ ስልጠናን ሞያ ዕብየትን እትገብሮ ወፍርን ፕላስ እቶትን እዩ። በዚ ኢና ታሽሙ ክንገብር ንኽእል ክነራግፆ ንኽእል ማለት እዩ። እዚ ከምዚ ዝኣመሰለ ምስግጋር ወይ ከዓ ስሙዝ ምስግጋር ምስዝህሉ ከዓኒ ኣብ ኤርትራ ነዚ ሕጂ ነኽብሮ ዘለና ንቤት ምሶውራ 1976 ምስ ኤርትራ 2026 ጥራይ ደይኮነ ኪኒ 2026 ዘራኽብ ዘተኣማምን ድልድል ወይ ከዓ ብሪጅ ኣሎ ክንብል ንኽእል ኢና።
1: ፖለቲካዊ ዕላማታት ሓንቲ ሃገር ምስ ፅላት ትምህርቲ ዘለዎ ምትእስሳር ክግለፅ እንከሎ ኣብ ሓሙሽተ ባእታታት ተኸፊሉ ክግለፅ ይከኣል።
0: ሓንቲ ሃገር ህንፀት ሃገር ብግቡእ ክተሰላስል ትረአ ኮይና እንታይ ኣምቶም ፖለቲካዊ ዕላማታት ናይቲ ሃገር በቲ ሓደ ወገን ንርኢ ኣለና። ኣብዞም ፖለቲካዊ ዕላማታት ናይ ሓንቲ ሃገር ከዓ ትምህርቲ እንታይ ተራእዩ ክፃወት ዝኽእል። ስለዚ ተቐዳመይቲ ባእታ ናይ ህንፀት ሃገር ሃገራዊ ሓድነት እያ። ትምህርቲ ኣብዚኣ እንታይ ተራ ክፃወት ትኽእል? ሓበራዊ መንነትን ዜግነትን ከምኡ ድማ ሓበራዊ መረዳእታ ብዛዕባ ታሪክ ከም ድፅሎ ወይ ከም ዝምእዘን

ክገብር ይኽእል ማለት እዩ። ካልአይቲ ባእታታት ናይ ህንፀት ሃገር ቁጠባዊ ዕብየትን ምዕባልን እያ። እዚ እቲ ባእታታት ኮይኑ ትምህርቲ ኸ ኣብዛ ዕላማ እዚኣ እንታይ ኣበርክቶ ወይ ተራእይ ክፃወት ትኽእል። ትምህርቲ ንመበል 21 ክፍለ ዘመን ዝምጥኑን ከምኡ ድማ ተወዳደርቲ ዝገብርዎም ፍልጠትን ክእለታትን ይዕጥቕ፣ ኣፍራይነት ንኽገልብጡ ዓቕሞም ይስሕል፣ እቶም ዝምሃሩ መሃዝትነትን ዋንንተኛነትን ድማ ይኽስኩስ። እታ ሰልሰይቲ ባእታታት ናይ ህንፀት ሃገር ማሕበራዊ ፍትሒ እያ። ኣብዚ ከዓ ትምህርቲ እንታይ እዩ ዝፃወት? ብካሪክለምን ብዝሰልጠኑ ሞያውያንን መምሃራንን ኣመሓደርቲ ትምህርትን መሳለጥያታት ትምህርትን ኣቢሉ በዚኦም ኣቢሉ ኣብ መላእ ሃገር ምዕሩይ ዕድላት ትምህርቲ ንኽህሉ ልዑል እጃም ይፃወት። እታ ራብዒቲ ባእታታት ናይ ህንፀት ሃገር ምስ ዜግነታዊ ጉዳያት ተኣሰርያ። ገለ ካብቶም ምስ ዜግነት ተኣሰሩ ጉዳያት ዜግነታዊ ባህልን ቁርርን ወይ ከዓ ውህደት ምቁራን፣ ዜግነታዊ ዓቕምታት፣ ዜግነታዊ ትካላት፣ ዜግነታዊ ግንዛቤ፣ ዜግነታዊ መሰላትን ጉባኣትን ዝኣመሰሉ ካብቶም ባእታታት ናይ ህንፀት ሃገር እዮም። ዜግነታዊ ዓቕምታት ክንብል ከለና ንፖለቲካዊ ፍልጠት፣ ንኽእለታት፣ ንመረዳእታታት ዝትንክፍ ምዃኑ ክጥቀስ ፅቡቕ እዩ። ትምህርቲ ኣብዚ እንታይ ተራእይ ክፃወት ዝኽእል እንተልና ድማ በቶም ሕብረተሰብ ልዑል ከበሬታ ዝህቦም ደንብታት ስነ ምግባር ንኽምእዘዙ ይስሕል፣ ነቶም ደሰልጥኖም ተምሃሮ ማለት እዩ። ካልእ ዜጋታት ሓላፍነታውያን ንክኾኑ ኣብ ጉዳይ ስድራ ቤቶም፣ ኣብ ጉዳይ ኣዝማዶም፣ ኣብ ጉዳይ ጎረባብቶም፣ ኣብ ጉዳይ ቀረብኦም ዘለዋ ኮማት ሕብረተሰብን ሃገርን ንጡፋት ተዋሰቕቲ ንክኾኑ የማእዝን። ኣብ ማዕርነት ደቂ ኣንስትዮን ደቂ ተባዕትዮን ንኸኣምኑን ንዓበይትን ንኻልኦት ክብርን ሞሳን ዝግብኦም ውልቀ ሰባትን መራሕትን ንከኽብሩ ይኽስኩስን ምራውላዊ ሓላፍነት ድማ የሰክም። እታ ናይ መጨረሻ ንገስጋስ ሃገራዊ ዓቕምታት እያ። ሕጂ እዞም ክንጠቕቶም ሰና ሓደ ብሓደ ኣብ መጨረሻ ናበይ ገጽ እዩ ዝኸይድ። እቲ ዝፍጠር ሃገራዊ ዓቕሚ እቲ ንህንፀት ሃገር ዝያዳ ደማእዝን ማለት እዩ ወይ ካፓቢሊቲ። ስለዚ ኣብዚ ሃገራዊ ዓቕምታት ኣብ ምኩስካስ ወይ ኣብ ምፍጣር ትምህርቲ እንታይ እዩ ድፃወት እንተይልና ንገስጋስ ስልጣንን ብልፅግናን ሃገር ዝሕንኑ ወይ ዘቀላጥፉ ምሁራትን ሞያውያንን የፍሪ፣ ሞያዊ ፍልጠቶምን ክእለቶም ድማ በብእዋኑ ከም ዝኽለስ ከም ዝዳብርን ንምግባር ቀጻሊ ስልጠናታት የዋድድ። ካብዚ ልዕሊ ተጠቒሱ ዘሎ ሰንጠረጅ ከም ንርድኦ እቶም ክዋደዱ ዝግብኦም ሃዋህው እንተ ደኣ ብግቡእ ሃልዮም ትምህርቲ ንህዝቢ ናይ ሓንቲ ሃገር ናብ ሰብኣዊ ርእሰ ማል ናይ ምቕያር ልዑል ዓቕሚ ኣለዎ። እቲ ዝፈሪ ሰብኣዊ ዓቕሚ ድማኒ ወይ ከዓ ርእሰ ማል ናብ ኣፍራይ ዓቕሚ ንክቕየር ዘሎ ተኽእሎ ኣዝዩ ልዑል እዩ። ምስ ግዜን ተመክሮን ድማ እዚ ኣፍራይ ዓቕሚ እዚ ናብ ሃገራዊ ሓይልን ርእሰ ማልን እዩ ዝቕየር ማለት እዩ። ህንፀት ሃገርን ዘይነፃፅኡ ክልተ ገጻት ናይ ሓንቲ ሳንቲም እንብል እንታይ ማለትና ኢና ወይ ስለምንታይ ኢና ከምኡ ንብል ኩሉ ግዜ? ትምህርቲ ከምዚ ኣቐዲሞ ክጠቕሶ ፀናሕኩ ንህዝቢ ናይ ሓንቲ ሃገር ናብ ሰብኣዊ ርእሰ ማል ናይ ምቕያር ልዑል ዓቕሚ ኣለዎ። ኣብ ህንፀት ሃገር ኣየኖት ዓይነት ሞያታት እዮም ዝያዳ ዝድልዩ ዝብል ሕቶ የልዕላ እየ። ሓደ ዓይነት ሞያ ንበይኑ ኣብ ህንፀት ሃገር ወሳኒ ተራ ክፃወት ኣይክእልን እዩ። ውህደትን ኣበርክቶን ናይ ዝተፈላለዩ ሞያታት እዩ ኣብ ህንፀት ሃገር ኣድማዕ ተራ ክፃወት ዝኽእል። ስለዚ ሓንቲ ሃገር ብቑዕ ፍልጠትን ክእለትን ዘለዎም ግን ከዓ ነንሕድሕዶም ዝመላልኡን ዝመራኸሱን ምሁራት ሞያውያን እዮም ዘድልይዋ። ተመክሮ ናይተን ኣብ ህንፀት ሃገር ዝሰጎማ ሃገራት ከም ዘረጋግፆ ከዓኒ ገለ ሞያታት ወላ እኳ ካብ ሓደ ናብ ሓደ ክጠቅስ ዘይትኽእል ትኾንካ ገለ ሞያታትን ዓውደ ፍልጠታትን ግን ኣብ ምህነፅ ሃገር ወሳኒ ተራእዮም ዝፃወቱ። ስለዚ ብዛዕባ ገለ ኣገደስቲ ሞያታትን ዓውደ ፍልጠትን ምዝራብ ንዓናዊ ፅቡቕ እዩ። ኤርትራ ዝዓነወ ቁጠባን ኩሉ ዓይነታት ትሕዝቶ ቅርፅን ወሪሳ እያ ዝተወልደት ሓዳስ ሃገር እያ። ድሕሪ ናፅነት እውን ኩላና ከም ንፈልጦ

ኣብ ምውሓስ ልእላውነት ሃገር እያ ተፀሚዳ ፀኒሓን ዘላን። ስለዚ ንኤርትራ ዘየድልያ ዓይነት ሞያ የለን። ይኹን ዳኣ እምበር ከም ኩለንተን ኣብ መስርሕ ህንፀት ሃገር ሃብታም ተመክሮ ዘለዎን ሃገራት ዝሕብሮ ኤርትራ እውን ኣብ ገለ ሞያታት ዝያዳ ፀቂጣ ክሰርሕ ኣለዋ እንተ ደኣ ህንፀት ሃገር ብግቡዕ ክሳለጥ ኮይኑ ማለት እዩ። ሕጂ እተን ምድባት ዝያዳ ኣብ ህንፀት ሃገር ኣድማዕተራ ክፀዋታ ዝኽእላ ፊልድ ወይ ከዓ ክሕንኖ ዝኽእላ ዝበሃላ እዘን ዝስዕባየን ከምዛ ትሪእዎን ዘለኹም ኣብ ምትርጋም ግዜ ከየጥፍእ ከም ዘለዎ ብእንግሊዝ ከም ብበየ ተቐዳመይቲ ካታጎሪ ወይ ከዓ ምድብ ንሂማን ዴቨሎፕመንት ትምልከት እያ። ኣብዛ ምድብ እዚኣ እቶም ንሓደ ሃገር ንህንፀት ሃገር ኣብ ምሕናን ተራ ክፃወቱ ዝኽእሉ ውልቀ ሰባት ወይ ከዓ ሞያውያን ቲቸርስ፣ ዶክተርስ፣ ነርስስ፣ ፓብሊክ ሄልት ስፔሻሊስትስ፣ ሳይኮሎጂስትስ ኤን ሶሻል ወርከርስ እዮም። እታ ካልአይቲ ምድብ ኣብ ምህናፅ ሃገር ዝያዳ ወይ ከዓ ኣብ ምሕናን ተራ ክፃወት ትኽእል ምድብ ከዓ ፊዚካል ዴቨሎፕመንት ትምልከት እያ። ኣብዚኣ ድፈርዩ ሞያውያን ሲቪል፣ ኤሌክትሪካል፣ መካኒካል፣ ኬሚካል ኤን ኤንቫይሮንመንታል ኢንጂነርስ እዮም። እታ ሳልሰይቲ ንኣፍራዊ ቁጠባ ትምልከት እያ። ኣብዚኣ ከዓኒ ኣብ ምህናፅ ሃገር ልዑል ተራ ክፃወቱ ዝኽእሉ ሞያዋት ኣግሮኖሚስትስ፣ ኢኮኖሚስትስ፣ ኢንተርፕረነርስ፣ ኣካውንታንትስ፣ ባንከርስ ኤን ኢንዳስትሪያል ማነጀርስ እዮም። እታ ድሕሪኣ ትቕፅል ንናሽናል ሴኩሪቲ ትምልከት እያ። ብፍላይ ንዓና ንኤርትራ ከዓኒ ኣዝያ ኣገዳሲት እያ። ስለዚ ኣብዚ ሞያ እዚ ብፍላይ ከዓ ኣብ ህንፀት ሃገር ኣድማዕተራ ክፃወቱ ዝኽእሉ ክኢላታት ሞያውያን ኣብ ናይ ናሽናል ሴኪሪቲ ሚሊታሪ ፕሮፌሽናልስ፣ ሴኪሪቲ ስፔሻሊስትስ፣ ዲፕሎማትስ እውን ኣብዚኦም ዳኣቱ፣ ከምኡ ድማ ስትራቴጂክ ኣናሊሲስ ወይ ከዓ ስትራቴጂካዊ ምፅናዕታት ትገብሩ ማለት እዩ። ኣብ ህንፀት ሃገር ወሳኒ ተራ ክፃወቱ ተደኣ ኮይኑ እንታይ ፍሉይ ታሪካዊ ፀጋታት እዩ ዘለዋ? ብዙሓት ሃገራት ብፍላይ ከምዝናትና ተመክሮ ዘለዎን ህንፀት ሃገር ክጅምራ ከለዋ ወይ ሀ ክብላ ከለዋ ከምዚ ዝስዕብ ሕቶ እየን ተሓታ። ከመይ ጌርና ኢና ሃገራዊ ጥምረት ወይ ከዓ ውህደት ክንፈጥር ንኽእል እየን ዝብላ። ኤርትራ ከዓኒ ፅቡቕ ዕድል ኮይኑ ዘነይትን ዝኹርዕን ኣብ ብዙሓት ሃገራት ኣፍሪቃ ከዓ ዘየለ ታሪካዊ ፀጋታት እዩ ዘለዋ። ኤርትራ ትካላውን ውድባውን ህዝባዊ ግንባር ዘማዕበሎ ማለት እየ ፍልጠት ንሃገርን ህዝብን ህይወትካ ምብጃው ሓላል ምዃኑ ዝብል ፅኑዕ እምነት፣ ስንኩል ኣእምሮ እምበር ስንኩል ሰብ የለን ዝብል መንፈስ፣ ማሕበራዊ ጥምረት ወዘተ ከምዚኦም ዝኣመሰሉ ሃብታም ተመክሮታትን ባህልታትን ኣብ ግዜ ብረታዊ ቃልሲ ኣጥርያ እያ። ገለ ካብዚኣቶም ንምጥቃስ ከምቲ ኩላህና ንብሎ ሳሕል ከም ሃገር ህዝባዊ ግንባር ከዓ ከም መንግስቲ ኢልና ንዛርበሉ ኣገልግሎት ትምህርቲ፣ ኣገልግሎት ጥዕና፣ ሕርሻዊ ንጥፈታት፣ መጓዓዝያን ፅርግያታትን፣ ጋራጃት፣ መሳንዓት፣ ቴክኒካዊ ስልጠናታት፣ ሓያል ተሳትፎ ደቂ ኣንስትዮ፣ ምጥፋእ መሃይነት፣ ኮማ ውዳበታት ወዘተ ኣብዚኣቶም ሓያል ዝኾነ ተመክሮታት ኣጥርያ ኤርትራ። ካልእ እንሪኦ ዝግባአና ፍልስምናታት ትምህርቲ ህዝባዊ ግንባር እዩ። ብዝርዝር ኣቱ እኒኦ፣ ግን ኣብቶም ዕቢ ዕቢ ዝበሉ ሓደ ንትምህርቲ ቋንቋ ደ ከምኡ ድማ እዚ ትምህርቲ ቋንቋ ደ ዝበሃል ሃገራዊ መንነትን ህንፀት ሃገርና ምህናፅ ዝነበሮን ብሕጂ እውን ዘሎ ልዑል ግደ። እዚ ሓደ ካብቲ ዓበይቲ ፍልስፍናታት ትምህርቲ ህዝባዊ ግንባር እዩ። ካልእ ካብቶም ዓበይቲ ፍልስፍናታት ትምህርቲ ህዝባዊ ግንባር ኣብ መንጎ ክልሲ ሓሳባዊ ፍልጠትን ግብርን ክህሉ ዝግብኦ ዝምድና እዩ። ብዛዕባ ትምህርቲ ክመሃሩ እንከለዉ ኣብቲ ግዜ ቃልሲ ምስ ድሩት ዝኾነ ትሕሶን መሰለጣትን ክመሃሩ እንከለዉ ኩሉ ግዜ እቲ ትምህርቲ ምስ ክልሲ ሓሳብ ዝብል ዝምድና ከምዚ ዝቀጠሉ እዩ ዝግበር ነይሩ። ንኣብነት ብዛዕባ ፊዚክስ ዝመሃር ዝነበረ ተምሃራይ ብዛዕባ ፀሓዊ ፀዓት መሰረታዊ ግንዘበ ከም ዝህልዎ ይግበር። ንስነ ህይወት ወይ ከዓ ባዮሎጂ ዝምልከት ዝውሃብ ትምህርቲ ምስ ሕርሻ ጥዕናን ማይን ምትእሳር ከም ዝህልዎ ይፀዓር። ንስነ ቁፅሪ ወይ ማቴማቲክስ ዝምልከት ዝውሃብ ትምህርቲ ምስ ህንፃ፣ ንግዲ፣ ምህንድስና ወዘተ ዘላሊ ግብራዊ ኣብነታት ከም ዝህልዎ ይፀዓር። ምስ ጂኦግራፊ ብዝምልከት ዝውሃብ ትምህርቲ ብኣብነታት ናይ ምሕደራ ማይ፣ ክሊማ፣ ኣጠቃቅማ

መሬት ክስነ ከም ዘሎ ኣበርቲዕካ ይፀዓረሉ ነይሩ ማለት እዩ። ትምህርቲ ኣብ ግዜ ቃልሲ ስለዚ ኣጠቃሊል ኣቢልና ክንሪኦ ከለና ምስራሕ ስነ ምግባር ክብርታትን ልምድታትን ማሕበረሰብ ሃገራዊ ኣገልግሎት ወይ ንሃገርካ ምግልጋል ማለትና ኢና። ቴክኒካዊ ክእለታት፣ ረብሓታት ምጥፋእ መሃይምነት፣ መትከላት ርእሰ ምርኮሳ፣ ኣምራትን ግብራዊ መርዳእታትን፣ ማሕበራዊ ዘይምዕሩይነት ወዘተ ዝብሉ መትከላት

0: እዚ ንኣብነት ኣብ ግዜ ምጥፋእ ማሃይምነት ዘመተ እቶም ኣብኡ ዝተዋፈሩ ተምሃሮን መምሃራን ናይ ቤት ምሶራ ነበር ኣብ ውሽጢ ሕብረተሰብ ኣትዮም ንሕብረተሰብ መሲሎም ፀገማት ሕብረተሰብ ኣብ ምፍታሕ ኣዝዩ ልዑል ተራ ተፃዊቶም እዮም። መዛዘሚ ሓሰባት ኣብ ግዜ ብረታዊ ቃልሲ እቲ ንትምህርቲ ዝምልከት ዝነበረና ዓብን ታሪኻውን ሕቶ ከም ዝስዕቢ ነይሩ። ጎኒ ጎኒ እቲ ምፀላይ እነካይዶ ብረታዊ ጥምጥም ከመይ ጌርና ኢና ንህዝቢ ኣገልግሎት ምህሮን ጥዕናን ክንህብ ንኽእል ዝብል ፎካስ ወይ ኣተኩሮ እዩ ነይሩ። ኣብዚ ዘለናዮ መድረኽ ናይዚ ዘለናዮ መድረኽ ሕቶ ከዓ ፍልይ ዝበለ እዩ። ነዚ ነስተማቕሮ ዘለና ናፅነት ብዘላቒ ቁጠባዊ ቴክኖሎጂካዊ ማሕበራውን ለውጥታት ከነውሕሶ እንተ ደኣ ኮይንና እንታይ ኢናን ደቅናን መንእሰያትናን ክንምህሮም ዘለና ዝብል እዩ። ኣብ መንጎ እዚ ክልቲኡ ዝጠቐስክዎ መድረኻት ዝነበሩ ሕቶታትን ቀዳምነትን መሰረታዊ ፍልል እዩ ዘሎ። ምክንያቱ ኣብ እዋን ብረታዊ ቃልሲ ከም ሃገርን ህዝብን ክንሰርር ነርና፣ ውዳቤታትና ከነሕይል፣ መሳርሒ ህዝባዊ ሰራዊት ከነህጥር፣ ሃገራዊ ንቕሓትና ክብ ከነብል፣ ማሃይምነት ከነጥፍእ፣ ኣብ ግብራዊ ተመክሮታት ዘድሃዊ ስልጠናት ከነተኩር ወዘተ ትምህርቲ ቀንዲ ዕጥቅና እዩ ነይሩ። ኣብዚ ዘለናዮ መድረኽ ህንፀት ሃገር እውን ኩሎም ቶም ኣብ ግዜ ብረታዊ ቃልሲ ንደፍኣሎም ዝነበርና ሜላታትን ዕላማታትን ትምህርቲ ሕጂ እውን ኣድለይትን ኣገደስትን እዮም። እንተኾነ ግን ኣብ መድረኽ ህንፀት ሃገር ስልጥንትን ብልፅግትን ሃገር ክንሃንፅ እንተኮይንና ስርዓተ ትምህርትና ኣብ ዝተረቓቐ ስነ ፍልጠት፣ ዲጂታላዊ ትምህርቲ፣ ኣርቲፊሻል ኢንቴሊጀንስ፣ ዋንንተኝነት ወይ ከዓ ኢንተርፕረነርሽፕ፣ ምርምር፣ ምህንድስና፣ ኣከባብያዊ ስነ ፍልጠት፣ ምህዞን ሰንዓን፣ ትካላዊ ሞያውነት፣ ተወዳዳራ ብቕዓት ትምህርቲ ወዘተ ኣብዚኦም ስርዓተ ትምህርትና ኣትሪሩ ክፀቅጥ ኣለዎ። ብተመሳሳሊ ንስርዓተ ትምህርትና ናብቲ እንደልዮ ወይ ንሓልሞ ኣንፈት ዝቕልሱ ወይ ከዓ ዘማእዝኑ ብፍቕድን ብዓይነትን ብቑዓት ሞያውያን ሓላፍነታውያንን ውፍያት መምሃራን ኣሰልጠንቲ መምሃራን ኣመሓደርቲ ትምህርትን ክህልውና ኣለዎም። ምክንያቱ ሓያል ስርዓተ ትምህርትን ሓያል ፍርያት ስርዓተ ትምህርትን ምዝህልውና ሓያል ሃገር ክንሃንስ ዘሎ ተኽእሎ ኣዝዩ ልዑል እዩ። ትምህርቲ ስልጥንትን ብልፅንትን ሃገር ኣብ ምህናፅ ብዙሕ ተኣምራት ከዓ ክገብር ይኽእል እዩ። ንኣብነት ገለ ካብኦም ተጠቂስና ትምህርቲ ረብሓታት ህዝብን ሃገር ዘቐድሙ ብቑዓት ሞያውያን ዜጋታት ይፈጥር። እንተ ደኣ ብግቡእ እቲ ፖለቲካዊ ዕላማታት ናይ ሓንቲ ሃገር ነቲ ናይ ትምህርቲ ፖሊስታት ኣማእዚንዎ ማለት እዩ። ትምህርቲ ሃገራዊ መንነትን ማሕበራዊ ጥምረትን ይሃንፅ። ትምህርቲ ታሪኽ፣ ባህሊ፣ ቋንቋን ዜግነታዊ ክብርታትን ካብ ወለዶ ናብ ወለዶ የመሓላልፍ። ትምህርቲ ሳይንስ ቴክኖሎጂን ኣፍራዊ ክእለታትን የማዕብል። ትምህርቲ ኣብ ሕብረተሰብ ዝህሉ በብዓይነቱ ዘይምዕሩይነት የፅብብ። ትምህርቲ ትካላትን ዲሞክራሲያዊ ተሳታፍነትን ይሕይል። ትምህርቲ ርእሰ ምርኮሳን ሽግራት ህዝቢ ናይ ምፍታሕ ኣቕምታትን የማዕብል። ትምህርቲ ንሃገር ዝርከቡን ዘውሕሱን ዘማዕብሉን ተካእቲ ወለዳት ይኽስክስ ወዘተ። ስለዚ ትምህርቲ ዘይገብሮ ነገር የብሉን እንተ ደኣ ብግቡእ ተማእዚኑ ማለት እዩ። ኣብ መደምደምታ መድረኽ ብረታዊ ቃልሲ ንናፅነትን ሓርነትን ባይታ ኣንፂፉ መድረኽ እዚ ሕጂ ዘለናዮ መድረኽ ናይ ፍልጠት ዝሕመረቱ ሕብረተሰብን ቁጠባን ከዓ ኣእምሮን ቁጠባውን ዓቕምታት እዩ ክሃንፅ ዘለዎ። ፅኒ ኢልኩም ስለ ዝሰማዕኩምኒ ብልቢ የመስግን። ዓወትና ሓፋሽ።
1: ድሕሪ እቲ ትምህርቲ ኣብ ምህናፅ ሃገር ዝብል ኣርእስቲ ሰሚናር ምስ ተዛዘመ ካብቲ ዓዘብቲ ሃናፅን ኣበርካትን ሕቶታት እውን ቀሪቡ እዩ።

Kami ini berada

What was that?

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማ ኣገር ከመይ ትቕን እዩ ንሎም ውን ሰዓትና ኣኺሉ ዝተፈላለየ ትሕሶታት መደማ ኣገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

تاريخ المنور.

قوتنا كلنا اندح عبرنا تكأت مدرحنا من طول شفتنا قوتنا.

ዝኸበርኩም ተኸታተልትና ትሕሶታትና ብደርፊ ፈሊሙ ዘሎ ዝቕፅል ትሕሶ መደብና ድማ እታ ፈላሚት ትሕሶ መደብና ዝኾነት ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልም ሕዳጋት ከስክረኩም።

0: በው በው እንዜማ ሓተ ይገሰሮሙኝ ሓተ ይገሰሮሙኝ ዓዝ ማሻላ ትባረክ ኣለቀት ደኳትሪ ኣባዩ ዕሉማም ወላድ ዓድ
1: ቢጋከለልታገው የለየላል ከደቢ ሓጀብከ ድዮም
0: ኣይዋ ኣይዋ ኣይዋ ድሓን ይባ ድሓን ድሓን በስ ኣይዋ ከም ሸበኮ መፀኩ በስ ሓደ ና ማሕብር ምስል መርሓባ መር
2: ምንክል ዓዛብ ምንክል ዓዛብ ኣብ ገፅ ነትረ እንሻ ላ መርሓባ ኣሰላሙ ዓለይኩም
3: يلا يلا

0: ጊዜ ሳክት ቢራካ ተንዲካ ማንካት ባስ ምገን ወዴት መስለከ አመረት በና መንገ እርድ ገና ቀይርተን በላ ሐል ዕድ አምሪ ይልከ ወላ ከይ
1: አይዋ እንሰርከ ተምብረና ይኮን
0: ሀታ ተበሰታ አስከበና ዘ ሀጀር በ ሀጀር ትብላ ለይ ናይ ታከ
1: አናማ አርጉ ዲብለ ይኮታ ጭቀቃልኩ እንደ ምስከብላ ለከ

0: ክቡራት ኸታተልትና ከምቲ ኣብ ዝተፈላለዩ እዋናት ኣብ መንጎ መንጎ መደባትና ዝተፈላለዩ ሙያታት ናባኹም እንላልዮ ንሎሚ ድማ ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ ሰውራ ኣብ ኣዳራሽ ዞባ ማእከል ናይ ዝተኻየደ ስእላዊ ምሬት ኤግዚቢሽን ኣብቲ ቦታ ካብ ቀሪቦም ዘለዉ ዝተፈላለዩ ኣሰኣል ናይ ተምሃሮ ቤት ትምህርቲ ሰውራ ንገለ ክፋሉ ኢና ናባኹም ክንብሎ እዚ ድማ እቲ ናይ ምጥፋእ ኣመሃይምነት ዘመታ ወይ ድማ ወፍሪ ብተምሃሮ ቤት ትምህርቲ ሰውራ ዝካየድ ዝነበረ ንዕኡ ዝገልፅ ስእሊ እውን ኣብ መንጎ መንጎ መደባትና ክህልወና እዩ ነዚ ስእሊ እዚ ምሳና ሓቢሩ ዝገልፀልና ድማ ናይ ሽዕዋን ተምሃራይ ቤት ትምህርቲ ሰውራ ተገዳላይ ሃብቲ ሓጎስ ብምዃን እዩ ነዚ ድማ ክሳብ ፍፃሜ ምሳና ክትሓብሩ ብክብሪ ንዕድም
1: ሃብቲ ሓጎስ ገብረ መስቀል ይበሃል ዕባይ ቤት ትምህርቲ ሰውራ ኣብ 978 ናብ ቤት ትምህርቲ ሰውራ ኣትየ ኣብ ቤት ትምህርቲ ሰውራ ክኣቱ ከለኹ ራብዓይ ክፍሊ ጀሚረ ማለት እዩ ካብ ራብዓይ ክፍሊ ክሳብ ንዘመተ ዝወፃናሉ ግዜ ሸውዓይ ክፍሊ በፂሐ ንምጥፋእ መሃይምነት በቲ ሽዑ ዝወፀ መምርሒ ናይ ውድብ ህዝባዊ ግንባር ንምጥፋእ መሃይምነት ካብ ዝዓበየ ክሳብ ዝነኣሰ መሃይምነት ክጠፋእ ኣለዎ ኣብ ኤርትራ ዝተባሃለ ኣብ ሓውሲ ሓራ ዝነበረ ቦታታት ማለት እዩ ኣብቲ እዋንቲ መስመር ፀላኢ ሰጊርና ኢና ንኸይ ዘለና ነዚ ሰጊርና ኣብቲ ኣብ ውሽጢ ህዝቢ ኮይና ከዓ ነዚ ንጥፈታት ዝኸነካየድ ተበጊስና ኣብ ምብጋስና እዘና ኣብዚኣ ዘለዋ መካይን ሒዘና እናተበጊሰን ብጡርንፍና ኣብዛ ቦታ እዚኣ በፂሕና ማለት እዩ ኣብ ጋርያ እዚኣ ኣብዚኣ ምስ በፃሕና ካብዚኣ ሽዑ ፋሕ ኢልና በቢ ቦታና ክንከይድ ኮልና ከዓ እዚ ስእሊ ዝተሳኢልናዮ ሕጂ ንመጀመርታ ግዜ ብወግዒ ዋላ እኳ ቅድሙ ብረት ምዕጣቕ እንተነበረ ብወግዒ ግን ሽዑ ወነንቲ ብረት ኮይና ማለት እዩ ነናትና ብረት ሒዝና እተን ዝርካበን ዝተዓደላና ሒዝና ናብ ቦቦታና ፋሕ ኢልና ሓደ ካብኦም ሕጂ እዚ መሓር ፀሃይ ይበሃል ኣብዚ እዋን ዝእውን ኣሎ እዚኣ ከዓ ቀዳማይ ክፍሊ መጀመርታ እንዳመሃረት ኮላ ዝተሰኣለት ቆልዓያ ኣብ ሰሜን ከዓ ተሳኢላ እዚኣ ትንሽአይ ዝበሃል ቦታ ማለት እዩ እዚኦም እቶም ተምሃሮ እዮም ቅድሚ ኣብ ቤት ትምህርቲ ሰውራ ከለና ንምጥፋእ መሃይምነት ንክንወፍር ሲ ንምንታይ ንምድለየ እዚኦም ሕጂ ድሕር መስመር ምስ ወፃእና ኩሎም ዝተሰኣሉ እዮም እዚ ኣጓዱ እዚ ትሪኦ ዘለኺ ናይ ከባቢ ሽላሉ እዩ ከምዚ ነሩ እቲ ገዛውቲ ኣብቲ ቦታእቲ ተምሃሮ ተሰሪዖም ምጥፋእ መሃይምነት ብወግዒ ተጀሚሩሎ ማለት እዩ ብዚ እዋን እዚ ካብዚ ቀፂልና ናብዚ ኢና ንመፅእ ኣብዚ ዳርጋ ኣብቲ እዋን እቲ ኣብ ዝተበዝሓ ብሄራት ናይ ኤርትራ ምምሃር ዝበሃል ወይቲ መንቋሕቋሕታ ናይ ትምህርቲ ኣይነበረን ህዝባዊ ግንባር ንመጀመርታ ግዜ ኣብ በዓል ኣስማጥ ዛራ ዘለዎ ከባቢ ኣብ ሓደ ተጠርኒፎም ህዝባዊ ባይቶ ኣቁሞም ትምህርቲ ተኸፊቱሎም ማለት እዩ እዚ ኣብ 82 ንኸውን ኣሎ ማለት እዩ ቀቂድመና ሓደ ዓመት ጀሚሩ እዚ ካብዚ ቀፂሉ ግን እዚ ሕጂ ንሪኦ ዘለና ናይ ኩሉ ዝተምሃረ ይምሃር ዘይተምሃረ ከዓ ይምሃር ዝብል ጭርሑ ሒዝና ብሙሉእ ዓቕምና ንድሕሪ መስመር ወፂና ኣብዚ ሕጂ ኣብ በዓል እዚ ናይ በዓል እንድላል ናይ ባረፍ ሳሕል እዚ ከዓ ናይ በዓል ኣብ ባርካ ዝነበረ ቦታታት ናይ ኤርትራ ኣብቲ እዋንቲ እዚ ስእላት እዚ ተላዒሉ ማለት እዩ እዚኦም ትሪኦም ዘለኹ ትሪኦም ኣለኹ ዋላ ስእሎም ኣኦም ትሪኦም ከለኹ ናይ ብሓቂ ከመይ ዓይነት ጎስጓሳት ተኻይዱ ሽዑ ንምጥፋእ መሃይምነት ክሳብ ክንደይናይ ፃዕሪ ተኻይዱሉ ሓደ ካብቲ ዝዓበየ ዕማም ናይ ህዝባዊ ግንባር ኣብቲ እዋንቲ ምጥፋእ መሃይምነት እዩ ነይሩ ነዚ ንምትግባር ከዓ ኩሉ ሰብ ካብ ወዲ 14 ዓመት ንላዕለስ ወፊርና ማለት እዩ ንትምህርቲ ክንምህር ወፊርና ብሓፈሻዊ ገምጋም ከባቢ 800 ንኸውን መምሃራን ወፊርና እዛ ኣብዚኣ ንሪአን ዘለና ክልተ ስእሊ መመላእታ ናይ ዚአን ምናልባት እቲ ታሪክ ምእንቲ ኣሳሲሩ ክመፅእ ኢልና ኢና ክሳይ ንገብር ዘለና እዚ ዳርጋ ኣብዚ እዋን እዚ ሕጂ ካብ ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ዝበፅሑ ተምሃሮ ኣለዉና ማለት እዩ እዚ ልከ በታ ዝተጀመረትላ መሰረት እቲ ጎስጓስ ኣብ ህዝቢ ብውድሆ ሽማግለ ብክፍሊ ምሕዳር ህዝባዊ ምሕዳር ጀማሄር ንብሎ ዘርና ብቲ እዋንቲ ተጠርኒፎም ብዝተፈላለየ ደረጃታት ኣብ ዝተፈላለየ ደረጃታት ዝተፈላለየ ፅብሒ ማለትና እዩ ንግሆ

0: መደብ ተምሃሮ ንኣሽቶ ክንምህር ከለና ኣብ ድሕሪ ቀትሪ ኣዴታት ዝመሃራ ነይረን። ድሕሪኡ ኣቦታት በይኖም ምሃሩ ምሸት ጓሶት ምሃሩ ምሸት ከዓ እቶም ጓሶት ምእንቲ ናይ ትምህርቲ ዕድል ከይተርፎም ድሕሪ ሰዓት 6ዱሽተ ምሸት ብጋዝ ከምዚ ሕጅል እቺ ገለ የለን ጋዝ ወሊዕና ግን ነቶም ጓሶት ከዓ ሽዑ ንምህሮም። ስለዚ ብ4 ንጥፈታት እዩ ዝኸይድ ነይሩ ናይ ተምሃሮ ናይ መንእሰያት ናይ ቆልዑ ማለት እዩ ናይ ኣዴታት ናይ ኣቦታት ናይ ጓሶት ተባሂሉ 4 መደባት ተሰሪዕሉ ይኸይድ ነይሩ። እዚአን ሕጂ ካብዚ ንሪኤን ዘለና ናይ ኣዴታት ዝመሃራ ዝነበራ ማለት እዩ። እዚ ናይ ኣዴታት መደብ ትምህርቲ እዩ። እዚ ኩለን እዚአን ሕጂ ኣዴታት እየን። ኣብቲ እዋንቲ መሃይምነት ዘጥፍኣ ካብ ቀዳማይ ክሳብ 5ይ ክፍሊ ዝተምሃራ ኣዴታት እየን። ምክንያቱ ትመሃራ ኣብ ዓበይተን ኣብ ቆልዑን በበይኒ እዩ። ኣብ ቆልዑ ቀዳማይ ካልኣይ ሳልሳይ እንዳልካ ኢኻ ትኸይድ። ኣብ ዓበይቲ ግን ቀዳማይን ካልኣይን ሳልሳይን ራብዓይን ሓሙሻይ እንዳለ ተጣርኒፉ ክራሽ ፕሮግራም እዩ ዝኸይድ። ኣብ ዓበይቲ ሕፅር ሕፅር ዝበለ መደባት ጌርካ ዝስራሕ እዩ ነይሩ። ብከምዚ እዮም እቶም ቆልዑ ሽዑ ደግሲ ንኸየጋጥም ከዓ ተደጋጋሚ ግዜ መፅሓፍቲ ብምዕዳል ኣብ ገዝኦም ኬትካ ብምሕባት ደብዳቤ ብምፅሓፍ ከዓ እቲ ዝተምሃርዎ መፅሓፍን ምንባብን ንኸይጠፍእ ጓስጓሳት ይግበረሎም ነሩ ማለት
1: እዩበቶም
0: መተምሃሮ ቤት ምሰውራ ዳሓር መምሃራን ኮይኖም ዝወፈሩ ዝገበርዎ ስራሕ እዚ እዘን ክልተ ስእሊ እዚአን ንሪአን ዘመልከታና በቃ እዚኣ ሕጂ ኣዴታት ኣብዚኣ ክመሃራ ከለዋ እታ ደርፊ እዚኣ ትድረፍ ነራ ማለት እዩ። ዳሓንኩ ንምሻጠ ምክንያቱ ካብ ገዘአን ኣብ ሕብረተሰብና ሳብቲ እዋንቲ ናይ ሓንቲ ናይ ብሄረ ትግራይ ናይ ብሄረ ዓፋር ናይ ብሄረ ሳሆ ወፅያ ክትምሃር ሲ ከቢድ እዩ። ክሳብ ዓፋር ከይተረፋ ግን ኣብ በዓል ፎሮ እቲ ከባቢ በዓል ቤሉል ገለ ዝበሃል ቦታታት ብሙሉእ ዓፋር ከይተረፋ ወፅን ይመሃራ ነይረን ማለት እዩ። እጂ ክሳብ ክንደናይ ፃዕሪ ከም ዝተገበረሉ እቲ ውድብ ክሳብ ናይ ዝለዓለ ጠመተ ገይሩ ናብ ትምህርቲ ወፍሪ ገብር ምንባሩ ኣብዚ እዩ ዘርእካ። እቲ ሰብ ከዓ ብዘይ ዝኾነ ይኹን ዕፀይ ምፃፃይ ዝሰውሃቦ ሓላፍነት ብግቡእ ይሰርሕ ነይሩ ማለት እዩ። ሕጂ ኣብዚ ኣብቲ ዋዳድባ ምናልባት ኣብዚ ናይ ዋዳድባና ዝገልፅ ኣይነበረን። ኣብ ዋዳድባ ኣብ ሓንቲ ቤት ትምህርቲ ሓደ ሰብ እንተበዝሖ ከዓ 3 ሰብ እዮም ዝምህሩ። ሕጂ ሓደ ሰብ ነዴታት ንቦታት ንጓሶ ትምህር 2 ወይ 3 ተኮይኖም ከዓ ቆልዑ ኣብተን ዕብይ ዝበላ ዓድታት ማለት ዕብይ ዝበላ ገጠራት ቆልዑ ኣዴታት ኣቦታት ጓሶት ናይ ምልሻ ከዓ ተወሳኺ ይመሃሩ በይኖም ማለት እዩ። እዚ ሕጂ ካብ ቦታኻ ተንቀሳቂስካ ትምህረሉ ቦታ ነይሩ ኣብቲ ዘለካ ኮንካ ከዓ ትምህረሉ። ኣብ ገለ ሕጂ ናይ ሰዓትን ፈረቓን 2 ሰዓት ትኸይድ ምሄርካ ክትምለስ ኢኻ። ምክንያቱ እቲ ትምህረሉ ቦታታት ገሊኡ ኣዝዩ ተኣፋፊ እዩ። ንኣብነት በዚ እንድሕር ኬድና ብዛዓይ ጋሽባርካ ብዛዓይ ሰሜን በዓል ደርሰነይ ቦክሾምኖ ደንባሃብ ተፅን ፍርክቱ ገለ ንብለንሲ ካብ ዒላ በርዒድ እንተነዊሑ ናይ ሰዓትን ፈረቓን ገለ እዩ ንፀላስ ቀረባ እዩ ክሳብኡ ኣቲኻ ኢኻ ምሄርካ ትመፅእ። ካብኡ ሽዑ ናብ መሕደር ኢኻ ከዓ ናይ ሰዓትን ፈረቓን 2 ሰዓት ተጓዒስካ ከዓ ንመሕደር ኢኻ ትምለስ። ብከምዚ ዝስራሕ ነይሩ። እዚ ከዓ ዝኾነ ኣብቲ እዋንቲ ዕውት ነይሩ ኢና ንብሎ ትስራሕ
1: ብሓንቲ ከዓ ወቲ ነይሩ ሃራይ ቀፃሊ ዘለዎ ኣዕለና ዝኸበርኩም ተኸታተልትና ምስታወት ሰባትን ረብዑን ኣብዚ ሰዓት እዚ ትረአ መደብኩም መደማገርም ዘለኹም ቀፂሉ ዝሳዕ ትሕዝቶ መደብና ንኡስ መደብ ዕላል ተመክሮ ይክኸውን ናይ ሎሚ ትሕዝቶና ንኡስ መደብ ዕላል ተመክሮ ብምክንያት እዚ ዝበዓል ዘሎ ዝኽሪ ምምስራት መበል 5 ቤት ትምህርቲ ሰውራ ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ዝተኻየደ ሰሚናር ይክኸውን ንምምክርታል ናብቲ መደብ ከስክረኩም።

ኣራይ ከማይ ሓዲርኩም ተምሃሮ ንና ካብኣትኩም ተምሃሮ ኮሮና ልቀ ከምዚ ሕጂ ኮፍ ኢልኩምዎ ዘለኹም ትምህርቲ ንክንቅበል ክንሰምዕ መጻኢና ምእንቲ ክጠቕመና

መፃኢና ምእንቲ ብሩህ ክኸውን ተሓጒስና ተፈሽኽና ኢና ነቲ ትምህርቲ ንወስዶ። ንስኹም ከዓ ተሓጒዝኩም ብንጹህ ኣእምሮ ነዚ ሕጂ ዝነግረኩም ናይ ቤት ምሰውራ ተመክሮ

ዝገበሩለይ ዕድመ የመስግን። ንዓኹም ከዓ ዓብኡ ነዚ ትምህርቲ ክትከታተሉ ብዚ ብምፅናዕኹም ንኣለይትኹም መምሃራንኩም ንኩልኹም ምስጋና ይቕርብ ማለት እዩ። ኣጀንዳ ናይ ትምህርትና ቤት ምሰውራ ህዝባዊ ግንባር ከም ሓደ ትካል እዩ ዝብል ትካል ትፈልጥዎ ይኹም፣ ከም ሓደ ኢንስቲትዩት ኣብ በረኻ ዝነበረ እንታይ ይመስል ቤት ትምሰውራ? ብዙሕ ብዛዕባ ቤት ትምሰውራ ክዝረብ ብየማን ብፀጋም ትሰምዑ ትኾኑ። ስለዚ ስቁር ብዛዕባኡ ኣንፈት ምእንቲ ክሓድረኩም ይባል እዩ። ስለዚ ብዛዕባ ቤት ትምሰውራ ክንዛረብ ከለና ትሕዝቶ ናይዚ ሰሚናርና ሓደ ዕላማ ትምህርቲ ብሓፈሽኡ ተማሃራይ እንታይ እዩ፣ ዝምድና ተማሃራይን መምህርን ንገዛእ ርእሱ ኣብኡ ክበርሃልና እዩ። ትምህርትን ኩናትን እዚ ሕጂ ካብዚ ዘለኹም ዝተፈለየ ማለት እዩ። ትምህርትን ኩናትን ከንታይ ይመስል? ትምህርትን ህንጡይነት ናብቲ ዝዋጋእ ዘሎ ሰራዊት ክትከይድ ናይ ምድላይ ዝምባለ ወይ ስምዒትከ እንታይ ይመስል? ኣብ መወዳእታ ከዓ ተራ ቤት ምሰውራ በዚ ኩሉ መድረክ ዝሓልፉ ተምሃሮ ቤት ምሰውራ ተረኦም ኣብ ምዕዋት ናይቲ ቃልሲ እንታይ እጃም ነይርዎ? እዚአን ክንሪአን ኢና። ፍሉይ ዝገብሮ እዚ ናይ ሎ መዓልቲ ናይ ቤት ምሰውራ ሰሚናር ቤት ምሰውራ ካብዚ መስረት ወርቃዊ እየቤል እዩ ይገብር ኣሎ ማለት እዩ። ስለዚ እቲ ሰሚናር ምስኡ ተኣሳሲሩ ፍሉይ ይገብሮ ኢና ንብል ዘለና እምበር ስለዚ ቃልሲ ተጀሚሩ ካብ 61 ብሓመድ እድሪስ ዓዋተ እንደገና ብድዕሪኡ ተጋድሎ ሓርነት ኤርትራ ማለት እዩ ብድዕሪኡ ህዝባዊ ሓይልታት ኣብ 1970 ካብ ቃልሲ ናይ ተጋድሎ ሓርነት ተፈልዩ። ኣብዚ እዋን እዚ እዩ ሕጂ ኣገዳስነት ናይ ትምህርቲ ከም ትካል ዝረአ ዘሎ ኣብ ሰውራ ማለት እዩ። ስለዚ ሕጂ ቤት ትምህርቲ ሰውራ እዩ ኣርእስትና። እቲ በቢ ዝተፈላለዩ መገዲ ዝስስደድ ዝነበረ ህዝቢ ደቂ ኣለዎ፣ ህፃናት ኣለዎ። እቲ ካብ ቤቱ ተፈናቂሉ ናብ ሰውራ ዝሳተፍ ዝነበረ ህፃናት ደቂ ኣለዎ። ተጋደልቲ ኣቦታቶም ተጋደልቲ ዝኾኑ ዝተጋደሉ ቆልዑ ህፃናት ኣለዎም። ስለዚ ቤት ትምህርቲ ሰውራ ካብዚኦም እዩ ዝምስረት። መዓስ እዩ ዝምስረት ቤት ትምህርቲ ሰውራ? ልክዕ ኣብ መስከረም ናይ 1976 እዩ ዝምስረት። ዝተመሰረተሉ ቦታ ዜሮ እዩ ዝበሃል። ዜሮ ምናልባት ናይ ኮት ሽቡ ክኸውን ይኽእል እዩ፣ ግን ቀዳማይ ዝተመሰረተሉ ቦታ ዜሮ እዩ ዝበሃል። መስረቲ ናይ ዝበዓል መን እዮም? ተጋደልቲ መምሃራን፣ ተጋደልቲ ኣለይቲ፣ መምሃራንን ኣለይትን። እዚኣቶም ብዙሕ ግዜ ክጠቕሶም ስለ ዝኾንኩ ኣስተውህሉሎም ኢኹም። ስለዚ ኣብ 76 ተመስሪቱ ኣብ ዜሮ ኢልና ኣብ ሰማያዊ ምራቅ ሳሕል መስረቱ ከዓ ተጋደልቲ እዮም። ካልእ ክምስረት ዝኽእል የለን። ግን ኦፍኮርስ ህዝባዊ ሓይልታት ከም ውድብ ድሓር ህዝባዊ ግንባር ዝኾነ ኣርሒቁ ዝሓስብ ንመፃኢ ኤርትራ መንፀፍ ከንፅፍ ዝሕልን ኣዝዩ ዲሞክራሲያዊ ዝኾነ ሰፊሕ ናይ ህዝቢ ኤርትራ ግንባር ስለ ዝኾነ ኣብ 1976 ምስ ተመስረተ ኣብ 6 ዓመቱ ንቤት ትምህርቲ ሰውራ ከም ሓደ ንመፃኢ ፈላጣትን ብቑዓትን ሰባት መልሚልካ ነቲ ሃገር ዘገልግሉ ምፍጣር ዝብል ራእይ ኣበጊሱ ማለት እዩ። ስለዚ ኣመፃፃ ናይቶም ተምሃሮ ሕጂ ብግፍዕታት ፀላኢ ካብ ዓዓዶም ዝተማዛበሉ ኢልና ወይ ናብ ስደት ዝኸዱ ኢልና ስድራ ቤቶም ኣብቲ ኣብ ህዝባዊ ግንባር ዘለዎ ቦታታት ህዝባዊ ግንባር ጥራሕ ናይ ተጋደልቲ ይነበረን ስድራ ቤታት እውን ነረን እዩ። ዝዕቀቡ ስድራ ቤታት ኣብ መደበር ሰሎሙና ዝበሃል ዳሕራይ መወዳእታ ዝነበረ መጀመርያ ኣብ ደብዓት ዝበሃል ስድራ ቤታት በቲ ዘሳከ ግፍዒ ናይ መግዛእቲ ኢትዮጵያ ብስድራ ቤት ደረጃ ከይተረፈ ኣደ ምስ ደቃ ኣቦ ምስ ደቁ ናብ ሰውራ ይኸዱ ነይሮም እዮም። ስለዚ እቶም ተምሃሮ ናይዚኦም ህፃናት

ቆምዮም ኣብ ስደት ብፍላይ ከዓ ኣብ ሱዳን በዚ ምዕራባዊ ገማግም ናይ ጋሽ ብዘስካሕክሕ ብነፈርትን ብኣጋር ሰራዊትን ብኣዝዩ ኣስካሕካሕ ዝኾነ ኣገባብ ኣቃታትላን ዓድታቶም ስለ ዘንተድሎምን ንሱዳን ናብ ቀረባ ሱዳን ከይዶም ኣብኡ ከዓ እቲ ስደት ዝነበሩ ህፃናት ከዓ እንደገና ናብቲ ሰውራ ህዝባዊ ሓይልታት ከም ዝመፁ ገይራ ካብቶም መስረቲ ገይራቶም ማለት እዩ። ብዕድመ ንኣሽቱ ክጋደሩ ዝወፁ ነይሮም። ከቅ እንዳኹም እዮም ክንጋደር ኢና ገለመለ ፈንጠርጠር ፈንጠርጠር ዝብሉ ነይሮም። እዚኦም ከዓ ገና ይኹም ስኹም ሕጂ ትምህርቲ እዩ ዘድልየኩም ተባሂሎም ከዓ ኣብቲ መመስራት ዝኣተዉ ነይሮም። ስለዚ ካብ 3-4 ዝተፈላለዩ ቦታታት ስድራ ቤቶም ኣብ ትሕቲ ሰውራ ካብ ዘለዉ ካብ ስደት ዝመፁ ብንእስነቶም ንክጋደሉ ዝኸዱ ግን ዕድሚኦም ብቑዕ ዘይኮነ ብዓብኡ ከዓ ኣቦታቶም ናብቲ ገድሪ ዝተፀበሩ እሞ ሓልፋይ ዘይብሎም ኣላይ ዘይብሎም ቆልዑት ኣብ 1976 ብውሑድ ቁፅሪ ቤት ትምህርቲ ሰውራ ተመስሪቱ። ዕላማ ትምህርቲ እንታይ ቤት ትምህርቲ ክንብል ከለና መቸም ዕላማ ኣለዎ። ብመጀመርያ ነገር ትምህርቲ ካብ መሃይምነት ንምውፃእ ዝግበር ስራሕ እዩ። ብፍላይ ኣብዚ እዋን ቴክኖሎጂ ናይ 21 ክፍለ ዘመን እሞ ከዓ ትምህርቲ ዘይብሉ ኣዝዩ ዝተረስዐን ዝተወገነን ሰብ እዩ። ምክንያቱ ትምህርቲ ኣብዚ እዋን እዚ እንታይ ክትገብር ትኽእል? ላፕቶፕ ኮፊት ከዋላ ሓንቲ ክትገብር ኣይትኽእል ኒኻ ድዕር ትምህርቲ ዘይብልካ። ነዲኻ ደብዳቤ ክትፅሕፈለን ኣይትኽእል ኒኻ ድዕር ትምህርቲ ዘየለ። ስለዚ ትምህርቲ ብመጀመርያ ንመን እዩ? ንዓኻ እዩ። ካብ መሃይምነት ነፃ የውፅኣካ። ምስጢር ህወት ናይ ዝዓለም ከዓ ነግረካ። እንታይ እያ ዝዓለም? ከምዚ ንትንትኖ ዘለና መግዛእቲ ገለ እንዳበለና ምስጢራ ከዓ ይነግረካ ማለት እዩ። ሳልሳይ እንድሕር ተማሂርካ ከባቢኻ ንክትቅየር እንታይ ትኸውን? ድሉ ትኸውን። ከባቢኻ ዘይትቕይር ድሕር ኮይንካ ከም ሰብ ኣብታ ዘለካ የኻ ተኽድድ ዘለካ ከምዛ ጓይላ ማለት እዩ። ወላ ሓንቲ ለውጢ የለን። ስለዚ ከባቢኻ ኤንቫይሮመንት ናትካ ንክትቅይሮ እንታይ የድልየካ? ትምህርቲ የድልየካ። መን ዝሰርሓልካ ነፋሪት ኢኻ ብነፋሪት ኮደብደብ ክትብል? መን ዝሰርሓልካ ባቡር ኢኻ ብባቡር ክትከይድ? መን ዝፈጠረልካ ኤሌትሪክ ኢኻ ስኻ ኤሌትሪክ ኣብ ገዛካ ክተብርን? ስለዚ ተማህሩ እኦም ኣከባቢኦም ለዊጦሞ። ስለዚ ሓደ ካብ ዕላማ ትምህርቲ ኣከባቢኻ ምልዋጥ እዩ። ሂወትካ ብዝቐለለ ከዓ ክትመርሕ ትኽእል። ኣከባቢኻ እንድሕር ተለዊጡ ሓደስቲ ሓሳባት ተመንጩ ሓደስቲ መሳርሒታት ትምህስ ብፍልጠት ዝተኮስኮሱ መንእሰያት ጥራዮም ነዚ ጉዳይ ዝበፅሕዎ። ስለዚ ዕላማ ቤት ትምህርቲ ሰውራ ንከምዚ ዝኣመሰለ ኣብ በረኻ ከለካ ነዚ ዕላማታት እዚ ንክወቅዕ ተባሂሉ ብህዝቦ ሓይልታት ዝተመሰረተ ቤት ትምህርቲ እዩ ማለት እዩ። ልዕሊ ኩሉ ከዓ ትምህርቲ እንታይ ይገብረካ? ፍቅሪ ስድራ ቤትካ መጀመርያ ፍቅሪ ናይ ነብስኻ እዩ ዝሓድረካ። ነብስኻ ድሕር ዘይተፍቅር ኮይንካ ንካልእ ከተፍቅር ኣይትኽእል ኢኻ። ስለዚ ፍቅሪ ነብስኻ፣ ፍቅሪ ስድራ ቤትካ፣ ፍቅሪ ጎረባብትኻ፣ ፍቅሪ ቤት ትምህርትኻ፣ ፍቅሪ መምሃራንካ፣ ኣብ መወዳእታ ከዓ ፍቅሪ ሃገርካን ህዝብኻን ከም ትፈልጥ ይገብር ማለት እዩ። እዚ ዕላማ ናይ ትምህርቲ ትስሕትዎ ኣይብልኒ። ስለዚ ተምሃራይ ትምህርቲ ዝቓብ ኮነ ተምሃራይ ከንታይ እዩ? ተምሃራይ ከዓ ነዚ ኩሉ ኣብ ህወቱ ወሳኒ ዝኾነ ፍልጠት ዝድልብ ሰብ እዩ። ተምሃራይ ነቲ ፍልጠት ካብ ቤት ትምህርቱ፣ ካብ ስድራ ቤቱ፣ ካብ ጎረባብቱ፣ ካብ ከባቢኡ ይመሃሮ። ኣብ ቤት ትምህርቲ ሰውራ ግን እዚ ዕድል እዚ ነይሩ ዶ ክንብል ንኽእል? ኣጣመሉሱባ ኣይነበረን ሓቀ ዶ? ምክንያቱ በረኻ እዩ። እዚ ኮፍ ኢልኩሞ ዘለኹም ሽዑኡ ዓብ ከተማ እዩ። ነቲ ናይ ቤት ትምህርቲ ሰውራ ኣብ ዜሮ ዝበሃል ነዊሕ ሩባ ሕፃ ዘለዎ ሸፋሕ ሸፋሕ እናልካ ትኸደሉ እሱ እዩ እቲ ቤት ትምህርቲ ሰውራ ንብሎ ዘለና። ስለዚ ተምሃሮ ቤት ትምህርቲ ሰውራ ብዘይካቶም መምህራኖምን ብዘይካቶም ኣለይቶምን ካልእ ዋላ ሓደ ዝጥምትዎ ኣይነበረን ኢና ንብል ዘለና። እዚ ሕጂ ዘለናዮ ኩነታት ናብራን መነባብሮን
ንቤት ምርሶ

ኩናት እንታይ ማለት እዩ? ኩናት ማለት ኣብ መንጎ ገዛእትን ተገዛእትን ዝካየድ ብረታዊ ቃልሲ ኩናት። ውግእ ናይ ሓንቲ እዋን እያ። ኩናት ግን ካብ ኤ ክሳብ ዘድ እዩ። ካብ 61 ክሳብ 91 እዚ ኩናት እዩ። ስለዚ እዚ ኩናት እዚ ዝፈጠሮ ንብል ኣለና ብዙሓት ዕንቅፋታት ነቲ ቤት ትምህርቲ የጓንፎዎ ነይሮም። ሓደ ካብኡ እንታይ እዩ? ምምዝባል። ኣንተ ወይ ምምዝባል ካብ ዓድኻ ካብ ቦታካ ኢና ንብል ነርና። ሕጂ ግን ምምዝባል ኣብ ውሽጢ እቲ ቃልሲ ቀፃሊ ስግኣት ካብ ደብዳብ ነፈርቲ ደብዳብ ነፈርቲ ጥዕምኩሞ ትፈልጡ ኢኹም ሓቀ ኣየም ፃልኩም ከዓ ነይ በሎ ግና እዩ። ስለዚ ንዕኦም ግን ንቤት ትምህርቲ ሰብራ ተምሃሮ ግን ዋላ ከምዚ እስኹም ኮፍ ኢልኩሞ ዘለኹም ኮፍ ኢሎም ከለዉ ሃንደበት ነፈርቲ መፅኦም ብላዕሊ ቡምባ እዮም ዘንጥባ። ስለዚ ስግኣት ናይ ምምዝባል ኢልና፣ ስግኣት ናይ ደብዳብ ነፈርቲ ኢልና። ሳልሰይቲ ከዓ ናታቶም ናይ ገዛ እርሶም ስጋኣት ነራቶም። ካብዚ ኩሉስ እንታይ ግደሰና? ምስ ኣሕዋትና ኣብቲ ግንባራት ከይድና ክላሽን ዓጢቕና ዘይንተኮስ ትብሉ ትብል ኣተሓሳስባ ከዓ ከም ሓንቲ ዕንቅፋት ነራ። እዚኣ ሓያልያ ኣብ ተቐፃሊ እቱ ክንብላ ኢና። ስለዚ እዞም ዕንቅፋታት እዚኣቶም ነቲ ናይ ምምሃርን ምስትምሃርን መስርሕ ንዕኡ ብኣሉታ ይፀልዎ ነይሮም ንብል ኣለና። ምምዝባል እንተ ኢልና ተቐዳመይቲ ኣብ ቤት ትምህርቲ ሰውራ ብሰንኪ ናይ ውግእ ኩነታት ንሱ ዝፈጠሮ ናይ ምንስሓብን ምድፋእን። ምንስሓብ ማለት ንድሕሪት እዩ። ድሓር ክትደፍእ ከለካ ከዓ ነቲ ዘንሰሓብካዮ ቦታ ትምለሶ ኣለካ ማለት እዩ። ስለዚ ብሰንኪ ምስሓብን ምድፋእን ናይቲ ውግኣት ዝነበረ ናብ 7 ዝተፈላለየ ማዓስከራት ግዒዛ እያ ቤት ትምህርቲ ሰውራ ካብ 1976 ክሳብ 1982 ወይ 81 መወዳእታ ከመይ ኢላ ትግዕዝ ነይራ? ንሕሪ ኢልና መጀመርያ ኣብ ዜሮ ተመስሪቱ ምሽልና ካብ ዜሮ ብፋሕ ዝበሃል ሩባ ሰንጢቁ ጎቦታት ደይቡን ወሪዱን ኣብ ዓራግ ዝበሃል ቦታ እዘን ካሓተኩም እየ ድሓር ኣብ ዓራግ ዝበሃል ቦታ ካልኣይ ማዓስከር ሒዙ ግዒዙ ማለት እዩ። ግዜያ ቦታ ገይሩ ብድሕሪኡ ናብ ዓየት ዝበሃል ወሪዱ ንሱዳን ገፁ ዝቀረበ ቦታ እዩ። ምሰንቆልቆሎ ናብ ዓየት ካብኡ እንደገና ደሓን ስለ ዝኾነቲ ኩነታት ንሓወልዕ ዝበሃል ከዓ ደይቡ እጂ ቤት ትምህርቲ ዝግዕዝ ዘሎ ፀወታ ከይመስለኩም ከምዚ ኣድጊ ምስ ጅርባ ኣይኮነን ዝግዕዝ ዘሎ ቤት ትምህርቲ ዝግዕዝ ዘሎ ምስ ኩሉ ጋዕገልጦሙ ምስ ኩሉ መፅሓፍቱ ምስ ኩሉ ቁሑቱ። ስለዚ ኣበይ በፂሕና ኣለና? ሓወልዕ በፂሕና ኣለና። ካብ ሓወልዕ እንደገና እቲ ወራራት መግዛእቲ ናይ ኢትዮጵያ እንዳሓየለ ስለዝመፀ ናብቲ ደጀን ናብ ጀልሃንቲ ዝበሃል መሬት ሱዳን ከይዱ ብድሕሪ እዚ እቲ ወተሃደራዊ ኩነታት ሰውራ ስለዝደፍኦ ከዓ ብኣወንታት ስለዝተቀየረ እንደገና ናብ ዓራቅ ተመሊሱ ናብታ ካልኣይቲ ማዓስከሩ ኣብ መወዳእታ ዝሓሸ ማይን ነፃ ቦታን መዕቆብን ዘለዎ ዝነበሮ ዓረር ናብ ዝበሃል ቦታ ክሳዕ ምንፃእ ናፅነት 91 ኣበይ ፀኒሑ? ኣብ ዓረር ፀኒሑ። እቲ ካልኣይ ብኣሉታ ዝፀሉ እዚ እቲ ምምዝባል እዩ። 7 ዝተፈላለየ ቦታታት በፂሐሎ እቲ ካልኣይ ብኣሉታ ዝፀሉ ከዓኒ ዝበልናዮ እቲ ናይ ኩናት ሃዋህ እዚ ማለት ቀፃሊ ተኩስ ኣሎ፣ ደብዳብ ነፈርቲ ኣሎ፣ ሕፅረት መነባብሮ ኣሎ። ከምዚ ሕጂ ከም ድላይካ ከይድካ ዝሻይ ኣብድልካ ትቀድሕ ገለ ትበል ኣይኮነን። ስለዚ ሕፅረት ናይ ህዝባዊ ግንባር እዞም ፆት ይክሳይ። ስለዚ ንዕኡ ሽግር ከጓንፎ ከሎ እቲ ኣብ ቃልሲ ዘሎ ህዝቢ ይኹን መንእሰይ ይኹን ሰራዊት ይኹን ከዓ ብኡ መጠን እቲ ናብራ ይፀልዎ እዩ። ቤት ትምህርቲ ሰውራ እውን ከም ናይ ህፃናት ቦታ ይፅሎ ስለዝነበረ ሕፅረት ናይ መነባብሮ ከጓንፍ ከሎ እዚ እውን ሓደ ስጋኣት ነይሩ፣ ዕርቃን ነይሩ፣ ጥሜት ነይሩ። እዚ ብምሉኡ ስነ ኣእምራዊ ፀቕጢ ስለዝፈጥር

ነዚ አቶም ክጻረው ክጻወርዎም ነይሮም ነዚኦም ኩሎም ሲ ክጻወርዎም ነይሮም ስለዚ እዚ ከዓ ከም ሓደ ስጋኣት ንሪኦ ምምዝባል ሓደ ስጋኣት ኢልና እዚ ከዓኒ ቀፃሊ ኣብ ትሕቲ ኩናት ምንባር ኣብ ትሕቲ ውግእ ደብዳብ ነፈርቲ ተኽሲ ናይ ፀላኢ ሕፅረት መነባብሮ ዕርቃን ጥሜት ንሮ ዘለና ብምልኦም እዚኦም ከዓ ከም ካልእ ዕንቅፋት ንወስዶም ሳልሰይቲ ዕንቅፋት ነዚ ናይ ምምሃርን ምስትምሃርን መስርሕ እታ ብኣኣቶም ዝተበገሰት ዝምባለ ዝበልናያ እያ እዚኣ ከዓ እንታይ እያ ነዚ ኩሉ ጠንጢናስ ትምህርትና ቋሪፅና ስለምንታይ ናብ ተዋጋእ ሰራዊት ዘይንኸይድ ብዕድመ ብሱላት ኣይኮኑን ግን ነቲ ኩነታት ክፃወርዎውን ኣይክእሉን እዮም ከምኡ ዓይነት ዝባለ ግን ኣጥርዮም እዚ ከዓ ብምንታይ ይገልፅዎ ነይሮም ትምህርቲ የቋርፁ በትግራብ ይሕብኡ መግቢ ኣይንበልዕና ይብሉ ንሓለፍቶም ኣይእዘዙን ብከምዚ ዓይነት ነገር ይገልፅዎ ነይሮም ስለዚ ተሓሳስባ እዚኣ ምውዛዕ እያ ትበሃል ተውዚዕ ካብ ዝብል ናይ ዓረብ ቃል ዝመፀ እዩ ምውዛዕ ማለት ምክፍፋል ማለት እዩ ስለዚ ምውዛዕ ኣብ ሰብ ከዓ ናብ ሓድሽ ኣሃዱ ምኻድ ማለት እዩ እዚኣ ሕማም ተውዚዕ እያ ትበሃል ነራ ቤት ምሰውራ ከመተሓሳስባ ኣወንታዊ እዩ ንሕዋትካ ክትመስል ዝወደቐ ብረቶም ኣልዒልካ ክትታኾስ ንሃገርካ ክትስዋእ ክትብጆ ምድላይ ቀሊል ኣይኮነ ናብቲ ዕድመቲ ከምዚ ዓይነት ኣተሓሳስባ ክመፀካ ግን እዋኑ ስለ ዘይኮነ መድረኹ ስለ ዘይኮነ ንሳቶም ብዘይካ ነ ትምህርቲ ንኻልእ ስለ ዘይምጥኑ እዮም ዝእረሙ ነይሮም እንተዘይኮይኑ እተሓሳስባ ከመተሓሳስባ ከም ቅቡል ክንወስዶም ክኣልና ነይሩና ስለዚ እዘን ሰለስተ እዚኣተን ዕንቅፋታት ነይረን ብፍላይ እዛ ናይ ተውዚዕ ዝብለኩም ዘለኹ ክሳብ ዝለዓሉ ሓለፍቲ ናይቲ ውድብ መፂኦም ኣኼባ ገይሮም ምኽሪ ዝልግሱ እቲ ትምህርቲ ናይ ምቁራፅ ዝንባለ እንዳ ዓብየ መፂ ነይሩ እዚ ከረኒ ኣብ 981 ወይ 80 ይመስለኒ ብፃ ኢሳያስ ተጋዳላይ ኢሳያስ ሽዑኡ መራሒ ናይ ውድብ ማለት እዩ መፂኡ ብዛዕባ ኣገዳስነት ናይ ትምህርቲ ንኩሎም ተምሃሮ ቤት ምሰውሪ ኣኪቡ ገሊፅ ኣሎ እንታይ ኢለዎ መስለኩም እዚ ሕጂ ክስከምዎ ትህንጠዩ ዘለኹም ብረት ኢለዎ ዳሓር ኣብ ውሱን መድረኽ ማለት ናፅነት ምስ መፀ ማለት እዩ ኣብ እንዳ ዓቃበ ብረት ወይ ከዓ ኣብ እንዳ ኤምዳ ንብሎ ምሻሎ እንዳ ዓቃበ ብረት ኣብኡ ክቕመጥ እዩ እዚ ሕጂ ንስኹም ኣዋናወይንኩም ዘሎ እዚ ሕጂ ትፀልእዎ ዘለኹም ትምህርቲ ከዓ ሽዑቡ እንታይ ክኸውን እዩ ኣዝዩ ተደላ ይኸውን እዩ እቲ ብረት እንዳ ጓሓፍ ክኣቱ ከሎ እቲ ኣእምሮ ግን ተደላ ይኸውን እዩ ስለዚ በጀኻትኩም እዛ ትምህርትኩም ቀፅሉ ተደለይቲ ምእንቲ ክትኮኑ ዝዋጋእ ሰብ ኣብ ኤርትራ ኣይተሰኣነን ኢሉ እዛ ዓባይ መልእኽቲ እዚኣ ንተምሃሮ ፅቡቅ ኣንደርስታንዲንግ ኩሉ ተቃልሶ ኦፍኮርስ ግን ዋና ፀሓፊ መፂኡ ከምዚ ዓይነት መደረ ምግባሩ ከዓ ነቶም ተምሃሮ ዝያደ ኣብ ትምህርቲ ከም ዘድህቡ ገይርዎም ስለዚ ናብ ንቡር ኩነታት እንዳተመልሰ ከይዱቲ ዕንቅፋታት ንብሎ ዝነበርና ማለት እዩ ሕጂ ቤት ምሰውራ እዚ ኩሉ ፕሮሰስ ኣርኢኹም ኣለኹም ብፍላይ እቲ ኣብ መወዳእታ ዝነበረ ዕንቅፋት ናይ ኣብ ግንባራት ከይድካ ክትተኩስ ናይ ምድላይ ክትስዋእ ናይ ምድላይ ብፍላይ ከዓ መዓሲ እዩ ከምዚ ዓይነት ስምዒት ዝመፆም ነይሩ ተጋደልቲ ውጉኣት ምሁራት ከለዉ ውጉኣት ተጋደልቲ ወይ ኣካሎም ጎዲሉ ክመፅዎም ከለዉ እቲ ስምዒት እንታይ ይኸውን መልሹ ይንህር ንሕናስ እዚኣቶም ስነኣሽቱ እንድዮም ንሕና ካመን በሊፅና ኢና ክንከይድ ኣለና ክንተኮስ ይብሉ ብፍላይ ኣብ ከምዚ ኩነታት ስለዚ ዳሕራይ ግን ከምዚ ዝብለኩም ዘለኹ ካብ 980ታት እቲ ስምዒታት እቲ ከምኡ ዓይነት ኣሉታዊ ስምዒታት ድሓን እንዳኾነ ስለ ዝኸደ ተምሃሮ ቤት ምሰውራ ሕጂ ከም ዓቕሚ ሰብ ዘበርከትዎ ነገር ክነግረኩም እየ ሕጂ ኣቐዲሞም ዘይተቐስክልኩም ቤት ትምህርቲ ክዕፆ ከሎ እዚ ዓመታዊ ትምህርቲ ንብሎ ዓመታዊ ካላንደር ናይ ትምህርቲ ስኮላስቲክ ሂር ክዕፆ ከሎ ህዝባዊ ሓይልታት እንታይ እያ ትገብሮ ነይራ ናብተን ዘለዋ ክፍልታት ናይትውድብ

መትከል ፅናዕ ኣፍሪ ተዋጋእ ቀርሱን ጸሎት ጸባሕ ንሰቲ ዞባኸሓሉ ናብዞም ተኸሉ ንወደ ገበር

ኣዳልጠና ኣፍሪካ ዋጋ ቀርሶም ጠላቲ ፀባ ክሰቲ ዞባ ካሓሉ ካብዞም ተኻሉ ወደ ገበ

መድፈል ፅናዕ ኣፍሪቶ ዋጋ ፈረሱኹም ጠላቲ ፀባ ክንሰቲ ዞባ ክዓሉ ኣብዞም ተኸሉ ንወዲ ገባ ኣርስና ንባ ቡማይዳዶ ይምናፍ ሽክሊት ሓባር ቆዶ ይተኮሲ ባራ ይሰማ ይሰማ ይማ ቀያሕትም ኩይነት ሓምላይ ኣማቶት ንምኩም ኮስኩሱ ተብዓዚባታት ሰራሕቲ ናይ ታሪክ

እዚ መቐፀልታ ናይ ዚ ኮይኑ ምናልባት ኣቐዲምና ክንገልፆ ዝግብአና ገለ ሓጎፅጎፅ ነይሩን ድብቲ መስርሕ ኣብ ብፍላይ ንዘመተ ምስ ወፃእና ኣብ መጀመርታ እዋን መንቋሕቋሕታ ወይ ድልት ናይቲ ህዝቢ ከምቲ ዝድለ ይነበረን ኩሉ ብዓይነ እንታይ ርዮ ነይሩ ደቅና ተማሂሮም ንሜዳ ክወፅኦም ዝብል ኣምር ጥራይ ነይርዎም። ድሓር ግን ብጓስጓስ ክልተ ቆልዑ ዘለዎ ሓደ ቆልዓ ከምህር፣ ሰለስተ ዘለዎ ክልተ ከምህር ከምኡ እንዳተባሃለ ብሽፍቲ ከም ዝመሃሩ ተገይሩ ድሓር ግን በዕሎም እቶም ቆልዑ ክንመሃር ኢና ዝብል ድሌት ከም ዘሕድር ተገይሩ ብዘይ ገደብ ንትምህርቲ ክመፁ ክኢሎም ማለት እዩ። ካብኡ ሓሊፈ ሕጂ ኣብዚ ንሪኤን ዘለና ኣዴታት ኣይን ምኸይድና ካብ ምባል ሓሊፈን ደቀን ሒዘን ኣብ ትምህርቲ ከም ዝወፍራ ኮይነን ገሊአን ኣብዚ እዋን እዚ ካብዘን ሽዑ ዝተምሃራ ኣብ ዝለዓለ ፅብሒ ዝበፅሓ ኣለዋ። ሓካይም ዝኾነ ኣለዋ፣ ናይ ሕርሻ ክኢላታት ዝኾነ ኣለዋ። ኣብ ዝተፈላለየ ቦታታት ንረክበን ኢና እዚአን ሕጂ ብፍላይ ኣብ ዞባታት ብዙሓት ኣለዋ ናዚአን ደወንበራት ናይ ባይቶ ናይ ምምሕዳራት ሓለፍቲ ኮይነን ከዓ ይሰርሓ ኣለዋ። ኣብዚኣ ፍልይ ዝበለት ሓንቲ እንታይ ኣላትና ትምህርትን ኩናትን ማዕረ ማዕረ እዩ ዝኸይድ ነር ዋላ ብድሕሪ መስመር ኣብቶም ኣብ ከባቢና ዝርከቡ ሰራዊት ኣብ ትርፊ ግዜኦም ከም ዝመሃሩ እዮም ዝውክቡን ነይሮም። ሕጂ እቲ ንጥፈታት ናይ ምዝማት ምጥፋእ መሃይምነት ኣብ ህዝቢ ጥራይ ዝተወሰነ ኣይኮነን ነይሩ። ኣብ ትርፊ ግዜ ዝኾነ ተጋዳላይ ክመሃር ኣለዎ ዝብል ፖሊስ ስለ ዝወፀ ኣብ ድሕር መስመር ኣብ መስመር ፀላእን ኣብ ኩሉ እቲ ንጥፈታት ምጥፋእ መሃይምነት በዚ መስርሕ እዚ ይካየድ ነይሩ። እዚኦም ሕጂ ኣባላት ሰራዊት እዮም ተዋዚ ተጋደልቲ ማለት እዩ። እዚኦም ኣበይ ኮይኖም መሃሩ ኣለዎ ትሪኦም ኣለኸ ዝኾነ ጥጡሕ ኮፍ መበል የብሎምን። ኣብዚ ኣብ ምንታይ ይፅሕፉ ኣለው? ናይ ፀባ ወረቐት እዩ ትፅሕፍሉ ዘለዎ ወረቐት ንባዕሉ ናይ ፀባ ወረቐት እዩ። ናይ ፀባ ወረቐት ብግቡእ ተመቒላ ንማዕርያ ትበፅሓካ ሽዑ ነታ ናይ ፀባ ወረቐት ክንዲዚኣ ትኸውን ርሳስ ሓንቲ ርሳስ ንሰለስተ ሰብ እንዳተመቐለ ብርሳስ ይፅሕፉ ብዚያ ከምዚ ሕጂ ዘሎ ፒሮ ገለመለ ገለ እውን ኣይትረክብን ኢኻ ታ ርሳስካ

0: ወረቐትካን ሒዝካ ኢኻ ትኸይድ ኩሉ እቲ ሒዞሞ ዘሎ ትፃሕፍሉ ዘሎ ማእሶ እዩ። እዚኣ ንእሽቶ ክስታ እያ ንእሽቶ ሓፂን እያ ከምዚ ወንበር ዓይነት ናይ እንታሽሙ ከም እያ ተንቀሳቀሲት እያ ምስኦም እንቲ ክትከይድ እጂ እዚ ኣብ ኣዝኦም ዕድለኛታት ወይ እዚኣ ረኪቦማ ኣብ ገሊኡ ቆርበት ኣልፍ ኣልፊዕካ ሰሌዳ ዝኾነሉ ግዜ ነይሩ። ዋላ ንሕና ንድሕር መስምር ህፃና ንፅሕፈሉ ዝነበርና መፅሓፊ መቕሎ ነይሩ። ኣብ መቕሎ ትምህር መፅሓፊ ኩርሽ ተሳኢኑ እምኒ ትገብር እንድሕር ፋሓም ክትጥቀም ኮንካ ከዓ ፃዕዳ ነገር ትደሊ። ስለዚ ብከምዚ ክሳብ ከምዚ ይካየድ ነይሩ ማለት እዩ። እዚኦም ሕጂ ኣብ ከዓብ ዝኩሉ መፂና ኣብዚ እንታይ ኮይኖም ኣለው ኣብዚ ዝተምሃሩ ኣብዚ ክኢላታት ኮኑ ኣለው ኣብዚ ክኢላታት ኮይኖም ስድሮ ነቲ ዝተምሃርዎ ብግብሪ ክፍትንዎ ጅምር ኣለዎ ማለት እዩ። እቲ ምምሃር ናብየናይ ገጽኹም ዝወስተካ ትምህርትስ ክሳብ ክንደየናይ ኣገዳሲ ምዃኑ እዩ ዘርእየና። እዚኦም ኣባላት ከቢድ ብረት እዮም፣ ታንከኛታት እዮም። እዚኦም እውን ኣባላት እዚኦም ኩሎም እዚኦም ሕጂ ንሪኦም ዘለና ኣባላት ከቢድ ብረት እዮም። ዝሓሸ እዚ መሳርሒ እዚ ክረኽብዎ ዝኽእሉ ከም መቕሎ ከም ሰሌዳ ዝጥቀምሉ ዝነበሩ ዝሓሹ ስሶም እዩ። ምክንያቱ ኣብ ታንኪ ሒዞም ስለ ዝጓዓዙ ኣብ ታንኪ ከዓ ብዙሕ ነገራት ትረክብ ኢኻ። ስለዚ እዚኦም ኣባላት ናይ እንዳሰንጠቀ እዮም ማለት እዩ።
1: ራይ ቅድሚ ማለት እዩ ቅድሚ ከምዚ ክትመፁ ዝፀናሕካ ማለት እዩ ብዙሕ መሳናክላት ይሓልፎ ከም ዝነበሩ ብፍላይቶም ንምጥፋእ ማሃይምነት ንዘመታ ወፊሮም ዝነበሩ ካብቲ እቲ ናይ መሳርሒ ናይ ምምሃር ጥራይ ዘይኮነ ወላ ድሕሪ መስመር ፀላእ ኮይኑ ምምህሩ ስለዝነበሩ እንታይ ዓይነት ሓደጋታት እዩ ዝወርሑ ነሩ? ምክንያቱ ሓሳብ ሓንሳብ ዝተፈላለዩ ሽግራት ክገጥሙ ጀካት ናይ ተፈጥሮ ማለት እዩ እቲ ብፀላኢ ዘጋጥሞም ዝነበሩ እንታይ ዝመስል ክልቲ ኣካል ናቶ ስለዝነበሩ ክሓስ
0: ኣብቲ ዋንቲ ብፍላይ ከማ ናብዚ ከባቢታት ሰሜን ንብሎ ዘለናን እዚ ዞባ ደቡብን ተደጋጋሚ ግዜ ወፍሪ ናይ ፀላእ ነይሩ። ማለት ኣብቲ እዋንቲ ሕጂ ወደ ገባቶም ከዲዖም ዝኣተዉ ናብ ፀላኢ ኢዶም ዝሃቡ ወታደራት መሪሖም ይመፁ ነይሮም። ስለዚ ኣብ ገለ እዋን ኣብታ ዝተደልየት እዋን ከድካታ ዝደለካያ ስራሕ ንከይትፍፅም ናይ ክልተ ሰሙን ኮለል ትብል ብምክንያቱ እቲ መንገዲታት ዝተፈላለዩ መንገዲ ናብ ሓንቲ ቦታ ንክትበፅሕ ንኣብነት ካብ መለዛኛ ተበጊስካ ደርሰነይ ክትበፅሕቲ ኮይንካ ትኽኢልካ ብዓድና ምን ኣቢልካ ክትከይድ ቀረባ እያ። ኣብ ገለ እዋን ሕጂ ፍርቂ መንገዲ ድብያ ፅንሓካ ሞ ንመለዛናይ ተመሊስካ መሊሽካ ብጉርዒ ወሪድካ ክትከይድ ምስ ፈተንካ ብኡ ከዓ ከምኡ ድብያ ፅንሓካ ሕጂ ቀፃሊ ከምኡታት የጋጥም ነይሩ። እዚ ሓደ ካብቲ ሽግር ከዓ ኣባላት ብዙሓ ኣባላት ስለዘይነበረ ኣብቲ ከባቢ ኣብቲ ድሕር መስመር ምክንያቱ ተጠርኒፍካስ ክልተ ጀማሂር ሰለስተ መምሃራን ሓደ ኣርባዕተ ሓሙሽተ ምልሻ ሓንቲ መስርዕ ኢኻ እዚኦም እዮም። እዚኦም ከዓ መዓስ ኢኻ ትራኸብ ምሸት ጥራይ ኢኻ ትራኸብ ቀትሪ ኩሉ ካብ ሰስራሕ ካለካ ማለት እዩ። ሕጂ ምሸት ግን ድሕር ሰዓት ሽዱሽተ ንመሕደሪ ኢኻ ክትወፅእ ከለካ ኢኻ ትራኸብ። ሕጂ ኣብዚ እዋን እዚ ግን ካብ መሕደሪ ሓዲርካ ስራሕ ከተርክብ ኢልካ ክትመፅእ ድብያ ፀኒሑ ዝተሰውኡ ውፅኦት ኣለውና ዝተወግኡ ውፅኦት ኣለውና። እምበር እዚ ኣዝዩ ኣፀጋሚ እዩ ነይሩ። ካልኣይ ዋሕዲ ናይ ዕጥቂ ከዓ ነይሩና ብሓፂሩ ኣርባዕተ ሰብ ንድሕር ኣለና ክልተ ብረት ወይ ሓንቲ ብረት እያ ዘላትና እተን ሕጂ ክልተ ንድሕር ዓጢቕና ኣለና እቶም ክልተ ኮሎ እዮም ማለት እዩ ብረት የብሎምን። ንድሕር ሓሙሽተ ሰብ ኣለካ ኣብ ገለገለ ዕድል ሃልይካ ሰለስተ ትህሉ ሞ ሰለስተ ካ ብረት ትሕዝ እዚ ሕጂ ኣዝዩ ተኣፋፊ ቦታ ተባሂሉ ዝውሃበካ ማለት እዩ። ኣብቲ ብተዛማዲ ተወራራሲ ዝኾነ ቦታ ግን ናይ ዕጥቂ ዋሕዲ እውን ነይሩ እዩ። ክሳብ 20 ደቂቕ ንናይ ፀላኢ መስመር ግን ኣቴና ንሰርሕ ነይሩ። ካብ ፀላስ ብ20 ደቂቕ ብእግሩ ከፅሓካ ዝኽእል ኣቴና ንሰርሕ ነይሩ። ክሳብ ከምዚ ዓይነት ቡድሆታት ነይርዎ ምስ ዝነበረ ዕድመ ንኣሽቱ ኢና መርሓን ሽግራ ይነበሮን ፀላኢ መፅኡ ክቐትለና ዝብል ሓሳብ እውን ኣይነበረን ብጀካ ክንቀትል ተዘይኮይኑ ለዚ ዕሽነት ድዩ ዋላ እንታይ እዩ ክትርዳእና ይክእል ዕላማ እዩ። ዕላማ እውን ጥራይ ኣይኮነን ባህጊ ከዓ ነይሩ ኣብ መጠን ላዕሊ እቲ ውድብ ዝሃበካ ሓላፍነት ሲ በቲ ዝግባእ ክንትግብሮ ኢና ዝብል ኣብ ነብሲ ወከፍ ዘማቲ ሕልና እዩ ነይሩ። ናይ ነብሲ ወከፍ ዕማም ስለ ዝነበረ ከዓ ብጀካ ኣጆኻ ብጀካ ኣጆኺ እንተዘይኮይኑ ናብዚ ትኸይድኒ ኢኻ ናብዚ ትኸይድኒ ኢኻ ዝብል የለን። ክትከይድ ኢኻ ተተባሂልስ ኖ ኣነ ክኸይድ እየ ንስኻ ፅናሕ ኢኻ ትብሎ ኣነ ሓይሽ ካብ ክሶ ትኸይድ ኣነ ክኸይድ እየ በፅሕካ ስኻ ትመፅእ ጦፍ ትኸይድ ካብ ናይ 4 5 መዓልታት ኢኻ ትጓዓዝ ናትና ንማእከላይ ቦታ ናይ መኽዘን ዓፀፀር እዩ ነይሩ ካብ ሰሜን ዓፀፀር ክትከይዳ ግማል ሒዝካ 3/4 መዓልቲ እዩ ዝወስደልካ ካብ ደቡብ ናብኡ ክትመፅእ ከምኡ 3/4 መዓልቲ እዩ ዝወስደካ ክሳብ ከምዚ ሕጂ ክንደይ ሰብ ኢኻ ትኸይድ ከ ክልተ ሰብ ኢኻ ትኸይድ እቶም ገመል ዝስሕቡ ገባር ኣለውካ ክልተ ሰብ ከዓ ነተን ገመል ተሰኒ ነቲ ንብረት ሒዝካ ክትመፅእ ትኸይድ እዚ ኩሉ ናይ በዓል ለይቶ ናይ በዓል ፈርፈር ሸፋቱን ወደ ገባን ገለን ምንቅስቃስ ዝነበሮ ቦታታት ጥሒዝካ ኢኻ ትኸይድ ማለት እዩ እጂ ኣዝዩ ከቢድ እዩ ክንምኽባድ ነቲ ምኽባድ ግን ምስማዕ ፍቕሪ ምትሕላይ ስለ ዝነበሮ ኣቕሊልዎ እዩ
1: ኣራይ ሃፍቲ ዕላልና ጌና ቀፃሊ እዩ ዘሎ ዝኸበርኩም ተኸታተልትና ትሕሶታትና ጌና ቀፃሊ እዩ ዘሎ ናይ ሎሚ ትሕዝቶ መደማገር ንዝኽሪ ንምስራፍ በል 50 ዓመት ቤት ትምህርቲ ሰውራ ንዕኡ ዝድስ ዝተፈላለዩ ትሕዝቶታት እዩ ዘለና ነዛ ስዕባ ተቐርብ ትሕዝቶ መደብና ድማ ተኸታተልና ክንምለስና

0: ኣብ ኤርትራ መግዛእትን ሳዕብኑ ናብ ዝኸፍአ መልክዑ ዓበየ። ነዚ ዝተዓዘበ ህዝቢ ኤርትራ ካብ ዝተፈላለየ ከባቢታት ገለ ንኽጋደልና ሜዳ ገለ ድማ ናብ ስደት ተበታተነ። እቲ ኣብ 1976 ተመስሪቱ ድሮ ኣብ ሳሕል ከምኡውን ኣብ ሓራን ሓውሲ ሓራን ከባቢታት ኤርትራ ስር ሰዲዱ ዝነበረ ቤት ትምህርቲ ሰውራ ኣግፊሕዩ ክጥምት ጀመረ። ጽልዋኡ ድማ ክሳብ ሱዳን ተዘርግሐም። ብዛዕባ ዝርግሐኡን ኣብኡ ዝነበረ ተመክሮታትን ድሕሪ ሓደ ዓመት ምስራት ቤት ትምህርቲ ሰውራ ኣብ 1977 ናብቲ ኣሃዱ ዝተጸንበረ ተጋላላይ ትካቦ ኣይሞትን ከምኡውን ድሕሪ 2 ዓመት ምምስራት እቲ ቤት ትምህርቲ ኣብ 1978 ናብ መሳርዕ ቤት ትምህርቲ ሰውራ ዝተመደበ ተጋዳላይ ግርማይ ገብሪ ሕይወትን ከንዕለል ኢና። እዞም ክልተ ተጋደልቲ ድሕሪ መሃርምቲዮም ከም መምሃራን ኮይኖም ከገልግሉ ኣብቲ ኣሃዱ ተመዲቦም።
1: ምናልባት ናተይ ሕጂ እቲ ናይ ገድሊ ናይ ጋምበለ ጌርካ ኣብ ገድሊ ምውጋእ ከይ መነኽዎ ከለኹ ቁልጣ ቀልጢፈ ስለ ዝተወጋእኹ ናይ ክምለስ ድልት ነይርኒ። ክምለስ ከም ዘይክእል ምስ ረጋገፅኩ ግን ንነብሰይ እውን ኣብቲ ማሕበራዊ ሂወት ካብቲ ወተሃደራዊ ዘይኮነ ካብቲ ኣብ ማሕበራዊ ሂወት ከይደሲ ከድምዓል ነቲ ጉበይስ ከበርክት ኣለኒ ኣቐዲቢ ቃል ኣትየ ስለ ዝነበርኩ ብከምኡ ተጀሚሩ እቲ ኩነታቱ ማለት እዩ። ክብዘይ ካብቲ ተጋዳላይ ኮይንካ ብረታ ልዒልካ ምዋጋእሲ ኣብ ሓደ ሓድሽ መምህርና ወይ ኣብነት ኮይንካ ትስርሐሉ እዋን ስለ ዝነበረ እንደገና ነቲ ኣእምሮኻን ነተሓሳስባኻን ምስተ ሓድሽ ስራሕ እውን ክተላልን ነብስኻ ስታይ ክትገብርን ዝድርኽ ነይሩ ማለት እዩ። ትመጀመር እዩ
2: ድሕሪ መውጋእቲ ኣብኡ ተመዲበ። ቅድሚ ናብ ሰውራ ምስላፈይ ግን ናይ መምህርና ሞያ ሰልጢነስ 2 ዓመት ሰሪሐ ነይረ ብኢትዮጵያ። ስለዚ እቲ ድሕሪ መውጋእቲ ንዜሮ ተመዲምና ብ78 ኣብቲ ዓጋ መጨረሻ ኣብ ከረን ሓራባ ስለ ዝነበረት ከረን ተመዲበ። ከም ዳይረክተር ናይ ቤት ትምህርቲ ሰላም ለይቲ ለይቲ ኢና ንምህር ነርና ደብዳብ ናይ ንፈርቲ ኣብ ከረን መዓልታውያ ነፋሪት ትመፀካ ብዙሕ ጉድኣት ትገብር ነራ ብሕክምናታት ኣብ ካልእ ካልእ እንዳሃርም ስለዚ ለይቲ ኢና ንምህር ነርና።
0: ድሌት እንተልዩ ዕላማን ራእን እንተነፂሩ ዝወርዱን ዝድይቡን መምርሒታት እንተሓይሎም ውሽጣዊ ፀዓት ብዕፅፊ እዩ ዝራባሕ።
1: ስለዚ ኩሉ እቲ መምሃር ዝበሃል ካብቶም መምሃራን ከበልፃ ዝነበሩ እቲ ሰከንደርን ክትምሃር ከለካ ዝወሰድካዮ እንተዘኮይኑ ኣብቲ ናይ ስነ ምህርና ስልጣን መምሃራን ኣት ዝወሰደ እውን የለን። ግና እንታይ እያታ ተዓንተወ ዝበልኩካ እዚኣ ትኽእላ ኢኻ ክትበሃል ከለኻስ እንድዕቲ ኣእምርኻ እውን ስለ ዝቕበሎ መምሃር ዝኣመሰሉ እንዳተማየጥካ ስለ ትሰርሕ ክሰርሐ ስለ ትብል ግምት ናይቶም መምሃራን ዝኽተሎ ሞዴል ናትካ ናይ መምሃራን ወይ ከም ኣብነት ጥቕሶም እውን ስለ ዘሎ ንሱ መሰረት እንዳተመርሐ ከይድና ማለት እዩ ድሓር

0: ብ1977 ከዓ ቀዳማይ ውድብ ገባኤ እውን ስለ ዝተካየደ ኣብ ዝወፀ መምርሒ እውን ሓራ ዝኮነ ቦታታት እዚ ክምሃር ክፈልጥ ክኽእል ኣለዎ እቲ ሓራ ገይርናዮ ንብል ቦታ እንዳሰፍሐ ክኸይድ ክኽእል ኣለዎ።
1: ንዘይተምሃረ ክምህር፣ ዝተምሃረ ይምሃር፣ ዘይተምሃረ ከዓ ይምሃር ካብ ዝብል ኣብ ተጋደልቲ መጥፋእ ሃይማኖት ንክጠፍእ ፃዕርታት ክገብር ፀኒዑ ዳሓር ሓራን ሓውሲ ሓራን ቦታታት እንዳሰፍሐ ምስከደ እውን ንኣብነት ኣነ ናይ ከረን ጠቂሰልካ በዓል ጊንዳ በዓል ነፋሲት ባትካላ ከምኡ እንዳበለ እውን ኣብቲ ከተማታት እቲ ትምህርቲ ከም ዝቕፅል እዩ ተገይሩ። ኣብቲ ድሕሪ መስመር ዝበሃል ኣብ ዓዲ ዓዲ እውን ንመንእሰያት እንዳወደብካ ምጥፋእ ማሃይምነት ከም ዝካየድ ሲ ይግበር ነይሩ። ሕጂ እቲ ናይ ሳሕል ናይ ዜሮ ምስኡ ምንጭ እሱ ኮይኑ እዩ እንዳቐፀለ እንዳቐፀለ ይኸይድ ነይሩ። ቋረፅ የብሉን ኩሉ እቲ መንግስታዊ መሳርዕ ክቕፅል ኣለዎ ዝብል እዩ። ክሳብ ኣውቶቡሳት ክሳብ ሰረጀቃ ገፀን መፃ ካልእ ካልእ ኩሉ እዩ ነይሩ። ዳሕራይ ምዝላቅ ኮይኑ ካብ ምዝላቅ እንደገና ንዜሮ ተመሊስና
2: ካብ ዜሮ ምዝላቕ እውን ግድነት ኮነ እዩ። ምስ ተምሃሮኦም ድማ ናብ ጀልሃን ትገስገሱ። ዋላ እውን ኣብቲ ዝፀንከረ ኩነታት መምሃርን ምስትምሃርን ኣይዕረፈን። ካብዚ ንድሓር ድማ ኣብ 1980 ናብ ሱዳን ኣተዉ።
0: ኣብ ሱዳን እውን ኣተሓሳስቦኦም ብመግዛእትን ብገለን ዘይመልክዑ ሒዙ ዝነበረ ሓራ ክኸውን ኣለዎ ማለት ብስለቲ ናይ ኣተሓሳስባ ክህሉ ኣለዎ ካብ ዝብል እዩ ተበጊሱ። ዝካየድ ዝነበረ ብሃይለ ስላሰን ብደርግን ይኹን ብኩሉ ዝካየድ ዝነበረ ከዓ ብብዙሕ ንሱዳን ይኸዱ ስለ ዝነበርዎ ኣብ ሱዳን እውን እቲ መረዳእታ ክንፅር ስለ ዘለዎ ቆልዑ ከዓ ብብዝሒ ቆልዑ ከም ዘለዉ እውን ይግመት ስለ ዝነበረ ብንኣሽቱኦም ከለዉ እቲ ሃገራውነትን ስምዒት ናይ ሃገራውነትን ውድብ ከዓ ቅኑዕ ውድብ ከም ዘሎ ከዓ ክፈልጡ እውን ስለ ዘለዎም ናይ ግድን ኣብ ሱዳን ስዒብካ ክኽየድ ምና ድሕሪ 4 ዓመት ተመክሮ ናይ ቤት ምስ ወራእዩ ዝኸውን ዘሎ ማለት ናይ ሱዳን 1976 ድሕሪ ከይድስ ድሕሪ 4 ዓመት ኣብ 80 ከይድ እንተሊና ተመክሮ ናይ ቤት ምስ ወራ ኣሎ። ካሪክለም እውን ተበጋጊሱ ኣሎ፣ ፅሑፋት ተበጋጊሱ ኣሎ፣ መብርሒ ተዋሂቡ ኣሎ። ሰባት ልኢኽ ካብ ዝተፈላለየ ኣብ ሓራን ሓብሲ ሓራን ሲ ብሓደ ዝተማእዘነ መገዲ ክኽየድ ከም ዝኽእል እውን ተመክሮ ተቐሲሙ ማለት እዩ።
2: ካብ 1976 ክሳብ 1980 ውፅኢት ናይ 4 ዓመት ተገምገመ። መድረኽ ከዓ ናይ ገዛ ርእሱ ድፊኢት ፈጠረ። ተመክሮ ናይዚ ድማ እቶም ኣብ ሓራን ሓውሲ ሓራን ትምህርቲ ዝህቡ ዝነበሩ ተጋደልቲ መምሃራን ነብሰ ምድላው ኣዕብዮም ኣብ ሳሕል ዝተዳለወ ስርዓተ ትምህርቲ ሒዞም ናብ ከሰላን ፖር ሱዳንን ኣምርሑ።
0: ኣብዚ ተበጊሱ መምርሒ ተዋሂቡ ናይ ተጋድሊ ሓርነት ኤርትራ ካብ ኤርትራ ተፀሪካ ምካድ እውን ስለ ዝነበረ ከዓ ተፅልዋታት ገዝጅፍ እዩ ነይሩ ማለት እዩ። ስለዚ ምስሊ ናይ ህዝባዊ ግንባር እውን በንፃሩ ብሕማቕ እዩ ነይሩ ማለት እዩ። ልዕሊ ዝኾነ ነገር ግን እቲ ኤርትራዊ ዜጋ ኣብ ሱዳን ክቕፅል እውን ስለ ዝኽእል ናብ ካልኦት ሃገራት ኣብ ቀረባ ከሎ መንቋሕቋሕታ ክትሕድረሉ ኣለካ ካብ ዝብል መበገሲ ሕጂ ናይ ግድን ኣብ ሱዳን ትስዒብካ እቲ ትምህርቲ ክወሃብ ክኽእል ኣለዎ።
1: ነቲ ውድብ እውን ሓደ ምስቲ ሕብረተሰብ ዘራኽቦ ንጥፈት ንስ እዩ። ንዓ ፖለቲካ ተምሃር ገለ ጥራሕ ዘይኮነስ ኣካዳሚ ክትምህር ከለካ ምስ ስድርኡ ምስቶም ወለዲ ምስቶም ቆልዑት እውን ርክብ ባይታ ስለ ዝፈጥረልካ ኣዝዩ ኣገዳሲ መሳርሕን ኣገዳሲ ንጥፈት እዩ ነይሩ።
2: ጽልዋ ቤት ትምህርቲ ሰውራ ክሳብ ሱዳን ተዘርጊሑ ስሩዕ ስርሑ ክጅምር ክኢሉ ካብ ውሽጢ ሃገር ወፂኻ ኣተሓሳስባኻን መሓውርካን ከተስፍሕ ዝደፍእ ቀንዲ ምኽንያት ግን እንታይ ክኸውን ይኽእል?
1: ሱዳንን ሰውራ ኤርትራን ክትተኣሳስሮ እንድሕር ኮንካ ብፍላይ ከሰላ ከም ቀንዲ መንቀሊ ቤት ፅሕፈት ናይ ተጋድሎ ሓርነት ኮይኑ ዝኸይድ ኩሉ ቤት ፅሕፈታትኡ ኩሉ ትካላቱ ኣብኡ ገይሩ ሰፊሕ ፅልዋ ዝነበሩ እዩ። ንሱ ጥራሕ ዘይኮነ ምስ ኩሉ ዝተገብረ ግፍዕታት ኣብ ልዕሊ ዓድታት ናይ ኤርትራ ኣብ 67 ክሳብ 69 ኣብ 75

ኣብ 80 ገለን ድርቅን ገለን ከልሉ ብዙሕ ዓድታት ናይ ኣስመራ ናይ በዓል ቁርደት ናይ በዓል ኦማሓጀር ናይ በዓል ሕርጊጎ ናይ በዓል ወቂሮ ካልኦት ካልኦት ዓድታት እውን ብኣልማማ ዘጥፍእሉ ሰብ ብብዝሒ ስደት ከይዱ ብጀካ ሱዳን ብፍላይ ነቲ ኣብ ምዕራብ ዘሎ ህዝብና ሲ ሱዳን ከም ካልኣይ ሃገር ክወስዶ ክእል እዩ ማለት እዩ ኢልካ ሰጊሩ ካብኡ ሽምት ከብቱ ሽምት

0: ሰምሰም ካልእ ካልእ። ስለዚ ነዚ ህዝቢ እዚ ከዓ ቀሊል ዘይኮነ ቁፅሪ እዩ ካብ 500,000 ክሳብ 750,000 ኣቢሉ ዝበፅሕ እዩ። ስለዚ እቲ ውድብ ከተኮረሉ ነዚ ህዝቢ እዚ እውን ናይ ግድን እዩ መሰሉ እዩ ሓደ ሃገራውነት ዝሃንፀሉ መንገዲ ከዓ ትምህርቲ ስለ ዝኾነ በዚ ጠሚቱ እውን ቆላሕታ ክገብረሉ ናይ ግድን እዩ።
1: ተጋዳላይ ኮይንካ ኣብ ሱዳን ካልእ ሃገር ፍሉይ ኦሪንቴሽን ፍሉይ ትፅቢትን ኣተሓዛን ኣብ ዘለዎ ሕብረተሰብ ኢካ ትኸይድ ዘለካ ረዚን ዕላማ ኣለካ። ነቲ ረዚን ዕላማ ከመይ ጌርካ ከተብሮ ከም ዘለካ ከዓ ሓበሬታ ተዋሂቡ ንርሽዑ እቶም ኣብኡ ዘለዉ እንዳሳበ ናይ ተጋድሎ ሓርነት ኤርትራ እውን ናይ ደገ ኣክሰስ ስለ ዝነበረ ናይ ደገ ሓገዝ እውን ስለ ዘለዎ ማእከላይ ምብራቅ ናይ ገለ እውን ስለ ዘለዎም ነቲ ህዝቢ ዝህብዎ መቕሺሽ ድዩ ትሕዝቶ ድዩ እውን ክህሉ ይኽእል እዩ። ህዝባዊ ግንባር ከዓ ብከምኡ ኣይኮነትን ክትዳረግ ዘለዎ ብመንነት ናይ እዩ። ስለዚ ወከልቲ ኣምባሳደራት ናይቲ ውድብ ስለ ዝኾንኩም ኣብነት ኮይንካ ኣርኣያ ኮይንካ ሕጂ ዋላ ሓሲምና እንተሃለወ ንሓዋሩ ከመይ ገርና ኢና ዝበለፀት ኤርትራ ትኸውን ብፍላይ ትዝመፅ ዘሎ ወለደ ናይ ዝብል ኣብነት ክትከውን ኣለካ ዝብል ስእሊ ኢና ዝናኸድና።
2: ነዚ ዕላማ ሒዞም እዮም ከይዶም። ይኹን እምበር ንዕላማኻ ክትሃርመሉ ዘኽእል ባይታን ዓቕምን እውን ካልእ ብድሆ እዩ።
1: ኣብ ምስከድና ሕጂ ኣጋጣሚ መብዛሕትና ኮ ዳርጋ ክእሉ እናስምኩላ ኢና ምርኩስ እውን ሒዝና ነርና ኣነ ሕጂ ምርኩስ ነርኒ እጂ ምርኩስ ነርኒ ርእስና መስታይ ኮይና ተላፂ ነርን መብዛሕትና ኣብኡ ምስከድና ሕጂ ሓደ እንታይ ኣሎ ከም ባህሊ ተጋዳላይ ኮይንካ ንድሕር ከድካ ናይ ተጋዳላይ ዝብል ማዕርግ ወይ ሒዝካ ተኸድካ ዝኾነ ስታይሲክ ክትብድሆ ትኽእል ኢኻ ይከኣል እዩ ናይ ዝብል መንፈስ እዩ ዘለወካ ግን መርገፂ ባይታ ጥራይ ክትረከብ ክትክእል ኣለካ። ስለዚ ንሕና ኣብ ናይ ፖርት ሱዳን ክዛረብቲ ኮይነ ፅቡቕ ኣብ መበገስ ዝሃብኑ ክፍሊ ህዝባዊ ምምሕዳር ኣብኡ ፀኒሕምና ክፍሊ ህዝባዊ ምምሕዳር ከዓ ኣብኡ ፀኒሖም ነቲ ህዝቢ ከመይ ዝኾነ መረዳእትኡ ሓፋሽ ውድባ ዝበሃሉ ንጡፋትን ብህጂ ሓደስትን ከመይ ከመይ ምዃኑ ምስኦም ኢና ሂን ምሂን ንብል ቦታና እውን ብሓንሳብ መደቀስና ኣብ ሓደ ከባቢ ስለ ዝነበረ ክንከይድ ከለና ሕጂ እቲ ንሕና ቤት ፅሕፈት ናይ ህዝባዊ ግንባርን ርሑቕ እዩ ብማኪና ኢካ ትኸዶ ማኪና ምስከድና ኣብኣ ሕጂ መጀመርያ ምስከድካ ኣነ ሕጂ ብታ ቦታ ኣብ ሰለስተ ቦታ እዩ ፕሮስዳን ነይሩ ሰለላብ ዝበሃል ሓደ ብሄረ ትግርኛ ዝበዝሐ ዘለዎ ብርሃነ ዝብሎ ሰለስተ ኢና ተሪፍና ካብቶም ዝኸድና ሽዑ 80 ኣነ ከዓ ኣብታ ድመኖር ትበሃል ብሄረ ትግራይ ዝበዝሕዋ ግርማ ዓለም ዝበሃል ከዓ ደምኮርያ ሕውስዋስ ናይ ገለ ዘለዉዋ ኢና ነ ኣብኣ ምስከድኩ ሕጂ ንጡፋት ሓፋሽ ውድባት ነይሮም ዓ ትምህርቲ ኢልና ምስከድና ብፅቡቕ ተቐቢሎምና ሕጂ ሰለስተ ርባዕተ ዝኾኑ ኣብ ሓንቲ ገዛ ፀኒሖምና ማለት እዩ ተበግሶ ዘለዎ ሰብሲ ገለ ይሕግዞም ኣብቲ ጥራዞም ገለ ብዙሕ ኦም ነገር ኣይረኸብናን ግን እታ ገዛ እንታይ እያ ነይራ ቀፃሊ ካብ ሜዳ ዝመፁ ወይ ስደተኛታት ንፖርት ሱዳን ይኣትዉ ስለ ዝነብሩ ከም መቐበል ጋይሽ ኮይኖም ሒዞማ ነይሩ። ስለዚ ብኣ ቅርብ ፀኒሕና ኢና ከይድና ሽዑ ሕጂ ከቢድ ነይሩ ንክተኣትወስ ብውሕዱ እንታይ ኢና ገርና ምስ ክፍለ ህዝማዊ ምማር ኮይና ምስ ህዝቢ እቶም ሓፋሽ ውድቦ ትብልዎም ንራኸብ መምፅኢና ዓላማና ክነግሮም ካብኡ ተበጊስና ከዓ ቅርብ ብቅርብ ወላ እንዳኸድና እውን እቲ ጎረባቢት ክንፀሉ እንተኮይና ኢና ኢልና ትካይዳና ካብ ኣዝዩ ጥንቁቕ ኣበይ ንኸይድ እንታይ ንገብር ነብሰ ግጥኣት ላዕሊ እዩ ምክንያቱ ዝኽኢልካ ከተማ ኣትዩ ኢልካ ስታይ ምግባር የለን ሃይል ዲስፕሊን ድዩ ድሓር እቲ ዕላማ ናይቲ ውድብ ከዓ ስለ ዝኾነ ንእሽተይ ነገር ጉድለት እንተገይርካ እውን ውድብ ከም ዝገበሮ ኣይረኣይዎም ከምዚ ተገይሩ ከምዚ ተገይሩ ኣይኮነ እንደገይርካ ስከይገበርካ ከመን ከምእሉ ከሎ ልዕሊ ዓቕማ ኮይን ትገብሮ ጌጋ እንተዘይኮይኑ ጥንቃቃይ ምስ ህዝቢ ከዓ ትሕትና ኣኽብሮት ኣብ ሓዘን ኣብ ስታይ ከዓ ክንበፅሕ ክንክእል ኣለና ምርዓተሎ ዝኸይድ ሞተሎ ከዓ ትበፅሕ ትላለዮም ሕጂ ርኦሞ ንሱ ከዓ ስለ ዝኾነ ባህሊ ናይቲ ኤርትራዊ እዚኦም ስልሓን እዮም ዝመስሉ እናበለ ኣብቲ መጀመርያ ዓመት ዓመትን ፍርቃን ክሳብ ክልተ ዓመት ተዘይኮይኑ ድሓር እንዳስታይ እንዳኾነ ከይድ ተፀፈፈ ከይድ
2: ኣብ ፖርት ሱዳን ገዛ ተኻርዮም እዮም ትምህርቲ ክህቡ ጀሚሮም። ዕላማ ህዝባዊ ግንባር ነቲ ሕብረተሰብ ተሓቢሩ ህፃናት ካብ ናእሽቶኦም ታሪኾም ባህሎም ውድቦም ክፈልጡ ከም ዘለዎም ምስ ህዝቢ ተመያይጦም ሳላ ክፍሊ ህዝባዊ

0: ብመምሕዳር ንሓፋሽ ውድባትን ሱዳን ከኣ ነቲ ስነ ሓሳብ ህዝቢ እውን ተቐቢልዎ።
1: ኣብ ከሰላ እንታይ ነሩተን ከምዝብለካ ከም ሓደ መቃለሲ ምስቲ ህዝቢ ዘራኽበካ መንገዲ እዩ። ውሑዳት ሓፋሽ ውድባት ዘለዎ ግን ቶም ሓፋሽ ውድባት ካብ ተጋዳላይ ፈሊኻ ዘይትርኦም ኣዝዮም ውፍያት እዮም። ኣባላት ከዓ ናይ ግድን ገለ ክገብሩ ስለ ዘሎም ንሶም ከዓ ትምህርቲ ክኸፍቱ ጀሚሮም እጂ ዋሕዲ ስለ ዘለዎም ሓንቲ መፅሓፍ ገለ ተረኪቦም ብኣ ጌርካ ናይ ንጥፋእ ማሃይምነት መደብ ኢሉ ተጀሚሩ እቲ ቦታ ሕጂ ዓባይ ካንቸሎ ሓንቲ ክፍሊ ጥራሕ ዘላታስ ዓባይ ካንቸሎ ነይረ ገዛ ሓንቲ ገዛ ጥራሕ ዘላታ ሕጂ ንዓ ኩላ ተኻርዮማ ዳስ ግንምንታይ ዝኸውን ዳስ ኣብኡ ሰሪሖም ብሳዕሪ ሕጂ ኣብኡ ንዴታት ምጥፋእ ማሃይምነት ምህሩ ዝኾነ ኮታ መደብ ምጥፋእ ማሃይምነት ዳሕራይ ብመንእሰያት ገይሮም ከዓ ስሩዕ ትምህርቲ ጀሚሮም ኣባናንሕና ክንመፅእ ከለና ሕጂ ስጋብ ሚእቲ በፅሑ ኮኑ ካብ ቀዳማይ ስጋብ ራብዓይ ስጋብ ሓምሻይ ስጋብ ሚእቲ ዝበፅሑ ኮኑ እቶም ቆልዑ ትፀኒሖምና እዚኦም ግን ሽግር ነይርዎም። ሓደ ቶም ዝምህርዎም ዓስራይ ዝበፅሐ ሻምናይ ዝበፅሐ ገለ መለ እዩ ኣብዚኣ ፀኒሑ ኢሉ ንካርቱም ቅፅል ገለ ሕጂ ብዙሕ ኣድማዐ ዝኾነ ነገር ነይሩ ግን ካብ ባዶ ናይ ግድን ገለ ክፍትኑ ስለዘይነሩ ከምኡ ነይሩ ሕጂ እዚ ኣካል ናይቲ መፅናዕቲ ዑስማን ሳልሒ እዩ ነይሩ ከይዱ ንኩሉ ናይ ሱዳን ክፅንዕ ከሎ ኣብ ክሰላ ክንደይ ቆልዑት ኣለው ኣብ ካልእ ቦታታት ከዓ እቲ ክፍሊ ህዝቢ ዘለዎ ከምኡ ተኸፍተሉ ክንደይ ኣሎ ሲ መፅናዕቲ ሒዙ እዩ መፅ ማለት እዩ። ሕጂ ክንጅምር ከለና ሕጂ ንሕና ኣብዚ ኢና ንጅምር ዘለና ንሕና ሰለስተ ተጋደልቲ ኸይልና ኣብኡ ከዓ እቶም ሓፋሽ ውድባት መብዛሕቶም ኣባላት ማሕበር መንእሰ እዮም ኣብኡ ፀኒሖምና እቲኦም ወለዲ መብዛሕትኦም ካብ ከረን ዘዝለቑ ካብ በዓል ደቡብ ደቂ ኣምሓረ ዘዝለቑ ንህዝባ ግንባር ዝፈልጡ ንጡፋት ውድባት ነይሮም ካልኦት ካብዚ ምዕራብ ናይ ኤርትራ ዘለውን ዝመፁ ነይሮም ነዚ ኣዝዮም ንጡፋት እዮም። ደቆም ክመሃርሎም ዝደልዩ እዮም። ስለዚ ሓደ ይኹንካ ምስቲ ህዝቢ ሲ ስራሕ ተጀሚሩ እቲ ኣብኡ ክጅመር ከሎ እቲ ውድብ ስቂኢሉ ኣይጀመረሉ ምስቲ መንግስቲ ሱዳን እውን ናይ ግድን ምርዳእ ክትገብር ኣለካ። ብፍላይ ተጋደልቲ መፅኦም ገለመለኸ ይበሃል ከም ናይ ማሕበር ረድኤት ቤት ትምህርቲ ተባሂሉ እዩ ዝኸይድ ነይሩ ዋላ ይፍለጦ እትወግዓ ግን ናይ ማሕበር ረድኤት እንዳበልካ ካ ትኸይድ ቁፅሪ እንግሊዝ ስነ ፍልጠት ማሕበራዊ ዝተምህሮ ካልእ ካልእ ክለባት ትምህር ሕጂ እቲ ዩኔስኮ ካብ ሻብዓይ ክፍሊ ስለ ዝቕበል ንሕና ስርዓተ ትምህርቲ ካብ ቀዳማይ ስጋብ ሓምሻ እዩ ንሕና ሕጂ ምእንቲ ብኣ ክቕፅሉ ስጋብ ሻድሻይ ከዓ ቐፂልናዮ ማለት እዩ እታ ትምህርቲ ብእንግሊሽ ተማሂሮም ናብ ዩኔስኮ ተፈቲኖም ይኣት ማለት እዩ።
0: ኣብ ከሰላ እውን ብተመሳሳሊ ብዙሕ ብድሆታትን ባህ ዘየብል ካልእ ፖለቲካዊ ጽልዋታትን እዩ ጸኒሕዎም። ነዚ ብውሑድ ዓቕሚ ግን ከዓ ብልዑል መረዳእታ ክገጥምዎ ነይርዎም።
1: ሕጂ እንታይ ኮይኑ እቲ መጀመርታ ከም ዝብለካ ክሳብ ሚእቲ ዝኾኑ ምስ ነይሮም ዳሕራይ ግን እቲ ንጥፈት እቶም ዝመሃሩ ነቶም ዘይመሃሩ እቶም ወለዲ ነቶም ካልኦት እውን እንዳጸለው ምስከደ እታ ዳስ ዝነበረት ምስ ናይ ትምህርቲ ሓለፍቲ ናይ ሱዳን ምርዳእ ብምግባር ሱዳናውያን ናይ ንግሆ ምህርሉ ንሕና ከዓ ናይ ምሸት ንምህረሉ እቲ ቤት ትምህርታቶም ብከምኡ ጥራሕሲ 2-3 ቤት ትምህርታት ናቶም ወሲኽና እንደገና ብካልእ ወሲኽና ስጋብ 5-6 ቤት ትምህርቲ በፂሑ ማለት እዩ። መጨረሻ ሙሉእ መዓልቲ ክትምህር ፀኒሕካ ሙሉእ ምሸት ከዓ ክትእር ንካ ትሓድር
2: እቲ ካሪክልም ሕጂ ንኤርትራ ናይ መፃእ ወለዶ ዝክስኩስ ካሪክልም እንተኮይኑ ቀራርቦ እናተሓሕዞ ገዛ ርስ ካሪክልም ክህልወካ ኣለዎ ማለት እዩ። ስለዚ ናይ ሱዳን ካሪክልም ወይ ናይ ካልእ ካሪክልም ዘይኮንና ንጥቀም እቲ ናሕና ኤርትራዊ ካሪክልም እዩ ዝቐርብ ኣብነታት ዝቐርብ ዛንታታት ስቶሪታት ተኮይሉ ወላ ምስለታት ተኮይኑ ተነገለሲ ኤርትራዊ ባህሊ እዩ እቲ ክብርታት እቲ ባህልና ዝበሃል ኣብ ባህላታት ምስላታት ገለ ዝበሃል ዘሎሲ ነቲ

0: ሕብረተሰብና ዝጥቀመሉ ቋንቋን ብህጂ ክኾኖ ንደልዮም ስምዕ ባለን ናተና ካሪክልም ስለ ዝኾነ የና ሃገሮም ዘኽብሩ ውድቦም ዝፈቱ ህዝቦም ዘኽብሩ ውፍያት ንሃገሮም ሓለይቲ ተጣባቕቲ ስብኡላ ዜጋታት ክፈሩ ኣለዎም እዩ ኣብቲ መግዛእቲ ንስ እዩ ድሕሪ ናፅነት ከዓ ኣብ ምህናፅ ናይ ኤርትራ ዘሐሙላ ኸታ
1: መጀመርያ እኹል መፅናዕቲ ጌርካ ንህዝቢ ጐስጒሽስካ ኣሚንካ ኣብ ሜዳ ዝተዳለዎ ስርዓተ ትምህርቲ ዓጢቕካ ምስ ወለድን ካልኦት ኣካላትን ወርሓዊ ገምጋም እናካየድካ ሕብረተሰብ ብዝኸዶ ኸይጠፍ ዓብዪ ወፍሪ ተበጊሱ ስርሑ ብግቡእ ጀሚሩ
0: ፀብጻብ ዓመታዊ ውሲ ፀብጻብ ንገብር ኢና ዘን ኩለን ኣብ ሱዳን ዘለዋ ማዓስከራትን ገለን ተኣኪብካ ፀብጻብ ይገብር ንሜዳ ከዓ ሪፖርት ዝኸውን ካብኡ ተበጊሱ እውን ምኽርን ሓበሬታን መምርሕን ስለ ዝመፀካ ስለዚ ኣብቲ ብድምር ናይ ዘን ኩለን ኣብ 1980 ሲ 700 ተምሃሮ እዮም ነሮም ጠቕላላ ማለት ናይ ኩለን ናይዘን ኩለን ዝብለካ ዘለኹ ናይዘን ድምር ናይ ከሰላ ናይ ገለ ደማሚርካ እታ ናይ መጀመርያ ክንጅምር ከለና ኣብ ሱዳን ዳሓር ግን ከምቲ ዳሓር ዝረኸብኮ ግን ኣብ 1988 ኣቢሉ ሕጂ ልዕሊ 4,000 ኣቢሉ ነይሩ ማለት እዩ ትቕፅሪ
1: ክለባት ስለ ዝነበራ ብዙሕ ነገር እዩ ዝንፀባረቕ ነይሩ ስፖርት ስእሊ ባህላዊ ምርኢትን ካልእን ይካየድ ነይሩ ክሳብ ስዋኪን እናኸዱ እውን ባህሊ የርኢ ነይሮም መሰረታዊ ምስፍናዊ ኣተሓሳስባ ኣበ ምጥፋእ እውን እቲ ሰውራዊ ትምህርቲ ተራ ነይርዎም ስሩዕ ትምህርቲ መሃብ ጥራይ ዘይኮነ ስነ ምግባር ኣእምራዊ ንቕሓት ሃገራዊ ስምዒትን ካልእን ኣበ ምዕባይ እውን ዓብዪ ተራ ተፃዊቱ ከምቲ ኣበጋግሱኡ ኸዓ ዕላሙ ሃረመም
0: መሰረታዊ ለውጢ መፅኡ ህዝባዊ ግንባር ናይ ሓቂ ተኸልዑ ማለት እቲ ኣብቲ እዋንቲ ማሕበራዊ ለውጢ መፅኡ ተሳታፍነት ኣዝዩ ልዒሉ
2: ልዕሊ 10 ብደረጃ ኤ ንብሎ ጋንታታት ገይርና ሲዑ ካባና ናህና ተፃወቲ ዝነበሩ ኣብቲ ጅሮነ ምሳና ዝሳተፉ ስጋብ ኣብ ናይ ሱዳን ጋንታታት ኣብ ከሰላ ዝነበራ ኣብኡ ዝምረፁ ደረጃ በፂሖም እዚ ዓብ ፅልዋ ገይሩ ኣብ ቤት ፅሕፈትና ምእታው ከም እንዳፀላእ ዝቆፅርዎ ዝነበሩ ኣባና እዮም ዝእከቡ እቲ ናይ ባህሊ ከዓ ኣብ ከሰላ ጥራሕ ዘይኮነ ንፖርት ሱዳን ከይድና ኣርኢና እንደገና ንካርቱም ከይድና ርኢና ንሜዳ ከይተረፈ እዚ ፌስቲቫል ተካየደሉ ኣብኡ ከይተረፈ መፂና ርኢና በዓል ግርማይካ ዳኸድካ ንጥፈታት ካየድ ነይሩ
0: ግን ተጋዳላይ ባህሊ ኢኻ ትሕዝ ናይ ተጋዳላይ ባህሊ ማለት ከዓ ንኩሉ ብድሆታት ሰጊድካ ኣብ ዘለካይ ቦታ ኣድማዕ ምግባን ማለት እዩ ኣብ ውሽጢ ፀላእ ክትከውን ትኽእል ኣብቲ ቅድሚ ግንባር ክኸውን ይኽእል ኣብ ዝተሰለፍካዮ ኣብ ዝሃለኻዮ ዓውዲ ንረብሓ ናይ ሃገርን ዕላማ ናይ ውድብን ንምርግጋፅ እዩ ሱዳን ክንከይድ ከለና ዝተመክሮ ዝሒዝና ኢና ከይድና እዚ መልእኽቲ ዝሒዝና ኢና ከይድና ብቐፃሊ ከዓ ርክብ ኣሎን ምስ ሜዳ ክረምቲ ክኸውን ከሎ ኣብቲ ክረምቲ ግዜ ሜዳ ኢና ንኣቶ ዘካብ ገለገለ እንተዘይኮይና ኩላ ሜዳ እያ ተኣቶ ኣብ ሜዳ ሕጂ ሰሚናራት እዩ ዝውደብ ናይ ተመክሮ ምልዋጥ ኣለቆ ቀፃሊ
1: ነገራት እናተማዕራረ ይከዱ ብዓረብ ከይተረፈ ትምህርቱ ክህቡ ከኣሉ ኣተሓሕዘኦምን ኣመሃህሮኦምን ተፋጥዋም ውፅኢት ናይዚ ድማ ብትምህርቲ ኣብ ዝለዕለ ደረጃ ዝበጽሑ ምሁራት ደረፍቲ ተዋሳእቲ ሙዚቀኛታትን ኣብ ካልእ ሞያ ተዋፊሮም ዝርከቡ ሰባትን ኣፍረዩ
0: ብዛዕባ ህዝባዊ ግንባር ንዛረበሉ ምክንያት ኣብኡ የለን ኣካዳሚ ንኩሎም እዚኦም ኤርትራውያን ኣብዚ መፅኦም ዘለዉ ደቂ ውድባት ናይ ህዝባዊ ግንባር ይኹኑ ዘይ ውድባት ይኹኑ ንህዝባዊ ግንባር ዝፈትዋ ይኹኑ ኣይፈትዋ እዚ ክምሕቶ የለዓለን እዩ ስለዚ እቶም ቆልዑ ኩሎም ክመፁ ስለ ዘለዎም ዝኾነ ፖለቲካ ዝመስል ንህዝባዊ ግንባር ዝንእድ ንካልእ ካ ዘናእስ ኣብቱ ዝኾነ ስታይ ንገብርና ኮርስ ዝተምፅኦ ስነ ጥበባዊ ስታይ ክህልዎ ክእል እዩ መድሓርሓርቲ ናይ ገለ ዝብል ክህልዎ ክእል እዩ ብቐጥታ ግን ዘሎ ዝጠቅስ የለን ስልሳዊ ዝምድና ዝበሃል ክነግረካ ኣብቲ ሱዳን ይሰርሕ ነይሮ ብሙሉእ ብምሉእ ግብርን ክለሳ ሓሳብን ብግብሪ ይሰርሕ ነይሩ ኣብኡ ይሰርሕ ህዝቢ ሱዳን ግን ሓቂ ዘረባ ክነግረካ ጥዑም ህዝቢ ብጣዕሚ ህዝቢ ኣብ ቅርኒ ኣፍሪቃ ካብ ዘሎ ህዝቢ እቲ ዝበረኸ እቲ ዝሓየለ እዩ ምክንያቱ ቤት ትምህርትና ሲ ንመንበሪ ዝተሰርሐ ገዛ እዩ ኣብ ውሽጢ የመን

0: ገዛ ብጎኒ ንክልተ ነፀላ መንደቕ ሲ ንክልተ ነፀላ መንደቕ ናይቲ ገዛ ሲ ገዛውቲ ኣሎ ጎረባብትና ዝሰምዕ ሕጂ ብዝከኣል መጠን ቶም ደቅና ነግሮም ኢና ቆልዓ ቆልዓ ሃጫቕጫቕ ኣሎ ረቢሽኩም ና ግሊ ኢሉ ዝዛረብ ሰብ የለን
1: ዕላማኻ ክትሃርም ጥበብ የድልየካ። ኣብ ሱዳን ዝሰርሑ ዝነበሩ መምሃራን እምበኣር እቲ ዘድልዮም መልእኽቲ ቀስ ገይሮም እዮም ዘስልኽዎ ነይሮም። ነቲ ሕብረተሰብ መሲልና እናተጓዓዝና ዕላማና ሃሪምና ኢና። ድሕሪ ምባል
0: ብልክዕ ብኩሉ መዳያት ሃሪምና ዋላ ብፖለቲካ ዋላ ብብልፅነት ናይቶም ዝመሃርናዮም ንህና ንበዓልና እውን ተማሂርና ውፅኢት ተረኺቡ ወይ ሰሪሕ እዩ ዋላ ድሕርና ፅነት ኣብ ዝተፈላለየ ዋላ ብኤርትራ ዋላ ወፃኢ ከይዶም ብዝተፈላለየ ንረክቦምን ብሉፃት ተምሃሮ ኮይኖም እዮም።
2: ኣነ ሓደ ካብ ዝሕበነሉ ቦታ ሰራሕክዎ ኣብ ሱዳን እዩ ብጣዕሚ ተዓዊትና ኢለ የ ዝሓስብ
0: ምጥፋእ ማሃይምነት እውን ተኸይዱ ተሓጋዘ ናይቲ መደብ ምክንያቱ ኣካል ናይ ተማምርሒት ስለ ዝነበረት ቶም ዓበይቲ እውን ከምዝመሃሩ ተገይሩ እዩ ሕጂ ነቲ ንቕሓት ክም ንምባል ሲ ተን ስድራ ብን ባዕለተን እውን ተን ኣንቢበም ፅሒፎም ዘይክእሉ ከም ዝመሃሩ ክግበር ኣሎ ተባሂሉ እውን ስለ ዝነበረ ኣብቲ ምጥፋእ ማሃይምነትን ሓያል ውፅኢት ስለተሰርሐ ከምዝበለካ ሙሉእ እዩ ነይሩ ማለት እዩ። እዚ ሕጂ ትምህርትን ዓበይቲ ኢልና ንዛረበሉ ዘለና ሲ ሰረቱ ንሱን ሜዳ ኣብ 83 ፅልዋ ናይ ቤትምህርቲ ሰውራስ ኣብ ቤትምህርቲ ሰውራስ ዝተማሃሩ እዮም ኣብ 83 ዘመተ ካይዶም ማለት እዩ።
1: ካብዞም ኣብ ትምህርቲ ሱዳን ዝነበሩ መምሃራን ተጋደልቲ ገለ ኣብ ንጡፍ ስራሕ ኣለዉ ገለ ድማ ነዚ ዝዕለል ዘሎ ታሪክ ገዲፎም ሓሊፎም።
0: እዋ ሕጂ ሓደ ምስ ብርቱዕ ስንክልንኡ ኣብኡ ዝመሃር እሞ ናይ ብሓቂ ብተወፋይነት ዝሰርሐ ንሕና እውን ክንኸንኣምኖ ንፅገም ንዝነበርና ክሳብ ክንደይ ዓይኒ ዓይኒ እየ ኣብ ዓይኒ ከማ ኣብ ደገ ከይዱ ትራንስፕላንት ማለሳ ዓይነ ተተኪ እዩ ተገይሩሉ ሕጂ ንሱስ ካብቲ ናሃና ንላዕሊ ፅዕነት ነይርዎ ምክንያቱ ክእለት ከዓ ስለ ዝነበሩ ናይ ስእሊ ናይ ስነ ፅሑፍ ናይ ስፖርት ንጡፍ ህርኩትን ስለ ዝነበረ ይምህርና ነይሩ ተስፋ ጋብራ ራዕዶ ንብሎ ኮማንዶ ብልዎ ሕጂ ኣሎ ማለት እዩ ዝስታይ ንሱ ክነግር ከሎ ቲ ኣብ ደገ ዓብ ድጥልያን ከይዲ እቲ ስታይ ተገይሩሉ ካብኡ ኣነ ብፀተይ ገዲፈ ክምለስ የ ኢሉ እዩ ከዓ እንደገና ኣብ ስታይ መፅኡ ማለት እዩ። ካልኦት ስንኩላት ኣለዉ በዓል ብርሃነ ስረስ ዝብሎም እውን ስንኩል እዩ ጥና ብሉን ንሓል ናሃና እውን ጠርናፊና ዝነበረ ኣብ ፖርትላንድ ግርማ ኣለም ተኪአ ዝብሎ ለ ስንኩላት ንሰም እውን ፀጋይ ንብሎ እውን ጠውኢሉ ተመሳሰለ ናይ ዓይኒ ፀገም ዘለዎ ሕጂ ኣብዚ ዘለዎ እዮም ንሶም ናይ ውልቆም ሂወት የካይዱ ኣለዎ ምስ ኩነታቶም ካልኦት እውን ብዙሓት ኣለዉ
2: ነጋሲ ገብረ ድንግል ተወልደ ብርሃ ዝበሃሉ ኣብ ዞባ ደቡብ ኣሎ ኢና መጀመርታ ኸይድና ዳሕራይ ግን ኣማኒኤል ተክለ ትኩእ ሃብቶም ስቴፋኖስ ሃብተ ሚኒስተር ዝተሰወአ ንሱ ምሳና እዩ ነይሩ መኮነን ኢሳቅ ዝበሃል ድሕሪ ነፃነት ተሰውኡ እዚኦም ኣብ ከሰላ ድሒሮም ዝመፁ ኣብርሃም በርሀ እዚ ናይ ክረምታዊ ማእቶት ሓላፊ ዝነበረ እዚኦም ኣብ ከሰላ ነይሮም ካልኦት ተክለ ሃይማኖት ዝበሃል ተስፋ ኣለም ትኽክሉ ኣብ ናይ ንኡስ ዞባ ሓላፊ ኣብ ሰገነይቲ ኣሎ እዚኦም ኣብ ከሰላ ይመፁ ዳሕራይ ግን ኣብ ካልእ ከይዶም ከም ዳይረክተራት ከም ገለ እንዳኮኑ ኣብ ሱዳን ካብ ዘገልግሉ ዝነበሩ እዮም። እዚኦም መጀመርታ ዝኸድና 20 ኢና ዳሕራይ ግን እንዳተወሰኹ እንዳተወሰኹ ብዙሓት ኮይና ማለት
0: እዩ ፍትዊ ሕጂ እዚ ናይ ክረምታዊ ስራሕ ፍትውል ወልደወልደ ገርግስ ምሳና ሃብቶም ስንኩላት ክሳብ ሕጂ
2: በኩረ ፅን በኩረ ዚ ናይ
0: ተኻይዱ ዘሎ ስርዓተ ትምህርቲ ናይ ኤርትራ መሰረቱ ናይ ሰውራ እዩ
1: ታሪክ ቤት ትምህርቲ ሰውራ ናብ ንኡስ ወለዶ ክመሓላለፍ ብጉቢኡ ክስነድ ዘለዎ ብዙሕ ደረቕ ስእልን ተንቀሳቐስን ክህሉ ይኽእል እዩ። ግን ኣብ ቤት ትምህርቲ ውራ ብዙሕ ዛንታታት ስለ ዝተፈጸመ ብዝርዝር እዩ ክጽሓፍ ዘለዎ። ነዚ ኸዓ ኲላትና ኣባላት ቤት ትምህርቲ ሰውራ ብዘይወዓል ሕደር ክንሓስበሉ ዘለና እዩ ብምባልዮም ኣብ መወዳእታ ርእይቶኦም ኣቐሚጦም።

0: ንሪኦ ዘለና ሕጂ መምሃሪ ቻርት ማለት እዩ። ክትምህር ከለካ ሲ መሳለጥያ የድልየካ እዩ። መሳለጥያ ብኸመይ ይዳሎ ነይሩ? እዚ ብኢድ እዩ ዝዳሎ ነይሩ። እዚ ብኢድ ተዳልዩ ንፍሶ ከፍ ተምሃራይ ከዓ ኣብ ቅድሚ ተምሃሮ ወፅኡ ይገልፅ። ብዛዕባ እዚኣ ሕጂ እዚ ይገልፅ እዩ ዘሎ። ዓፅሚ እንታይ እዩ? ዓፅሚ ምምናትን ዝበሃልታ እዩ። ኣብየናይ ክፋል ናይ ኣካላትና ርከብ እንዳገለፀ ከሎ ዝወፀ ስእሊ እዩ። ነዚ ሕጂ ምእንቲ ኣብ ጥራዞም ከስፍሩ ከይሽግሮም ከዓ ንነፍሶ ከፍ ተምሃራይ ብዚኣ ብዝናኣሰት መንገዲ ተሳኢላ ኣብ ኢዱ ትወሃቦ፣ ኣብ ጥራዙ ከዓ ኣብ ገዝኡ ቀሲ ኢሉ የስፍራ ነይሩ ማለት እዩ። እዚ ንሪኦ ዘለና ተማሂሩስ ድሮ ኣብ ምንባብ በፂሑ ሕጂ ናበይ ንኸይዳ ኣለና? ካብቲ ዝጀመረ ትምህርትስ ናብ ውፅኢት ንኸይዳ ኣለና ማለት እዩ። እዚኣ ንበዕላ ሕጂ ተማሂራ ድሮ ናበይ ሰጊራ ኣላ? ናብ መምህር ሰጊራ ኣላ። ኪኖ ምምሃር ሲ ሞያዊ ብቕዓት ከም ዘምፅእ እውን ይኸይድ ነይሩ ማለት እዩ። ሕጂ ኣብቲ እዋን እቲ ዝመሃርናዮም ኣብ ሓምሻይ ክፍል በፂሖም ኦፕሬተራት ዝኾኑ ሓካይም ዝኾኑ ክሳብ ሕጂ እውን ኣብ ዞባታት ይሰርሑ ኣለዉ። እዚኦም ሕጂ ፍርያት ናይቲ ምጥፋእ መሃይምነት እዩ ማለት እዩ። ነዚ ንምግባር እዞም ኣብዚኣ ንሪኦም ዘለና ሕጂ ኣባላት ባህሊ ናይ ቀያሕቲ ዕምባባ እዮም። ንሕና ንድሕር መስመር ወፂና ምጥፋእ መሃይምነት ክንምህር ከለና እዚኦም ከዓ ጎድኒ ጎድንና ትምህርቲ ኣገዳስነት ናይ ትምህርትን ኣብ ዞባታት ኣብ ድሕር መስመር መፂኦም ባህሊ ብግቡእ ምርኢት ይካየድ ነይሩ። ኣብ ነብሶ ከፍ ዓዲ እንዳኸዱ እዚ ምርኢት እዚ ከዓ ይካየድ ነይሩ። ነቲ ወፍሪ ንዕኡ ሓገዝ ንምግባር ሕጂ ባህላዊ ጎስጓስ ኣነ 10 ግዜ ካብ ዝዛረብ ሓንቲ ደርፊ ኣተኣኽሎ ሕጂ በታ ሓንቲ ደርፊ መሃይምነት ምጥፋእ መሃይምነት ትብል ደርፍላ ንኣብነት ኣብ ዝደረፍ ንረሽ ኣብዚኣ ሕጂ እሳ እንድሕር ተደሪፋ ኩሉ ተምሃራይ ሒዛ ኩሉ ቆልዓ ሒዛ ኣብ ነብሶ ከፍ ገዛ ተኣቱላ ማለት እዩ። ስለዚ መሃይምነት እንድሕር ኣጥፊእካስ እንታይ ዕቤት ኢኻ ከተምፅእ ትኽእል ካብኣ ኢና ንብገስ። ምክንያቱ እዚ ድሕር ዝመፅእ ሕጂ ንሪኦ ኣብ ዝኾነ ጭርሑታትና ዘንብብ ዕንብብ ዝብል ኣብቲ እዋን እቲ ዝጀመረ እዩ። ምክንያቱ ሰብ ክዕንብብ ተኮይኑ ኣብቲ ዝድላ ክበፅሕ ተኮይኑ ከንብብ ኣለዎ። ከንብብ ተኮይኑ ከዓ መሃይምነት ከጥፋ ኣለዎ ማለት እዩ። ካብዚ ተበጊሲ እዚ ውድብ ህዝባዊ ግንባር መሃይምነት ክጠፋ ኣለዎ ዝብል ጎስጓስ ዝገበረ ትምህርቲ ኣብ ኩሉ ዝብል መደብ ከዓ ኣውፅ እዩ።
1: ኣዝየ ዘመስግነካ ኣቶ ሃብቲ ሓጎስ ስለ ፅፉፉን ንፁሩን ዝኾነ ሓበሬታኻ። ብፍላይ ድማ ነዛ ክንብላ ዝፀናሕና ካብቲ ብዙሕ ኣብቲ ኣዳራሽ ዞባ ማእከል ንስእሊ ዝቐረበ ነታ ጎስጓስ ናይ ምጥፋእ መሃይምነት ወይ ድማ ዘመታ ናይ ቤት ትምህርቲ ሰውራ ትብል ኢና ከም መደብ ኣቕሪምና ሞ ኣዝየ ዘመስግነካ ደጊመ እንኳዕ ናብዚ በዓል ንምስራት መበል 50 ዓመት ወርቃዊ እዮቤሉ ኣብቃዓኩም ክብሉ ፈቱ
0: ይቀኒየለይ።
2: ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ። ናይ ሎሚ ትሕዝቶ መደብ ማእገር ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ እሰውራ ንዕኡ ዝድስ ዝተፈላለየ ትሕዝቶታት ኢና ክነቕበልኩም ፀኒሕና። ከምኡ ድማ ኣብ ኣዳራሽ ዞባ ማእከል ዝነበረ ብምክንያት እዚ ወርቃዊ እዮቤል ናይ ምምስራት ቤት ትምህርቲ እሰውራ ዝተካየደ ስእላዊ ኤግዚቢሽን እውን ኣካል ትሕዝቶ መደብና ጌርና ኢና ናብኹም ክነብሎ ፀኒሕና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ እዩ ክኾኑ ምርኻብና። ክሳብ ሽዑ ሰሰናይ ብሩቅነ እናበልኩ ቅድሚ ምስንባተይ ምስ ከም ፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሰኣላይ ኣስመሮም ይስቅ ብምዃን ኢና። ሕጂ ድማ ናብ ዝሰረፉ መደባት ኤሪሲቪ ነስግረኩም።

0: ምምስራት ቤት ምርስ ሰውራ ምስቲ ሽዑ ዝነበረ ኩነታት ኣዛሚድካ ዝጥመጥ ጥራይ ዘይኮነስ ዝቦ ሓይልታት ዝተምሃረ ምዕቡል ሕብረተሰብ ምህናፅ ንዓውስ ሰውራ ኣዝዩ ኣገዳሲ ረቑሒ ምዃኑ ኣሚኑ ስለ ዝተበገሰ ገና ሰውራ ብዕሸሉ እንከሎዩ ዓቲቡ ክስርሐሉ ጀሚሩ ማዕረ ማዕረ እዚ ኣብ መወዳእታ ስሳታት መጀመርያ ሰባዕታት ጸላኢ ኣብ ልዕሊ ሓፋሽ ህዝቢ ኤርትራ ሰፊሕ ህልቂት የውርድ ስለ ዝነበረ ኩኖቲ ናብ ስደት ዘምርሐ ህዝቢ ብኣሽሓ ዝቝጸራ ስድራ ቤታት ኣብ ትሕቲ ዕቑባ ህዝባዊ ሓይልታት ደብዓታ ብዝተባሃሉ ቦታ ተዓቒበን ስለ ዝነበራ ቤት ምርስ ሰውራ ንኽምስረት ካብ ዝደረኹ ረቑሒታት እዩ ነይሩ። ህዝባዊ ሓይልታት ድሮ ኣብ መፋርቅ 1975 ዓ ም ኣብ ትሕቲ ዜና ንምንቕቓሕን ክፍሊ ትምህርቲ ኣቑሙ ክዳለወሉ ጀሚሩ ስለ ዝነበረ ነቲ ድሒሩ ዝመፀ ምዕባሌታት ቀዲሙ ተዳልዩሉ ይጸኒሑ። እቲ ውድብ ኣዝዩ ህቡብ እናኾነ ምስ መፀ ሓያሉ ትሕቲ ዕድመ ቈልዑ ብተጋደልቲ እናተመሰጡ ናብ ሜዳ ይውሕዙ ስለ ዝነበሩ ነዚኦምን ካልኦት ደቂ ስዋእትን ኣካል ናይቲ መደብ ኮይኖም ናብ ትምህርቲ ከም ዝሳተፉ ተገብረ። በዚ መሰረት ቤት ትምህርቲ ሰውራ ኣብ መወዳእታ 1976 ዓ ም ብ350 ተምሃሮ ኣብ ዜሮ ዝተባሃለ ቦታ ጀሚራ። ብድሕርዚ ሓያሉ ካብቶም ናብ ሱዳን ተሰዲዶም ዝነበሩ ቈልዑ ክፅምበርዋ ስለ ዝጀመሩ ቁፅሪ ተምሃሮ ቀልጢፉ ክዓቢ ተረአየ።
1: 75 ሓደ ናይ ትምህርቲ ኣካል ሸንፈር ትምህርቲ ኣቑሙ ኣብ ትሕቲ ክፍሊ ዜናን ፕሮፓጋንዳን ዝበሃል ዝነበረ ሽዑ። ስለዚ ብከምዚ እዩ እቲ ናይ ትምህርቲ ስራሕ ተጀሚሩ። ንሱ ክጅመር ከሎ ሽዑ ንቆልዑ ዝኸውን መደብ ኣዳሉ ቤት ትምህርቲ ናይ ቆልዑ ክኽፈት እዩ ዝብል መምርሒ ተዋሂቡ። ብዓይነት ሰብ ክትሪኦ ከለካ ሓደ ክልተ ናይ ማስተርስ ወይከዓ ናይ ካልኣይ ዲግሪ ደረጃ ትምህርቲ ዝበፅሑ እውን ነይሮም ናዮም። ካልኦት ዲግሪ ዝነበሮም ገለ ነይሮም። እቶም ዝበዝሓና እኳ ተምሃሮ ናይ ዩኒቨርሲቲ ወይ ናይ ኮሌጃት ዝነበርና ኢና። ገለ ከዓ ካብ ትካል ምስልጣን መምሃራን ዝመፁ ወይ ከዓኒ ኣብኡ ሰልጢኖም ንገለ ቁርብ ግዜ ዝመሃሩ ነይሮም።
2: እቶም ውሑዳት መምሃራን ተባሂሎም ግን ኣዝዮም ዓብ ተራ ነይርዎም። ኣብ ምድላዊ መፅሕፍቲ ይኹን ኣብቲ ሰብ ምእላይ ይኹን ኣብ ተምሃሮ ምእላይ ይኹን እቶም ተምሃሮ እውን ደረጃኦም ይፈላለዩ። ገሊኦም መረናእሽቱ፣ ገሊኦም ማእከሎት፣ ገሊኦም ዓበይቲ ብጋንታታት ተማቃቂሎም እዩ ዝስራሕ ነይሩ። በዓል እንዳ ራህዋ፣ እንዳ ትርሓ ሰብቲ፣ እንዳ ናስራ፣ እንዳ ኸይርያ ዝበሃል
1: ምናልባት መጀመርታ 350 ኣቢሉ ጀሚሩ ምሽልና ነዊሕ ከይፀና ሕጂ ካብቶም ትምህርቲ ተጀሚሩ ምስ ተባሃለ ኣብ ሱዳን ዝነበረ ህዝቢ ዎም ወደቅና ከዓ ክንሰዶም ኣብኡ ክመሃሩ ኢሉ ተሳሚዑ ጎስጓስ ተገይሩሉ ማለት እዩ። ደቅኹም ከነምህረልኩም ተባሂሎም ሕራኢሎም ተሳሚዖምሉ ካብኡ ሕጂ ክመፁ ጀሚሮም። እዚ ሓደ ካብቲ ነቲ ቤት ትምህርቲ ቁፅሩ እውን ክዓቢ ዝደረኸ ረቑሒ እዩ።
0: ከምቲ ፕሬዚደንት ኢሳያስ ኣፈወርቂ ኣብ ብሩራዊ ኢዮቤልዩ ምምስራት ቤት ትምህርቲ ሳውራ ኣብ መጽሔት ፊተውራሪ ዝበሎ ታሪክ ቤት ትምህርቲ ሳውራ ሓደ ኽፋል ናይቲ ኣብ እዋን ሓርነታዊ ቓልሲ ዝነበረ ናብ ቈልዑን ዓበይቲ ዜጋታትን

0: ቀንዒ ሰፊሕ ትምህርታዊ መደባት እዩ ነይሩ። ታሪክ ቤት ትምህርቲ ሰውራ ፍሉይን ዝያዳ ኣገዳስን ዝገብሮ ነገር እንተሃልዩ ኸዓ እቲ ቤት ትምህርቲ ማእከልን ኣማእዛንን ናይ ኩሉ ኣብ ህዝብን ሰራዊትን ዝካየድ ዝነበረ ትምህርታዊ መደባት እንተላይ ምጥፋእ ማሃይምነት ዘመተ ዘጠቓለል ምንባር እዩ።
1: ቀደም ኣብዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ውሃብ ስለ ዝነበረ እቲ ንሕና ንምሃሮ ዝነበርና ንዑ እናዘከርና ገሊ ከዓ ምስተሓፈሻዊ ዝነበረና ፍልጠታዊ ትምህርቲ ቆልዓስ እንታይ ተምሃርናዮ መሓይሽ ተባሂሉ ብምይይጥ እዩ ከይድ ነይሩ። እዚ ሓደ ሓሙሽተ ዝኾነ ኮሚቴታት ብዓይነታት ትምህርቲ ናይ ቁፅሪ፣ ናይ ስነ ፍልጠት፣ ናይ ጂኦግራፍ፣ ናይ ታሪክ፣ ናይ ትግርኛ ተባሂለን ቆይመን ኣብኡ ተኸፋፊልና እዞም ሰላሳ ንኹም ሰባት እናተማየጥና እናተኻታዕና እዘን ተምሃርናዮም በዚ ተጀመርና ዘዳሕራይ ተወሰኽናሉ እናተባህለ ክሳብ ሳልሳይ ክፍሊ ከስርሕ ይኽእል ዝብል ሓደ ሓፈሻዊ ሓሳብ ኣምፅኢና ዳርጋ ሰባሚዕናሉ ማለት እዩ። ብድሕሪኡ ነዚ እምበኣር ስጋነልብሶ ተባሂሉ መፅሓፍቲ መፅሓፍ ተጀሚሩ ማለት እዩ። ንቆልዑ ኹም ዝኽእሉ
2: ልክ ኣብታ ክላስ ትጅመረላ ግዜ ሽዑ የ መፅ ያለ ሕጂ 13 መምህራን ፀኒሖምኒ ኣነ ምስ መፅሁ ከዓ 14 ኮይንና ማለት እዩ። 9 ደቂ ተባዕትዮ ነይሮም፣ 5 ከዓ ደቂ ኣንስትዮ ነይሮም። እጂ በዚ እቲ ትምህርቲ ተጀሚሩ ማለት እዩ። እተን ዝነበሩ ተምሃሮ ካብ ቀዳማይ ክሳዕ ሳልሳይ ክፍሊ እዩ፣ ቀዳማይ ካልኣይ ሳልሳይ ክፍሊ ኢና ጀሚርና። ሕጂ እቶም ክዕሎም ኢሎም ዝመፁ ቅርብተይ ተማሂሮም ዝመፁ እሳቶም ገሊኦም ሻጥሻይ ሻብዓይ ገነ ዝበፅሑ ነይሮም፣ ግን ብኣምሓርኛ ዝተምሃሩ ስለ ዝኾኑ ንኩሎም ናብ ሳልሳይ ክፍሊ መሊስና ኣብ ሓደ ክፍሊ ኢና ኣኪብናዮም ማለት እዩ። እቶም ዝጅምሩ ዝነበሩ ከዓኒ ኣብ ቀዳማይ ክፍሊ ደቂ 7 ዓመት ዝኾኑ ብክልቲኡ ቋንቋ
1: ዝባ ሓይልታት ግን መምርሒ ሂቡ ነይሩ። ሽዑ ትምህርቲ ብቋንቋ ደክኸውን ኣለዎ። ኣብ መጀመርታ ከዓ ብትግርኛን ብትግረን ምህር ከም ዘለና መዞም ቆልዑ ዝብል መምርሒ ተዋሂቡ ነይሩ። ብከምዚ ጀሚሩ እቲ ምድላዋት
3: መምህር ክትኮኑ ኢኺ ምስ ተባሃልኩ እታ መምህር እታ ቀዳመይቲ እንታይ ማለት እዩ ኣነ ከመይ ድኣ ሓደ ክትጋደል መፅኢኻ መምህር ካልእ ኣነ መምህር ክኸውን ይኽእል ድ ኣይክእልን እየ። ብተወሳኺ ካብኣ ዝዓበት መምህር ናይ ትግሬ ኢኺ ኢሎምኒ ወዲ መሓመድ ዝበሃል ስው ነይሩ። ኣቦታት ካብዞም ኣቦታት እዩ መምህር እዩ ከዓ ኣብ ኩሉ ይሳተፍ ነይሩ። መምህር ናይ ትግሬ ክትምህር ኢኺ ምስ በለኒ ኣነ ሰንቢድ ጥራይ ዘይኮንኩስ እቲኣ መምህር ገሪማትኒ ነይራ ካብኣ ዝኸበደት መፅኣትኒ ማለት እዩ።
0: 1977 ዓ ም ዝበዝሐ ክፋል መሬት ኤርትራ ሓረ ኣብ ዝኾነሉ ዝነበረ እዋን ህዝባዊ ግንባር ናቱ ስርዓተ ትምህርቲ መስሪቱ ስለ ዝፀንሐ ኣብተን ሓራ ዝወፃእ ከተማታትን ገጠራትን ብኡ ንብኡ ንጥፈታት ትምህርቲ ጀሚሩ ጥራይ ዘይኮነስ ባዕላይነት ቤት ትምህርቲ ሰውራ ተማእዝዩን እዩ ዝካየድ ነይሩ። ካብ ሽዑ ጀሚሩ መንግስታዊ ቅርፅን ስርዓተ ትምህርትን ሒዙ ክሰርሓሉ ስለ ዝጀመረ ከዓ ዝተፈጥረ ሃጓፍ ኣይነበረን።
1: ብዙሕ ቦታታት እናሰዓረ ብዙሕ ቦታታት ሓራ ምስ ገበረ እንተላይ ከተማታት ክሳብ በዓል ክበረን ደቂ ኣምሓረ ዝነበርኦ ኣብኡ ዝነበሩ ቆልዑ ማለት ከም መንግስቲ ኮይኑ ክሰርሕ ዝድርኽ ኩነታት ተፈጢሩ ማለት እዩ። ሓደ ካብቲ ክገብሮ ዝነበሮ ከዓ ቆልዑ ነይሮም ኣብኡ ትምህርቶም መሃር ዘለዎም ወይ ዝመሃሩ ዝነበሩ ሞ ተቋረፆም። ሽዑ ዓቕሚ ናይ ህዝባዊ ግንባር እውን ምስ ቀደም ዝነበረ ሰቢቕቶመሓይሹ ኣፃፂፉ ስለ ዝነበረ ኣብ መብዛሕትኡ ካብቲ ሓራ ወፂኡ ዝነበረ ቦታታት ትምህርቲ ከምዝጅመር ተገይሩ
2: ዝነበረ ናይ ዓድታት ምንዳት ገሊኦም ናርኣይዎም ስድሮኦም ሓዊ ዝነደዱ እዮም ሸቕሎት ናይ ኣቦኻ ምስኣን ኣዴኻ ምስኣን እወ ዝኽትምና ተሰሚዕዎም ዝመፁ ቆልዑ እዮም ነይሮም።
4: ኣብ ወርሒ 7/8 ምዝላቕ ምስ ተገብረ ንሕናቶም ቀያሕቲ ዕምባባ ነበርና ምስ ህዝባዊ ግንባር ኣዝሊቕና ማለት እዩ። ሳሕል ገለ ክበሃል ከሎ ሲ ከምዚ ሙሉእ ሓደ ርእሱ ዝኽኣለ ከተማ ገለ ከምኡ ኮይኑ ዝስማዓካ ብዝኾነ ግን እቲ ምዝላቕ ሽዑ ምስ ጀመርና ኣብ መገዲ ከለና እዩ ጀሚርና ትሕሰብ ማለት እዩ ትጥሜት ገለ ትገለ ሲ ኣብ መገዲ ከለና እዩ ጀሚርና
5: እቲ ገሊ ይጅመር ነፈርቲ መፃና እንዳተሓባእና እቲ ማይጨው እቲ ዝሓሰ ከምምብላዕ

0: ካብ ጀሚርና ከዓ ኣብ ኣቀኒና ነፈርቲ ደድሕሪና
1: ዶች ጫማ ገይረ ይወፅ ዳሕራ ቤት ምሶራ ግን ምሳይ ክቕፅል ስለዘይከኣለ እቲ ጫማ ተጓሒፍ እዩ ምስ ተጓሕበ ካልእ ቀያር ጫማ ክረክብ ኣይኮንኩም ተጓሒፉ ጫማ ድባህል ኣይነበረና ቤት ምሶራ ኩላና ክሳብ ሓደ ኣርባዕተ ዓመት ዝኾን ብጥራይ እግርና ኢና ከድና ኣብቲ ዝነበረ ናይ ዕድመ ደቂ 11 ዓመት 12 13 ጥራይ እግራ ነዚ ኩሉ በረኻታት ትኾኖ ወላት ናይ መወዳእታ ናይ ምዝላእ ግዜ እውን ስጋዕ ጀላንቲ ንበፅሕ ብጥራይ እግርና ኢና በፅሕና እዚ ኩሉ ጉዕዘ
2: ንሕና ከም ኣቦን ከም ኣደን ኮይና ክንኣልዮም ኣለና ዝብል ስምዒት ስለዝሓዘረት ሓልዮት እናርኣና ናይ ብፍላይተን ኣሌቲ ናይ ክንዲ ኣዲኦም ኮይነን ክስተብቲ ናይ ደ ቦታ ክተከኣ ብዙሕ ፅዕራ ነይሮም ቶም መምህራን እውን ከምኡ ኣቦታት ዝበሃሉ እውን ነይሮም ቶም ኣቦታት ከዓ ናይ ቦተራ ክትክኡ ብከምዚ ሕጂ እቶም ምስኦም ዘለዉ ከዓኒ ኣሕዋት ኮይኖም ክነብሩ ከም ሓደ ስድራ ቤት ዝኾነሉ ኩነታት ንምፍጣር ንከምዚ ዓይነት ንምምችቻእ ብዙሕ እዩ ተሰሪሑ
3: ብዙሓት ኣቦታት ኮይኖም በዓል ወዳሂሊ በዓል ስው ወዲ ሕድሩ በዓል ስው ወዲ ወዲ ዋሻይ ኣብ ቁጠባ ናህና እውን ዓብ ተራ ዝነበሩ በዓል ስውእ ወዲ ባህታ በዓል ስውእ ታልማ ዝሃብቲ ካልኦት ካልኦት ሕክምና ከዓ በዕለ ወጣሽ ካብተን ቀዳሞት እየን ዓብ ተራ ነይርዋ ወጣሽ ምስ ኣባላታ ናይ ሕክምና ናይ ሓለዋ ጋንታ ነይሩና
2: መሳርሒታት ኣይነበረን ናይ ትምህርቲ መሳርሒታት ናይ ምግብና ኣይነበረን ግን በቲ ዘለካ ክትገብሮ ስለ ዘለካ ንገብሮ ኣለና ዝብል ሕልና ስለ ዝነበረ እቲ ትምህርቲ በተን ዝነበራና ሰሌዳን ኩርሽን ወላ መለማመድ ድ ኤክሰርሳይዝ ዋላ ብሑፃ ሳይ እናገበሩ ተምሃሮ እቲ ትምህርቲ ጀሚርናያቶ ንውሕዳት ዝነበራና ጥራ ውስጢ ከዓኒ ብግቡእ ከም ዝጥቀሙለን ዋላ ሓደ ንክልተ ዝወሃበሉ ግዜ እውን ነይሩ ብከምዚ ሓሊፍናዮ ማለት እ መጀመርያ ግን እቲ ትምህርቲ ካብ መጀመርያ ጀሚሩ እቶም ቆልዑ ነፃ ኮይኖም ከምዝዓብዩን ነፃ ኮይኖም ክሓቱ ክምልሹ ከምዝኽእሉን ምስ መምህራኖም ከም መምህርን ተምሃራይ እንደይኮነስ ከም ናይ ቀረባ ኣዕሩኽ ወይ መሓዙት ኮይኖም ክረዳድኡ እምበር እቲ ሓደ ላዕሊ እቲ መምህር ላዕሊ እቲ ከዓ ታሕቲ ወይ እቲ መምህር ዝፈልጥ እቲ ተምሃራይ ዘይፈልጥ ኮይኖም ክኾኑ ከምዘይብሎም ካብ መጀመርያ ተታሒዛ እዚኣ
3: እቲ ቤት ትምህርቲ ብትግርኛን ብትግሬን ቋንቋ ኣዲምህር ነይሩ ኣብ ርእሲኡ እንግሊሽን ዓረብን ነይሩ ካብቲ መፃሕፍቲ ዘዳለዎ ከምኡ እንዳተርገሙ ኣብ ናይ ትግሪ በዓል እስማዒል ወዲ መሓመድ በዓል እስማ እንዳፍላ ኣብ ዓረብ ከዓ በዓል ማስሙ ወዲ በሺር ነይሮም ኣስታ ስዒድ ነይሩ እጂ እዚኦም እቶም ቀዳሞት ንጠቅስ ስለ ዘለና እምበር ብዙሕ ኣብ ዝተፈላለየ ግዜ ብዙሕ መምሃራን ብዙሕ ኣለይቲ ብዙሕ ካሊእ ካሊእ ነይሩ
4: ትምህርቲ ሰብራ ብሽሕን 979 ወርሒ 12 ኣብ ጀልሃንቲ ዳርጋ ሰውነ ጋይሽ ከለዉ የመፅያ ክመፅእ ከለኹ ከዓ ኣጋጣሚ ተወጊአ እንዳ ስንኩላን ናይ እዳውን ናይ ዓይኒ ኣእዳው ናይ ገለ ተባሂልና ተወዚዕና ኣጋጣሚ ሽዑ እዚ ምንቕቓሕ ዝበሃል ነይሩ ብዓራግ ኣነን ሰሎሙን ወዲ ገብሩ ዝበሃል ቤት ትምህርቲ ሰብራ በፅሓና ዕድመና እውን ብተዛማዲ ንእስ ኢሉ ስለ ዝነበረ ንሕና ናይ ፀላእንያን
5: ቤት ትምህርቲ ሰብራ ኣብ ዜሮ ንሳት ረብን ክኸውን ዝተመርፀሉ ቀንዲ ምክንያት እቲ ቦታ ስንጭሮታት ዝበዝሖ ብምዃኑን ካብ ደብዳባት ነፈርቲ ንምክልኻል ዝሓሸ ፅሩይ ማይ ዝርከበሉ ቦታ ብምዃኑ ኣብ መጀመርያ ሰብዓታት በዳህቲ ፀገማታ የጋጠሞን እዚ ይኹን እምበር ፀኒሑ ምዝላቕ ስለ ዘርከበ እቲ ኩነታት ንቤት ትምህርቲ ሰውራ እውን ኣዝዩ ፀልይዎ እዩ ልዕሊ ኩሉ ምስ ምዝላቅ ቁፅሪ ተምሃሮ ኣዝዩ እናበዝሐ ስለ ዝኸደ እቲ ዕማም እናኸበደ ኺዱ ዝባቦ ግንባር ሰራዊቱ ክቕልብ ኣብ ዘይክእለሉ ደረጃ በፂሒ እኳ እንተነበረ ልዕሊ 2,000 ተምሃሮ ቤት ትምህርቲ ሰውራ ሒዙ ንኹሉ እቲ ክመፅእ ዝኽእል ፅንኩር ኩነታት ብትብዓቲ ተፀቢዎ እቲ ኩነታት እናፀንከረ ምስ ከደ ቤት ትምህርቲ ሰውራ ካብ ዜሮ ኣዝሊቓ ኣብ ቀብርወት ሓወለ ግለ ዓየት ዓራግ ግህተብ እናዝለቐት ጀላሃንቲ በፂሓ ብድሕር እዚ ምስ ምጅማር ሻርሻይ ወራር እውን ካብ ጀላሃንቲ ናብ ሓራ መሬት ዓራርብ ክትምለስ እኳ እንተተገደደት ንኹሉ እቲ ፅንኩር ዝበሃል መድረኻት ከከም ኩነታቱ እናሰገረት ዕማማ ብግቡእ እናፈፀመት ኣብ ዝለዕለ ደረጃ

0: ኣትበፂሐ
1: ካብ ሓው ወልዕን ካብ ግህተብን ቤት ትምህርቲ ሰውራ ብኣትዮም ኣብ እግሪ ተኽሊ ከለዉ ኢና መፂና ፅላላት ዳሳት እዩ ነይሩ እቲ መምሃሪ ዳሲ እዩ እቲ ዳሳት እውን ሙሉእ ኣይነበረን ድሕሪኡ ግን ነቲ ህላወ ናይቲ ክሳይ ንምፃር ገዳይን ዝበሃል ቦታ ነይሩ ኣብኡ ኮይድና ሓወልዕ እውን ዝበሃል ካልእ ኣግራብ ቆሪፅና መፅለሊና ሽዑ እቲ ክላሳት ዝኸውን እቲ መመገቢ ዝኸውን እቲ መውዓሊ ዝኸውን ፅላላት ኣብኡ ይጅመር ማለት እዩ ሽዑ እዚ እናገበርና ከ ኣጋጠማነ እቲ ኩሉ ግዜ እዛ ጭርሖ ናይ ህዝባዊ ግንባር ኩሉ ሰብሲ ክምሃር በብዓቕሙስ ክምሃር እዩ ዘለዎ ኣነ ሕጂ ከምርጫ ሕጂ እቲ ሽዑ ምስ መፃኹ ካብ ሓምሻይ ክፍሊ ምስቶም ኣብኡ ዘለዉ ተምሃሮ በቲ ሓደ ወገን ከም ኣቦ በቲ ሓደ ወገን ከዓ ከምኦም ምርጫይስ ኣብ ክንቲ ምስቶም ተጋደልቲ ብፍላይ ምስቶም ኣባላት ምስም እውን ክምሃር ስለ ዝመረፅኩ ትምህርቲ ብኣ ጀሚረ
2: ብደረጃ ትምህርቲ ስለ ዝተባሃለት ናብታ ሳትረብ ከናቶም ሳልሳይ ክፍሊ ጥራይ ንበሃል ሳትረብ ሕጂ ኣዝያ ፅቡቕቲ ቦታ ምልክዕቲ ቦታ ኣኻውሕ ድበዝሓ ማይ ብብዝሒ ዝነበራ ቦታ ንነፈርቲ እውን ኣዝያ ድሓን ዝኾነት ደጀን ዝኾነት ቦታ ንዕንጨይቲ እውን ፅቡቕ ክሳይ ክትረክበላ ትኽእል ቦታ ኮይና ትስማዓኒ ኣይነውሐን እምበር ፅቡቕ ግዜ ከዓ ኣብ ሳትረብ ሓሊፈ ማለት እዩ ካብታ ዜሮስ ናብታ ሳትረብ ከይደ ኣብታ ሳትረብ ከዓ ዝጠዓመ ኣለይትና ንዓና ክሕጉሳ ኢለን ዘይገብርኦ ነገር ኣይነበረንን ምክንያቱ እንጀራ ባኒ ገለ ቅጫ ገለ መለ ዝነበረ ኣብኡ ሽዑ እንጀራ ክስንክታ ገለ ነገር ለውጥታት ክገብራልና ኢለን ጀሚረን ፅቡቕ ቦታ ሓሊፍና ኣጋጣሚ ምዝላቕ ስለ ዝነበረ ካብኣ ከዓ ኣዝሊቕና ማለት እዩ
3: ኣብ ዜሮሲ ከመይ ገይራ ስድራ ቤት ትኸውን ኩሉ ሰብኡ ሎ ነቲ ቆልዓሲ ሓዉ ከም ዘለዎ ሓፍቶ ከም ዘላቶ ኣቦ ከም ዘለዎ ኣደ ከም ዘላቶ ኮይኑ ተሰሚዕዎ ከም ዝነብር ንምግባር ተፃዕሪ ነይሩ እዚ ለውጡ እዚ ከዓኒ ኣብ ሓፂር ግዜ ሲ ክንሪኦ ክኢልና ኢ ናብቲ ቀዳማይ ካልኣይ ዓመታት ርኢናዮ ማለት እዩ ከባቢ 2,000 በፂሖም ኣዝዩ ትቁፅር እ ኣዝዩ ወሲኹ ማለት እዩ ብኡ መጠን ከዓ ንዕኦም ዝምግባን ንዕኦም ዝምህሩን ቁፅሪ እውን ክትውስኽ ኣለካ እዚ ካብ ክፍሊ ተዕሊም ብብዙሕ መፅአን ዘን ኣለይቲ ዝኾና ማለት እዩ ዋላ መምሃራኑን ካብ ክፍሊ ተዕሊም ካብ ኣብ ኩናት ተወጊኦም ግን ገለ ደረጃ ትምህርቲ ዝነበሮም መምሃራን ክኾኑ ዝኽእሉ ንሰንከሉ እዚ ሕጂ ተኣኻኺቡ ኣብ ሓፂር ግዜ ሲ ኣዝዩ እዩ ዓብይዎ
4: ተጋዳላይ ኣብ ተመደቦ ስለዘድምዕ ኣብ ዝመለፀ ዘይኮነ ኣብ ተመደቦ ስለዘድምዕ ከም ውድባዊ ዕማም ተቐቢሎሞ ድሎ ንድሎ ተላቢሶሞ እቶም ይበር ዘብሉ መምሃራንን ኣለይትን እዮም ነይሮም
5: ህዝባዊ ግንባር ሓርነት ኤርትራ ኣብ ዝቆፃፀሩ ቦታታት ኣብ ቆልዑ ዘናፃፀረ ጥራይ ዘይኮነስ ኣብ ልዕሊ ዕድመ ዜጋታቱን ኣብ ተጋደልትን ማሃይምነት ናይ ምጥፋእ ሓያል ዘመተ እውን የካይድ ነይሩ እዩ በዚ መንፅር ቤት ትምህርቲ ሰውራ ኣብ ውሱን ቦታ ዝተሓፀረ ጥራይ ዘይኮነስ ንሃንቀውታን ድሌትን ህዝብን ተጋደልትን ንምምላእ ኣብ ሓራን ሓውሲ ሓራን ቦታታት እውን ኣድማ እስራሕ ዓሚመ እያ
1: ማሃይምነት ምጥፋእ እውን ሓደ ካብቲ ዝዓበየ ጎስጋስ እዩ ነይሩ ስለዚ ማሃይምነት ምጥፋእ ኣብ ትሕቲ ኣብ ድሕሪ መስመር ፀላኢ እቲ ቅድሙ ኣብዚ ናይ በዓል ከባቢ ነቕፋ እዚ ከባቢ በዓል ዘራ ዘሎ ገለ ናይ ትግራይ ኣብያተ ትምህርቲ ተኸፊቱ ነይሩ ድሕሪ ግን መፅናዕቲ ተገይሩ ኣብ ኩሉ እቲ ፀላኢ ድሕሪ ፀላኢ ድሕሪ ግንባር ዘሎ ንኣብነት ኣብ ምዕራብ ኣብ ምብራቅ ኣብ ደቡብ ኣብ ሰሜን እዚ ጂ ሰሜናዊ በዚ በዓል ሽዕብ ከባቢ ኣብ ዘሎ ኢና ወፊርና
4: ክሳብ ግንቦት ኩሉና ፋሕ ኢና ንምህል ሰነት ኣኻኺብና ንዓላልብ ንምለስ ናይ ክልተ ወርሒ ሳሙኤል ኮሎስ ወሲድና መስከረም ከኣኒ ናናብ ቦታና ንኸይድ ብከምዚ በቲ ሓደ ነፍስና እናማዕበግና በቲ ሓደ ከዓ እቲ ውድብ ዝሃበና ዕማም ናይ ምጥፋእ መሃይምነት ኣብ ኩሉ ከባቢታት ኣብ ምስራሕ ኣቲና
6: ኩሉ እቲ ንሓደ ቆልዓ ክግበረሉ ዘድሊ ክንክንን ናብትን ከዓ ኣገብራሎም ነረን መምሃራን እውን ከምኡ ተወፊዮም እዞም ቆልዑ እዚኦም እታ ዘላ ናዓቕሚ ፅዑ ጌርና ክንምህሮም ኣለና ዝብል ኒሕ ስለዝነበረ ዋላ እቲ ትምህርቲ ከተካየድ ዘድሊ ሓደሓደ ነገራት እንተዘይተረክበ ተወፋይነት ናይቶም መምሃራን ስለዝነበረ ግን ኣጠቃላለ ክትሪኦ ከለካ እቲ ዓይነት ናይቲ ትምህርቲ ዝነበረውን ብሉፅ እዩ ነይሩ እዩ ኣነ ዝብል
7: ሓደ ንቕሓቶም ልዑል ዝነበረ ኮይኑ እስምዓኒ እምበር ሕጂ ንሕና ንኣብነት ዘይ ትበሃል ነራ ደይርስዓ ሓኪም ኣብ በዓል ቀብርወት ኣነ ምስቶም ዓበቕሊ ሓሚሙ ነበሩ ዓበቕሊ ሓይመ ነረ ሽዑ ዓበቕካ ኩሉ ነብስካ ይድወፀካ በቃ ዳውካ ይትበል ዋላ ኩሉ በቃ መቐመጫካ ይትበል ገለመለ ኩሉ

0: ድሕራይ ጋንታ ክትፍለ ምስቶም ዓባቓት ትኸውን ሕጂ ተራቢላ ክዳውንትካ ውፅያ ገለመለ በኒሎ መስል ገና ለኽያ ገለመለ ብትፀሓይ ኮፈሉ ትብለካ ድሓር ኮፍ መሰልካ እንደገና ሓፍ ክትብል ከለካ ትቁስልኻ መሽለጥለጥ እዩ ዝብል መሊሱ ጥራሕ ማዕኮርካ ስለ ዘለካ ማለት እዩ። ሕጂ እቶም ሽዑ ዝነበሩ ኣለይቲ እገርመኒ ዋላ ምግብናኻ ዋላ ገለ ዋላ ትፅሬትካ ገለ ብዓቕሞም እከታተሉካ ብጣዕሚ ብዘይመጠን ምክንያቱ ርእዎ ኣለዎ ንሕና ከማ እናጓቡዝ ንበሃል ማለት እዩ። በቲ ግዜ ክንደይ ንኣሽቱ ህፃናት ነይሮም በቃ መደቀሲኦም ድሸኑ ገለ ነዚ ኩሉ ሲ ዋላ ሕጂ ትሪአኒ ዲኻ ኣብዚ ክንደይ ውርዝያት ደቂ ኣንስትዮ ኣለዋ ክንደይ እዚ ውርዝያት ሰብ ሓዳር ኣለዋ ነዘን 4-5 ቆልዑ ከ ኣለ ደክእላ ስድራ ቤታት ትርኢኻ ማለት እ እቲ ኣብቲ ግዜ እቲ ግን ሲ ንኣማይት ቆልዑ ከም ጌርካ ክትኣልዮም ቀሊል ኣይኮነን ሪጋ ጌርካ ክትሓፅቦም ከም ደቅኻ ክዳውንቶም ሓፂብካ ሓፂብካ ክተቐምጦም ፅሬቶም ክትከባተሎም ፅፍሮም ክትተደሎም ዝብለካ ዘለኹ ሕማማት ከም ደቅኻ ርኢኻ ኣብዛ ሰዓ እዚኣ ኮንካ ቀላል ነገር ኣይኮነት።
1: ዜሮ ብጣዕሚ ፅቡቅ ቦታ ንተምሃሮ ክኸውን ዝኽእል ቦታ ዓበይቲ ግራብ ዘለዎ ቦታ ሻሕ ዝበለ ሕፅው ፅቡቅ ቦታ ንተምሃራይ ክኸውን ዝኽእል ቦታ ኮይኑ ይስማዓኒ ስንጭሮታት ዝበዝሖ ጎላጉል ኣብቲ ማእከል ድበዝሖ ከምኡ እዩ ፀኒሕኒ ዓሶ ከዓ ቀልጢፋ ስለ ዝተቐበለትኒ ዛይድሲ ኣዝያ ኣልያትኒ ይብል ኣብ ሓንጎለይቲ ክርስቶስ ኣዘይክእል ስምብራት ኣንቢራትለይ ምክንያቱ ሓደ ንኣሽቲ እዩ ብዝተፈላለየ ዓይነት ቦታ ዝመፀ እዩ ብመትሓት ዝመፀ ብከበሳ ዝመፀ ኩሉ ዓይነት ቋንቋ ዝዛረብ ኣብ ሓደ ጠርኒፋ ንኩልና ሓደ ዓይነት ትርእና ስለ ዝነበረት ፍቅሪ ትህበና ስለ ዝነበረት ንዝሓመመ ትበፅሕ ትርኢ ንዝናፈቀ ተተባብዕ ስለ ዝነበረት ኣነ ብጣዕሚ ፅቡቅ እየ ተቐቢለ ዮ ኩለን መምሃራናን ኩለን ኣለይትናን ሲ ለይቲ ተሲእካ ሰዓት ሓሙሽተ ከይድካ ኢኻ ትሕፀብ ክትሕፀብ ክትከይድ ከለካ ዛይድ ምሳኻላ ተን ኣለይቲ እንደ ሓፅበካ ተን ኣለይቲ ዝለዓለ ተራ ዝነበረን ኣለይትና እየነ
2: ኣብቲ ዋጋእ ሰራዊት ዝነበሩ ሰንኪሎም ናብቲ ቤት ትምህርቲ ዝመፅኦም ቶም መብዛሕትኦም መምሃራና ነበሩ ሽዑ ዋላ ንትምህርቲ ንክምህሩ እውን ዝወሰዶ ኮርሳት ኣይነበረን ብሓፈሻ ግንቲ ኣመሃህሮኦም ኣዝዩ ብሉእ ዝኾነ ልክ ከምዚ ኖርማል ኣብ ሕጂ ዘለዉ ደቅና ተማሂሮም ዝመፁ ዘይኮነ ከም ኣመሃራንካን ከም ወለድኻን እዮም ሳቶም ፍሉይነት ኣለዎም ኣብ ኩሉ ነገራትካ እዮም ኣብ ትምህርትካ ጥራይ ኮይኑ ዝከታተሉካ ኣብ ጥዕናኻ ኣብ ፅሬትካ ኣብመጋግባኻ ኣብ ሓፈሻዊ ኣብ ኩሉ ሂወትናትካ ከመይ ጌርካ ቀሲምካ ክትምሃር ከም ዘለካ እዮም ዳሓሱ እምበር ብዛዓታ ተዋሂባቶም ዘላ ኣርእስቲ ሚሮም ካ ጥራይ ኮን ንኸዱ ዳሓሩን ከምዚ ሕጂ ንሕና ንደቅና ገንዘብ ከፊ ኢልና ካልኣይ ሳልሳይ ግዜ ትምህርቲ ነምህሮም እሳቶም ካብ ታሕቲ ካብዚ ታሕቲ ዜሮ ካብቲ ምውዓሊ እኦም ናብቲ ቦታና መፅኦም እዮም ነቲ ዝደኸመ ተምሃራይ ኣብኡ መፅኦም በዕሎም እዮም ብወለንቶኦም እዮም ዘረድኦ ምክንያቱ ምስቶም ካልኦት ተምሃሮ ኮክበሉ ዝኽእል መገድታት እዮም ዝፈጥሩ ነይሮም ሕጂ ምስ ኩሉ ኩነታቶም ክትሪኢ ከለካስ ኣዝዮም ንዓና ሓለይቲ ሓልዮት ኣለዎም ድንጋፅ ኣለዎም ምስቲ ዕድሜናን ካልእን እ ብጣዕሚ ሳቶም ሓይላት መምሃራን እዮም ቶም መምሃራና
0: ማለትሲ እቶም ቅድሜና ዝነበሩ ዕብይ ዕብይ ዝበሉ ሰባት እቲ ምዝላቅ እንዳረሓቀ እንዳረሓቀ ምስ ከደሲ ንሱዳን ገፅና እንዳቀረብና ምስ ከድና ኣብ በዓል ሃወልዕ ምስ በፃሕናስ እቲኣሰጊርካ ሱዳንያ ግለ ተባሂሉ ሕጂ ቶም ዓበይቲ ንሕና እንታይ ክንገብር ኢና ሱዳን ክንከይድ ከም ሰብና ክንዋጋ ኢና ኢሎም ዳርጋ ኣድማ ኮይኑ ማለት እዩ ከይዶም ንዓራክ
3: እዮ ቤት ምርሲ ሳውራ ኣብ ውሽጢ 5 ዓመት ኣድማዕ ውፅኢት ክሕፈሶ ስለ ዝኽኣለ እቶም ኣብ ሰውራ ዝተምሃሩ ተምሃሮ ኣብ 1983 ዓ ም ኣብ ሓራን ሓውስ ሓራን ቦታታት እንዳተንቀሳቐሱ ሰፊሕ ዘመተ ምጥፋእ መሃይምነት ከካይዱ ክኢሎም እዮም። እዚ ኩነቲ ኣብ ህዝቦም ዘስረፅዎ ፍልጠት እቲ ውድብ ጠፊኡ ኣብ ዝበሃለሉ ዝነበረ እዋን ሓያል ፅርዋ ክተሕድር በቂዐ እያ።
4: ጌና ኣብቲ ቃልቲ ከለና ዝፈረዩ ናብቲ ሓራ ቦታታት ከይዶም ህዝቦም ክምህሩ ጀሚሮም ኣብ 83 ከዓ እቲ ሰፊሕ ናይ ምጥፋእ ማሃይምነት ዘመተ ኣብ ድሕሪ መስመር ኣብ ኩሉ ከባቢታት ከዓ ብሰፊሑ እቲ ዘመተ ከዓ ተምሃሮ ቤት ምስ ሰውራ ዝነበሩ እሳቶም እዮም ከይዶም ዘሚቶም ማለት እዩ።
5: እቲ ብዝተፈላለየ ምክንያት ካብ ስድራ ዝተፈለየ ህፃን ከምዘየስተማስል እቲ ናይ ስድራ ሓልየት ከምዘይጎድሎ እዚ ዓይነቱ ኣተኣላለያ ፅቡቅ ስለነበለ ክሳብ ኩንድኡ ናይ ፅምዋ ካብ ስድራ ናይ ምፍላይ ባህልያትን ሕማማትን ኣብ ተምሃሮ ቤት ምሰውራ ኣይነበረን። ብፍላይ ኣብቲ መጀመርታ ከዓ ቁፅርና ውሑድ ብምንባሉ ከዓ እቲ ናብላ ዋላ ሙሉእ ሙሉእ

0: ትጠሓይ እምበር ብተዛማዲ ድሓን ነይሩ
1: እዚ ኣቦታት ካብቶም መምሃራን ፍልይ ድበሉ እዮም ኣብ ቤት ትምህርቲ ዝረኽቡካ መምሃራንካ እዮም ኣብቲ ጋንታታትካ ዝረኽቡካ ከዓኒ ኣቦታት እዮም ዝበሃሉ ነይሮም ንኣብነት ሕጂ ንሳትረብ ዝኸደ ወዲ ሃይለ ስዩም ሃይለ እዩ ነይሩ ብጣዕሚ ኢና ኣነ ስጋብ ሕጂ ወላ ኩሉ ነገራት ሲ ናይ ብሓቂ ኣቦ ናይ ብሓቂ ኩሉ ኢና ረኺብና ዓብና እያ ዝብል ኣነ ምክንያቱ ሓደ ቆልዓ ሲ ኩሉ ነገር እዩ ዘድልዮ ፍቕሪ የድልዮ ምሕብሓብ የድልዮ ኩሉ ነገር ምፅራይ የድልዮ ምእላይ የድልዮ ምምካር የድልዮ ኣዶ ተድልዮ ኣዴታትና እተን ኣባላት እየን ኣቦታትና ከኣሶም ከዓ ዝኾነ ነገር ንዓኣቶም ነጊርካዮም ሲ ኣብ ሓደ ስድራ ቤት ኮንካ ከማ ስትበኣ ስትጋራጮ እዛ ንፈልጣ ዘለና ሕጂ እያ ኣብኡ ግን ብጣዕሚ ትተኣላለያናስ ዝኾነ ነገር ሲ ኬድካ ንዓኣቶም ክትነግሮም ከለካስ በቃ ይቕበሉካ እሞ እቲ ትደልዮ ከዓስ ይኾኑልካ ብሳይንሳዊ ኣገባብሲ እቲ ሓደ ህፃን ወይ ሓደ ቆልዓ ሓደ ንእሽተይ ክረኽቦ ዝኽእል ሲ ንረኽቦ ነይሩ ኮይኑ እዩ ዝስማዓኒ መምሃራንካ ኣብ ትምህርቲ እንተሓሚቕካ መፂኦም እንታይ ከምኳንካ ምስቦታትካ ይዛረቡ ምስቦካ እንድሕር ዛረብ ኮይኑስ ብናፍቆ ድዩ ብካልእ ዲኻ እንታይ ኮንካ ተሓምቕ ዘለካ እንድሕር መምህርካ ዝዛረበልካ ኮይኑ ጥራስካ እንታይ ኮንካ ሎሚ ኢሉ ድሓተልካ እንድሕር ኮይኑ ሲ ዋ ከምዛ ሕጂ ንሕና ደለና እያ ማለት እዩ ሕጂ ሲ ኣነ ክሪኦ ከለኹስ እቲ ሓደ ቆልዓ ክረኽቦ ዝግብኦስ ረኺብና እየ ድብል ብደበይ ትምህርቲ መምሃራና በቲ ጋንታታት ኣቦታትና በቲ ከዓ ኣለይትና
2: ድሕሪኡን ሕማማት ነይሩ ታይፎይድ ነይሩ ዓሶ ነይሩ ታይፎይድ ሕጂ ታይፎይድ ሓየመ ነ ርእሰይ ምልጥ ኢሉ ፀጉሪ ይብልካ ገለ ይብልካ ትተርፍ ሃተፍተፍ ትብል ማይ ገይሮም ክሳይ ገብርካ ፈውስ ረስኒ ገለ ቁርሲ ዳሊካ ለይቲ ድቃስ እውን የለን ክስንክታ ይሓድራ ንጎ ቁርሲ ካ ገብራልካ ኣቁሪስን ኣምሲሕን ኣድሪረን እዚ ኩሉ ዝብለካ ዘለኹ ፀገማት ንክፈትሓሰይ ቀሊል ኣይኮነን ብፍላይ ቤተን ደቂ ኣንስትዮ ዝነበራ ማለት እዩ እቶም ካልኦት ኣቦታት ዝበሃሉ ከዓኒ ምሳኻ ዕንጨት ወፍሩ ሒዞምካ ንዓኻ ኣብነት ክኾኑ ገለ ገረብ ቆሪፆም ዕንጨት እዚ በቃ ከምዚ ህርኩታት ስድራ ቤታት ጌርካ ክትሓስቦም ትኽእል ኢኻ ልዕሊ እዩ ኸማን
3: ብዝተፈላለየ ኩርና እዩ ኣዝሊቑ ማለት እዩ ምዝላቕ ኣዝዩ ከቢድ ግዜ ናይ ቤት ምሰውራ እዩ ነይሩ ግን እዚ ክብለካ ከለኹ ሕጂ ካብ ናብ ቆብርአት ሃወልዕ ናብ ግልዕ ዓየት ኩሉ ግህተብ ጀልሃንቲ ኩሉ እዚ በፂሕናዮ ማለት እዩ ኣብ ገሊኡ ክልተ ወርሒ ኣብ ገሊኡ ሰለስተ ወርሒ ገለ እናተቐመጥና ማለት እዩ
0: ፍልቂ 78 ክሳብ ፍልቂ 80 ቤት ምሰውራ ኣብ ላዕልን ታሕትን ያሕሊፈት ኣብዚ እዋን እዚ ትምህርቲ ተቐረፅ ኣብቶም ኮፍ ንብለለን ሰለስተ ወርሒ ድአን ኣርባዕተ ወርሒ ተምሃራይ ይምሃል መምህር ይምህል እቲ ሕልና ብተምሃራይ ልዑ ነይሩ ብመምህራን ከዓ ኣዝዩ ፅቡቅ ነይሩ ናይ ሽዑ ዝነበረ ምድላዋቶም ካበይ የምፅዎ ነይሮም ተዓቕሚ ካበይ ረኺቦም ሞቲ ተመክሮ ምናልባት ውሑዳት ኣብ መንጎኦም ናይ ከምኡ ልምዲ ዝፀንሖም ኣብ ምእላዮም ታራ ነይርዎም ክኾኑ ይኽእል እዮም ብዓብኡ ግን ለውጢ ክስርፃለኒ ዝብል እምነት ዘነበሮም እቶም ናይ ሽዑ መምህራና ነቲ ሞያ ተላቢሶም እቲ ናይ ብሓቂ ክሃንፅዎ ዝግባእ ሰብ ሃኒፆም
2: ዝገርመካ ከማ እቲ ንብረት ብጉልበት እዩ ንመንሽሙ መፅኡ ንዓራርብ ናይ ቤት ምሰውራ ጉልበት ንብረት ብምሉኡ ገዳይም ዝበሃል ቦታ ኣሎ ሓንቲ መኪና ነራ ካብ ጀልሃንቲ ንገዳይም ተምፆ ካብታ ገዳይም ከዓ እቶም ኣጓቦ ዝጉልበት ዘለዎም ዝበሃሉ ንዝባ ነውፅዎ ካብኡ እንደገና እቶም ማእቶት ዝነበርና ከዓ ብፀልማት ኢካ ከዓ ዝሰርሑ እዚ ኩሉ ካብኡ ከዓ እንደገና ንመንሽሙ ተምፆ ናብቲ ቤት ትምህርቲ ናይ ዓራርብ በቃ ድሕሪኡ ሓድሽ ቤት ትምህርቲ ክስራሕ ጀሚሩ ማለት እዩ ኣንደርግራውና ተሰሪሑ ክላሳት ተሰሪሑ ኣብኡ ውን ምሳና ተሓዊሶም ምሩካ ተሰርሑ ነይሮም ከምዚ ነይሩት ሂወት ብድሕሪኡ ዝበልኩካ ናይ ምድላው ናይ ሻድሻራር መፅያ ኣብ 81 መወዳእታ ወርሒ 10 ተቢሉ ምስቶም ከባቢ 500 ንኸውን ናብ ሰራዊት ተመደብና ምስኦም ከዓ ናብ ሰራዊት ተመዲበ
4: ተምሃሮ ቤት ትምህርቲ ሳውራ ደቂ ዓባይ ድስቲ እንዳተባሃሉ ዝፅውዑ ኣባላት ደቂ ሓንቲ ስድራ እዮም ነይሮም ስድራ ቤቶም መምሃራኖምን ኣለይቶምን ክኾኑ ከለዉ ተምሃሮ ከዓ ኣሕዋት ኮይኖም እዮም ሓሊፎሞ እቲ ሓልዩ ዝመልኦ ኣተኣላለያ ብሓባር ምንባር ጥዑምን ፅንኩርን እዋን ብሓባር ምስጋሮም ኣብ መንጎኦም ዝፈጠሮም እትእስሳር ኣዝዩ ፅኑዑን ምቁርን እዩ ከምኡ ስለ ዝኾነ ከዓ ኣብ ሕድሕዶም ሰሪፁ ዝነበረ ፍቕርን ሓድነትን ኣብ ሎሚ ኮይኖም እንክዝክርዎ መግለፂ እዮም ዝስእንሉ
5: እ ዝኾነ ሰብ መታ ዓብይ ዝገለ እዩ ዝብለና ቤቶም ሰብራ መታ ዓብይ ድኹም ብለና መታ ዓብይ ኣይኮና ግን ንሕና ኣሕዋት ኢና ምክንያቱ መታ ዓብይቲ ዝበሃል ሲ ዋላ ብሓደ ገዛውቲ ዝነብር ክኾን ክእል ሽዑ ክትፃወቲ ውዒልካ ብ ገዛውትኻ ገገዛኻ ኢኻ ትኸይድ ምስ መስየካ ንሕና ግን ገዛ ንኸዶ ይብልና ብሓንሳ ኢና ኣብ ሓንቲ ብያት ኣብ ሓንቲ ማኣድ ኣለና ኣብ ሓንቲ ኮቦርታ ኢና ንድቅስ ኣብ ሓንቲ ቤት ትምህርቲ ኢና ንምሃር ሙሉእ ሂወትና ሲ ንፈላለየሉ ነገር የለን ኣብ መደቀሲ ንፈላለየ ኣብ ትምህርቲ ንፈላለ ወይ ኣብ ምውዓላይ ንፈላለና ብሓንሳ ስለ ዝኾና ሓንቲ ስድራ ቤትና ነርና ሕጂ እቲ ስድራ ቤት ምዃናኸ ኣዝዩ ምቁር ዝኾነ ሂወትና ክንሕልፍ ታእሽሚ ጌርና ያገዲድና እታ ደስ ዘይተብለና ነገራት እንተ ሃለ ሓንቲ እያ ነራ እዚኻ ንኩላና ትፀሉ ማለት እዩ ነቶም ዓበይቲ ነቶም ናእሽቲ ዋላ ቶም ካባና ዝናሱ ምክንያቱ ኣብኡ ምንባርና ጥራይ ዘይኮነ ሲ እቲ ክንጋዘል ዘይምኻድና ኣብ ውግእ ዘይምእታውና ከምቲ ዝኾነ ተጋዳላይ ዕጥቃ ዓጢቕና ካላሽና ሰኪምና ዘይምኻድና ተደ ኮይኑ ካልእቲ ሂወትና ንስከፈሉ ወይ ከዓኒ ሕማቕ ሂወት ነርና ኢልና ክንዛረበሉ ንኽእል የለን ከምኡ ስለ ዝኾነ ኢና ስጋዕ ዝሰዓዝ ሕጂ ብዛዕባ ስድራ ቤትና ይኮነ ናሓት ብዛዕባ እቲ ኣብኣ ብሓንሳ ዝዓብየ ምሳይ ኣብ ቤት ምሶራ ብዛዕባኡ ካ ሓትት ያ ንዓይታ ትቐለኒ ካብ ሓወይ መሰድካ በደይ ተወልደ ወይ ቦይ ተወልደ ገዲፈ ዚ ዝያዳ ዝሓተሉ ኣነ ዋላ ስጋዕ እዚ ሕጂ እዚ እቶም ብሓንሳ ኣብ ሓንቲ ኣባይ ድስ ዝዓበና ሰባት ኢና
0: ልዕሊ ኩሉ ኣካዳሚ ይኮነን ሃሊ ፀሞን ቤ ተምሃላይ ቤት ሰውራ ካገላውነት ፍቕሪ ስራሕ ምክብባል ሓድነት ተምሃላይ ቤት ንሰውራ ብጀካቲ መለለይ ሽሙን ወይ ሳጉኡን ኣባሓጉኡ ዶ ዓዲ ዶ ዓሌይቲ ዶ ቀቢልኡ ዶ ሃይማኖቱ ዶ ኣይፋለጥን እዩ እዚ ሓደ ካብቲ ቤት ምሰውራ ዝሃነፀቶ ክብርታት እዩ ፍቕሪ ስራሕ ማእቶት ዘይኮትኪሉ እዩ ዝበኣስ ተምሃላይ ቤት ምሰውራ ሓይልታት ዘይኮትኪሉ እዩ ዝበኣስ ኩቱር ሓሊፉ ንሱዳን እንተኸይደ ባዕሎም ክመውስኒ እዮም ስለ ዝብል ሱዳን ከይዱ ናብቲ ቤት ፅሕፈታትና ኢዱ ሂቡ ኣነ ክጋደግ ትመውስኒ እትኹንኩም እየ ዝምለስ ተባሂሉ ፍለ ታዕሊም ዝምለስ ቤት ምስ ሰውራ ውሑድ ኣይነበለን
4: ቤት ምስ ሰውራ ኣብ እዋን ቃልሲ ተካእት ወለዶ ኣብ ምምልማል ዝተፃወተቶ ተራ ዓብዪ ነይሩ ብዙሓት ካብቶም ኣብ ማእኸላይ ቤት ምስ ሰውራ ዝተማሃሩን ኣብተን ብቤት ምህርቲ ሰውራ ዝምእዛና ኣብ ክፍላት ሰራዊት ዝነበረ ኣብያተ ትምህርቲ ዝተምሃሩ እውን ሕድሪ ቀዳሞት ተጋደልቲ ተሰኪሞም ምእንቲ ነፃነት ኤርትራ ሂወቶም በጀም እዮም በዚ መንፅር ውልዶ ሓይሊ ባሕሪ ኤርትራ እንክዝክር ቤት ትምህርቲ ሰውራ ይዝክር ድሕሪ ነፃነት ዝቆመ ሓይሊ ኣየር ኤርትራ እውን እንትኾነ ዝበዝሑ ካብ መስረቱ ተምሃሮ ቤት ትምህርቲ ሰውራ እዮም ነይሮም ሎሚ ኣብ ዝተፈላለየ ትካላት መንግስቲ ካብ ዝተሓተ ክሳብ ዝለዓለ ፅፍሒ ተመዲቦም ንሃገሮምን ህዝቦምን ብተወፋይነት ኣብ ምግልጋል ዝርከቡ ኣባላት ቤት ትምህርቲ ሰውራ ኣዝዮም ብዙሓት እዮም ቤት ትምህርቲ ሰውራ እምበኣር መልማሊትን ተረካቢትን ሕድሪ ኮይና ምእንቲ ክትቅፅል ታሪኻ ናብ ወለዶታት ክትሰጋግር ሃገር ኣብ ምህናፅ እውን ከቢድ ሓላፍነት ይፅበያ ኣሎ
0: ፅዒራያ ብብዙሕ ፅንኩር መስርሓት ሓሊፈያ ማዕለት እትፅቢታ ኣፍርያያ ውፅኢቱ ከዓ እዚ ኣብ ተፈላለየ ባይታ ንሪኦ ዘለና ተለፊ ሕዶ ናቱ መልኣያ እዩ ትምህርቲ ኣብ ኤርትራ ናፃ እዩ ኣብ ኩሉ ደረጃታት ንሕናስ ምስ ድኽነትና ዝኽኢል ኣይኮነን እዚ ውሳነ እዚ ግን እንተ ተማሂሉ ፅባሕ ዘሎሚ ዝኽሰር ዘሎ ክምለስ እዩ ክወሓስ እዩ ተሃገር ዝብል ሓያል ፖለቲካዊ መልገፂ ስለ ዘለዎ እቲ መንግስቲ ዝወሰደ እዩ ውፅኢቱ ከዓ ንሪኦ ኣለና ንኩሉ ብመዕለ ናይ ምምሃል ዕድል ፈጢርና ኣለና ምናልባት ኣብ ላዕለዋይ ደረጃ ብገንዘብካ ነርቲ ዝኸውን ክናይ ኣካል ካብዚ ሕብረተሰብና ክምሃል ምክኣለወይን ካልእ ሕተይ
1: ኣብ ቤት ምሶራ ምዕባየ ኣብ ቤት ምሶራ ምእታወይሲ ዝያዳስ ውሽጣዊ ምልእነት ምልእቲ ኮይነ ጥራይ እየ ዝብል ብትምህርቲ መራኸሲበ እየ ከምዚ እየ ክብል ኣይክእልን ኣነ ምክንያቱ ከምዛ ዝብለካ ዘለኹ ብኩሉ ነገር ግን ፍቅሪ ሃገር ዘለዋ ፍቅሪ ሰብ ዘለዋ ሃገራውነት ዘጥቃዓ ናይ ስራሕ እምነት ዘለዋ እቲ ሓደ ፃዕራም ሰብ ክኾነ ዝግብኦስ ኮይነ ዓብየ እየ ዝብል ውሽጣዊ ምልእቲ ገይሩስ ዓብየኒ እየ ዝብል
5: ኣነብቲ ዝነበርኮ መራከቢታት ስታፍ ቦጠሎን ነረ ካብ ስታፍ ቦጠሎን ስታፍ ብርጌድ ካብ ስታፍ ብርጌድ ስታፍ ክፍለ ስራዊት ነረ ካብኡ ከዓኒ ብደረጃ ማእክልነት ቦጠሎን ተመዲበ ክሰርሕ ማለት እዩ ድሕሪኡ ኣብ መራሕ ቦጠሎን ከዓ ናብ ደረጃ መራሕ ብርጌድ ደበ ሕጂ ከዓ ሰዓት ዚ ከዓኒ ከም ሓለቃ ስታፍ ክፍለ ስራዊት ናይ 23 ኮይኑ ከዓ ኣብኡ ተመዲበ ሰርሕ ኣለኹ ማለት እዩ ስለዚ ዋላ ኣብቲ ተዋጋእ ሰራዊት ልካ ከምዚ ኣነ በፂሐ ዘለኹ ደረጃ ድበፅሑ ብዙሓት ኣለዉና ትሕተይና ዘሎ ፅፍሒ ኹን ናብዚ ንሕና ዘለናዮ ፅፍሒ ብዙሓት ኣለዉ ማለት እዩ ኣብዚ ውትድርና ተርኢና ውን
6: ደቅና ቤት ትምህርቲ ሰውራፍ ተውራሪ እቶም ዝለዓለ ተራ ተማሂሮም ኣብ ዝለዓለ ደረጃ በፂሖም ዓብ ኣበርክቶ ኣብ ግዜ ገድሊ ገይሮም ሕጂ ምህናፅ ሃገር ዓብ ተራ ገይሮም ከምዚ ዝበልናዮ ቴክኒሽያና

0: መምህራን ዝበዝሑ መምህራን ከም ሓለፍቲ ድዮም ከም ተራ ኩሎም ሓለፍቲ እዮም ናይ ትምህርቲ እዚኦም ዓብ ተራ ዝተፃወቱ እዮም ፊተውራሪ ኩሎም
1: ሓደ እቶም ሽዑ ዋላ ብዕድመ ክትሪኦ ከለካ ሲ እቶም ሽዑ ዝነበሩ ሓለፍቲ ናይ ትውድብ ሲ ዕድሚኦም ደቂ ክንደይ ነይሮም ኮኑ ኢልካ እንዳሓሲብካስ ሓደ ብልሑም ሞከኣብ ስንጭሮ ናይ ሳሓል

0: غيሩ ዝመፀ ንኣብነት እዚ ናይ ዘመተን ይበሎ ኣብ ክፍልታት ውድብ ክሳብ ሕጂ ክሳብ ኣምባሳደራት ኣዘዝቲ ክፍለ ሰራዊታት መራሕቲ ትምህርቲ ኮይኖም ዘለዉ ውፅኢት ቤት ትምህርቲ ሰብራይ ዋላ ኣነ ንዓይ ንኣብነት ከም ኢብራሂም ሲ እዛ ሕጂ ኣነ በፅሐያ ዘለኹ ደረጃ በፅሐ ንክቕፅል ሸይብ ዝገበረትኒ ቤት ትምህርቲ ሰብራይ ኣነ ከም ዝበልኩ ከዓ ክጋደል ከለኹስ ወዲ 14 ዓመት እየ ንሜዳ ወፅአ ድሕሪኡ ተወጊአ ኣብ ኣጋጣሚ ምስቲ ዕድመ እውን እቲ ምቹእ ኩነታት ተፈጢሩ ኣብኡ መፅ ማለት ዕድለይ ኮይኑ ትምህርቲ ግን ካብ ሓምሻ ሄለ ጀሚረ ክሳብ ዘመተ ከድና ድሕሪእቲ ኣብ ዝተፈላለየ ናይ ውድብ ንጥፈታት እናኸድና ናፅነት ምስ መፀው ናብ ዝቐፂልና ትምህርቲ መንግስቲ እውን ኣስኮላርሽፕ ሂቡኒ ንዓመትን ገለን ዓዲ እንግሊዝ ከይደ ነይረ ድሕሪ ብፖስት ግራጅዌት ተመሪቐ መፅ እቲ ኣነ ሒዜ ዘለኹ ቅርፂ እዚ ሕጂ ኢብራሂም ተባሂለ ኮታስ ሒዜ ዘለኹ ሲ ውፅኢት ቤት ትምህርቲ ሰውራ እዩ ከማይ ከዓ ብዙሓት ፈርዮም እዮም ከማይ ሲ ብሓቂ እቲ ረኣይ ናይቲ ውድብ ዝነበረ ሎሚ እውን መንግስቲ ምስ ኮነ ነቲ መንግስታዊ ዕማማ ዘማእዝኑ እዞም ብምሉኦም ኣብ ዝተፈላለዩ ትካላት ኣብነታት ተልካ ንገልፀልካ ክእል ውፅኢት ቤት ትምህርቲ ሰውራ እዩ
1: ብጅግንነት ዝሓለፈ ብዙሕ ምናልባት ዝሕጂ ኣለው ንብሎ ዘለና ተምሃራይ ቤት ምሰውላ ብቕፅ ክንሪኦ ከለና ኣዝዩ ውሕጅ ምስ ቤት ምሰውላ ዘፍለየቶ ዝበዝሐ ኣብ መስርሕ ገድሊ ግቡኡ እናፈፀመ ተሰብኡ እዩ ስለዚ እቲ ሞያን ኣበርክቶ ንቤት ምሰውላ ኦልሬዲ ተራእዩ ነይሩ እዩ እቲ ውድብ ኣብ ዝተፈላለዩ ኣካላት ናይ እቲ ውድብ ኣብ ሰራዊት ግቡኡ ርኢ ድሓር ግን ኣብዚ ካብዚ 83 ከምዝብለ ካብቲ ናይ ስራሕ መምሃር ልክዕ እቲ ናይ መምህራኑ ጠባይ ተራቢሱ እቲ ተመክሮ ኣጥርዩ ናብ ሞክሮን መምህር ዝበፅሓሉ እዋን እዩ ማዕሪ ማዕሪኡ ኣብ ሓይሊ ባሕሪ እዚ ናይ በዓል 88-90 ድሓር ተገብረ ናይ ፈጣናት ስራሕ ከም ግራውንድ ቴክኒሽናት ከም ፓይሎት ናይተን መራኸብ ኮይኖም ዝሰርሑ እቶም ዝበዝሑ ቤት ምሰውላ እዮም ስለዚ ኦልሬዲ ናፅነት ቅድሚ ምምፅኡ እቲ ፍለ ናይ ቤት ምሰውላ ተራእዩ ይፀኒሕ እዩ
0: ረኣይ ናይ ህዝባ ጉንባር ሲ ሓንቲ ዓባይ ራይ ህዝባ ጉንባር ንኣብነት ጥራይ ንትምህርቲ ንገለ ዘይኮነስ ኩሉ እንትናዊ ምዕባለ ንሓዋሩ ንኤርትራ ንምምፃእ እዩ ተጋዲሉ መፂኡ ከዓ ብፍላይ ግን ኣብ ትምህርታዊ መዳይ ምናልባት ንኣብነት ናይ ትጫዕትየን ብሄራት ኣብ ውሱናት ብሄራት እተዘይኮይኑ ስርዓተ ትምህርቲ ስርዓተ ፅሕፈት ኣይነበረን ነዚ ስርዓተ ፅሕፈት ተኣታቲስ ንኣብነት ሳሆ ንበሎ ሕጂ ኣነ መጀመርያ ናይ ሳሆ ፓኔል ዝሰርሕ ነይረ ካብ ባዶ ተበጊሰ እቲ ስርዓተ ፅሕፈት እዚ ብምሉ እዚ ክሳብ ሕጂ ሻሙናይ ክፍሊ ንፅሕፈሉ ዘለና መፃሕፍትን እዞም ዜጋታትን ብምዕሪ ማሕበራዊ ፍትሒ ነብሶ ከፍ ቋንቋ ሲ ፔዳጎጂካሊ ክትሪኢ ከለካ በቲ ዝርድኦ ቋንቋ በቲ ዝመልኮ ቋንቋ እንድሕር ተማሂሩ እንዲ እቲ ትምህርቲ ብግቡእ ዝሕዝ እዚ እውን ረኣይ ኮይኑ ረኣይ ዝነበረስ ግብራዊ ኮይኑ ሲ እዚ ምዕሪ ትምህርትታት ኣብ ኤርትራ ተዘርጊሑ ዘሎውን ፍረ ናይ ቤት ትምህርቲ ሰውራ እዩ

0: ቤት ትምህርትኹም ቤት ትምህርቲ ኹለና ትዝታይ ከሕድስ ውፀተይ እታደ መዓዲ ፍልጠተይ ቤት ትምህርትና በረኻ ቀለም ዘይኣኽሎ ታሪኻ ፍቐዶ ስራሕ ዘለኹም ናይ ትማልዕ ሸሎ ምፍረ
1: ወግዓዊ ዝኽሪ ምምስራት ቤት ትምህርቲ ሰውራ ኣብ ኣዳራሽ ዞባ ማእከል ተኸፊትሎ ዝኸበርኩም ተኸታተልትና ምምስራት ቤት ትምህርቲ ሰውራ ሰውራ ኤርትራ ካብ ዝምስረት ኣብ መበል 14 ዓመቱ ከምኡ ድማ ህዝባዊ ሓይልታት 5 ዓመት ምስ ገበረ ተመስሪቱ ህዝባዊ ሓይልታት ዳሕራይ ህዝባዊ ግንባር ኤርትራ ዝኾነ ንምምስራት ቤት ትምህርቲ ሰውራ ኣብቲ እዋነቲ ኮይኑ ክሓስብ ከሎ ንመጻኢት ኤርትራ ካብቲ ዝነበረቶ ኩናትን ጭንቅን መከራን ወፅያ ኣብዚ ሕጂ ዘላቶ ምዕብልቲ ብልፅግቲ ኤርትራ ንምዃን ስለ ዝሓለ

0: ኣብቲ ቦታቲ ኮይኑ ነዚ ሕጂ ዘላቱ ኤርትራ ብምዃን ስለ ዝሓሰበ እዩ ኣብቲ ኣይኮነሉ ንክትመሃረሉ ንክትዋጋኣሉ እውን ኣዝዩ ኣሰካፊ ኣስካሕካሕ ዝኾነ ቦታ ኮይኑ ቤት ትምህርቲ ሰውራ ክምስርቲ ዝኽኣለ ከም ውፅኢት ናቱ ድማ ኣብዚ ሕጂ እዋን ተምሃሮ ቤት ትምህርቲ ሰውራ ኣብ ዝተፈላለዩ ቦታታት ኮይኖም ከምቲ ሽዑ እዋን ዝነበረ ሕልምን መፃኢ ናይ ኤርትራ ብምዃን ኣብ ዝተፈላለዩ ፅፍሕታት ኮይኖም ይሰርሑ ኣለዉ ዝኸበርኩም ተኸታተልትና ኣብዚ ናይ መኽፈቲ ኣዳራሽ ኣብ ዞባ ማእከል ድማ ዝተፈላለዩ ነቲ ሽዑ እዋን ዝገልፅ ትሕዝቶ ስእላዊ ምርኢት እዩ ተኸይዱ ዘሎ ሓደ ብሓደ ድማ ኣብቲ ቦታ እንታይ ከም ዘሎ ኢና ክንዕዘብ ሰናይ ምክታል
1: ኣብ ፈተነሞት ገድል ወ ዝኽርለና ናይ ዓራርብ ናፓል ቦምባን ክዘንብ ከም ዓበይቲ ስንምንካስ ሓዘን ሓጎስ ክንቋደስ ኣየወ ምረት ኣየወ ፅንዓት ዝኽሪ ዓብዩ ምስዋኣትና ቤት ትምህርትና ዝኽራ ዓብዪ ምስዋኣትና ቤት ትምህርትና ዝኽራ ዓብዪ ንዓና
2: ስመይ ተኽለ ብርሃን ገብረ ስላሴ በሃል ተማሃራይ ቤት ምሰውራ እየ ነይረ ኣብዚ ግዜ እዚ ከዓ ሚኒስትር ትምህርቲ ስራሕ ኣለኹ ሕራይ መጀመርታ ይቀኒለይ እዚ ሒዘ ዘለኹነ ሓደ ክፋል ኮይኑ ካብዚ ትርእዮ ዘለኸ ኣዝዩ ብዙሕ ኣለ ስእልታት ኣብዚ ኣዳራሽ እዚ እውን ቤት ምሰውራ ይገልፆ እዩ ኣይንብልኒ ኢና ግን ገለ ታሪክ እንተመሓላለፈ ብዝብል ሓሳብ ቁንጫል ናይቲ ስእልታት ክመፅእ ዝግብኦ ይመፅ እዩ ዘሎ ብዝኾነ ኣብዚ ናተይ ሒዘ ዘለኹ ከዓ ካብ ዓራርብ እዩ ዝጅምር ዓራርብ እታ ቤት ትምህርቲ ቤት ትምህርቲ ሰውራ ንብላ ካብ ዜሮ ጀሚራ ብዙሕ እያ ዕንክሊል ኢላ እቲ ዝነውሐ ዝተቐመጠቶ ዝደልደለትሉ ካሪክለማ ኹን ካልእ ኩሉ ዝተሰርዓትሉ ዓራርብ እዩ ስለዚ ኣብ ዓራርብ ዝሓሸ ቦታ ዝሓሸ ኣገባብ ኣመሃራ ዝጀመረሉ እዩ ማለት እዩ ካብኡ ብምብጋስ ኣብ 1983 እቶም ኣብ ድሓን ደረጃ ትምህርቲ ዝነበሩ በቋፃፅራ ናይ ቤት ትምህርቲ ማለት እዩ ገሊኦም 4ይ ክፍሊ 5ይ ክፍሊ ካብኡ ንላዕሊ ዝነበሩ እቲ ሰውራ ሓራ ንዘውፅኦ ብብረታዊ ቃልሲ ገይሩ ሓራ ንዘውፅኦ ካብ ፀላኢ ሓራ ንዘውፅኦ ቦታታት ካብ ማሃይምነት እውን ሓራ ክወፅእ ካብ ዝብል ሓሳብ ዘመተ ምጥፋእ ማሃይምነት ኣብ 83 ኣበጊሱ ስለዚ እዚ ኣብ ጎነይ ዘሎ ስእልታት ንዕኡ ዘመልክት እዩ መምሃራን ተባሂሎም ዝወፁ ሽዑ ግዜ ተምሃሮ ማለት እዮም ኣዝዮም ንኣሽቱ ብዕድመ ናይ ብዙሕ ነገራት ተመክሮ ዘይብሎም ኣብ ህዝቢ ኣትዮም ብዙሕ ፍረ ዘርኣዩ ዘፍረዩ ብዙሕ ዝሰርሑ እዮም ንኣብነት ኣብዚ እንድሕር ርኢናዮ ድሓን ኩን ውሻጠ ዝብል ዘሎ ኣብቲ ትምህርቲ ክረኽባ ዘይኮናስ ካብቲ ውሻጠ ክወፃ ዘይሓስባ ዝነበራ ኣሕዋትና ኣዴታትና ንዐአን ናብ ደገ ውፅኦም ምሂሮም ንሰውራን ንነብሰን ንህዝቢ ከም ዝጉስጉሳ ዝገበሩ እዮም እዞም መምሃራን ምጥፋእ ማሃይምነት ንብሎም ኣብ ህዝቢ ነቶም ዓበይትን ንኣሽቶን ጥራይ ዘይኮነ ኣብ ሰራዊት ከይተረፈ ዓብዪ ስራሕ ዝሰርሑ ብዙሕ ሽግራት እንከለዎም በቲ ሓደ ንኣሽቶ እዮም ንብሎም ኣለና ኣብ ኩሉ ኣብቲ ድሕር መስመር ኣብ ጥቓ ፀላኢ ኣብ ነብሶ ከፍ ዓድታት ንእሽተይ መገዲ ዝረኸቡላ እናኣተዉ ንነብሶም ኣወፍዮም ፍልጠት ክዕጥቑ ዝወፈሩ እዚኦም ጀጋኑ እዮም ስለምንታይ ኢና ጀጋኑ ንብሎም መስለኪ እቶም ኣብ ግንባር ዘለዉ ፊተፊት ምፀላኢ እዮም ዓጢቖም ዘለዉ እዚኦም ግን ክምህሩ ኩርሽ ጥራይ ክሕዙ ዝግብኦም ጠበንጃን ኩርሽን ሒዞም እሞ ከዓ ኣብ ዘይምችኡ ቦታታት እሞ ከዓ እቲ ህዝቢ ይቕበሎም ድይቕበሎምን ካልእ ጎስጓሳት ናይ ወደ ገባን ናይ ካልእን ስልኳታት እናተፃወሩ ዝምህሩ ዝነበሩ እዮም ከም ውፅኢቱ ከዓ እሶም ዓብዪ ስራሕ ሰሪሖም እዮም ኣብቲ ህዝቢ ንሶም ከዓ ብዙሕ ማህሰይቲ ወሪድዎም እዩ ብንኣሽቶም ከለዉ ኣደዳ መስዋዕትን ምምራኽን ካልእን ኮይኖም እዮም ብዝኾነ እቲ ህዝቢ ከዓ ደቁ ብምዃኖም ዝተፈላለየ ክዳን እናኸደነ ኣብ ዝተፈላለየ ቤተክርስትያናት መሳጊድ እንዳእተወ ከድሕኖም ፅዒሩ እዩ ስለዚ ገሊኦም ኣብዚ 50 ዓመት ኣርኪቦም ብሂወት ኣለዉ ብፅቡቕ ክገልፅዎ ዝኽእሉ እዮም ገሊኦም ከዓኒ ከም ኩሎም ሰማእታት ብናእሽትኦም ሓሊፎም ኣለዉ ማለት እዩ ስለዚ ነዚ ዝመስል እየ ሒዘ መፅአ ዘለኹ ኣብ መወዳእታ ኣነ ግርም ዝብለና ሓደ ነገር ኣሎ ሕጂ ኣብቲ ናእሽቶ ከለካ ደይተሰውዕለሉ ሰውራ ንባዕሉ ክህሉ ድ ኣይክህሉን ኣብ ዝበሃለሉ ዝነበረ እቲ ቤት ትምህርቲ ሰውራ ተመስሪቱ እቲ ሰውራ ብዓብዩስ ክህሉ ድ ክሰርር ድዩ ዘይተፈልጠ ዓብዪ ሓሳብ መንጭዩስ ኣብ ተግባር ንክትሓስቦ ዘሸግር ዝነበረ ሓሳብ መፅኡ ኣብ ተግባር ተገይሩ እዚ ክብለ ክፀናሕኹን ካልእን ኣብዚ ግዜ እዚ ከዓ ድሕሪ ናፅነት እንታይ ፍረ ፈርዩ ካልእ ክገልፁልክዮም ስለዚ እቲ ህዝባዊ ጉንባር ዝበሃል ብጣዕሚ ዘገርም ውድብ እዩ ነዚ ሓሳብ እዚ ከመይ ገይሩ ሓሲብዎ ከመይ ገይሩ ኣተግቢርዎ ንዓና ዝገርመና ኣብቲ ሽዑ ኣይተዝተውዕለሉን ኣነ ክጋደለየ ኣነ ከምዚ ክገብር ኣነ ኣይደልን እየ ትምህርቲ ትብል ደዳዓበየ እቲ ውድብ ግን እቲ ረኣዩ ክንምንታይ ዓብ ነይሩ ሕጂ ተመሊስና ክንሓስቦ ከለና እቶም ነዚ ሓሳብ እዚ ክትግበር ክኸውን እዩ ዝበሉ ግን ብጣዕሚ ገርመና እዩ ንዖም ከዓ ህልዋት ይኹኑ ዘይህልዋት ኣዝና ነመስግን ነዚ በዓል እዚ እውን ንሕና ህልዋት ኮይና እቶም ብዙሓት ካባና ሓሊፎም እዮም 50 ዓመት ከነኽብር ከለና ኣዝና ኢና ንሕጎስ ንኩላትኩም ከዓ ነዚ በዓል እዚ ውፍያት ኮንኩም ተድምቑልና ደለኹም ብኩሎም ብስንኩሎም የቕነየልና ንብለኩም።

ኣብርሃም ተክላይ ብሓፈሻ እዚ ናይምንታይ ኣብቲ ናይ ኣርት ነበረ ማለት እዩ ኣበጋጊሳ ህዝባዊ ግንባር ብዝፈለማ ነቲ ናይ ማዕር ማዕርቲ ትምህርቲ ማዕሪኡ ከዓ እቲ ናይ ኣርት ነገር ከዓ ብስእሊ ኮነ ብሙዚቃ ኮነ ንኩሉ ከዓ ኣበጊስዎ ማለት እዩ ኣብዚ ሕጂ እንድሕር ኢኸዮ ኮይቲ ገና ብግስ ክብል ከሎ እዛ ስእሊ እዚኣ እንድሕርኢናያ ንኣብነት እዋ በዓል ሓሊማ ደለዋ እዚኣ ሚኒስተር ዘላ ሕጂ ማለት ዶክተር ሓሊማ ሚኒስተር እዚ ሕጂ እንታይ ነሩ ሽዑ ብሓፈሻ ኣብታ ዘለኸ መስርዕ ድያ ጉጅለ ናትካ ክሳይ ትገብር ማለት እዩ ሓንቲ ጉጅለ ጌርካ ተዳልዋ ንጎስጎሳዊ ማዕር ማዕሪኢቶም ዓበይቲ ኣልይትና ከ ንንታይ እዮም ዝገብሩልካ ነቲ ዘለኸያ ዋው ዘረስዕ ማለት እዩ ንሕና ካብ ዝኾነ ላ ትፈለማ ስኒ ብዛዕ መን እዮም ፀላእትና ገለ ዘይኩና ንብልና ፀላእትና ሓሶቱን ስርቅን ምዃኖ ኢትዮጵያዮም ሶቪየት እዮም ገለ መለት ዝበሃል እዚ ዝሓር ምስዓበና ኢና ፍሊጥና እዮ እዚ ሕጂ ንሕና ኣብቲ ካብ ምንታይ እዮም ከብፁና ዝደልዩ ነሮም ጠቕላላ ክንርስዖ ከም ናኣሹ ስኒ በቃ ናይ ናኣሽቱ ንእስነትና ፍሊጥና ጥራ ክንዓቢዮም ደሊ ነሮም ሕጂ እዚ ከዓ ንካፈለማ ክነገረክ ገይሮሞ ብድሕሪኡ እንታይ ይቐፂሉ እዚ ብ81 ብስነ ስርዓት እዚ ናይ 81 ዓመት ምህረት እዩ ኣብ መፃየቲ ኤርትራስ ሓደ ናይ ማርሽ ነገር ክህሉ ኣለዎ ተባሂሉ ማለት እዩ እዚ ሽዑ ብቴዎርን ፕራክቲካልን ተጀሚሩ እዚኣ ትሪኢ ኣለኹ ሕጂ ኣብ 81 ዓመት ምህረት ስኒ ዝዳለዎ ስእል እያ እዚኣ ቀፂሉ ከምኡ እናበለ ሕጂ ዑደት ኣብ ዝነበረትካ ዑደት ካርታ ቀይሓቲ ዕንበባ ብ84 ንሙሉእ ብዘካ ንሰሜንሲ ብሙሉእ ሃገር ኤርትራ እዮም በፅሐሞ ካብኡ ሓሊፎም ከዓ ናበይ ከይዶም ንበዓል ትግራይ ኣድያቦ ኣድዮም ብድሕሪኡ ንዕ ወዲዮም ከዓ ንሱዳን ማለት እዩ እዚ ንምንታይ እዩ ማዕረ ማዓረቲ ዝግበር ነበረ ናይ ትምህርቲ ብናይ ኣርት ከዓኒ ብሙዚቃ ከዓኒ ጓዝጓስ ነተ ህዝቢ ማለት እዩ ሕጂ ኣበጋግሳ እዚዩ ድሕሪኡ ሽዑ ኣብ መወዳእታ ዝመፅሃና ወላ ሳርፕራይዝ ዝኾነላ ህዝቢ ኤርትራ ከማን ድሕሪ ናእሽ ነርክ እንትኾነ ናፅነት ምስ ኮነ ብናቱ ማርሽን ባንድ እዩ ተበጊሱ ብሳሕል ሒዝዎ ድመፀ ወላ ህዝቢ ናይ መንም እዚኦም ኣበይ ፀኒሖም ተባሂሉ ማለት እዩ እዚ ከዓ እንታይ ብሳሕል ተመልሚሉ ልክዕ ተደርፍታት ሒዝዎ መፅ እዩ መዓልቲ ነፅነትና መንግስቲ ኤርትራስ ብሳሕል ሒዝዎ ድመፀ ህዝባዊ ግንባር ብናቱ ማርሽን ባንድ ተጠቂሙ ማለት እዩ እዛ ዕቤት ነገር እዚኣ ካብኡ ሽዑ ቆፂሉ ኣብዚ ስእሊ ዘሎ ማለት እዩ ትመጣፃ ምቲ ቤት ምስወራ ድሓር ከምንታይ እዩ ኮይኑ ዜካ ካብዚ ንሓይሊ ባሕሪ ከይዱ ኣብቲ ሓይሊ ባሕሪ ሓደ ዓብዪ ኣበርኩተይ ገይሩ ምክንያቱ ውሑዳት እዮም ፀኒሖም ቤት ምስወራ ምስኣት ንኩሉ እቲ ናይ ኤሌክትሪክ ናይ ኤንጂን እቲ ናይ ፅርበት ሕንፀይቲ ናይ ሓፂን ብምሉእ ከዓ ተኪኦሞ ከዓ ቶም ሪሕት ዕንበባ ከዓኒ ዓብ እጃም ኣበርኪቶም ማዕሩ ማዕሪኡ ከዓኒ ኣብ ሙሉእ ትውድብ ከዓ እንታይ ተዘርጊሑ ከዓኒ ናይ ኦፕሬተራት ማለት እዩ ኦፕሬተራት ከዓ ኣብ ሙሉእ ትውድብ ብመንቲ እዞም ቀይሕቲ ዕንበባ እዚ ከዓ እንታይ ሓደ ሩፍታ ፈጢሩ ማለት እዩ ካብኡ ቀፂሉ ዘሎ ስእሊ ሽዑ ናይ ድሕር ናፅነት እዩ ናይ ሓይላ ኣየር ማለት እዩ ሓይላ ኣየር ከዓኒ ካብ ዜሮ ተበጊሱ ቶም መበገ ከዓኒ እዞም ቤት ምስወራ ቤት ምስወራዮም ማዕረ ማዕሪኡ መመረቕታ እስያ ዝገብራ ዘሎ

ኩሉ ወዲኦም ዝቕዱ መመራቕታት ገይሩ ኩነታት ኣጋጢሙ ከዓኒ እቶም ቀደመት ሰማዕቲ ናይ ሰማይ ከዓ ቤት ምሰራ ኮይኖም ማለት እዩ ንመወዳእታ ዘለ እንሳያ ዋ ይቐኒለይ

ሕራይ ኣሕቢሩ መጀመርታ እንኳዓ ንኩልና ብዝብቃዓና ንዝመፅ ሚኢቲ ዓመት ከዓ ብሰላም የፅንሐና ጥዕናን። እዚ ሒዜ ዘሎ ስእልታት ብዛዕባ ናይ ቴክኒክ ወይ ድማ ሞያዊ ስልጠና እዩ። መሪሕ ወዲ ህዝባ ግንባር መጀመርታ ቤት ትምህርቲ ኣብ 76 ትምህርቲ ሳ ክምስስት ከሎ ማዕሪ ማዕሪኡ ከዓ እቲ ሞያዊ ስልጠና እውን ይሓስበሉ ስለ ዝነበረ ኣብ 88 እዚ ናይ ቴክኒክ ወይ ድማ ናይ ሲነኪነት ዝበሃል ቤት ትምህርቲ ኣቀይሙ ማለት እዩ። ማዕሪ ማዕሪኡ እውን እሱ ጥራሕ ከይኣክል እውን ክለባት ዝበሃል ነይሩ። ኣብ መንጎንጎ መንጎ እቲ ትምህርትና ረብዕ ረብዕ ድዩ ሓንቲ ብኣብ ሰሙን ክለባት ዝበሃል ነይሩ፣ ናይ ስነ ፅሑፍ፣ ናይ ስእሊ፣ ናይ ኢደ ስራሓት ገለገለ ንጥፈታት ነይሩ። እዚ እውን ኣካል ናቱ ነይሩ ነተግብሮ ዝነበርና ወይ ድማ ንመሃሮ ዝነበርና እዩ። እዚኩ እውን ኣብ ክረምቲ ትምህርቲ ውዕፅ ከሎ እውን ናብተን ኣብ ውድብ ዝነበራ ትካላት እናኸድና እውን ምስቲ ኣብኡ ዝነበረ ኣባል ናይቲ ወይ ድማ ናይቲ ዝነበረ ትካላት ኢደ ስራሓት ይኹን ካልእ ይኹን ከም ኢደ ስራሓት ከም በዓል እንዳ ዜና ይኹን ወላ ናብ ራባዕ ራሓባ ወይ ናብ ካልእ ፋብሪካታት ጋራጃት እንዳኸድና እውን ምስኦም ምስቶም ኣብኡ ዘለዎ ኣባላት ኮይንና በብዓቕምና ንመሃር ወይ ንርኢ ወይ ከዓ ተመክሮ ንቐስብ ነርና ማለት እዩ። ናብዚኣ መዚ ዘሎ ገለ ሳምፕል ናይቲ ወይ ድማ ገለ ክፋል ናይቲ ንገብሮ ነበርና ንጥፈታት ወይ ድማ ናይቲ ቴክኒካዊ መዳይ ማለት እዩ።

ስመይ ስዒድ መሓመድ እድሪስ ይበሃል። ብሓፈሻ እዚ ተዓቂቡ ዝነበረ ዶኩመንት እንትና ኣምፅና ኤግዚቢሽን ንሪኦ ዘለና ሕጂ እዚኣ ናተይ ዘይኮነስ ንሙሉእ ኢና ንሕና ኣዋሂድና ቅሪብና ኣለና ምስቶም ኮሚቴ ኮይና ሕጂ እተን ኣነ ገሊፀየን ዘለኹ መጀመርታ ኣመሳሰርታ ትቤት ትምህርትን እዚን መፅሓፍቲ ንመሃረሉ ዝነበርና እቲ እያው ዘሎ ንብረት ንዕ ኣቕሪበ ዘለኹ ሕጂ ሓፈሻዊ እዚኣ ከምታ ኣብታ መእተወዲ ትሪያ ዘለኹን ህዝባዊ ሓይልታት ማለት እዩ መንእስያት ናይ ህዝቢ ሓይልታት ኣብቲ ግዜ ትናእሽቱ ዝነበሩ ኣብ ርሑቕ ፀልማት ኮይኖም ኣብ ኣርሒቆም ብምርኣይ እታ ቁልዑ ናይ ብርሃን ማለት ኣርሒቆም ንረአይ ማዕር ክንደይ ረአይኩም ዝነበሮም ዝብርህ እዩ ቤት ምሶራ ብ76 ክጅምሮ ከለዉ መጀመርታ ዝገበሮስ ረአይ እዮም ገይሮም እቲ ረአይ ኣብ ርሑቕ ፀልማት ኣብ ርሑቕ ቦታ ብመንገሪ እዋን ኣብ በዳህ እዋናት ኮይኖም ንርሑቕ ዝጠመተ ዕላማ ነታ ቆልዑ ምርኣዮም እዚኦም መጀመርታ ንዕኦምን ነቲኦም ንሶም ንኩሉ ዮሃና ክብል ደሊ ካባይ ጀሚርካ ማለት እዩ ካብኡ ሒዘን መፅአ ዘለኹ እዚን መፅሓፍቲን ዝንጥቀመሉ ዝነበርና ናውቲ ናይ ቤት ምሰውራ እዩ ሕጂ ከምቲ ኣብታ ዝበልኩ ቤት ምሰውራ ክጅመር ኮላ ክቡር ፕሬዚደንት ስያስ ናሽዑ ዝበ ሓይልታት እንታይ ኢሉ ነይሩ ኣማእዚንዎም እዩ እቲ ካሪክለም ኣብ ምንታይ ኣብ ሓድነት ኣብ ማዕርነት ኣብ ተወፋይነት ኣብ ሃገራውነት ኣብ ብዙሕ ነገራት ምልእኽቲ ዘለዎ ክህልዎ ከምዘሎ ኣማእዚንዎም እዮም ትዮም እቲ ካሪክለም ብኡንብኡ መጠን እዩ ከዓ እቲ ንሕና ዝተማሃርናሉ ካሪክለም ተዳልዩ እዚ ካሪክለም ንሕና ተማሂርናሉ ንምህረሉ ከዓ ነርና ኣብ ንምህረሉ ዝነበርና እቲ መፅሓፍትና ብምሉእ ዋላ ማትስ ቁፅሪ እናምሃርና ከለና ንግፍዕታ ዝፀላእ ኢና እናገለፅና ንምህር ነርና ንኣብነት 800 ወተሃደር ወፊሮም 600 ተመይቶም 200 ተተማሪኾም ክንደይ ተርፎም እንታይ ልካዮም እቶም ተምሃሮ ዜሮ ይብሉካ።

ናእሽቱ እቶም ዓበይቲ መንእሰያት ኣታት ክሓልከል ዘይገደፍኩም ኣብ እንተኹም ትርፍ ኣቢልኩሞ ምብሉካ ሕጂ ከምኡ እናበልና ነቲ ካሪክለምናትና ኩሉ ሃገራዊ ሓዘል ምረት መግዛእቲ ዝገልፅ ተወፋይነት ሃገራውነት ዘንግስ ስለ ዝነበረ ንዑኢና ቀሪብና ዘለና ከምኡውን ናይ ምግብናና ናይ ንመምሃሪ ንጥቀመሉ ዝበና መሳሕታይ ቀሪበ ዘለኹ።

0: ስመ ኤፍሬም ኣማኒኤል ዝበሃል። ኣብዚ ኣቕሪብ ደሎ ከዓኒ ሓደ ኣብቲ ናይ ሳሕል ካብ ኣብ በረኻታት እንከሎስ ኣብ በረኻታት ዘሎ መናባብሮ ናይ ተማሃራይ ናይ ኣለይቲ ናይ ኩሉ ዝገልፅ ሒዝና ኣለና። ስለዚ እናገለፅናኻ ክንከይድ ናብኡ። እዚ ኣብዚ ንሪኦ ዘለና ከውሊ ካብ መጥቃዕቲ ነፈርቲ ኩናት እዩ፣ በረኻ እዩ። ኣብ ሳሓል ከም ዝትፈልጦ ሳሓል ሳሓል እዩ፣ ግን ኣብ ሳሓል ከለካ ከዓ ኣብ ስንጭሮታት ኢኻ ትነብር። ስለዚ ካብ ከውሊ ናይ ትምህርቲ ናይ ነፈርቲ ናይ ደብዳብ ተባሂሉ ኣብዚ እዞም ኩሎም ትሪኦም ዘለኹም ኣለይትን ተማሃሮን እዮም። ትሕቲ ዕድመ እዮም፣ ካብ ኩሉ ትሕቲ ዕድመ ተዳሪኸ ከዓኒ ካብ 5 ክሳብ 13 14 ክሳብ 15 ዘሎ ተማሃራይ ቤት ምሰውራን ኣለይትን እዮም። እዚ እናበለ እዚኣ ትርያ ዘለኺ ግዳያት ደብዳብ ነፈርቲ ኣብ 1984 እያ ኣብ ዓራርብ። እዚኣ ከዓኒ ኩዕሶ እንዳተፃወቱ ከለዉ እያ ደብዲባት ኣቢሎም ኣብ ከዓኒ ንለኹ ኩሎም እዞም ትሪኦም ዘሎም ቆልዑ ኣዝኦም ንኣሽቱ ዝኾኑ እዮም። ነዚ ዝተገብረ ኣብዚ ናይ ኣለይቲ ኣፈፃፅምና ከዓኒ ብጣዕሚ ድገርመካ። ምክንያቱ ነቲ ተማሃራይ ከይፅሎ እቲ ኣተሓሳስባ ክሰይተባሂሉ እቶም ዘይነበሩ ኣይራእዎም ነቶም ዝተሰዉ ቆልዑ እቶም ኣለይቲ ብቕልጡፍ ነቶም ግዳይ ዝኾኑ ናብ ድብፃሕ ናብ ሕክምና ዝኾኑ ናብ ሕክምና ብፂሖሞም እቶም ክእለይ ድግለዎም ከዓ እቶም ብሂወት ደየለዉ ዝተሰዉ ከዓኒ ኣይራእዎምን። ስለዚ ነቲ ኣብ ተማሃራይ ድመፅእ ሳዕብን ተረዲኦም ክሰይ ዝገበርዎ ናይ ኣለይቲ ኣተኣላለየ ኣዝዩ ቅልጡፍ ዝገበርዎ ናይ ኣለይቲ እዩ ነይሩ። ናይ ትምህርቲ ኣብ ስንጭሮ ኣብ በረኻታት እዩ ድብል ቀፂልካ ካብቲ ክዕሶላ ቀደም ሓንቲ ካብ ደገ ድመፀት ካብ ሆላንድ እዳ ካብ ኤሮጳ ድመፀት ምዕባለ ክትርኢላ ድመፀት ድሃቦዋ ኩዕሶ ኣብ መበል 50 ዓመት ሕጂ እዚኣ ቀደም ኣብ ሜዳ ድሃብኩም ንያ ካብ ሞይላ ኣብ ሜዳ ድሃበቶም ስእሊ ላብዚ ካልእ ናይ ኣቦይ ወልዳኣብ ወልደ ማርያም ንኩሉ ኣላ ይኹን ተማሃራ ይኹን ነቲ ዝሓለፈ ዝገለፀሉ ዝገልፅ እዩ። ካብኡ ድቐፀለ መበል 20 ዓመት ናይ ቤት ምሰውራ ኣሎ። ኣብዚ እሱ ተኻይዱ 96 ክቡር ፕረሲደንት ሃገር ኤርትራ ዝኸፈቶ ኣብ ኤክስፖ እዩ። ካልእ ማለት ናይ ስፖርት ከዓኒ ኣብ ዓራር ዝነበራ ናይ ስፖርት ተፃወቲ በዓል ሆሚ በዓል ገለብ ሮራ ዝበሃል ዓበይቲ ፊተባሩ ከም ዝነበሩ እሳቶም ዝፃወትዎ ዝነበሩ ኣብዚ ግዜ ዝሕጁ ትሪኦ ከለካ ልክዕ ከምዚ ፕሮፌሽናላት ተፃወቲ ብሂወት የለውን። ሓደ ካብኣቶም ጀላኒ ስውእ ጀላኒ እዩ። ካብቶም ኣለው ዝበሃል ተፃወቲ ከም ዝነበሩ በዓል ረዘነ ኣለው፣ በዓል ኣኽሊሉ ኣብ ወዲ ኣለም ሰገድ፣ በዓል ፍፁም ዝበሃሉ ካልኦት፣ በዓል ጀላኒ፣ በዓል ፓቸ ኣለው። ካልእ ናይ ንጥፈታት ናይ ስፖርት ከዓ ኣዝዩ ዝሐጉሰካ እዚ ሕጂ ኣብዚ ንሪኦ ዘለና ከምዚ ኣቃላጥ ዘመናዊ ናይ ኣትለቲክስ ኣብኡ ከም ዝነበረ በዓል ራክ ዝበሃሉ በዓል መንተብለ ዝበሃሉ ኣዝዮም ቤት ምሰውራስ ናይ 5,000 10,000 ስዒሮሞም ኣይፈልጡን እዮም። ልክዕ ከምዚ ኣቃላጠፍሲ ዝበሃሉ ከምኡ ከም ዝነበረ ኣብ 83 82 እዚ ንሪኦ ዘለና ኣብ ዘመናዊ ናይ ስፖርት ኣብ ሳሓል ከም ዝነበረ ክንገልፅ ንደሊ ይቐኒልና።
1: ዝኸበርኩም ተኸታተልትና ኣብ ኣዳራሽ ዞባ ማእከል ዝፀንሐ ስእላዊ ምርኢት ቤት ትምህርቲ ሰውራ ካብ ምፍላም ክሳብ ድሕርና ፅነ ዝነበረ ጉዕዞ እንታይ ከም ዝመስል እዩ ክንዕዘብ ፀኒሕና። እዚ ምርኢት እዚ ንሓደ ሰሙን ቀፃሊ እዩ። ዝኸበርኩም ተኸታተልትና ዕዙዝ ዝኽሪ ንሓድሽ ህንፀት ወፍሪ ሃገር እናበልና ናብ ዝሰርፉ መርባት ኤርቲቪ ነስክረኩም።

ሰላምታ ነብፅሕኩም። ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሒዝናልኩም ቀሪብና ዘሎና። ከምዚ ትዕዘቡና ዘለኹም ድማ ኣብ ኣዳራሽ መምሕዳር ዞባ ማእከል ኢና ዘለና። ብኣጋጣሚ ዝኽሪ መበል 50 ዓመት ወርቃዊ ኢዮቤልዩ ናይ ምስራት ቤት ትምህርቲ ሰውራ ብኣጋጣሚ ብምግባር ኢና ዝተራኺብና ዘሎና። ኣብ ምእተዊ ናይ መደባትና ብዛዕባ ናይ ካርታታት ናይ ቤት ትምህርቲ ሰውራ መዓስቲ ጀሚሩ ኣበይን ኣበይን ቦታታት ተደኪኑ ነይሩ እቲ ዝነበረ ጉዕዞ እንታይ ይመስል ሒዝናልኩም ክንቀርብ ኢና። ገለ እውን ካብ ንጥፈታት ናይ ቤት ትምህርቲ ሰውራ ኣብ ዝተፈላለዩ ዑደታት ዝካየድ ዝነበረ እውን ክህልወና እዩ። ምሳና ተኸታቲልኩም ክትፀንሑ ብኸብሪ ንዕድመኩም። ቅድሚኡ ግን ደርፊ ክትህልወና ናፍታ ደርፊ ከስግረኩም።

0: ክብራት ተኸታተልቲ መደባት ሞዛይክ ንመኽፈት መደብና ዘዳለናያ ደርፊኹም ትከታተሉ ፀኒሕኩም መደብና እውን ጌና ኣፃሊ ዘሎ ከምዝዕዘቡና ዘለኹም ኣብዚ ኣብ ምሕዳር ዞባ ማእከል ኣዳራሽ ቀሪቡ ዘሎ ምክንያት መበል 50 ዓመት ወርቃዊ እየበልዩ ናይ ቤት ትምህርቲ ሰውራ ዝኽሪ ማለት እዩ ኣዝዩ ደስ ዝብለካ ዝተፈላለዩ ነቲ ናይቲ እዋንቲ ዝነበሩ ንጥፈታት ዝገልፅ ኣስኣል ቀሪቡ ኣሎ እቶም ኣባላት ይኹኑ ተምሃሮ ቤት ትምህርቲ ሰውራ ዝነበሩ ናብዚ ኩሎም ተራኪቦም ክዕልሉ ደስ ክብልካ ብጣዕሚ ኣዝዩ ደስ ዝብል ሃዋህ እዩ ዘሎ ሓደ ካብኦም ድማ ቶምቦሳ ኣስመላሽ ቶምቦሳ እንኳዕ ብድሓን መፃኻ እንኳዕ ኣብቃዓካኻ እንኳዕ ናብ ወርቃዊ እየቤልዩ ኣብ ፀሓካ ክብለካ ደሊ እስከ ወዲ ክንደይ ዓመት ከለካ ኢኻ ቤት ትምህርቲ ሰውራ
1: ኣብ ቤት ትምህርቲ ሰውራ ዝኣተክሉ ወዲ 13 ናብ 14 ገፀ ከይድ ነይሩ ክኸውን እየ ኣብቲ ግዜ እቲ ብለካ ዝኽብሉ ኣይክእልን እየ ግን ኣዝና ንኣሽቱ ስለ ዝነበርና ንሕና ንክንጋደል ኢልና ኢና ወፂና ግን ቆመናና ክስታይና ሪኦም ኣብቲ ስእልታት ውን ተራእዩኹም ዘሎ ናብ ቤት ምሰራ እትዮምና ቤት ምሰራ ከም ተምሃሮ ኮይና ካብ 78 ወፂኣ ቤት ምሰራ ኣብ 78 ትሒዘ ቤት ምሰራ ኣለኹ ማለት እዩ
0: ከመይ ነሩ ኩነታት ስከኦም ዝነበረቲ እዋን ዝኣትካዮ ከመይ
1: ነሮ ንሕና ዱ ወፀናሉ እዋን ምዝላቕ እዩ ብጣዕሚ ኣዝዩ ፅንኩር ኩነታት እዩ ነይሩ ዋላ እቶም ተጋደልቲ ንዓና ክቕበሉና ድሌታ ይነሮም ተመለሱ ዝብል ብዙሕ ደፋእታት ነይሮም ማለት ክደፍእና ክንምለስ ግን ንሕና ስለተኣበናን ስለተቐበፅናዮምን እዮም ንዓና ንሳሕሊ ሒዞምና ከይዶም ኣብቲ እዋንቲ ብሸነኽ ባፅዕ ዝነበረ ግንባር እንተነቃኒቁ ነይሩ ትናሕና ፈሪሱ ነይሩ ብሸነኽ ዓድያቆብ ዝነበረ ግንባር እውን ስለድፈረሰ ፀላእኒ ከረን ንመሓዝ ዝጓየሉ ዝነበረ እዋን እዩ ከረን እውን ኣብ ሓፂር ድሕርና ዒላ በርዒድ ኩናት ከረን ናብ ትሕቲ ፀላኢ ኣትያ ሽዑ ንሕና ኣነ ንባዕለይ ካብ ንፋሲት ስለ ዝወፃኹ ብምባትካላ ጌርና ብድርፉ ጌርና ብርእሲ ዓዲ ሰሎሙና ከርተት ኢና ኢልና ማለት እዩ ብዙሕ ኢና ከርተት ኢልና ስለዚ ካብ ንኣብነት ንርሕቀት ንድርድኦ ሰብዚ ካብ ነፋሲት ክሳብ ዓፍ ዓመት ኢና ብእግርና ተጓዒዝና ማለት እዩ መጀመሪና ኩሉ ግዜ ዜሮ እዩ ዜሮ ማለት ኣብዚ እዩ እዚ ዜሮ እዚ ኣብ ጥቁኡ ሳትረብ ዝበሃል ቦታ ኣለና እዚኦም ክልቲኦም እዚኣቶም ኣብቲ እቲ ዜሮ ዝብል ዘለዎ ከዓ ካብዚ ጎቦ ዛግረ ዝወፀ እዩ ማለት እቲ ጎቦ ዛግረ ዝበሃል ናይ መራከቢታት ዓብ ጎበ እዩ ኣብ ልዕሊ እቲ ዜሮ ዝበሃል ኣሎ ከም ኮድ መፀዊዑ እቲ ዛግረ ዝበሃል ዜሮ እዩ እዞም ባዶ ሓደ ባዶ ገለ ዝበሃሉ ናይ መራከቢታት ሰንተርስ ዜሮ እዩ ዝበሃል ነይሩ ማለት ብሰንኩ እቲ ቤት ትምህርቲ ከዓ ዜሮ ተባሂሉ ስለዚ ኣብዚኣ ማ ዚኣ ንሪኣ ከም ዘለና ካብ 976 ወርሒ 9 ጀሚሩ እቲ ቤት ትምህርቲ ወራ ጀሚሩ ኣቐዲሙ እውን ጨንፈር ትምህርቲ ኣብኡ ኮይኑ ካሪክለም ኣብ ምድላው ገለ ዋሳእ ነይሩ ካብ 75 ናትሒዙ ኣብ 76 ግን እቲ ቤት ትምህርቲ ብወግዒ ተጀሚሩ ተምሃሮን መምህራንን ተረኸቡሉ ዕለት እዩ ማለት እዩ እዚ ከባቢ እዚ ንሪኦ ዘለና ናይ ገማግም ባሕሪ እዩ ምዚ ዝዓንተ ተዛረብናሉ ብሸነኽ ባሕሪ ስለዝመፀ ፀላኢ ድሕሪ ኣብ ሳልሳይ ወራር ማለት እዩ ብሸነኽ ባሕሪ ስለዝመፀ ፀላኢ ካብዚ ክንቀሳቀስ ተገዲድና ማለት እዩ ሕጂ ኣብዚ ንሪኦ ከም ዘለና ናይ በዓል እቲ ቀንዲ መንገዲ ንኣብነት ዝኣረው ናብዚ ገፃያ ተኸይደላ እቲ ቀንዲ መንገዲ ክኾን ዝነበሮ ግን ብሊቃት ኣትዩ ብፋሕ ገይሩዩ ከምዚ ኢሉ ናብ ኣልጌን ገይሩዩ ናብዚ ቀብሮኦት ክመፅ ነይሮ ዝሩባ እዩ እዚ ክመፅእ ነይሩ ብማህመት ገይሩ ብመኪና እንድሕር ኮይኑ ፀላኢ ግን ተቀዳዲሙ ናብዚ ከባቢታት እዚ ስለዝኣተወ ግረቶ ክሳድ ግረቶ ስለዝኣተወ እቲ ቤት ትምህርቲ ብእግሩ ክንቀሳቀስ ተገዲዱ ማለት እዩ እቲተማሃራይ ስለዚ ሓይልታት ናትና ኣብዚ ግረቶ እዚ ኩናት እንዳካየዳ ኸላ ኣብዚ ግረቶ እዚ ኩናት እንዳካየዳ ኸላ ንሕና ብእግሪ እቲ ኩናት ኢና ብእግሪ ተበጊስና ካብ ዜሮ ተበጊስና ማለት እዩ

0: ዜሮ ዝገደፍናሉ ወርሒ 3979 ስለዚ ቀብሩኦት እዚ ንሩባ ኣልገን ረሲስ ውሕጅ ዝረኸበሉ ቦታ እዩ ማለት እዩ እዚ ንኣልገን ማለት እዩ ሩባ ኣልገን ንባሕሪ ዝኸይድ ማለት እዩ ስለዚ ኣብ ቀብሮት ንቕሩብ ግዜ ምስ ፀናሕና ናብዚ ክንወፅእ ኣይከኣልና ኣዝዩ ኣብ ቀረባ እዋን ኣብ ቀረባ ርሕቀት ኩናት ተካየድ ነይሩ ፀላኢ ንድሕዳ ብገለ ፈንጢሱ ወይ ብገለ ሰሊኹ ነዚ ብዘሎ ህዝቢ ተጋደልቲ እንዳ ህዝቢ ነይረን ንሕና ነርና ስንኩላን ነይሮም ሕክምና ነይሩ ኣፋሕት ዝነበረ ሕክምና ኩሉ ተኣኪቡ ኣብ ቀብሮኦት እዩ ነይሩ በዚ ገይሮም በዓል ዓላኬብ ጌርካ እዚ ዓላኬብ ኣብዚ ዘሎ ንቃሩራ ኣትዮም ንዓየት ኣትዮም ማለት እዩ እዚ ዓየት መሬት ሱዳን እዩ ኣብዚ ንድሕር ርኢናዮ እዛ ሕንፃፅ እዚኣ ዶብያ ስለዚ ኣብ ዓየት ኣትዮም ካብ ዓየት ከዓ ቁሩብ ፀኒሖም ንሳቶም በዚ መፂኦም ጀልሃንቲ ዝበሃል ቦታ ኣትዮም ማለት እዩ እዚ ጭው ድበለ መሬት ሱዳን ምድረ በዳ እዩ ጭው ድበለ ምድረ በዳ እዩ ሎትን ዓበይትን ከዓ በዚኣ ቀያሕ ላይን ጌርና ንዓራግ ናኣቱ ካብ ዓራግ ንሓወልዕ ናኣቱ ሓወልዕ ድሮ ዶብ ሰግር እዩ ስለዚ ኣብዚ እቶም ዓበይቲ ፊቶራር ፍፁም ንሕና ካብዚ ኣይንሰግር ኢና ኢሎም ክንደይ ህውከት ገይሮም እዮም ኣብዮም ነይሮም ግን ትእዛዝ ውድብ ስለ ዝኾነ ካብዚ ክሰጉሪ ይከኣሉ ካብዚ 400 ዝኾኑ ፊተውራሪ ንድፋዕ ከም ዝኸዱ ተገይሩ እዩ ፍፁም ስለ ዘቕበፁ ማለት እዩ ካብኡ ናበ ኢና ንኸይድ ንገህተብ ዝበሃል ቦታ ኢና ንኸይድ ገህተብ ናይ ቀደም ህዝቢ ሓይልታት ነበረ ማዓስከር እዩ ካብ ገህተብ ከዓ ትምህርቲ ተማሂርና ማለት እዩ ስለዚ እታ ቀዳመይቲ ሰሜስተር ኣብዚ ዝጀመርናያ 78-79 ዓመተ ትምህርቲ ኣብዚ ድተጀመረት ኣብ ሓወልዕ ቀፂልናያ ሓንቲ ሰሜስተር ኣብ ክልተ ቦታ ኣብ ዜሮን ኣብ ሓወልዕን ሓንቲ ሰሜስተር ወዲእና
1: ሓራይ ቶንቦሳ ገና ኣብ ጀልሃንቲ ኢና ብፅሕና ዘለና ኩልኹም ተምሃሮ ኣብዚኣ ጀልሃንቲ ተኣኺብኩም ኣሎ መሬት ሱዳን እዩ ሕራይ ክቡራት ተኸታተልቲ መደባት ሞዛይክ ትሕሶታትና ገና ቀፃሊ እዩ ዘሎ ሕጂ ድማ ኣስዒምና ገለ ካብ ቤት ትምህርቲ ሰውራ ዝነበሩ ንጥፈታት ሓደ ኣብ ስፌት ክዳውንቲ ዝነጥፉ ዝነበሩ ሳርቶ ዝተካየደ ዕላል ስዕቡ ክቐርበልና እዩ ፀኒሕና ምስቶም ቦሳ ክንምለሰኩም ኢና ምሳና ፅንሑ

0: መሬት ሳሕል ኣኽራናቱን ስንጭሮታቱን ማኣልያ ዘይብሉ ቅያጣትን ጅግንነትን ዝተፈጸመሉ ቦታ ምዃኑ ንማንም ስውር ኣይኮነን። በቲ ጅግንነት ድማ ከንደይ ተሰዊኦምን ቆሲሎምን ነዛ ንስተማዕረ ዘለና ናጽነት ኣብቂዖምና ሂወት ተምሃሮ ሰውራ እውን በብሸነኹ ንናቱ ታሪክ ሓዘል ዛንታን ሂወትን ኣሕሊፉ እዩ። ሂወት ሰውራ ካብቲ ናይ ገድሊ ዝፈልዮ ነገር እንተሎ እቲ ኣብ መሬት ሳሕል ምውላዶም ጥራይ ዘይኮነ ብዙሓት ክንሶም ኣብ ሓንቲ ተሽክል ከም ሓንቲ ስድራ ብሓደ ይምገቡ፣ ይሕፀቡን፣ ይድቅሱን፣ ይመሃሩን ምንባሮም እዩ። ካብ ዝተፈላለዩ ማህፀን ዝተወልዱ ክንሶም ኣብ በርኻ ሂወቶም ከም ሓንቲ እኽልቲ ጫሕጫሕ ስድራ ቤት ይነብሩ ነበሩ። መምህራንን ኣለይትን ድማ ከም ወለዶም መዓልታዊ ሂወቶም ብዝተፈላለዩ ንጥፈታትን ትምህርታትን ሂወቶም ከምዘየዝተማስሉ ብምግባር የዕብይዎምን ካብ ክፉእ ይከላኸልሎምን ነበሩ። እምበርከስ ወለዶም ኣብ ድፍዓት ወፂኦም ንናጽነት ይቃለሱን ይስውኡን ስለ ዝነበሩ ብሓንቲ ዓይኒ እናርኣዩ እዚ ዕዮ ናተይ እቲ ናትካ ከይተባህሉ እቶም መምሃራንን ኣለይትን ብሓባር እናተሓጋገዙ ሓብሒቦም ኣዕብሞም እዮም። ኣብዚ ህይወት ተምሃሮ ሰውራ ድማ ኣልያ ነፍሶም ኣለይቲ እኳ ተነበርዎም ክዳውንቶም ምስ ግዜ ከም ንቡር ይበልን ይንእሶምን ብምንባሩ ድሒሩ ናብ ቤት ትምህርቲ ሰውራ ዝተጸንበረ ተጋዳላይ ሳርቶ ብፍሉይ ይዝክርዎ እዮም። እምበርከስ ኣበርክትኡ ንዓመታት ብዝተፈላለየ ኣጭርቕቲ ተጠቂሙ በብጋንታ ንናቱ መለለይ ገይሩ ይሰርሓሎም ብምንባሩን ኣብ ልብሲ ጉጅለ ባህሊ ቅያሕቲ ዕምባባ እውን ዓብ ተራ ተጻዊት እዩ። ተጋዳላይ ዑመር ስዒድ
1: ኣነ ተወለድ ኩሉ 1952 ኣብ ደቂ ኣምሃሮ ተወሊደ ኣብ ኣብየ ማለት እዩ። ንእስነተይ ስጋዕ ንሜዳ ዝወፅእ ወዲ እስራሁ

0: ሜዳ ወፀ 74 መወዳእታ ማለት እዩ ኣብኡ ኣብ ሜዳ ከዓ ኣብ ሰራዊት ተመድበ ማለት እዩ መጀመርያ ተመደብ ኩሉ ኣብዚ 800 ተዓሊመ ንዚኦም ሃይሊ ኣሕመድ ዓልጣሕር ትበሃል ሃይሊ ነራ ምስኣ ተሰሊፈ ማለት እያ ዘበና ሓይልታት ማለት እዩ ብድሕሪኡ ቦጠነ 67 ብድሕሪኡ ከዓ ብሪጌድ 4 ተሰሊፈ ሽዑ ምስተሃረምኮ ከዓ 70 ምዝላቕ ማለት ምስተሃረምኮ ከዓ ቤት ምስ ወረዓት እዩ ሃገራዊ ጉቡእና ንመንፈፅም ኢልና 4 ሰባት ወፂና ንሜዳ ማለት እዩ ኣብ ሜዳ ብዙሕ ኣርጎር ጎፅ ኣሎ ጥዑም ኣይኮነን ሜዳ መጀመርያ ካብ ጥዑም ገዛ ወፂኢካ ሲ በረኻ ትወፅእ ከለካ ትፈልጦ ኢካ መናብሮ ባፅናሓካ መደቀሲ ኩርኳሕ እዩ ዳሓረይ ግን እዳለ ምትካ ምስከትካ ልክዕ ከም ገዛኻ ከም ዘለካ እዩ ስማዕካ ኣነ እዚ ከረኒ ሕጂ ኣነ ካዕለክ ብቕንዕና ኣብ ተሽኪል ደቂስና ማይ ካሃርመካ ከሎ ኮቦርታ የብልካ ገ ነፀላ ገርካ ጀብጀብ ክብለካ ከሎ ስማዓካ ገዛኻ እዩ ዝረኣየካ ዳሓረ ግን እዳለመትካ ይኸ እናንምና ምስከና ግን ብጣዕሚ ፅቡቅ ወላ ተሃረመካ ወላ ስማዓካ ኮሆ ኮይኑ ንብስና ብጀካ ነቲ ውዱ ንምግባር ኣብዚ ብፃሕ ንፅሑ ሽቶና ክንሃርም ጥራይቲ ዕላማ ነ ብከምኡ መሰረት ከዓ ነቲ ገድሊ ተቐቢልናዮ ብጣዕሚ ከዓ ብፅቡቅ ጉዕዞ ከዓ ንኸይን ነርና ስጋ ሕጂ ከዓ ኣብዚ ደረጃ በፂሕና ማለት እዩ
1: ብምኽንያት መውጋእቲ ድሒሩ ኣብ ቤት ትምህርቲ ሰውራ ፈለማ ከም መምህር ክምደብ ተሓስበ ሂወት ሳርቶ ካብ ወለዱን ኣብ ሓጎታትን ዝወረሶ ሞያ ብምንባሩ ፈለጥቱ ግን ኣለልዮሞ ስለ ዝፀንሑ ናብቲ ቐንዲ ቦትኡ ከም ሳርቶ ተመደበ ሂወት ሰውራ ምስ ተመደበ ኸ እቲ ሂወት ከመይ ተቐቢልዎ ይኸውን
0: ሰውራ ዝኣተ ከሉ 1974 መወዳእታ በርሒ 10 ያት ሸዓ ተሰሊፈ ወደቲ ወጋ ኹን ሳሓል ወሪደ ማለት እዩ ኣብ ሳሓል ካብ ፋሕ ንቤት ትምህር ሰውራ ኢሎም ከዓ መዲቦም እዮም ኣብ ቤት ትምህር ሰውራ ከም መምህር ኢደ ተመዲበ ግን ኣጋጣሚ ኣብኡ ዝነበሩ ኣባላት ስለ ዝፈልጡኒ በዓል ወዲ እዮብ ዝበሃል ነይረ ሳርቶ መፂና ገለ ኢሎም ኣብ ሳርቶ ይምድብ ኣነ ከዓ ኣይደለኹን ነረ ብቲ መምህርና ናይ ባሓቂ ኣብ ድፋዕ ክሰምዕ ከለካ ተምሃሮ ናይ ቤት ትምህር ሰውራ ሲ ዘይተኣደነ ሕቶታት ገለ እዮም ዘልዕሉልካ ገለ ኣነ ሕጂ ተምሃራይ ናይ ጥድያን ስለ ዝነበርኩ ቦቴጎ ስለ ዝመሃር ነበርኩ ክሕርግተኒ ትግርኛ ገለመታት ኢደሲ ኣብቲ መምህርና ማራይ ፈሪሀ ነረ ኣብ ምስ ተወዛኹ ዳሓረይ ግን ኣብቲ ኣብ ሞያይ ምስእት እውኒ ኣብ ሞያይ ከዓ ኣምሳርቶ ኢሎም ክሳይ በሎ ናይ ቀያሕቲ ዕምባባ ንመጀመርያ ግዜ ናይ ቀያሕቲ ዕምባባ እዚ ኣብዚ ቀየሕ ዝቀየ ዘሎ ቀየሕ ገለ ዘሎ ምናልባት ኣብ ክሳይ ርእዎም ቀያሕቲ ዕምባ ናይ በዓል ዘማች በዓል ዓሲና ከሉ እየ ሕጂ በዓል ሸሪፎም መፅኦም እቲያ ናይ ፋሕ ናይ ውድብ ሳርቶ ታሃሪማ ስለ ዝነበረት ንስኻ ክሰፈልና ኢና ኢሎምኒ ኣራ ኢሉ እዮም ሞ ሳምብል ኣርእየና ኢሉኒ ሸሪፎን በረኸን መፅኦም ሳምብል ሰፊየ ርእዮም ካላስ ከምዚኣ ጌርካ ሰምቲያ ኣይቲ ቐንዓናና እዚኦም ቀያሕቲ ዕምባባ መፅኦም ዘለዉ ካብ ደቡብ እዚኦም ቀያሕቲ ዕምባባ ናይ ባህሊ ዘለዉ ንዕኦም ዝኸውን ክዳውንቲ ንኩሎም ደኪዕካ ግብረሎም ተባሂለ ሕጂ ኣነ በይነ ነረ ሓደ ወልደ ስላሰ ዝበሃል ነይሩ ግን መምህር እዩ ቁሩብ ክእለት ኣይነበሩ ናይ ክዳን ንስርሑ ከዓ ይጥዕመን እዩ ሓንቲ መናሽማ ነራ ፍረወይኒ ጀሪካ ንብላ ሕጂ እኳ ዓባይ ድዮም ኣሞዮም ዝብልዋ ንሳ ነራ ምሳይ ትተሓባበር ኣብ ርእሲኡ ሕጂ በዓል ጓላ ሕጂ ዘይነባላ ዚ ግደፍ ኣመተ ትበሃል መምህር ነረ ከም ተሓጋጋዚ ናይ መልጎም ኣብኡ ገይሮምለይ መጀመርያ እቲ ክዳውንቲ ገይሮም ንድሕሪ መስመር በዓል ዘማሽ
1: ቤት ትምህርቲ ሰውራ ኣብኡ ተወሊዶም ንዝዓበዩ ደቂ ሰውራ ከም ማንም ህፃን ተወሊዱ ብትምህርቲ ክዓብን ኣብ ዝተፈላለዩ ተወሰኽቲ ንጥፈታት ከም ስፖርት ክነጥፉን ዕድል ዝኸፈተ ውድብ እዩ እዚ ድማ ሳላ ኣለይትን መምሃራንን ሰውራ እዩ ኣብ ጉዳይ ልብሲ ምስ ንመጽእ እውን ዝኣቱ ዝነበረ ጭረቕቲ ኮነ ክዳውንቲ ዓቐኖም ክኸውንን ዝበለየ ክጽገንን ተራሳርቶ ነበረ። ዑመር ድማ ኣብዚ ትርኡ ይጻወት።
0: ኣብ ደቂ ምሓረ ስራሕ ናይ ስፌት ኢድኒ ኣቦና መላ ኣሕዋትና ኩሎም ሳርቶ እዮም ብምሉና ሳርቶ ኢና ክኢላታት ናይ ስፌት ድኳን ስለ ዝነበረ ናይ ስፌት ኣውኢና ማዕቢልና ማለት እዩ። ካብቲያ ግዜ እቲኣ ከዓ ኣብቲ ዝነበሩ ደቂ ምሓረ ካብ ምዝራቕ ስለ ዝነበረ ናይ ዞባ ደቡብ ናይ ኩሉ ስለ ዝነበረ ቲ እዋንቲ ደቂ ምሓረ ዝፈልጡኒ ስለ ተረኽሙ ኣብ ቤት ትምህርቲ ሰራ ኣብ ስፌት ኣእትዮም ነበር ዝፈልጠኒ ምረኸብኩ በዓል ወሲኽ ሕጂ ነይሩ ሓላፍ ናይቲ ቤት ትምህርቲ ንሱ ኣይፈልጠኒ እቲዮም ካልኦት እዮም እዮም መምህራን እዮም ንዓይ ኣረኪሶምኒ ስለዚ ሳቶም መፂና ሕጂ ካላስ ነዚኦም ኩሎም ተምሃሮ መምሃራን ኣለይቲ ኣብኡ ማራየ ክሳይ ተሓባበሮ ነረ ስፍርሐ ነረ ናይ ባሓቂ ውግኡ ከለኹ ሓንቲ እግረ ብሓንቲ እግረ ይሰርሕ ነረ ብትዋንቲ ብሓንቲ እግረ ይሰፊ ነረ ርምትየ ነረ ሓንቲ እግረ እጂ ብጣዕሚ እዩ ዝገርሞም ወላ ጋዜጠኛታት መፅኦም ከማን ይስእሉን ይማ ንመጀመርያ ወዲ ኣብ በረኻ ክሰፊ ይርእ ካለኹ ኢሉ ሓደ ጋዜጠኛ ካብ ደገ መፂ ብጣዕሚ ተገሪሙ ኣለዉ ድዮም ምሳርቶ ኣወዳት ኣለዉዎ ኣለ ንክእል እንታይ ጓል ጥራይ እንዳሰፊ ንኩሉ ተዋሂቡ ስራሕ ስራሕ ኮይ ምስ ንዓብ ኣይኮነን ስቤ እጂ ኣብ ደገ ምስለኒ ኣጓል ጥራይ ግዲ ሰፊያ ኮይነን ከምኡ እዩ ዳሕራይ ግን ማራበል እዚያ ስእሊ ስለ ደሊአ ካኢለ ዮ ስእሊ ድለ ነሩ ኣጋጣሚ ግን ኣብ ተቃፂዶ ምስ ተመራዕኹ ምስ መራእተይ ስለ ዝነበረ እተን ኣብ ኣባላት ናይቲ ሕክምና ናይ ቤት ትምህርቲ ሰውራ ኣቃፂሉ ንኡ ኩሉ ስእልታት ኣብ ቤት ትምህርቲ ሰውራ ካብ ሱዳን ይመፅእ ነይሩ እቲ ክዳውንቲ ምስኒ ጠቓታት ይመፅ እዩ ትሽዓተ ጠቓ ምፅኦም ለ ካብ መፅኡ ቀይሕ ገለመታን ብገለይኣቱ ወላቲ ክዳውንቲ ሕጂ ናይ እዚኦም ተምሃሮ ክመፅእ ከሎ ካብ ደገ እዩ ዝመፅእ ይጎፍሖም ይፀቦም ምሽ ንዑ ያ ከተተዓራር ኣሎ ብጣዕሚ ውሕልላት ኣለይቲ ከዓ ነረ ናብኡ ዝኣሊኦም ንሰን ነናቶም ነናይ ጋንቶኦም በብጋንታ እዩ ዝመፀካት ክዳውንቲ ንዑ ክትዕሪ ሕጂ ኣነ ክምርዓዊ ከለኹ ሓንቲ ጓል ሳህላይ ትበሃል ኣላ እዚ ኣብዚ መራኸመን ኣላ እዚ ናይ እንታይ ሳርቶ ናይ ክሳያ ዘላ ንሳ ተሓበረኒ ነራ ኣነ ምስ ተመርዓኹ ሕጂ እቲያ ቦታ ንሳ ተክኣታ ብድሕሪኡ ኣነ መፅ ነቲ ብሓንሳ ክልቴና ኮይና ነቲ ስራሕ ነካየደ ነርና
1: ህይወት ሰውራ ኣብ ገድሊ ብምንባሩ ናቲ ዝኾነ መሪር ዛንታ ሓዚሉ ከም ዝሓለፈ ኣሓሊፍና ንሰምዖ ዛንታታት ኣሎ። ነዚ ሰጊሮም ግን ብርሃን ናፅነት ክርእዩ በቒዖምሲ ኣብ መልማዕ ሃገር ድማ ክነጥፉ በቒዖምን ኣለውን። ኣብኡ ዘጋጠም ዝነበረ ጥዑምን መሪርን ታሪክ ድማ ጌና ነባሪ እዩ ዘሎ።
0: እወ ሕጂ ኣብ ዓራርብ ኮልናና ኣብ ዓራርብ ኮልናና ዚንጎ እዩ ፍቐዶ ሽንጭራታት ክሳይ ትገብር ትሰርሐ ገዛውቲ እጃነ ዝከረኒ ሓደ ግዜ ኣብ ሜዳ እንዳተፃወቱ ከለዉ ቆልዑ ንሕና ኳ ብዚንጎ ኢና ነቲ ዚንጎና ከመና ንክድዎ እዩ ነቲ ቦምባታ ምሳረበ ሽ ናይ ባሓቂ እቶም ቆልዑ እንዳተፃወቱ ከሎ ነፋሪት መፅያ ምስደርቤትሎም ብጣዕሚ ባዶ ሰለስተ እዮም ነ ኣብቲ ከባቢ ባዶ ሰለስተን ኣርባዕተን እንዲያ ነራ ቦምባ ምስ ወደቐት በፂንካ ብጣዕሚ ብትሓዝን ንዓቶም ከምኡ ገይራ ክሳይ ምባሎ ኣብ ድፋዕ ዘይኣክላ ገለኢልካ ብጣዕሚ ንኣሽተዮም ቆልዑ እዮም ኖ ኩሎም ኣማ ተረንቢሶም ርፍትት ኢሎም ኣበ ከሎ ሬሳ ንሬሳ ኮይኑ ንሕና ሽዑ ፈሪህና ካብኡ ሕጂ ካብቲ ዝነበርናዮ ቦታ ንኩሉ ሰብ ወላ ተተምሃሮ ወላ ገነመታት ኩሎም በረኻ ወሲዶም በረኻ ወሲዶም ኣብ ስንጭሮ እዮም ዘእትኸም ሎ መዓልቲ ውትውዕል ምሸት ከዓ ንገዛ ክተኣቱ እቲ ናይ ገድሊ ናይ ቀደም ክትሪኦ ከለኺ ኩሉ ግዜ ኣነ ሕጂ ብፍላይ ዝከረኒ 6-7 ከልኩ በጠነነ ማለት እዩ ብጣዕሚ መናብሮ ሲ ቁሩብ ክስታይ እዩ ነይሩ ከቢድና ነይሩ በገማሊ ዝመፀካ ማካይን ኣይነበረ ከምዚ ናይ ሕጀብ ገዝኻ ማኪና ፅቕዓይነን ዝኣትዋ ባይኖ ኹን ሓረጭ ኹን ኣይነበረ በገማሊ ዝመፀካ ብገማል መፅኢካ

ሕዚ እቶም ገባር ከብርዱ ከደይቡ ነቲ ሓርጭ እንዳጎደለ እዩ ዝመፅ እቲ መሸላ ሕዚ እንታይ ትገብር ነቲ መሸላ ምስ መፃካ ኣብ ሓንቲ ኩንታል እያ ትፀሪ ኩንተ ክታ ዝሓስቦት ኣብ ሓንቲ ኩንታል ሕጂ ንሰሙን ሙሉእ ንጋንታ ሙሉእ ሓምሳን ገለን ሰባት ሕጂ እንታይ ንገብር ቅጫ ንስንክታ ብእንታይ ሽሙ ኣልካ ኣንስተይ ነበራ ብቲ ዋንቲ ኣወዳት ኢና ቅጫ ጠፍጢፍካ ሓምሊ ብርናሃዮ እዚ ሓምሊ ደበሎ ገለ ዝበሃል ነይሩ ኣሪኻ ብናቐፋ ስለ ዝነበርና ኣሪና ኣብ ድስቲ ኣብዚ ጀሪካን ዓብ ኣብኡ ነብስሎ ሕጂ ነቲ ቅጫ ከምዚ ስጋ ኣብኡ ፍትፈት እሞ ነቲ ቅጫ ካ ትደሊ ካብቲ ንሓምሊ ሓምሊ በዚሕና በለስ ከዓ ስለ ዝነበረ ንሓምሊ በዚሕና ነቲ ሓምሊ ገዲፍካ ነቲ ቅጫ ፈርፊዒድካ ክልተ ቅጫ ሲ ንጋንታ ሙሉእ ይስንከት ነይሩ ትዋንቲ ኣነ ክነገረ ክበቕንና እዚ ብጣዕሚ ዳሓራይ ግን ሙቃዕ ናይ ምሕራን ናቕፋ ምስ መፀ ዳርጋ ፊኖታት ብማካይን ካኣትዋና ጀሚሩ ፅቡቕ ላይፍ መፂና ማለት ብጣዕሚ በዚ ፊኖ መፀካ በዚ ዘይቲ መፀካ ዚ ሽዑ ጨውን ሓምልን ጠጢካ እዩ ነይሩ ትዋንቲ ጫ ጠጥቂትካ ማለት እዩ እጂ ግን ብድሕሪኡ ግን ረህዋ መፂ ማለት ሙቃዕ ናይ ናቕፋ

0: ተጋዳላይ ዑመር ስዒድ ተዘክሮታቱ ኣብቲ ኣብ ድፋዓት ክጋደል ዘሕለፎ ግዜን ድሒሩ ከም ሰርቶ ኣብ ሰውራ ዝተፀንበረሉ ዝነበረ ህሞትን ብዙሕ እዩ። ሕጂ ኣብዚ እዋን ዘሎ ዕድሚኡ ነዚ ኩሉ ክዝክር ኣይትፅበን፣ ግና ሂወት ከድሊ ዘይርስዓን ክልቲኡ ጥዑምን መሪር ዛንታ ሓዚሉ ስለ ዝሓለፈ ክዝክሮን ከዘንትዎን ናይ ግድን ይኸውን።
1: እቶም በብጋንታ ባዶ ሓደ ዝበሃሉ ነሮም ሕ ኣባ እዮም ዝበሃሉ ንኦም ክሰፈየሎም ከለኸ ንኣሽቱ እዮም መራ ንኣሽቱ እዮም ንኣሽቱ እዮም ቆልዑት እዮም ሰፈየሎም ከለ ሕ ሰም ኩሎም ፍሪኦም ከለካ ጎቢቶም ሰም ዘለሊኒ ምርኣነ የለልዮም ጌዳ ክነግረኪ ሰም ዘለሊኒ ዕመር ሳርቶ ይብለኒ ዕመር ሳርቶ ኣለካ ብሂወትካ ገለ ይብለኒ ኣለኸወ መናኻሳ ኣቤት በልጠና ቤት ትምህርቲ ሰርያ ግና ሒዶም ኣብ ኣክለ ስቀ ዝብል ጎቢትኩም ዲኹም ሕና ኳ ኣሪና ዝናስኹም ናይ ግድን ብቲ ንሕና ዝነብርናዮ መሳለለኹም መፂኹም ዘለኹም ይብሎም ዝስሕቁ ወይ ዑም ክሰፈልና ከለ ከምዚ ዝከርካዶ ከምዚርካ ከምዚ ብጣዕሚ ይሕጎሱ ዝነበረ ላይፍ ከዓ ብጣዕሚ ፅቡ እዮ ሕጂ ኣብቲ ብፃሕ ኣብፂሕና ሲ ኣብ ፍቕዶ ቤት ፅሕፈታት እዮም ክሳብ ቢሎም ዘሎ ኩሎም ብዛሕትዮም ኣብ ተፈላለዩ ቤት ፅሕፈት ገሊኦም ሓይሊ ኣየር ነፈርቲ ዝውሩ ከማን ኣሉ ታንከኛታት ኣሉ እንታይ ኣብ ምንታይ ዘየለዎ ኩሉ መክተባት ኣሉ እዚ ብጣዕሚ ሕጉሰካ ዕግበት ዘይኮነ ምሉእ ዕግበት ስምዓኒ ነይሩ ብጣዕሚ ከዓ ተገዲሰ የሰርሕ ነይረ ዳሕረይ ግን ቁር መስዋእቲ ናይ በዓልቲ ቤተክርስትያን ምስሰምዓን ቁር እናተበሳጭኹ ይኸይድ ነይረ ትስሚዕኒ ማለት ትሓርስ ኮላ ስለተ ሰብኦት ኣብ ከብዳ ከሎ ተቆልዓት ሰብ እዩ ወልዓለና ወልዓለየን ዝብሎ እዚ ብጣዕሚ ተሰሚዐኒ ብድሕሪ ኣብ ጭንቀ ጥራይ ክሳብ ቢለ ኣታ ዘይሰዱና ኣብ ሰራዊት ወላ ክንፅዋእ መብዛሕትኦም ዝክርዋ እዮም እዚኦም መምሃራን ናይ ቤት ትምህርቲ ሰውራ ናይ ወትኩል ደርፊ ይደርፍ ማለት ላምባዲና ከምዝበልዐ ኣይዚ እንታይ ለ ደርፊ ዝሕለባ ዝስተ ፀባ ዝሕለባ ኣዋልና ዕንበባ ኣበ ምሽ ናይ ወትኩል ጥሪትና ዕንበባ እያ ኣነ ኣዋልና ዕንበባ ደ ዝደርፍ ሳቂ ሞቱ ከምዚ ኢልና ኢና ነዛነጉዕም ነራ ንዓ ዝሕለባ ሕጂ ከምሳጓ ዝሕለባ ኢሎም ይፅውዑን እትዮም ኣዋልና ዕንበባ ገለ ኢሎም ዝክርዋ እዮም ናተይ ደርፊ ኣብ ቤት መሰብራ ኣብ ዓራር ደርፋ ነበሩ ሕጂ ከምዚታት እዩ ነሩ ላይፍ ብጣዕሚ ፅቡቅ ላይፍ ኢና ነርና እንድዒ ኣነ ሕጂ ነብኡ ከምቲ ትምለስ ከማን ምደለኹ ብለኪ ኣብቲ ዝነበርኩ ነ ወላ ብቕንዕና ዝረክብ ዘለኹ ኣብኡ ተትምለስ ብጣዕሚ ይፈትዎ ንምንታይ ሕጂ ዘለካየን ቅድም ዝነበርካዮን በበይኑ ሕጂ ነ ክስታይ ኢካ ትሓስብ ኣብቲ ዋንቲ ግን ተሓስቦ ይብልካን በቃ ወይ ናፅነት ክንረክብ ኢና ወይ ከዓ ንስዋይ ኢና ኢልካ ብዙሕ ጭንቀት ዝበሃል ይብልካ ወላ
0: መጋድልቲ ዑመር በቲ ዝሓለፎ መድረኻት ውግእ ይዝክርዎ እዮም። በቲ ተዋዛይ ባህርኡን ተወፋይነቱን ኪነ እውን ተምሃሮን መምሃራንን ኣለይቲ ቤት ትምህርቲ ሰውራ ብፍሉይ ይዝክርዎ። በቲ ቀዳማይ ሸነኹ

0: ሓደ በይኑ እንኮ ሳርቶ ስለ ዝነበረ ካልእ ድማ በቲ ዝገብረሎም ዝነበረ ክንክን ናብ ክዳውንቶምን ምዝንጋዕን ዝያዳ ይዝክርዎ። ተጋዳላይ ዑመር ስዒድ ጥዑም ተዘክሮታት ገድልን ሰውራን ሒዙ ድማ ሂወቱ ይቕፅል ኣሎ። ንተምሃሮ ሰውራ ዝነበሩ እውን እዛ መደብ ፍሉይ መዘከርታ ክትኮነሎም ንምነ
1: እወ ምምራብ ተመርዐ ደግመ ናፅነት

ካብዚ እንተ ዝብል ዘይኮን ገባርቲ ረኺበ ንዓ ክመርኣዊ ኢለ 92 ትመርአ ገርምክ 91 ንዓ ኸይድ ኢሎም ወጢቶም ሰዲዶም ንዓ ዝምድና ግብር ኢሎም ኣብቲ እዋንቲ የውፅልካ መሻርፍ ናይ መርዓ ናይ ገልመቶ ክል ንዓ ተመርዓዊ ኢሎም ሰጊጎም ሓዲጎም ካብ ከረን ንደቀ ማህረ ኣብ ከረን ኢና ነርና ቦታና ኸይድ ኣይመቻአነን ኣይሰማ ዳህረ ካልኣይ ግዜ ካሰይደም 92 ሽዑ ተመርአ ኣቦ 10 ቆልዑ እየ ሕጂ ገርምኪ ኩሎም ከዓ ኣብዚ ብፃ ኣብፅሐዮም ተመርአ 6 ኣገልግሎት ሰሊደ እቲኦም ካልኦት ካ ኣለዎ በቢ መድረኹም ከዓ ክሰደም ንውድቦም ክገልግሉ ከምዚ ኣነ ዝገልገልኮ ንውድቦም ክገልግሉ ከዓ ስጋ ሕጂ ይፀረሎም እየ ዘለኹ ተማሂሮ ኣብዚ ብፃ ክበፅ ሕጂ ዝሰርሓሉ ዘለኹ ኣብዶመዚ ጥራይ ትወስድ ከም ካልኣይ ግዜ ከም ካልኣይ ስራሕ ከዓ ኣብቲኣ ሜዳ ኤርትራ እንዳ ሙሳ ድኳን በዓል ኣማን ዓንረዲን ከምኡ ምሳይ መሳርሒ ዘለዎ ቁፅሪ 71 ድኳን እንዲ ኣብኡ የሰርሕ እዳ መጋርጃን ሳሎን ይበሃል ኣብኡ ከዓ ፅቡቅ ሂወት ምስትኦም ኣባላትና ኣለዉ ንእ ዝበሉ ኣለዉ ዕብ ዝበሉ ኣለዉ ምስኦም እዳተሰማዕኹ ኣነ ከም ኣቦኦም ኮይነ እንዳመራሕኩም ነቲ ስራሕ ብፅቡቅ ነካይድ መጋርጃታት ሳሎናት ድምሕጃ ከማን ተዛሪበ ነረ ጨረ ኢንተርቪው ኣግቢሩ ነረ ብዛዕባ ዲዛይን

Ca vine prea la ferie, nu duță!

0: ጀልሃንቲ ዝነበረ ኩነታት ከመይ ነይሩ እስከ ግለፀልና?
1: ጀልሃንቲ ክልተ ነገራት እዩ። ፅቡቕ ነገር ኣለዎ፣ ኣዝዩ ሕማቕ ነገር ኣለዎ ጀልሃንቲ። ምክንያቱ ሓደ ከምቲ ዝበለና መሬት ሱዳን ስለ ዝኾነ ካብቲ ዘጋጥም ዝነበረ ናይ ፀላኢ ፀቕጢ ነፃ እዩ፣ ናይ ነፈርቲ ፀቕጢ እውን ነፃ እዩ ማለት እዩ። ስለዚ ኣብ ማእኸል ገልጎል ገዛውትና ክንሰርሕ ንኽእል ነርና። እቲ ትምህርቲ ሲ ዳርጋ ሙሉእ ሓይሉ ክምህረሉ ዝኽኣለ ቦታ ጀልሃንቲ እዩ። ምክንያቱ ነፃ ስለ ዝኾነ እቲ ቦታ ሽዑ እዚ ናይ ተግባር ዝበሃል ናይ ክልሲ ሓሳብን ግብርን ምዝማድ ዝበሃል ኣምር ብሰፊሑ ዝተተግበረሉ ቦታ ኢልና ክንዛርብ ንኽእል ኢና። ምክንያቱ ከም ድሌትካ ትንቀሳቀስ ትኽእል ኢኻ ነርካ። ንሕና ሓምሻ ክፍሊ እንዲና ኣቲና እንደገና ናብዚ ዝመፅእ ከለና ሻድሻይ ክፍሊ ኣብ ጀልሃንቲ ተኸፊታ ማለት እዩ። ስለዚ ካብ ቀዳማይ ክሳብ ሻድሻይ ኣብ ጀልሃንቲ ይካየድ ነይሩ ክንብል ንኽእልና። ሕጂ ጀልሃንቲ እዚ ፅቡቕ ነይሩ እቲ ኩነታት። ግን ጀልሃንቲ በቲ ሓደ ወገን ከዓ ምድረ በዳ እዩ፣ ጭቡ ዝበለ ምድረ በዳ እዩ። ክሊማ ክሳብ 50 ዲግሪ ሴንቲግሬድ 48 ኖርማል 42 ኖርማል። ስለዚ እዚ ኣብ ካልእ ቦታታት ናይ ኤርትራ ውን ክትረኽቦ ዘይትኽእል ዓይነት ሃሩር እዩ። ከም ሲን እዩ ብጣዕሚ ሓደገኛ ንፋሳት ዘለዎ ቦታ እዩ ማለት እዩ። ስለዚ ኣብዚ እቲ ቤት ትምህርቲ ምስ ኩሉ ፀገማቱ ጀልሃንቲ ካብ 79 ወርሒ 8 ዳእትና ክሳብ ወርሒ 8 ናይ 81 ኣውፅአ ንሕና። ስለዚ ኣብ 81 እንታይ እዩ ኣጋጢሙ? ምድላው ናይ ሻድሻይ ወራር ኣካይድ ነይሩ ፀላኢ ምድላው ናይ ሻድሻይ ወራር ኣካይደሉ ብዝነበረ እዋን ናይ ሽዑ መራሒ ናይ ደርጊ ዝነበረ መንግስቱ ሃይለማርያም ምስ ሱዳን ኣትዩ ንሱዳን ኣትዩ ምስኣቶም ስምምዕ ገይሩ። ስለዚ ብዝኾነ ይኹን መጥቃዕቲ ክመፅእ ብሱዳን መሬት ሱዳን ንክጥቀሙ ሱዳን ኣፍቂዳት ኣሎ ንደርጊ። ስለዚ ጀልሃንቲ እውን ኣብ ቃልዕ ቦታ ስለ ዝኾነ ዝረኸበ ይርከበና ክንኣቱ ኣለና ዝብል ውሳነ ስለ ዝመፀ ንሜዳ ክንኣቱ ኣለና ዝብል ውሳነ ስለ ዝመፀ እንደገና ካብ ጀልሃንቲ እዚ ምልሶት ኢልና ደለና ንስ እዩ ማለት እዩ። ናብዚ ኣብቲ ሕጂ እዛ ቀጠልያ መንገዲ ንሪኣ ዘለና እዚ ናብዚ ኢና ተመሊስና ማለት እዩ። ናብ ዝተመለስና ንዓራግ ኢና ንመፅእ። ኣብ ዓራግ ቁሩብ ፀኒሕና ክሳብ ቦታ ዝርከብ ኣብ ዓራግ ፀኒሕና ድሕሪኡ ኣብ ዓራግ ቦታ ተረኪብሎ ምስ ተባህለ ኣብ ካልእ ቦታ ተረኪብሎ ምስ ተባህለ ንዑ ንምጥጣሕ እዛ ኣረው ትሪያ ኣሎ ናብዚ ትኸይድ ዘላ ናብ ዓራርብ ንመምፃእ እዩ። ዓራርብ ዝበሃል ቦታ ናብ ዓራርብ መፅኢና ማለት እዩ። እቶም ንኣሽቱ ተምሃሮ ከዓ ነዚ እዚ ብጎቦታት ሰጊርካ እዩ ማለት እዩ። ዓበይቲ ጎቦታት ኣሎ ናይ ግልዕ ዝበሃል ጎቦታት ብጣዕሚ ዓበይቲ ጎቦታት እዩ። ንዑ ሰንጢቕና ኢና ንዓራርብ

0: እቶም ንኣሽቱ ዝነበሩ ግን ነዚ ጎቦታት ዝሰግርዎ ስለ ዘይክእሉ ልሓን ዝኾነ ናይ መካይን ውን ስለ ዝነበረ ግን በዚያ እንደገና ቀጠልያ ንሪኣ ዘለና ንዓንበርበብ መፅኦም ንሕሽክብ ኣቢሎም ብሂምቦል ዒላባቡ ጌርካ በዚ ጌርካ ንዓራርቢ ኣት ማለት እዩ።
1: ክቡራት ተኸታተልቲ መደባት ሞዛይክ መደባትና ከመይ ይኸይድ ኣለዎ? ብኣጋጣሚ ናይ ወርቃዊ የበልዩ ዝኽሪ ናይ መኽፈቲ ናይ ቤት ትምህርቲ ሰብሮኢና ንከታተል ዘለና። ዝትዕዘቦ ዘለኹም ካርታ ድማ እቲ ዝነበረ ኩነታት ምስ እንዳገለፀ እዩ ዝኸይደ ዘሎ። ሕጂ ኣብ ቤት ትምህርቲ ሰብሮ ኣብ ዓራርቢ ኢና በፂሕና ዘለና፣ ጌና እውን ክንቅፅል ኢና። ሕጂ ድማ ናብዛ ስዒባ ተቐርብ ትሕዝቶ መደብና ኢና ክነስግረኩም። ተኸታተሉ።
2: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ቀውዒ ኢለ ዝሓሰብ ኮይ ባልዶንጓ ሸዊት ረኪባ ምፅ ዕፉን ብርስን ከዓ ምልሕስ ምዕስ ዝበለ ኮነልና ካሮት፣ ፋጆሊ፣ ኮሚደረ ሕውስዋስ ናይ ጥረታት እያ ትበሃል። ሕጂ ኩሉ እዚኣ ተሓፀብ ይኮንኩ ዝብል ዘሎ ምክንያቱ ኩሉ ሰብ ዝገብረ ኣነ ከላይ ክዝክራ ስለ ዝግባአኒ እዛ ምሕፃር ከይተሓፀበ ዝበልዕን ከይተሓፀበ ዝሰርሕን የላ። ክትሕፀብ ከለካ ብውሓዚ ማይ በቲ ዓቂሩ ደሎ ዶይኮንካ በቲ ውሓዚ ድውሕዝ ደሎ ማይ ብጌርካ ኢካ ትሕፀብ። ኣብዚ ዓቆር ጌርካ ኣይትሕፀብን ኢኻ ኩሉ ግዜ ማለት እዩ። ሕራይ ሕጂ ክንስክትቶ ካሮት፣ ሽጉርቲ ቀይሕ፣ ባልዶንጓ ሸዊት ነይሩ ጨጭፈዮ ኣብሲለዩ ከዓ ፋጆሊ ምዕስ ዝበለ ክኾነልና ሕጂ ብርስን ብዙሕ ሓፂምን እዮ ደጋጊምና ነዚ ብርስን ምዕስ ዝበለ ክኾነልና ሕጂ ሕራይ ሕጂ ሓደ ኩባያ ዘይቲ ሓደ ኩባያ ዘይቲ ጌርና ሕውስዋስ ናይ ጥረታት ዝጣዓመትን ዝፀበቐትን እያ ኮሚደረ ዳሕራ ኢና ንገብረሉ። ሕጂ እቲ ዕፉን ከመይ ገይረ ስቕስቕ እዮ ካራ ጌርና ስቕስቕ ኢና ነብሎ እቲ ዕፉን ከምዚ ጌርና ስቕስቕ ዘብሰልናዩ ዕፉን ጭልኩዕ ኢና ንገዝእ ንኣሽቱ ምክንያቱ ጭልኩዕ ማዕር ማዕር ዝጥዕም

ፀብሕና እንዳበሰለት ልና ከላ ናይ ጥረታት ምግቢ ወይ ናይ ጥረታት ምስሩዝ ክንቅርበ ንኽእል ምስ ፓስታ ክንቅርበ ንኽእል ምስሩዝ ክንቅርበ ኢና ንሕና ግን ሕጂ እዚ ኮይኑ ብፀቢ መንፊት ተወቂጡ ዝንፈ ንኣብነት ጅንጅብልን ፍሩድን ጅንጅብል ፍሩድ ክቐልወ እየ እንደገና ሄልን ከምዚ ፍሪድ በለ ቀመም ናይ ጠስሚ እዩ ፍሪድ በለ ቀመም ናይ ጠስሚ እንደገና ናይ ፃዕዳ ፀብሒ መኸለሲ እዩ መስርሕ እዩ ሓንቲ እዛ እንደገና ፃዕዳ በርበረ ፀሊም ፃዕዳ በርበረ ፀሊም ፃዕዳ በርበረ ፀሊም ካሙን ከዓ ካሙን ሰሰግ ምስ ጠስነ ናይ ፃዕዳ ፀብሒ ሕጂ እዚኣ ዳሕራይ ከብትዋየ ብዙሕ ዓይነት ፃቕዳ ፃቕዳ ጎራንደር ፃቕዳ እሱ ሕጂ ፃዕዳ ኣነ ገይረን የበረበረበረ ፀሊም ሕጂ ብዙሕ ዓይነት በረበረ ፀሊም ኣ ቀይሕ ኣሎ ነገና ፀሊም ንፃዕዳ መግቢ ግን ፃዕዳ ኢና ንገብር ሕጂ ሓዋውሽና እዮ እዛ ጉዕ ፅንሕ ኢላ ከትዋይ ሕጂ ፅቡቅ ጌርና በታ መውቀጢ ምስ ወቐጥናዮ ምስ ነፈናዮ በታ ናይ ማሽን ናይ እውን ጌርና ክንውስኾ ንኽእል ድኹም ምእንቲ ክኾነልና ድኹም ምእንቲ ክኾነልና ሕጂ ፅቡቅ ጌርና ንሕሙሶ ንምንታይ ጠቕመና ንመረቕ ጠቕመና ንፃዕዳ መግቢ ጠቕመና ንሩዝ ጠቕመና ከይበዝሐ ቀመም ቀመም ምብዛሕ ከዓ ፅቡቅ ኣይኮነን ሕጂ ንነዊሕ ግዜ

ከዓ ኣይንሕሙሶን ኢና ወይ ኣይንወቀጥን ኢና በብወቕቱ ክንገብሮ ድበለፀ ጠመምሲ ይሃፍፍ ማዕዙሲ ብዙሕ ክንድተሓድሽ ኣይኮነን ክንድተሓድሽ ኣይኮነን ቆፅሊ ላውሮ እንደገና ሕጂ እዚ ከዓ ብዙሕ ሕቅ ከየብለና ኢለ እንዴ ዳሕራይ ክእትዎ እዚ ከዓ ገዳስ ስለዝኾነ ቀይሕ ጉዕ ምዕዝ ይድብል እቲ ምግቢ ንገብሮ ምዕዝ ይብል መኮስተር ክትገብር ግዜ ዝፀበቐ ሕራይ ሕጂ ክንወቅጥ ግዜ የብልናን ግን ከምዚ ገይረ ሓሚስ ኣለኹ ሓደ ክዲ ካሙን ገይረ ፃቕዳ ገይረ ቆፅሊ ላብሮ ገይረ እንደገና ፃዕዳ በርበረ ፀሊም ገይረ ጉዕ እዚ ግፍሮ በርበረ ገይረ ጅንጅብል ገይረ ብዙሕ ዓይነት እየን ሕጂ እዚ ንንውሕ ተይኮነ ንሕፅር ድበለ ግዜ ወስድኒ ሕምስምስ ተብለን ተወቕጠን ፀገም ዘለዎ ኣይኮነን ሕጂ ንነዊሕ ተዘይሓመስና ዝበለፀ ሕራይ ምቋጥርያ ተሪፋታ ነዚ ሕጂ ነዛ ፃዕዳ ፀብሒ ስለ ዝሰርሑ ዘለኹ ንዓኣ ሕጂ ፃዕዳ ፀብሒ እዩ ንዓን ከለ ዘለየና ቆፅሊ ባዘሊኮ ናይ ስጎን ድዩ ፃዕዳ ፀብሒ ከዓ የፀበቐልና እምበር ኣይክፋኣልናኒ እጂ ናይዛ ክገልፅ እተኮይኑ ገሊፅ እያ ነይረ እንዴ እታ ምስ በታቕዮ ፀልም ፅልም ዝበለ ድቐረፍ እኳ ምስ ዘረእናዮ ዓሰርተ ዝኸውን ኣብ ሓንቲ ትኖ እዩ ዝኸውን ዓሰርተ ዝኸውን ኣብ ሓንቲ ትኖ እንድሕር ኮይኑ ምስ ሓመዱ ፍሒርና ኣብ ካሊእ ኢና ነፍልስ ካብታ ፈልሲሲ ኣብ ካልእ ንተክል ማለት እዩ እሳ መፍለሲትና ኮይና ኣላ ሓደ ዓሰርተ ክወፅ እዩ እዚ ሕጂ ዝገበርኮ ሕጂ ካብቲ ዓሰርተ እንዳመቐልና እንዳመቐልና እንዳመቐልና ኣብ ብዙሕ ትኖታት ክንገብሮ ንኽእል ሕራይ ሕፅብ ነብላ ፅንሒ ልዕ ክእትዋ ሕራይ ከምዚ ኢሉ ምስ ተቐለወልና ከምዚ ኢሉ ምስ ተቐለወልና ቅሉ ምስ በለ እቲ ጥረታት ዕፉን ዕፉን ኮሚደረ ፋጆሊ ሽጉርቲ ቀይሕ እንደገና ካሮት ባልዶንጓ ምስ ተቐለወልና ቀይሕ ብርስን ከዓ ምዕዝ ክብለልና ምስ ተቐለወልና ሕጂ እንታይ ጌርናዮ ዕፉን ድበሰለ ፅቡቅ ድበ ገይሩ ድበሰለ ኮሚደረ ከዓ ሕራይ እቲ ክቐልዎ ዝፀናሕኹ ክቐልዎ ዝፀናሕኹ ቀመ ሕጂ ኮና ንዋቂጥናዮ ከምኣ ጌር ሓሚስ እየ ዋቂጠ እየ እሱ ክቐልዎ ዝፀናሕኹ ንመረቕ ንሩዝ ንፃዕዳ ምግቢ እንዲኻት ትጥቀመሉ ብዙሕ ዓይነት ሕምስ ሳቢልናዮ ዘለና ብዝሃደ ሓዊ እምበር ዋላት በርበረ ፀሊምሲ ናይ ደገ ህርምህርም ኣቢልካ ምስ ወብፃኻዮ ውሽጡ እውን ፃዕዳ ክፀንሐካ ክእል ሕጂ ግድን ፃዕዳ ተዘየሎ ከምኡ ክትገብሮ ትኽእል ኢኻ ንፃዕዳ ምግቢ ንድሕር ደሊኻ

ናይ ጥረታት ሶስ በስለልና ኣሎ ካሮት፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ ኩሉ ባልዶንጓ ሸዊት ካደ ጣዕሚ ዕፉን ኩሉ ሓዋዊስና ኣብሲልና ብሓንሳብ ብሰራሕናዮ እዚ መብልዕ ኮነናይ ሕጂ ነዚኣ ከዓ ቀጠልያ ቀይሕ ሰማያዊ ጌርና ትሩስ ኣብዚ ጌርና ኣለ ትሩስ ቀጠልያ ቀይሕ ጌርና ከምዚ ጌርና ኣለና።

ኣጥዩ። ምክንያቱ መረቕ ኢና ደሊና ዘለና ናይ መረቕ ድላይና ንወስድ ምስ ማዩ ምስ መረቑ ተቃመምናዮ ምስ መረቑ ወይ ኣብ ፓስታ ሚኒስትሮኒ ወይ ኣብ ሩዝ እ ዕፉን ቀውዒ ኢለና ዝሓሰብናዩ ከዓ ዕፉን ከዓ እንጂ መዘናግዒ ካ ይብቃ ኮፍ ኢልካስ እታ ምግቢ ውድእ መሰበልካየ እታ ምግቢ መዘናግዒ ኮነካ ከምኡ ኢልና የ ንሓሲብነ ሕራይ እምባሪ ክቡራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናየ ንኣብነት ናይ ቀመም ቃርፋ ጌርና ጅንጅብል ጌርና ሁሩድ ጌርና ካሙን ጌርና ፃዕዳ በርበረ ፀሊም ጌርና ክልተ ጉዕ ጌርና ከምዚ ቀመም ናይ ሻሂ ሕቢ ዝበለ ጌርና እንደገና እዚ ከዓ ቆፅሊ ላውሮ ሊፍ ጌርና ኩሉ ብሓንሳ ሓሚስናዮ ንሱ ወቂጥና ንመረቕ ጥቕመና ነዚ ሕጂ ዝሰራሕናዮ ፃዕዳ ፀብሒ ጥቕመና ብከምኡ ኢና ግን ንፀልዎ ከይሓመስ ናይ ንገብሮን ኢና ግድን ክሕመስ ስለ ዘለዎ ሓሚስናዮ ማለት እዩ ነታ ሶስ ክሰርሕ እንድሕር ኮይኑ ከዓ ሽጉርቲ ቀይሕን ካሮት ብቕመት ዝተመትረ ደቂቅ ጌርና ዝመተርናዮ ብበሰለ ሸዊት ባልዶን ጓ ንሱ ፅቡ ጌርና ቀሊናዮ ድሓር ኮሚደረ ዕፉን ጌርናዮ ዕፉን ከዓ ሰቕሲቕ ናውፅኢናዮ ጭቁዕ ማይ ዝነዝ ፀባፀባ ድጥዕም ንሰቕሲቕ ናውፅኢናዮ ንሱ ኩሉ ብሓንሳብ ኣኪምና ፅቡ ጌርና ምስ ሓወስናዮ ከዓ ኮሚደረ ጌርና ኣሉ ኣብ ኣጋ ምውራዱ ሕጂ ካብቲ ዝወቐጥናዮ መቃመሚ ካብኡ ኣቃሚምና ኣውሪድናዮ እምባሪ ክብራት ተዓዘብትና ኩሉ ዓይነት ኣለዉ ጅንጅብል ገለ ብላዕሊ ንነስናሳየሉ ኩሉ ዓይነት ኣብ ስለ ዘሎ እምባሪ ክብራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ናይ ቀመም ናይ ፃዕዳ ፀብሕን ፀብሕን እንደገና ሩዝን ነዝመስል ዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓንቀኒ

ዓራርብ ብተዛማዲ ድሓን ዝኾነ ኩነታት ተፈጢሩ ነይሩ ግን ዓራርብ ሓደ ካብቲ ፀገሙ እንታይ እዩ ኣብቲ መወዳእታ ነቲ ዘጋጠመ ኩነታት ሓደ ሰብ እንዳበዝሒ መፅ እዩ ኣብ ዓራርብ ብዙሕ ሰብ ኣብ ተዓኪቡ ምክንያቱ ኣብ ዓራርብ ሕክምና ነይሩ ማእከላይ ሕክምና ዝበሃል ሓሊበ ንብሎ ማለት እዩ ካልኣይ ኢደ ስራሓት ክፍለተ ስራሓት ነይሩ እንዳ ስንኩላ ነይሩ እንዳ ህዝቢ ነይሩ ቤት ምሰውራ ነይሩ እዚ ሕጂ ንፀላኢ ኣዝዩ ተጠማቲ ዝኾነ ቦታ ስለ ዝመፀአ ዋላ እኳ ከባቢ ደብ እንተኾነ ቤት ምሪ ሰውራ ብቐፃሊ ዝድብደበሉ ኩነታት ተፈጢሩ ማለት እዩ ስለዚ ካብቲ ንምሃረሉ ዝነበርና መለስካ ናብ ዝቀረቕሮ ዝኾነ ስንጭሮታት ምውዓል መፅ እቲ ጀሚሩ ዝነበረ ጥጡሕ ናይ ትምህርቲ ባይታ ፋሕፋሕ ኢሉ ማለት እዩ ምክንያቱ ሰባት ኣብ ስንጭሮ ክውዕሉ ጀሚሮም ኣብዝ ፀበበ ስንጭሮ ብዓብኡ እቲ ቤት ምሪ ሰውራ ስንጭሮ እ መለስካ ናብ ደቓቐ መንቀራቕሮ ነፋሪት ዋላ ርኣትካስ ተሃርመካ ዘፀግባ ኣከባቢ ናብኡ እንዳኣተወ መፅ እዩ እዚ ካልኣይ ሽግር ኣብ ዓራርብ ዘጋጠመ ከዓ ብዙሕ ሰብ እዩ ማለት እዩ ምክንያቱ ካብ 84/85 ብፍላይ ንላዕሊ እንዳክድ ከልዎ ብዙሕ ሰብ ኣጋጢሙ ብዙሕ ተሰለፍቲ ስለ ዝመፁ ማለት እዩ ስለዚ ብዚ ናይ ማይ ፀገም ኣጋጢሙ ፀላኢ ስለ ዝረሓቐ ስለዚ እቲ ናህና ኣብዚ ተጨቃጭቁ ዝነበረ ክፍላተ ስራሓት ናይ ህዝባዊ ግንባር ናብ ንናቕፋ ገፀን እንዳቀረባ መፅአድ ማለት እዩ ሓደ ካብኣቶም ቤትምሪ ሰውራ እዩ ቤት ምርቲ ሰውራ እምበኣር ኣብ 6 ቤት ትምህርትታት እዩ ዘመቀልቲ ቤት ምርቲ ሰውራ ንባዕሉ ብባዶ ሓደ ብባዶ ገለና ኣለ ዝኸይድ እቲ ጁኒየር ስኩል ወይ ማእከላይ ደረጃ ትምህርቲ ሓሊፉ ዝነበረ እቲ ባዶ 6 ንብሎ ቤት ትምህርቲ እዩ ስለዚ ሓደ ካብቲ ቤት ትምህርቲ ብምሉእ ተላዒሉ ክኸይድ ፀገም የብሉን ምክንያቱ ናቱ ዳይረክተር ኣለዎ ናቱ መምህራን ኣለዎ ናቱ ኣሌት ኣለዎ ናይ ኩሉ ነገራቱ ናይ በይኑ ስለዝኾነ ቤት ትምህርቲ ስለዚ ካብ ቤት ምርቲ ሰውራ ካብ ዓራርብ ተበጊሱ ናብ ፀብራ መፅኡ ማለት እዩ ፀብራ ማለት ዳርጋ ናቕፋ እዩ ማለት እዩ እዚ ፀብራ ክንብሎ ዘለና ኣብ ውሽጢ ናቕፋ እዩ ስለዚ ፀብራ መዓስ ተኣትዩሎ ማለት እዩ ድሕሪ ናደው ምፍራስ ካብ 88 ክሳብ ዕለተ ናፅነት እቲ

0: ማእከላይ ደረጃ ቤት ትምህርቲ ዝበሃል ኣብኡ ናይ ክልተ ዓመት ትምህርቲ ኣካይዱ ማለት እዩ።
1: ክቡራት ተኸታተልትና ዕላልና ቀፃሊ እዩ ዘሎ። ሕጂ እውን ናብ ዝስዕብ ትሕዝቶ መደብና ኢና ከነስግረኩም። መደባትና ከመይ ይኸይድ ኣሎ ትከታተሉና ትሉ ተስፋ ንገብር። ናብ ዛስዕባ ትቐርብ ትሕዝቶ መደብና ከስግረኩም እየ።
2: ነፃ ዓለም እዛ ምድሪ ዓለም ንብላ ከባብ ቅርፂ ሰባት ንነብረላ ኣብ ሓደ ዘይቀውም መትከላ ከፋፋሊ ሕጋ ዝርውዋዕላ ብስጋይ ስጋኻ ብዓደይ ዓድኻ ብሃብቲ ብንዋይ ፍኸራ መንከማይ ልባጥዊ ዋይ ድምፃ ዋይ ዋይ ፍቕሪ የብላላ ዝቦ ናብ ረዓሳ ሕጊ ኣልቦ ምስ ኮነቶ ነቲ ተጋዳላይ ኣብ ትሕቲ እታ ገረብ ሳሕላዊት ኣግነት ነፃ ዓለም ፈጢሩ ትምህርቲ ጀሚሩ ቤት ትምህርቲ ሰውራ መጻኢት ኤርትራ ኢሉ ሰይምዋ ብደም ቀሊምዋ ዋን እቶ እቶ ኣብ ዜሮ ትሕዝቶ ከፊቱ ትምህርቲ ኣብ ስፍራ መስዋዕቲ ንጽባሕ ዓሚቱ ዓሚኑ ዓወቱ እምነ መሰረት ኣቐሚጡ ሕፃን ምስ ኰተቴ ግድነት ኰይኑዎ ምስ ከተቴ ንሓባር መኣዲ ጓላይ ትብል ወዲ ዓዲ ትብል ዓውዲ ዳስ የብላ ንእዲ ኣኪቡ ሰብርስቲ ጀሚሩ ትምህርቲ ደቂ ዓባይ ድስቲ ሃገር ተረከብቲ ብዘይ ወረቐት ብዘይ ብርዒ ብዘይ ንብረት ወላ ገልዒ መሳተያ የለ መባልዒ ትምህርቲ ግን ጀሚሩ ብወግዒ እወ እቶም ጻዕዳ ልቢ ተረከብቲ ገድሊ ብዘይ ስፍራ ብዘይ ከውሊ ብቕምሶ ፋፋ ሓምሊ ፈሊሞሞ ትምህርቲ ወኒ ጥራይ ሒዞም ሓመዶም ልሒሶም ብዘይ ካታ ድስቲ ቁራዕ ኣይፈልጡ ጻሕሊ ተጠሚሮም ብሓንቲ ፈትሊ ሃይማኖቶም ተጋዳሊ ቅኒቶም ዓወት ንሓፋሽ መንነቶም ሰውሩ ሓፋሽ መዝሙሮም ሓዳስ ኤርትራ ድሌት ውሽጦም ሓራ ደቂ ደቂ ነፃ ዓለም ዝሕለዉ ብደም ቀሲሞም ሞቐለም እናተማህሩ ይምህሩ ኣብ ምግሃር ኩናት ይድብሉ ንሞት ዘሕመቕዋ ብዅሉ ዋርሳ ተጋዳላይ ዋርሳ ተጋዳላይ ሃገር ሃገር ዘቐጽሉ ወተጋዳላይ ተጋዳላይ ብልሒ በዓል ዓብ ራእ ቀያሲ መጻኢ ቀጺሉ መንገዱ ሓልዩ ሓዲዱ ሓያሉ መንጋዱ ገፈሉ ኽርዳዱ ኣሳጒጉ ዓዱ ሳላብ ጉዕዞ ርእሲ ኣርሒቑ ዝኸደ ነፃን ፍትሓዊትን ዓለሙ ዋደደ ተጋዳላይ መጽሓፍ ድሙቕ ተነባቢ ተግባር መብጽዓ ኤርትራዊ ነቢ ነፃ ዓለም ሓፋሽ ብደሙ ዝናቢ ነፃ ዓለም።
1: ሸውዓተ ቀመማት ዓባይ ድስቲ፣ ትሽዓተ ብሄራት፣ ክልተ ሃይማኖት፣ ሸሞንተ ኣውራጃታት፣ ፅንዓት፣ ብፃይነት፣ ፍቕሪ ሃገር፣ ተወፋይነት ኣዝዩ ደስ ዘብል ዝተፈላለዩ ናይ ካርቱን ስእልታት ውን ቀሪብሎ። ክቡራት ተኸታተልትና ሕጂ ድማ ናብ መደብ ዜና ሞዛይክ ኢና ክንሰግር። ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ሒዛሃልና ትቐርብ ትሕዝቶ እንታይ ሒዛሃልና ቀሪባላ ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: Since 2016, Hungary has hosted a really unique competition that might sound unusual, a gravedigger competition.
1: ውድድር ምፍሓር መቓብር ተኻይዱ። ሀገር ይኹን ብዓለም ደረጃ ዝካየዱ ዝተፈላለዩ ውድድራት ኣለዉ። እዚ ንሰማዒኡ ዘደንፁ ውድድር ግን ኣብ ሃገረ ሃንጋሪ ዓመታዊ ዝካየድ ፍልይ ዝበለ ውድድር እዩ። ኣብ ሰሜናዊ ሃንጋሪ ኔርገስ ጅፋሉ ኣብ ዝርከብ ህዝባዊ መቓብር ዝሓለፈ ሰሙን 38 ተወዳደርቲ ኣፍራዛን ባዴላን ሒዞም እዮም ተራእዮም ዝዓሙቐ ጉድጓድ ንምፍሓር። ወደብቲ ናይቲ ውድድር ዝኾኑ ማሕበር ምቁፅፃር እቲ መቓብር እቲ ውድድር ናይ ምኹዓት ብቕዓት ምስ ህዝቢ ንምልላይን ምስ ሞት ዝተኣሳሰሩ ኩልኩላት ባህላውያን ልምድታት ንምውጋድ ዝዓለመ ከም ዝኾነ እዮም ተዛ

ሪቦም ተወዳደርቲ ንዝቐልጠፈ ዝኹዓተን ቅዲ ዘለዎን መቓብር ዝብል ስያመ ከም ዝወዳደሩ እዩ ዝፍለጥ። ምስ ወዲ ጋንቱኡ ላስሎኪ ዝተዓወተ ሮበርት ናጊ ኣብዚ ቅልጣፈ ቀንዲ ነገር እምበር ጽባቐ ኣይኮነን። መቓብር ክትኩዕት ኣብ እትግደደሉ እዋን ልክዕ ዓቕንን ጽቡቕ ገይሩ ዝተቐረጸ ምዃኑ ከተረጋግጽ ኣለካ ክብል ተዛሪቡ። ንሳቶም ዝተዓወትሉ ግዜ 1:21 ኮይኑ 1.6 ሜትሮ ዕምቆት፣ 2 ሜትሮ ንውሓት፣ 0.8 ሜትሮ ስፍሓት ዘለዎ መቓብራት ኩዒቶም 200,000 ሃንጋርያዊ ፎሪንት ወይ ኣስታ $640 ዝግመት ገንዘባዊ ሽልማት ድማ ተዋሂቦም። ኣብ ፖላንድ ሮቦት ተቃውሞኦም ኣስሚዖም። ኣብ ዝቐረባ መዓልትታት ኣስታ 30 ሮቦት ሰብ ሰርሖ ብልሒ ኤኣይን ሮቦትን ብሮቦት ንዝትኩዕ ዕማማትን ዝያዳ ተሪር ምቁፅፃር ክግበር ንምፅዋዕ ኣብ ጎደናታት ብምውፃእ ተቃውሞኦም ኣስሚዖም። ደልታ ሮቦት ዝተባህለ ወዳብ ናይቲ ተቃውሞ ዝኾነ ኩባንያ ሓደስቲ ቴክኖሎጂታት ኣብ ስራሕተኛታት ዘለዎ ፅልዋ ብዝምልከት ዝያዳ ህዝባዊ ዝርርብ ክካየድ ከም ዘለዎ ገሊጹ። ሚኒስተር ጉዳያት ዲጂታል ክሪስቶፍ ጋውኮቭስኪ ምስቶም ሰልፈኛታት ተራኺቡ እቲ ክፍሊ ኣብቲ ንሳቶም ዝጠቐስዎ ቁፅፅር ይሰርሕ ከም ዘሎ ኣፍሊጡ። ይኹን እምበር ሓደ ካብቶም ወደብቲ ኣብዚ እዋን እዚ ብባይቶ ዝዝረበሉ ዘሎ መደባት ንሰራሕተኛታት ዝህቦም ውሕስነት ብቑዕ ከም ዘይኮነ ኣስሚሩሉ። እቶም ሮቦት ብመስርዕ ደው ኢሎም ባንዴራታት ፖላንድ እናወዛወዙ ቁፅፅር ሕጊ ስርዓት ኢና ንደሊ፣ ግዜ ትፀበዩ፣ ኣመሓድሩ፣ ንስራሕ ከዓ ተኸላኸልሉ ክብሉ ጨዲሮም። እቲ ኩባንያ ብሮቦትን ኤኣይን ሰባት ንዝሰርሕዎ ዕማማት ምትካ ኣቓልቦ ሂብና ክንዛረበሉ ንደሊ ጉዳዩ ክብል ገሊጹ። ሕጂ ግብረ መልሲ ተዘሂብና ኣብ ቀረባ እዋን ጸገማት ከጓንፉና ይኽእሉ እዮም። ንሰራሕተኛታት ዝከላኸል ዋልታ ኮይኑ ዘገልግል ሕግን ስርዓትን ክህልለዎ ብምባል ወሲኹ ኣረዲኡ።

coração. Já deu superlotação. Quando eu vi aquela mina me dando só sentadão. Ai, senta, senta. ዳርያ ፖሊስ ኒኮዳምስካ ጓል 23 ዓመት ሩስያዊት ኣልዓሊት ሓፂን እያ። ቅድሚ ሕጂ ዝተፈላለዩ ክብደት ዘለዎም ሓፃውን ብምልዓል ናይ ነሓስን ብሩርን መዳልያታት ዓቲራ እያ። ሕጂ ድማ 515 ኪሎግራም ዝምዘን ሓፂን ብከምዚ ንዕዘባ ዘሎና ከተልዕሎ ብምኽኣላ ስማ ኣብ መዝገብ ክብረ ወሰን ጊነስ ከተስፍር ክኢላ

ስማዘ ተጠቕሰት ናይ ኣልጀርያዊት ኣደ ውላድ ንምርካብ ብጸሎትን ልማኖን ብትዕግስቲ ን17 ዓመታት ክትጽበ ድሕሪ ምጽናሕ ፈጣሪ ዝሰኣኖ ስለ ዘየለ ማናቱ ውሉዳት ሂብዋ። እታ ኣደ ብሓጎስ ጸንበለቶ ቪድዮታት ኣብ ማሕበራዊ መራኸቢታት ድሕሪ ምዝርግሑ ብዙሓት ድርብ በረኸት ክብሉ ተሰሚዖምን ናይ እንቋዕ ሓጎሰኪ መልእኽቲ እውን ሰዲዶም። ከምዚ ዓይነት ተርእዮ ሳሕቲ የጋጥም እዩ። ቅድሚ ሕጂ ድሕሪ ናይ 16 ዓመታት ትፅቢት ናይ መጀመርታ ውሉዳ ዝሓቆፈት ጓል 6 ዓመት ናይ ኣልጀርያዊት እውን ነይራ እያ። ኣብ ድሕራይ ዕድመ ዘጋጥም ጥንስን ሕርስን ዋላ እኳ ዘይተሰምዐኣ ይኹን ፍርያምነት ምስ ዕድመ እናተቀያየረ ስለ ዝኸይድ ኣብ 59 ዓመት ጥንስ መሓዝ ብሕክምና ዝምከር ኣይኮነን፣ ምክንያቱ ዝህልዎ ናይ ጥዕና ሓደጋ ዝለዓለ ስለ ዝኸውን።

0: ኩብራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ገና ኣፃሊ ዘሎ ሕጂ ድማ ብዛዕባ ዑደት ጉጅለ ባህሊ ቀያሕቲ ዕንበባ እንታይ ይመስል ነይሩ ምሳይ ወዲ ሻውል ኣሎ ብቐረባ ክገልፀልና እዩ ናብ ወዲ ሻውል ክንሰግር ኢና
1: ወዲ 16 ዓመት እየ ነረ ምሶራ ክኣት ከለ መጀመርያ ብዜና እዋን ደኣ ብታሓደ ወገን ፅንኩን እዩ በቲ ሓደ ወገን ከዓ ንሰውራ ናይ ምስላፍ ባህጊ ስለ ዝነበረ ቆልዑት ኮይና ኣብኡ ምስከድና ፅቡቅ እዩ ፅቡቅ እዩ ብጣዕሚ ፅቡቅ እዩ ነይሩ ካብ በዓል ጀልሃንቲ ንበዓል ግንባራት እዩ ናብ ሰራዊት ሰሜና ምራቅ ሰሓል ድሕሮ ከዓ ናብ ግንባር ናቕፋ እቲ ግንባራት ዝነበረ ሽዑ ዝተፈጥረ ምስ ምዝላቕ ኣብይን ዓውደት ንገብር ነርና መጀመርያ ብድሕሪኡ ምስቲ ኩነታት ናይቲ ዝነበረ ክሳብ ጀልሃንቲ በፂሕና ካብ ጀልሃንቲ ሽዑ ናብ ዓራር ምስ ቀየርና ኣብ 80ያታት ማለት እዩ ካብ ወርሒ 1183 ክሳብ ወርሒ 385 ዘመተ ምጥፋእ መሃይምነት በቲ ውድብ ስለ ዝተኣወጀ ኩሉ ናቶም ተምሃሮ ቤት ምሰውራ ነበርና ናብ ድሕሪ መስመር ፀላኢ ከይድና ተምሃሮ ክንምህር ማለት እዩ ክንጉስጉስ ተባሂሉ ሕጂ ንሕና ኣባላት ጉጅለ ባህሊ ከዓ በቲ ዝነበረና ሞያ ናብቲ ናይ ድሕሪ መስመር ፀላኢ ዝነበረ ዑደት ክንገብር ኢልና ተበጊስና ካርታዝስ ንካብ ዓራርብ ተበጊስና ድሕሪ ዓራርብ ነለ ኣብዚ ኣብ ዛራ ማለት እዩ ካብ ዛራ ተኽልና ንበዓል ሳዋ በፂሕና ሆምቢብ በዓል ግርማይካ ተማራት ታላት ዓሸር ገለ ኣሎብዚ በዚ ጌርና ሽዑ ንጋሽባርካ ማለት እዩ መጀመርያ ካብ በዓል ክሳይ ምስ ተበገስና ካብ በዓል ዛራ ተኽልና ናብ በዓል እዚ ሽላሎ ገለ ገፅና ኢና ከይድና በዓል ባድመ ማለት እዩ ተኾምቢያ ሽላሎ ባድመ ብዝሎ ብድሕሪኡ ኣብዚ ኣፀፀር ነርና ደንበ ክሳድ ዝበሃል በዓል ደንበላሲ መተመት ዝበሃል ቦታ ነይሩ ብድሕሪኡ በዓል ማይ ድማ ዓረዛ ጌርና ሽዑኡ ከም ብሓድሽ ንደቡብ ማለት እዩ ከይድና ዑደት ማለት እዩ ንበዓል ዓላ ሰጊርና ማለት እዩ ሕጂ ዓድረሶ የለኪ ኣድግና ዓድረሶ በዚ ሽዑ ክሳብ ንምብራቕ ማለት እዩ በዓል ዊዓ ኣፍታ ዙላ ሓድሽ ኢራለ ኣብዚ ቡያ ኣብዚ ከዓ ባዳ ስጋዕ ባዳ በፂሕና በዓል ኣብዚ ኢንገል ነይሩ ዚ ገልዓሎ ኣብዚ ምብራቕ ማለት እዩ ካብዚ ተመሊስና ሽዑ ናብ ዓላ መፅእና መሊስና እንተኺልና ካብ ዓላ ድሕሪ መስመር ፀላኢ ሰጊርና ማለት እዩ መንጎ ደቂ ምሓረን ኣስመራን ማለት እዩ እቲ ድሕሪ ናይ መስመር ፀላኢ ሰጊርና ንበዓል ናብ ደቡብ ማለት እዩ ተመሊስና ማለት እዩ ሕጂ ናብ ደቡብ ኣብ በዓል እዚ ከባቢ ፀሮና ማለት እዩ ፀሮምና ኣብኡ ኣብ ፀሮና ብዝኸድናሉ እዋን ሽዑ ናይ ፀላኢ ወራር መፅኡ ንኩልና ይሃድነና ስለ ዝነበረ እቶም ቅሕምባ ንክረክብ ብዙሕ ፃዕሪ እዩ ዝገብር ነይሩ ሕጂ ኣብ መወዳእትኡ ንሱ ገሊኡ ብፀሮና ዝመፀ ሓይሊ ንፀሮና ንክሕሲ ገሊኡ ካብ በዓል ሰናዓፈ ዝተበገሰ ሓይሊ ነይሩ ካብ በዓል ደቂ ምሓረ ተበጊሱ ከዓ ማይ ዓይኒ ዝበፀ ሓይሊ ነይሩ ድሕሪኡ መሊሱ ከዓ ካብ በዓል መንደፈራ ከዓ ተበጊሱ ከዓ በዓል ቅናፍና ዝመፀ ነይሩ ሕጂ ከክብበና እዩ ፈቲኑ ድሕሪኡ ምስ መፀውኡ ኩናት ተኻይዱ ማለት እዩ ኩናት ተኻይዱ ፀላኢ ተደፊኡ ተመሊሱ ማለት እዩ በዓል ሰናዓፈ ገፁ ማለት እዩ ሽዑ ምስ ከደ ንሱ ንሕና ከም ሓድሽ ሓይሊ እዩ ወሲኹ ክመፅእ ስለ ዝፈተነ ነቶም ዝነበሩ ምርካት ኣኻኺብና ተኺልና ንበዓል ምባርዲ ዝበሃል ናይ ትግራይ ቦታ ኣብኡ ዝሊቕና ማለት እዩ ድሕሪ ሰሙን ንፀሮና ምስ ተመለስና ሽዑ ነቲ ዓዲ ኩሉ ዓነውኖ ኣቢልዎ ፀኒሕና ፀላኢ ሽዑ ንክሳይ ከማ ናይ ንበረና ንብረሲ እቲ ናይ ኤሌክትሪክ መሳርሒናትና ገለ ክሳይ ስለ ዝነበረ ካብ ንቦም ሰብ ክፍ ዓዲ ፔትሮማክስ ተኣኪቡ ኣብኡ ምርኢት ኣርእና ነቲ ህዝቢ ሕጂ ቀዳም መዓልቲ እዩ ነይሩ እቲ ህዝቢ ናይ ብሓቂ ንብረቱ ስለተዘረፈ ኣብ ሕማቅ ኩነታት እዩ ነይሩ ግን ከነተባብዖ ስለ ዘለና ኣብኡ ስራሕ ሰሪሕና ብድሕሪኡ ከመይ ዝበለ ምርኢት ኣርእና ኣሎ ማለት እዩ እቲ ህዝቢ ብኡ ተሓጓጉስናቸም ብሓድሽ ንበዓል ምዕራብ ማለት እዩ በዓል እዚ ዓረዛ ድሕሪ መስመርት በዓል ኣብ መንጎ ተረኣምንን እዚ ተረኣምኒ ማለት እዩ ሰንጢቕና ብሓልሓለ እዚ ሓልሓለ ብኡ ሰንጢቕና ተመሊስና ማለት እዩ ንበዓል ዓረዛ ቅድሚ ዩ ግን እዚ ዋዕላ ዝግበረሉ ነይሩ እዚ ኣበዓል መተመት ዝበሃል ዝቀይሕ መተመት እዚ መተመት እዩ ኣብዚ እቲ ፀላኢ መሊሱ ካብ ዓረዛ ወፊሩ ነቲ ብምሉእት ቤት ሙር ሰውራ ዋዕላ እናተካየደ ከለዉ ኩሎም ቶም ዘመት ንባሃል ዝመረሱ ኣብ ድሕሪ መስመር ኩሎም ዝነበሩ ካብ ሰሜን ካብ ምዕራብ ካብ ምብራቅ ኩሉ ተኣኪቡ ኣብዚ ዋዕላ እናተካየደ ከሎ ሃንደበት ፀላኢ ወፊሩ ተባሂሉ ከም ብሓድሽ ኩሉና ተኣኻኺብና ብዓረዛ ይመፅ መጥቃዕቲ ተገይሩ ኣብኡ ዝተሰውኡና ነይሮም ከምዚ ኣናውሰርና ኣሎዚ ጊደውን እያሱ በዓል ኣሕመድ ሽሙ ነይሩ ንፉዕ ካብቶም ዝነብዑ ናይ ቤት ምሰውራ ተምሃራይ ነይሩ ኣብኡ ሽዑ ተሰው እዩ ፕላስ እዚ መነን ትበሃል ነራ ብዙሓት ሰባት እዮም ዝተወግኡ ብዙሓት ነይሮምና ዝተሰው ከዓ እዞም ዝገልፀልክ ዘለኹ ብዙሓት ተሰው እዮም ኣብ ከምዚ ዓይነት ኩነታት ሽዑኡ ነቲ ኩነታት ምስ ተወድአ ማለት እዩ ምሳደአ ቀጥታ ናብ ዓረዛ ከይድና ዓረዛ ምስከና ምርኢት ከተርእዩ ኣለኩም ምክንያቱ ነቲ ዓረዛ ነፃውፂና ኢና ማለት እዩ ከተርእዩ ኣለኩም ተባሂልና ንምሸቱ ሕጂ ተኣናው ሰርና ጊደውን እያሱ ሽዑ ተሰውኡ ኣሎ ተሰውኡ ከም ዘሎ ገሊና ሰሚዕና ኣለና ሓፍቱ ምሳና ላ ዮርዳኖስ እያሱ ኣብኡ ምርኢት ኣቕሪምና ብዓረዛ ማለት እዩ ሕጂ ኣብቲ ምርኢት ሓዋ ተሰውኡ ከሎ ሙሉእ ምሸት ክደርፍ ሓዲረ ማለት እዩ ነዚ ወዲእና እቲ ዑደት ናይ በዓል ዓረዛ ማለት እዩ ድሕሪኡ መሊስና ናብቲ ደጀን ክምለስ ተባሂሉ ከም ብሓድሽ በዓል ግርማይካ በዓል ሆምቢብ ሳዋ ኣብ ሳዋ ነዊሕ ግዜ ገርና ነርና ሓድሽ ዓመት ንሱዳን ተበገሱ ተባሂልና ኣብ ሱዳን ከዓ ከምኡ
0: ኣኒልና ወዲ ሻወል ዝትገልፀልና ፅንሕካ ንስኻውን ኣባል ናይታ ጉጅለ ባህሊ ስለ ዝነበርካ ዝያዳ ፅቡቅ ጌርካ ክትገልፀልና ፅንሕካ ብጣዕሚ ኢና ነመስግነካ እንቋ ኣብቃዓካ ንብለካ ንፈቱ ክቡራት ተኸታተልቲ መደባት ሞዛይክ ከምዘተከታተልዎ ፅናሕኩም ገለ ካብቲ ንጥፈታት ብቤት ትምህርቲ ሰውራ ዝካየድ ዝነበረ ናይ ጉጅለ ባህሊ ዑደታት ኣብ ሙሉእ ኤርትራ ዝነበረ ኢና ክንከታተል ፀኒሕና ሕጂ ድማ ናብዛ ስዒባ ተቐርብ ትሕዝቶ መደብና ክንሰግር ኢና ተኸታተሉ

0: ህይወት ንኹሉ ሰብ ማዕረ ዕድልን ምቹእነትን ሒዛ ኣይኮነትን እትፍጠር። ገሊኡ ሰብ ኣብ ማእከል ጥዕናን ሃብትን ክውለድን ከሎ፡ ገሊኡ ግና ገና ካብ ማህፀና ድኡ ጀሚሩ ምስ ከቤቲ ናይ ህይወት ብድሆታት ክቃለስ ይግደድ። እዛንታ እዚ ምስ ተፈጥሮዊ መሰናኽላትን ናይ ህይወት ፈተናታትን እናተጋደለ ንመንገዲ ዓወት በዓሉ ዝፀረገ ጽኑዕ መንእሰይ እዩ ኤፍሬም ጎይትኦም። ካብ ወላዲኡ ጎይትኦም በየነን ወላዲቱ ኣብረህት ማሕራይን ብ1993 ኣብ ዓዲ ጸጓር ንእዞብ ዓዱ ኸላ ተወሊዱ። ገና ናይ ህይወት ትርጉም ከይፈለጠ ካብ ማህፀን ወላዲቱ ክወፅእ እንከሎ ጀሚሩ ከቢድ ስንክልና ተሰኪሙ እዩ ናብዚ ዓለም ተቐልቂሉ። ኣእጋሩ ልሙድ ምንቅስቓስ ዝዓግቶ ስንክልና ዝሓዚ ክኸውን ከሎ ኣብ ሕቑ እውን ተወሳኺ ናይ ጾር ሸኽሚ ዝኾኖ ሕብጥ ኣለዎ። እዚ ኣካላዊ ጸገም እዚ ንዝኾነ ህፃን ብርሃን ዓለም ዝጸልምት ንመጻኢኡ ድማ ዓብ ዕንቅፋት ዝፈጥሩ እዩ ነይሩ። ንሱ ኸያክል ገና እዋን ቁልዕነቱ ብዝግባእ ከየዝተማቐረ ህፃንን ከሎ እታ ፍቕርን ዕቑባን ክትቦ ዝነበራ ወላዲቱ ብሞት ተፈልያቶ። ሞት ወላዲት ንኸም ኤፍሬም ዝኣመሰለ ድርብ ስንክልና ተሰኪሙ ዝዓቢ ህፃን እቲ መከራ ዕፅፊ እዩ ነይሩ።
1: ሓደ ዓመት ኸውን ይኽልተ ዓመት ከባቢ እዩ ዝኸውን ሕጂ ከም ዝብለካ ሓንቲ እግሬ ዳርጋ ይትሰርሕና ዝበዝሕ እዚኣ ቐጠን እዚኣ ከዓኒ ረጉድ ይበላ ዋላ ብትፍል ክትሪኦ ከለኻ ወላዚ ሕቆይ ሕጂ እንዳበለ ከይዱ እምበር ድሓኒ ይርሾ ዝኾነ ዓቐበት ክዲብ ከለኹ ሓድቲኣ ተሓምም ክወርድ ከለኹ ሓደ እዩ የብል ተርክ እየድክማን ነይረ ንዝኾነ ንእሽተይ ከማን ብሓደ እግሬስ ዝድይዎ ይነበርኩን ከምዚ ምሽ ተደጊፈተ ዘይኮይኑስ ክሳብ ከምኡ ነይሩ ሓንቲ ንእሽተይ ንእድ ነይራ ነዚኣ ደይባ ብለኒባባ በዚኣ ትደይባ በታ ሓንቲ በዚኣ ክኾን ከለኹካ ርክመሽ ኢሎ ይወደቅ ከምዚ ዓቕምሳ ኣይነበረን ማለት ምስ ጎበስኪ እዩ ባባ እውን ብዙሕ ሕክምና ፈቲኑ ብዙሕ ክሳብ ኣነኸ እንዳጎበዝኩ ከይደ እቲ ነብሰይ እውን ብኡ መጠን እቲ ስንክልናስ እንዳበለ ኸይዱ ንዓበይ ኸይዱ ኣብዚ ሕቆይ ወፂን ዘይፈልጥ ክጉበጥ ጀሚሩ ብቐሊሉ ከዓ ክድገፍ እቲ እግረይ እውን እንዳት ክጥዎ ጀሚሩ ብቐሊሉ ዝረግፅ ኖርማል ደው ዝብል ነበርኩስ ከይተደገፍኩስ ደው ዘይብል ኮይኑ ሕጂ ማለት እዩ ሽዑ ግን ድሓን እዩ ነይሩ እቲ ጥዕናይ ማለት እዩ ቁርብቲ ናይ እግረይ ንዓንዲ ሕቆ ገለ ፀገሚ ነይሩ በዚ ግን ዳሓኒ ግን ከምዚ ቃንዛ ዘምፃለ ገለይ ጉዳይ ኣይነበረን ዳሓኒ ነይሩ ኣይቐንዝወኒ ነይሩ ግን ዳሓኒ ስለዘይቐንዝወኒስ ብኡ መጠን ከም ሰበይ ወይ ከም ሰበይ ፀወት ከም ሰበይ ከዓ ዳሓኒ እዩ ነይረ።
0: ጉዕዞ ህፃንነት ንኤፍሬም ኣብቲ ፍቕሪ ደ ዘይብሉ ዓለም ኣብ ትሕቲ ናይ በይኑ ናይ ህይወት ማዕበል ክቃለስ እዩ ተገዲዱ። ትምህርቲ ንኤፍሬም ናይ መጻኢ ተስፍኡ ዝርእየሉ እንኮ መነፅሩ ነይሩ። ስለ ዝኾነ ድማ ዕድሚኡ ንትምህርቲ ምስ ኣኸለ ናብ ቤት ትምህርቲ ዝተለኣኸ ኮይኑ ግን እቲ ናብ ቤት ትምህርቲ ዝወስድ መንገዲ ንባዕሉ ጾር እዩ ነይሩ። ካብቲ ዝነብረሉ ዝነበረ ገጠር ናብቲ ቤት ትምህርቲ ንምብፃሕ መዓልታዊ ኣህላኺ መንገዲ ብእግሩ ይጓዓዝ ነይሩ።
1: ካብ ዓፀጓር ንዓዲ ባሕሮ እቲ መንገዱ ነዊሕ እዩ ንኣይ ሓደ ሰዓት ውዳኣሉ ይኸውን እዩ ከባቢ ማለት ምክንያቱ ብዙሕ ፅቡቅ ጎልጎል ከይድካ ፀኒሕካ ሽዑ ዓቐበት ታሕቲ ወሪድካ ብድሕሪኡ ንላዕሊ ዓቐበት ደይብካ ካቲ ቤት ትምህርቲ ትረኽቦ ኣብኡ ከዓ ካብ ቀዳማይ ክሳብ ሓምሻይ ጥራይ ዝምሃሩ ነይሩ ማለት እዩ ብዙሕ እውን ወላ እንዳበልኩ ከለኹ ብዙሓት ተምሃሮ ገዲፎም ንኸዱ ነይሩ ምክንያቱ ሲ ምስኦም ከብል ኣይክእልኒ ወላ ቀዲመ ተተበገስኩ ሲ ብዙሓት ተምሃሮ ገዲፎም እኒኦም ዝኸዱ ነይሮም ምክንያቱ በቲ ዘሎ ምስኦም ክኸይድ ንቀሳቀስ እንኮተ ዘይከኣልኩ ግን ቁሩብ ግን ከምዚ ዘሎ ግን ኣቀዲመ ተበጊሰ ከምዝብለካ ዘለኹ ሰዓታት ኣቢለ ኣብኡ ኣቱ ሓን ከዓ ነይሩ እቲ ትምህርተይ ከዓ ከምዚ ሕማቕ ተምሃረ ኣይኮንኩን ንፍዕ እውን ኣይኮንኩን ዳሓን እየ ነይረ ተሪፈ ይፈልነ ፅቡቅ ትምህርቲ ከይደ ድሕሪኡ ኣብ ሻድሻይ ክፍሊ ምስ ሓለፍኩ ሽዑ እቲ ትምህርቲስ ካብቲ ዝነበሮስ ሸሙናይ ክፍሊ ስለዘየለ ናብ በተገብርኤል ፈለግ ቤት ትምህርቲ ናብኡ እዮም ሰዶምና ማለት እዩ እጂ ንዓይ ኣዝዩ ርሕቕ እዩሱ ክልተ ሰለስተ ዓዲ ክልተ ዓዲ ድሕሪኡ ካ ትረኽቦ ማለት ዳርጋ ናይ ሰለስተ ሰዓት ብውሕዱስ ይኸውን እዩ ማለት እዩ ሱ ኣብኡ ክምሃር ናብኡ ክኸይድ ጀሚረ ማለት እዩ ሻድሻይ ክፍሊ ምስ ሓለፍኩ ማለት እዩ ሕጂኡ ክምሃር ክኸይድ ከለኹ ግን ብጣዕሚ እቲ ትምህርቲ ስለ ዝደልዮ ዝነበርኩ ከይደ በቃ ከም ዝብለካ ድሕሪ ተምሃሮ እዩ እቲ ጉዕዘይ ማለት እዩ ምስ ከድኮውቲ ቤት ትምህርቲ ክሳብቲ መወዳእታ ክልተ ወርሒ ገለ ምስ ተረፎ ሽዑ ትምህርቲ ማራ ምስቲ ድኻም ኣቢሉኒ ምስትናብራ ኩሉ ድኻም እግረይ ስለ ዝነበረ ኣብ ከሉ ከሽዑ ነት ትምህርቲ ቋሪፆ ዮ እንዳብሓጉይ ከይደ ማለት እዩ።
0: እዚ ጉዕዘ እዚ ንኤፍሬም መዓልታዊ ዝርገም ናይ ስቓይን ዓቕልን ፈተና እዩ ነይሩ። ክፃወሮ ስለ ዘይከኣለ ድማ ትምህርቲ ቋሪፁ። ብዘይ ትምህርቲ ግን መጻኢኡ ክረኣዮ ስለ ዘይከኣለ ናብ ዓዱ ኸላ ብምግዓዝ ኣብ ቀረባ ኮይኑ ትምህርቲ ክከታተለሉ ዝኽእል ዕድሉ ይረኺቡ።
1: ኣብኡ ከም ኢለ እንዳነበርኩ ከለኹ ግን ባዘር ብጣዕሚ ብትምህርቲ ዝግደስ ስለ ዝነበረ ክመሃር ጥራይ እዩ ዝደልየኒ ነይሩ። ወላኡ ከለኹ ትምህርቲ ተማሃር፣ ንስኻ እንተሕርተ ተማሂርካ ኩሉ ነገር እሱ እዩ ዝኸውን። ብዘይ ትምህርቲ ግን ሓንቲ ክትገብር ኣይትኽእልን ሃይሉ ዝዛረበኒ ነይሩ። ሽዑ ግን ንዓ ናብዚ ክትመሃር ኣለካ ኢሉ ሽዑ

0: ኣብዝርን ኣብዚ ቦርድ ኣበይ ዝኽተመተ ዓዱ ኋላ ማለት እዩ ኣብ ሎ እንዳ ክንሻ ማለት እዩ ኣው ቤት ኒሾ በቃ ኢሉ ኣብታ ሻድሻይ ክፍሊ ሄለ ንክጅምር ኣብ ቤት ትምህርቲ እትኒ ማለት እዩ ሽዑን ኣነ እውን ምስ መፀኹ ትኡሲ ኣየበልኮን ነቲ ትምህርቲ ሳይንዓኮን ከምቲ ዝብለኒ ዝነበረ በቃ ተተማሂረ ጥራይ ምክንያቱ በዚ ዘሎ ፀገም ስኻሊ ዝኾነ ነገር ክሰርሕ ኣይክእልኒ የለ ማለት እዩ ስ ጥራይ ስለ እምሮይ ዝመለ በቃ ክምሃር ኣለኒ ኢለ ካብ ሸርሻይ ሄሎ ኩሉ ትምህርቲ ዝንረሳዕ ክዎ ካልእ ብምሉእ ማለት እዩ ካብኡ እዩ ጀሚሮ ወላቶም ብምሉእ ናይ ትምህርቲ ነገራት ካብኡ ኣፀቢቐ ሒዘ እዮም ጀሚሮ ማለት እዩ እጂ ከምዝብለካ ሸርሻይ ሸውዓሻምና ኣብቲ ቤት ትምህርቲ ካብኡናዊ ርሑቕ ኣይኮነን ናይ ስጉምቲአን ካብኣን ማለት እዩ ቀረባይ ቤት ትምህርቲ ካብኡ እንዳተምሃርኩ ፅቡቅ ካኣቲ ናይ ትምህርቲ ፍልጠት ግን ምስኦም ዝነበረ ኩሉ ሲ እቲ ትምህርቲ ስእንዳማዕበለ ኮይሉ ዝነበረ ማለት እዩ ሕዲሰዮ ዳርጋ ሓድሽ ኮይኑ ብኩሉ ማለት እዩ ወላቲ ትምህርቲ ሲ ፍሉይ ክስታይ ፈጢሩለይ ንዓይ ድሕሪኡ ወላብቲ ታሽዓይ ዓስራይ ምስ ኮድኮ ሃይስኩል እውን ክሳብ ብልጫ ክረክብ ክኢለ ማለት እዩ ትነጥበይ ፅቡቅ ገስጊሰ ማለት እዩ ከምዚ ነይሩ ኣብቲ ሃይስኩል ማለት እዩ ብድሕሪኡ 26 ዙርያ ከዓ ንሳዋ ወሪደ ማለት እዩ ኣብ ሳዋ ማለት ፅቡቅ ብጣዕሚ ፈትዮ ፅቡቅ ዝኾነ ወላ ዝኾነ ነገር የበል ናብ ሳዋ ከምዝብለካ
1: ድሕሪ ናይ ሰዋ ህይወት ኤፍሬም ናብ ዝለዓለ ደረጃ መኣዲ ትምህርቲ ዝፅምበረሉ ነጥቢ ስለ ዘይረኸበ ናብቲ ዝዓበየሉ ምዕበይ ዝኽተማት ዓዱ ኸላዩ ተመሊሱ ኩነታቱን ሽጉሩን ተገንዚቦም መንበሪ ገዛ ስለ ዝሃብዎ ድሕሪኡ ዘሎ ግና ህይወት ብናቱ ፃዕርን ሓርኮትኮትን ጥራይ ክትምራሕ ከም ዘለዋያ ኣነፂራ ነጊራቶ ብናቱ ረሃፅን ጉልበትን ዝመፅእ ሳንቲም ዝዓበየ ክብርን ሰላምን ከም እትህቦ ተረዲኡ የማነ ፀጋም ከይጠመተ ንነብሱ በዕሉ ኣቦን ኣደን ሓጋዝን ገይሩ ካህንፃ ወሲኑ ናይ ገዛእ ርእሱ መናብሩ ንምምራሕን ግልበቱ ንምልምማድን ድማ ክሰርሕ ጀሚሩ
0: ንመፅኢ ሓደ ሰብ ኣብዚ ቤት ትምህርቲ ኣሎ ክፍቲ ቦታ ናይ ዋርድያ ሞ ክሰርሕ ዶ ትኽእል ገለ መለብለኒ ፀገም የብሉ እንታይ ፀገም ኣለዎ ስላ ጥራይ ትብለሉ ትኸውን ኢለ ሽዑ ስራሕ ጀሚሩ ዋርድያ ማለት እዩ ከባቢ ዓመትን 10 ወርሒ ንኸውን ሽዑ ስራሕ ዋርድያ ናይ ፍርቂ መዓል ተሰሪሐ ማለት እዩ ብድሕሪኡ ምስ ኣብኡውን ዳርጋ ሓደ ዓመት ክምህር ምስ ቀረብኩ ሽዑ ገለ ምክንያት ኣይ ኣብዚ ዓዲ ተቐመጥኩ ገቢለዮ ኣቋሪፀ ስቕም ዝበልኩ ሽዑ ብድሕሪኡ ናብዚ ናይ ድኳን ሓሳብ ምክንያቱ ወላ ቅድሚ ሕጂ ሓወይ ከምኡ ብለኒ ነይሩ ድኳን ዘይትገብር ድኳን ገለ ብለኒ ኣበይ ሞ ምሰበልኩ በታ ናይ ዋርድያ ምስ ጀመርኩ በቲያ ናይቲኣ ደመወዝን ቁሩብ ኣቐሚጠ ስለ ፅናሕኹ በቲ ናይ ቤት ትምህርቲ ትምህርቲ ኣቐሚጠ እየ ስለ ፅናሕኹ መፅኤፍቲ ምሕዳር ሓንቲ ቦታ እዛ ዘላ ሕጂ ቦታ ነይራ ምሕዳር ከይደ እዚኣ ቦታ ኣለዋ ተቐሚጠ ያ ካ ዘላታ ቦታ ሕጂ ልቸንስ ኣውፅኢ ኣነ ሃገራዊ ጉባኤ ወዲአ ኩሉ ስለ ዘሎ ኣብዚኣ ክሰርሐላ የለን ቲ ምሕዳር መስገድኩ እሶም ከዓ ኣይደንጎይኒ ማለት ሲ ቀልጢፎም ኣቢሎም ኖ ክቀልጢፈ ከዓ ልቸንስ ኣውፅኢ ኣብቲ ግዜ ሰላም ምስ ኮነ ማለት እዩ ኣብ ሽዑዋን ሽዑ እታ ድኳን ከፊት እያ ማለት እዩ
1: ኣብ ከተማ ዓዱ ኋላ ንእሸ ድኳን ብምኽፋት ሓድሽ ናይ ህይወት ምዕራፍ ጀሚሩ እቲ ናይ ንግዲ ዓለም ግና ካብቲ ዝሓስቦን ላዕሊ ጻዕርን መስዋእትነትን ዝሓትት ኮነ ስራሕ ድኳን ብባህርኡ ኣዝዩ ኣድካሚ እዩ ካብ ንጎ ምስተንስአ ሙሉእ መዓልቲ ክኸፍትን ንህዝቢ ብዘይምስልካይ ኣገልግሎት ክህብን ነይርዎ ካብዚ ብተወሳኺ እቲ ዝዓበየ ጸገም ንሸቐት ዝኸውን ኣስቤዛታት ምምጻእ ነይሩ ዝኾነ መጓዓዝያን ናይ ምሽካም ሓገዝን ከይሃለዎ ነቲ ኸቢድ ንብረት ካብ ናይ ጅምላ መሸጢ ቦታታት ናብ ድኳን ንምጽዓን ክሳብ ክንደይ ዓብ ጻዕርን ድኻምን ይሓልፍ ከም ዝነበረ ክግመት ዝከኣል እዩ
0: ሽዑውን ንዕእና ምፃእ ኣቢለ ንዕን ሽጥ ኣቢልካ ኣብኡ ከለካ ክተምፅእኸ ሸግር ነይሩ ሽ መን ይ ከምፅእ ኣለይ ዓፅኦ እየ ዘምፅእ ምክንያቱ ሲ ክልተ ብክልቲያ ንእሽተያታ ድኳን ነይራ ከመይ ገረአ ገለ ዝብል ክስታይ ነይሩ ንማለት እዩ ግን ኣማራፂ ወላ ባዕለይ ከይደ ከምፅእ ክስከም ደ ወላ ምርኩሰይ ክሕዝ ገለ እብል ነይረ ማለት እዩ እዚ ከይደ ቆልዑ ገለ ልእኽ ዝለኣዊ የምፅሎ ይቁን ንፉዓት ከዓ መለስ ብጣዕሚ ንፉዓት እዮም በቃ እዞም ቆልዑ ሲ ኣዝየ መስግኖም ዝሕጉ ዝነበሩ ማለት እዩ ከምዚ ምፅሎ ይተኢለዮም ኣብ ወረቐት ፅሕፋ ቢለ የምፅሎ ዩ ነይሮም ማለት እዩ ንዓይ ግን ምክንያቱ ክኸይድን ከብልን ብዙሕ ግዜ ይጠፋኣን ነይሩ ማለት እዩ ብነብሱ ከ ወላ እውን ክስከም ከዓ ኣይትኽእልና ሓንቲ ሳንጣ ክስከም ኣይክእል ነ ማለት እዩ ቁሉ ፍትኖ ነይረ ሕጂ ቁሩብ ከይደኻዊ የምፅ ነይረ ኣሸጊርኒ ማለት እዩ በተን ዘለዋ ግን ኣብኡ መፂኦም ዝህቡኒ ሰባት እንዳገዛእኹ ገለ መለ ቁሩብ እንዳበልኳ እንዳማዕበልኳ ከይደ ኣብዚ ዝብለካ ኮረና ምስ ኮነ ከዓ ሓንቲ ሳይክል ነይራ በቃ ብዚኣ ገይራ ሕጂ ዋንቲ ሳይክል ክኽእል ኣለ

0: ብኡ ፅቡቕ እንዳበልኩ ተላማሚድ እያ ፅቡቕ ሕጂ ኖርማል ክኢለ እያ ብኣፅዒ ነ የምፅእ ኣፅዒ ድኳነ ብቲ ዝነበርኩ ከይደ ንብረተይ በዕለ የምፅእ ኮይነ ማለት እዩ።
1: ኤፍሬም እዚ ኩሉ ናይ ድኳን ፃዕርታት ምስ ተወድአ ካልእ ናይ ውሽጢ ገዛ ፈተና ይፅበየ ነይሩ። ኣብ ዓዱ ኸላ ንበይኑ ገዛ ተኻርዩ ስለ ዝቕመጥ ዝነበረ ዝኾነ ናይ ገዛ ስራሕ ዝሰርሓሉ ሰብ ኣይነበረን። ካብ ድኳን ደኺሙ መጺኡ ኣብ ናይ ብሕትውና ገዝኡ ምስ ኣተወ በዕሉ መግቢ ክሰርሕ፣ በዕሉ ክዳውንቲ ክሓፅብ፣ ገዝኡ ኸጽሪ፣ ብሓፈሻ ኩሉ ንእሽቶን ዓብይን ናይ ገዛ ስራሕ በዕሉ ክሰላስሎ ነይርዎ። እቲ ኣካላቱ ካብ ውዕሎ ድኳን ዝለዕለ ዕረፍቲ ኣብ ዝደለየሉ እዋን ንሱ ግን መሊሱ ካልእ ጉልበት ዝሕትት ናይ ስራሕ ዓለም ይጅምር ነይሩ። በቲ ዘካየዶ ዘይሕለል ተወፋይነትን ጻዕርን ግና እታ ንእሽቶ ዝነበረ ድኳን በብቕሩብ ዓማዊል ክስሕብን ቀጠባዊ ዓቕማ እናዓበየ ክመጽእ ክኢሉ
0: ሓደ ንጎ ተሲኢኻ ከይድካ ስራሕኻ ትውዕል ቁርሲ መን ይገብረልካ? መሊስካ ምሳሕኻ መን ይገብረልካ? ድራርካ ኣሎ ጀካ ዝተወሳኺ ናይ ገዛ ፀብሕኻት ምሳ ኩሉ ነገርካ መን ይገብረ ክዳውንትኻ ኩሉ ብዙሕ ነገር ሲ ኣሎ ናይ ሰብኣይ ናይ ሰበይት ንኮንካ ክትዓይ እሞኸ ድኳን ከዓ ሙሉእ መዓልቲ እዩ ተኸፊቱ ክውዕል ዘለዎ። ስለዚ እዚ ከምዚ እዋን ልዕላዓቐንቲ እሙረይስ ክስታ ይኸውን ነይሩ ውሽጠይ ማለት እዩ። ንሄቱ ሲ ወላ ተዘይደለኹ መርዓ ግን ደጋፍ ሲ የድልየካ እዩ ወላ ብዙሓት ሰባት እውን ተመርዖ ነዚ ኣነ ክን ማፅልካ ብዙሕ ሰብ ከምኡ ይብል ብጣዕሚ ብኣይሲ ማራ እዮም ክስታይ ነይሮም ማለት እዩ። ክምርዖ ዝደልዩስ ብዙሓት እዮም ሓቆሚን ከዓ ንዓኻ ኮ ደጋፊት ክትህልወካ ኣሎ ብዘይዚ ከመይ ጌርካ ክትዓይ ከመይ ጌርካ ብሉ ነይሮም። ግን ከምዝትብሎ ኮይኑ እቲ ጉዳይ ኣብ እምረይ ከዓ መርሉ ከይተሓትት እውን ክስታይ ዝገብረካ ፀቕጠን ነገር ስንሱ ነይሩ።
1: ኣብቲ ህይወት ብፅምዋን ከቢድ ጾርን እትፍትነሉ ዝነበረት እዋን ንኤፍሬም ካልእ ሓድሽ ናይ ተስፋ ብርሃን ተቐልቀለሉ። እዚ ብርሃን እዚ ድማ እታ ንኹሉ ኣካላዊ ስንክልንኡን ማሕበራዊ ብድሆታቱን ሰጊራ ንዕኡ ፍቕርን ዕቑባን ክትኮኖ ዝወሰነት ጓል ኣንስተይቲ እያ ነይራ። ኣብ ሓደ ማሕበረሰብ ሓደ ኣካላዊ ስንክልና ዘለዎ ሰብ ሓዳር ክምስርት ከሎ ዝረኣየሉ ዓይኒ ቀሊል ኣይኮነን። ገለ ሰባት ንስንክልና ከም ድሩትነትን ጾርን ገይሮም ኣብ ዝሓስብሉ እዋን እዛ ተብዓ ዝመልኣ ጓል ኣንስተይቲ ግና ካብቲ ስንክልና ንላዕሊ ነቲ ኣብ ውሽጢ ኤፍሬም ዝነበረ ክቡር መንፈስ ዘይሕለል ጻዕርን ጽንዓትን እያ ርያ። ምስ ስንክልኑ ክትምርዓቦ ጾር ህይወቱ ክትካፈሎ ኣብ ጎኑ ኮይና ድማ ሓይል ደገፍ ክትኮኖ ፈቓደኛ ኮይናም
0: ሓደ ሰብ ከምዚ ኢልካ ከይድካ ብኡ ክጌርካ ከይድካ ከምዚ ኢልካ ተላለያ እዚኣ ቁፅሪ ሞባይል ኢሉ ናይቲ ሞባይል ሂበኒ ማለት እዩ። በቃ ገለገለ ወላ ሽዑስ ፅሕፈላ ከመይ ዓይነት ሰብ እዩ ክትፅበይኒ ከመይ ዓይነት ሰብ ተፅብኽኒ ዓይ ሰብ ምኾንካ እኽሉ ኢላ ትንሹ ምክንያቱ እቲ ሰብ እሲ ከምዚ ንዓኣስ ቤተሰባ እዩ ማለት እዩ። ንዓይ ከዓ ቀራብየ እዩ ብዙሕ ዝቐርበኒ ምሳይ ገለ ኩሉ ግዜ እሲ ዝግደሰለይ ከምዚ ክትኸውን ኣለካ ኢሉ ዘብለኒ ዝነበረ እዩ። ሽዑስ መራ ከይደ ኣብያ ነይራ ከይደ ሽዑሓት ኢልያ ማለት እዩ ከምዚ ከምዚ ኣሓተት ኩዋን ከማ እንዳርጋ ሽዑ ምክንያቱ ቀዳማይ ዘድልየና ደ ህይወት እየ ነጊር እያ ኣነስ ከምዚ ከምዚ ዓይነት ሰብ እየ እዚ መንነተይ ከምዚ ዓይነት ሰብ እየ ለዚ ፍታውኩት ኮይኑ ምሳይ ክትነብሪ እዚ ኢለ ምሻ ኣሎ ገለ ቢልያ ተዛዓሊልና ተዛሪብና ንዓዱ ኋላ ተመሊሰ ማለት እዩ። ሽዑ ምስ ተመለስኩ ኣየበልኳን ደጋጊመ ሽዑ ምክንያቱስ እንታይ ዝበሃል ጭራ ነብርቲ ሒዝካስ ከምኡ ኮይነኒ ምክንያቱስ ብዙሕ ነገርስ ኣሎ ትትብሎ በቃ ኣቢለ ደጋጊመ ደጋጊመ ምሰበልኩዋ ሽዑ ሕራይ ምስ በለት ኒሽዑ ሽ ወላ ሓጉስ እዮም ቁፃርሲ ናይ ብሓቂ ነኢለሲ ተኣሽሙ ኮይኑ ወላ ንዓይ እንደ ናይ ብሓቂ ደ መርዓ ገይረ ከምዚ ገይረስ ክምርኦ ዝብል ጥራይ መፂኑ እምሮ ማለት እዩ።
2: ንኸውስን ግን ቆሩብ ከቢድ ነይሩ ማለት ኣሎ እንድዩ ከም ሰብሲ ምሽ ካልእ ተፅበ ግን ሰብ እንድሕር ኮይኑ የእምሮ እንድሕር ጥዑይ ዝሰርሕ ሓሊ ከምኡ እየ ዝብል ነይረ ዋላ ካብ ቅድምን ከምኡ ሓሳብሲ ነየርና ሓደ ሰብሲ ናይ እምሮ ሽግር እንተዘየልዎሲ ዝኾነ ነገር ክገብር ይኽእል ኢለ ስለ ዝሓበሰብኩ ከም ዝመስል ማለት እዩ። ነቲ ክውስን ከዓ ግዜ ኣይበልኩን
0: ታብ ዘላትና መርዓ ጌርና የሕሊፍናዮ ማለት እዩ። ፍዓት ከዓ ኣብዚ እንዳክንሻ ዘለዋ ናይ ብሓቂ ከምዚ ንሰብ ክተብሎ ደሊካ ዘይኮንካ ንፍዓት ክንደደ ኮይኑን ክንድቦ ኮይኑን ኩሉ ነገራት ሲ ሓጊዘናን ብጣዕሚ ንዓይ ከዓ ማለት እዩ። ምክንያቱስ ወላ ክት ክሪኦ ከለኹ ሲ መን እዩ ዝገብረለይ ሓደ መን እዩ ዘምፅለይ ንኩሉ ንኩሉ ክተምፅ ሓደ ሰብ ኣይክእልን እቲ ሓደ ተዋፍር እቲ ሓደ ኣቦኻን ኣዴኻ ንሳቶም በዕሎም እዮም ዘመርዑን ኢልካ ስኻ ስቂኻ ትብል ግን ባዕለይ ኩሉ ማለት እዩ።

0: መወዳእታ ከዓ ኣምላኽ መስገን ፅቡቕ ዝኾነ መርዓ ከዓ የሕሊፈ ማለት እዩ ኣሕሊፍና ሳሕጂ ከዓ ኣለና ንዘኸብርቲ በዓልቲ ቤትና ማለት እዩ።
1: ትርጉም ቃል ኪዳን ብመሰረቱ ፍቕሪ ጥራይ ዘይኮነስ ኣብ መንገዲ ህይወት ምድግጋፍን ጸገማት ብሓባር ምክፋልን እዩ። ኤፍሬም ሎሚ ነቲ ጸሩ ህይወት ንበይኑ ዘይኮነስ ካብ ልቢ ምስ እትፈትዎ ምስ እትርድኦን ምስ እትድገፎን መጻምድቲ ኮይኑ እዩ ይሰርሕ ዘሎ። እታ ፍቕሪ ደዘየ ዝተማቐረት ነፍሱ ሎሚ ካብ ሓዳሩ ዓብ ናይ ፍቕርን ሰላምን ዕቑባ ረኺባኣላ። እቲ ናይ ብሕትውናን ንበይንኻ ናይ ምስራሕን ግዜ ተወዲኡ ብናይ ሓባር ሓይልን ናይ ዓወት ብርሃንን ተተኪኡ። እቲ ናይ ቃል ኪዳን ርዝነትን ሓላፍነትን ዝተረድአት በዓልቲ ሓዳሩ ነቲ ብኣካላዊ ድሩትነት ክገብሮ ዘይክእል ነገራት ኩሉ ብፍቕርን ሓልዮትን ክሽፍኖ ጀሚራ። ቃል ኪዳን ማለት ንጽቡቕ መዓልቲ ጥራይ ዘይኮነ ንኹሉ ብድሆታት ህይወት ብሓባር ንምግጣም ዝተኣትወ ቃል ብምዃኑ ብግብሪ ይምስክሩ ኣለዉ።
0: ምደይ ዕበየትን እንዲኣደ ከመይ ገይራ ንውላዳ ክንትዕቢ ይፈልጥኒ ምክንያቱ ትርጉም ኣደ ክርዳእኒ ስለ ዝኸብደና እዩ ማለት እዩ ምክንያቱ ከም ዝበልኩ ኸና ውራ ስለ ዝሓለፍኮ ማለት እዩ ዝበዝሐኡ ስለ ዝሓለፍኮ ትርጉም ኣደ ዝኸብደኒ ኢና ስለዚ ኣደ ይስኸ ይኸበቃ ሃፍተይ ንስኽ ሰበይተይ ኩሉ እንትራይ ንስኸ ይኸ ዝብል
2: ማለት ሲ ሰብኣይ ስበይ ንክነብር ፅቡቕ ኣይኮነን እግዚኣብሔርቲ ደጋፊት ገይሩሉ ማለት እዩ ኣጂ ኣንከየዶ ገለ ነገር ሽግር ዘለዎ ሰብሲ ዋላ ትጥዕሳብ ከማን ደጋፊ የድለየ ከምቲ ዝበልካ ዝበዝሕ ትድኮን በዕሉ እንዲ ዝገብሮ ሓደሓደ ግዜ መንስ ኣርፈካ ንዓንዶ ከይድ ገለ ይብሎ ግን ከም ዝበልክ ከሱ መራ ንፋእ ስለ ዝኾነ ዳርጋ ምሉእ መዓልቲ ሰስ በዕሉ ክውዕል እዩ ዝደሊ ከምዚ ኣብ ናይ ምሳሕ ግዜ ከማን ወይ ምሳሕ ብፅሕ ኣሎ ወይ ከዓ ና ሕጂሲ ኣክለካ ይዕርፍ ይብሎ ኣብዚ ገዛ ከዓ ማለት ሲ ዝበዝሒ ግዜ እዚ ናይ ገዛ ንዕኡ ልዕሊ ኣቕሞ እዩ ኣብቲ ናይ ስራሕ ግን ደይክሎ ነገር የለን ሕጂ ኣብቲ ሱ ዘይክሎ ኣነ ይገብርሉ ማለት ኣብቲ ኣነ ዘይክሎ ከዓ እሱ እንዳገበርስ ብከምኡ ተሓጋገ ፅቡቅ ማለት እዩ
0: ምስቲ ዝነበርኩ ሕጂ ምሻሎ ማራ ድሕሪኡ ስዳርጋ ክሽ ንኣት ይፈልጥ ናይ ድሕሪያ ማለት እዩ ከምዚ ክስታይ ዘይኮነ ኩሉ ነገርስ ክስታይ ኮይኑለይ ማለት እዩ ከምዚ ሰበይቲ ብርሃን ገዛ ዝብልዎስ ኩሉ ከምኡ ኮይኑለይስ በቃ ቶታሊ ፅቡቕ ሙሉእ ነገር ክነብር ክኢለ ማለት እዩ ወላብቲ ድኳን ተሕግዘኒ ኣብ ገዛ ከዓ ምሻሎ ኩሉ ነገር ጌይራ ትፀንሓኒ ብጣዕሚ ለባም ሰበይቲ ረኺበ ማለት እዩ።

0: ኤፍሬም ሎሚ ሙሉእ ብምሉእ ደጋፊት ረኺቡ ኣብቲ ናይ ዓወት መንገዲ ይግስግስ ኣሎ። እዛ እንታ እዚ ስንክልና ኣካል ዘይኮነስ ስንክልና መንፈስ ጥራይ ከም ዝስዓር ዝመስክር ህያው ኣብነት እዩ። ካብ ንእሾ ስፈር ካብ ቤንኻ ናይ ምስራሕን ሕሱም መከራ ተበጊሱ ሎሚ ብዓወት ዝዕንብብ ዘሎ ፍረ ናይ ኤፍሬም ህይወት ንብዙሓት ተስፋ ዝቆረፁ ሰባት ዓብ ናይ ጽንዓት መርኣያ እዩ። ህይወት ብጻዕርን ብእምነትን ክትቅየር ከም እትኽእል ቃል ኪዳን ድማ ንኹሉ ናይ ህይወት ጉድለታት መልእዩ ንቕድሚት ከም ዘሰጉም ብተግባር ዘርኢ ኣብነት እዩ።
1: በቃ ከምስ ከምዚ ናይ ሰብ ፅግዕተኛ ንባዕላይ እቲ ዘሎ ፀገም ምሲ እዚ ናይ ፅግዕተኛ ጥራይ ዝገብረካ እቲ ዘሎ ናት ስንክልና ዝብሎ ማለት እዩ። ሕጅታይ ስቃ ይሕልፍ ኣነ ጥራይ ዝፈልጣ ብደገ ክትርኢ ከለካ ብኣፍካ ሰብ ቀሊል እዩ ኖርማል እንዲ ገለ ይመስለካ ብሓደ ጫፍ እግረ እየ ዝረግፅ ብሓንቲ እግረ እየ ዝረግፅ ማለት እዩ። ሕጂ ከምኡ ቃንዛ እጂ ብጣዕሚ ወላ ትቅድም ብጣዕሚ እዩ ክስታይ ዝገብረ ነይሩ እቲ ዕንጨቲ ዕንጨቲ ኮይኑ እምኒ በቃ ብታሕቲ ሕጂ እግረ እምኒ ኮይኑ ከምዚ ክተርር ማዓት እዩ ነይሩ። ሕጂ ክወላ ከምኡ ከለኹ ግን ንሰብ ሃበኒ ምባል ወይ ተፀጊመ ምባል ፆመ ይሓድር እየ ዝብል ከምኡ ዝበሃል ክስታይ ብ ምክንያቱ ገለ ሰብሲ ከምኡ ክትርኢ ከለካ ምስ ዓይኒ ውርኩ ኣብ ስርቅና ካልእ ክዋፍር ክትርኢ ከለካ ብጣዕሚ ኢካ ትሓዝን። ምክንያቱ ሲ ሰብ ክልወጥ ይኽእል ይሰር እዩ ሰብ ካልእ ነገር ክኸውን ይኽእል እዩ።
0: ኣብዚ ግዜ እዚ ኤፍሬም ድኳኑ ናብዝሓሸ ምዕባለ ኣሰጋጊሩ እቲ ናይ ብሕትው እናገዝኡ ብፍቕርን ብሓዳርን ተኪኡ እቲ ኩሉ ዝሓልፈዎ ናይ መከራ መንገዲ ከዓ ናብ ናይ ዓወት ጎደና ተቐይሩኣሎ። ምዝ ኩሉ ምስጋናን ዓወትን ኤፍሬም ሎሚ ንኩሉ ተስፋ ዝቆረፀ ሰብ ንኩሉ ብስንክልና ወይ ብመከራ ህይወት ዝተጠቕዐ ውልቀ ሰብ ህያው ምስክር ናይ ዘይሕለል ፃዕርን ዓወትን ኮይኑ ኣብ መንገዲ ዓወት ይግስግስ ኣሎ። ህይወት ብድሆታት ክትቅፅል እያ። ጉዕዞ ቓልስን ፅንዓትን ኤፍሬምን በዓልቲ ቤቱ ትምኒትን ድማ ይቕፅል።
1: ንኩሎም ካብ ዝገብሮ ብትና ብጣዕሚ ኣነ ዘመስግኖ ኣብ ዓዲ ኋላ ብምሉኦም ዘለዎ ብጣዕሚ እየ ዘመስግኖ ንእሽቶም ዓብዮም ንዓይ ዘይድግፍ የለን ዝኾነ ኢኸ ሕራ ይብል ኣበይቲ ሓግዙን ኢሎዮም ዝሕግዙ ዱካናት ከይደ ወላ ከምዝተይልካዮም ሕራ ኢሎም ዘው ወላ መንደፈራኸ ኣሎ ሓደ ኣዝዩ መስግኖ ከዓ ምክንያቱ በቃ ኣለቂሕንካ ኢሉ ዘለቃሓ ነይሩ መጀመርታ ነዚ ድኳን ከዓንካ ኢሉ ናይ ብዙሕ ዝግሰለ ኣለቃሓኒ ስራሕ ስራሕ ኣቢለ ከ ኣብታ ወርሒ ይመልሰሉ ስራሕ ስራሕ ኣቢለ ወርሒ ከምኡ ይመልሰሉ ነይረ ኣወርሒ ማለት እዩ። ሽዑ ግን ትናተይ ምሰውፀኹ ግን ሰሓወይ ምክኤል ሓወይ ኣዝየ ዘመስግነካ ኢለ በቃ ሕጂ ግን ደ ነብሰይ ክኢለ ማለትሲ ካብ ምልቃሕ ድሒነ ኣስቤ ዝሃብን ትናተይ ሞ ናይ ቀደምንካ ዘና ሕጂ ግን ጋይለዮ ማለት እዩ ከምኡ ዘበለኒ ማለት እዩ። ብዙሕ ካልእ ውን ኣብዚ ከባቢ ኣብዚ ከንሸሎ ዘለዉ ካልእ ብዙሕ ወላብቲ ከባቢ ድኮም ብምሉእ መቸም ንዓይሲ ይድግፈኒ ከም ሰብ ከማን ተጓራፊት ተባኢስኒ ይፈልጥ ብጣዕሚ እየ ዘመስግኖ ማለት ኩሎም ዓማዊ ኢሉ ዘለዉ ክመፁ ከለዉ ከምዚ ኢሎም ኣይፈልጡ ህዝቢ ዓዶ ኳላ ብምሉእ ማለት እዩ ዘመስግን ማለት እዩ። ንኩሉ ኣብዚ ከመስግኖ ዝደሊ ብዙሕ ሰብ ኣሎ ዝደግፈኒ ብብዙሕ ነገር ማለት እዩ ኣብዚ እውን ክዛረብሉ ዘይደሊ ብብዙሕ ነገር ዝደገፈኒ ሰብ ኣሎ ብጣዕሚ ይቐኒልና ጥራይ ብሎም ሻ የመስግኖም ማለት እዩ ንዝሰምዕ ዘሎ ኩሉ ማለት እዩ።

ስዕባት ቀረብ ትሕዝቶ መደብና እምበኣር መደወይክ እያ ክትከውን ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት መደወይክ ሒዝሃልና ክትቀርብያ ምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

0: Shadow.
1: Are you baffling?
0: My time. My time, who, bye.

0: 山大。
1: 有人。

0: Other side. Forehead.
1: Bloody freaking asshole!

0: 个
1: 猪头。啊！
0: 哎呦我的妈！妈，妈蛋如白。
2: Oh,

0: signore.
1: Oh no!
2: Eh? Ai, ottima!
3: Allô.

0: No.
1: Oh, yeah.

0: yun.
1: Matanggo pa
2: Oh, baby.

عب حزن عب سكت عب دغيب

ዘሐጉስ ብስራት እንደለይቲ ጥዕና ሂወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና ሂወት ልዕሊ ኩለይ ኣሞ ሂወትኩምን ሂወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀናያ ተኸታተሉና።

0: ክመስል ኢና ኣነኳ ኣፀቢቐ ዝፈልጠክ ሰብ ረ
1: ማለተይ ሲ ደቂ ሳ ትኸውን ኣይረኣየታንካ ትኸውን
2: እንታ ኮይና ዘይትርያ ፈሊጥ ኣንበራ ፅቂጣ
3: ባባቤየነ ኣነ ሕብብ ኣይፈልትን እየ ኣብ ዝነበርኩ ዓዲ ኮነ ለይለን ስሓት ፃዕዳ ተመሪዐ ነ ከምዚ ዘለኽዎ ስለዘይኮነ ለይለ ሓንቲ ቆልዓ ውሊድና ተፈላለዩ
1: ምስዘይ ጓል ዓዲ ከዳ ከመይ ኢሉ ክጥዕመካ ዳሓር ከዓ ኣይ ከምቲ ምስ ሓውካ ምስ ወዲ ዓድካ ንትገብሮ እቲ ሓቂ እሱ እዩ
2: ሚካኤል ጉዳይ ናይ ጓለይ እናተይ ማለት ዘይኮነን ደስ ከም ኣቦኺት ርእንን ማለት ይኽ
4: ቁሩብ ባሓሰብ ዋነ ኮሲንቲ ሰብኣየ ከመይ የካ ሰብኣያ ምጤል ክትብለኒ
5: ሰለየ በርዝደይ ዳእሞ ከመይ ነይሩ
4: በርዝደይ ብጣዕሚ ፅቡቅ ነይሩ ኣይሆብካ ተሓጊስ ከትኮኒ
5: እዋ ተሓጊሰ ጥራሕ ብጣዕሚ ካ እምበር
4: ከምዚ ገይሩ ካብ ዕለል ግን ዝኽእል ሰብኣይ ብምርካብ ብጣዕሚ እዩ ድለኛ ኢኸ
5: ናይ ባሓቂ ንመን ኢልዎ ሰለየ ንዓ ክስክፈጥረልክ ንድዩ
4: ይግበረለይ
5: ገብረልክ እዩ ስምዕንዶ ሽዑ መዓልቲ ሲ እንታይ ክረአ ኹንክ እቲ ውፅእ ትብሉ ነርኪ ናይ ድሓን ዲኸ
4: ናይ ድሓን እየ ከሳሲ ገለ እዩ ከዓ ክኸውን ዝኽእል ኣነ ዘይሳሰኩ ከሞ መን እዩ ሞ ከሳሲ
5: ስስ ሓቂ ኸ ኣነ ከዓ ጆን ሽዑ እቲ ውፅእ ክብል ርእዮ ሲ ምናልባት ዶ ምስኣ ገለ ተባሂሉ ክኸውን ገለ ኢሎ
4: ኣይ ወላ ሓንቲ ይኮነ ምስ ጆን ከ እንታይ ሞ ዘረኸብ ኣለና ኢና ዝኾነ ነገር ክንበሃል
5: ኣይ ኣነስ ምናልባት ኢለ እዮ እምበር ሱስ ሓቂ ኸ ዘረኸብ የብልክን ኪድበለ ክዳውንቲ ክቀይር እዩ እንታይ ደኣ ኮፍ ኢልኪ
4: ወይ ዶኒዶ

0: ኣንቱም እዛ ቆልዓ ሓቂ እያ። እዚ ወዲ ብጣዕሚ እዩ ሓቢ ምደሎ
1: ሞል
0: ከምዚ ኢሉ ኸ ክንዛረበ የኽፍኣልና እዩ።
1: እንቲ ሰቕደይትብ እንታይ ተሰማሚዕና ድና መፂና
0: ዋ እሞ ምስ ረኣኸዎ እንዴ ተኸብደይ ከም ገለገርኒ ዋ ቁሩብ ኣቱም ናይ ሰብ በይ ሃለኹም
1: ስቕ ዝከበለ ስቕል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
0: እሞ ኣነ እነግረኩም ኣለኹ ኣብዛ ጉዳይ እዚኣ ኢድ ባህር የብለይ ከምዚ ክንበፅሕ ኢልና ድመፃና ሰላሕ ሒልና ንውፃእ ዳኣ እምበር ሕጂ ክንዛረብ ኣየጥዕመልና እዩ ምስ ሓወይ ከዓ ቀሲድና ንርክበሉ
1: ኣብ ቅድሚ ሰብ ከተዕፈርኒ መደርኪ እዚ ጋሻ ከታክብለና
0: ገልሽኒ ድ ናይ ጋሻ ንዓይ ኮ ጓል ይተዓብየኒ
1: መኺድ
0: ኣይደኒ
1: ትንመፅእ ከዓ ክትፈልጡ እዮ
2: ባባ እንታይ ይፀገም
1: ድሓን እያ
3: ኖማና ናበይ ከዳ
1: ኣዲኹ እንታይ መርገፂ ኣለዋ ኣብዚ ከባቢ ቤተሰብ ዝሓምመ ኣሎ ሞ ብፅሒ ኢለ ክመፅእ ኢላ ከይዳ
3: ኣነ ዘይፈልጡ ቤተሰብ ዳ ኣመንኮይኑ
1: እንዲ እንታይ ሞ ፈሊጥ ኣነ
3: ምሽ
2: ሶሪ በዓል ቤት ክስ ቁርብ ምምያሽ የርእሎኒ
3: ንምሕያሽ ሕጂ ዳኣ ገብረሉ በር ክሳብ ሕጂ ስከማ ኢሉ ኢሉ ኣሎ
1: እቶም ኣሕዋቱ ሲ ኣብ ሞት ገብሩ ዶ
3: እወ ገብሩ እዮም
1: ንበይኒ ኹ ዘርብዮ ምልኮ ከይኮኑ ኢለ
3: ዋ ኣንታ ኣባ በጃ ከባሰብኩም ብቻ ካሊ ከተስፋ ዘለዎ ዘለባ ትዛረቡ ንወላ ሓንቲ መዓልቲ ትኹን ባንኮም ቅድሚ ፈጣርን ሰብን ዝመሓል ኩሉ በዓል ቤተ እዩ ወላ መፂኦም ተዘይረእይዎ ከዓ ንኽእል እዩ ዝፀግመኒ ይኮነን
2: ሶሪ ሓቂ ባባበየኒ ምናልባት ፆርሲ በይንኽ ስለ ዘለኽሲ በይንኽ ሰኪምክ ከይትኸውን ኢሉ እዮም ዛረብ ዘሎ ዘሎ
3: የተሓዘለ ኢዳ እንበር ኣይፈለጥኩ ኣፈለጥኩ ኸ
1: ሳምሶ ምበሃል ካብ ደገ ይመፅ
2: ያ
3: ሳምሶ
2: ስሚ ሳምሶን
1: ወ ብቐዳማይ እኳ ብዛዕባ ቁሩብ ኣንፊ ተልክ ነይረ እጅን በዕሉ ክዕለኪ እዩ ካብ ኩሉ ፀገማታ ሓፂበ ከውፀያ ባህላ እዩ
3: ፀገመይ ክሓፅበለይ
1: ወ
3: እሂ ፀገመይ ዝሓፅበለይ ሰብም ፅሊ ኢለካ ርያ መልሰይ ከዓ ነጊረካ ይመስለኒ
1: ሚካኤል ከተማዛ ዘንፈትኒ እስኹማ ንምዝኩሉ ናትክ
3: ዝኩሉ እንታይ እንታይ ኢኻ ክትብለኒ ኢኻ እንታይ ዝኣበስክዎ ነገር ስለ ዘሎ ግና ኣብ ትሕቲ ምሕረት ናይ ካልኦት ሰባት ክኸይ ትደልየ ዘለካ መልሰለይ ባ ምስኻኸ ነብሲ ውፅኦ ሰይቲ ሰብኣይ ክትወስድ ከመ ኢሉ ተባሒጥልካ ኣዋል ተሳኢነን ካብ ዘክለን ኣዋል ተኽልክ ናበይ ትመፅእ
2: ሶሪ ንቅድም ሓሳባት ይስምዕ እዮ
3: ይሰማዓካ እንታይ ክትብል ከም ዘለካ ተረዲእ ንብሎ ምኻ ንስኻ እንታይ ጌርካ ዝገብር ዘሎ ካሊእ ኣቦይ እንዲኻ ምኾንካ ንመንከበካ
1: ኣንቲ ቅድሚ ሓሳቡ ዶ ይትሰምዐዮም
3: በቃ ተኾነ ሕሙም በዓል ቤተይ ኣብ ዓራት ተደኒሱ ናሃለወ ከምዚ ኢልካ ክትዛረብ ቁርብ ማሕፈረካ ሕጂ ከዓ ዝኾነ ተወሳኺ ዘረባ ይደልኒ ሻይ ክንሰት ኹም ጣይ ክብለይ
1: ኮፍ መበሊ ሻይ ክንሰት ይመፀና
3: እሞ ንስ እንተኸይኑ መምፅኢኹም ከዓ መሊሰልኩም ኣለኹ ከምዚ ዓይነት ዘረባ ሕስከለይ ትመፅኹም ዳርሒት ናብ ዝገፅካ ትመፅ ኣይደልካ
1: ኣቶ ቆላ
2: ኣባበይኒ እንታይ ኮይና
1: ዝገርመካ እየ ዳንቀሲ ኢለ ክዕለካ

0: Wat fir hetssen Tacht blemmer.
1: Mennneri, mi kan dre?
0: Oa.
1: እንታይ ከይትብ ለና ፍርሕኪ
0: ዋ ዶንጊና ብጣዕሚ ዶንጊና ኣለና ዳና ከምዚ ሓመም ክንደይ ድገይሩ ዘሎ
2: ዋይ ሰሊና ከዓ
1: መቸም ዘይሰክፊ ዘሰክፈኪ ተዘይጥዕምና ኣእሞንታ ክንገብር ደሊኸ ኩሉ ሰብ ኮን እናትወኒን ኣለዎ
2: ነናይ ጥራሕ

0: The number you dialed is busy right now. You may try again.
1: ተኮይኑ ዳኣ ዘይቅበል ኣለሎ ሎም ከዓ ሜሮን ካብ ክላስ ቀልጢፋ እንዳይ ወፅያ ሳበይት ዝብሉ ዝ
2: ዋልቲ ንዕናይ ባብጃኸ ካብቲ ገዛ ቀልጢፍና ክንወፅ ንዕናይ
1: ብካሕራይ መፃኹ

0: ናይዚ ፅቡቕ ኸይድ ኣሎ። ናይ ሰሊና ተሪፉ። ጆን ሄኖክ፣ ንምንታይ ደ እዚ ምስጢር ነጊረኩም? ቀልጢፉ ባ ንገርዋ። ቀልጢፎም ክነግርዋ እንታይ ክገብር ኣለኒ?
1: ኣንሶኒ ካን ኣኺልና ተጣፊእና።
2: ይገርመኪ ሙዘይ፣ ከምዚ ና ክንጠፈ ሓሲብ ናፈልጥ።
1: ከመይ ጌርክ ትሓስብዮ ኣትሶኒ? ከመይ ድና ነርና?
2: ወይ ክፅባእ ኸንኪ ጥዕሚ ክንበራት ሙዘይ
1: ናይ ምሓቂ
2: ብእውነት ኣብቲ ተሓዳር ዲኸም ጌርደውኒት ነይሩ።
1: ካልእ ዳ እንታይ ሕማም ነርኒ? ሎሚ ካብቲ ማሊ ፅባሕ ከዓ ካብ ሎሚ እዘይ ሓይሽ ሂወት ሒዝካ ከርታ ትብል ሞ ከዓ ንምንታይ ተበልክስ ንኾንቱ ዋ
2: ሄር ክሎ ይኹም ሙዘ ፅቡቅ ጌርኪ
1: ኣንቲ ደንጎ ይኸማን እንታይ ዝግብር ነይሩ እኮ ንደእ
2: ንስኻ እንታይ ይብል
1: ኣንቲ ንሱ ዳ እንታይ ክኽብል ወላ ነዚ ለውጥ ርኢ እኳ እዩ ዘይርድኦ ክሳብ ሕጂ እዩ ዝመላለስ ዘሎ ሰብኣይ ስ ከምዝናት ክትኾነ እምበር ኩሉ ቁልፉ ዝዓጠቐ ሰብኣይ ክበሃሉ ይብሉ
2: ይሄ ንሱ ድኣ ፍልዩ ግ ሰብኣይ ከማን ክሕዶ
1: ሰብኣይ ከማን ክምሕዶ ጓሌ ሕጂ ግናቸኺ ነዛ ነብሰይ ፍውስ ሳብ ኢለያ እዩ ዘለኹ
2: ናይ ብሓቂ ነክኩም ዘ
1: እዋይ ኣንቲ ደንጌ ኸማን ደንጌ ኸማን ጓሌ
3: ኣቲ ሰበይቲ እቲ ዝገበርከ ቆሉ ክሕፍረክ ነይሩ
4: እ እንታይ በፅኒ እየ ድሓፍር
3: ንስኽ ገፅ ሰደይ ትርእያ ደፊና ካብቲ ገዛ ይመሰጎንክትና
4: ግብርኹም እዩ ስጊጉኩም እምበር ኣነ ደስጊጎኩም እ ቁርብ ቁርብ ከናይ እውኖኹም ደይ ትምለሱ ኢኹም
3: እምበር ደወላዲት ክንስኺ ብዛዕባ ናይ ጓልክ ፅቡቅ ኣይትሓስብን ዲኽ
4: ሞ ሕጂ ሚካል ቆልዓ ኮይናሲ ንዕበ ዝእተው ንዕበ ዝውፅኽ ንብላ ማለት ድዩ ናይ ዓቕነ ፅበት እዩ እምበር እስኹም እዩ ንዚ ጉዳይ ጌጋ ምዃኑ ፅቡቅ ጌርኩም ትፈልጥ እዮም
3: ድሓን እንታይ ከም ዝመፅእ ክርእየክ እየ እዚ ፀገም እዚ ከዓ ኣብዚ ገዛ ኣትዩ ምስለከመኪ ፅቡቅ ጌርኮ ትፈልጥ ኢኹ እዩ
4: ዋለይ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂ ንኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸመን ኣይደልኒ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩም ኒ
3: ድሓን ኣንፃረይ ምኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
4: ኣይ ዋለይ ስለ ዝሓገዝኩ ሲ ገዛ ክስእል ገዛኹም እንተሰቐምኩ ደይ ጓለይ ዝኸሰብኩ ወ ካብ ገዛኹም ከዓ ጓለይ ዓብዩ ፀገም ኣብ ርእሲ ፀገም ተደራሪብዋ ዘሕለፍናላ ደይብልናስ ከምዚ እና ክንዛረብ ከማ ንምሕፈረኩም
3: ትበሊ ወረዳ ማዕዶ ይትኹንለይ
4: ድሓናይ ናቱ ሲ ፅቡቅ ጌርኩም ሞ ንምዃኑ ይትፈልጡ ኢኹም
3: ኪድ በሊ ኪዲ ኪዲ ምስ ኣተጠነፊ እምበር ዝወዲ እዚ ለካመይ ኣ ከምዝኸውን ካብ መጀመርታ ነጊረክ እዩ
4: እንታይ እያ ጌራትኩም እተዝብለኩም እኮ ምላሽ ዝበሃል የብልኩም እንታይ እሞ ተዛረብና ግና ርእሰይ ሓይ መለኩ ሕጂ
3: ርእሲ ክሰበር ከመይ ንዓ ክደማፀሲ ብእግሩ ኣይምፃእ ዋ
4: ዘረባስ ነይሩ ግና ስቕ እንድያ መቕፅዓትኹም ንዓኹም ታስቕ ትኸብደኩም እምበር ብተዛረብኩ ነይረ
3: እንታይ ከኸ ትብሉ ወ ገለተልክስ ካብ ኣብዓ ኣላ
4: ኣይ
3: ወ
4: እቲ ሃርሙኒ ስኡ ተሪፉኩም እኮ
3: ውቕኒ ውቕኒ ስኽ እውን
4: ወግሐ ፀብሐ ዘረባ ወልጉድ ርኪበ እየ
0: ይሄኖ እንታይ ሓድሽ ኣሎ ድ
5: ሰሊና እንታይ ትኸውናለ ፈፂሙ ክርድአኒ ይካለና እዚ ካይዳ እዚ ዝጠባይቲ ካበይ ኣምፅያት ፈፂሙ ክርድአኒ ይካለና
0: እንታይ ኸርእ ከለ
5: ብቐዳማ ዩ ምስ መን ኣምስያ ክፀሪቕኒ ምስ መን ምዃኑ ሰለጥካ ብጣዕሚ እየ ሰንቢደ
0: ምስ መን እያ ነይራ
5: ገርበካ እዩ እቲ ሰብ ናይ ኣእምሮ ፀገም ኣለዎ ኣብ ልዕሊ ኡ ኸዓ ሰታይን ዘዋርኒ እዚ ነገር እዚ ኸዓ ንሰሊና ብሓደጋ ዘእቱ ምዃኑ ፍሉጥ እዩ
0: መን ዝትብሎ ዘለካ ሰብ
5: ሚልዮን ሚልዮን ሰራሕኛ ናትኩ
0: ሚልዮን ዝ ሚልዮን
5: እዎ ሚልዮን እሞ ኸዓ ዝወዲ እዚ ኸዓ ምስ ዋደ ንገንዘብ ኢሉ እዩ ዝቐርብ ካልእ ወላ ሓንቲ ዕላማ ይብሉን ሓደገኛ ሰብ እዩ እዚ ግን ሰሊና ፈፂሙ እዩ ተሰቆራ ንሎ
0: ሞ የለኻ እንዳ ዘይትብለኒ ምዝ ኩሉ ትምህርታ ናምርኣን ስኒ ሚልዮን ሄኖ እዛ ቆልዓ ካልኣይ ግዜ ክትግደል ይብላ
5: ማይክ ቀዳማይ ተበድል እያ እዛ ቆልዓ ትብለኒ ከለካ ኩቲ ምክንያት እንታይ ምኳኑ ዩ ነገርካ

0: ብሕፅር ዝበለ በበይኑ ዝኾነ ሰሊና ትፈልጦ ዛንታ ክውነት እዩ ዘሎ። እዚ ከዓ ኣማውቲ ሓዋና ዲያን
1: ሓዋና ዲያ ናብ ሓደጋ ሞይቶ እንታይ ካልእ ሓድሽ ነገር ኣሎ ድ
0: ከቢድ ምዃኑ እምበር ኣሎ ክትፈልጦ ዘለዋ ምዃኑ ርዳእኒ ይፈልጥ እየ። ግን ንሳ ምስ ፈለጠት ናተይ ጉዳይ እንታይ ይኸውን ኣይፈልጥን።
1: እንታይ መፀገም ኣሎ ዝ ተበላሒትና ዝኾነ ካልእ መንገዲ ንፈጥር

0: ዝኸይድ ሂወተይን ዓይድቃስ ዝኽእልኒ
1: እዚ መን ነገር እዚ ሓቂ ከሊ ካልኣ ትብደል የብላ ትብለኒ

0: ትማል ምሸትካ ኣምሲኻ ስለ ዝመፅኻ ኣይነገርኩኻ እምበር ናብ ኣዴኻ ኸይድ ነይረ። ሰላም በለል ኢላትኒ ሰላምታኻ ይብፅሓ ኣለኹ።
1: እንታ ባባ ክሳ መእስያ ከም ቆልዓ ትሓስበኒ?
0: እዋ እንታይ ኮይኑለ ከም ቆልዓ ዝሓሰብኩኻ?
1: ዘይርዳእ እንዲ ዝመስለካ? ክሳ መእስያ ሽፍነ ኣለ
0: ሚልዮን ወደይ እንታይ ይሽፍን ኣለዋ እሞ ክሽፍነ ኣላ። ሰላም በለለ ኢልሃኒ ነግረካ ኣለኹ። ከም ሓቂ ኮ ኣዲኻ ስለ ዝኾነት ካብኣ ከይተፀበኻ ባዕልኻ ከይድካ ዳህያ ክትሓትት ነርካ። ስራሕ ከመይ ኣሎ?
1: ስራሕ ድሓኒ ኣይፀላ
0: ምከየለ ኳ ፈቲካ ሓቂ ምዝራብ ከም ትስፍራኾ ኣይኮንኩን። ፅቡቕን ፅሑፍን ስራሕ ትሰርሕ ኣለኻ። ስለዚ እዚ ሚካኤል ሂብካ ዘሎ እምነትን ኣድናቆትን ክትውስኸሉ ኣለካ ዳኣ እምበር ኣብ ወጋ ዳጋ ዘእቱ ስራሕ ክሰርሕ ከምዘይብልካ ተጠንቀቕ። ናይ ሓደና ጌጋ ንክልቴና ዋጋ ስለ ዘኽፍል
1: ድሓን ርዳእኒ ተባባ
0: ሓንቲ ነገር ግና ኣላ ተሰክፈኒ።
1: እንታይ?
0: ዋ ንዓባ ኣብ ቅድሚ ዓይንና ትገብረ ኢኻ ትሓቦ ብኡ እኳ ኢና ሓሊፍና
1: ኣብ ዘይተርዳእኒ
0: ሕራይ ቅርርብኩም ምሰሊና እንታይ እዩ
1: እንታ ኣቦ ኣይትዕልሉ ድ እታ ኣንኮብታ ስራሕ ምሳይ ትውዕል ዘላ ሰብ ምሰ ዘዝዕለልክዋ ሰላም ዘዝበልክዋ ጓል ከም ዓርከ ይትሕሰብቲ ኮይና ይፈለጥኩ እምበር ካብ ዝወፃእ ካልኦል ሓንቲ ርክብ ይብ
0: ድሓን ካብ ስክፍሳ ስላዓለ የም ኢለን ወታይ
1: እንታይ ምወሰክፍ ኣለካ ብዓብዪ ኣነ ከም ዘይፈትዎን ትፈልጥ እኒኻ ይውልን ዚኢን
0: ኣይፈለጥ ኢለ የም ኢለን ወደይ
1: እንታ ኣባ ኣነ ኮምኡታት ከምዘይ ኣለኹ እንዳፈለጥካሲ እንታይ ክንዲ ዘሰክፍ ዘለካ
0: ልቢ ጎበዝ ኣብ ደረቱ ክበሃል ከሎኮ ስቂኢልካ ኣይኮነ ተባሂሉ መንእሰይ ብስሚዒት ተደፋፊ እዩ ዝገብሮም ነገራት ብዙሕ ስለ ዝኾነ እዩ።
1: እዛ ዘረባኩምን ዓየት ምልከት ኒያ ይወለን በጃኸ ካብ ኩሉ ካብ ኩሉ ፈፂምካ ይእመነን ብኸምእየ ዘይፈትዎን ኣነኸ
0: እዋ ሓፈሻዊ ግን ክዛረባ ኣይትኽእልኒ ኢኻ
1: እንተ ባባ ናይ ቀረባ እምነት በዓል መማኮዩ
0: ሚልዮን እንታይ እዚ ኣብ ልዕሊ የ ዝዕቐት ዋ ኣዘረባ ከጣዓም ከነፈኻኹስ ኢልና እምበር

0: ዝኾነ ነገር ዝሰክፍ ኣብ ገዛ ዝረእኸዮ ነገር ኣለ ድዩ? ምስ ካልኦት እምበር ምሳይ ምውሳእ እኮ የድልየካን።
1: ስማኒ ኩሉ ዝትገብሮ ዘለኻሽ ከዓልኣለ ሓደ መዓለት ናባኻ ከም ዝፈስ ዝፍለጥ
0: ኣነ ኸ ተሰቢልካ ዘረባ ኣብካ ከይኮን ኮ የፈሪሐ ፀንሐ ድሓን ከም ዝበልካ ዮ ዝኾነ ስክፍ የለን ኢልካ ከም ዝመለስካ ሓስቦ እየ።
1: ስማኒ ሕጂ ልዕሊ ዝግብስኻ ግዜ ተሕሊፈ ካልእ ነገር እንዲክፍጠር ሰላም ጀመር ንእዞ
0: ሞንታይ ተዳሊኸ ዲኻ

ክብራት ተኸታተልቲ መደባት ሞዛይክ ብኣጋጣሚ ዝኽሪ መበል 50 ዓመት ናይ ቤት ትምህርቲ ሰውራ ምስራት ማለት እዩ ዝተኻየደ ንጥፈታት ኢና ክንከታተል ፀኒሕና። በዚ ኣጋጣሚ ድማ ንኩሎም ኣባላትን ተምሃሮን ቤት ትምህርቲ ሰውራ ነበር እንቋ ኣብቃዓኩም ክንብሎም ንደሊ። ምስ ኣላይ ሳሙኤል ዮሃንስ ብምኳይና ብሓባር ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና ክሳብ ሽዑ ሰለናይ ቀነ ክኾነልና እናተመንኹ ምስተረፎ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ሓንጣል ከመይ ሓጀርካ ከምስካ ቁርግ የ ኣታ ተኾንካ ምዛረበካ ኣሎ
1: ምስ ክሰርሕ ትርእየንላ
0: ምጠላምካ ተሲኻ
1: ምሳይቲ ካ ሓደ ይርካ
0: እታ ድምብሉላስ መረት መሰታ ተኸዳ ተክገብር ስካዓት
1: ካብ ንስኻ ካቲቦ ዳ ኣስመረተ ሂወ ትበልፀኒ ክውስኸካ የ ለማኒ
0: እዚኣ ፀላእኹ ትብልት ብለፅሓብተይ ዛፀርፊ ደግንከ ያ
1: ክስንዘካ ይኹማ
0: ኣታቃነ ንዓኻ ኣብዛ ብርከይ ተደቢቕካ ክትልምን ጎርኩ
1: ንኽልምነካ ክትልምነኒ ማለት ድ ምኻን ብዘይኩዳ ካል እንታይ ኣለካ
0: ኣታ ንስኻ ብኸብካ ደኻ ትካልካል ነብስኻ ንሸጥኩ
1: ንዓኻ መሓሸካ ስራሕ ዘይሒልካስ ናብ ሰብ ምሻጥካ ኣሲኻ ስማዓስካ ሓተካ ሓደ ሰብ ኣብ መገዲ ዝተፀገመ ክልምን ጎፍ ተዝብለካስ እንታይ ምግበር
0: ይዘኽበሉ ንካንካስ
1: ንኽትኮበልካ እምበር ብጎኑ ኹ መልካ
0: ታይፈይ
1: መን ኢኻታ
0: ንዓኻ ወረእ ይበላ ውሲኻልካ
1: ንዓባ በሊዩ ስሓግዘና ንዓባ ድማ ቀሎ
0: ፅናሕ ኣብ ርእስኻ ኣሎ
1: ኪድ ህልም በል ብዘይ ንሱ ከይደቀስና ሓዲርና ርእስና ተጠው ኢሎ ሌባ ካቲቦ ፈገር ወዚዋ ስምዒ ነቲ ህውከተኛ ግርማይ ሰሉ ኣብ ገፁ ደርቢ ይሉ
2: ይኽ ኢ ኣብ ገፁ ስንደወሉ
1: ሃብየ በጃኺ ካብ ዘረባ ዝኸፍእ የለን
2: እንተ ሓባይ ሎማዓት ፅቡቅ የለኻ
1: ዕሉ ዘይከፈለካ መዓስ ፅቡቅ ህሉ
2: ኣሞቲ ሓባይ ደ መሳርቲ ስራሒልካ ከተለቂሕካሉ
1: ኣቲ ኣነ ገንዘበይ እንዳበለ ረቢሽኒ ሞባይል ክዓፅው ንሱ ካብ ዝኣትዎ ክኽወል የለኹም ክብል ሞኽ ኢለ
2: እሞ ካብቲ ሕባእሲ ሓሰብ ተፀበየኒ ዘይትብሎ
1: ክንደይ ግዜ ከመክኒ
2: እሞ ከምሓሽ
1: ይሓይሽ ንፈረቓ
2: በቀርሓንከም ክብረ
1: ስምዒ እቲ ሽቓቅ ኣሰኪፍ

0: ገለ ዝዓበሶ ግድል ኮይኑ ጨና ጀሚሩሉ ወ ተዳሕምዲ ክትብልያ ማዊሒድለግልለ ኮይነ ገለ ትብላላ ምንችብ ከይመፁ ገለ ግበረ
1: መጀመርታ ክሪሞ ድሓን ከምኡ ገብር
0: በካ ከምኡ ግበረ እንታይ ዳ ኣለኸ ክብችብችብ

0: ይተኣምና ወዲሾም እንታይ ዳ ሓንዲኻ ከምዚ ጤና ይበረኻ ዳነጠርጋ መፅኻ
1: ስበል ንስኻ ለምለም ሓንቲ ፈውሲ ርእሲ በጃኻ ድ
0: ይታ መሓመድ ኣርከ ብሓንዲ ዳ
2: ሓመድ ኣብልዕኻ
0: ሓምሊ ኣበይ ኣሎ ምህረስ ኣበይ ሞ ክረኽቦ ሓምሊ ዳ ሓምሊ እንዲኸል ክተበርህ
3: ያዞን ተሓዋውሶ ኣለኻ ትስማት
0: ስሚ ክንኣ ማሓሙድካ ስሚ ተሰቲ ዳ ከመይ ገይሩ ክሓር ቀደም ቀደም ጋሕ
3: ያ ለማለም እዚ ሰብ ዝሓዘለይ በጃኺ
0: እሂለታይ ተጋጊደ
2: ኣታገርና ንድሕር ናይ ምስማዕ ፀገም ኣለካ ኮይኑ ስቕካ ሕረይ ኣትካሓዝ
0: ክላሳዳ ኩሉ ሰብ ደይክእላ
2: ኣትካ ግበር
0: ኣታስኹም ከ ፀገምና ዳ ፈለጥኩም ክትዛረቡ ከለኹም ምልክት ናይ ኢድኩም ደይትውስኽሉ
2: እንታ እምና ከይሰምዓካ ዋእዛ ዳዋቶም ፀልዋ
0: ዕዳ ንምንታይ ዕዳ ኣሎ ድዓማ
2: ኣትኣሱ ስቕበል ዝኸፀልለክ እዩ
0: ዋይ ሕጂ ረዲእኽ ንክምታ ዝፈትዋ
4: ኣትዓምና ሻይዳይ ናይ ኮይኑ
0: ብነፍሰይ ዚ ፅቡቕ ኣይወዓልኩም እዛ ሻኸ እያ ተድልየኒ ነይራ እንታይ ታይ ጭኑ ዘሎዶ
2: ኣምና ሸቐቕ እዩ ዝኾኑ
0: ንስከፊ እንታይ ጨኑ ዘሎ
5: ዋ ሓንጣ እንታይ ደጨኑ ኣሎ እዩ
0: ሽታሪሓን ሽላን ሰንደል ዑድ ገዛ ርኢ ክለኸ ሽቃ ገምገም ማይበላ ማይበላ እዳጭኖ ሽታይ ጨኑ ኣሎ ከዓ ክትብልኒ እዚኣ ሓደያ ግበር ዋቅልጢፍኩም ዕርዮ
6: ሕቁሎ ሕቁሎ ፓ እንታይ ጨኑ ኣሎ
0: ድ ሽታ ካልስኻኹ ታይ
2: እምበርከ ካልሲ ኣለዎ ትብልዶ
6: ኣውጫ ከሸተክ
2: ኣብደዳተመጫኸይተፅዓስኖ ከይትሕመና
0: ስመስከንስኺ ኣይትመለስኒ ክታይ ኣስቕልክ
5: ዋ ኣታሓንጣ ክልተ ቦታት ናይ ትሸቓቕ ተባላሸየን ኣለዋ
0: እሞይ ትሕብር እንዲኽ ከፃፅዕኒ ዲክደልኺ ዳሓና ብርእሲ ክሎ ይንፅዎ ይቕፅዕኒ ኣነ ካብለክሉ ካብተን ደሞስ ክቆሪፀ ህቦ
5: ካብተን ዘይብለን ቁንጠርስ ክትቆርፀለን ከዓ
0: ቁርፀለን ወይ ወረካብ ስራሕ ከባረረክ
5: ጠፋእኩ
0: ህልበል ወይ ባክለ ኣነታ
5: ኣታስቕ ዲኹም ዳኣ ትብሉ
3: ማለሽ መድሃብ ኣመና ንኣፍዩኹም ኢሉ ክዳ እምበረብሉ ብወል ሓንቲ የብሉ ጥራሓ ያልቡ
2: እዋ ሕጂ ክርሳ እዩ

0: ሃገር ገብተን ትርከስ ቤት ይብል ስማስክ ንስ ካብኻ ዝሓሸ ጥዑይ ድራውሉ ኮ ትፈልጥ ረ
1: ብራ ጥራ እቲ ዝነፍዓኸማ
0: ብልቅልጥፍ ኣምፃለያ
1: መሳለጢ
0: እንታይ ከምቲ ልሙድ እንዶ ባዕሉ ክሕልፎ ድሓር ክንፀባፀብ ቅልጥፍ እተለየ ምፃለ ሄ
1: እሞ ንዓነ ኣብ ቅድቶም ሰራሕተኛታት ከከምኣ ትብለኒ ንዓነ ናዋ
0: እንታይ ተባሃልካዮ እንደ ግበር መቼም ወስላት ሰብ ኩሉ ሰብ ወስላት እዩ ዝመስሎ
1: ወስላት
0: ኣሳላጢ ከም ዝበልኩ ካሕሰቦ ሕጂ ኩሉ ዓሚድ ብኢካ ለካ ናብ ምንቺ ብየ ገፁ ፀሪዩ ስለ ዘሎ ደው ኢሎም ከይነብሩለይ ሞ ከየቁፅዕኒ ቅልጢፍካ ምፃለ
1: ከየቁፅዕኒ
0: ወይ
1: ኣንታ ዝኮነ ሓዋር ዝዕሽኩ ኮዩ ናይ ጥዕና ጉዳይ ኳ ሂወት ሰባት ዘህለቕ ነገር ኳ ክትዘር ዘለካ ስማዕ ኣሎ ነገረካ ሕማም ታይፎይድ ዝበሃል ትፈልጥ
0: እዝግነ ይፍልጠኒ
1: ሕራይ ሕማም እዩ ወላ ክትፈልጥ
0: ድ ኣብ ዜና ናይ ቴሌቭዥን እምበር ኣህ የፈልጥ ኢልካኒ
1: እታ ምርኣይ ግዳ ከመይ ጌርካ ክትሪኦ ክትሪኦን ክምንክለካን ሓደኒ ኣብዚ ሃገር እኮ ኣንኳ ኢሉ በዓል ሕማም ኢቦላን ታይፎይድን በዓል ዓሶን እዚ ቲቪን ከማ ነበረ እያ ነበረ ኮይኖም እዮ ንስኻ ግን ዘይነበረ ሕማም ከተም ዝፅዕር ኣለካ
0: ዶ ክሳብ ኩሉ ድታ
1: እንታይ ዳ እንታይ ደንቆሮ እዚ ሕማም እዚ ኮ ብርስሓት እዩ ዝመፅእ
0: ምንታይ ኮይኑ ዳንዓኻ ዘይመፀካ
1: እዛ ስልካ ዓጀብጀዋ ይትበል እዛ ፀሪትን ንፅህትን ሃገር ከይትልክማ ነገረካ ኣለኹ ኣነ ናይ መጀመርያ ግዜ ሕማም ታይፎይድን ኢቦላን ኣብ እንዳ ዝማም ተረኣዩ ከይትበሃል ሓዲኡ ግበር ይብለካ ኣለኹ
0: ጥፋና እንታይ ዳ ትፅበለካ ስኻ መቆጥፋ ንፀል
1: እታ መሳለጢ ገንዘብ ኮይለካ
0: ወዓ ሰብሲ ናይ መጀመርታ መሓዝ ምዕባለ ኣምፃእ ምዕባለ ካ ኣበሃል እምበር ናይ መጀመርታ ኣምፃእ ሕማም ክበሃል ዓንጣል ዝማም ክንታ ክትብለኒ
1: ክባርስዝካ
0: ዜና ሓሙሽተ ሸ
1: ሓሙሽተ ሽ
0: ወይ ናነይ
1: ብዛ ናይ ሻባ ክፈሎ
0: ሓሙሽተ ሽሕ እናሃብኩካሲ ሓሙሽተ ናቕፋ ክትልምን
1: ናነ ሕራ

0: ወዲ ራሲ ዝበልኩ ኣሪብ ካለ ኢሎ
1: ግድን ድንባ ቆፍ
2: በረኸት ክልቲ ቢልካ ስከ ምጫኒ
1: መቸም መሳፍንቲ እንተፈቲኻ ዘይትገብሮ ነገር የብልካ ድላይካ ኢኻ ትገብርቲ
0: ብልካብራሲ
1: ኣለ ካበድ መፅ
0: እዚ በረኸት
1: ድባ ቢለልካ ንበሉ
0: መንኸይዶ መቐልጥቀ ክመለሰካ ብራሲ
1: መስፍን ብድንጓይ ከምዶ ይፈቱ ትፈልጥ ኢኻ
0: ኣጆካ ድግምት ክብለካ እንዴ

0: ዳርጋ ንፅበ ኣለና ቁሩብ ደንጉና እምበር ክንዕርየና
1: እሞ ክሳብ ድመፅ ዋላ ንፍርቂ መዓልቲ ዓፂኹም ብድሕሪ ዶ ይትሰርሑ ዝተፈርሽሐት ቦ ክሳብ ትካልኩም ዳኣቱ እንታይ ትገብሩ ነርኩም ትዝገለ ዳ ከዓ ብንጉ ኢኹም ስራሕኩም ጀሚርኩም
2: ድሓን ድሓን እዚ ብዙሕ ዘረባ ዘድልየ ይኮነ ኣቶ ሓንጣ ናይ ንግዲ ፍቓድኩም ተኣጊድሉ እዚ ገዛ ድማ ክዕሸግ ስለ ዝኾነ ንስኻን ሰራሕተኛኻን ካብዚ ገዛ መወፀኹም ዶ
0: ወይ ብቻኻ ብቻኹም ዘምርሕዋ ብቻኹም ብቻኹም ሕጂ ንእሽተይ ዕድል ሃቡን ሞ እዚኣ ክኣርእ ተቆፂርና ና ክንርያ ኮይና ተቆፂርና ብቻኹም ብቻኹም ብቻኹም ንእሽተይ ግዜ ሃቡን ኤኮ ኤኮ መፅኡ መፅኡ ኸማ ና መስብን ና ና ና በቃ በቃ ሕጂ ፀዋዓዮ ክንዕርያና በቃ ክንዕርያ ኮይና ወዲና ኮይና ክንዕርያና ቀልጢፍካ ፀዋዓዮ
2: ኣቶ ሓንጣ እዚ ዘረባን ለመናን ዘድልዩ ይኮነ ብተወሳኺ ድማ ሕማም ኣትዩ ከይከውን ህዝቢ ድማ ከይልከም ሓካይ መፅኦም ክረጋግፁ ስለ ዝኾኑ ንኩላትኩም ኣብ ሓደ ገዛ ክንዓፅወኩም ኢና
0: እወይወይወይ እው እንጀራ እው ትካላይ ሕጂ እንዲያርኣ ሞት መፅያ እንታይ ሞት ጥራይ ደኣ ክልተ ሞት እምበሪ
3: እወይ ሓንጣል ልከምካ ናባእ ንዘይጠቕማ ድበፅ ክንብል ባ ብሂወትና ተጣሊዕና ትለማለመይ ናበይዳ ኣሎም ክንወስዶም ንብሉ ዘለዉ
4: ናይ ክውሽብና ኾኑ
0: ይተዓል እዞም ውንጭ ቤርኣ ተክገብሩ መፅኦም
5: ክስልሙና
0: እንታይ ይበሃል እዚ እንታይ መሳፍንቲ ናይ መን መርገም እዩ ነርኒ ናይ መን መርገም እዩ ዝክልዎ ክንዲ ዝዱ ዝብለንስ ናይ መን መርገም
6: እ ናይ ዳሃብ ዝኣ ከም እንታ ሰበይቲ ፀሊም ይመስለኒ ትመላሓሶ
0: እሞ ንዓይ ንዓኻ እኳ ከይከውንስ
6: ካንዓኻ ሽብኻ ብኻ ምስቲ ገዛ ዓሽገምካ ንዓይ ሕናቅ ትምነ የለይ
0: ናታይ ትምነት እዩ ንስኻ ኮ ንዓይ ብተግባር ኳ ኣርኢኻኒ ወይሓጣል ተዋሪድካ
6: እማኣነ እንታይ ዘይገበርኩ ኣነ ኮተማ ወይት ግን ዕድል ድዩ መርገም ናይ ድሃብ ድዩ ኣርኪቦምና
0: ቅድሚ ምምፅኦም ኣታፋኛቱ ራእኢኽ ክድርግመኩም ነርኒ
6: ንባል
0: ንገበርቲ ክፉ ንደለይቲ ሞተይ
6: ካሰኢልካ እንዳ ዓጀውጀዋይ ትበል ሕጂ ግዳ ስምዓኒ ሓንቲ ፅቡቅ ፍታሕ መፅያት ንላ
0: እንታይ
6: ጫብካ ከይትተንከብካ ከተም ጥላ ትኽእል መንገዲ ማለት እዩ
0: ናበይ ገፀይ ናባዕር በርሮ
6: እንታ ስምዓኒባ ንስኻ ከይከሰርካ እኳ ዳኣ ከሲብካ ትወፀላ መንገዲ ኣላ ማለት እየ
0: ብኸመይ
6: እሞ ንኸይድ ባብ ካልእ ቦታ ቁርብ ውሳይ እንታይ ግበርና ከለና ምናብ ዝላ ንታይ ሓሳባት ክመፀልና ዳ
0: ሒት
7: ንበር
8: ሓንጣል ተላለየ በል ወደ ወራሲ ይበሃል ማይ ጋርድያን ኤንጅል ነው
0: ጋርድናይ መን ዝ
8: መልኣኻዊ ምጉዚትካ ማለት እየ ኩሉ በዕሉ ክንላከ
7: ራይ ኣቶ ሓንጣል ትካልካ ብዘጋጠማ ብጣዕሚ ሓዝን ፅቡቅ ፅሬትን ፅፈትን ዝነበራ ትካል ብከምዚ ምክንያት ካብ ስራሕ ደውሉ ክትብል ብጣዕሚ እዩ ዝሕዝን
0: ይሕዝን ጥራይ ተደቢርካ እምበር
7: ኣጆኻ ድሓ ሕጂ ንስኻ ተኸስበሉ መንገዲ ስለ ዘሎ ሓዘንካ ናብ ሓጎስ ክልወጥ እዩ
0: ብኸመይ
7: ብኸመይ ዶ ፅቡቅ እቲ ትካል ዝማም ከይፈለጠት ከላ ብውሽጢ ውሽጢ ንዓይ ተካሪየኒ
0: ካቶ ዘለኻ ምስ ነዚልካ ክትኸኒ
7: ኣቶ ሓንጣል እቲ ብሙኒሽፔ ተቁፅዖ መቕፃዕቲ ኮ ኩሉ ኣነ ይክሕምሎ ብላዕሊ ድማ ኣነ ንዓኻ ገንዘብ ክኸፍለካየ ስለዚ የዋፃእካየ ዝብል እዚ ከማን መስፍን በጃኻ ኢሉ ስለዝለምነ እኒ
0: እንታ ከሰብ ዘለ ዝማንካ ከመይና ፅግት
8: ጥዕና ከለካ ዘ ዝማም ቆልዓኻ ከምዘካረየትካ እያ ትፈልጥ
0: ንስኻ ምስ ወደ ወራሱ እኮ ብውሽጢ ውሽጢ ኦም ክትወዓዓሉ ዶ ከምኡ ይከኣል ኢና
8: ይከኣል ንፍርኻል ድሓርካ ከ ወደ ወራሱ እኮ ኣብቲ ትካል ኣይቅቀለን እዩ ብማናጀር ይኸካ እዩ ንስኻ ከዓ ተዘኻ ከም ዋሳኢ ከም ዋና መንፅል ክትዋሳእ ትኽእል ኢኻ ብሓቀቶም ስራሕተኛታት ኳ ኣይፈልጡን እዮም ነታ ጓልሓወካ ንሜካ ድማ ንሪኢ ከለካ ዓመታዊ ዕረፍቲ ውሰደ ትብ
0: ድሕናተስ ውሉል ዕረፍቲ ስለ ዘለዋ ክብቁፀ
8: እዚኣ ከ ፅበቕቲ ወዲ ወራሰ ለዋህ እዩ ሪኢ ከለካ ኣነ ከዓ ብርኩ ተለፊኤ ስለ ዘለዎ

0: ብላ እዩ እምበር እዚ ወሪድካ ዘሎ ዳሸቃ ቀቢልካ ዘመውት ኮ ሙፅያ ይትሕሰቦ ንስኻ ብሕዘም ናብራ እናተኸላበትካ ዘይመጥካስ ኣነ ሸቃቅ ክብለልካ ዝኾነ ወዲ ወራሲ ምሳኻ ክላዘብ ብክንደይ ኢኻ ትወርሰኒ ክንደይ ኢኻ ትበኒ
1: ወልወልወል ንዚ ኩሉ መቕፃዕትን ንመተዓራረ እዩ ዝወፅ ገንዘብን ከምኡውን ንነዊሕ ግዜ ክዕፆ ስለ ዝኾነ ንወርሒ 2,000 ክበካ
0: ንታይ ንወርሒ 20,000 እቱ ይረስ 2,000 እንታ ሰወል እዚ ከ ወዲ ወራሲ ልዋህ ኮይኑ በሪ ዋላ ብሓሙሽተ ሚሊካ ኣነ ኢልካ ክሓራግ ክብረ ዝግባእ ወይ ስማዕ ክንደይ ገንዘብ መውፃእታ እዚ ክገብር ዳሓር ከዓ ዝማም ተፈሊጣ ኮ ክትመንቁረካ ኮያ
1: ኣቶ ሓንታን ካብዛ ገዛ ወፂኢካ ተመሊስካ እንተለሚንካኒ ዋላ ብፍርቂ ናይዛ ዝበልኩካ ዋጋ ኣየዋፀንን
0: ሓንጣን በጀኻ ሕሰበላ ወይ ድሓር ካብዚ ንላዕሊ ከይትእውን

0: እዚኣ ናይ ዚ ኦፊስ እ ናይቲ ቤት ቁርሲ ከዓ ምስኦም እዩ ዘሎ
1: እሞ ኣቶ ሓንታ ብውሳኔኻ ከምዚ ትጣሓስ ብፌርማኻ ካበረጋገፅካ ከምኡ ገንዘብካ ካወሰድካ እዚ ቤት ፅሕፈት ክትገድፈልና ኢኻ
0: እሞ ኣብዚ ገዛ ድኣ ኣገዳሲ ንብረት ኣለኒ ዶ
1: ዋ
0: ወይ
1: እሞ ድሓን ሎሚ ዘድልየካ ንብረት ክትወስድ ኣፍቂደልካ ኣለኹ ፅባሕ ግን ልክዕ ኣብዛ ሰዓት እዚኣ መፅ ኩሉ መፋትሒ ናይ ዚ ቤት ፅሕፈት ክርከበካ እየ

0: አንተን አንተን አታ አንተን ወታ
1: ቤዳ ናብዚ ገዛ ተክገብሩ ክመፁእ
2: ሰንኪኸ ሰንኪኸ ብሰንኪ ክብለክ ለኹ ብሰንኪ ዘይፅፉፍ ኣሰራርሓኺ ገዛ ርኢ ክልኽ በድመንጨኒ ብድሕሪ ድማ ዝትካል ተዓጢምሽ
1: ዋ ኣተሓንጣ ትጋገለኻ እዚ ገዛ ድኣ ጥዑም ሽታ ፈነጂ ናይ ለታይ ጎረቤተይ እናጨነወሲ ብሰንኪ ክክትብለኒ ብሳላኺ ክትብል ዲኻ ተደሊኻ ክዱ ንርኣዩ ምስልኻ ተደሊኻ ኣብቲ መንደቕ ተደሊኻ ድማ ብስሚንቶ መስመስመስመስ ትብል ክትረአ ማንምርኣዩ
3: ሚኮ ዓምናሎ መዓልቲ ድኻ ንድዩ
4: እንድዒ ኣብቲ ኦፊስ ደቂሱ ፅኒሑ ሃንደበተስ እዩ ገዛይ ተመንጢሎሎ መስፍና ርሑቕለይ ገለ ክብ ፅኒሑ
2: ሓንቲ ጥዕምቲ ሻይ ኣብ ንክትሪ
0: እይታ ዓምና ዳሓን ዲኻ ደኣ
5: ወይ እታ ንስኻለኻ ዲኻ ንስኻ ዝብኻ ሕልሚ ጥራይ ኮይንካ ኣለ
4: ኣንተ ሓወቢ ሕጂኻ ትነግረና ዲኻ
5: ንመጀመርታ ግዜ ኣብ ሕልመይ ሰይጣን ክዕወት ርእየ

እነ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ እዚ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ካብ ዕለት 17 መስከረማት ሒዝ እዩ ዝተፈላለዩ መሳነሩ

ሆቴል ኣስመራ ፓላስ ብፍሉይ ሃገራዊ መንፈስን ብዓቢ ድምቀትን ተሰሊሙ እዩ ነዚ ዓቢ ታሪኻዊ ዝኽሪ ንምእንጋድ ተዳልዩ። እቲ መደብ ሰዓት 8 ቅድሚ ቀትሪ ብምቕባል ኣጋይሹ ፈሊሙ። ካብ ርሑቕን ቀረባን ዝመፁ ዕዱማት፣ ገዳይም፣ ተጋደልቲ፣ መምህራንን ተምሃሮን ቤት ትምህርቲ ሰውራ ብልዑል ኣኽብሮትን ፍሽኽታን ተሰንዮም ናብ ኣዳራሽ ኣምርሖም።

እዚ ናይ ምቕባል ስነ ስርዓት ላዕለዎት ሓለፍቲ ግንባርን መንግስትን ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ናብቲ ኣዳራሽ ብምእታው ፍሉይ ክብረትን ርዝነትን ለቢሱ።

0: ኩሎም ዕዱማት በቦቶኦም ምስ ሓዙ መደብ ብዝኽሪ ሰማዕታት ፈሊሙ።
1: ذكرى سمعتك

ድሕሪቲ ናይ ዝኽርን ክብርን ህሞት ልቢዝትን ክፍን ናይ ትማለ ተዘክሮታት ዘበራብርን ነዚ በዓል ዝውክልን ምዝሙርን ደርፍታትን ይቐሪቡ።

Thank you.

0: ቀጺሉ ኮሚሽነር ባህልን ስፖርትን አምባሳደር ዘመደ ተኽለ ናብ መድረኽ ብምውፃእ ሓጺርናይ መኽፈቲ ቓል ኣስሚዑ ኣስዒቡ ንክቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ብኣጋጣሚ ወርቃዊ እዮቤልዩ ምምስራት ቤት ትምህርቲ ሰውራ ቃል ከስምዕ ናብ መድረኽ ዓዲሙ
1: ንዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ኣብ ወፃእን ብዓብዪ ሃገራዊ ኩርዓትን ኤርትራዊ ወንን ዝተፈላለዩ ዝኽራዊ ትሕሶታት ዝሓቐፉ መደባት ክካየዱ ድሕሪ ምቕናይ ሎሚ ናብዚ ዓብዪ ወግዓዊ ናይ ዝኽሪ ዕለት በፂሕና ኣለና። ዕድሜና ኣኽቢርኩም ብምርካብኩም እናመስጎንኩ እንኳዕ ድሓን መፃኩም ብል ዝኸበርክንን ዝኸበርኩምን ነዚ ዝረዚን ዝኸዚ ኣመልኪቱ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቃል ክስምዓና ብኣኽብሮ ተሓትት።
2: እዚ ሎሚ ድሕሪ 50 ዓመታት ዝዝከር ዘሎ ኣጋጣሚ ሓድሽ ምህዞ ዘይብሉን ሓድሽ ሕጂ ንምህዞ ዘይብልናን ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚኡ ዝነበረ እውን ናይዚ ሃገር ሓይሊ ሃብቲ ሰቡ እዩ። ናይ ሰቡ ሃብትን ሓይልን ዘራባሕ ከዓ ብፍልጠትን ትምህርትን ተመክሮ ናይ ስራሕ ኢሉ ሎሚ ከዓ ነዚ ሓድሽ ምዕራፍ ንኽቶ ዘለና መቐፀልታ ነቲ ተመስረተ ናይ 50 ዓመታት ዝኽሪ ኣጋጣሚ ንኩሉ ህዝቢ ኤርትራ ንኩሉ ፈተውቲ ህዝቢ ኤርትራ እንኳዕ ኣብዚ ብፅሓልና 50 ዓመታት ንቅድሚት ኣይንኸይድና ኣብዘን ሓፀርቲ ዓመታት ጥራይ ትንደልዮ ክንበፅሕ ዘዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ከነረጋገፅ ምእንቲ ሓይሊ ሃብቲ ናይዚ ሃገር ህዝቢ ካብ ህዝቢ ብህዝቡ መራቢሒኡ ትምህርትን ፍልጠትን ስራሕን ስለ ዝኾነ ነዛ ኣጋጣሚ እዚኣ ካብዚ ንላዕሊ ዝብሎ ይብለይ ንቐነለይ።
0: ካብዚ ስዒቡ ድማ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድያ ቃል ኣስሚዓ። ዶክተር ሓሊማ ቤት ትምህርቲ ሰውራ ንናይ ሎሚ መርኣያ ትምህርቲ ኤርትራ ዘንፀፈት መሰረት ምዃና ብምግላፅ እቲ ኣብ በረኻታት ሳሓል ዝተጀመረ ናይ ናፃ ትምህርትን ምጥፋእ ማሃይምነትን መደባት ሎሚ ኣብ መላእ ሃገር ተዘርጊሑ ነብሲ ወከፍ ዜጋ ብዘይምስልካይ ናይ ትምህርቲ ዕድል ክረክብ ይግበር ምህላው ብምግላፅ ሚኒስትሪ ትምህርቲ ነዚ ክቡር ሓደራ እዚ ተሰኪሙ ዘመናዊ ትምህርቲ ንምስፋሕ ይሰርሕን ይፅዕርን ምህላው ነዚ ታሪክ ንምዕቃብን ንመፃ ወለዶ ንምትሕልላፍን ድማ ህዝብን መንግስትን ኣድላይ ደገፍ ክገብሩ ተማሓፂኖም።
3: በዚ ዕዙዝ ኣጋጣሚ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ዝብል ቃል ሚኒስትሪ ትምህርቲ ከስምዕ ምብቃዐይ ሓበን ይስምዓኒ። ክቡር ፕሬዚደንት ሃገረ ኤርትራ ብፃይ ኢሳያስ ኣፈወርቂ፣ ዝኸበርኩም ሚኒስትራት፣ ኣዘዝቲ ሰራዊት፣ ላዕለዎት ሓለፍቲ ግንባርን ሃገራውያን ማሕበራትን ዲፕሎማሰኛታት ናይ ሃይማኖት ሓለፍቲ ኩልኹም ተሳተፍቲ ማሕበረሰብ ቤት ትምህርቲ ሰውራ ደቂ ዓባይ ድስቲ እንኳዕ ኣብ መበል 50 ዓመት ወርቃዊ እዮቤልዩ ምምስራት ቤት ትምህርቲ ሰውራ ረዚን ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ክነብዕል ኣብቃዓና። ቅድሚ 50 ዓመት ነዚ መወዳደርቲ ዘይርከቦ ቅዱስ ሕልሚ ሓሊሞም ንሕልሞም ክውን ክኸውን ከይተፃዕቱ ሰሪሖም ዕላማ ዘለዎም ብቑዓት ሃገራውያን ክንከውን ዝኽኣሉና ሓሰብቲ ናይ ሽዑ መንእሰያት መራሕቲ ህዝባዊ ግንባር ኩልኹም መምህራንን ኣለይትን ሓካይምን ቤት ትምህርቲ ሰውራ እንቋዕ መጎሰኩም ክብል ፍቐዱለይ። ቀፂለ ክቡር ፕሬዚደንት ሃገረ ኤርትራ እቶም ናይ ቅድሚ 50 ዓመት ኣብ ትሕቲ ገረብ ኮንካ ክሹኽ ኣብ ክሳትካ ጠምጢምካ ዘተባባዕካዮም ህፃናት ገድሊ ሎሚ ጎቢዞም ኣዴታትን ኣቦታትን ኣቦሓጎታትን ኮይኖም ኣጆኻ ኣብ ጎድንኻ ኣለና ኣብ ዕላማና ኣለና ይብሉካ ኣለው እሞ ደስ ይበልካ።

ክብሪ ይሰማዕካል። ኣብዛ ህሞት እዚኣ እቶም ዘራኦን ዓፃዶን ኣብ ሓደ ቅርዓት ተኣኪብና ምህላውና ብፍሉይ ትዝከር ዕለት እያ ኮይና ትስማዓኒ። ብምቕፃል ኮሚሽን ባህልን ስፖርትን ነዚ ኣጋጣሚ እዚ ብብዑዕ መንፈስ ግብርን ኣብ መላእ ኤርትራ ኣብ ወፃኢ ኤርትራውያን ዝርከብዎ ቦታታትን ብምዕሩግ ኣገባብ ተዘክሮታት ኣሓዲሱ ኣብ መንእሰያት ቅዱስ ክንኢ ብዝሕድር መሳነዶታት ክበዓል ክውን ስለ ዝገበርኩም ኩልኹም ተሳተፍቲ ብስም ሚኒስትሪ ትምህርቲ ደረት ዘይብሉ ምስጋናይ ይብፃሕኩም። ዝኸበርኩምን ዝኸበርኩንን ተጋባእቲ ረዚን ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ስለምንታይ ኢና ንቤት ትምህርቲ ሰውራ ክሳብ ክንዲ ዝኽብሪ ሂብና እንዝክራ ዝብል ሕቶ ክምልስ ኣፍቅዱለይ። እቲ መልሲ ክልተ ገጽ ናይ ሓደ ንመግዛእቲ ግድን ክስዕር ዝነበሮ ብሓቀኛ መስርሕ ናይ ህዝባዊ ቃልሲ ኣቢሉ ንኩሎም ተፃባእቲ ሓይልታት ዝሰዓረ ዝሰናወሐ ቃልሲ ንምዝካር ኣገዳሲ ስለ ዝኾነ እዩ። ብቕኑዕ ንቑሕን ዕጡቕን ሰውራዊ ፅንዓትን ተወፋነትን ከዓ ንጸላእቱ ኣረብሪቡ ናጽነቱ ንምርጋጽ ዝተበገሰ ዝቐጸለን ዝተዓወተን ሕጂ ድማ ብህድኣት ዝስግም ዘሎ ኣዝዩ ኣገዳሲ ሸነኽ ናይ ህዝባዊ ግንባር ሓርነት ኤርትራ መስመር ናይ ሓርነታዊ ጉዕዞ ክንዝክር ኣገዳሲ ስለ ዝኾነ እዩ። እቲ ቀዳማይ ገጽ ዝኽሪ ናይ ቤት ትምህርቲ ሰውራ ንሰውራ ዝምልከት እዩ። ሰውራዊ ናጽነት ቀጻልነቱ ዝረጋገጽ ብወለዶታት ውሕስነት ምዝረክብ ጥራይ ስለ ዝኾነ ዝተነውሐ ገድሊ ዝቕፅል ናይ ምቅላስ ዓቕሚ ብኩሉ መዳዩ ዘበረኽ ትምህርታዊ መደብን ውዳበን ናይ ምፍጣር ዕላማ ኮይኑ ኣብ ፅንኩር እዋን እውን እንተኾነ ናይ ምሕብሓቡ ሓላፍነት ይፅናሓለይ ዘይበሃል ናይቲ ግንባር ራእን ግብራዊ ስራሕን ጌርካ ምውሳድ እዩ። እቲ ካልኣይ ገጽ ድማ ንዜጋታት ብንቕሓትን ክእለትን ምድላው እዩ። ናጽነት ክውን ንምግባር ናይ ግዜ ሕቶ ጥራይ ስለ ዝነበረ መበገሲ ናይ ኤርትራዊ ትምህርቲ ብሓቀኛታትን ውፍያትን ንኣሽቱ ዜጋታት ብምጅማር ወትሩ ንጥቕሚ ሓፋሽ ዘቐድሙ ተመሃርትን ኣገልገልቲ ህዝቢ ምፍራይ ዝዓለመ ዕላማ ስለ ዝነበሮም እዩ። ስለዚ ቤት ትምህርቲ ሰውራ ካብ ስባ ጀሚራ ንሰለስተ ኣምራት እያ ሒዛ ተበጊሳ። ተቐዳማይ ብዛዕባ ሰውራውነት ኮይኑ ቃልሲ ኣንጻር ባዕዳዊ መግዛእቲ ዝወሰደ ግዜ ይውሰድ ሰውራዊ ስለ ዝኾነ ኣብ ስማ ብንጹር ክንጸባረቕ ነይርዎ። ስለዚ እያ ድማ ሰውራዊ ክብርታት ሃኒፃ። እቲ ካልኣይ ንትምህርታዊ ስራሕ ዝምልከት ኮይኑ እታ ቤት ትምህርቲ ዕላማኣ ብብሉፅ ትምህርታዊ ተመክሮ ዝተኸስኮሱ ቁኑዓትን ውፍያትን ዜጋታት ንምህናፅ ስለ ዝኾነ ትምህርቲ ዝብል ኣምር ኣገዳስነቱ ኣብ ስማ ተመልኪቱ ክወረቕ ነይርዎ። እቲ ሳልሳይ ድማ ንመዕቆቢ ቦታ ዝምልከት ኮይኑ ዋላ እውን ኣብቲ ዝፀንከረ እዋን ብስሩዕ ኣገባብ ንትምህርቲ ዝኸውን ምቹእ ናይ ተዛማዲ ቕሳነት ባይታ ዝፈጥር ቤት ዝብል ናይ ዋንነት ኣምር መፀውዕን ደሚቑ ክህልዋ ስለ ዝነበሩ እዩ። በዚ ድማ እታ ቤት ትምህርቲ መበገስን መዕቆብን ሓቀኛ ኤርትራዊ ትምህርቲ ኮይና ቤት ትምህርቲ ሰውራ ተሰይማ፣ ከም ሽማ ከዓ መውሓሲት ኤርትራዊ ሰውራዊ ገድሊ ኮይና መፈልፈሊት ነዚ ሎሚ ኤርትራዊ ኢልና እንሕበነሉ ዘለና ስርዓተ ትምህርቲ ኮይና ኣብነትን ኮስኳሲትን መንነትና ስነ ምምህርናዊ ፍልስፍናና ግብርናን ኮይና ከዓ ፍርቂ ዘበና ነብዕለላ ኣለና። ሎሚ ክንዮቲ ዝጠቐስናዮ ዕላማታት ኣብ ሳሕል መበል 10 ዓመት ኣብ እዋን ናጽነት መበል 25 ዓመት እንሆ ሕጂ ድማ መበል 50 ዓመት ብምስራት ሰውራዊ ዕላማ ትምህርታዊ ቃልሲ ህዝባዊ ግንባር ትምህርቲ ንጥቕሚ ሓፋሽ መታን ክውዕልን ከገልግልን ኣብ ነፍሲ ወከፍ ኤርትራዊ ዝርከቡ ዓዲ ትዝከርን ኤርትራውያን ዕላማ ትምህርቲ ሸቱ ክወቅዕ ካብኦም ዝሕተት ክገብሩ ንስለ ሃገር ዝሓለፉ ጀጋኑ ከዓ ብትምህርቲ ክድብሱ መጻኢ ወለዶ ብትምህርቲ ሃገር ክሃንፅ መብፅዓ ንሕድስ ኣለና። በዚ ኣጋጣሚ ሚኒስትሪ ትምህርቲ

ወሰን ዝስዕባ ኣገደስቲ ነጥብታት ኣተኪሩ ክሰርሕ ምዃኑ ተመክሮ ቤት ትምህርቲ ሰውራ ኣብ ምምሕያሽ ብቕዓት ትምህርትን ምቕስቃስ ወኒ መምህራንን ተማሃሮን ክጉስጎሰሉን ክስርሓሉን ምዃኑ ከረጋግጽ ፈቱ። ድሕሪ ናጽነት ትምህርታዊ ኣቕርቦት ብዘገርም ዝርጋሐ ኣብ ኩሉ

0: ካሎም ዘለና ብድሆታት ክጠቅስ ክፍትን እየ ናይ ቅድመ ትምህርቲ መደባት ብሰፊሕ ተዘርጊሑ እኳ እንተሃለወ ንዝተፈላለየ ዓቕሚ ሰብ ንዋትን ህንፃታትን ዝምልከቱ ሕፅረታት ኣዝዮም ሓነቕቲ ኮይኖም ኣለዉ። ኣብ ኩሉ ደረጃታትን ዓይነታትን ትምህርቲ ንብቕዓት መምሃራን ዘበርኹ ወኒ ስራሕን ሞያዊ ፍቕሪ ዝክስክሱ መደባት ካብ ቀዳመናታትና እዮም። ሕፅረት ናይ ኣዶ ቋንቋ መምሃራን መሰረታዊ ኣድህቦ ዝሓትት ኮይኑ መሰረታዊ ፍታሕ ከዓ ኮለጅ ትምህርቲ ብግቡእ ምኽፋትን ምሕያልን እዩ። ኣብ ኩሉ ትምህርታዊ ስራሓትና ጉዳይ ምምልማል ብቑዓት ሓለፍትን ምምዕባል ትካላዊ ዓቕምን መሰረታውን መሓንቆታት ኮይኖም ዓብዪ ስራሕ ዝሓቱና ዘለዉ እዮም። ኣድህቦና ኣብ ቴክኒካውን ሞያውን ትምህርቲ ልዑል እኳ እንተኾነ ብኩሉ መዳይ ትሑት ስለ ዘሎ ብዝለዓለ ክንሰርሐሉ ዘድልየና እዩ። መንግስቲ ኤርትራ ብሓፈሻ ሚኒስትሪ ትምህርቲ ከዓ ብፍላይ ኣብ ኩሎም ዝጥቀሱ ብድሆታት ዝከኣሎ ይገብር እኳ እንተሃለወ እቲ ፃዕሪ ከድምዕን ብፍላይ ብቑዓት ዜጋታት ኣብ ምፍራይ ክንዕወትን ተራ ኣብ ውሽጢን ወፃእን ዘሎ ህዝብና ተራ ኣህግራውያን መሻርክትን ክሕወሶ ግድን ክኸውን እዩ። ብወገን ሚኒስትሪ ትምህርቲ ንሓባራዊ ፃዕርን ሽርክነትን ክውድብን ከረጋግፅን ጀሚርዎ ዘሎ ስራሕ ኣብ መወድኡ ስንምብፃሕ ኩሉ ዝከኣሎ ክገብር ምዃኑ ኣረጋግፅ። ከምቲ ኣብ ዝፀንከረ እዋን ንትምህርታዊ ዕላማ ዝተዓወትናሉ ሕጂ እውን ኩሉ ሃገራዊ ዕላማታትና ብብቑዕ ትምህርቲ ክነሰንዮ ኣበርቲዕና ክንሰርሕ ይግባእ። መበል 50 ዓመት ፅምብል መምስራት ቤት ትምህርቲ ሰውራ ከምቲ ቴምኡ ዝእምቶ ካብ ዝኽሪ ሓሊፉ ንሓድሽ ወፍሪ ህንፀት ሃገር ብግብሪ ክንሰርሕ መብፅዓ እናኣትወሉን ነቶም ንፋስ ሓርነት ክነተንፍስን መበል 50 ዓመት በዚ ወውዕ መንፈስ ክነብዕልን በጃ ዝሓለፉ ሰማእታት ብኣቕርቦት ብሉፅ ትምህርቲ ክንድብስን ካ እምንቶ እዩ። ኣብ መወዳእታ ኣብዚ ቅዱስ ዕላማ ኣብ ኩሉ መደባት ናይ መንግስቲ ተዋፊርና እንርከብ ፍርያት ናይዚ ዓባይ ድስቲ ዝኾና ከም ውትሩ ካባና ዝሕተት ብምምላእ ነቲ ሕልሚ ብብሉፅ ትምህርቲ ደሪዕና ክውን ክንገብር በዚ ኣጋጣሚ እፅውዕ። መንግስትን ሕብረተሰብን ኤርትራ ከዓ ነዚ ሓላፍነት እዚ ብዓወት ንክንዋፅኦ ከም ወትሩ ደገፉ ከበርኽ እፅውዕ። ትምህርቲ ንጥቕሚ ሓፋሽ ሰማእታትና ብስራሕ ብምቑዕ ትምህርትን ይደበሱ። ዓወት ንሓፋሽ ሚኒስትሪ ትምህርቲ።
1: ቀፂሉ ዓብ ድምቀትን ወውዕ ስምዒትን ዝነበሮ ስነ ጥበባዊ ምርኢቱ ቀሪቡ።

ቀነ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብምስጋናን ክብሪ ሰማዕታትን ዝተዘከረሉ ዓብ ሃገራዊ ፍጻሚ ኮይኑ ተመዝጊቡ። እዚ ዝኽሪ እዚ ክሳብ ሰዓታት ድሕሪ ቀትሪ ስለ ዝቐጸለ ንዝነበረ ሃዋህው ኣብ ዝቕጽሉ መደባትና ተኸታተሉ።

0: ታ ቢንቶ ክንበፅሕ ሕጂ ቲኤንቲ ክገብራ ከፍርሶኦ ነቲ ቢንቶ እሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲገለር ክሓልፍ ክእል እዩ በትጎቦ ኣርክብ ኣቢልና ወሪድና ካብ ታንኪ ምስም የተሰቂለ ነረ በለን ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣውቲስታ ብሬን ኣለዎ መጥፋዓጅ ብሬን ኣለዋ ውሽጢ ክፍተ ብሬን ኣለዎ ናይ ታንኪ ኣብቲ ኣታሓ ተክሱ ዝገበራ ፍራዝአን ገለን ገዲፈን ቲኤንቲ ከይቀበራ ያላ ናብቲ ገለር ኣቲና ወልድያ ቀጥታ ኣቲና እያ ማለት እዩ
1: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ እቲሓደ ግንባር ሓየሎም ዝመርሖ እቲሓደ ግንባር ከዓ ሳሞራ ዝመርሖ ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድንጋይ

0: ኣብ ጎንደር ማለት እዩ።
1: ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጅሃ ሃይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ድዛረቦ ረብሎ ኣለኒ ኣኼባ ድረኣይ ከዓ ክገብረሎም ይብል ድረኣይ ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና እዚ ህዝባዊ ግንባር መፀ ዝኸፈልናዮ መስዋእቲ የለን። ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ።
2: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
0: እቲ ክልተ ሓይሊ ናና ረሻሽ ታንከኛ ዘለዎ ንበዓል ወልድያ ወሎ ከይድ ከሎ ናይ ሓይሊ ገለዋ ግን ንመስመር ናይ ጎንደር ኢናኸይና ማለት እዩ። ኣብዚ ሕጂ ሓላፊና ወዲ 4 ነይሩ ምሳና ዝኸደ ኣብቲ ነንበበገስ ናይ ተከዘ ምስ ሓለፍካ ምናልባት መጥቃዕቲ ክገብሩ ክግበር እናተሓስበ ከሎ ፀላእ ግን እዚ ግንባር ናይ ንፋስ መውጫ ቀዲሙና ማለት እዩ። ኣብዚ ሕጂ ኣነ ዝከረኒ ቅድምቲ ብረታት ምትካልና ወዲ 4 ይኹን ገለዋ ኣነ ከዓ ምስኦም እቲ ቦታ ብረታት ይኹን ቦታ መሕበሪ ቦታታት ክንርኢ ኢልና ምስከርና ሕጂ ገና ብኡ ከይበፃሕና ከለና መዓት ደብዳብን ገለን ገይርና ማለት እዩ። ብዝኾነ ድሕሪኡ ተመሊሱ እቲ መጥቃዕቲ ሕጂ ወያነ ይኮነ ቀዲሙ ንስን ቀዲመን ማለት እዩ። ኣብኡ ሕጂ ዳርጋ ነዊሕ ግዜ ደብዳባት ኣካይድና ኢና ማለት እዩ። በዓል ወዲ 4 ኣብቲ እዋን ደብዳብ ወይ እዋን ተኽሲ ክግበር ከሎ ቅድሚ ተኸዱ እሞ ኣብኡ ኮይኖም ሕቡርና ነዊሕ ግዜ ደብዲብና ሰሪሕና እቲ ኣሃዱ ዝኾነ ይኹን ፀገም ኣይነበረን ዝኣክል ብቕዓት ነይሩ። እቲ ዝነበረ ፅዋርና ከዓ ዝኣክል እጃሙ ወይ ተርኡ ተፃዊቱ እዩ ማለት እዩ።
1: ክንምለስ ከለና ግን ኣብቲ ውጫሎም ዝበፃሓና ኣጋጣሚ እታ ናና መስርዕ ሳልሳይ መስርዕ ነራ ወማ ስለ ዝባለሸወት መሲ ከዓ ስለ ዝነበረ ኣሃዱና ይስዑና ኣለው እናበሉ ንስሪንቃ ተመጊሶም ማለት እዩ። ንሕና ብታ ወርጌሳ ትበሃል ግን እቲ ቦታ ብንቶ ፈሪሱ ስለዝነበረ ብፀቢብ ቦታ ኢና ንምለስ ነርና ኩሉ ብውን ብገለን ኣግራብ ዝተሸፈነ እዩ። ኣጋጣሚ ቡምባይት ደርሚምልና ማለት እዩ። ቡምባይት ደርሚምልና ንሕና ደቂሽ ተሒትና ኢና ደኒና ለና ትገርብ ስለ ዘርከበና ኣጋጣሚ ግን ሓሊፋ ቅሩብ ኣብሞን ጎብረትን ኣባና ስለዝዓለበት ሓደ ሰብ ቅልል ዝበለ እዚኣ ተሃሪቡ እምበር ዋላ ሓንቲ ነፃያ ወፂና ማለት እዩ። ኣብ ከባቢ ምስ ዝነበረ ፀላ ምስ ዝኾነ ነገር ክትረክቦም ስለዘይትኽእል ናብ ኩሉ ኣንፈት ተኳኩሽና ንቦታትና ንስሪንቃ ተመሊሽና ኣብኡ ናይቲ ህዝቢ ኣፈላላይ ትሪዮ ንሕና ህዝባዊ ግንባር ምኳና ሳይኣምኑ ነሮም ህዝባዊ ግንባር መፂኦም ዘይተርእዩና ይብሉ ነሮም ንሕና መስኦም ከለና ማለት እዩ። ኣብ መጨረሻ ንሕና ና ህዝባዊ ግንባር ዘይኮንኩ ህዝባዊ ግንባር እዝኖም ኣብ ኣፈም ዝበፅሕ ብላዓቲ ሰብ እዮም እዮም ከመይ ስማ ኣሕዋትና እዲ ንዓላት መስሉ ዝገለ ኢሎምና ማለት በሉ ንሕና ኢና ኢልና ኣብ መጨረሻ ካብ ስሪንቃ ንገዝ ኮልና ልክዕ ከም ህዝቢ ኤርትራየን እንዳበኸያን እንዳሓዘና ፋንናና ማለት እዩ።
3: ኣብ መቐለት ህዝቢ ፅቡቅ ኣቀባብላ ገይርልና ድሕሪኡ ናብ ኤርትራ ኮይኑ ጉዕዞ ኣብዛ ፍፃሜ ገለ ካብቲ ዝታታት ዝዝክረን ተጓንፎ ዘጋጠማ ናይ ክልተ ኣሕዋዛ እንታይ ኣብቲ እዋንቲ መንእሰያት ኤርትራ ምስ ዝነበረ ውዕውዕ ሃገራዊ ስምዒት ክስለፉ መፅ ነይሮ ሕጂ ኣነ ወዲ ቀጭነን ኣብ ስሪንቃ ትምህርቲ እንዳምሃርና ከለና ክልተ ኣሕዋት ቆልዑ ክብሮም ኣብርሃን መሓር ብርሃን ዝበሃሉ ክልቲኦም እዚኦም ካብ ደሴ እዮም ስለፉ ክጋደሉ ኢሎም ደሴ መፂኦም ኣብ ወልድያ ምስ በፅሑ ናይ ወያነ ረኽቦም ሞ ክንጋደል መፂና ናብ ህዝባዊ ግንባር ደሊና ምስ በልዎም ሓራይ ክንወስደኩም ኢና ኢሎም መኪናት ከይድ ነራ ኦራል ምስ ኣፅዒኖም የፋኑ እንዳተጓዓዙ ከለዉ ኣብ ከባቢ ወልድያ ማለት እቲ ከባቢ ቢንቶ ገለርያ ኣብኣታ መኪና ትፀድፍ ሓደጋ ይጋጥሙ ማለት እዩ። እዚ ሓደጋ እዚኣ ክብሮም ዓብዪ እዩ። ምንኣሱ ከዓ መሓሪ እዩ። መሓሪ በኣ ይስዋዕ በታ ሓደጋ ማለት እዩ። ድሕሪት ቆልዓ ሓደስ እዮም ሕሰቦ ሽዮም መጀመርቶም ወላ ሓንቲ ብዛዕሙ ዝፈልጦ የብሎም እቲ ኩነታት ወላ ሓንቲ ስምዒቶም ኩሉ እቲ ኩነታቶም ጥራይ ክንጋደል እምበር ካልእ ታሽሙ የብሎምን ዝኾነት ቆልዓ ኣብ ቅድሚ ዓይኑ ስለዝተሰዋዕ ሃቡ ኣብኣ ምስኡ ፈፈው ኢሉ ምስሎምን ገነበለን እታ ጉዕዞ ስለተዓነቐፈት ሒዞሞ ንስሪንቃ ምስ ተመልሱ ኣብዚ ኣለዎ ተጋደልቲ ናይ ህዝባዊ ግንባር ተባሂሉ

0: ናባይን ሒዞም ዝመፁ ኣብዚ ንሕድ ለኢሎም ሒዞሞ ናባይን ዝመፁ እዚ ምስ በልዎ እስኻ ተጋዳራይ ህዝባ ግንባር ድካ ኢሉ መፅሓት ኣነ ከዓ እዩ ስንብድ እንታይ ደኣ ኮይኑ ምክንያቱ ምስ ሓመዱ ምስ ሎሚ እዩ መፅኡ ስዕመኒ እንታይ እዩ ኮይኑ ኢለ እቲ ኩነታት ብዝኾነ ተዘጋጠመ ይነግረኒ ማለት እዩ እዚ ኣፀላኒእ ናያ ድሓርስ ተዓሊሙ ከይዱ ናብዛ ኣሃዱ ከዓ ተመዲቡ ኣውቲስታ ምስ ጀነራል ሮመዳን ኣውልያ ይነበር ክብሮም ዝበሃል ኣውቲስታናት እዩ እሱ እዩ ዝቆልዓ ማለት እዩ
1: እዚ ከምዚ ኢሉ እንከሎ ህዝባ ወያነ ሓርነት ትግራይ ካብ 1988 ንድሓር ብዙሕ ከቢድ ኣፅዋር ይማርኽ ስለ ዝነበረ ነዞም ኣፅዋራት ብግቡእ መታን ክጥቀመሎም ዱልዱል ኣሃዱ መካናይዝድ ክሃንፅ ነበሮም ነዚ እዋናዊ ሕቶ ንምምላስ ኣብ ክንዲ ኣህዱታት መካናይዝድ ህዝባዊ ግንባር ካብ ኤርትራ እንዳምፃእካ ጥራሕ ምስራሕ ወያነ ድልዱል ኣህዱ መካናይዝድ ክሃንፅ ኣብ መንጎ ህዝባዊ ግንባርን ህዝባዊ ወያነ ሓርነት ትግራይን ስምምዕ ስለ ዝተገብረ ህዝባዊ ግንባር ብ4 ሕዳር 1989 6 ኣባላት ትምህርትን መፅናዕትን መካናይዝድ ክፍለ ሰራዊት 74 ካብ ኤርትራ ናብ ትግራይ ከም ዝለኣኹ ገበረ
2: ድሓር ከዓ ቅድሚ ሓቶምና ነይሮም መምሃራ ናይ ከቢ ዝረሲ ክሰልዱና ኢሎም ርኢና ኩነታት ምስ ከቢ ብረት ተዘራሪብና ዳዊት መምህራርኣ ቅልሃ ሬጋን ሳናስል ስለ ሓሙሽቲ እዮም ቶም ዝበለፁ መስመምህራን እዩ ከምኡ ምግባር ኣዋፃና እዩ ናይ ከቢ ብረት ነገር ዝተደቂቐ ነገር እዩ ቶም ዝበለፁ መምህራና ተዚድና እዮም ከምኡ ጌርና ዕለት ሓሙሽተ ወርሕ 11 ቢድ ይኹም
3: ባዓር ድሃን ፅቡቅ ካብቶም ዘለውና ንመቕለኩም ተባሂሉ 6 ሰብ ሓደ ካብ ነፍሰ ከፍ ዓይነት ናይ ትምህርቲ ታንኪ ሓደ ሰብ ኣብ ሳሕል ክተርፍ ሓደ ሰብ ከዓ ንትግራይ ክኸይድ ከምኡ እውን ኣብ ናይ መዳፍዕ ኣብ ናይ ረሻሽ ኣብዚ ሰለስቲ እዩ ዓበይቲ ናይ መካናይዝድ ኣፅዋር ተማቒልና ኮታ ቶም ዝነበርና መምሃራን ተማቒልና ናብ ክልተ ኣብ ሜዳ ዝተርፉን ንትግራይ ንኸይድን ኮይና ተመቒልና ማለት እዩ ድሕሪ እዚ ሮመዳን ዑስማን ኣውልያይ ሽዑ ኣዛዚ ክፍለ ሰራዊት 74 ፀዊዕና እቶም ንኸይድ ሓሙሽተ ሰባት ኢና ነርና ሓደ ሰብ ግን ካብቶም ኣብ ሽዑኡ ብተመሳሳሊ ንሓገዝ ኣብ ውሽጢ ትግራይ ዝነበሩ ኣህዱታት ካብኦም ዝሕግዘኩም ምሰዱ ተባሂልና ምክንያቱ ክልተ ጥራሕ ኢና ነርና ናይ ታንኪ መምሃራን ኣብቲ እዋን ስለዚ ዝሕግዙና ካብ ኣህታትና እናምፃና ኢና በብግዜ ንወስድ ነርና ስለዚ ጅጂ ኣብ ሳያገረ ዝጌር ኣብ ሳሕል ክፀንሕ ኣነ ከዓ ንትግራይ ክኸይድ ማለት እዩ ካብኡ ሕጂ ድሕግዙኒ ክወስድ ተባሂልና ሓሙሽተ ሰብ ተቐሪብና ማለት እዩ ሮመዳን ኣውልያይ ናብ ዓንበርበብ ሰዲድና ናብ ስብሓት ኤፍሬም
4: ትምህርትን መፅናዕትን እንታይ እያ እንተኢልና እዛ ትምህርትን መፅናዕትን ንብላ መቐፀልታ ናይቲ ትምህርትን መፅናዕትን ሜካ ደይኮነስ ነቲ ብርጌ 76 መቐፀልቱ እያ ግን መቐፀልቱ ኮይና ብኣጠቃላሊ ንኣሃዱ ሜካ 74 ንኣጋር ከቢድበት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ ዘሰልጠነት እያ ንመካናይዘድ ህወሓት ከዓ ዝወለደት እያ እዛ ትምህርቲ መፅናዕትን ክንብላ ከለና
5: ናይ ትምህርትን መፅናዕትን ናይ ሜካናይዝድ 74 ዳርጋ ናይ ውድብ እየ ከዓ ነይረ ማለትሲ እቲ ዝለዓለ ናይ ኣፅዋር መምህርሲ ንሕና ኢና ነርና ኣብ ማይ ማኦ ኣብ ወርሒ 11 ትምህርቲ ጀሚርና ንምህር ነርና መድፍዕ ታንኪ ረሻሽ ብሓደ ኢና ንምህር ሰለስተ ኢና ንመርሑና ወዲበርህኣሎ ቀራ ከኣሎ ቀራ ማለት ዝፋለት ሃብቶ ዮሃንስ ብሎ ሓይሊ ኣየር ኣሎ ወዲበርሀ ብርጋድር ጀነራል ሰው እዩ ተመስገን በርሀ ስለዚ እናምሃርና ከለና ወዲ ፍፃሜ የማነ ፍፃሜ ዝበሃል ናይ ታንኪ መምህር ኣብ ኣስዋዕ ንኸይድና እዩ ነሩ እሱ ሻድሻይና ንሱ ነቒልና ነርና ቀራ ሒዙና ትኺሉ ናብ ዓንበርበብ መፅእ ናብ ጀነራል ስብሓት ኤፍሬም ከምዚን ከምዚን ኢልኩም ንትግራይ ናይ መካናይዝድ ኣህዱ ከተቐምሉ ዓፅምን ብስጋን ዘዋህለለን ታንክታት ኣብ እግሪ ሳግላ ኣብ እግሪ ዛዕሮት ዓሽገን ውዕላ ስለ ዘለዋ ሂወቶም ከድሕና መካናይዝድ ከተሰልጥኑሎም ትኸዱ ኣለኹም ኢሉና
3: ብፃይ ስብሓት ኤፍሬም ሓልኣ ስታፍ ናይቲ እዋንቲ እምበዓር ንትምህርቲ ትኸዱ ኣለኹም ኣክንሶም ኣብዚ እንዳመፁ ብውሕድ መጠን ዝምሃሩ ኣብኡ ብብዝሒ ክመሃር ሞ ነቲ ኣሃታት ናይ ሜካናይዘት ክምስርቱ ይደሊ ስለ ዘለዉ ኣብኡ ኸትኩም ክትምህርዎም እዮም። ስለዚ ዘድልየኩም ናውቲ ካብዚ እቲ መፅሓፍቲ ድ ፅሑፋት ተማልኡ ኢሉ ሓቢርና ማለት እዩ እቲ ኩነታት። ኣብዚ ካብተን ሽዑኡ ዝዝክረን ጀነራል ስብሓት ፀቕጠለን ነበረ ናይ ናፅነት ጉዕዞና ክሓፅር ተኮይኑ ዘድልዮም ብቕዓት ዓቕሚ ከጥሩ እዩ ዘኽእሎም ትምህርቲ ክትቦም ከም ዘለኩም ተባሂሉ ተሓቢርና ማለት እዩ።
4: ንትግራይ ክንብገስ ከለና ሕጂ ካብኡ ሓሙሽተ ሰባት ኢና ንብገስ፣ ክልተ ታን መድፍዕ መምሃራን፣ ክልተ ናይ ፀረ ፍርቲ መምሃራን፣ ሓደ ከዓ ናይ ታንከኛ መምህር። ስለምንታይ ሓደ እቲ ቀወማና ናይ ትምህርትን መፅናዕትን ውሑድ ቁፅሪ እዩ ሰሰለስተ ኣብ ነፍሰከፍ ክፍሉ ኮይኑ ሓደ ከዓ ጠርናፍ ነርና ኮሎኔል ተስፋልደት ሃብቲ ዮሃንስ ማለት እዩ። እቶም ዝተረፍና ካልኦት ግን ሰሰለስተ ሰለስተ ፀረ ነፈርቲ፣ ሰለስተ መድፍዕ፣ ሰለስተ ከዓ ታንከኛ እዮም ነሮም። ሕጂ እቶም ዝኸድና መድፍዕ ክምህሩ መምራር ኣያን ሱ ዳዊት ኣርኣያን፣ ታንከኛ ክምህሩ ዝኸዱ ሳንያሰን በይኑ ማለት ዳዊት ምሕረት ኣብ፣ ፀረ ነፈርቲ ክምህር ዝኸድና ከዓ ብርሃነ በኩረፅንን መሓሪ ወልዲ ሂወት ዝበሃል ሬገን፣ እዚኦም ኢና ተበጊስና። ክንብገስ ከለና ሕጂ ተኽልና ኣብ ፖለቲካዊ ፅሕፈት ዓንበሮር ምስኣተና ብፃይ ስብሓት እስረ መብቀሩ ክኢሉ ትግራይ ትብገሱ ኣለኹም መከነት ኣሃዱ ከተቀምሎም ኢኹም ትኸድ ዘለኹም ገለ ምስበለ ምምራር ኣያ ሓንቲ ሕቶሓተ ትሽቅፍ ምኸመይ እዩ ትመሃሃራና ንሕና ህዝባዊ ወያነ ሓርነት ትግራይ እንተ መካናይዝ ኣቑምኩም ዱ እቲ ዝሓሸ ንዓና እዩ ንዓና ርፍታ እዩ። ምክንያቱ ካብዚ ንሰዶ ዘለና ሰራዊት ካብዚ ንሰዶ ዘለና ናይ መካናይዝ ኣሃዱ ሲ ንዕኡ መተካእታ ክኸውን ንምግባር እዩ ኢሉ ፋኒና ሽዑ
5: ከመይ እቲ ማህራና ክኸውን ኢለ ኣናሓታታይ ከምታ ነቲ ኣባላትና ትምህርዎም ከምኣ ጌይርኩም መሃርዎ። ምክንያቱ ጎልጎል ሰላለየ ብቐሊሉ ሰጊሮም ኣዲስ ኣበባ ካኣቱ እንተ ዘይኮነ ብውሑድ ደገፍናህና ዓወት ከምፁ ምእንቲ ኣገዝ ከተወፊ ኢሎም ትኸድልኹም ብቐንዕና ትምህርዎም ኢሉ ራይ ወጊት በይሰምካ ኣብቲ ኣፍ ደገ ክፅበ ፀኒሑ ክልተ መኪና ሒዙ ፅዒኑና ሓሙሽተና ኢና ወይ ስብሓት ሒዙና ከይድ ባራ ጌርና ግርማይካ ግርማይካ ውዒልና ተሰነይን ሓት ካብ ተሰነይን ጎ ሒዝና ባሎንቲ ንኣቱ ካብኣ ፈወድና ሽላሎ ንበሉ ካብ ሽላሎ ሽራሎ ካብ ሽራሎ ዓዲ ሃገራይ ካብ ዓዲ ሃገራይ ኣዳዕሮ ገለመለ ጌርና ዓድዋ ክትት ንብል እናገሻ ናይ ወያነ ሽዑቡ ዓድዋ እዩ ዘሎ
3: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ። ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይለሚም ዝበሃል ንተንቤን ጥቓዕ ዓብ ዓዲ ሰዲድና ማለት እዩ። ድሕሪኡ ናብ ማይለሚን ዓብ ዓዲ ኣቲና ምስቲ ኣብኡ ዝነበረ ቸንቶ ዝበሃል ናይ ስልጠና ኣባል ማእኸላይ ሽማግለ ናይ ሕወሓት ኮይኑ ነቲ ናይ ስልጠና ጉዳይ ኣድከታተል ዝነበረ ተራኺብና ማለት እዩ። እሱ ከዓ ምስ ተራኸብና እምበዓር ዘድልየና ናውቲ ናይ መምሃሪ ታንክታት ኹና ናይ መዳፍዕ ኹን ረሻሻት ዙ ካልኦት እውን በለዎም ብፍላይ ከዓ ማሪኾም ኣብ ዝተፈላለየ ቦታታት ኣቐሚጦሞ ስለ ዝነበሩ ቅድሚ ትምህርቲ ምጅማርና እምበዓር ንዑ ክንድህስስ ዕድል ይወሃበና ክንቅርብ ንትምህርቲ ዘድልየና መብጀካ መፅሓፍቲ ደምፃናዮ ንዋት የለን ኢልና ምስኡ ምስ ተረዳዳእና ንመቐለ ሰዲድና ማለት እዩ።
4: ኣግበን ሰኣተና ንመጀመርያ ግዜ ትየ ኣኸባ ገብረልና ብኣግበ ኣብኡ ሕጂ ናይ ስልጠና ሓላፊ ቸንቶ ምክትሉ ለገሰ ንሕና ከዓ እዞም ሓሙሽተ ዝነበርና ማለት እዩ ዝተኣከብና ባኣድ መፂ ዘለኹም መከነዝ ዝኣሃዱ ምቃዓም እዩ ስለዚ መካናይዝ ክትምስርት ኢልና ስለዝመፃና ሕጂ ስኻትኩም ብሓላፍነት ተሰኪምኩም እዚ መካናይዝ ክትቕምልና ኹም መፅኹም ዘለኹም ዘሎ ንብረት ፈትሽኩም ኣምፁ ንኦም ከ ሓበሬታ ህቦም ንስኻትኩም ኣብ ዘለዎ ቦታ ከየትኩም ክፍትሹ ናፅነት ቦም መኪና ክቅርብሎም ብሎም መኪና ቅርብልና ሓደ ዝብለካ ዘለኹ ዜናዊ ሒዝና መጀመርያ ኣብ ኣግበ ዘሎ ንፍትሽ
5: ኣግበ ትበሃል ቤት ትምህርቲ ኣብ ኣንኣቱ ሕጂ ትምህርቲ ክትምርዎም ብሉና ሕራይ ንብሎም ንሱ መምፅኢና ንብሎም ቅድማርና ግን ዘሎ ዕጥቅና ኣፅዋርና ገለ ክንፈልጥ ኣለና ምዕባሌታትና ክሳይ ክንርኢ ኣለና።

0: ሕዞ ዘሎ ክንፈልጥ ኣለና ንብሎ ሕራ ይብሉና ክኢላ መራሒ ገይሮም ማኪና ናሂቦ ይሰዱና
1: ጅብኣገምስ ኣብቲ መካዝነታት ኣብፍላይ ኣብቲ ህድሞታት ይነብሩ ኣብኡ እንተረእኻ ናይ 23 ምስ ናይ ታንክ ተሓዊሱ ምስ ናይ መድፍቅ ተሓዊሱ ምስ ገለ ተሓዊሱ ሕስስ ብለት ሰናዱ ስለዚ ንሕና እንታይ ንገብር መጀመርያ ኣገ ዘሎ ንፈላለዩ ናይ መድፍዕ በይኑ ናይ ታንከኛ በይኑ ነጥረ ነፈርቲ በይኑ ንፈላለዩ እዚ ሓደ ኣቐሚጥና እዚ ናብ ትምህርቲ ከም ዘለዎ ክኸይድ ሽዑ ካብኡ ተበጊስና ባይ ንኸይድ ሃገረ ሰላም ድዩ ብኣበዓታት ሃገረ ሰላሙን ፀናሓና ንፍትሽ ብኡ ንፈላለዩ ካብ ዕዳጋ ሓሙስ ዓዲ እኽሊ ዝብሎ ቦታ ንኸይድ በዓቲ እዩ ኣብቲ በዓቲ ዝፀናሓና ክሻፋታት ፀናሓና መሳርሒታት ፀናሓና ገለ ንኡ ከዓ ፈላሊና ከዓ እዚ ናይ ታንከኛ እዚ ናይ መድፍዕ እዚ ናይ ፀረ ነፈርቲ እዚ ቀርቦዎ ብሙሉእ ፅዒንኩም ከዓ ንኣግበ ውርዞ ንብሎም ማለት እዩ ከም ዘለና ብዓዲ ሽሁ ኩናናቲ ኣሎ ዝበሃል ቦታታት ናይቲ መካዚኖታት ናቶም ማለት እዩ መወዳእታ ኣብይ ንቀልብ ቆቦ ኣብ ቆቦ ካብቲ ዝተማርኸ ናይ ፀላኢ ሽዑ ፀንሐ ገለመለ ዝነበረና ኩሉ ኣሃክብ ብዓባይ መኪና ገይሩ ንኣግበ ክውርድ ንገብር ማለት እዩ
2: ኣብዚ ዘለዎ ቦታ ከድና ኣፅኒዕና እዮ ማለት እዩ ብተወሳኺ ሽዑ ከምቲ ኣነ ኣብ ሜዳ ዝተሓበረኒ እቲ ካልኣይ ሓጋዝየይ ከምፅኦ ስለዝነበረኒ ሽዑኡ ዳርጋ ኣብ ከባቢ ወልድያ ሓሊፎም ስሪን ቃ በፂሖም ነይሮም እቶም ኣሃዱ ናይ ወዲ ኣበባ ዝመርሓ ኣብኣ ከድና ንመንግስተላ ክሕግዘኒ ካብኡ ምፅ እየ ማለት እዩ ስለዚ ካብ ስሪን ቃ ተመሊስና ንመቐለ መፂና ኣብ መቐለ ኩሉ ዘድልየና ንብረት ምስ ወዳእና ተተሓሒዝና ሽዑ ብዚ ሃገረ ሰላም ጌርና ንተንቤን ወሪድና ተንቤን ከዓ ኣብ ኣግበ ዝበሃል እቲ ናይ ስልጠና ቦታ ኣብኡ ክኸውን ተሓርዩ ኣብ ኣግበ ወሪድና ማለት እዩ
1: ኣግበ ምስ ተወለድና ናይ ሓደ ወርሒ ምድላው ንገብር ኣብዚ ሓደ ወርሒ ምድላው ምስ ገርና ሳተን ኳ ተምሃሮም ቅርቡ ወዲ መዲን ናይ ክፍሎ ሰራዊት ነረ ጥርንፎም ሓደ ሽሕ ዝኾኑ ተምሃሮም ውፅናቡ እቶም ተምሃሮ እዚኦም ኩሎም እዩ ማለት ታንከኛ ክምሃርዮም መድፍዕ ክምሃርዮም ርሻሽ ክምሃርዮም ምልክት ክምሃርዮም ሕክምና ክምሃርዮም ተኣሃዱ መካናይ ዘድልያ ነገር ክምሃሩ ማለት እዩ መወዳእትኡ ኣኼባ ንገብር ኣኼባ ምስ ገበርና ስየ እንታይ ይብል እቲ መምርሕን ኣገባብ ናይ ትምህርትን ኣቃወማ ናይ ትምህርትን ብኣና ሕካየድ ኣርባዕተ ክፍሊ ናይ ታንከኛ ሓሙሽተ ክፍሊ ከዓ ናይ መድፍዕ ብዘን ክጅመር ተባሂሉ ብመሰረት እዚ ተረዳዳእናይ ሕጂ ኣብ ፀረ ነፈርቲ ብርሃነ ምክረፂንን ማሓር ቀልሃ ማለት እዩ ኣነ ማሓር ወልደ ሂወት ሬገንን ክልተ ክላስ ሒዝና 133 ሰብ ተምሃሮ ኣብቲ ሓንቲ ክላስ 66 ኣብቲ ሓንቲ ክላስ ካ 67 ካልእ ተስፋያ ንሸት ዝብሎ ቅድሚ ሕጂ ኣብ ሳሕል ክልተ ግዜ ምሄርናዮ ዝነበርና ናይ ህወሓት ኣባል ተጋዳላይ እዩ እዚ ከዓ ወዲያ ንሸት ዝብሎ ሓንቲ ክላስ ክሕዝ ሃይለስላሴ ጤል ሳሕል ዝብሎ ሓንቲ ክላስ ክሕዝ ኮረናይ ሃይለስላሴ ዝብሎ ምሩኩ ከዓ ሓንቲ ክላስ ክሕዝ ሕጂ እዚኣቶም ጥቃጥቃ ኮይና ዘ ዝጎደሎም ግን ሕና እናመላእላም ክንከይድ ማለት እዩ ኣብ መድፍዕ እንተመፂና ዳዊት ኣርኣያ ስቡ ዳዊት ኣርኣያ መምህር ኣርኣያን እዚኣቶም ሓንቲ ክላስ ክሕዙ ካልእ ሓጎስ ዝበሃል ናይ ሕወሓት ኣባልን ካልእ ሳልሳዮም ከዓ እ ሽሙ ርስዕ ዘለኹ ኣባል ሕወሓት እዚኦም ከዓ ከክላሶም ክሕዙ ሻምበል ኣለሸ ደግፊ ሕጂ መጀር ጀነራል ዘሎ ሕጂ ናይ ኤታማዦር ሽም ኮይኑ ዘሎ ከዓ ንስኹ ሓንቲ ክላስ ካስ እዚኦም ኣብ መድፍእ ኣብ ታንከኛ ከዓ ዳዊት ምሕረት ኣብ ሰንያስንን መንግስቲ ኣብ ተድላ እዚኦም ሓንቲ ክላስ ክሕዙ ቸንቶ ዝበሃል ኣባል ህወሓትን ሻምበል ዝበሃል ከዓ ሓደ ምሩክ ወተሃደረ እዚ ከዓ ናላእቲ ክምህሩ ሓንቲ ክላሶም ክፈዙ በዚ መሰረት ሕጂ እዚኣቶም ከባቢ 133 እቲኦም ከባ 130 ታንከኛ ከዓ 112 ተማሃሮ ሒዝና ተበጊስና ማለት እዩ
2: እተን ድሮ ዓለሊናየን ፅናሕና ንብረት ኣብኡ ክምቲ ወርዳ ተገይሩ ታንክታት T55 መድፍእ 122 76 እውን ነይሩ ሞርታር እውን ነይሩ ናይ 120 ሚሜ ሞርታር ዙ 23 37 ሚሜ 40 ሚሜ እኳ ኣይነበሮም ናብቲ ዋንቲ ዙ ግን ብብዙሕ ነይርዎም ስለዚ ኣብዚ ተን ቀንዲ ኣተክሮ ዝገበርናለን ኣፅዋር ማለት እየን ስለዚ እሶም ኣብቲ እዋንቲ ድሮ ትግራይ ብምልእ ተሓራ ኮይና ስለ ዝነበረት ብዙሓት ናይ ካልኣይ ደረጃ ተምሃሮ ተሰሊፎም ነይሮም። ስለዚ ኣብ ዓቕሚ ሰብ ብፍላይ ከዓ ክርዳእ ዝኽእል ፀገም ኣይነበሮምን። ስለዚ ነዚ ከም ብልጫ ተወሲዱ እዩ ሽዑ ተን መስረት ኣሃታት ናይ መካናይዝ ዝበሃላ ናይ ህወሓት በዚ መደብ ናይ ስልጠና ከምዚ ጅምራ ተገይሩ ማለት እዩ። ስለዚ ኣብ ታንከኛ ክልተ ክላስ ከባቢ ስሳ ተምሃሩ ዝኾኑ ከምኡውን ናይ ኣውቲስታ ትምህርቲ ከዓ ብካልእ ሸነኽ ብናቶም ዓቕሚ ኣውቲስታ ድምህር ዝግታ ሽሙ ተጋዳላይ ናይ ወያነ ነይሩ ታንከኛ ዝነበረ ይመስለኒ። ሓደ እውን ገብሪ ሂወት ቸንቶ ንብሎ ናይ ደርጊ ወተሃደር ዝነበረ ድሓር ግን ናብ ወያነ ዝኸደ እሶም ከዓ ከም መበገ ምስቶም ናይ መምሃራን ናይ ታንኪ ተወሲኾምና ማለት እዩ። ስለዚ ክልተ ዝግታን እዚ ገብሪ ሂወት ቸንቶን ብሸናኽ ታንከኛ ተወሲኾምና ኣብ ናይ መዳፍዕ ብጀካቶም ክልተ ናህና ዳዊታ ርኣያን መምህራ ርኣያን ኣለምሸት ደግፌ ዝሕጂ ጀነራል ኮይኑ ዘሎ ኣለምሸት ደግፌ ከዓ ሽዑኡ ካብተን ናይ ሰሜን ወሎ ዝነበራ ኩራት ናይ ደርጊ ናብ ወያነ መፂእ ስለ ዝነበረ ምስ እውን ኣብ ሩስያ ተማሂሩ ናይ መዳፍዕ ትምህርቲ ወሲዱ ስለ ዝነበረ ንዑ ብቐጥታ ናብቲ ቤት ትምህርቲ ምፅኦም ምስቶም መዳፍዕ ደሪቦሞ ማለት እዩ።
1: ስየ ባዕሉ ንሕና እንታይ ብል ሕጂ ቃል ብቃላ ኣብቲ ኣኼባ ሓደ ሽሕ ዝኸውን ሰብ ዝተኣከበ ገለ መለ ንሕና ነዞም ተጋደልቲ ህዝባዊ ግበሮም ጢናዮም ዘለና ኣብ ቆቦ ዘጓነፍና ሽግር ኩልኹም ትፈልጥዎ ኢኹም ብሰንኪ መከናይዝን ዘይምህላው ኣሸሓት ተጋሩ መንእሰያት ከሽልና ኢና ሕጂ ከዓ ንከምኡ ክነዳረጀ ኩናት ከ ይቅፅል ኣሎ ብዘይ መካናይዝ ክንያት ሓንቲ ክንገብር ኣይንክእልና። ስለዚ ሰላ ናይ ህዝባዊ ግንባር መካናይዝ ኣብዚ ደረጃ ዝበፂሕና ኣለና ሕጂ ከዓ ናትና መካናይዝ ክንምስርታ ምፅረሉ ዘለዋን ነፍሲ ወከፍ ሰብ ብትግሃት ክሰምዖም ክብሎና እሶም ዝሃበኹም ክትቀልቡ ኣለኩም እሶም ዝነገርኹም ክተልህቡ ኢሉ እቲ ናይ መደምደምታ ናይቲ ግምገማ ኣኼባ ከምኡ ኢሉ ተዛሪቦም
2: ብዘይ ዕቃበ ኩለን ተን ኣብ ሜዳ ንምህረን ነበርና ኣርእስታት ኢና ምሂርና እዮም ማለት እዩ። ከምኡ እንዳገበርና ሽዱሽተ ወርሒ ፀኒሕና ኩሉ የድልና እዩ ዝበሃል ክመሃርዎ ኣለዎም ንብሎ ናይ ብልሓት ተኽሲ ናይ ኣፅዋር ታንኪ ብሸነኽ ናይ ታንኪ ማለት እዩ ዳርጋ ዘጉደልናዮ ነገር ኣይነበረን እ ሽዱሽተ ወርሒ ኣዝኡ ኩሉ ክስታይ ነይሩ ማለት እዩ። ምሂርና ድሕሪ ሽዱሽተ ወርሒ ዛዚብና ተመሊስና ማለት እዩ ዳርጋ ስየብርሃ ኣይከደና ኣርባዕተ ወርሒ ምሳና ፀኒሑ ክልተ ወርሒና ጌርና ፀኒሕና ኣርባዕተ ወርሒ ምሳና ገይሩ ኣብዚ ውሽጡ ኣርባዕተ ወርሒ ሕጂ ባፀዕ ስራሒት ፈንቅል እውን ድሮ ተጀሚሩ ናይ ምርብራብ ግንባር ጊንዳእ ዝካየደሉ ዝነበረ እዋን ስለ ዝኾነ ሕጂ ንሕና ድሕሪ ሽዱሽተ ወርሒ ኩሉ ዘድልየና ምሂርናዮም ኢና ኢለና ብዕግበት ስለ ዝኣመና ክንከይድ ኢና ንብሎ ማለት እዩ። ስየብርሃ ሕጂ ቡዕ ናበይ ክትከዱ ልክዕኡ ኣዝዩ ውፅኢታዊ ትምህርቲ ምሂርኩሞም ኣለኹም ብዓይነይ እውን ርእየዮ እየ ሕጂ ግን ኣኻሊ ይኮነን ምስ ባሓት ኤፍሬም ወስኸና ግዜ ክብሎ እየ ክትፀኒሕ ኢኹም ኢሉ ምስዳዳ ኣብየና ማለት እዩ።
1: ትምህርቲ ተወዲኡ ሕጂ ነዞም ተምሃሮ እዚኦም ትምህርቲ ምስ ተወደአ እሞ ንና ክኝተቢድ እንዚ ዓድና ትምህርቲ ወዲእና ልክም ኢና ንብሎም ኣይፋሉ ይብሉ ሄዳ ነታ መካኒዝ ከበቆምኩም ኣይተኸዱንኩም እሞ ተመካናይዝ ዳእናልኩም እዶ ምሂርናልኩም ምሄርናልኩም ስለ ዘለና እቲ ምውዳብ ገለ መለ ካናባኹም ከይድና ገለ መለ ኢልና ጠጠልና ምስ ተበገስና በሉ ሓደ ሰሙን ሓደ ንቲ ዕሪፍኩም ምፅ መቐለ ተዛዊርኩም ኢሎም መቐለ ክፍሰና ካብኡ ወና ከይድና ገለ ሎ ወዲ በርሀ እዩ ነይሩ ጥርንፋና ወዲ በርሀ ዝና ንሃገረ ሰላም ከይድ ናብቲ ቤት ፅሕፈት ናይ በዓል መለስ ዝነበሩ ወይ ሕጂ ኣብኡ ምስከድና ብሬድዮ ምስ ጀነራል ስብሓት ትራኸቡ ቴሌፎን ማለት ብሬድዮ ቤት ሽዑ ዝነበረ ስየ እንታይ ይብል ሕጂ እንታ ስብሓት እዞም ሰደድካሊ ኣባላት ካሲ ፍርቂ ጎነይ ላፅኦም ገድፉን ኣለው ኢሉ ሕጂ ስብሓት ከዓ ድሓ መሊእኩም ላፅይዎም ኢለና ባህል መሊእኩም ማሃርዎም ማለት እዩ ትግርኛ ዝመፅእ ዘሎ ማለት እዩ ዝኾነ ወዲ በርሀ ድሓ ንውረዱ ኢሉና ንወርድ ሕጂ እንታይ እዮም ደልዮም እሶም መን ተኳሳይ መን ኣዛዛይ መን መራሒ መስርዕ ክኾን ይኸውን መን መራሒ ጋንታ ክኾን ዝኽእል መሪሒ ገለ እንታ ዘበልኩም

0: እዚኣ ወዲብኩም እታ ቅርፂ ኣቁምክም ክትከዱ ኢና ንደሊ ገለ ኢሉ ወርሒ ተመሊስና ማለት እዩ መሊስና ኣብ ወርሒ ዕለት 11 ወርሒ 6 ትምህርቲ ዝወዳእና 9 እንደገና ከዓ ተመሊስና ንገረብ ጥሪ ሓደ ወርሒ ክኸውን ጌርና ኣብ ውሽጢ እቲ ሓደ ወርሒ ዝሕኡ ነቶም ምሩፃት ምሩፃት ዝበልናዮም ሰባት ማለት እዩ ተኳሳይ መላእይ ገለመለ ገለ እናበልና ኣቆይምና ኣሎ ማለት እዩ እታ ሜካናይዝድ ኣሃዱስ ቆይማ እዚ ምስ ቆመት ብተኩስራ ክንፍትን ስለ ዝነበረና እቶም ታንከኛ ንኣበር ገለ ከይዶም ኣብ ከይዶም ብናይ ብግብራዊ ተኩሲ ኣለማሚዶሞ መዳፍኦም ብተመሳሳለ ካልእ ቦታ እቶም ፀረ ነፈርቲ ካብቲ ከባቢ ዝነበረ ብተኩሲ ጌርና ስራሕና ወዲእና ማለት እዩ እታ መካናይዝድ ኣሃዱ ጋንታኣ ሓይላ መስርዓ ኣቁምና ኣሎም ማለት እዩ በዛ ዘቁምና ኣሎ መሰረት ሶም ከዓ መራሕ ወጠሎኒ መራሕ ብርጌት ገረየሮም ከዓ ነታ ኣሃዱ ቂሞማ
1: ድሕሪ ወርሒ እንደገና ንተንቤን ተቢልና ከምዚ ድግማ ዓይነት ተሪፍና ዝነበረ ድግማ ዝበሃል የድሊ ዝበሃል ንተኽሲ ይኸውን እዩ ዝበሃል ኣብ እዋን ውግእ ቀልጢፍካ ክትፈልጦ ዘለካ ጥበባት ሓፂር መገድታት ኩሉ ምስ ዕላማታት ዝተኣሳሰር ስለዚ ኩሉ ከምዚኢታት ዝኣመሰለ ከይተርፈና ኢልና ኣብ እዋን ውግእ ዘድልየካ ቀልጢፍካ ክትገብሮ ዘለካ ኣብ እዋን ሰላም ክኸውን ዘለዎ ብምሉእ ኮታ ተወሳኺ 3 ወርሒ ፀኒሕና ማለት ድሕሪ እዩ ወርሒ ዕሪፍና 3 ወርሒ ፀኒሕና ዳርጋ ኩሉ 10 ወርሒ ኮይኑ ማለት እዩ ኣብ ትግራይ
2: ወርሒ መቐለ ኮፍ የብለና ዝግባእ ኣገባብ ገይሩ መግብና ገለመና ፅቡቅ ሒዙ ወርሒ ዕሪፍና ካብኣ ናብታ ቤት ትምህርቲ ከድና መተን ተረፋ ስዕባ ኣቢልና ብሰላም ዓድና መፂና ሓንቲ ሰርቲፊኬት ናይ ዘገልገልናዮ ኣብኡ ወረቐት ይህብና እቲ ኣለምሸት ደጊፌ ዝበሃል ብርጋዴር ጀነራል ሜካናይዝድ መራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋኖ ክገብሩልና ከለዉ እዛ 6 ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስ ነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበር ከይረአናሎም ክንዲዚ ዋርሒ ምሳንዚ ኣዋርሒ ምሳና ተቐሚጡ ከምዚ ክንሪኦ ኮልና ማዕሪ ክንደይትውድቦም ምዕብል ምዃኑ በዚኣ ክንምሃር ንኽእል ኢና ኢሉ ምስጋና ሂብና ምክንያቱ ፅቡቅ ብዙሕ ናእዳ ይሂብና ንዓና እዚኣ ከዓ ንውድብና መንኣዲት ዓይነት ገይሪ ይቕሪብዋ ኣብኡ ሓንቲ ሰርቲፊኬት መስሊ ሂቦምና ባወዲእና ታ ትምህርትና ሓንቲ ሽጉጥ ከዓ ቲካሮፍ ሰሊሞምና
1: ብጀካ ስየ ክንምለስ ከለና ናብ ፃድቃን እውን ኣብቲ ሃገረ ሰላም ፀኒሕና ማለት እዩ ስለዚ ናይ ዝተካየደ ስልጠና ምስጋና ሂቦም ሽልማት ሓሓንቲ ሽጉጥን ሓደ ኣጀንዳ ክስታይን ምስ ናይ ምስጋና ሰርቲፊኬት ዘለዎ ንነብሲ ወከፍና ሓደሽቲ ሸጓጉጥን ንሽዱሽተና 6 ሸጓጉጥ እዚ ሸሊሞምና ማለት እዩ ስለዚ ካብኡ ንመቐለ ከድና ከም ቀደምና 2 ትዮታ ንብረትና ነብስና ንፅዕናኻ ንሜዳ ተመሊስና ማለት እዩ ንፋዕበት
3: ህዝባዊ ግንባር ሓርነት ኤርትራ ኣብ ወርሒ ህዳር 1989 ኣህዱ መካናይዝድ ህዝባዊ ወያነ ሓርነት ትግራይ ንምቓም ፍሉያት ኣሰልጠንቲ ናብ ትግራይ ከም ዝለኸ ርኢና ብድሕሪ እዚ ህዝባዊ ግንባር ኣይደንጎየን ካልኦት ፍሉያት ዓበይቲ ናይ መዳፍዕ ኣፅዋራት ክዓጥቁን ክትኩሱን ብቕዓት ዝነበሮም 11 ኣባላት መካናይዝድ ክፍለ ስራዕ 74 ምስቶም ኣብ ውሽጢ ኢትዮጵያ ዝነበሩ ኣባላት ኮማንዶ ህዝባዊ ግንባር ብምዃን ንወያነ ክሕግዙ ካብ ኤርትራ ናብ ትግራይ ተላኣኩ
4: ኣብ 22 ጥሪ ኣብ ዛራ ተኣኻኺብና ዕለት 22 ካብ ራህያ ተበጊስና 7 ሰባት 2 ከዓ ካብቶም ካብ ወለጋ ዝመፁና በዓል ሓይሊ ኣብን ጎርዞን ሓደ ኣባል ቴክኒካል ስታፍ ኣብ ራህያ ኣለይ ሰሎሙን ካብ ማእከላይ ቤት ፅሕፈት 74 ኣፍ ኣበት ዝመፀና 10 ሓደ መራሕ መኪና ማለት እዩ 10 ሓደ ኢና ተበጊስና ዕለት 23 ናይ ምሸት ናይ ግንባር ኣዛዚ ናይ ግንባር ሓልሓል ኣዛዚ ብፃይ ተክልያት ተስላሴ ኣኼባ ገይሩና ወድሕ ፎሮም ነይሩ ፀሓይ መኮነንካ ነይሮም ምስኡ ኣብ መግለፂኡ ብመሰረት

0: ህዝባዊ ግንባር ሓርነት ኤርትራን ህዝባዊ ሓርነት ትግራይን ዝገብሮ ምርዳእ ንዓበይቲ ፅዋር ክትሕዙ ክትከዲኢኹም ኢሉና ኩሉ ነገር ክንገብሮ ዝግበአና ሓቢሩና ልክዕ ናይ ምሸት ዕለት 23 ተበጊስና ብኣዳይት ኩር ከርከበት ትርባባርካ ኣባሻይት ነርና ደሰነ ውዒልና
1: ካብ ኣሶሳ ምስ ተመለስና ኣብ ዛራ ኢና ተኣኪብና ማለት እዩ። ኣብ ዛራ ምስ ኣኸብና ሕጂ 11 ሰብ ከም ብሓድሽ ናብ ወያነ ወይ ከዓ ንከባቢ ወልድያ ክትብጎሲኢኹም ተባሂልና ሓደ መግለፂ ተገይሩልና። እዞም ሰባ እዚኦም ከዓ 8 መድፋዕጅታት፣ 2 ሓለፍቲ፣ ሓደ ኣዛዚ ሓይሊ ገለዋ፣ ካልኣይ ኤፍዲሲ ፃዕዳ ኣብርሃለይ ሰለሙን መበል 11 ከዓ እቲ ገሪየ ንብሎ ኣውቲስታ ናይ ኣቬኩ ማለት እዩ። እዞም 11 ሰብ ካብ ዛራ ተበጊስና ብተሰነይ ገርና ዝኾነ እዚ መንገዲ ናይ ትግራይ ብምሉእ ወዲእና ወልድያ ኢና ናቱ። ብድሕሪ እዚኦም 11 ሰብ ኣብ ወልድያ ምስኣተና ባዶ 7 ምስ ተቐበሉና ነቲ ብረታት ክንዝርጋሕ ስለ ዝነበረና እዞም 8 መድፋዕጅታት እቶም 4 በብ2 ሰብ 2 ቢኤም 21 ከም ንሕዝ ወዲ ውርድዋን ጎርዞን ናብቲ ሓደ ቢኤም 21 ኣለምን ስሌማን ከዓ ኣብቲ ሓደ ቢኤም 21 እቶም 4 ከዓ ከርሰን ወተሱ ናብቲ 122 ሓይላብን ወደራይን ከዓ ኣብ 85 ከም ዝኾኑ ተዘርጊሕና ብቲ ብረታት ማለት እዩ። ኣብ ንብሰወከፍ ሰብ ኣብ ንብሰወከፍ ባትሪ ብረት ክንብል ከለና ሕጂ ኣብ ንብሰወከፍ ባትሪ ኢና ንዝርጋሕ ዘለና። ብድሕሪ እዚ ስራሕ ክጅመር ስለ ዘለዎ መጀመርያ እቲ መጥካዕቲ ብን ክጅምር ተባሂሉ ብደብረታቦር ከተማ ደብረታቦር ንምሓዝ ኣብ በዓል ክምር ድንጋይ ዝበሃል ቦታታት እዚ ናይ ዓበይቲ ቦታእዚ ዝበረኸ ቦታ ናይ ጌሽናሽን ድንገለ ዝብሎ ዘሎ በረኽቲ ቦታ ናይ ደብረታቦር ናይ ወሎ ኢቲ ቦታ ደብረታቦር ንምሓዝ ሓደ ሰፊሕ መጥካዕቲ ተኻይዱ

ن فقر مرቶم ጉራ ዲኦم مዞم ዲሶم

ቅዲቕ ንዓይኒ ንኽዕምቕ ክሰማዕ ኣሳድርዕ መግዛእቲ ቅሳነ ዘይብሉ ድቃስ ለይቲ ሃገር እንከለና ከርታት ስደት ይበዝሕና ሓንሳብን ከም ዘይደግም ነስበርኦ መሓወሩ ሰብ ኣለም ክሰማዓት ምስደም ዝለመድ

ከም ዘይደግም ተስበርኦ መሓወሩ ዘቐብም ለብእዋ ሃቦታታ ጌታት ሕድሪ ዓርበኛታት ውሩይ ሸኣብዋ

ካብ ኣኹደደ ኣማከል ገዛና ካብ ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና መሪ እንከለና ኣብ ቃልሲ ዝሃኣልየና ነበርክትጃምና ታሪኽ ግዙእ ህዝቢ እና

ውዱብ ህዝባዊ ግንባር ቤት ትምህርቲ ሰውራ ክምስርት ክብገስ እንከሎ መጻየቲ ኤርትራ ብኣእምሮኡ እናሰኣለ ንመጻየቲ ኤርትራ ዝሃንፁ ተቃዕቲ ንምፍራዩ ንነዊሕ ሓሲቡ ደኲንዎ እቶም ሃገር ክሃንፁ ዝተሓስቡ ተምሃሮ ብዅሉ እንትንኦም ብቕዓትን ኣፍረይትን መታን ክኾኑ ከዓ ዓቕሙ ብዘፍቅዶ ይሃንፆም ነይሩ ኪንዮ ምጅማር ቀጻልነት ክህልዎ ብምሕላን ኩሉ ዓቕሙታቱ ኣወሃይዱ ብዙሕ ዋጋ እናኸፈለ ዘቐሞ ጠረአን ዕላማን ኣብ መፈፀምታ ብፅሕዎ ቤት ትምህርቲ ሰውራ ካብ ዝተፈላለየ ኩርና ሓገር ብዝመፁ ቆልዑ ኣብ 1976 ኣብ ዜሮ ተመስሪቶ እቶም ናብዚ ቤት ትምህርቲ ዝተፀንበሩ ተምሃሮ ከዓ ብዝተፈላለየ ምኽንያት ዝተኣከቡ እዮም ምምፃእ ናይዞም ተምሃሮ ኣብ ክልተ መድረኻት ተኸፊሉ ክረአ ይከኣል ኣብ ቀዳማይ መድረኽ ካብቲ ጸላኢ ግፍዕ

0: ዝፍጽመሉ ዝነበረ ቦታታት ካብ ሱዳን ክጋደሉ ዝመፁ እሞ ትሕቲ ዕድመ ዝኾኑ ደቂ ተጋደልቲ ከምኡውን ካብቲ ከባቢ ዝመፁ ቆልዑ ዘጠቓለለ ነይሩ። በብእዋኑ ናብዚ ቤት ትምህርቲ ዝፅምበሩ ተምሃሮ እኳ እንተነበሩ እቶም ብብዝሒ ዝመፁ ግን ኣብ ካልኣይ መድረኽ ዝጥርነፉ እዮም። እዞም ተምሃሮ ኣብ ሓራ ቦታታት ኣብ ቀያሕቲ ዕምባባ ተመዲቦም ዝፀንሑ እሞ ኣብ 1978 ናብ ሜዳ ዝኸዱ ቁፅሪ ተምሃሮ ዝቤት ትምህርቲ ክውስኽ ዝገበሩ እዮም። ተምሃሮ ቤት ትምህርቲ ሰውራ ብዝተፈላለየ ምኽንያት ናብዚ ቤት ትምህርቲ ዝተፀንበሩ ስለ ዝኾኑ ሓደ ዓይነት ዕድመ ክህልዎም ኣይትፅበን።
1: ኣብ ሕጂቲ ዜሮ ምስኣተና ካብ ከምዚ ኣቐዲሙ ዝበልኩ ካብ ዝተፈላለየ ኩርናዕ ናይ ሃገር ዋላ ይኹን እምበር ኣብቲ ኣቃውማ ናይቲ ቤት ትምህርቲ ሰውራ ኣብ ቅድም ዝተቐበላና ካብቶም መስረቲ ካ ስለ ዝኾንኩ ኣነ 1976 ወርሒ 9 እዩ ኣቴና ናብቲ ቤት ትምህርቲ እቶም ኣበባ ግደን ንግስቲ ዕብዮን ዝበሃል እየን ብቐዳም ዝቐበላና። ካብኡ ግን ዝተፈላለየ ኣሌቲ እንዳተቐበላና በብዕድሜና በብቲ ናይ ዕድሜና ኣወዳድባ ኢና ተኸፋፊልና። ንኣብነት ስድርኦም ካብ ስድርኦም ዝተመንጠሉ ስድርኦም ዝመትዎም እቲ ውድብ ዘምፅኦም ካብ ከባቢ ክሊ ዕድመ ናይ ክልተ ኩሉ ነገር በዕላይነት ናይ ኣሌትና ናይ በዓል ኣበባ ዝካየዱ ኣበባ ተኣልዮም ክኾኑ ከለዉ ንሕና ከዓ ማእኸሎት ንበሃል ከዓ ካብ 7-8 ዕድመ እዚኦም ካብ 2 ክሳብ 7 ኣባግደ ተኣልዮም እዮም። ካብኡ በዓል ከርያ ሓሰን ትበሃል ንኣብነት ቅርንዓና ዝተቐበለትና ማእኸሎት ዕድመ ተባሂልና ካብኣ ቅልጥፍ ኢላ ዝተቐበለትና ግን ዘይድ ርእሶም ካብ 7 ክሳብ 10-11 ዕድመ ንኸውን ኣብ እንዳ ዘይድ ርእሶም ኣዴና ዘይድ ርእሶም ካብኡ ንንዮ ከዓ እንዳ ዓበይቲ ተባሂሎም ብከምዚ ዕድመ ኣከፋፋል ወይ ከዓ ንዕድመ ፍልሊና ኣብ 3 ጋንታታት ንበሎ መሳርሒ ህልዋ ኮና ግን እትከፋፍለ ናይ ዕድመ ከምዚ ዝመስል ነይሩ። ትምህርቲ ካብ ቀዳማይ ካልኣይ ሳልሳይ ዝለዓለ ሳልሳያ ነራ ንኣብነት ኣብ ዜሮ ኣነ ዝዝክሮ ዕድመ ሕጂ ንኣብነት ብናተይ ድሕረምፅ ካልኣይ ክፍሊ ጀሚረ ቀዳማይ ክፍሊ ከዓ ብትሕትና ማለት እዩ ብልዕሊና ከዓ ሳልሳይ ክፍሊ እዚ ሕጂ እቲ ዕድመ ንባዕሉ ይድርቶ እዩ። ስለዚ ከባቢ 8-9 ገለ ዝነበርና ኣብ ካልኣይ ክፍሊ ክንኮን ከለና እቲ ሓፈሻዊ ናይ ዕድመ ኣመቓቕላ ገምጋም ቀዳማይ ከዓ ብትሕትና ዘሎ ማለት እዩ ብዕድመ ናእሽቱ
2: ካብ 15 ሕልፍ ኢልካ እቲ ናይ ምምሃር ድሌት ዘይምህላው ክጋደል የምባል ካልእ ካልእ መፅ ስለ ዝነበረ ዝተፈላለየ መገዲ ኣብኡ ኮፍ ዝብልሉ ብዙሕ ኣይነበረን። እቲ ገደብ ግን ንክንዲዚ ይሓፅር ነይሩ። ኣብቲ ዝነበረ ስርዓት እውን ቅድሚ 7 ናይ ምጅማር ዕድል ኣይነበረን። መዋለ ህፃናት ዝበሃል ኣይነበረን። ምናልባት ኣዝሎ ዝበሃል ኣብ ገለ ዓበይቲ ከተማታት ከም ዝነበረ ይፍለጥ። ተዘይኮይኑ ግን ኣብ 7 ዓመት ኩላትና ንዝክረውን እዝንኻ ተርክባ ዲኻ ተባሂሉ ዝግበር ዝነበረ እዩ። ኣብ ሜዳ ከዓ ካብኡ ዝፍለውን ኣይኮነን። እኳ ደኣ ኣብ ኣጀማምራ ብዝተፈላለየ መገዲ ዕድላት ትምህርቲ ስኢን ወፀንሐ ዕድሚ እንዳሓለፈ እውን ስለ ዝኸይድ ክጅመር ከሎ ፍላይ ካብ 8 ኣብ 9 ዝጅምሩ እውን ከም ዝነበሩ ንፁር እዩ። እዚ ግን ነቲ ቀልጢፎም ንክርድዎ ዕድል ህብ ስለ ዝነበረ ብዙሕ ተሪፎም ኢልካ ወይ ኣግቢሎም ኣይትብልን ኢኻ። ዝኾነ ግን እቲ ናይ ገደብ ዕድመ ልዕሊ 7 ምዃኑ ርዱእ እዩ ማለት እዩ።

0: ክልተ ለበል ንድሕሪት ተመሊሱ እዩ ዝመሃር ነይሩ። እዚ ምስ ዓቕሚ ናይቲ ቦታ ክኸውን ይኽእል፣ ካልኣይ ከዓ ምስቲ ኳሊቲ ናይቲ ትምህርቲ እውን ትርር ዝበለ ስለ ዝነበረ ዳርጋ ሓደ ክልተ ለበል ጎዲሉ ጅምሮ ነይሩ። ሓደ ካብኦም ስለ ዝነበር ከዓ ንኣብነት ኣብ ራብዓይ ክልተ ማሄረ ናብ ሓሙሻይ ክሓልፍ ከለኹ እቲ ተሓዊሰ ናብ ቤንሶራ ናብ ዝኣተኩሉ ማይ 78 እ ገና ራብዓይ ክፍሊ ወዲእና ናብ ሳልሳይ ክፍሊ ተመሊስና ኢና ጀሚርና ስቲል ቻለንጅ ገብረና ከም ነበረካ ዝክር ማለት እዩ።
1: ኣብ መስርሕ ምምሃርን ምስትምሃርን እኹል መሳላጠታት ክህሉ መሰረታዊ እዩ። ምምሃርን ምስትምሃርን ብቕልጡፍ ንቕድሚት ንኽስጉም እውን ልዑል ተራ ይፃወት። ነዚ ብግቡእ ዝርዳእ ህዝባዊ ግንባር ከዓ ህዝባዊ ሓይልታት እናተባህለ እንከሎ ምስ ኩሉ ብድሆታቱ ገና እውን ብርታዊ ቃልሲ ታተናበለዩ ነዚ ቤት ትምህርቲ ደኪንዎ ኣይፀንሐን እውን ኣብ 1978 እስትራቴጂያዊ ምዝላቕ ኣርኪብዎ። እዚ ይኹን እምበር ንኹሉ ብድሆታት ተፃዊሩን ብኡ ተሳሒሉን ስኑ ነኺሱ ቀፂልዎ እዩ። ኣብዚ እዋን እኹል መሰለጠታት ነይሩ እኳ እንተዘይተባሃለ ዓቕሚ ብዘፍቅዶ ተቓሊሱ ግን ዘድሊ ጠለባት ይቕርብ ነይሩ እዩ። ዋላ እኳ ንፁራን ዕላማን ዓጢቑ እንተተበገሰም በብመድረኹ ብዘርእዮም ዝነበረ ለውጥን ምዕባለን እዩ እናሰፍሐን እናዓበየን ዝኸይድ ነይሩ።
2: ኣነ ሕጂ ኣብታ ዝዝክራ ዕድመ ናይ ዜሮ ሂወሲ እቲ ዝመቀረ ሙሉእ መሳላጥ እያ ዝነበሮ። ንኣብነት ኣብ መዳይ ትምህርቲ እንድሕር ዳኢልካሲ ኣንደርግራውንድ ትሕቲ ባይታ ዝተሰርሐ ከመይ ዝበለ መንደቕ ገዛ ዝነበሮ ክፍሊ ዝነበሮን እዚ ዴስክታት ንብሎ ኮፍ መብሊ ተምሃሮ ይኹን ምቹእ መምሃሪ ነርና መሳለጥያ እውን ነርና። ስለዚ ብመዳይ ናይ ትምህርቲ ክሪኦ ከለኹ ኣዝዩ ዝመቸአ ዋላ ሓንቲ ጎደሎ ዘይነበረና ገይረ ኣነ ዝዝክሮ ኣብ ሂወተይ። ስለዚ ብመዳይ ትምህርቲ ሙሉእ ኣብቲ ዓሚቑ ናይ ትምህርትና ኣምሃራን ከይኣተና እቲ መሳለጥያ ዝበሃል ሙሉእ ክፍልና ፅፉፍ ኮፍ መበሃል ኢና እኹል ከም ዝነበረ እዩ ዝክረኒ።
0: መሳለጥያ ክንብል ከለና እውን ቁሩብ ክፈላለዮ ክፍትን ናይ ጥራዝ እዚ ናይ ቾክ ወይ ክሩሽ ሰሌዳ ገለ ብዙሕ ፀገም ነይሩ ክትብሎ ትኽእል። እቲ መጠን ክፍልታት እውን ብኡ መጠን ውሑድ እዩ ነይሩ። ንዑ ዝዕግብ ነይሩ ኢልና ክንዛረበሉ ንኽእል። እቲ ዴስክስ ገለ ድሒሩ እዩ እንዳገፍሐ እንዳበለ ከይዱ እምበር ኣብ መጀመርያ ኣብ ናይ ዜሮ ዝነበረ ምቹእ ቦታ እውን ነይሩ ኢልካ ክትዛረበሉ ይትኽእልን። ብፍላይ ናተይ ዝዝክራ ሕጂ ኣብ 78 እቱ ምስ በልና ሳትረቢና ተፈሊና ሳልሳይ ክፍሊ ነበርና። ኣብኡ ዴስክታት ቁርብ ብሻምብቆታት ብገለ ዝተሰርሐ ስታንዳርድ ናይ ቤት ትምህርቲ ዝመስል መልክዕ እውን ነይርዎ እዩ። ኣይ ፀናሕናን ግን ቀልጢፉ እቲ ምዝላቕ ናይ 79 እውን ካብ ዜሮ ምዝላቕ እውን ስለ ዝመፀ እዚ ኩሉ ኣብ ጉዕዞ እዩ ዳርጋቲ ቤት ትምህርቲ ሓሊፉ። ብድሕሪ ዝነበረ ኣብ ሃወልዕ ኢና ሰትል ኮይና ክንመሃር ፈቲና ኣብኡ ኣብ ትሕቲ ገረብ እዩ ኣብ እምኒ ኮፍ ኢልካ እዩ ማለት እዩ። እቲ ዝነበረ ብመጠኑ ኣብ ዜሮን ሳትረብን እውን ክቕፅል ኣይከኣለን። ምክንያቱ ኣብ ጉዕዞ እንዳተጓዓዝካ እቲ ሓደ ቋሚ ቦታ ከይሓዝካ ዝግበር ዝነበረ ትምህርቲ ስለ ዝኾነ ብዙሕ ምቹእነት ዘይነብሮ ምኳኑ ርዲ እዩ። ክሳብ ገህተብ ከምኡ ዓይነት መገዲ ይኸይድ ማለት እዩ። ኣብ ትሕቲ ገረብ ኣብ እምኒ ኮፍ ኢልካ እንዳተማሃርካ ድሕሪኡ ግን ኣብ ጀልሃንቲ እቲ ስሩዕ ኣብ 80 ማለት እዩ መጀመርያ ስሩዕ ትምህርቲ እቲ ቦታ እውን ተዛማዲ መሬት ሱዳን እውን ስለ ዝኾነ ህዱእ ቦታ ጥጡሕ ኣብ ጎልጎል ከም ስርዓት ገዛኻ ሰሪሕካ ብሻምቆታት ብካልእ ዚንጎታት ጌርካ ሓደ ስታንዳርድ ዘለዎ ኮታ ነቲ ቦታት ዝዕቅን ኮፍ መበልን እቲ ካልእ መሰለጣትን ሙሉእ ብሙሉእ ነይሩ ኢልና ንዛረበሉ ካብኡ እዩ ማለት እዩ። ድሕሪ ናብ ዓራርብ ብኩሉ መዳዩ ዝሓሸ እቲ መሳለጥያታት ንብሎ ኣብ መምሃሪ ናይ ጥራውሲ ቾ ካልእ ዘይኮነስ ክሳብ ሞዴላት ቻርትስ ካልእ ካልእ ኩሉ እቲ ንምምሃር የድሊ እዩ ዝበሃል እንዳማዕበለ እንዳተወሰኸ ከይዱ ኣብ ዓራርብ ዳርጋ እቲ ሙሉእ ብቕዓት ዘለዎ ቤት ትምህርቲ ኣብ ምድኳን በፅሒ ማለት እዩ።
1: ኣብ መጀመርታ ቤት ትምህርቲ ሰውራም ናይ መባእታ ደረጃ ሒዙ እዩ ተበጊሱ። ኩሉ እቲ ንመባእታ ዝምልከት ዓይነት ትምህርቲ ዘጠቓለለ ኸዓ ነይሩ። እቲ ትምህርቲ ምስ ግብሪ ብሳነ መንገዲ ይወሃብ ብምንባሩ ንብቕዓት ናይዚ ቤት ትምህርቲ ዘጉልሕዩ ተምሃሮ ድማ ከከም ዝምባሊኦም ናብዚ ናይ ግብሪ ትምህርቲ ከም ዝፅምበሩ ይግበር ነይሩ። ናብ ከም በዓል እንዳሕርሻ ሕክምና ሃንደሳ ጋራ

0: ኮሌጅን ካልእን ብምኻድ ግብራዊ ትምህርቲ ይወስዱ ነበሩ። ከም ትልሂት፣ ቅብኣ፣ ስፖርት፣ ሙዚቃ፣ ምህዞን ሰንዓን፣ ፅርበት ሓፂን ዕንፀይትን ዝኣመሰሉ ንጥፈታት እውን ከም ኣካል ትምህርቲ ብምዃን ጎኒ ጎኒ ስሩዕ ኣካዳምያዊ ትምህርቲ ይወሃቡ ነይሮም እዮም። እዚ ድማ ኣብ ብርክት ዝበለ ንጥፈት ናይቲ ውድብ ይኹን ኣብ ናይ ሎም ሃገረ ኤርትራ ኣብ ዝተፈላለየ ዓውዲ ብቑዓትን ኣፍረይትን ሞያውያን ንኽፍጠር እዩ እቲ ጻዕሪ ዝነበረ።
1: ሕጂ ክሳብ ሳልሳይ እንድሕሪ ኢለ እቲ ደረጃታት መባእታይ እዩ ዝኸውን ዘሎ። ንምሃሮ ዝነበርና ዓይነት ትምህርቲ ግን ስነ ፍልጠት ነይሩ፣ ቁፅሪ ነይሩ፣ ቋንቋታት ትግርኛን እንግሊሽን ዓረብ ክርስዖ ዘይደሊ ዋላ ዝበፅሕናዮ ደረጃታት ከይተረፈ ብዝለዓለ ከም ዝተምሃርና ይዝክር ክሳብ ካብ ፊደላትን ቃላትን ሓሊፍና ሲ ሕጥቦ ፅሑፍ ኣዳሊና ነንብበሉን ንፅሕፈሉን ደረጃታት በፂሕና ብዝለዓለ ንምሃሮ ነርና። ስለዚ እቲ ዓይነት ትምህርቲ ንመባእታ ዝበቃዕ ሲ ብምልኡ ንምሃሮ ነርና። እዞም ኩለን ዝጠቀስክዎን ዓይነት ትምህርቲ ሰለስተ ቋንቋታትን ቁፅርን ስነፍልጠትን ፖለቲካ ከዓ ፖለቲካ እውን ፖለቲካ ከም ዓይነት ትምህርቲ ነራትና። ስለዚ እዘን ኩለን እዚአን ዓይነት ትምህርቲ እዚአን ብብቓት ንምሃሮ ከም ዝነበርና ዝክር ተዓታትና ዝኩረ ንኮተሲኢና ሩባ ነይሩ። እቲ ሕጂ ምናልባት ትራሕቂ ቀረባይ ሕጂ ምክሎ ቀረባይ ሩባ ነይሩ ሩባ ናይ ዜሮ ንጎተሲኢና ክቦርታ በብክልተ ዓፂፍና ኣብ ዝቕመጥ ብግቡእ ኣቐሚጥና ንሩባ ንወርድ ብናዕሬት ብዘብዘብ ንወርድ ሞኒ ካብኣ ተሓፃፂኡና ገፅና መፂና ቆሪስና ዛይደይ ሕጂ ክርስዖ ዘይደሊ ኣብ ሂወተይ ዛይደይ ስነፍልጠታዊ ተዓባብያ እውን ነይርዎም ኣሌትና ንመምሃራና ካብታ ንዓሬትን ገፅና ተሓፃፂና መፃና ኩባያ ሳብ ዝበሃላ ነረን ነውሰ ከፍ ተምሃራይ እዚአን ስተይዎን ትብለና ምስናቱ መግለፂ ከዓኒ እዚ ኣብ ጎረርኹም ዝሓደረ ኩሉ ርስሓት ፅርግርግ ካብ ቢሮ ክወፅ ኢላ ነውሰ ከፍ ተምሃራይ ኣገዲዳ ተስትየና ካብኡ ቆራሪስና ንትምህርትና ንኸይድ ካብ ትምህርትና እኩል ተማሂርና ምስ መፃና ከዓ ልክዕ ከምዚ ካብ ገዛና ኣዴና ዘበገሰትና ተማሂርና ምስ መፃና ከዓ ናይ ምሳሕ ግዜናን ናይ ዕረፍቲ ግዜናን ናይ መፅናዕቲ ግዜናን ከዓ ዝተወደበ። ስለዚ ኩሉ ስሩዕ ኣካይዳ እዩ ነይርዎ ማለት እዩ። እዚ ሕጂ እንታይ ሕግዘካ? እዚ ድሓር ንሪኦ ናይ ሰብ ኣብ ደቅና ኩሉ ግዜ ስሓንጎልካ ሲ ኣብ ስራሕ እዩ ማለት እዩ። ብትምህርቲ ብመፅናዕቲ ብዕረፍቲ ምስ ሙሉ ኣኽብረትን ሓልየትን ናይ መምህራን ኣሌትን ነቲ ናፍቆት ናይ ስድራ ከም ስርዓት ተወንዚፉ ሲ ኣብ ኩሉ ግዜ ኣብ ንጥፈት ኣለና ማለት እዩ።
2: ኩሉ እዚ ዓይነታት ትምህርቲ ካብ ቀዳማይ ክሳብ ሓምሻይ ኣብቲ ዝነበረሉ ግዜ ድሕሪኡ ግን ክሳብ ሻሙናይ ከም ዝቐፀለ ተንኪፈ ኣለኹ። ካብ ሳልሳይ ክፍሊ ንድሓር ናይ ጂኦግራፍ ታሪክ እዚውን ተወሳኺ ከም ትምህርቲ ይወሃብ ነይሩ። ናይ ኣካላዊ ትምህርቲ ብስሩዕ ይወሃብ ነይሩ። ልዕሊ ኩሉ ግን ክጠቕሳ ዝደሊ ናይ ዓረብ ትምህርቲ በቲ ዘሎ ዓቕሚ ሰብ በቶም ዘለዎ ክኢላታት ዳርጋ ኣብ ኩለን ለቨልስ ይወሃብ ከም ዝነበረ ማለት እዩ። ከም ቋንቋ እንግሊዝ ዓረብ ከዓ ከም ቋንቋ ትቐርብ ከም ዝነበረት እዚ ከዓ ንብዙሓት ንድሕሪኡ ንቋንቋ ምልከቶም ዝሕግዝ ከም ዝነበረን ከም ዝሓገዞምን ክግለፅ ይከኣል። ለዚ ንኩሉ ዝሽፍን እዩ ነይሩ እቲ ዓይነታት ትምህርቲ ብዝተካእለ መጠን ኣብቲ ሚዛኑ ከዓ ከም ተቐድም ዝበልናዮ ምስቲ ሂወት ናይ ትሰውራን ምስኡ ንናትካ ሃገራዊ ስምዒት ከለዓዕል ብዝኽእል መገዲ ወይ ነቲ ፍፃመታት ዝነበረ ብዝገልፅ መገዲ እዩ ዝቐርብ ነይሩ። ካሪክለም ትርር ከዓ ይሪ ነይሩ። ንፉዓት መምሃራን፣ ሓገዝቲ መምሃራን፣ ሓገዝቲ ኣለይቲ ንኩሉ መደባትካ ዝሰርዑልካ ስለ ዝነበሩ ተዘይኮይኑ ቅልል ዝበለ ትሕዝቶ ነይርዎ ክትብሎ እውን ይከብደካ እዩ። ቀሊል ኣይነበረን። ሕጂ ብፍላይ ከምዚ ዝበልናዮ ቀዲምና ብዙሕ ፕሮግረስ እንዳረኣየ ከይድ ስለ ዝነበረ ኣብቲ መጀመርያ እዋን ቆዋሚ ቦታ ካልእ እውን ዘይነበሮ ምስ ምዃኑ ብዙሕ እቲ ብሓደ ሽፍት ኣብ ሓደ ግዜ ምስ ተምሃርካ እቲ ድሕሪኡ ዘሎ ዕዮታትካ ትሰርሓሉ ካልእ ንጥፈታት ናይ ስፖርት ኹን ናይ ማእቶት ናይ ገለት ክሰርሓሉ ግዜ ብሓደ እዩ ዝኸይድ ነይሩ። ክሳብ ጀልሃንቲ እውን ይዝከረኒ ማለት እዩ። ብፍላይ ኣብ ድሒሩ ኣብ ናይ ዓራርብ ግዜ ግን እቲ ስሩዕ መገዲ እንዳሓዘ ምስ ከደ እቲ ናይ መፅናዕቲ ብፍላይ ከዓ ብዕድመ ናብቶም ንኣሽቱ ዝበሃሉ ናይ ድቃስ ግዜ ይምፀካ ኣይምፀካ ብዘየገድስ ፍሉጥ እዩ። ናይ መፅናዕቲ ግዜ ፍሉጥ እዩ። ደቅስ ተባሂልካ ካብ ስርዓት ትድቅስ ተስእ ተባሂልካ ከዓ እቲ ናይ ክሳብ ይበሃል። ስለዚ ውዱብ ኣካይዳ ነይርዎ እዩ። ኣብ ኩሉ ዝነበረ ሙሉእ ግዜ ኣይነበረን ግን ካብ ኣራርብ ንዳ

0: ኣር ዝነበረ ብከምዚ ዓይነት ኣዝዩ ዝተወደበ መገዲ ይኸይድ ከም ዝነበረ ዝክር ማለት እዩ። እቲ ካልእ ዝተፈላለየ ናይ ስፖርት ናይ ካልእ ንጥፈታት ስለ ዘሎ ኣብቲ መጀመርያ ከዓ ብኡ እተሓዝ ነይሩ። እቲ ግዜ መምሃራን እውን ግዜ ረኪቦም እቲ ናይ ምእራም ናይ ዝተፈላለየ ምድላዋት ናይ ምግባር ሰርሕሉ ነይሮም ማለት እዩ። ዳርጋ ኮፍ ምባል ሲ ኣይነበረ እንቶም መምሃራን ኣብቲ መንበሪ ናይ ተምሃሮ ከድካ እውን ምሕጋዝ ምርዳእ ነይሩ። ኣብ ገዲ እውን ናይ እንግሊሽ መምሃራን ብፍላይ ንፅባቐ ፅሕፈት ዝምልከት ፍሉይ እቲ ላይንድ ዝኾነ ናይ እንግሊሽ ተዳልዩ ናብኡ ልምምድ ከም ዝገብሩ ንፅባቐ ፅሕፈቶም ተባሂሉ እንዳፀዋዕካ እውን ወ ታሕቲ ዝወርዱ ንላዕሊ ዝኸዱን ገለን ገለን እቲ ኣብ ካልእ ኖርማል ላይንድ ፔፐር ነይሩ፣ ግን ንዐ እንተባሂለን ብፍሉይ ይዳሎ ሞ ብውሕዱ እቲ ናይ ፅባቐ ፅሕፈት ናይ ካልእ ከም ዝለማመድ ብፍሉይ ከዓ ብውልቆም ሓገዝ ኣብ መንበሪ ናይቶም ተምሃሮ እንዳመፃኻ ይካየድ ነይሩ። ብከምዚ ዓይነት መገዲ ዝካየድ ነይሩ ትዝክሮ ማለት እዩ።
1: ምድኳን ቤት ትምህርቲ ሰውራ ንነዊሕ እዋን ዝተሓስበሉ መደብ ምዃኑ ብቕርፁን ኣወዳድብኡን ክፍለጥ ይከኣል። ዓሚቕ መፅናዕቲ ዝተገብሮ ብምንባሩ ድማ ኣድማዒ ክኸውን ክኢሉ ብዙሓት ክኢላታት ዘሳተፈ ስለ ዝነበረም ብቕዓቱ ሓልዩ ቀጻልነቱ ኸውሕዝ ሓጊዝዎ እዩ።
2: ዝበልኩ ካብ ዝተፈላለየ ኩርና እሞ ካብ ስድራ ካብ ንኡስ ዕድመ ተፈሊኻ ኣብቲ መጀመርያ ናይ ናፍቆት ባህሪ ተርኢ መግለፂኡ ምብካይ ሽንቲ እውን ኣብ መደቀሲ ብፍሉይ ሸንቲ ንብሎም እውን ነይሮም ዘይደይ ብፍሉይ ትከነኸኖ ኣብቲ ብቕዓት ትምህርቲ ግን እዞም ኩሎም ምሁራት እዮም። ምሁራት ጥራይ ዘይኮነ ግን ነቲ ትምህርቲ ናይ ምትሕልላፍ ዝገብርዎ ተወሳኺ ሓላፍነት ኣዝዮም ሓላፍና ይኮነ ከምዚ ተራ መምህር ምህር ኣቢሉ ዝኸይድ ኣይኮነን ኩሉ ሂወቶም ምሳናዩ እተን ኣሌትና ዝበሃል ኣብ ገዛ ፅበየና ኣዴና ንኣብነት ኣዴና ዛይድ እንድሕር ኮይና ከም ኣዴና ኮይና ኣብ ገዛ ትፅበየና መጋቦና መጋቦ ዝበሃል ኣሌትና ኣብ ክሽነ ቢነን ኣለዋ። መምሃራና እውን መምሃራ ጥራይ ኣይኮኑ ብዘይካቲ ብቕዓት ትምህርቶምን ምሁራት እዮም ኩሎም ኢለ ኣለኹ። ብዘይካቲ ብቕዓት ትምህርቶም ግን ናይ ኣቦነት ሓላፍነት ተሰኪሞም ከምዚ እናፍቀ ነቲ ትምህርቲ ከም ንዋፅኦን ናፍቆትና ከም ዝርስዕ ዝገበሮና ብምልኣት መግለፂ እውን ይውሕደን ናይ ኣሌትና ናይ መምሃራና። ስለዚ ነቲ ትምህርቲ መሰረት ናይ ዝዳሓር ዝኮንናዮ ኮ እቲ ሽዑ ዘተምሃርናየን እቲ ሽዑ ዘርኣዩና ሓልየትን ክንክንን ናይ መምሃራንን እዩ። ስለዚ ኣብ ብቕዓት ኣብ ኣተኣላልያ ኣብ ምሕብሓብ ኣዝዮም ብሉፃት ናይ ብሉፃት ብሉፃት እምበር መምሃራንና። ስለዚ ናይ ኣሌትና ናይ መምሃራናን ናይ ኩሎም ተወሃሂዱ እዩ ከዓ እቲ ኩሉ ዳሓር ዝመፀ ብቕዓት ክመፅእ ክኢሉ ከምዘይ ናፈቕ ኣባኻ ወሪዶም ምሳኻ በዓል ዘይደይ ምሳኻ እንተበኻ ምሳኻ ዝበኸያ ወደይ ጓለይ ዝብሉ በዓል ክርስዖም ዘይደለዎን ኩሎም በዓል ኣቦናን ክቡር ኣቦናን መምህርናን ኣለም ሰገድ ተስፋይ ስዋኣትን ህልዋትን በዓል ወልዳ በዓል ሃይለ መብራህቶ ስዋኣት ዘይደይ ንበዓላ ብዓብኡ ኬርያ ኩሎም ኣሌትን መምሃራን መምሃራና ከም ኣደን ከም ኣቦም ኮይኖም እዮም ነዚ ኩሉ ብብቕዓት ክንወፆ ዝገበሩ። ሓደ ቆልዓ እንድሕር ዳኣ ዝን ኢሉ ሓደ ነገር ክስታይ ኮይኑ መፅናዕቲ ወሲዶም እንታይ ኮይኑ ኢሎም ኣባኻ ወሪዶም ኣፅኒዖም ኩነታትካ እንዳሓብሓቡ ዝኸዱ መምሃራን እዮም ነይሮም።
0: ዋላ ምስ ነብስኻ እውን ኣናፃፂርካ ትኸዶ እንዲኻ እቲ ዝበፅሓካ ለበል ምስቲ ኣብኡ ዝፀንሓካ ክብደት ነይርዎ እዩ ኢለ ክገልፆ ዝኽእል ክብደት ማለት ከዓ ንሶም በቲ ዝመዐቀን እዮም እዚ ዝምልስ ክኸውን ኣሎ ብዝለበል ተባሂሉ ዝተዳለወ እዩ። ዋላ ዘ ሴም ኮንቴንት ክኾን ይኽእል ኣብቲ ሸፈፍ ኢልካ ትሓልፎ ኣብቲ ግን ዝሕለፍ ከም ዘይነበረ እቲ ቁም ነገሩ እንታይ እዩ ንክርዳእካ ክሳብቲ መጨረሻ ናትካ ብቕዓት ዝመፅእ ምክትታል ናይ መምሃራን ነይሩ። ብቕዓት ናይ መምሃራን ኢልካ ክትዛረብካ ብደረጃኦም እውን ኩሎም ብቕዓት ኣብ ዩኒቨርሲቲ ጆይን ዝገበሩ መምሃራን ኮይኖም ዝወፁ ገሊኦም ብውሕዱ ግን 12 ክፍሊ ዝወድኡ ልዕሊኡን እዮም ነይሮም። ኣብቲ ናይ መጀመርያ እዋን ልዕልቲ ከምኡ ምዃኖም ግን እቲ ናቶም ዴዲኬሽን እቲ ናቶም ክትምህር ናይ ምድላይ መንፈስ ኣብ ገለ ማእቶት ክኾን ከሎ ምሳና ዝወፍርሉ ነይሮም። ገሊኦም እንዳኣለዩ ዝምህሩ እዮም ነይሮም ማለት እዩ። ስለዚ እቲ ናቶም ቀጻሊ ዝኾነ ምክትታል ብቕዓት ናይ ተምሃራይ ከዓ ስቂኢልካ ከምዚ ዝፅቡቕ ኣምፅኦም ትሑት ኣምፅኦም ኣይኮነን መኒ ኣበይ ናይ ኣጉዲሉ ዘሎ ክሳብ ብውልቂ ኣይደንቲፋይ ትገብሮ ማለት እዩ። ካልኣይ ከም ብዶሂሉ ዝሓስቦ እውን ኣብ ቅድሚ ናብቲ ቤት ትምህርቲ ምሕዋሱ ተማሂሩ

0: ዝበሃል ናይ ኣምሓርኛ ይምለኮ ኣይምለኮ ብካልእ ቋንቋ ይኹም ምሃሮ ፀኒሑ ዋላ ብቲ ፀሓፉ እውን ክልተ ነጥቢ እንዳገበርካ እዩ ነሩ መጀመርያ ትምህርቲ ማይ ስርዓተ ትምህርቲ ናይቲ ቋንቋ ኣብዚ ምስ መፀኻ ዘሎ ኣብዚ ምስ መፀኻ ዘሎ እቲ ኣገባብ ኣናብባኻ ምልከትካ ንኩሉ ነገር ብዙሕ ፃዕር ዝሓትትን ነቲ ተምሃራይ ከዓ ምልስ ኢሉ ክጅምረሉ ዝግደደሉ እዩ ነር ማለት እዩ እዚ ከምኡ ተዘይነብር ኢንፋክት እቲ ብቕዓት እውን ኣይምመፀን ምክንያቱ ሓደ ሃጓፍ ሒዙ ምኸደ ኣብ ብዙሓት ከዓ ከም ናተይ ዝዝክሮ ብዝተፈላለየ መገዲ እውን ምሳና ክምለሱ ዝኽእሉ ዝነበሩ ብዝተፈላለየ ምክንያታት ከይተመለሱ በቲ ለቨሎም ዝቐፅሉ ነይሮም ፀኒሖም ውን ኣብኣ እንታይ ማለት ሕጂ ስቲል ንዕኦም ናብቲ ዝኣተዎ ለበል ንዕኦም ዝብድህ ወይ ድማ ልዕሊ ዓቕሞም ነይሩ ማለት እዩ ስለዚ ብከምኡ ክንግምግሞ ንኽእል እቲ ዝተዳለወ መፅሓፍቲ እቲ ኣገባብ ኣቀራርቡ ትርር ዝበለ እዩ ንባዕሉ በዓል ጂኦግራፍ ሂስትሪ ገለልና ክንዛረብ ከለና ቀሊል ኣይኮነን ነይሩ ኣብ ሳልሳይ ራብዓይ ዝቐርብ ናይ ጂኦግራፍ ትምህርትስ ገሊኡ ኣብ ኮሌጃት እዩ ዘብል እዚ ታይም ዞን ገለ ዝበሃል ናይ ዝንግሪር ማእገር ገለታት ገለ ዝብል እዚ ኩሉ ኣብ ሳልሳይ ክፍሊ ኮይኑስ ብዛዕባ ናይ ሰዓታት ፍልሊ ሓደ ዲግሪ ክንደይ ደቂቂ ክንደይ ክሳይ ዘለዎ ዝበሃል ካብ ናብ ናይ ሓደ ዝንግሪር ፍልሊ ናይ ክንደይ ሰዓት ወይ ድማ ነቲ ቦታ ናይ ሰዓታት ፍልሊ ዘምፅእ ካብቲ ለቨል ትሒዞም እዮም ዘብሉ ሕጂ ተሪኢኸ ዋላ ብዝናትና ስርዓተ ትምህርቲ የለን ኣብ ኮሌጅ ኢኻ ትረክቦ ስለዚ ምስከምኡ እንድሕር ሪኢኸ እውን ብዙሕ ክብድ ዝበለ ትሕዝቶታሲ ነይርዎ እዩ ዕድመ ግን ተማሃራይ እውን ቁሩብ ኣብ 11 ኮይነ እያ ሕጂ ንኣብነት ኣነ ናብ ሳልሳይ ተመሲ 11 ናብ ሓሙሻይ ክኣቱ ዝነበረኒ ስለዚ እቲ ዕድመ እውን ይሕግዘና ነይሩ ክኸውን ይኽእል እምበር ቀሊል ኣይነበረን ንሱ ግን ብኡ ብምሕላፍና ናይ ምንባብ ዓቕምኻ ናይ ምግላፅ ዓቕምኻ እቲ ዝቐርበልካ ኣሰስመንት ስኢልካ ሕለፎ ሕለፎ ኣይኮነን ስለዚ ይፀርበካ ሙሉእ ብቕዓት ሒዝካ ንክትቅፅል የብል ነይሩ ሕጂ ኣብቲ ኮንቴንት ጥራሕ ዘይኮነ ኣብቲ ቶም መምሃራን ዘቕርብዎ ነቲ ትሕዝቶ ሓፂርካ ገለፅ ዝተተባሂሉ ሲ ልዕሊ ፍርቂ ገጽ ክኾን ኣለዎ ኣንዊሕካ ገለፅ ተባሂሉ ከዓ ገፅን ፈቓን ገፅ ሙሉእ ገለ ክትብል ኣለካ ስለዚ ክንዲዚ ክትንትን ተኮንካ ከዓ ናትካ ናይ ኣናላይዝ ምግባር ናይ ምትንታን ናይ ምግላፅ ብቕዓትካ ብዙሕ ዝወስድ እዩ
1: ተምሃሮ ቤት ትምህርቲ ሰውራ ውሽጣዊ ዓቕምን መፃእን ህዝባዊ ግንባር ዝገልፁ እዮም ክፉት ሸውሃት ትምህርቲ ዝነበሮም ተቐበልቲ መፃእን ሃነፅቲ ሃገር ንምዃኖም ዝኣምኑ ኣሚኖም ሕድሪ ዘፅንዑ ብተግባር ዝፅዕሩ እዮም ብሉፅ ክብርታት ሰውራ ዝወርሱ ብሃገራውነት ዝተኮስኮሱ ብርእሰ ተኣማንነት ዝተሃንፁ ፖለቲካ ዝፀገቡ ብሉፃትን ብቑዓትን ተምሃሮ ንምግባሮም ዝፀዓር ነይሩ
2: ካብኡ ምዕባለ ተባሂሉ ክመፁ ከሎ ካብ ዝተፈላለየ ናይ ሓይልታት በሎ ብደገ በሎ ገለ ክመፁ ከለዉ ኣባና እዮም ዝመፁ ኣብ ተክልታት እዮም ዝመፁ ምዕባለ እዩ ከዓ ናይ ብሓቂ ኣብ ሰውራ ሲ ቤት ትምህርቲ ተመስሪቱ ክበሃል ከሎ እሞ ከዓ ኣብ ምጅማር ናይቲ ቃልሲ ናይቲ ውድብ ህዝቢ ሓይልታት ሽዑ ድሓር ህዝባዊ ግንባር ዝኾነሉ እንዲዩ ሕጂ ክመፁ ከለዉ እቶም ምዕባለ ዝርእዩ ኣብቲ ክፍሊ ክኣቱ ከለዉ ሕቶታት እዮም ዝሓቱ ኸዓ እቲ ዝበዝሐ እቲ ኣካዳሚ ኮነ ዝሓቱ ኸዓ መምህራን ካለዉ ምሳኻ ፖለቲካዊ ሕቶታት እዮም ዝሓቱ ኸዓ ኣብነ ፀላእትናን ፈተውትናን መን ዮም ንምንታይ ንቃለስ ኣለና ነዚ ብብቕዓት ኢና ንወፆ ሕንጢነት ኣሎ ኣመሃህራ ኣሎ ስለዚ ንኩሉ ንክትዋፆ ብመበገሲ ብብቕዓት ናይ መምሃራናን ኤሊትናን ይኹን እቲ ተምሃራይ ከዓ ነዚ ብምልኣት ይወፁ ማለት እዩ እቲ ከምዘይ ተናፍቕ ዝገብሩካ ኮ እቲ ተኣላልያ እዩ ስለዚ ነቲ ዝተዋበካ ትምህርቲ ክትወፅ ሲ እንታይ መዝእግም ኣለካ ፊደላት ብነውሰከፍ ፊደላት ካ እግራ ናበዩ ኮ ናበያ ኣብ ቃላት ምስ መፃኻ ቃላት ብግቡእ ተፃሒፈ ዶ ኣይተፃሕፋን ሙሉእ ሓሳባት ካብኡ ናሕጥበ ፅሑፍ ክሰግር ከለካ ፅሕፈት ናይ ቤት ምስራ ኣብቲ ዝበዝሐ ፅቡቅ ፅሕፈቱ ዝኾነ ኮ መሰረት ናይዞም መምሃራና እዚኦም እዩ ስለዚ ሓደ መምህር በዕለ ኣልጋነሽ ገብሪ ሂወት ስውእቲ ኣልጋነሽ ገብሪ ሂወት ክርሳዕ ዘይብለን መጀመርያ ጥራዝ ናይ ትግርኛና ብቀይሕ ኣልቕልቕ ትብል ኣብቲ መቐረምታይ እዙ ካብኡ እንዳጎደለት እንዳፀሬት እያ ትኸይድ ሙሉእ ፊደላትን ቃላትን ሙሉእ ሓሳባትን ካብኡ ናብ ፅሑፍ ናብ ሕጥወ ፅሑፍን ንክትኸይድ ወይ እቲ ናይ ድርሰት ክእለት ዝማዕበለ እዞም ሕጂ ደረስቲ ኮይኖም በሎ ኸኢሎም ዘለዉ መበገሲ እቲ ናይ ቤት ምስውራ እዩ ኣብ ኩሉ ዓውደ ትምህርቲ

0: ኣልካ ከምኡ ማለት እዩ።
1: ስቕኢልካ ከዓ እቲ ተማሃራይ እውን ክንዲዚ ዓቕሚ ሒዙ ስለ ዝመፅእ ካብቲ ትሕዝቶ ወፃኢ ብዙሕ ብድሆታት እውን ይመፀዩ ማለት እዩ። ብምሉእ ዓቕሚ ዘለዎ እዩ ናብ ዘይ ደረጅ ወሪዱ ክመሃሮ ከሎ ነቲ ቦታ ምልከት እውን ኣሎ። ስለዚ ብወገን ተማሃሮ እውን በዳህቲ ሕቶታት ዘቕርቡ ተዳልዮም ንክመፁ መምህራን ዝገብር ስለ ዝነበረ መምህር ከዓ መምህር ጥራሕ ዘይኮነ ኣብ ኩሉ ሂወት ናይቲ ተማሃራይ ኣለይቲ እዮም። ካልኦት መምህርቲ ከዓ ቀሊል ተራ ይነበሮን እዚ ኩሉ ናይ ክለብ ናይ ገለ ንብሎ ዘለና ሓደ ካብ ሓደ የስ ሓደ ካብ ሓደ እንዳተማሃረ እዩ ዝኸይድ። ፍሉጣት ኣውትስታንዲንግ ዝኾኑ ተምሃሮ ነይሮምና እዮም። ብዘይክኡ ዝብለካ ዘለኹ እውን ድሓን ዝኾነ ዕድመ ድሓን ዝኾነ ደረጃ ትምህርቲ ተማሂሮም ፀኒሖም ክደግምዎ ከለዉ ክሳብ ክንደይ ብቑዓት እዮም። ስለዚ ኣብኡ ንሶም ሞዴል ኮይኖም እውን ደድሕሪኦም ስዕብ ልዕሊ ኩሉ ከዓ ነንሕድሕድካሲ ቅዱስ ቅንኢ ነይሩ እዩ ማለት እዩ። ኣብ ስፖርት ኣብ ኣክሮባት እቶም ብዕድመ ናእሽቱ ዝኾኑ ፍላይ ሓደ ዝከኣላት ሓደ ከይከኣለ ክሓድር ኣይክእልን እዩ። ኣብ ሙዚቃ እውን ተመሳሳሊ ክራር እንድሕር ኣቢሉ ሲ ነንሕድካ እንዳተማሃርካ ተብል ኣብ ስፖርት ዘሎ ኣብ ስእሊ ዘሎ ብሓፂሩስ ሓደ ሰብ ንክልተ ሞያ ዝትንከፋ ብውሕዱ ብዓይኒ ልምምድ ዘይትንክፍ ዘይፍትን ኣይነበረን ክበሃል ይከኣል። ቀፃሊ ከዓ እዚ ተወሳኺ ትምህርትታት ናይ ስእሊ ናይ ሙዚቃ መምስቲ ኣብ ምምህርና ምስከደት ሰብ ክሰርሓሉ ስለ ዘለዎ ቀፃሊ ኮርሳት ይውሃብ ከም ዝነበረ ሳት ክዝክር ይኽእል። ናይ ፒር ግን ብጣዕሚ ጸሎቲ መዛኑ ወይ ድማ ጸሎቲ ተምሃሮ ኮይኖም ኣብቲ ቤት ትምህርቲ ንብዙሓት ዝሕግዙ ከም ዝነበሩ ዋላ ቅንኢ ፈጥሩሉ ከም ዝነበሩ ነቲ ክስታይ እዚ ክብል ከለኹ ብዙሓት ከዓ ብሰንኪቲ ዕድመ ብሰንኪቲ ናይ ክትጋደል ምድላይ ምስ ርእሶም ከለዉ ምስ ዓቕሞም ከለዉ ብዙሕ ቻለንጂ ነይርዎም እዮምቶም መምሃራን እውን ክርድኡ እንዳኽኣሉ ከለዉ ኮነ ኢሎም ናይ ተውዚዕ ድሌታት ንክትጋደል ኢልካ ክትወፅእ ምድላይ ናይ ምድቃስ ናይ ምስልቻው ናይ ገለ ስምዒታት ከዓ ነይሩ። እዚ ግን ሕጂ እቲ ብቕዓቶም ዘይኮነ ጎዲሉ እቲ ድሌታቶም ንካልእ ብምንባሩ ቁሩብ ነቶም መምሃራን ነዚ ኩሉ እንዳተፃወሩ ንክሰግሩ ይግደዱ ነይሮም ማለት እዩ። እዚ እውን ንባዕሉ ሓደ ጫፍ ከም ዝነበረ ንፅቡቕ ድሌት ይበት እዋንቲ ክትጋደል ናይ ምላይ ስምዒት እዩ። ግን ነቲ መደብ ዝወሃበካ ብኣለይትካ ብመምሃራንካ ሬጉላርሊ ብኡ ዘይምኻድ ከዓ ናይ ውስናት ነይሩ ማለት እዩ።
2: ቤት ትምህርቲ ሰውራ ምስቲ ኣብ መዳይ ምምሃርን ምስትምሃር ዝገብሮ ዝነበረ ዕቤትን ለውጥን ብግብሪ ዝስነ ንነብሶ ወከፍ ዓይነት ትምህርቲ ዝሕግዛ ክለባት መስሪት እዩ።
0: እዚ ኳን እቲ ናይ ክለባት እቲ መበገሲ ከምቲ ዓንቶይ ዝተጠቕሰ ናይ ዜሮ ኣብዘን ናይ ባህሊ ሙዚቃ ምምሃር ማለት እዩ ብስነ ፍልጠታዊ ትምህርቲ ስእልኻ ከምኡ እቲ ናይ ሳዕስዒት ናይ ጉጅለ ባህሊ ምቋም ናይ ብሄራት ምምላኽ ንባዕሉ ኣካል ናይቲ ክለባትን እንተይልናዮ እቲ ዳሓር ብዓይነት ትምህርቲ ዝቆመ ክለባትን እቲ ብዓይነት ንኣብነት ፅርበት ሓፂን፣ ፅርበት ዕንጨይቲ፣ ኤሌክትሪሲቲ እዚኢታ ዳሓር ዝማዕበለ እዩ። እዚ ዳሓር ብመድረክ ናይ ቤት ምሰውራ መቸስ በብኣመተ ምህረቱ ዘይታ ድን ድሕር ምዝላቕን ኣብዓጀላንትን እዩ እቲ ቋሚ ቦታ ምስ ሓዝና እዚ እቲ ክለባት ክምዕበል ክኢሉ ነቲ ዓይነት ትምህርቲ የደንፍዖ ብኡ በሊፅካ ናይ ምውፃእ ዕድላት ፍጠር እቲ ናይ ቴክኒክ ዝበሃል እቶም ናይ ቴክኒክ ሽዑ ዝተመስረቱ ኣብዓጀላንቲ ከዓ እቲ ዳሓር ቴክኒካል ስኩል ኣብ በዓል ናቕፋ ዝማዕበለ ክሳብ ናብ ዲፕሎማ ዝተሰጋገረ ብኡ ተመሪቖም ብኡ በሊፆም ኣብ ሙሉእ ሃገር ፋሒሎም ዘለዉ እቲ መሰረት ነዚ ንወዲ ከም ዝንሕግዝ ነይሩ ማለት እዩ። ስለዚ እቲ ክለባት ዝሰፍሓሉ ዳሓር እተቃዋሚ ቦታ ምስ ሓዝና ብዓጀል ሃንቲ ስለዚ በብ መድረኩ ነናተ ብልጫታታት ነናተ ኣውጓፋት ነይርዎ። ዜሮ ግን ኣብዚ ክሳብ ምዝላቕ ዝነበረ ዓይነት ትምህርቲ እዘን ዝጠቐስ ኮን ኣቐዲመ ንሳን እቲ መሰረት ናይቲ ናይ ዳሓር እዩ። እቲ ብሰፊሑ ክለባት ዝማዕበለሉ ግን ዳሓራይ ግዜ እዩ ኣብ ባዕጀል ሃንቲ እዩ
1: እወ ከምዚ ሕጂ ንብሎ ዘለና ክለባት ዝበሃላ ኮ መብዛሕትኡ እቲ ኮ ካሪኩላር ኣክቲቪቲ ዝነበረ እዩቲ ብክለባት ዝኸውን ነይሩ። ናይ ስፖርት፣ ናይ ሳይንስ ክለብ ወይ ድማ እዚ ምህዞን ስንዓን ኣርት ገሌልና ንገልፆ ዘለና ድሓር ግን እዚ ንክፍለ ስራሓት ዝኸዱሉ ዝነበሩ በብቲ ዝምባልኦም ናይቶም ተምሃሮ እዩ። ኣብ ቁፅሪ ኣብ ገለ ገለ ዘሎ

0: ናብ እንዳ ሃንደሳ ገለ ምስ ሳይንስ ድሓን ዝኾነ ብቕዓት ወይ ድሌታት ዝነበሮም ናብ ሕክምና ናብ በዓል ሓሊበት ተወዚዖም እዮም ኣብኡ ምስቶም ኣባላት ሕክምና ኮፍ ኢሎም ነዋርሕ ዝፀንሕሉ ግዜ ነይሩ ማለት እዩ። ሕጂ ከከምቲ ፊልድ ናትካ ወይ ዝምባለ እዩ ዘብል። ብውዳበታት ደረጃ ግን ድሒሩ ብፍላይ ዝነበረ ምስ ቋንቋታት ዝኸይድ ካብ ደገ ዝመፁ እውን ከም በዓል ፖል ሃይፊልድ ዝበሃል ነይሩ እንግሊዛዊ፣ እቶም ብደረጃ ልዕል ዝበሉ ዋላ መምሃራን ምስኮኑ እውን ብፍሉይ ናይ እንግሊዝ ትምህርቲ እንዳሃበ ነቲ ናቶም ብቕዓት ነቲ ናቶም ዓቕሚ የዕብይዎ ከም ዝነበሩ ዝክር ማለት እዩ። ኣብቲ ክለባት ግን ክለብ ጂኦግራፊ ሳይንስ ገሌልካ ብዙሕ ነገር ከምኡ ኣይነበረን። በብቲ ዝምባልኦም ግን ናብቲ ክፍለ ስራሓት ናይ ምኻድ መገዲ ከም ዝነበረ ዝክር ማለት እዩ። ዳራሓባ ተባሂልካ እንዳቐጠቐጥካ ገለ ትሰርሖ ብዙሓት ንፉዓት ክኢላታት ነይሮም እዮም ማለት እዩ። እዚ ከምዚ ዝተፈላለየ ድስትታት ዝሰርሑ ክሳብ ዳፉር ዘን ዳፉር ኢልና ንፅውዐን ንዑ እንዳላጋገቡ በተን ዘለዋ ትሕዝቶ ዝሰርሑሉ ብዓብዩ ከዓ ዳሕራይቲ ለቨል እንዳዓበየ ምስከደ እዚ ናይ ሜታል ኤን ውድ ወርክሾፕ ተኸፊቱ ሜካኒካል ድሮዊን ተባሂሉ ዝፅዋዕ ከም ሳብጀክት ይወሃቡን ነይሩ ማለት እዩ። ብዘካቲ ኣካዳሚ ነዚ እውን ይወሃብ ከም ዝነበረ። ስለዚ እቲ ሞያታት ኣብ ኩሉ መዳይ ዝርጉሒ ነይሩ።
1: እዚ ድሕሪ ናፅነት ዝተሰርሓሉ ኣብ መባእታ ቤት ትምህርቲ ነፍሲ ወከፍ ተምሃራይ ብቋንቋ ድኡ ክመሃር ኣለዎ ዝብል መትከል ሚኒስትሪ ትምህርቲ መሰረቱ ካብ ቤት ትምህርቲ ሰውራ እዩ። እቲ ቤት ትምህርቲ ነዚ ረአ ኣቐሚጡ እዩ ምስ ኩሉ ብድህታቱ ዓቕሙ ብዘፍቅዶ ዝሰርሓሉ ነይሩ።
2: እቲ መሰረት ናይ ካሪክለም ኣብዚ ሃገር ተነዲፉ ዘሎ መሰረቱ ክንደፍ ከሎ ኣብቲ ቤት ምሰውራ እዩ መበገስ እዩ። ነቲ ናይ ቋንቋ ቆልዓ ወይ ተምሃራይ ብቋንቋ ዲ ክምሃር ኣለዎ ዝብል ሰረተ እምነት እውን መበገስ እዩ ኣብ እዩ ኣብ ዜሮ ዝዝክረንጊ ቋንቋ ትግርኛ ናይ ትግሬ ቋንቋ ተምሃሮ ናይ ቋንቋ ትግረ እውን ነይሮም። ስለዚ ነዚ ሕጂ ሰረት ተነፂፎ ዘሎ ናይ ካሪክለምናስ መበገሲ እሱ ኢለ ዝኣምን። እቲ ስፍሓቱ ግን ከም ዝብለካ ኣብታ ዜሮሲ ቀዳማይ ክፍሊ ብቋንቋ ትግሬ ዝመሃሩ ነይሮምና ኣብ ካልኣይ እውን ከምኡ ክሳብ ሳሳይ ስለዝነበረ ድሩት እዩ ነይሩ። እቲ መሰረት እንታይ ፅፉ ተይካኒ ግን እዚ ሕጂ ዘለዎ ንወሰከፍ ተምሃራይ ወይ ቆልዓ ብቋንቋ ዲ ክምሃር ኣለዎ እቲ ሰረቱ ንሱ እዩ። እቲ መበገሲ ናይዚ ካሪክለም ሃገራዊ ካሪክለም ተነዲፉ ዘሎ እውን እቲ መበገሲ ኣብቲ ቤት ምሰውራ ብዞም መምሃራና ምሁራት እዮም ኩሎም። ስለዚ ንሳቶም ዝነደፍዎ መሰረት እዩ ነይሩ ክብል ደፍር።
0: ካልእቲ ትምህርቲ ብኣደ ቋንቋ ተባሂሉ እውን ከም ፖሊሲ ገና ካብ ሽዑ እዋን ትግበር ስለዝነበረ ብዘካት ናይ ቋንቋ ትግርኛ በቲ ዓቕሚ መምሃራን ክርከቡ ዝኽእል ናይ ቋንቋ ትግረ ተምሃሮ እውን ጀሚሮም ከም ዝነበሩ ተካልእ ቋንቋታት ድሒሩ ጀሚሩ ፍላብቲ ምጅማር ግን እዚአን ከም ዝነበራ ትሕዝቶ ከኽብዶን ከቕሎን ኣይክእልን። ንትምህርቲ እቲ ዝቐርብ ኣሰስመንት እቲ ዝቐርብ ዕዮታት እቲ ዝመፀካ ሕቶ ዘቕርበልካ ሕቶ እጅግ ኣብ ገሊኡ ግዜ እንታይ ትኻ ትርኢ ካብቲ ክትፈልጦ ዝግባአካ ንታሕት እንድሕር ሓይቱካ እሞ ብዙሕ ፅቡቅ ፅቡቅ ከተምፅእ ትኽእል ኢኻ ክትፈልጦ ይግባአካ እዩ ኢሉ ንዝኣመነሉ እሞ እዚአን እዚአን ኢሉ ከዓ ዝሰርሓለን ከቕርበልካ ከሎ ኣብቲ ፕራክቲስ እዩ ሞር ኣነ ዝንእዶ ማለት እዩ። ናይ ቤት ሶራ ዝነበረ ትምህርቲ ኣብቲ ቀፃሊ ዝኾነ ምክትታል ብቕዓት ናይ ተምሃራይን ቀፃሊ ዝኾነ ዕዮ መሃብን ከይተረድኦ ሰብ ከይሓልፉን ሙሉእ ምክትታል ምግባር እዩ ነይሩ። እዚ ከዓ ብሓደ ወገን ጥራሕ ዝረአ ኮነን እቶም መምሃራን ኣለዉ ብኣብኡ እቶም መምሃራን ከም መምሃራንን ኣለየትን ምንባሮም ኣብ ገዝኡ ምስከደ ተምሃራይ ከዓ ናይ ምፅናዕ ግዜኡ ዝፈልየሉ ናይ ድቃስ ግዜኡ ዝፈልየሉ ኩሉ ነገር ኣብ ኣመጋግብኡ ኣብ ካልእ ኩሉ ዝግደሱ ብድሕሪኦም ከዓ ጎድኖም ማለት እዩ ብዙሓት ኣለይቲ ኣሕዋትና ነይረን። ናይዚአን እጃም እዚአን ኣብቲ ትምህርቲ ጥራሕ ተጠቂስና እዚ ተጎሲዩ ክሓልፍ ቁኑዕ ኮይኑ ኣይረአየንን። ብዘካተን ኣለይቲ ንብለን ዘለና ኣለይቲ ደቂ ተባዕትዮ እውን ከም ኣቦታት ኮይኖም ዝሰርሑ ዝነበሩ ከዓ ኩሉ ቲህወት ናይቲ ተምሃራይ ካብ ትምህርቱ ክሳብ ኣመጋግቡን ዕረፍቱን ጥዕንኡን ይከታተሉ ስለ ዝነበሩ ኣብ ጎድኒ ዝነበረ ናይ ኣለይቲ ኣሕዋትና ኣለይቲ መምሃራን ኣወዳት ሕክምና ኣብቲ ቦታ ዝነበረ ከዓ

ነፍሰ ወከፍ ርክበት ብግቡእ ምክታል ግበር ስለ ዝነበረ ዳርጋ ምስቲ ኩሉ ሕፅረታት ምስቲ ኩሉ ብዝሒ ናይ ጥዕና ፀገም ነይሩ ኢልካ ዝጋነን ትገልፆ ነገር ሳይነበረን። ስለዚ እቲ ኩሉ ነቲ ትምህርቲ ዓንዲ ሕቆ ኮይኑ ዘይክኢሎ ስለ ዝነበረ ምናልባት ኣብታ ካሪክለም ስለ ዝተዋህበትና እምበር ንዓ ጥራሕ ፅቡ ባቢልካ ተኸድካስ በዚ ክጉሰዩ ዘይብሎም ኣካላት ምንባሮም ካብቲ ምሕደራ ናይቲ ቤት ትምህርቲ ትሒዝካ ሙሉእ ምክትታል ናይ ተምሃራይ ነይሩ ወለዲዮም በቃ ኩሉ ነገር ከዓ ሽሙ ዘይፈልጦ ኣላይ ናይ ተምሃራይ ኣይነበረን። ስለዚ ብስም እንዳፀዋዕካ ኩነታቱ ገለገለ ምዘጋጥሞ እውን ምክርን ኣልያ እንዳገበርካ ክትከይድ ምፍታን እዚ ዓብዪ እዩ። ብዘካ እቲ ምምሃር ምስትምሃር ዝነበረ ኣብ ጎድኒ ነቲ ኣእምራዊ ብቕዓቱ ኮንፊደንስ ናቱ ርእሰ ተኣማንነቱ ብዝሃንፅ መገዲ ኣልይዎ ስለ ዝነበሩ ነቲ ተምሃራይ ኣነዚኦም እውን ከይተጎሰዩ ክሓልፉ ተጎሲኦም ክሓልፉ ዘይግባእ ኢለ ዝሓስብ እሞ እግሪ መገድና ንዓም እቲ ናተይ ኣድናቆት እቲ ናተይ ዝኽሪ ክገልፅ ደሊ ማለት እዩ።

Carrera.

0: እንደደርስ እድርስ እላ ተልሰዕራ እንደደርስ እድርስ ኣ እንደደርስ እድርስ ሰበተላ መደርሲ ንመጥኡና ማብዝሖም ህግያ ትግርኛ ተሃጎ ወትግራይት ልኢሉ ኦምሮ እቶም ዋላ ድብሊ ሰልግ ባ ዋላ ስማዕ እንትህልየና እሎም ወሮ ተመቻማሊ እቲ ወላ ህግያ ኢላ ኢሉ እምር ወላ ዓዳት ኢሉ እምር እተ ከእድርስ ተልኩምን ገቢ ከፈት ገቢ መስተሒልቱ ወድቢል ምድር ድብጀበ ሻዕብያት ማ መስተሒል ኣሻቃ ሎኒሚታ ርሕካ ቀደር ርሕካ እንተቃዳርካ እላታ ቀደረ በስ ወገበይ ብዕደት ኣላብካ ሓኮ ትብሉ ወድሚን ኣድም ዝሓንጎሉ ንወሱ ባስር ልትለበ ግላ እሎም መደረሲ ንመፀውና ንህግያ ቀድሮ ይዓለውኒ ምንቶም ዝሰድዎም ምስሎም ዘለዉ ክልኦ ሰለስ መደረሲን እላ ሓተየታ ካሊእ ለእጀኒት ለደረሳ ወሳልስ እማት እሎም ቶም ምኖም ደርሳ ኣሎ
1: ዘ መሰለናና ደረሳ ይዓልኮ ደረስ ከበለ ልቐትኡም ዋሕሪ ማዕሬና መደረሲን ጋና ከደረስና ኣባ ለወቅት ምድሪ ሓጪር ትመረ ሓምሳይ ፈሰልኩም ኣትማምካ መደርስ ኣለየካ ትትበሃል ፈግር ወመደርስ ገብእ ሙምክን ንህግያ ሰበት ተእምር ምና ብዕናም ህግያ ተእምር እንታ እድርስ ትበሃል ቀደመይሁ ለደርሱና ላዕሎ ማዕልሚን ምንትርአማ ምብዙሓም ውላት ኣስመራ ውላት ከረን ክና ብዙሕ ድ ንህግያ ዛት ልኢሉ እምውራ እግልካ እንደለ ደርሶ ምንካ ከማን ደርሶ ለምትትበሃል ለምትውል ኣብ ትግራይ ወክእና ምትውሉ ወክእና ምትውሉ ልብሎ በርዱ ህግያ ሰበት ኢሉ ኣምሮ ግለፍሙካ ስወር ስውሮ ለሓጃት ብስወር ለመጥዉ ሓረካት ወዱ ሓረካት ለርእካ ልክቱብ ደጋግሞ ግልካ ደበልካ ግልጊድ ግልትፈሙ እላ ምትትበሃል ክና ሕነ ክና ብሎ እንትምትብላ ገለ እንደልብሎም ልሰእልውካ ካሓጃት ብዙሕ ኣለለንያት ናይ ማዕልሚ ነክልአዩ ንያት ኣለትግሎም ተስታቅርብ ዘይበመረ ምንትርእያ ወላ ንያት ናይ ታዕሊም ዓመተን ምና ናይ ሰውረት ለመጠተ
2: እሊ ተለው ክርያ እንደይገቢ ተለው ሓበን ባርህት ርእየት ባርህ መስተቕበል ወባርህ ኣተላላይ ናይላ ልኢል ትሓልል ገቢ ይልዓላ እግልሚ

ውላድካ ሞራካ ወስሜትካ ግል ርፋዕ ትወልድ ዶ ወገበይራት ዕትእግል ተቕፈርግሉ ላዝም ሰበት ገብኣ እብሊ ሰውረት ኤርትርያ እባ ዓለት ሓለት እንደይትትከራዕ ወክድ እንደይትትጸብር ምን ሕበዘት እቲ ተንዱር ፍላም እቲ እደ እንደትበ ኣሌፍ ትበ ከም ምህሮ ሰውረት ኣንበተት

0: ከም ልልብል ኣፍካር ሰበት ብሰበት ዝትቀበጠ ከለ ሸዓብማ እድንያ ስኒት ምስልካ ፈጥር ሰድየካ እዘሊ ኩሉ ምስል ነትጀት ናይ ተዕሊም ኣምጣ ወለመታክል ላዕላ ምስል ፈትሓዊ ለሸዓብ ወላ መድረሲን ምስል ኣነ ላማ ሸዓብ ዘሊ ግልሚ የኣመራ ትግረይት የኣመራ ወላ ልቓት ብዕተት የኣመራ ዓርቢ የኣመራ ሚ የኣመራ ይትብልኒ ነድርፍ ተምሩ እቱ ምን ኢሉት ብዕድ መጠ ምን ዓዳት ብዕድ መጠ ላኪን ኣዘምዝና ኣላቐሪኡ ሰበት ኣላክነገይስ ትብል ብዕድ በደረጀት ናይ ማዓልሚን ማ ከላም ብላኣና ንሕና እዛ ሓምሳይ ፈስል ክመትማምና መድርሲን እንቱም ያላ ትበሃልና መድርሲን መጠና ነድርስ ነብስሊ ክትብ እቡ ነድርስ እያላ ስሪ ክትብ ብትግርኛ ትብ ትግሪ እንተተርጀምካ ተቐሪቡና ዋሕና ደረጃትና ከምታ ብትግርኛ እንደፋሃምካ እንደቀራእካ መሰላ ለናይ ዓበይ ሳሳይ ፍስል ካልኣይ ፍስል ዳለ ላዕለ ክትበት ለደረጀቱ ደረጀት ሓምሳይ ፍስልተ ኣብ ደረጀት ናይ ሓምሳይ ፍስልተ ዓበይ ብዙሕ ሰበት ለምሮ ሓጃት ናይ ሓርስ ናይ ሕማም ናይ ካሊእ ምስላም ተማዕለ ገይስ ናይ ስያሰት ሓጃት ክብድ ቀርብ እግሎም እሊ በልቓትካ ያሃላ ኣብ ትግራይት ክትብ ከም ንትግርኛ ዲብ ትግራይት እንዳተርጀምካ ግሉ ተቕሪ ወላ ሰብ መምክን ልሎም ተደርስ ዓበይ ተመብዕምር ይበት ድንያ ተጅርበትናዮም ሓጃት እቶም ለእሙሩ ዮምክን መንዕና ላዕሉ ገቢእ ላኪን እንተ ላዝም ትርጅም ተደርስ ለንያ ሰበት ለየት
1: ዕምር ንዳል ለይተማው እቲ ንዳል ተሕሪር እግሊ ተሓበሮ ዕምሮም ለይተማ ምንማይ ክትብ ለንዳል ገርዛኸም ግላህርሶ ለልሓዙ ብዝሓም ኣለው ኣቕብልታምም ይህልየካ ብቆይ እንታ ረቂቅ ህልየካ ኢበሻልካ ወይ ሸንገልካ ኣምዕል ሓሪት ተዓረ እንዳትበህለው ምናስለል ለተኣገረው ብዝሓምቶም እብጀራይም ኣባይ ማሎም ወዳሮም ለሓድገው ምስል ሰውረት ንኡሾም ወዓብይሆም ሕቡራም ወንዙማም ላዕለው ምን ባካት ኣባይ እግሊ ርኢሞ ወሓንቲ ዕዛል ሰውረት እግሊ ተሓበሮ እቲ ሕሩር ኣራዲ እግሊ ምፆ ለቀረረው ብዝሓምቶም እብሊ ለግርዝ ምልውደ መሲሩ ምልግባእ ለልብል ኣስእለት በሊስ ዝሓዘ ሰበት ዓላ እለፅላልሊ ታንደሳግሉ እላ ኣሳስ ለሄኒ ሕልም ናይ ላለት መፅእ ሕርርት ኤርትርያ ግላህለ ለወጅቡ መትመዳድ ንዛም ተዕሊም ኣማዓምዎ ከዓላ ብልሄኒ ለፈሬሁ እቲ ሓጪር ወክድ እትላ በኽት ምን ተዕሊም ሕሩም ላዕላ ኣማደዳ
2: ኣዚ ደረጀት ናይ ኣይ መዓልም ወላ ድህር ትግባእ እግለል ኣደርሰ ማደት ካፍ መዳላ ይወደ ካፍ መዳላ እግሊ ዘይቡ ምንወሱ ለቐድረያ ለምንወሱ ለኣመረያ ምንወሱ እታ ስታቲቡ ለኣፈግራ ምንወሱ ለይቀድረያ ምነ ምኤምረት ናይለ ወቐት ለሀይ እንደ ጌሰ እንደ ሰኣላ ላብድ እግንወሱ ለኣምራ ካሓላ ተሓላልፋ ኣዚ ጅህድ ዓላ ወንየት ሰኒየት ዓለት ወንየትና እስክ መሰባል ድራስ ኣድረሶት ባህለት እስትሻድ እመቓብል እስትሻድቱ እመቓብል መሃየት ይኮኒ እመቓብል ክን እግሊዘ ግልካ ይኮኒ እሊ ሸቕሉሊ እስትሻድ ደፍዕ እግሉ ድሜዳን ኩሉ ሸቕል መቓብል እስትሻድቱ ለገይስ ዓላ
3: ለመደርስ ክምል ይሁት ለኣድረሶት ክመ እስትሻድ ለተደፋዕ ለሃላ ለሓርብ ለሃላ ኣርዋሓቱ እንዳሃባ ያዕኒ ኣባይ ደምር እግልለ ወጣን ዝሓርብ ሃላ ኣና ትላእካ ንእንሰር መጦኮ ኣነ ምህመቸ ሚታ እሊ ደረሳይ ልእንሰር ሃላ እግል ዓንጀሕ እሊ ደረሳይ እሊ እብድራሰት ናጅሕ እብስያሰት ናጅሕ እማዕፀም ናጅሕ ዕውፉይ እሊ እግል ዓንጀሕ ብየ ሓማቅ ኮም ንገቢ ለነፈር እታ ደፋዕ ዋደቕ ለሃላ ለስተሸድ ለሃላ ኣማነቱ ጣለምኮ ኣማነት ናይ ጣልም ህልየኮ እንደ ዝብል ለርሑ ሓሳስየት ወደ ዲባ ዓንቃሳም ንገቢ
2: እበል ህልየትካ ኣድርስ መድረስ ሰውረት ዛቱ ትበገስ ንህልየት ብዘለካ ዝከኣለካ ግበር ለልብል ሰቕራቱ ላዕሊ ኣግላ እበል ህልየትካ ለልስትቀደረካ ኣግላ ውዴ ምብካ እንታ ክማግልበሮ መዓልም ለቤለው ኣነ ግል ኣድርስ ይቀድር ንቤል እዮም ካልኣይ ፈሰል ዓላ መደርስ ግባእ ቤለው ኣነ ንግኖሸ ካልኣይ ፈስለና ቤል እዩ ግላ መስኡል ሄ ተኣምር ቤል ኣይዋ ሄ ኣድርስ ቤል እዩ
3: ለሰውረት ኖ ሰብ ኣማን ሰውረት እግል ትግባእ ጋኣት ምንገቢ ያኒ ሻዕበላ ትከድም እግል ትግባእባ ሻዕበይ ከድመት ምንገቢ ሰውረት ይተዓወትኒ እብሊ መጦራ ሓርብ ለቆቤት እግል ልብደህ ኣሎ ቆቤት እግል ትብደህ ለ ትግራ እሊ ማብዳእ ልቡ ባምን ተኣምር ባእ ተኣምር ሓተ ክልአ ምን ተኣምር ሓተ ክልአ ተኣምር ሌላ ብካሃብ ለልብል ማብዳ ኣቡድ ብሰነት 1983 እሊ ቀራር እላ ሓኮፋ ግራ ደረሳ እስክ ሳብዓ እስክ ሳምናይ ለባፅሓ ዋዕለው ምን ካልኣይ ስክል ደረጀት ለ እስክ ሳብዓይ ሳምናይ ለባፅሓም ደረሳ ወመየርሓቶም

0: እትነሱ እንደተንከባ ሰበት ተዓንደቃ ቴራቡ ግልርአ ቀድራ እሊ እቲ ውጡይ ሞዳይ እንደይገቢእ ባሩደቱ እንደተዓንደቃ እብላ ምን ኣባይ
1: እለ ዔብላ ሄኒ ለመደርሲን ወለመረብያት ዲበ ደረሳይ አስበቃዋ ሳብቃት ዲቡ ለሳብቃት ሄኒ ይተቀብልኒ ከለመዳርስ እለ ገበ ኢላቱ በላ ለገይስ ዓላ መንሀጅ ዶር ማ መለሀለ እግሩ ዓብይ ኮኒኒ ዶር መደርስቱ ወዶር ለልትከበት ደረሳይቱ ደረሳይ ኣነ ግል እዝበ ዛቤኩም ሳስዐ ንርኢ ልህሌና እደ ኣነ ደብ ግል ደ ስጋታት እንደፈጋርካ ለወዴ ደረሳይ ያዕኒ ኣሽቃል ዕዲ ይብሉ ልትከሳ ወድሩስ ክምሰል ሓጀት ወሱክ ለነሱ ጋ ምንገቢ መንሃጅ ኣስኔ ወለላ ኣስኔካ ኣስኔ ኢለ ተዕወት
2: እሞ ቤልኳካ መደርሲን እየ ዓለውኒ መደርሲን ሰሮም ገለ ረብዓይ ፈስል ለባፅሖም ቤት ምረ ሰበርት መደርሲን እንደበልና ኣቴናዎም መደርሲን ገብኦ ዶልሄኒ ረብዓይ ፈስል እየን ደርሶ ክነ እንደዶ መደርሲን ለባፅሖ ኣለው ካ መደርሲን ናይ ትግሪ ሰባት ዓለው እላሓቴ ምሽክለት ዓለ ትግልና እምበል እልየኒ እተ ትግረይት ኣነ ከመቤል ኮካ ናይ ትግርኛ ሕሩፋት ናይ ግእዝ ሕሩፋት ተኣምር ለንጥዎ ናይ ግእዝ ኣምሩ ለንጥዎ ናይ ትግሪ እታ ሕሩፋት ላኪን ፈርግቡ
3: ልቐትኡም እባ ኣድረስተ ምንገብ ላኪን ኩሉ ኣሽያት እትሓንቴናት መዓልሚና ምንወስና ንረከብ ፅብሓ ምንወሶ ልብሎ ትግረይ ትግላ ኣከለት ብሸርባ ሓቆት በልዓ ሕነም እኖ እግ ንርከብ ንቀድል ዓለት እላታ ወም ላዓል ኩሉ ሄእሊ እንዳእዘምኖም ኑ እግላ ጅና ፍክሩ ወግነት ዓወትቶ ጋነ መንገብ እባትሉ ድማ ልቓት እቡም እናኣድርስቱ ወቦ ኣድረስናሁ ወነጃሕና እቦ ኣድረስናሁ ወነጃሕና ብዙሓም ነላ ዓድ ፍላን ክንደርሶ ህለው ሕናመ ክንግዴ ዓድ ክኒ ክንደርሶ ህለው ሕናመ ክኒዴ እንደበየለው መስሙ ለወዱ ግራ ተርፈው
0: እብላ ምን ኣባይ ወእብላ ምን ጤልማይ እንደደገጋ ለተየበቱ መስኡልየት ኣድረሶት ሻዕቡ እስትሽሃድ ክምሰል ጠልብ እቲ ዓቕሉ ወደሚሩ እንደወዳ ለከድም ወላዕልም ሰበት ዓላ ሸዓብ ክምሰላ ምን ርሕሙ ለወልደይ ውላዱ እንዳዓለበዩ ምን ኣባይ ሕገ ወሳትር እንደገባእግሉ ስለ ልዕልም እግልታለ ተለዩ

0: ክትደረስ ስለ ልበሃል መናዓዱ ፈግር እንዳሃላ ገለ ድረስ እንደበለ ይፈግራ ገለናድል እንደበለ ፈግራ ተብዓቱ ኣንሱ ልግባ እግልናድል ንበለ ፈግራቱ እዛ እድርስ ክትይበሉ ሽባ ስዒበት ላኪን ብሊ ንዳል እብስላሕ ሌጣ ይመፅእኒ እንተተዓወትና ሃረ ለደረሰ ለተዓለሙ ማለት ተሓዞና መዳርስ ዲብዓድና ዝሃለዉ ሃረ ኣቴና መንገብእ ምን ልፅበጠ ምን ኢደ ግሉ ጅሁድ ግልግባእ ሰበት ቡ እዝሕና ንቕደሩ ወለይ ንቕደሩ እሊ ሽቕልሊ ኣብ ኩል ሒለትና ግንእተዩ ወንሽቀቡ ብና
1: እሊ መንሃጅ ሊ እግል ልሙት ድሉ ኢለ ገብኣ መዋጥን እግል ልሽቄ ድሉ ኢለ ገብኣ ሻዕቡ ለፈተ ኣርደቱ ለፈተ እስትዕማር ለልኣበ ድንጉር ዓዳት ወባሊ ዓዳት ዘኢፈተ ጀዲድ ዓዳት ኣው ኣፍካር ኣው ዕልም ዲብ መጅተማዓዊ እግል ልኣተ ለልሓዘ መሳዋት ናይ ኣዋልድ ኣንስሳት ምንኡሽሉ ዝትከበት ከዲበ መጅተማዕ ለጠብግ ጠበቓት ናይ ለ መጅተማዕ እሊ ላዓልቲ ውሉ ተሓልቲ ውሉ እንደነወካ መሳዋት ለልትከበት ወመሳዋት ለልሓዘ ክንደ ዓይነት መስል ጂልቱ ለዚ መደረስ ሰብረት ዝተባኽ ወለ ዝሸቀል ዓላ
0: እሊ ሌጣ እንዘይገብእ መደርስ ዲብሓቲ ኣካ ንሕዋኣታ ግለ ጣል ብሌጣ እንዘይገብእ እተድዋሂሁ ለለ ግለ ድርስ ቡ እግለ ሰብ ልግበ ኣነስማለ ደርሰ ኣለዉ ንዙም ለየጋ ሳክ ዲብዓት ደልገይሶ ግለ መርዒለ ደርሳህን ኣለያ ሓረ ነዚ ዘምናሁ ንሕወል እሙየ ልበሃል እሊ ወዴና ነዘምናሁ

ሓይሳም ዋ ሓይሳተ መተቕበለት ቴሌቭዥን ኤርትርያ ቀዝረ ሰላመት ናትከበተ ዲበንብል ግልዮም ለዳለ ኣኽባር ለሰዓት ለኣቀረብልኩም ስሌማን መሓመድ ሳዕዳና ከዘባዕብያ ርሱ ግልብደር ሆይሰ ስያሳ ኣፈወርቂ ድቁብ ርዝቅ ኤርትርያ ኣብ ዕልም ተዕሊም ወተጃርብ ሽቁል ናተትባዛሕ መቕድረት በሸር ከምታ ሸርሓ ሓረስቶት ምድርት ሓጋት እግል ዝያድ እተይ እቲ ወራታት ሓርስ ብስር እግል እትነፍዖ መተፋቐድ ትቀደማ ወጠንያዊ ፈሪቅ ኤርትርያ እቲ ዴንማርክ እታገቢእ ሃላ ጀግራ ሻምፒዮን ኣትሌቲክስ ዓለም 2026 ዓውተ ሰጀላ ሕኩመት ቬንዙዌላ ምስሊ ናይ ፈረንሳ ሸሪከት ፔትሮል እቲ ተጠውር መጃል ፔትሮል ኣርከዘት ምዘክረት ፈረመት ቅብለት ኮርያ መቕድረት ዓስከርያት እግል ተኣደቅብ ናይ መሳፈት ሓጫር ሰዋሪ ፓሊስቲክ ጀርቤኩም ወዴት ሓበራ ጀምሁርያ ቻይና ዮም 20 ሴፕተምበር ስዕ ሳተላይት ብሓቲ ሮኬት ፌተተ ተፋሲል ኣኽባር ረይሰ ስያሳ ኣፈወርቂ ድቁብ ርዝቅ ኤርትርያ ብዕልም ተዕሊም ዋ ተጃርቢ ሽቁል ኣተትባዛሕ መቕደረት በሸር ካምታ ሸርሓ

ወጠንያይ ፈሪቅ ኤርትርያ እቲ ዲናማርክ እታ ገብኣ ገባሃላ ጅግራ ሻምፒዮን ኣትሌቲክስ ዓለም 2026 ዓውተ ሰጀላ ሕኩመት ቬንዙዌላ ምስሊ ናይ ፈረንሳ ሸሪከት ፔትሮል እቲ ተጠውር መጃል ፔትሮል ኣረከዘት ምዝክረት ፈረመት ቅብለት ኮርያ መቕድረት ዓስከርያ ትእግል ተኣደቅብ ናይ መሳፈት ሓጫር ሰዋሪክ ባሊስቲክ ጀርቤ ከም ወደየ ትሓበረ ጀምሁርያ ቻይና ዮም 20 ሴፕተምበር ስዕ ሳተላይት ብሓተ ሮኬት ፈትለት ሓይሳም ወሓይሳት መተቕበለትና ኣኽባር ዲብለሰም ተማም ስለተለየ ብራምጃትና መታባዕት በትተዲምልከምንየን ሰራሕ ምካ

0: ባህላዊ ወመጣዕም መድረኽ ርዝቕ ዳይ
1: ኣዝሙር ወጀኒቱ ረቢ ነርአኒ
2: ሸማዓት ልብራሕመቱ ስራይግል ኣሞቱ
3: ህጅብ ዋጣዕሚቶ ትጉም ሓኳኪቶ

0: ኣነየ ክንድውጉሚ ትግል እየ ይኮን ኣፈ ድብ ፅላል ይገባእያ
1: ኣረ ናይ ድብ ፅላል ወድብ ፀሓይ ኩሉ ሓተየቱ እፍንቲት እላ ጨልሕንተ ለውላድና ጀልሃንቲ ለልቡላ ደረጃታ ሓፋናታ ምልዓል ሕምሳ ዲግሪ ሰንትግሬድ ባፅ
0: የብፍዛ ሃሊደኒ የብል ሓለት እላ ትቃመዳየ ኣይትብልኒ ክብል ሓለት እላ ኮፈን ገይረ ቃምዳ ዓለ እያ
1: እላ ድግምላ እብጣርለ ትትከለስ ኢኮን ኣስ ስበሕ ምድር ለዓይና ውሓ ኳዓልዕሻ ለሰብ ለታብዕን ወላ እጀኒት ክዋናሆም ከም ገየሰው ሄተን ብራ ቃተን እንደ ገብኣያ ኩለ ለላሊሃ ረቢ ማ ይትባልሰእተን እንገይራ ሰንክታ ወንበል ሁማ ልባሳ እጀኒት ልሓፅባ ለኣሳክባሆም ለኣትፋግዓሆም ወኩለ ለመንበረት እትመሸንከለን ዓለት ጋጠ ወባልዳይት ክየ ምና ፈደበይ ዓለት
0: ይብንዲ ዓረ ርግባ ዓረ ርግባ እለሚ በጋ እሊጎሮባለ ክንጋብብህላ እለ ፀሓይ ጭልሕንተ ተነስአቱ እንህየ ሓልቶ ኣክንልክቡትሮስ ለመንበረት ኣመስል ይዓልኮ ኣነለሓለፈያ ኣመስል ይዓልኮ
1: እለናየ ሽምኮሪተ ተኣሪክ የ ባዕሉ ልዳግሙ እምክ ውረሲ ምናግል ትክሰብ ኣና ዘ ዲባ ማዕረ ድገይስለየኮ እንቲማ ምፅ ከዕፈዩ
0: ሓልቶ ኣወል እላ ውረሲ ምና ለተይልክ ሃላቱ ምን ከረ ኣምየን ዳኣንበትክን እለን ጅኑድ ርኤኪ ሓለት ልግላ ሓለፍኩም ዳግሞ እና ምንትብኢሎም ባው ኣና እንደምወደየኮ ኣዳ ምኛ ወልዓለ ወዳ ሃላ ንደበየለው ኣክል ለቲት ኢልሂቡካ ምና ታሪኮም ወላ ማዕረ ልእሉ ትበይ ሄይ ሓልቶ ጠዋል በስ ግድ ምፀኪቱ እላ በስ ምንታሪክ ትትረፍ ተማንባይቼ
1: ካላ ሰሚ ወደየኮ ግል ትክሰብ ምንታሪክ ትትረፍግ
0: ኣዋል ሓልተ
1: ዝሓልዋዕሊ

0: ብላካ ኣለ ይኮ ተምር ለካ እሊ ስወር ኢሊታት ሓጃት ናጅሓገና መንገዲ
1: ነጁ ወለት ኣመቼ ከሪዮ በርከቸው ደፍአቼ ኣህለን ወሰህለን
2: መርሓባ ባኦ ኪራም ኣሰናይ ረከብኩም ነሱ እግልኩም ሓንዛ ኣልኩና
3: ባጋያ ንሕና እንደበደና ምንኩም ከብሓ እግል ሓዚነ ፈነጥር ጋብ ኣመለይኩም ሰናይ ብሓዚኩም ተዓወትኩም ሰናይ ተዓወትኪ ጃይዘተስላ
2: ኣዘ ኢልመተራጃ ግናእዘምኩምኑ ሓሊ እግል ኣብየኩም እየ ኣዝሞት ዋድ ግለላ ወእንቱም ሄን ላዝም ላዝም ተሓድሮ ብኢልኩም ከላ ያኸ ኣብየ ክሜል እኩስስ ምለና ሰበት ናይ ኢል መድረሰ ሰውረት እግሊ ዳግም ግልናቱ
3: ኣዙማቶ ሰሚናራት ያ ነጃት ዲብ ቃዓ ትገብኣልና ሕና እዘ ምጃብራታኖ ማሓ ግዜየና ከዲብ ኣብክ ክሜል ትከላልና
1: ወስምዒስመ ኣብክ ክሜል ቅድረት ምቡ እግል ምድያ ቃዓት ናይ ኤክስፖ ወታ ናይ ኣስመረ ፈላሲ ይተዓዘማ ዓለየካልና

0: ስምዓኒ መለ እንተ መለ ኮጌስካ ተዓወትካ እንሻላና ላትበስ ሳክት ገበይኩ
1: እንተ ኣምሪ ኢሊካኒ ንልዛ ባይ እማት ተንግለስለካ እማት ርኢካ ሰውረት ውብላ ሰውረት ወገለ ፋቀትካ ግለ ንምገብእ ንከብደን ትባጭባጭ ርሒማ ሰበተን ኣምሪ ለካ ወተኩም ሰለዎ ክልማ ናይ ሰውረት ወገለ ነትብልካ ሙት እትኣትየን ኣለካ
0: ኣማንካቱ ላኪን ኣነ ንመለ ጀኒት ልግበ ላሞ ብዳዓቼ በስ ቃልየት ዓለት ብዙሕ ሰኒ ገሰት
1: በስ ተዓወትካኒ ላስ በገዮመተይ ኣነ ሰሚናር ዓብ ዋለ ቤትና ዲበ ግልጋ ሰበቱ ቀናጦ ምስሊ እተው ያለ ቤት እቶ ለካዓት ዝሰርቀ የረት ያሽም እተው የውላድ ንዕኖ ብለኩም ኣለይኩም ማ ሃዮ ምስሊ ክብደው ኣመን ኮርት ኣለዮም ሃያተው ምፁና ብስሚላብያሕዳር
0: ጀማዓት ምስሎም መዋዒድ ኣለናና
1: እንታይ እያ ካንቲ ሓራጥርጦ ኣለይኩም እያ እተው ብለኩም ኣለይኩም ኣሚ
0: በጠለተሰ
1: ኣንተ እተው
0: ኣብ ያሕዳር ይተተስለ ዲብ መምክን እተ ሰሚናር ናይላ መድረሰ ሰውረት

ኣይኮነን ኣርኣዮማ ገብሪ

እዚ ሰላምታና ተቐብሉ ፈነውና ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምሲዩ ሰዓት 9 ኣኺሉ ንሎም ሰንበት 20 መስከረም ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪባ ዘለኹ ሮቤል በረኸቴ ንምክታልኩም ብክብሪ እናዓደምኩ ብቐንዳ ርእሲ ዜና እፍልም። ፕረዚደንት ኢሳያስ ሓይልን ሃብትን ኤርትራ ብፍልጠት ትምህርትን ተመክሮን ዝራባሕ ዓቕሚ ሰባ ምዃኑ ገሊፆም። ሓረስቶት ንእዞባ ሓጋዝ እተታውነት ኣብ ዘኸዕበት ሜላታት ከተክሩ መዘኻኽሪ ቀሪቦም። ሃገራዊት ጋንታ ኤርትራ ኣብ ዴንማርክ ኣብ ዝካየድ ዘሎ ውድድር ቻምፒዮን ኣትለቲክስ ዓለም ዓወታ መዝጊባ። ቬንዙዌላ ምስ ኩባንያ ቶታል ኢነርጂስ ኣብ ምምዕባል ፅላት ነዳዲ ዘተኮረ ናይ ምርድዳእ መዘክር ተፈራሪማ። ሰሜን ኮርያ ወታደራዊ ዓቕማ ንምድንፋዕ ከም ዝሕግዝ ዝገለፀቶ ተወሳኺ ባለስቲክ ሚሳይል ፈቲና። ህዝባዊት ሪፓብሊክ ቻይና 9 ሳተላይታት ብሓደ ሮኬት ወንጪፋ። ዝርዝር ዜና መደባት ፅምብል ዝኽሪ 50 ዓመት ምስራት ቤት ትምህርቲ ሰውራ ሎሚ ብዝተኻየደ ሲምፖዚዩም ተዛዚሞም። ፕረዚደንት ኢሳያስ ኣብ መኽፈቲ ናይቲ ሲምፖዚዩም ኣብ ዘስምዑ መደረ ሓይልን ሃብትን ኤርትራ ብፍልጠት ትምህርትን ተመክሮን ዝራባሕ ዓቕሚ ሰባ ምዃኑ ገሊፆም። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ትሕዝቶ ኣሎ ፊሊሞን ዞሙ ከቕርቦ እዩ።

ፕረዚደንት ኢሳያስ ኣፈወርቂ ሓይልን ሃብትን ኤርትራ ብፍልጠት ትምህርትን ተመክሮ ስራሕን ዝራባሕ ዓቕሚ ሰባ ምዃኑ ብምኽንያት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ሎሚ 20 መስከረም ኣብ ኣስመራ ሆቴል ኣስመራ ፓላስ ኣብ ዝተቓንዐ ሲምፖዚየም ገሊፆም። ፕረዚደንት ኢሳያስ ኣብ መደርኡ ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚኡ ብዝነበረ እዋን እውን ናይ

0: ኤርትራ ሓይሊ ሃብቲ ሰባ ምንባሩ ብምስማር ናብቲ ንደልዮ ክንበፅሕ እቲ ዝዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ውሑስ መፃእ ንምርጋፅ ኣብ ምምዕባል ዓቕሚ ሰባ ተኪርካ ምስራሕ ከም ዘድሊ ገንዚቦም።
1: እዚ ሎሚ ድሕሪ 50 ዓመታት ዝዝከር ዘሎ ኣጋጣሚ ሓድሽ ምህዞ ይብሉን ሓድሽ ሕጂ ንምህዞ ይብልናን ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚኡ ዝነበረ እውን ናይዚ ሃገር ሓይሊ ሃብቲ ሰው እዩ። ናይ ሰው ሃብትን ሓይልን ዘራባሕ ከዓ ብፍልጠትን ትምህርትን ተመክሮ ናይ ስራሕ ኢ ሎሚ ከዓ ነዚ ሓድሽ ምዕራፍ ንክብቶ ዘለና መቐፀልታ ነቲ ተመስረተ ናይ 50 ዓመታት ዝኽሪ ኣጋጣሚ ንኩሉ ህዝቢ ኤርትራ ንኩሎም ፈተውቲ ህዝቢ ኤርትራ እንኳዕ ኣብዚ ብፅሓና ኣብዘን ሓፀርቲ ዓመታት ጥራይ ትንደልዮ ንበፅሕ ዝዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ከነረጋግፅ ምእንቲ ሓይሊ ሃብቲ ናይዚ ሃገር ህዝቢ ካብ ህዝቢ ብህዝቡ መራቢሒኡ ትምህርትን ፍልጠትን ስራሕን
0: ኣብቲ ሚኒስትራ ዝርከቦም ላዕለዎት ሰብ መዚ መንግስትን ግንባርን ኣዘዝቲ ሰራዊት መራሕቲ ሃይማኖትን ዕድመ ዝተገብረሎምን ዝተረኽብሉ ስነ ስርዓት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ እቲ ፅምብል ካብ ዝኽሪ ሓሊፉ ንሓድሽ ወፍሪ ህንፀት ሃገር ብግብሪ ክንሰርሕ ከምኡውን መፃእ ወለዶ ብኣቕርቦት ብሉፅ ትምህርቲ ንምኩስኳስ መብፅዓን ንሕድሰሉ ኣጋጣሚ ምዃኑ ብምጥቃስ ንወደብትን ኣካየድትን ሞጊሳ። ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ብወገኑ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሶራ ኣብ ውሽጢ ሃገርን ወፃእን ብዓብ ሃገራዊ ወነን ልዑል ሃገራውነትን ብዝተፈላለዩ ትሕዝቶታት ደሚቑ ምቕናዩ ንኣገዳስነት ናይቲ ቅድሚ 50 ዓመታት ዝተወስደ ውሳነን ፍርእን ዝዕዝዝ ምዃኑ ሓቢሩ። ሚኒስተር ጉዳያት ወፃእቲ ዑስማን ሳልሕ ኣድላይነት ሓደርቲ ኣብያተ ትምህርቲ ተመክሮ ቤት ትምህርቲ ሰውራ እንታይ ምህረና ብዝብላ ርእስቲ ኣብ ዘቕረበ ወረቐት እቲ ኩነታት ብብድሆታት ዝተመልኦ እኳ እንተነበረ ፅኑዕ መብፅዓ ውድብ ህዝባዊ ግንባር ምስ ተወፋይነት ኣለይትን መምሃራንን ተደሚሩ ብቑዓት ሃገራውያን መንእስያት ንምምልማል ከም ተኸኣለ ብዝርዝር ኣብሪሆም። ብዘይካዚ ኣብቲ ሲምፖዚዮም ቤት ትምህርቲ ሰውራ ካበይ ናበይ ማዕርነት ቋንቋታት ኤርትራ ትምህርቲ ቋንቋ ኣደ ከምኡውን ተመክሮ ትምህርቲ ድሕሪ ናፅነትን ወፍሪ ትምህርቲ ኣብ 2252-2030 ብዝብላ ርእስታት መፅናዕታዊ ወረቐት ተቐሪቦም ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ካብ 17 መስከረም ኣብ መላእ ሃገር ክካየድ ምቕናዩ ዝፍለጥ እዩ።

እዚ ከምዚ ኢሉ እንከሎ ብምክንያት ዝኽሪ በዓል 50 ዓመት ምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማት ማል 19 መስከረም ኣብ ሰዓታት ምሸት ኣብ ኣስመራ ሲነማ ሮማ ስነ ጥባዊ ምርኢት ቀሪቦም ኣብቲ ብኤሪ ቲቭን ኣስታት 2 ሰዓታት ብቐጥታ ዝተፈነወ መደብ ኣብ እዋን ሓድነታዊ ቃልሲ ብተምሃሮ ቤት ትምህርቲ ሰውራን ጉጅለ ባህሊ ቀያሕቲ ዕምባባን ዝተደርፈ ጣዕሚ ዜማታት ብተምሃሮ መባእታ ቤት ትምህርቲ መደበር ኣስመራ ተለጊሞም ብዘይካዚ ባሃጊ ተውዚዕን ለካልኣይት ዋልዳይትን ዘርእስትን ድራማታት ከምኡ ውን ግጥምታት ብቋንቋታት ትግርኛን ትግረን ዘጠቃለ ነይሩ ሓረስቶት ንእዞባ ሓጋዝ እቶታውነት ንምክዕባት ኣብ ዝሕግዝ ሜላታት ሕርሻ ብቐንዱ ድማ መደብ ንእስ ርቡሕ ቃፀው ሕርሻ ከዘውትሩን ብመስመር ክዘርኡን ሞያውያን ኣዘኻኺሮም እዚ መዛኽሪ ዝቐረበ ኣመሓደርቲ ከባቢ ክእላታት ሕርሻን ወከልቲ ሓረስቶትን ኣብ ዓድ ንሱር ኣብ ግራት ኣብነታዊ ሓረስታይ ለሚዑኑ ዘሎ ሕርሻን በፂሕዎ ዘሎ ደረጃን ንምዕዛብን ተመክሮ ንምልዋጥን ብ15 መስከረም ኣብ ዝወደቦ ዑደት እዩ ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡዞባ ኣቶ ደሳለ ማሕራይን ኣብ ጨንፈር ሕርሻ ዞባ ዓንሰባ ዋሃደ መደብ ንኡስ ርቡሕ ቃፀው ሕርሻ ኣቶ ተስፋ ብርሃን ሓጎስን ብወገኖም ምስ ዘሎ ምዝንባዕ ክሊማ ሓረስቶት ካብ ንእሽቶ መሬት ርቡሕ ምህርቲ መታን ክሓፍሱ ካብ ነብሲ ወከፍ ዓዲ ዝተለለዩ ኣብነታውያን ሓረስቶት መደብ ንኡስ ርቡሕ ቃፀው ሕርሻ ብመልኣት ከተግብሩ ይስራሓሉ ከም ዘሎ ሓቢሮም እቲ ብኣብነታዊ ሓረስታይ ኣቶ ኣድም ዑስማን ሻትር ኣብ ዓድ ንሱር ዝተገብረ ዕውት ፈተነ ዘርኢ ቡልቶግ ኣብ ገዛ ኣፍሊስካን ብመስመርን ብምዝራእን ኣብ ውሽጢ ወርሒ ፍርያት ከም ዝህብ ብግብሪ ስለ ዝተመስከረ ሓረስቶት ብሰፊሑ ከዘውትርዎ መኺሮም ኣመሓዳር ንኡዞባ ሓጋዝ ኣቶ እድሪስ መሓመድ ሓምድ ኣብ ዘስምዖ ቓል ሓረስቶት ጎኒጎኒ እቲ ዘካየደዎ ሕርሻዊ ንጥፈታት ምፍረ ንህቢ ምርባሕ ደርሁ ከብትን ጠለበጊዕን ብምትእታው ውሕስነት መኣዛዊ መግቢ ከረጋግፁ ኣብ

ካይዱ ኣብዚ ካየድ ፃዕሪ ድማ ተራን ኣበርክቶን ክኢላታትን ናይ ስራሕ መሻርክትን ክዓዝዝ ኣተሓሳሲቦም ዜና ስፖርት። ሃገራዊት ጋንታ ኤርትራ ኣብ ዴንማርክ ኣብ ዝካየድ ዘሎ ውድድር ቻምፒዮን ኣትሌቲክስ ዓለም 2026 ዓወታ መዝጊባ። ትማል ቀዳም 19 መስከረም ኣብ ከተማ ኮፐንሃገን ኣብ ዝተካየደ ናይ 5 ኪሎ ሜትር ናይ ፅርግያ ውድድር ሃገራዊት ጋንታ ኤርትራ ብመንገዲ ኦሎምፒካዊ ኣትሌት ዳዊ ሰዓደን ኣትሌት ሳይሞን ሳሙኤልን እያ ተሸላሚት ወርቅን ሓስን መዳልያታት ኮይና። ኤርትራውያን ኣትሌታት ፀወታ ካብ ምጅማሩ ብዝፈጥሮ ውህድ ፍጥነት ነቲ ውድድር ተቋፂሮሞ ድሕሪ ምውዓል ኦሎምፒካዊ ኣትሌት ዳዊት ኣብ መወዳእታ 100 ሜትሮ ንነርውጃዊ ኣትሌት ያቆብ ኢንገብሪ ግስተን ብዘደንቕ ፍጥነት ማሕዲጉ ንውድድሩ ብ12 ደቂቕን 56 ካልኢታትን ብምዛም ተሸላሚ ወርቂ መዳልያ ክኸውን ከሎ በዚ ዘመዝግቡ ዓወት ድማ ሓድሽ ሃገራዊ ክብሪ ወስን ክሕዝ በቂዕሎም። ብዘካ ዝወዲ 19 ዓመት ኣትሌት ሳይሞን ኣማኒኤል ንውድድሩ ብ13 ደቂቕ ብምዛም ሳልሳይ ደረጃ ሒዙ ተሸላሚ ንሓስ መዳልያ ብምዃን ሃገራዊት ጋንታ ኤርትራ ኣብ ሓደ ውድድር 2 መዳልያታት ዓቲራ ኣላ። ኦሎምፒካዊ ኣትሌት ዳዊት ሰዓረ ሎሚ ዓመት ኣብ ከተማ ኣክራ ጋና ኣብ ዝተኣንገደ ቻምፒዮን ኣትሌቲክስ ኣፍሪቃ ኣብ ውድድር 5 ኪሎ ሜትር ተዓዋቲ ወርቂ መዳልያ ምንባሩ ዝዝከር እዩ። ስዕብ ዜናታት ወፃኢ ሃገራት እዩ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ መንግስቲ ቬንዙዌላ ምስ ፈረንሳዊ ኩባንያ ነዳድን ጋዝን ቶታል ኢነርጂስ ኣብ ምዕባል ፅላት ነዳድ ዘተኮረ ናይ ምርዳእ መዘክር ተፈራሪሞ። እቲ መዘክር ንዳህሳስን ዕደናን ነዳድን ባህርያዊ ጋዝን ዘጠቃያሊ ምዃኑ ተገሊፆም። ቬንዙዌላ ሳምንታት ድሕርቲ ምስ ኣሜሪካ ዝኸተመቶ ስምምዕያ ምስ ፈረንሳ ተማሳሊ ውዕል ትኽትም ዘላ ኣሜሪካን ቬንዙዌላን ኣብ ምዕባል ፅላት ዘተኮረ ይቕሬታ ኣብ ምዕባል ፅላት ፀዓ ዘተኮረ ታሪካዊ ተባሂሉ ዝተገልፀ ስምምዕ ኣብ መወዳእታ ዝሓለፈ ወርሒ ናሓሰ ከም ተፈራረማ ኣይርስዓን። እስምዕ ኣሜሪካ ኣብ ምዕባል ኢንዱስትሪ ፀዓት ቬንዙዌላ ናይ ኣስታት 100 ቢልዮን ዶላር ወፍሪ ክትገብር ኣማያሰይኡ ድማ 65 ቢልዮን በርሚል ዝግመት ዕቑር ነዳዲ ቬንዙዌላ ክትቋፀር ዝኽእል እዩ። በዚ ብደረጃ ዓለም ብዓይነቱ ዝዓበየ ምዃኑ ዝተገልፀ ውዕል ኩባንያታት ኣሜሪካ ኣብ 17 ነዳዲ ዝዕድነሉ ቦታታት ቬንዙዌላ ንዘይተወሰነ ግዜ ወፍሪ ከካይዳ የን። በዚ ድማ ትስምዕ ንኣሜሪካ ብትሑት መጠን ዋጋ ዘላቕነት ዘለዎ ዋሕዚ ነዳዲ ከተረጋግፅ ከም ዘኽእላ ብኣግቡ ይእመት። ብዘይካዚ ቬንዙዌላ ካብቲ ግዙፍ ውዕል ኣስታት 210 ቢልዮን ዶላር ኣታዊ ክትረክብ ምዃና ሰመዚ ፀጥታት ሃገር ሓቢሮም። እታ ደቡብ ኣሜሪካዊት ሃገር ልዕሊ 300 ቢልዮን መርሚል ዝግመት ዕቑር ፀጋታት ነዳዲ ከም ዘለዋ እዩ ዝጥቀስ። ሰሜን ኮርያ ወተሃደራዊ ዓቕማ ኣብ ምድንፋዕ እወታዊ ቶራ ከም ዘለዎ ዝገለፀቶ ናይ ሓፂር ርሕቐት ባለስቲክ ሚሳይል ከም ዝፈተነት ሓቢራ። እዚ ናብ ሎሚ 20 መስከረም ኣብ ዘውግሐ ለይቲ ዝተፈተነ ሚሳይል ኣብ ምብራቃዊ ማያዊ ግዝኣት ከም ዝዓለበ ተገሊጹሎም። እቲ ፈተነ ዕላምኡ ከም ዝወቕዐ ዘገለፀት ሰሜን ኮርያ ተፀባእቲ ንዝበለተን ሃገራት መልእኽቲ ከም ዘመሓላልፍ ሓቢራ ኣላ። ሰሜን ኮርያ ብ12 መስከረም እውን ናይ ነዊሕ ርሕቐት ባለስቲክ ሚሳይል ከም ዝፈተነት ዝተቐሱ ፀብጸባት ደቡብ ኮርያን ጃፓንን በዚ ተደጋጋሚ ፈተነታት ቁጥዕን ይገልፃ ምህላወን የረድኦም። እቲ ናይ ቅድሚ ሓደ ሰሙን ፈተነ መልሲ ግብር ናይቲ ኣሜሪካ ደቡብ ኮርያን ጃፓንን ዘካየድኦ ሓበራዊ ወተሃደራሉ ምን ምዃኑ ምሕባራ ዝዝከር እዩ። ህዝባዊት ሪፓብሊክ ቻይና ሎሚ 20 መስከረም 9 ሳተላይታት ብሓደ ሮኬት ወንጪፋ። ዓላማ እዚ ሓድሽ ጠፈራዊ ተልእኾ መርበባት መራኸቢታት ንምስፋሕ መፅናዕታዊ ሓበሬታ ንምምስራሕን ሜትሮሎጂካዊ መፅናዕትን ብድንፋዓን ምዃኑ ማእከል ምርምር ጠፈር ቻይና ሓቢሮም። ቻይና ኣብ ዝሓለፈ ወርሒ ጉንበት ኣብ ተመሳሳሊ መፅናዕቲ ዝነጥፋ 12 ሳተላይታት ኣብ ወርሒ ሓምለ ድማ ሰብ ሰርሖ ብልሒ ዝተዋዳደለን 5 ሳተላይታት ብሓደ ሮኬት ከም ዝወንጨፈት ዝዝከር እዩ። ቻይና ፅላት ጠፈር ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ከም ዝደኮነት ኣይርስዓን። ኣሜሪካ ኣብ ፀጥታዊ ጉዳይ ደሴት ግሪንላንድ ምስ መንግስቲ ደኒማርክ ከም ተሰማምዐት ፕረዚደንት ዶናልድ ትራምፕ ሓቢሮም። እቲ ስምዕ ኣሜሪካ ኣብ ደሴት ግሪንላንድ ንዝፀንሐ ወተሃደራውን ፀጥታውን ህላወ ክተስፍሖ ካልኦት ሃገራት ድማ ብዘይናታ ፍቓድ ኣብታ ደሴት ቁጠባዊ ወፍሪ ከይገብራ ዝዓግት ምዃኑ ተገሊጹሎም። ብመሰረት ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቂ ቁጠባዊ ደገፍ ክትገብረላ ምዃና እውን ተፈሊጦም። እስምዕ
ንልኡላውነትን ግዝኣታዊ ሓድነትን ደሴ

ግሪንላንድ ብኣሉታ ከም ዘይጸሉ ፕረዚደንት ዶናልድ ትራምፕ ገሊፆም። እዚ ከምዚ ኢሉ እንከሎ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ እቲ ውዕል ንጸጥታዊ እስትራቴጂካዊ ሕልሚ ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግጽ ምዃኑ ሓቢሮም። ወግዓዊ ምፍርራም ናይቲ ጸጥታዊ ውዕል ዝመጽእ ሰሙን ከም ዝካየድ ኣሜሪካ ኣፍሊጣላ። ፕረዚደንት ዶናልድ ትራምፕ ንደሴት ግሪንላንድ ንምውራር መደብ ከም ዘለዎ ክህቦ ጸንሐ መግለጺታት ካብ መንግስቲ ደኒማርክን ካልኦት ሃገራት ኤሮጳን ተቃውሞ ክገጥሞ ምጽንሑ ይዝከር። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ፕረዚደንት ኢሳያስ ሓይልን ሃብትን ኤርትራ ብፍልጠት ትምህርትን ተመክሮን ዝራባሕ ዓቕሚ ሰባ ምዃኑ ገሊፆም። ሓረስቶት ንእዞባ ሓጋዝ ተታውነት ኣብ ዘኸዕበት ሜላታት ከተክሩ መዘኻኸሪ ቐሪቦ። ሃገራዊት ጋንታ ኤርትራ ኣብ ዴንማርክ ኣብ ዝካየድ ዘሎ ውድድር ቻምፒዮን ኣትሌቲክስ ዓለም ዓወት ኣመዝጊባ። ቬንዙዌላ ምስ ኩባንያ ቶታል ኢነርጂስ ኣብ ምዕባል ጽላት ነዳዲ ዘተኮረ ናይ ምርድዳእ መዘክር ተፈራሪማ። ሰሜን ኮርያ ወተሃደራዊ ዓቕማ ንምድንፋዕ ከም ዝሕግዝ ዝገለጸቶ ተወሳኺ ባለስቲክ ሚሳይል ፈቲና። ህዝባዊት ሪፓብሊክ ቻይና 9 ሳተላይታት ብሓደ ሮኬት ወንጪፋ። ንሎሚ ዝተዳለወ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓደገኩም ብወገነይ ሰናይ ምሽት።

como la

እነ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ እዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ካብ ዕለት 17 መስከረማት ሒዝዩ ዝተፈላለዩ መስተናድኦታት ኣዋዲዱ ክበዓል ቀኒዩ። እቲ ዝኽሪ ሎሚ ሰንበት 20 መስከረም እውን ኣብ ሰዓታት ቅድሚ ቀትሪ ኣብ ሆቴል ኣስመራ ፓላስ ቀፂሉ ውዒሉ።

ሆቴል ኣስመራ ፓላስ ብፍሉይ ሃገራዊ መንፈስን ብዓቢ ድምቀትን ተሰሊሙ እዩ ነዚ ዓቢ ታሪካዊ ዝኽሪ ንምእንጋድ ተዳልዩ። እቲ መደብ ሰዓት 8 ቅድሚ ቀትሪ ብምቕባል ኣጋይሹ ፈሊሙ። ካብ ርሑቕን ቀረባን ዝመፁ ዕዱማት፣ ገዳይም ተጋደልቲ፣ መምህራንን ተምሃሮን ቤት ትምህርቲ ሰውራ ብልዑላ ኽብሮትን ፍሽኽታን ተሰንዮም ናብ ኣዳራሽ ኣምርሖም።

እዚ ናይ ምቕባል ስነ ስርዓት ላዕለዎት ሓለፍቲ ግንባርን መንግስትን ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ናብቲ ኣዳራሽ ብምእታው ፍሉይ ክብረትን ርዝነትን ለቢሱ።

0: ኩሎም ዕዱማት በቦቶኦም ምስ ሓዙ መረብ ብዝኽሪ ሰማዕታት ፈሊሙ።
1: ዝክረ ሰማዕታት

ድሕሪቲ ናይ ዝኽርን ክብርን ህሞት ልቢዝትን ክፍን ናይ ተማለ ተዘክሮታት ዘበራብርን ነዚ በዓል ዝውክልን መዝሙርን ደርፍታትን ይቐሪቡ

0: ቀጺሉ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ናብ መድረኽ ብምውፃእ ሓጺር ናይ መኽፈቲ ቓል ኣስሚዑ ኣስዒቡ ንክቡር ፕረዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ብኣጋጣሚ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ቃል ከስምዕ ናብ መድረኽ ዓዲሙ
1: ንዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ኣብ ወፃእን ብዓብዪ ሃገራዊ ኩርዓትን ኤርትራዊ ወንን ዝተፈላለዩ ዝኽራዊ ትሕሶታት ዝሓቐፉ መደባት ክካየዱ ድሕሪ ምቕናይ ሎሚ ናብዚ ዓብዪ ወግዓዊ ናይ ዝኽሪ ዕለት በፂሕና ኣለና። ዕድሜና ኣኽቢርኩም ብምርካብኩም እናመስጎንኩ እንኳዕ ድሓን መፃኩም እብል ዝኸበርክንን ዝኸበርኩምን ነዚ ዝረዚእ ዝኸዚ ኣመልኪቱ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቃል ክስማዓልና ብኣኽብሮ ተሓትት።
2: እዚ ሎሚ ድሕሪ 50 ዓመታት ዝዝከር ዘሎ ኣጋጣሚ ሓድሽ ምህዞ ዘይብሉን ሓድሽ ሕጂ ንምህዞ ዘይብልናን ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚኡ ዝነበረ ውን ናይዚ ሃገር ሓይሊ ሃብቲ ሰቡ እዩ። ናይ ሰቡ ሃብትን ሓይልን ዘራባሕ ከዓ ብፍልጠትን ትምህርትን ተመክሮ ናይ ስራሕ ኢ ሎሚ ከዓ ነዚ ሓድሽ ምዕራፍ ንክቶ ዘለና መቐፀልታ ነቲ ተመስረተ ናይ 50 ዓመታት ዝኽሪ ኣጋጣሚ ንኩሉ ህዝቢ ኤርትራ ንኩሎም ፈተውቲ ህዝቢ ኤርትራ እንኳዕ ኣብዚ ብፅሓልና 50 ዓመታት ንቅድሚት ኣይንኸይድና ኣብዘን ሓፀርቲ ዓመታት ጥራይ ትንደልዮ ክንበፅሕ ዝዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ከነረጋገፅ ምእንቲ ሓይሊ ሃብቲ ናይዚ ሃገር ህዝቢ ካብ ህዝቢ ብህዝቡ መራቢሒኡ ትምህርትን ፍልጠትን ስራሕን ስለ ዝኾነ ነዛ ኣጋጣሚ እዚኣ ካብዚ ንላዕሊ ዝብሎ ይብለይን ይቐነለይ።
0: ካብዚ ስዒቡ ድማ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድያ ቃል ኣስሚዓ። ዶክተር ሓሊማ ቤት ትምህርቲ ሰውራ ንናይ ሎሚ መርኣያ ትምህርቲ ኤርትራ ዘንፀፈት መሰረት ምዃና ብምግላፅ እቲ ኣብ በረኻታት ሳሓል ዝተጀመረ ናይ ናፃ ትምህርትን ምጥፋእ ማሃይምነትን መደባት ሎሚ ኣብ መላእ ሃገር ተዘርጊሑ ነብሲ ወከፍ ዜጋ ብዘይምስልካይ ናይ ትምህርቲ ዕድል ክረክብ ይግበር ምህላዉ ብምግላፅ ሚኒስትር ትምህርቲ ነዚ ክቡር ሓደራ እዚ

0: ተሰኪሙ ዘመናዊ ትምህርቲ ንምስፋሕ ይሰርሕን ይፅዕርን ምህላው ነዚ ታሪክ ንምዕቃብን ንመፃ ወለዶ ንምትሕልላፍን ድማ ህዝብን መንግስትን ኣድላይ ደገፍ ክገብሩ ተማሓፂኖም።
1: በዚ ዕዙዝ ኣጋጣሚ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ዝብል ቃል ሚኒስትሪ ትምህርቲ ከስምዕ ምብቃዐይ ሓበን ይስምዓኒ። ክቡር ፕሬዚደንት ሃገረ ኤርትራ ብፃኢ ኢሳያስ ኣፈወርቂ፣ ዝኸበርኩም ሚኒስትራት፣ ኣዘዝቲ ሰራዊት፣ ላዕለዎት ሓለፍቲ ግንባርን ሃገራውያን ማሕበራትን፣ ዲፕሎማሰኛታት፣ ናይ ሃይማኖት ሓለፍቲ፣ ኩልኹም ተሳተፍቲ ማሕበረሰብ ቤት ትምህርቲ ሰውራ፣ ደቂ ዓባይ ድስቲ፣ እንቋዕ ኣብ መበል 50 ዓመት ወርቃዊ እየበልዩ ምምስረባት ቤት ትምህርቲ ሰውራ ረዚን ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብ ትሕቲ ዝብል ቴማ ክነብዕል ኣብቃዓና። ቅድሚ 50 ዓመት ነዚ መወዳደርቲ ዘይርከቦ ቅዱስ ሕልሚ ሓሊሞም ንሕልሞም ክውን ክኸውን ከይተፃዕቱ ሰሪሖም ዕላማ ዘለዎም ብቑዓት ሃገራውያን ክንከውን ዝኽኣሉና ሓሰብቲ ናይ ሽዑ መንእሰያት መራሕቲ ህዝባዊ ግንባር ኩልኹም መምህራንን ኣለይትን ሓካይምን ቤት ትምህርቲ ሰውራ እንቋዕ መጎሰኩም ክብል ፍቐዱለይ። ቀፂለ ክቡር ፕሬዚደንት ሃገረ ኤርትራ፣ እቶም ናይ ቅድሚ 50 ዓመት ኣብ ትሕቲ ገረብ ኮንካ ክሹኽ ኣብ ክሳትካ ጠምጢምካ ዘተባባዕካዮም ህፃናት ገድሊ ሎሚ ጎቢዞም ኣዴታትን ኣቦታትን ኣቦሓጎታትን ኮይኖም ኣጆኻ ኣብ ጎድንኻ ኣለና ኣብ ዕላማና ኣለና ይብሉኻ ኣለዉ እሞ ደስ ይበልካ፣ ክብሪ ይሰማዕካ። ኣብዛ ህሞት እዚኣ እቶም ዘራኦን ዓፃዶን ኣብ ሓደ ቅርዓት ተኣኪብና ምህላውና ብፍሉይ ትዝከር ዕለት እያ ኮይና ትስማዓኒ። ብምቕፃል ኮሚሽን ባህልን ስፖርትን ነዚ ኣጋጣሚ እዚ ብብዑዕ መንፈስ ግብርን ኣብ መላእ ኤርትራ ኣብ ወፃኢ ኤርትራውያን ዝርከብዎ ቦታታትን ብምዕሩግ ኣገባብ ተዘክሮታት ኣሓዲሱ ኣብ መንእሰያት ቅዱስ ክንኢ ብዝሕድር መሳነዶታት ክበዓል ክውን ስለ ዝገበርኩም ኩልኹም ተሳተፍቲ ብስም ሚኒስትሪ ትምህርቲ ደረት ዘይብሉ ምስጋናይ ይብፃሕኩም። ዝኸበርኩምን ዝኸበርኩንን ተጋባእቲ ረዚን ዝኽሪ ንሓድሽ ወፍሪ ህንፀት ሃገር፣ ስለምንታይ ኢና ንቤት ትምህርቲ ሰውራ ክሳብ ክንዲ ዝኽብሪ ሂብና እንዝክራ ዝብል ሕቶ ክምልስ ኣፍቅዱለይ። እቲ መልሲ ክልተ ገጽ ናይ ሓደ ንመግዛእቲ ግድን ክስዕር ዝነበሮ ብሓቀኛ መስርሕ ናይ ህዝባዊ ቃልሲ ኣቢሉ ንኩሎም ተፃባእቲ ሓይልታት ዝሰዓረ ዝሰናወሐ ቃልሲ ንምዝካር ኣገዳሲ ስለ ዝኾነ እዩ። ብቕኑዕ ንቑሕን ዕጡቕን ሰውራዊ ጽንዓትን ተወፋነትን ከዓ ንጸላቱ ኣረብሪቡ ናጽነቱ ንምርጋጽ ዝተበገሰ ዝቐጸለን ዝተዓወተን ሕጂ ድማ ብህድኣት ዝስግም ዘሎ ኣዝዩ ኣገዳሲ ሸነኽ ናይ ህዝባዊ ግንባር ሓርነት ኤርትራ መስመር ናይ ሓርነታዊ ጉዕዞ ክንዝክር ኣገዳሲ ስለ ዝኾነ እዩ። እቲ ቀዳማይ ገጽ ዝኽሪ ናይ ቤት ትምህርቲ ሰውራ ንሰውራ ዝምልከት እዩ። ሰውራዊ ናጽነት ቀጻልነቱ ዝረጋገጽ ብወለዶታት ውሕስነት ምዝረክብ ጥራይ ስለ ዝኾነ ንዝተነውሐ ገድሊ ዝቕፅል ናይ ምቅላስ ዓቕሚ ብኩሉ መዳዩ ዘበረኽ ትምህርታዊ መደብን ውዳበን ናይ ምፍጣር ዕላማ ኮይኑ ኣብ ፅንኩር እዋን እውን እንተኾነ ናይ ምሕብሓቡ ሓላፍነት ይፅናሓለይ ዘይበሃል ናይቲ ግንባር ራእን ግብራዊ ስራሕን ጌርካ ምውሳድ እዩ። እቲ ካልኣይ ገጽ ድማ ንዜጋታት ብንቕሓትን ክእለትን ምድላው እዩ። ናጽነት ክውን ንምግባር ናይ ግዜ ሕቶ ጥራይ ስለ ዝነበረ መበገሲ ናይ ኤርትራዊ ትምህርቲ ብሓቀኛታትን ውፍያትን ንኣሽቱ ዜጋታት ብምጅማር ወትሩ ንጥቕሚ ሓፋሽ ዘቐድሙ ተመሃርትን ኣገልገልቲ ህዝቢ ምፍራይ ዝዓለመ ዕላማ ስለ ዝነበሮም እዩ። ስለዚ ቤት ትምህርቲ ሰውራ ካብ ስባ ጀሚራ ንሰለስተ ኣምራት እያ ሒዛ ተበጊሳ። ተቐዳማይ ብዛዕባ

ባዕዳውነት ኮይኑ ቃልሲ ኣንጻር ባዕዳዊ መግዛእቲ ዝወሰደ ግዜ ይውሰድ ሰውራዊ ስለ ዝኾነ ኣብ ስማ ብንጹር ክንጸባረቕ ነይርዎ። ስለዚ እያ ድማ ሰውራዊ ክብርታት ሃኒፃ። እቲ ካልኣይ ንትምህርታዊ ስራሕ ዝምልከት ኮይኑ እታ ቤት ትምህርቲ ዕላማኣ ብብሉፅ ትምህርታዊ ተመክሮ ዝኸስኮሱ ቁኑዓትን ውፉያትን ዜጋታት ንምህናፅ ስለ ዝኾነ ትምህርቲ ዝብል ኣምር ኣገዳስነቱ ኣብ ስማ ተመልኪቱ ክወረቕ ነይርዎ። እቲ ሳልሳይ ድማ ንመዕቆቢ ቦታ ዝምልከት ኮይኑ ዋላ እውን ኣብቲ ዝፀንከረ እዋን ብስሩዕ ኣገባብ ንትምህርቲ ዝኸውን ምቹእ ናይ ተዛማዲ ቕሳነት ባይታ ዝፈጥር ቤት ዝብል ናይ ዋንነት ኣምር መፀውዕን ደሚቑ ክህልዋ ስለ ዝነበሩ እዩ። በዚ ድማ እታ ቤት ትምህርቲ መበገስን መዕቆብን ሓቀኛ ኤርትራዊ ትምህርቲ ኮይና ቤት ትምህርቲ ሰውራ ተሰይማ፣ ከም ሽማ ከዓ መውሓሲት ኤርትራዊ ሰውራዊ ገድሊ ኮይና መፈልፈሊት ነዚ ሎሚ ኤርትራዊ ኢልና እንሕበነሉ ዘለና ስርዓተ ትምህርቲ ኮይና ኣብነትን ኮስኳሲትን መንነትና ስነ ምምህርናዊ ፍልስፍናናን ግብርናን ኮይና ከዓ ፍርቂ ዘበና ነብዕለላ ኣለና። ሎሚ ክንያቲ ዝጠቐስናዮ ዕላማታት ኣብ ሳሕል መበል 10 ዓመት፣ ኣብ እዋን ናፅነት መበል 25 ዓመት፣ እንሆ ሕጂ ድማ መበል 50 ዓመት ብምስራት ሰውራዊ ዕላማ ትምህርታዊ ቃልሲ ህዝባዊ ግንባር ትምህርቲ ንጥቕሚ ሓፋሽ መታን ክውዕልን ከገልግልን ኣብ ነፍሲ ወከፍ ኤርትራዊ ዝርከቡ ዓዲ ትዝከርን ኤርትራውያን ዕላማ ትምህርቲ ሸቱ ክወቅዕ ካብኦም ዝሕተት ክገብሩ ንስለ ሃገር ዝሓለፉ ጀጋኑ ከዓ ብትምህርቲ ክድብሱ መጻኢ ወለዶ ብትምህርቲ ሃገር ክሃንፅ መብፅዓ ንሕድስ ኣለና። በዚ ኣጋጣሚ ሚኒስትሪ ትምህርቲ ኣብዘን ዝስዕባ ኣገደስቲ ነጥብታት ኣተኪሩ ክሰርሕ ምዃኑ ተመክሮ ቤት ትምህርቲ ሰውራ ኣብ ምምሕያሽ ብቕዓት ትምህርትን ምቕስቃስ ወኒ መምህራንን ተምሃሮን ክጉስጎሰሉን ክስርሓሉን ምዃኑ ከረጋግፅ ፈቱ። ድሕሪ ናፅነት ትምህርታዊ ኣቕርቦት ብዘገርም ዝርጋሐ ኣብ ኩሉ ኩርና ናይ ሃገርና ዓብዪ እኳ እንተኾነ ተምሃሮና ከምቲ ናይ ቤት ትምህርቲ ሰውራ ብኽቱር ሃገራውነት ብሓቀኛ ጥባይ ብባህልን ኩሉንትናዊ ትምህርታዊ ትሕዝቶን ብደረጃ ይኹን ብዓይነት መታን ክበቕዑልና ኣብ ነካይዶ ዘለና ገስጋስ ዘጋጥሙና ዘለዎ ዓበይቲ ግን ከዓ ክንሰርሓሎም ዘለና ብድሆታት

0: ዓይነታትን ትምህርቲ ንብቕዓት መምሃራን ዘበርኹ ወኒ ስራሕን ሞያዊ ፍቕሪ ዝኽስክሱ መደባት ካብ ቀዳመናታትና እዮም። ሕፅረት ናይ ኣዶ ቋንቋ መምሃራን መሰረታዊ ኣድህቦ ዝሓትት ኮይኑ መሰረታዊ ፍታሕ ከዓ ኮለጅ ትምህርቲ ብግቡእ ምኽፋትን ምሕያልን እዩ። ኣብ ኩሉ ትምህርታዊ ስራሓትና ጉዳይ ምምልማል ብቑዓት ሓለፍትን ምምዕባል ትካላዊ ዓቕምን መሰረታውን መሓንቆታት ኮይኖም ዓብዪ ስራሕ ዝሓቱና ዘለዉ እዮም። ኣድህቦና ኣብ ቴክኒካውን ሞያውን ትምህርቲ ልዑል እኳ እንተኾነ ብኩሉ መዳይ ትሑት ስለ ዘሎ ብዝለዓለ ክንሰርሐሉ ዘድልየና እዩ። መንግስቲ ኤርትራ ብሓፈሻ ሚኒስትሪ ትምህርቲ ከዓ ብፍላይ ኣብ ኩሎም ዝጥቀሱ ብድሆታት ዝከኣሎ ይገብር እኳ እንተሃለወ እቲ ፃዕሪ ከድምዕን ብፍላይ ብቑዓት ዜጋታት ኣብ ምፍራይ ክንዕወትን ተራ ኣብ ውሽጢን ወፃእን ዘሎ ህዝብና ተራ ኣህግራውያን መሻርክትን ክሕወሶ ግድን ክኸውን እዩ። ብወገን ሚኒስትሪ ትምህርቲ ንሓባራዊ ፃዕርን ሽርክነትን ክውድብን ከረጋግፅን ጀሚርዎ ዘሎ ስራሕ ኣብ መወድኡ ንምብፃሕ ኩሉ ዝከኣሎ ክገብር ምዃኑ ኣረጋግፅ። ከምቲ ኣብ ዝፀንከረ እዋን ንትምህርታዊ ዕላማ ዝተዓወትናሉ ሕጂ እውን ኩሉ ሃገራዊ ዕላማታትና ብብቑዕ ትምህርቲ ክነሰኒዮ ኣበርቲዕና ክንሰርሕ ይግባእ። መበል 50 ዓመት ፅምብል መምስራት ቤት ትምህርቲ ሰውራ ከምቲ ቴምኡ ዝእምቶ ካብ ዝኽሪ ሓሊፉ ንሓድሽ ወፍሪ ህንፀት ሃገር ብግብሪ ክንሰርሕ መብፅዓ እናኣትወሉን ነቶም ንፋስ ሓርነት ክነተንፍስን መበል 50 ዓመት በዚ ወውዕ መንፈስ ክነብዕልን በጃ ዝሓለፉ ሰማእታት ብኣቕርቦት ብሉፅ ትምህርቲ ክንድብስን ከዓ እምንቶ እዩ። ኣብ መወዳእታ ኣብዚ ቅዱስ ዕላማ ኣብ ኩሉ መደባት ናይ መንግስቲ ተዋፊርና እንርከብ ፍርያት ናይዚ ዓባይ ድስቲ ዝኾና ከም ውትሩ ካባና ዝሕተት ብምምላእ ነቲ ሕልሚ ብብሉፅ ትምህርቲ ደሪዕና ክውን ክገርም ክንገብር በዚ ኣጋጣሚ እፅውዕ። መንግስትን ሕብረተሰብን ኤርትራ ከዓ ነዚ ሓላፍነት እዚ ብዓወት ንክንዋፅኦ ከም ወትሩ ደገፉ ከበርኽ እፅውዕ። ትምህርቲ ንጥቕሚ ሓፋሽ ሰማእታትና ብስራሕ ብብቑዕ ትምህርትን ይደበሱ። ዓወት ንሓፋሽ ሚኒስትሪ ትምህርቲ።
1: ቀፂሉ ዓብ ድምቀትን ውዕ ስምዒትን ዝነበሮ ስነ ጥበባዊ ምርኢቱ ቀሪቡ።

ቀነ ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብምስጋናን ክብሪ ሰማዕታትን ዝተዘከረሉ ዓባ ሃገራዊ ፍጻሚ ኮይኑ ተመዝጊቡ። እዚ ኽሪ እዚ ክሳብ ሰዓታት ድሕሪ ቀትሪ ስለ ዝቐጸለ ንዝነበረ ሃዋህው ኣብ ዝቕጽሉ መደባትና ተኸታተሉ።

ن فقر مرቶم ጉራ ዲኦم مዲዞم ዲሶم

ሓንፃብን ከም ዘይደግም ነስበርኦ መሓወሩ ዘብኣደም ክሰማዓት ምስድኦም ዝለመደ ሃገርናን ዓድና ውን ዘንደደ ንመስኪን ህዝብና ዝዓረደ ንዕሸላት ንሞት ዝፈረደ ሃገር እንከለና ከርታትደና ሓንሳብን ከም ዘይደግም ነስበርኦ መሓወሩ ዘብኣደም ኣብእዋ ኣቦታታ ጌታት ሕድሪ ኣርበኛታት ውርሻ ኣብዋሃት ዓርላ ኩሎም ዲጋታ እዚኢኻ ደገል ሳለተ ዝፈሰሰ ደኸሞም ተሳብርዕ ፅህንቶም ገለ ብማዕፀጢ ኣንኦም ማሲኖም ኣማዕ ይወርና ኣይነኽራ

ኣቦኹደ ደ ኣማከል ገዛና ካም ንነብር ወትሩ ተዋሪድና እንከለና ንሞት ተፈሪድና በሪ እንከለና ኣብ ቃልሲ ዝሃኣልየና ነበርክትእጃምና ታሪኽ ጉዙእ ገዝብ

ወይ መሬተይ ሕድሪ ኣቦታተይ ትጠጥዕ ብደመይ ትህነደቕቋዕ ፅንተይ ሃገረይ መሪሂተይ ትኽትሪ ኣቦታተይ

ሓመድ ፈልጥና ኣፍሪካ ዋጋ ቅርሱን ጸሎት እዩ ጸባሕንሰቲ ዞባ ኸሓሉ ኣብዞም ተኸሉ ንወደ ገበ

ደር ፅናዓ ኣፍርተ ዋጋ ቀርሶም ጥላቲ ፀባ ክሰቲ ዞባ ካሓሉ ካብ ዘንኩኻሉ ወደ ገበ ቀርስንዋሃ ኣሃ ሰራዊት ሓድነት ይትረር

ኣሞ ትፈልጥና ኣፍሪ ተዋጋ ፈርሱኹም ጠላቲ ፀባ ክንሰቲ ዞባ ክሓሉ ኣብዞም ትኸሉ ወዲ ገባ ኣርስና ንባ ቡባይዳዶ ይምናቲ ሽክሊት ሓባር ቆዶ ይተኮሲ ባራ ይሰማ ይሰማ ኦ ይሙሃ ቀያዕትም ኩይናት ሓምላይ ኣማቶት ንዕንኩም ኮስኩሱ ተባዓዚባታት ሰራሕቲ ናይ ታሪክ

ሕጂ ንተምሃሮ ጥራይ ኮንና ነርና ንዓበይቲ ንምህር ነዴታት ንምህር ነቦታት ንምህር ንጓሶት ንምህር ጓሶት ለይቲ ስለ ዝወፍሩ ንሕና ሰዓት 44 ፈረቓ ተሲእና ንጓሶት ንምህር ቅድም ምክንያቱ ከየምሉጡና ሰዓ 8 ክላስ እቶ ተልካ ጓሳ ኣይረክብ ና ከይዱ ሎ ኣጣል ሒዙ ስለዚ ጓሳ ከይከደን ከሎ ሰዓት ክንደይ ትኸይድ ሰዓት 4 ፈረቓን ወይ ሰዓት 5 ወጋሕታ ከድካ ንጓሶት ትምህሮ ንዕኦ ምሂርካ ምስ ወዳእኻ ቆሪስካ እንደገና ንቆልዑ ትምህር ቆልዑ ምሰፋንኻ ዳሕራይ ድሕሪ ቀትሪ ነዴታት ትምህር ነቦታት ትምህር ሕጂ ኩሉ ክፋል ናይቲ ሕብረተሰብ ኢና ንምህር ነርና ማለት እዩ ስለዚ ሽዑ ክንበገስ ከለና ኣብ 1983 እቲ ብዙሕ ጭሩሕታት ነይሩ ካብተን ቀንዲ ዝክረን ጭሩሕታት ዘይተማሃረ ይምሃር ዝተማሃረ ይምሃር ዝብል እዩ እዚ ኩሉ ክንገብር ከለና ግን ብዘይ ብድሆታት ብዘይ ተፃብኦታት ኣይነብረን ፀላኢ ደድሕረና እናኸደ ይሃድነና እዩ ነይሩ ሰንቢዱ እዩ ካብ ሳሕል ድመፁ ቆልዑ ይምህሩ ኣለዉ ኣብ ኩሉ ዓድታት ንሰብ የንቅሕዎ ኣለዉ ሰብ ናብ ሰውራ ይስለፍ ኣሎ ምስ ሰምዑ ንጀማሂር ዝሓዘ ክንዲ ዝገንዘብ ንተምሃራይ ቤት ምሰውራ ዝሓዘ ክንዲ ዚ ነቶም ዝኣልይዎም ቆልዑ ዝሓዘ ክንዲ ዝ እንዳበሉ ጎስጋ ዝገብር ነይሩ ፀላኢ እዩ

ኣብ ጥሪ 1977 ቀዳማይ ጉባኤኡ ዘቃንዕ ህዝባዊ ግንባር ሰብን መሬትን ኤርትራ ብብቕሩብ ሓራ ንኸውፅእ ብዝሕለፎ ውሳኔ መሰረት ማዓስከራት ጸላኢ ክድምሰስ፣ ቁሸታትን ከተማታትን ክሕረር፣ ህዝቢ ኣየር ናጽነት ከስተንፍስ እንከሎ ቈልዑ ነቲ ሽዑ ዝተሓፍሰ ዓወትን ዝተረኽበ መስተርሆትን ብሙዚቃ ንኦም ኣዚሞምሉ።

0: ህዝባዊ ግንባር ሓፋሽ ክውድብ ክንቅሕን ክዕጥቕን ኩሉ ምድያዊ ሱታፊ ህዝቢ ኣብ ሓርነታዊ ቃልሲ ክዕዝዝን ሓያልን ቀጻልን ጻዕሪ የካይደሉ ኣብ ዝነብሩ እዋን ቈልዑ ሰብዓታት በቲ ዝመስሎም ናይ ገዛእ ርእሶም ውዳቤ ፈጢሮም ኣካልቲ ሰውራዊ ማዕበል ምዃኖም ብዘየማትእ መንፈስ ኣረጋጊጾም
1: ኣብቲ እዋንቲ ቲዝለዓለ ናይቶም ማእሽቲ ቆልዑት ዝነበረ ድልት ወይ ባሃጊ ተጋዳላይ ምምሳል እዩ ወይ ተጋዳላይ ምዃኑ
2: ልክዓምቲ ናይ ተጋደልቲ ብረት ብቅርፂ ክስታይ ጌርካ ብዕንጨይቲ ጌርካ ካላሽን ንሰርሕ ማለት እዩ ብሉሕ
3: ልክዕ እታ ተጋዳላይ ዝዓጥቃ ዝነበረ ብስክሊት ጌርካ እሱ ጥይት መልእ ንሕና ከዓኒ ወራቐቲ ዓፃፂፍና ንመልኦ እሱ ናይ ብሓቂ ካዝናታት እንዳቐየረ ይታኾስ ንሕና ከዓኒ ዕንጨይቲ ዝመልቑ ዝኣቱ ካዝና ጌርና ተጋደልቲ ኢና
4: እቲናቶም መንፈስ እቲናቶም ድልት ኢኻ ክትክእ ትደሊ ስለዚ እቲ ኣብ ብረትን እቲ ወታደራዊ ክዳንን ልክ ተካእትናቶም ኢና
1: ከምዚ ገድሊገድሊ ፀወታት ነይሩ ኢኻ ትብል
2: ገሌና ተጋድቲ ገሊኦም ኣምሓሩ ገለይሉ ስታይ ንገብር ነርና ንሕና ከምዚ ንዋጋእ ልክዕ ናይ ተጋድቲ ስታይል ሒዝካ ክትከይድ ምድላይ ማለት እዩ
0: እቲ ብፍኑው መልክዕ ዝተበገሰ ውዳቤ ቆልዑ ግን ናብ ሓደ ሃናፂ ማሕበራዊ ሓይሊ ክጥርነፍ ነይርዎ
1: ኣክንስ ኢልካ ሻዕብያ ሻዕብያ ወይ ገለ እናበልካ ወይ ጦር ሰራዊት ገለ መለ ኢልካ ምባኣስ በብገዛውቲ ብገለ ብገለ ዝኸውን ተጠርኒፉስ ሓደ ዓይነት መደባት ክሳ ክገብሩ ገለ መለ ብምባል ክጥርንፉና ጀሚሮም
2: ድሕርጂ ነንሕድኩም ትተሃራርምሉ መንገዲ የለን ነንሕድኩም ትበኣስሉ መንገዲ የለን ኩልኩም ደቂ ሓንቲ ከተማ ደቂ ሓንቲ ሃገር ኢኹም ሽምኩም ከዓ ቀያሕቲ ዕምባባ
0: ኣብ ነፍሲ ወከፍ ሓራ መሬት ኤርትራ ዝነበሩ ቆልዑ ኣብ ጉጅለታት ቀይሕ ዕምባባ ተጠርኒፎም ኣብ ወፃኢ ሃገራት ኣብ ስደት ዝነበሩ ኤርትራውያን ቆልዑ ከይተረፈ ኣብ ማሕበራት ቀያሕቲ ዕምባባ ተወዲቦም ቀያሕቲ ዕምባባ ስለምንታይ ቀይሕ ስለምንታይ ከ ዕምባባ
5: ብዕምባባ እዮም ትመሲሎም ማለት እዩ ምናልባሽቲ ቀይሕ ዝብል ከዓኒ ቀይሕ ከምዝፈልጦ ሰውራ ይባዕሉ እቲ ለውጢ ምምፃእ ናፅነት ምምፃእ ብደም ከዓ ስለ ዝመፅእ ቀይሕ ዕምባባ
3: ስካፍና ቀይሕ ንሕዞ መንዲል ቀይሕ ብደም ሃሰስ ትበሃል ዘላ ወይ ትድለ ዝነበረት ኤርትራ ነቲ ዝፈስስ ደም ፍሉይ ምልክት
1: በዚ ደምዚ ትዕምብቡ ኣለኹም መጨረሽኡ ድማ ፍረ ኮይንኩም ነቲ ግንባር ወይ ነቲ ትዋንቲ ዝካየድ ዝነበረ ሰውራ ተካኣት እዩኹም
4: ሃነፅቲ ናይ ፅባሕ ወለዶታት ተካእቲ
0: እቲ ንገዛእ ርእሱ ካብ ድሑር ባህልታት ማሪታዊ እምነታትን ትሕተ ሃገራዊ ኣተሓሳስባታትን ሓራ ኮይኑ ንካልኦት ክጉስጉስ ባህላዊ ንጥፈታት ዘካይድ ዝነበረ ቀይሕ ዕምባባ ብስራሕን ትምህርትን ተኾስኩሱ ንክዓቢ ዘኽእልዎ ሰውራዊ መትከላት መርሓ ገይሩ እዩ ተበጊሱ 10 መሰረታዊ መትከላት ቀያሕቲ ዕምባባ
6: ንዓበይቲ ምኽባርን ምፍቃር
1: ስነ ምግባር ዝምልከት
2: ፍቅሪ ሃገር ምህላው
6: ዘይ ምስራቅ ዘይ ምሕሳብ
1: ተወፋይነት ኣብ ስራሕን ኣብ ማእቶትን
2: ናብኡ ከምኡ ዘድሃበዩ ነይሩ እቲ ዳርጋ 10 መትከላት ናብ ከምኡ እዩ ሃገራውነት ዘስርፅ ኩነታት እዩ
0: ካብ ሓራ ከተማታትን ገጠራትን ኣማኢት ኪሎ ሜትራት ርሒቑ ካብ 1976 ኣትሒዙ ህዝባዊ ግንባር ኣብ ስንጭሮታት ሳሕል ኣብ ዝመስረቶ ኣሕዳር ቤት ትምህርቲ ሰውራ ዝእለዩ ዝነበሩ ቆልዑ እውን ንጅግንነት ተጋዳላይ ዘመጉስ ንግፍዕታት ጸላኢ ዝኹንን ንሃረርታ ምሉእ ናጽነትን ሓርነትን ዘጸባርቕ ዜማታት የቃልሑ
7: ብሓፈሽ እቶም ተምሃሮ ምሸት ምሸት እዚ ናይ ተኣኪብካ ምዝንጋዕ ናይ ሓዊ ብርሃን ተጠቒምካ ብብዓይነቱ ናይ ብሄራት ደርፍታት ምሸት ምሸት የስምዑ ነይሮም
8: ከተማታት ኣፃ ምስ ወፀ ንዑደት ክትብገስ ሓንቲ ጉጅለ ተደልያ 9 ብሄራት ሳዕስዒት ደርፍን ኣፅኒዕና በዓልና ንስዕስ በዓልና ንደርፍ እቲ መሳርያና ከዓ ከበሮ ሓንቲ ከበሮ ጥረ ንኣሒዝና ተበጊስና
1: ካብ ቤት ምሰውራ ተበጊሳ ሓንቲ ባህላዊት ጉጅለ ዋላ ንዓና ውን ምንቕሕ ድገበረትልና ንጥፈታት ተካይድ ነራ ናይ ድራማ ናይ ባህላዊ ክስታት ደርፍታት ገለመን ገለን ንዓና ፅቡቅ ክስታ እዩ ነይሩ።
8: ኣብ ህዝቢስ ፅቡቅ ተቐባልነት ነርና ቀንዲ ንእስነትና ከምዚ ዓይነት ቆልዑስ ኣብ በረኻ ዝዓብዩ ዘለዉ እዚ ንህዝቢ ክውድቡ ከዓ ኢሉ ትሰብ ይሕጎስ ነይሩ።

0: ባህሊ ንጥፈታት ማለት እዩ ተዋስወታት እናገበርካ ነቲ ህዝቢ ምዝንጋዕ ማለት እዩ ምዝንጋዕ ጥራይ ዘይኮነስ መልእኽቲ ነይርዎ በቲ ሽዑ
1: ውግኣት ክመፁ እንከለዉ ካበይ ኩርናዕ ናይ ኤርትራ ክመፁ እንከለዉ ንዕኦም ኣብ ምዝንጋዕ ህዝቢ ሰሚናር ወይ ድማ ኣኼባታት ክገብር እንከሎ ከም ጥርኑፋት ኮይንና እቲ ባህላዊ ዓቕምታትና ንዕኦም ኣብ ምርዓይ
2: እቲ ህዝቢ ይኹን ሰራዊት ይኹን ከምኡ ዓይነት ሃገራዊ ክሳይ ደጓሳጉስ ንጥፈታት ከተካይድ ከለካ ናይ ብሓቂ ተቐባልነት ነይሩ ዋላ ንዕና እውን ኣዝዩ ሞራል ስማዕና ነይሩ።

0: ደርፍታት ኣፅኒዕና ብግቡእ ሙዚቃ መሊክና ክንፃወት ምጀመርና እኮ ኣብ ዝተፈላለየ ከተማታት ሓራ ውፅኢት ዝነበረ ኮ ጉዝጓስ እውን ክንከይድ ጀሚርና ኢና። ምክንያቱ ንበዓል ካብ በዓል ማሕባር ጀሚርካ እምባትካላ ጊንዳዕ በዓል ከረን እስጋዕ ፍዓበት በፂሕና ኢና ሽዑ።
1: ነቶም ኣብ ናትና ዕድመ ዝነበሩ ከዓ ኣዝዩ መበገስ ይኮኖም ነይሩ ማለሲ ከማና ክውደቡ ከም ዘለዎም ክጥርነፉ ከም ዘለዎም ከምኡ ዓይነት ንጥፈታት ከካይዱ ከም ዘለዎም እንዳተገብረ ዳርጋ እው ዝኾነ መደባት ኣካይድና
2: 9 ሓምለ 1978 ስነ ስርዓት ምቋም ህዝባዊ ባይቶ ድግሳን ከባቢኣን ኣጋጣሚ ብምግባር ሕዶት ዘካየደት ጉጅለ ባህሊ ቀሕቲ ዕምበባ ደቂ ኣምሓረን ህዝብቲ ከባብን ካብ ዝኽርታት ዘይሃስስ ግፍዒ ፀላኢ ዝረኣየ ላዕለት ኮይና ኣብ ማህደር ታሪክ ሰፊራ ትርከብ።
1: 2-3 ደርፊ ምስ ደረፈ ኣብቲ እዋንቲ ዳኮታ ዝበሃላ ነፈርቲ የን ነይረን ብምብራቅ ናይቲ ዝነበርናዮ ቦታ ድምፅን ተሰሚዑ

0: ወላ ከምትሽዑ ዝዝረበሉ ወላ ኣብ ፅሑፍ ወፂኡ ዝነበረ ኣብ መሪሕ ኣብቲ እዋንቲ እቲ ዝኸፍአ ግፍዒ ወይ ከዓ ዝበዝሐ ሰብ ኤርትራዊ ዝፀነተሉ ቦታ ብነፈርቲ ደብዳብ ገለ ተባሂሉ ከማና ኣብ መሪሕ ድብ ገለ ወፂኡ ነይሩ ፅሑፍ ሽዑ
1: ኣውቶቡስ ተናዓና ሒዛ ዝኸደት ኣብ ሓደ ቤት ትምህርቲ ገለ መሳሊ ፀግዕያ ነራ መጀመርያ ንዓኸው እትያ ትላ በቃ ሳክትነዲ ጀሚራ ተተመላሊሰን ሽዑ ነዚ ህዝቢ

0: ኣብ ከምዚ ኩነታት ከለና ሕጂ ነቲ ዘይተንበርካክነት ንምግላፅ ኣብ እቲ ንሕከመሉ ዝነበርና ቦታ ኮፍ ኢልና ከለና ኩሉ እቲ ኣብኡ ዝነበረ ሰብ ተሓጋጊዙ ንህሊ ኮይኑ ማለት እቲ ፅንዓት ንምግላፅ እዛ ፋሽስታዊ ደርጊ ኣቕላ ምፅበባ ዳኮታ ኤምፋይፍ ሚጌራ ድብዲባ ዕጅባ ይብለናን ቀያሕቲ ዕምባባ
1: ክፍላ 1978 ብዘይካሒደት ከተማታት ንመላ ኤርትራ ተቋፃፂሩ ንኣጠቓላለየ ሓርነት ዝቋም ዝነበረ ሰውራ ኤርትራ ብሰንኪ ምትእትታዊ ናይ ሽዑ ርእሲ ሓያል ሕብረት ሶቪየት ካብ ድርኩኸት ኣስመራ እስትራቴጂያዊ ምዝላቕ ከካይድ ወሲኑ። እተን ኣብየ ኩርንዑ ዓንቢበን ዝነበራ ማሕበራት ቀያሕቲ ዕምባባ ድማ ኣባላትን ጠርኒፈን ናብ ደንበ ሰውራ ውሒዘን
2: ኣብቲ ዋንቲ ሃገራዊ ፍቕሪ ፈሊጥካ ኣካ እንታይ ፖለቲካ እንታይ ናፅነስቲ እታ ናይ ዓመት ኣስተማቂርና ኢና
0: ኣብኡ ክንተርፍ ኣብ ኢዳ ኣምሓራ ክንኣቱ ገለንሲ ኣብ ሓንጎልና እዩ ዝኾኑ ይኹን ሰብ ኣይነበረ። ስለዚ እቲ ግንባር ንሕርዳእ ካብቲ ቦታ የለ ኣሎ ኩሉ እንትናና ኩሉ ነገራትና ቲ ግንባር ኢልና ስለዝሓሰብናዮ ዘዳሕር ቲ ግንባር ክንከይድ ናይ ግድን እዩ።
1: ትሕቲ ዕድሚ ቆልዑ ዝሓዛ ኩላተን ጉጅለታት ቀያሕቲ ዕምባባ ናብ ሳሕል ድሕሪ ምውራደን ናብ ቤት ትምህርቲ ሰውራ ተጸንቢረን ካብ ኩላተን ጉጅለታትን ኣብቲ ቤት ትምህርቲ ካብ ጸንሕት ጉጅለ ባህልን ዝተዋፀአት ሓዳስ ጉጅለ ባህሊ ቀያሕቲ ዕምባባ ቤት ትምህርቲ ሰውራ ድማ ተመስሪታ።
3: እቶም ካብ ከተማታት ዝመፁ መብዛሕትኦም ዝኽእሉ እዮም ነይሮም ገለገለ ዝፈታትኑ ካብ ሽዑ ኢና ኣብ መሳርያት ኢና
0: ኣብ ዜሮ ጽንሕትና ጉጅለ ባህሊ ካባና ክፈልያ ዝኽእል ሓደ ኣገዳ ስርኦ እንታይ ነይሩ ናይ ብሄራት ሕቶ ነይሩ ናይ ትግሬ ዝረፍቲ ድዮም ናይ ሳሆ ገለ ኮታ ባራይቲ ነይሩዎም ሳቶም
4: እዚኣቶም ምስ መፁ ዳርጋ ክኢላታት ረኺባ ኢልና ክንዛረብ ንኽእል ኢና። ኪቦርድ ዝሃርሙ፣ ጊታር ዝሃርሙ፣ ክራር ዝሃርሙ ዝኣመሰለ ነገራት ድራምስ ዝሃርሙ ከይተረፈ እዮም መፅኦም ዘየምቲ ንፉዓት ደረፍቲ።
0: ስለዚ ዓብይቲ ባህሊ ቢዝነስመንስ ብቑዕ ዝኾነ ክእለ ዘለዎ ኮይኑ ዳርጋ ማለት ተወዳዳሪ ዓይነት እዩ ኮይኑ ሽዑ

0: ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ኣብ ዜሮ ድሕሪ ዘካይረቶ ጽዑቕ ስልጠናን ልምምድን ኣቐዲሞም ዝጸንሑን ሓደስቲ ዜማታትን ኣዳልያ ነታ ኣባሕቲ ጥሪ 1979 ፈነዋኣ ክትጅምር ትሸባሸብ ዝነበረት ሬድዮ ድምፂ ሓፋሽ ኤርትራ ዝበቅዕ ዜማታት ክትቀርጽ እታ ቀዳመይቲ ጉጅለ ክትከውን በቒዓ።
1: እዛ ድምፂ ሓፋሽ ክጅመር ከላ ከዓ ኣፋሕ ካብቶም መጀመርያ ቀያሕቲ ዕምበባ ዝኩሉ መዛሙርናን ገሊናን ዝመልኣና ንሕና እዩ
2: ኣብ ሓደት እንዳ ሞዞም ኩሉኻ ቀያሕቲ ዕምበባ ታሕቲ ዕድመ ዝኾንካ ብጣቂዕትን ገለን ነቲ ገዛ ደሮና ጌርካ ገ ብዙሕ ሽግራት እዩ ነይርዎ።
3: ሓንቲ ደርፊ ትመልእ እሞ እታ ደርፊ ሓንቲ ጌጋ ዋላ እንተለዋ ኸማን ክትምለስ ኣለካ ነድሕሪት
2: 45 ደርፊ ንክትመልእ ሙሉ ለይቲ ኢኻ ተሓድር። ምክንያቱ ኣብ መንጎ ደርፊ እናደረፍካ እዳ መላእኻ ከለካ ገመል መፂዑ ዓዕብል እቲ ዝመልእ ዘሎ ጠጠበሉ ገመል ዓዒል ኣሎ እንደገና ትደግም
3: ሕጂ ድርብ ሓጎስ እዩ። በቲ ሓደ ወገን ህዝባዊ ግንባር ናይ ሬድዮ ፈንዎ ክገብር እዩ። እዚ ኩሉ ስራሓት ናይቲ ግንባርን ብፍላይ ከዓ እዚ ሰውራዊ ደርፍታትን መዛሙርን ከዓ ዝቀላሓሉ ዕድል ተፈጢሩ ኣሎ ማለት እዩ።
2: ብፍላይ ግን ኣነ ሽዑ ድዝክሮ ስጋብ ሕጂ

0: ኢንትሮ ገለ ትጥቀምሉ ድምፂ ሓፋሽ በዓል እዚ ቃልስና ይቕፅል ኤረኤረና ዓለ ዓሲና ኣባሃል ውድባት ሒዙ ዝፃወቶ ዝነበረ ፆታ ስለ ዝኾነ ምስ ዝነበሮ ምልከት ናይ ጊታር ከዓ ነቲ ደርፍታ ነቲ ዜማታት ናይ ብሓቂ ፅቡቅ ክሳያት እዩ ገይሩሎም።
1: ሎሚ እዛ ቃ ሕምባባ ተሃርም ዘላ ሙዚቃ ተራ ናይ ዓለ ዓሲና ኣብ ግምት ዝኣትዩ ሳክስፎኒስት ኮይኖም ዘለዉ ጊታሪስት ኮይኖም ዘለዉ ኣብዚ ይሃሉ ብደገ ይሃሉ ናይ መጀመርያ መባእታ ካብ ዓለ ዓሲና እዮም ተማሂሮም።

0: ተኸታተልቲ ወራራት ንምብዳህ ጽዑቕ ወታሃደራዊ ግጥማት ይካየደሉ ኣብ ዝነበረ እዋን ባህላዊ ንጥፈታት ብስሩዕ ተካይድ ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ቤት ትምህርቲ ሰውራ ካብ ፈለማ 79 ክሳብ 81 ኣብ ሜዳ ኤርትራ እታ ብቐዳምነት እትጽዋዕ ኣድማዕቲ ጉጅለ ባህሊ ብምንባራ ኣባላታ ትምህርቶም ኣመንግዮም ንባህላዊ ውዕደት ዝተበገሰሉ እዋናት ውሑድ ኣይነበረን።
1: እቲ ቀዳምነት ዝወሃቦ ቀዳምነት ዋሃቢ እዩ ነይሩ እዩ። ሎሚ እዚ ቀይሕ ዕምባባ ዝያዳ ኣብ ባህሊ እዩ ምርኢታት እዩ የበርክት እንተተባሂሉ ንትምህርቲ ገዲፍና ኢና ንኸይድ ነርና።
2: ኩሎምቶም ኣባላት ባህሊ ውድብ ዝነበሩ ናብ ናይ ብርጌዳት ባህልታት ፋሒሎም ስለ ዝነበሩ ንሕና ትቀይሕ ዕምባባ ናቶም ናይቲ ባህሊ ውድብ ስራሕ ዕማም ንሕና ንዓሞ ነርና ማለት እዩ ጎዝጓስ ናብ ሰራዊት ይኹን ዋላ ናቲ ክፍለ ስርዓት

ዝከረኒ ኣብ ግንባርና ኣቕፋጥ ራሕሲ ኣብ መንጎ ሳልሳይ ወራርን ኣብ መንጎ ድሮሻ ዝሻይ ወራርን ዘሎ ግዜ ዳርጋ ንክልተ ግዜ ኢና ዕዶት ገይርና።

ብመጀመርያ ከምኡ ዝኣመሰለ ጉጅለ ምርኣዮም እውን ብጣዕሚ እዮም ተሓጉሶ ናይ ብሓቂ ከዓ ተመሲጦም እዮም ኣብ ፅልዋ እውን ገዲፎም እዮም ቀያሕቲ ዕምባባ ማለት እዩ ሕጂ ሲ እቲ ሽዑኡ ዝተገብረ ዑደት ንባዕሉ ሲ ንዕኦም ከማ ከምኡ ዝኣመሰለ ገደባት ክፈጡ ክውድቡ ዳርጋ ሓጋዝ ነይሩ ኣባራቢርዎም እዩ ነይሩ ባህሉ ካ

ንዓኻ ዝበካ ሞራልን ዋላ ካሊእ ቁጠባ ዓቕሚ ተዘይነበሮ ሲ እታ ኖት ዝገብሩላ ፒሮኦም ድያ ኣንሶሎኦም ድያ ዝኾነ ነገር እዮም ደርብዮም ልካ ድኮኑ ንዓኻ ከማ ዘሰካ ሕጂ ትናታትም ሞራል ንዓኻ መሊሲ ኩዕኩዕ ከምቲ ማለሲ ዝያደ ክትሰርሕ ከም ዘለካ ዝገብረካ

0: እንታይ ዝበሃል ኣሎ መሲሉ ካብ ዝባ ግንባር ካብ ሓንቲ ሰሚናርሲ ወላ ሓንቲ ደርፊ እውን ንሰራዊት ኤርትራ ልዕሊ ሚእቲ እያ ተስፋን ሞራልን ትህብ።
1: እቲ ዓይነት ናይቲ ሙዚቃ ካብቲ ኣብቲ እዋንቲ ኣብ ኩሉ ዝስማዕ ዝነበረ ግንባር ሙሉእ ፍልይ ዝበለ እዩ ነይሩ፣ ኣብ ውዑይ እዩ ነይሩ ማለት እዩ። ሕዚ እዚ ከዓኒ ፍልይ ዘብሎ ነገር ሒዙ ከም ባህሪ ሒዙ ስለ ዝነበረ ናይ ቀይሓት ዕንባባ ሙዚቃ ተባሂሉ እውን ክዝረብ ጀሚሩ ነይሩ ማለት እዩ።

ቀዳማይ ርብዒ ዓመተ 1983 ጉጅለ ባህሊ ቀሕቲ ዕምበባ ቤት ትምህርቲ ሶራ ናብ ሓደሽ መድረኽ ዝተሰጋገረትሉ እዋን እዩ። ዕዶታ ድማ

0: ኣብ ቀትሪን ሶም ቆፃፅሮ ብለይቲ ከዓ ተጋደልቲ
1: ኣብ ፅዋንቲ ኣብ መላእ ሓራን ሓውሲ ሓራን ከባቢታት ኤርትራ ዝተዋፈሩ ተምሃሮን መምህራንን ቤት ትምህርቲ ሰውራ ኣብ ሰፊሕ ወፍሪ ምጥፋእ ማሃይምነት እዮም ተፀሚዶም ነይሮም።
2: እቲ ዘመተ ምጥፋእ ማሃይምነት ሓደ ኣካሉ ዝበልናዮ ብግብሪ ኣብቲ ህዝቢ ኣቲኻ ትምህርቲ ምምሃርን ምጉስጓስን ክኸውን ከሎ ግን ብከምኡ ጥራሕ ክ ዝኸውን ካልእ ተወሳኺ ሶፍትዌር ኮይኑ ዘገልግል እዚ ናይ ሙዚቃ መደብ እዚ
0: ዘመተ እዚ ብትምህርቲ ጥራይ ዘይኮነስ ብባህሊ እውን ክስነ ስለ ዘለዎ እዛ ጉጅለ ድሕር መስመር ክትከይድ ምኳና ተነጊርና ማለት እዩ ተበጊስና።
1: ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራ ካብታ ፅዑቕ ልምምድ ንምድላውን ዘካየደትላ ናይ ዓራርብ ስቱድያ ተበጊሳ ብዞባ ምዕራብ ዝፍለጥ ናብ ዝነበረ ከባቢ ንክትበፅሕ ብመንጎቲ ሽዑ ኣብ ትሕቲ ጸላኢ ዝነበረ መስመር ከተማታት ባሩንቱን ተሰነይን ኣብ ሃይኮታ ቆሪፃ ነቲ ናይ ድሕሪ መስመር ጸላኢ ዕዶታ ብወግዒ ጀመረቶ።

0: 1983 ሓያሎ ከባቢታት ሃገርና ብሕሱም ደርቂ ዝተጠቕዓሉ እዋን ብምንባሩ ነተልእኾታ ጉጅለ ባህሊ ተወሳኺ ብድሆ እዩ ነይሩ።
1: እታ መሬት ኣይከም ቀደማን ብደርግን ብድርቅን ኣይመልቃዓን

0: ዓበይቲ ሃዳሙ ፈሊሖም ሰብ የብሎምን ተዓፅዮም
1: ፀላኢ ዝመዝመዛ ኮሳ ነታ ድርቂ እያ ድርቂ ስለ ዝነበረ ስርናይ ንክረክብ ህዝቢ ስከይፈትዎ ናባይ ክመፅ እዩ ዝብል ጓያ ነራት እምነቱ ነዚኣ እያ ከእታ ቃልሲ ዝነበረ ስዑ ድርቂ ሓላፋ እዩ ብካልእ መንገዲ ክንጥቅቁ ኢና ስለዚ ምሊሻ ስርናይ ኣይትተዓትኩም ነንሕትኩም ኣይትቃተሉ ወይ ደቅኩም ክቀትሉ ኢልኩም ኣይትውፈሩ ገለ ምባሉ እንዲ ሓደ ካብቲ ዓብየ ትምህርቲ ዝነበረ
2: እቲ ህዝቢ ዋላ እውን ጠሚዩ ከሎ ዋላ እውን ዝኩሉ ሽግራት ኣጓኒፎዎ ከሎ ብተስፋ ስለ ዝነብር ክሓልፍ እዩ እቲ ውድብ ወይ እቲ ግማር ክዕወት እዩ ከምዚ ክኸውን እዩ ዝብል ዝዕገት ክሳይ ስለ ዝነበሮ ነቲ በቲ ግንባር ወይ ትውድብ ወይ ከዓ በቲ ባህላዊ ጉጅለ ዝግበር ንጥፈታት በቃ ክብሪ ሓቂፉ ብሙሉእ ዝከታተሎ ኣብታ ዘይብሉ ከማን ዝተፈላለዩ ሓገዛት ገብረልካ ፍትን
3: ካብታ ዘላቶ ካብ ጥሪቱ ካብ እኽሉ ገንዘቡ ስልማቱ
4: እቲ ዝገብርዎ ዝነበሩ ግብረ መልሲ ማለት እዩ መፂኦም ኣብቲ ማይክሮፎን ዝዛረብዎ ዝነበሩ ዘረባታት ዝገብርዎ ዝነበሩ ወፈያታት ብዕራይ ሂበ ኣለኹ ተሓደ ክንዲዝኸብቲ ተሓደ ይብል ክንዲዝኸብቲ ሕጂ እዚ ክሳብ ክንደይ ነቲ ምርኢት ከም ተቐበልዎ እዩ ዘርእየካ
5: ብዕለቲ 11 ኩዱሕ 183 ኣብ ሙልቂ ዝነበረ ናይ ህዝቢ ወፈያ
6: ሒና ለከብያ እምበኣር በዝሎም ምሸት ስለ ዝሕጎሰና ፅቡቕ ባህልታት ስለ ዝርኤና 50 ቅርሺ ናይ ኣቦታት 50 ቅርሺ ናይ ኣዴታት ንሕና ለከብያ ነወፍ ኣለና
7: ላም ናይ ኣቕባይ ህትንቸል ላም ናይ የማኑ ወለ ንቸል ጤል ናይ ሃይለ ወለ ንቸል ጤል ናይ ካሕሳይ ባህርኤ
1: እዋንቲ ኣዝዩ በዳሂ ግዜ እዩ ነይሩ ብፍላይ ድማ ድሕሪ ሻልሻይ ወራር ብዝነበረ ግዜ እንዲ ነይሩ ፀላእሲ ካልእ መንገዲ ብኩናት ክጥቃዕ ስለዘይከኣለ ሕጂ ካልእ እዚ ማለት ገረብ ብሓክላ ዓይነት ሚሊሽያ ስርናይን ገለን ኣቢሉ ነንሕና ክጣፍኣና ዝፍትንሉ ዝነበረ ግዜ ስለዝኮነ ኣብ ፅቡቅ ግዜ እዩ ዝወፍሩ ትሪኢ
8: ሓደ ካብቲ ምድላዋትና ሕጂ ነቲ ምንቅስቃሳት ናይ ወደ ገባ ትርጉም ከም ዘይብሉ ምዃኑ ኣብቲ ዕድመቲ ንወደ ገባ ርዕደ ንባ ተባሂሉ ከም ቴማ ተታሒዙ ህዝቢ ዓብን ንእሽቶን ዝደርፈሉ ዝነበረ ሓደ ካብቲ መደባትና እዩ
9: ኣመድ ፈልፅናዕ ኣፍሪካ ዋጋ ቀርሽን ጥሎቲ ፀባሕን ሰቲ ዞባ ካሓሉ ካብዞም ተኸሉ ንወደ ገባ

0: ጉጅለ ባህሊ ቀያሕቲ ዕንበባ ቤት ትምህርቲ ሰውራ ብቐንዱ ንምጥፋእ ማሂምነት ንምምካት ደርቅን ሳዕቤናቱን ምቅላዕ ሽርሕታት ወዶ ገባን ዝሕመረቱ ባህላዊ ምደባቱ ኣብ ዞባ ምዕራብ ድሕሪ ምዝዛም ጉዕዝኡ ዞባ ደቡብ ሰንጢቑ ብቐጥታ ንዞባ ምብራቕ ኣምሪሑ። ነቲ ገዚፍ ባንዲ ሒዝካ መስመራት ጸላእ ክትፈትኽ ግን ቀሊል ኣይነበረን።
1: ሃሎ ነጎዳ

0: ላይፍ ድራም አለና፣ ሳክስፎን አለና፣ ሳክስ አልቶ፣ ቴኖር፣ ፍሉት፣ ጊታር፣ ቤዝ ጊታር፣ ኦርጋን፣ እዚኦም ኢና ሙሉእ መሳርሒታት ዝዓጠቕና ኢናቶም ሙዚቃ ነዚ ኩሉ መሳርሒታትና ምስ ጀነሬተር ነቲ ብምሉእ መሳርሒ ክሳይ ትገብሮ እውን ማለት እዩ መብራህቱ ይኹን ዋላ ነቲ ስተጅ ብምሉእ ዘድሊ ነገር ተስተጅ ንሕና ንጥቀመሉ እውን ከይተረፈ ብምሉእ ኣብ ኣግማል ተፃዒኑ እዩ ዝኸይድ ነይሩ።
1: ማዕር 11 ኣግማል እያ ነራ ሓንቲ ካራባ ማለት እዩ እታ ኩላ ማኪና ዝበረሲ ሓንቲ ክሳይ ክትኣትለዋ ማለት እዩ። ስለዚ ክሳብ 11 ዝበፅሓ ኣግማል ንፅዕኖ ነቲ ንብረት ንሱ ኣኸቲልካ ክትኸይድ

0: በዓል ዓረዛ ማይ ድማ ነፃ ዝወፁ ቦታ ስለ ዝነበረ ፀገም ኣይነበሮን። ኣብ መንደፈራ ናብ በዓል ተራእምንን ናብ በዓል ባርባንግን ፀላእ ኣሎ ንዑ ሰጊርካ ብሓልሓለ ጌርካ ሽዑ ንበዓል ሓረ ንገደለ ዝሰግር ማለት እዩ።
1: ብየማንካ ፀላእ ኣሎ፣ ብፀጋምካ ፀላእ ኣሎ።
2: እዚ እቲ መጀመርያ ዘጓነፈና ናይ ፀላኢ ዕንቅፋት ንሓልሓለ ዘሎ ፅርግያ ከምኡውን ደቀ ምሓረ ዝሰግር ፅርግያ ክንበትኽ ከለና ናይ መጀመርያ ፈተንኡ ሕጂ ኣብ ደቂ ፅምዓ ኣብ ዝበፃሕና
3: እ እዛ ፀላም ፅርግያ ሕጂ ዩኒቨርስቲ ኮይኑ መዛወሪ ኮይኑ ዘሎ ንዓና መስመር ኩናት እዩ ነይሩ። በታ ፓላሶ ተፀጊዕካ በታ ቢንቶን ክንሓልፍ
4: ድቢ ሓልሓለን መጥቃዕቲ ደቁ ፅንዓን ሰጊሩ ንምብራቕ ዝኣተወ ቀይሕ ዕምበባ ተቐባልነቱ ኣብ ህዝብን ሰራዊትን እናለዓለ ጽሉኡ ድማ ዝያዳ ኣድማዒ እናኾነ ይኸይድ ከም ዝነበረ ዝተገንዘበ ጸላኢ ነቲ ጕጅለ ኣኽቢብካ ንምድምሳሱ እግሪ እግሪ ይስዒቡ።

0: ያፈሮ ብዝተወደበ መልክዕ ብደቀ ምሓረ በዓላ ዝመፀ ሰገነይቲ በዓላ ዝመፀ ከምኡውን ካብ ባፅዕ ዝተበገሰ ብበዓል እምባገደም እዚ ከዓ ኣቐዲሙ ስለዝተፈልጠ ካብኡ ንሰሜን ደንከል ካብ ንኸይ ተገይሩ
1: ፀላእዩ መፂስ ንሕና ንበዓል ቡያ ኣዝሊቕናስ ብድሕሪኡ ኣበየ ኣለዉ ደኣ ንወደ ገባ ርዕደን ዝባ ዝብሉ ዝነበሩ ታ መሬተይ ዝብሉ ዝነበሩ ሕጂ ደኣ መሬቶም ዘሕልው ኢሎም ቶም ወደ ገባ ፈኪሮምሉ እዮም ነቲ ህዝቢ ሽዑ ንዓና ካሃድኑ ኢሎም ከም ዝመፁ ሲ መርኣያናቱስ ከምኡ ኢሎም ነቲ ህዝቢ ተዛሪቦም እዮም።

0: ንዝከረኒ ብዓደ ውዕሩ ክንሰግር ከለና ካብ ዓላኒ ዋዕፀሮና ክንሓልፍ ምስ ተደልየ ሃንደበት ፀላእ ወፊሩ ካብ ነዊሕ መንገዲ ንድሕሪት ከም ንምለስ ገይሩና እዩ።
1: ያላ ሕጂ ፀላእ ቦትኡ ኸይዱ ስለ ዘሎ መፁዎ ከዓ ተባሂልና እዚ ኩሉ ዝኸድናዮን ዝተመለስናዮን መሊስና ኢና ክንምለሶ።

0: ኣብቲ ህዝብና ብጻዕቂ ዝቕመጠሉ ዞባ ደቡብ ሓያል ጽልዋት ሕድር ዝነበረት ጉጅለ ባህሊ ቀያሕቲ ዕምበባ ብዝተጸንዐ ኣገባብ ንምጭዋያ ኣብ ጾረና ዝተኻየደ መጥቃዕቲ ጸላኢ ኣዝዩ ፈታኒ እዩ ነይሩ።
1: እቲ ሓደ ክፋል ናይ ሰራዊቱ ካብ ሓልሓል ሒዝዎ ንሰንዓ ፈምፂኡ ነዛ ጉጅለ እዚኣ ክጥፋ ኣለኒ ዝበለ እዩ ለይቲ ሃንደበት መፅኡ ንጾሮና ከቢቡና ሓዲሩ
2: ሕጂ እዚ ሓይሊ እዚ ብሰንዓፈ እዩ ዝወፍር። ካልእ ሓይሊ ብደቀም ሓለ ዝተበገሰ ነይሩ፣ ካልእ ካብ በዓል ድባርዋ ዝተበገሰ ነይሩ። እዚኣቶም ኣማ ዓይኒ ተራኺቦም ንጾሮና እዮም። እቲ ብሰንዓፈ መፂኡ ብወገን ደቡብ ናይ ጾሮና ክኣቲ እዩ። ብዓዲ ኳላ ዝተበገሰ ሓይሊ እውን ነይሩ፣ ግን ብዙሕ ኣይሰጎመንሱ
3: ዋላ ኸባና ዋላ ካብቶም ዝመተ ዝነበሩ ካሊእ ዝኾነ ኣብቲ ጾሮና ዝፀንሐ ተጋተላይ ዝበሃል ዕጥቂ ዘለዎ ዝበሃል ዳርጋ ናይ ምክልኻል ስጉም ተወሲዱ
4: በዓል ስውእ ወዲ ዓንዱ ሆሆ እንዳበሉ ኣቑሑታት ትፅዕን ነይራ ቀሕ ምባ
1: እቲ ተኩስን ገለን ሰምዓ ኣግማል ክነፍሳ ጀሚረን እየ። ሓንቲ ካብተን ኣግማል ዳርጋ ከምዚ ነቲ ፍሎሬሽንታትን መብራህትን ገልመለን ዝነበሮ ሳንዱቅ ተሰኪማ ዝነበረት ምስ ተኩሲ ሰንቢዳ ፈፅም ስበለት ዳርጋ ብሙልአን ሚእቲ ካብ ሚእትትን መብራህትታት ተሓምሽ
4: ዋሕሉ ፍሎርሰንታት ወዲቑ። ፍሎርሰንት ማለት ኣብቲ ግዜ እቲ ሕጂ መተካእታ ከምዚ ዓይነት ንብረት ማለት እዩ። ፍትእዋን ትትብሎ ብዚ ግዜ እዚ የለን። ፍሎርሰንት ማለት መተካእታ ዘይብሉ ንብረት እዩ። ንዓና
2: ድሓር ካብቶም ምሩኻት ከም ዝረኸብና ኣብ ጾሮና ንሕና ካብ ግንባር ሓልሓል ነዚ ጉጅለ እዚ ፓራኮማንዶ ናይ ካልኣይ ክፍለ ሰራዊት ነዚ ጉጅለ እዚ ስቴፕ ባይ ስቴፕ ክንከታተሎ ዝጠናሕና ኢና። መወዳእታ ከዓ እዚኣታ ኣድማዒት ሓደ ስንኩል ኣሎ ምስኦም፣ ሓደ ካልኣይ ዓብ መምህር ኣሎ ምስኦም። እቶም ዝተረፉ ኩሎም ቆልዓ መልዓዮም ሳላሳን ገለን እዮም ዝበፅሑ ተባሂልና። ስለዚ ብኢድ ሒዝና ክነእትወኩም ንደቂ ኣምሓረይቲ መደብ ገለ ኢሎም ናለቶም ምሩኻት ማለት እዩ።
1: ፀላ ኣትዩ ምስ ወፀ ኣባሳቢሱ ምስ ከደ እንደገና ነቲ ሰብ ከዓ ሞራሉ ሓፍ ክተብሉ ስለዝኻ መደብ ክንገብር ኢና ተባሂሉ ንገብር ተመሊስና ካብ ክሳብ ማለት እዩ።
4: ምርኢት ከነርኢ ኣለና ምርኢት ከነርኢ ሕጂ መብራህትታት ነተሰይሩ እዩ። እታ ሸዓ ምሸት ኣብ ጾሮና ሙሉእ ዘለዋ ቬትሮማ ክስተኣኪበ ንኩለን እንዳነፋሕኻ ጠልጠላ ኣቢልካ ከምዚ እንዳበልካ ምርኢት ከነርኢ ሓዲርና

0: ልዕሊ 10,000 ህዝቢ ዝተዓዘቦ ብኣጋጣሚ ኣህግራዊ መዓልቲ ደቂ ኣንስትዮ 8 መጋቢት 1984 ዝተኻየደ ምርኢት ቅርፀ ቐምጤ ኣዝዩ ናብ ማዓስከር ጥላኢ ዝቐረበ ናይ ኣድግና ምርኢትን ኣብ ማእከል ጸሊም ጽርግያ ደግራ ምርቶ ተተኺሉ ዝሓደረ ዕሙር ጓይላን ገለ ካብቲ ንጸላኢ ናብ ዕብድብድ ዘድሃበሉ ዓወታት ቀያሕቲ ዕምበባ ክጥቀስ ይከኣል።
1: ነቲ ህዝቢ ፖለቲሳይዝ ክትገብሮ ሞቢላይዝ ክትገብሮ ካብቲ ቀዲ መደባቱ ስርናይ እናብላዕኩ ዶገለ እናብላዕኩ ንዕኡ ሳብ ናተይ ንቅሳስ ኢሉ ዝሓስቦ ነበረ ተስፋ ክትቆፅ ከልካ ቀዲል ኣይኮነ።

0: ካብ ኣስመራ ከይተረፈ ህዝቢ ተሓቢኡ መፅ ነይሩ ኣብ ከም በዓል ኣድግና በሎ ሓሪና ገደለ በዓል ዓላ ኸነርኢ እንከለና
1: እቲ ፅልዋት ካብቲ ገጠራት ወይ ካብቲ ንሱ ዘይቋፀሮ ቦታታት ሓሊፉስ ኣብ ውሽጢ እቲ ዝቋፀሮ ቦታታት እውን ክበፅሕ ጀሚሩ እቲ ብኡ ክትደርፎ ዳሓደርካ ደርፍታት ኣብ ገለ ከተማታት ክድረፍ እዩ ንወደገ ርዕደን ባክብል እዩ ዝሓድር ዝኾነ ቆልዓ
0: ምዝ ኣበርክቶ እዚ እቲ ፊተውራሪ ዝበሃል ወይ ቅሕምባ ዝበሃል ደቂሱ ይሓድር እቲ ህዝቢ ደቂሱ ይሓድር ምክንያቱ በትን በትን ኮይኑ ኩናት ብደቂ ኣምሓረ ብሰንዓፈ ብመንደፈራ ልሙድ ወፍርታት ኮይኑ ናይ ፀላእ ወፍርታት

0: ብዞባ ምዕራብ ዝፈሎ መተዕዶታ ኣብ ዞባ ምብራቕን ደቡብን ኣጻፊፋ ንትሽዓተ ኣዋርሕ ኣብ ልዕሊኣ ዝተኻየደ ቀጻሊ ፈተነታት መጥቃዕትታትን ድብያታትን ጸላእ ሰጊራ ናብቲ ኣብ መተመት ከባቢ መልቁ ዝካየድ ዝነበረ ክረምታዊ ኣካዳምያውን ስነ ምምህርናዊ ስልጠና ክትሳተፍ ኣብ ዝተመልሰትሉ እዋን እውን ጸላኢ ነቲ ገና ዘይሰመረሉ መደብ ንምድምሳ ስታጉጅለ ኣይዋድቑን።
1: ዓድራቕባ መፅና ብዓድራቕባ ከዓ እንደገና ብዕረፍቲ ብዝነበርና ኣልዋን ከዓ ወፊሮም ከዓ ሕጂ እቲ ጉጅለ እቲ ቤት ምእቲ ናይእቲ መምሃራን እውን ኩሎም እቶም መሳትኡ መምሃራን ዝበሃሉ እውን ብምልኦም ኣብ ዕረፍቲ ናይ ኮርስስ መሐደሲ ኮርስስ ዝውሃበሎም ዝነበረ እዋን እዩ። ወፊሮም ኩሎም ቶም ተምሃሮምቲ ኩናታት እዮም። ቀይሕ ዕምባባ ከዓ ክሳብ 12-13 ዝኣኽሉ ኣባላቱ ናብቲ ኩናት ክኣትዉ ተገዲዱ ማለት እዩ። ስለዚ ኣብ ከምዚ ኩነታት ሕጂ ናይ መራሒ መደብና ኣናውንሰር ዝነበረ ግደዮን እያሱ መስዋእቲ ንመጀመርያ ግዜ ትጉጅለ ይቕበል ማለት እዩ።
2: ኩናት ሓልፍ ድሕሪ ኩናት ዘሎ ዕማምካ እንታይ ይመስል ኢልካ ምድህሳስ ጥራይ ናብኡ ምቕፃል ጥራይ ዝተረፈ ተሪፉ እቲ ዘሎ ክቕፅል ኣለዎ። ብግብሪ ኣብ ኩናት ቀኒና ምሩኻት ተኣራርዮም ውጋኣትና ውፅኢና ስዋኣትና ቀቢርና ሽዑ ምሸት ምርኢት ዓረዛ ተባሂልና
3: ሽዑ ግደውን እያሱ ካባና ኣናውስርና ዝነበረ ሰው እዩ ነይሩ። ኣብቲ ዋንቲ ዮርዳኖስ እያሱ ሓፍቲ እያ ንዑ ዮርዳኖስ ምሳን ኣላ ድምፃዊት እያ ንሱ ኣናውስርናና እዩ። ኣብ ከምዚ ዓይነት ኩነታት ሱ ተሰዊኡ ከሎስ ሓዋ ተሰዊኡ ከሎስ ምሉእ ምሸት ክደርፍ ኣብቲ ባህል ምስያ እዚ ፍሉይ
4: ኣብ ሜዳ ዘጋጥም ዝነበረ ነገራሲ ካብቲ ንቡር ንቡር ይበዝሕን ሕጂ ከዓ ክተሰማቁሮ ትኽእል እምበር ሽዑ ከምዚ ኖርማል ወይ ስሩዕ ሂወትካ ጌርካ ካ ትወስቶ
5: ኣብዚ መሪር ጎዞ ይቀስኻ ተኸላኸለ ቀበሰዋኻ ግዳውታውታታ ተረፋዩ ሰላም ረህዋን ክዘለውሐዩ ኣብ መቃብር ገዛት
0: ኣብ ውሽጢ 36 ሳምንታት ልዕሊ 50 ምርኢታት ንተዓዘብቲ ኣቕሪባ ናይ ድሕሪ መስመር ጸላኢ ዕዶታ ዝዛዘመት ቀይሕ ዕምባባ ኣንፈታ ንላዕላይ ጋሽ ብምቕናዕ ክሳብቲ ሽዑ ህዝባዊ ወያነ ሓርነት ትግራይ ትቆጻጸሮ ዝነበረት ከባቢታት ትግራይ ዘጠቓለለ ዕዶ ትቀጺላ።
6: እዚ ናይ ኣድያቦ ዝበሃል ከባቢ ብብሉ እዚ ዓድታት ካብ በዓል ዓዲ ነብሪ ዓድዋዓላ ሽራሮ ወዘተ ብዙሓት ዓድታት እዮም ነይሩ ናብቲ ከባቢ ኣብኡ ዝነበሩ ኤርትራውያን ካብ ቀደማት ሒዞም ዝነበሩ እዮም።
2: መረብ ተበጊስና ንዕዶት ትግራይ ክንኣቱ ከለና ነቲ ዕድል ናይ ምስላፍ ዘይነበሮ ብብዝሒ በብ ዝተፈላለየ ምክንያታት ኣብ ትግራይ ዝነበረ መንእሰይ ንምስላፍ ተባሂልና ኢና ና ዕዶት ንገብር ነርና።
7: በዓል ካብ ሽራሮ ኢና ትሒዝና ዓዲ ስመሩ፣ ዓዲ ገብራይ፣ ዓዲ ነብሪኢ፣ ዓዲ ሰናጭሮ እዚ ብብዝሒ ኤርትራውያን ዝነበሩሉ ቦታ እዩ።
3: ብልሙድ ወያነ ዘፅንሕዎ ክሳይ ነይሩ ዝኾነ ይኹን ሙዚቃ ክትፃወት ከለካ ባህሊ ክረአ ተፀኒሑ ሓንቲ ሙዚቃ ሕጂ እዚኣ ናይ ምስላፍ እያ ኢሉ ኣናውሰር ተገሊፁ እቲ ኣብኣ ዝሰዕሰዐ ዓወትና ሓፋሽ ኢሉ ምስላፍ ጥራይ ክስለፍ ኣለዎ ማለት እዩ።
6: ኣብዚ ክናይ ዓዲ ክንስለፍ ኢና ዝብሉ ስጋዕ 2000 ዝኾኑ ኢና ኣብ መወዳእታ እዚ መዝጊብና ማለት እዩ። ብምልኦም ከዓ ምምዝጋብ ታሕ ዘይኮነስ ሕጂ ትወስዱና ኢሎምና ስለዚ ማካይን ተፀዊዐን ኩለን ከምዝኸዱ እዩ ተገይሩ።

ጉጅለ ባህሊ ቀይሕ ዕምበባ ኣብቲ ዓመት እቲ 1984 ሓራዝ ወፃ ከተማ ተሰነይን ከባቢኡን ባህላዊ ዕደታ ድሕሪ ምጥቕላል ኣብ ሓድሽ ዓመት 1985 ምርኢታ ኣብ ኣዳራሻ ትያትር ሱዳን ከተቐርብ ወግዓዊ ዕዶት ፈለመት።

0: ዘይብል ሰራዊት
1: ሱዳን ሓያል ዓረብ ትበሃል ጋንታ እያ ትዕድመና ሕጂ ሽዑኡ እዚ ምድላዋዚ እውን ደሓን እዩ ኢልና ከም ኣልበላብል ዝደርፋ ዋልድ ኣለዋና ናይ ኣልበላብል ሓደ ደርፊ ፅዕና ኣነ እውን ሓንቲ ደርፊ ናይ ካብቶም ህቡባት ደረፍቲ ናይ ሱዳን ናይ ሓመድ ኣራያሕ ደርፊ ኣፅኒዐ
2: ኣብ ውሽጢ እቲ ዑደት ዝጠርየ ተመክሮ ከዓ ካሊእ እዩ ነይሩ እዚ ኩሉ ዑደት ክካየድ ከሎ ኣብ ነፍሲ ክፍ ዓዲ ሓድሽ ድርሰት ሓድሽ ፈጠራ እቲ ተመክሮ ስኪልስ ናይቶም ሙዚቀኛታት ብምሉእ እንዳዓበየ እዩ ዝኸይድ እዩ ስለዚ ናይ ሱዳን ዘይኮነስ ናብ ካልእ ከ ዝበቅዕ ዓቕሚ ተጠርዩ እቲ ገና ክትብገስ ከላ እታ ጉጅለ ዝነበራ ድሓር ሱዳን ክትኣቱ ከላ ዝነበራ ዓቕሚ ሲ ዳርጋ ብሩእ እዩ ዳርጋ ፈላለካ ክትሪዮ ትክላ
3: ሱዳናውያን ናብ ሓቂ እዮም ዝግረሙ ነይሮም እቲ ሽዑ ዝንፃወቶ ነበርና ሙዚቃ ናብ ሓቂ እዮም ዘድንቑና ነይሮም ናይ ሓቂ ውህደት ዘለዎ ሙዚቃ ኢና ፃወት ነርና ምክንያቱ ሙሉእ መሳርሒታት እዩ ብሎም ጥራይ ክላሪነት ኣሎ ሳክስ ኣልቶላ ሳክስ ቴኖር ኣላ ትራምፔት ኣሎ እዚ ብሎውን ጥራይ ክልተ ጊታሪስት ኣለዉ ክራር ኣሎ ኦርጋን ኣሎ ድራም ኣሎ ቤዝ ጊታር ኣሎ ሕ ሙሉእ ባንድ እዩ ነሩ ፉል ባንድ እዩ ነሩ ንፅዋት ነረ ሕ ኣብ ከምዚ ዓይነት ኩነታት ዝነበረ ኮምፖዚሽን ይኹን ዋላ እቲ ውህደት ናይ ሓቂ ፅቡቅ ሳይ ነይሩ

ኣብ ሱዳን ዝሕተማ ጋዜጣታት ብዛዕባ ቀያሕቲ ዕምበባ ብዙሕ ፅሒፈን ብዛዕባ ብቕዓቶም ከም ዕድመ ናእሽቱ ግን ዘመናዊ ሙዚቃ ፅቡቕ ገይሮም ዝኣልዩ መሳርሒታት ናይ ሙዚቃ ፅቡቕ ገይሮም ዝኣልዩ ተባሂሉ ተፀሓይፈሎም ኣብ መወዳእታ ኸማን በዕላቶም ሲኢሎም ነቲ ዶኪመንት ኣረኪቦምና

ንቀይሕ ዕምበባ ግን ከም ጉጅለ ከም ሓደ ናይ ሙዚቃ ጉጅለ ክትሪኦ ከለካ ሓያል ጉጅለ ገይሩ ኣውፅዎ ብቑዕ ጉጅለ ገይሩ ኣውፅዎ ሓደ ካብቶም ህዝባዊ ግንባር ከም ጉጅለ ባህሊ ዝምክሓሉ ግሩፕ ኮይኑ ክወፅእ ኣኽኢሉ እዩ።

0: ብሰንኪ ኣብቲ ሃገር ሽዑ ዝተኻየደ ዕልዋ መንግስቲ ናይ ሱዳን ዕዶታ እኳ እንተተኸልፈ ቀይሕ ዕምበባ ኣብ ዓበይቲ ከተማታትን ኣብቲ ኤርትራውያን ተዓቂቦምሉ ዝነበሩ ማዓስከራት ስደተኛታትን ዕዉት ስራሕ ፈጺመያ ናብ መበገሲኣ እስቱድዮ ዓራርብ ተመሊሳ
1: ኣብ ዕድሜና ገለ ዕድመ ወሲኽና ኣብ ተመክሮና ገለ ኣብ ስምዒትና ገለ ሓላፍነት ህዝብን ሰራዊትና ሰኪምና እንዲና ተመሊስና ንፍሉይ ብዝማዕበለን ክስታይና መደባትና ክቕፅል ተባሂሉ እቲ ግዜ እቲ ምሁራት ናይ ድራማ ሱዳናውያን መፂኦም ሙዚቀኛታት መፂኦም ናይ ድምፂ ትምህርቲ ወሲድና ብወኒና ለይትን መዓልትን ፕሮባ ልምምድ ንገብር ነርና።
0: ኣብ ክራማት 1985 ድሕሪ ምሕራር ባረንቱ ብሰንኪ ዝተኸስተ ወተሃደራዊ ምዝንባል ፍርቂ ካብ ኣባላቱ ናብ ግንባራት ስለ ዝኸተተ እቲ ብናይ ሓያሎ ዓመታት ቀጻሊ ትምህርትን ስራሕን ልዑል ክእለትን ዝናን ዘጥረየ ቀይሕ ዕምበባ ከም ጥርንፍ ጉጅለ ንጥፈታቱ ኣኽተመ። ቀይሕ ዕምበባ ህላዊኡ ከም ጉጅለ የብቅዕ እምበር ኣባላቱ ዘጥርየዎ ሞያን

0: ተመክሮን ግን ኣብቲ ዝተመደቦ ሓድሽ ናይ ስራሕ ቦታ ክጉልዓል ዒ ተራእዩ።
1: መቀይሕ ምባባ ፋሕ ምባል ንኩለን ሓጊዝዎን እዩ ንኩለን ንባህሊ ውድብ ም ባህሊ ውድብ ኣብ ክልተ ጉጅለ ተመቂሎም ሓዮትን ዋርሳን ንክኾኑ ዝሓገዞም ና ሙዚቀኛታት ኣብኡ ምምፃእ እዩ።
2: ባ ግንባር ሓርነት ኤርትራ ጉጅለታት ጉጅለ ዋርሳ እያ ዋርሳ ተባሂላትሉ ዘላ ምክንያቱ ድማ ናይ ኣቦታታ ቀጥ ኢላ ወሪሳ

0: ጉጅለታት ባህሊ ክፍላተ ሰራዊት እውን ነቲ ዝረኸቦ ዓቕሚ ቀይሕ ዕምበባ ኣብ ምምዕባል ባህላዊ ንጥፈታትን ብሰፊሑ ተጠቒመናሉ
1: ረኺበን እየን ብዓቕመን ሲ ቁልተይ ኩለንተን ጉጅለታት ጽቡቕ ሓይሊ የርነን
2: ምሳና ከለዉ ከም ቀዳማይ ካልኣይ ደረጃ ዘይፃወቱ ዝነበሩ ኣብኡ ግን ቀወምቲ ናይቲ ባንድ ናይቲ ክፍላት ሰራዊታት ናይ ሙዚቃ ክኢላታት ነይሮም።
0: ኣቐዲሙ ብዘይ ስሩዕ ኣገባብ ክነጥፍ ዝፀንሐ ቤት ትምህርቲ ሙዚቃ ንኣባላት ቀይሕ ዕምበባ ነበር ማእገርን ዓንዲ ሕቆን ገይሩ እዩ ኣድማዕነቱ ኣረጋጊፁ።
3: እቲ ቤት ትምህርቲ እውን ከዓኑ ስለ ዘይነበሮ ኣብኡ ከም ኣሰልጠንቲ ኮይኖም ዝሰርሑ ከዓ ተሪፎም ኣብቲ ቤት ትምህርቲ ማለት እዩ።

0: ቀይሕ ዕምበባ ኣብ ምምዕባል ስነ ጥበብ ኤርትራ ብፍላይ ድማ ኣብ ምዕባል ሙዚቃ ሃገርና ዝገብሮ ኣስተዋፅኦ ብቐሊሉ ዝግመት ኣይኮነን።
1: እቲ ፍሉይ ዝንገብሩ ነበርና ምንቅስቃስ እቲ ፍሉይ ዝንገብሩ ነበሩ እቲ ኮምፖዚሽን ናይ ሙዚቃ እዚ ናብ ምዕራብ ገፁ ኣትሂቡሎ ገለገለ ዝበሉ እዋናት ነይሮም እዮም ምስም ኣኼባታት ጌርና ዝተዛረምናሉ ብዓይኒ ሕጂ ክትሪኦ ከለካ ግን ኮምፖዚሽን እዩ ሙዚቃ ትውህደት እዩ ክሳብ ክንደይ ዓሚቑ በሲሉ ከም ዝነበረት ናይ ቀይሕ ዕምበባ ተዓቕሚ እዩ
2: ዕምበባ ኩሉ ሙዚቃ ተማሂሩ እዩ ሙዚቀኛ ክኸውን ይኽእል እዩ ብዝሓፀረ ግዜ ኩሉ ሳዕሳዓ እዩ ኩሉ ተዋሳ እዩ ኩሉ ዝበዝሐ ድምፃዊ እዩ ንኩሉ ነገራት ክገጥም ዝኽእል ተባሂሉስ ምስ ሙዕቡል ናይ ኖታ ናይ ሙዚቃ ትምህርትን በቲ ከዓ ናይ ኣካዳሚ ዕድላት እውን ስለ ዝነበሮ ንኩሉ ነገር ኣብ ኩሉ ተሰዊዑ ከሰልጥን ክስልጥንን ኣብ ቀረባ ዝነበረ እዩ
3: ኩሉ ክኢላ እዩ ቀይሕ ዕምበባ ኣብ ዝኸዶ ኸይዱስ ክኢላ እዩ ማለት በርከ ኣብቲ ቀይሕ ዕምበባ ከለና ሲ ቀዳማይ ግሩፕ ቀዳማይ ብቐጥታ ነቲ ኣብቲ ኣብ ሚዚክ ዝዋሳእ ኣሎ ኣብ ስነ ፅሑፍ ዝዋሳእ ኣሎ ገለ ካልኣይ ደረጃ ኣሎና ሳለሳይ ደረጃ እናበልና ኢና ንኸይ ስለ ዝነበርና ኩሉ ኣባል ቀይሕ ዕምበባ ሲ ሂንት ኣለዎ ኣትሊስት ክትብል ትኽእል ኢኻ ሕጂ ኣብ ዝኸዶ ኸይዱ ክፀጉሞ ይኽእል ንኸውን ግን ከም ሓደ ግሩፕ ካብኡ ንላዕሊ ከፍሪ ምኽኣለ ነይሩ ኢለ የ ዝሓስቡ ሕጂ ክሪኦ ከለኹ

What's my

ሰላም ወሰናይ ንዓኹም ይኹን ዝኸበርኩም ተኸታተልቲ መደማ ኣገር ከመይ ትቕን እዩ ንሎም እውን ሰዓትና ኣኺሉ ዝተፈላለየ ትሕዝቶታት መደማ ኣገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

ዝኸበርኩም ተኸታተልትና ትሕሶታትና ብደርፊ ፈሊሙ ዘሎ ዝቕፅል ትሕሶ መደብና ድማ እታ ፈላሚት ትሕሶ መደብና ዝኾነት ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልም ሕዳጋት ከስክረኩም።

0: ኮይት መፀነትላ እያደሰኖ ደካትረሰኒ ያንወር ኤናካ
1: በው በው እንዜና ሓተ ይገሰረሙኝ ሓተ ይገሰረሙኝ ዓዝ ማሻላ ትባረክ ኣለጋት ደኳትረ ኣባዩ ዕሉማም ወላድ ዓድ
2: ቢጋጋ ለልታገው የለየላል ከደሚ ኣሓጀብከ ድዮም
1: ኣይዋ ኣይዋ ኣይዋ ድሓን ይባ ድሓን ድሓን በስ ኣይዋ ከም ሸበኮ መፀኩ በስ ሓደ ና ማሕብር ምስል መርሓባ መር
0: منكل عذاب منكل عذاب ابو قص نترى ان شاء الله مرحبا السلام عليكم
3: يلا يلا

0: ዋኒ ክና ንእንታ ንወስግለ እንታይ ይቐድር እዚ ሓል ኦረዲ ብሓሰብኩ ውልሓለየ ናይ እንታ መስትቱ ደይና ትቀድር ወንሻለየ ናይ ተኸለ ንግብሳል ኩልናጃት ሓቅዲ ትወልድ ይበሳል
1: ሳሎም ወለ እስከዳ ተለፍዝዮን ዝጠፋየ ምስርከ ጎማት ድሌትሊ
2: ሚዚ ዳሓንቱ
1: ዳ ንተሃጀ ክንደይኮ ዳሓንቱ ሳሎም ወለ ቀድም መድረሳ ተወረብ ሰደይካ ባላ ኣዚ ታረፍካ ለለ ሕፀፉ ዳ
2: ኣለ የ ድሓን ምሽክለት ኣለዎኒ ሕፃይ ወህዳ የተያገለ ዘትረፍ ምኒና ኣወለን መድረሰት ኣትመምኪ ሓደ መድረሰት ከም ኣትመምኮ ብራሓ ንዓረቡ ምሽክለት ኣለዎኒ
1: ኣባንካ ትሕል ብ ኣንስ ክንታ መድረሰት ተተሙ ሸቆልካ ትፀብቅ ወላ ሕፀን ደወደየና ፀንሓ
2: ኣለ ማ ወለት እንደ ፀብጥ ግል ሚድ ድ ሕፃይ ምንሸፈኪ
1: ወለ ሳንሓርየ ተግልካ ህለ ይኹ
2: ወለት ይማ ሓደጊ

0: ምትሃግ የለይኪ ኣነ ምስ ነጃት ዓቅድ ግልግደ
1: ሳልም ዓቅድ ሓሰቶ ምስጢርቱ ኣንበለያ ዝኣምራ ኣለቦኒ ሓሰብከ እንታት ወጠብሃ ኣንበለያ ከም ዝልሕ ነገር ነሳዒደና
0: ዓቅድ ተዓመቶ ዓቅድ ሓሰት ልውለይ ክህቱ
1: ሳልም ዓቅድ ሓሰቶ ምስጢርቱ ሓሰብከ ኣንበለያ ካሕንምን ብነሳዒደና

ክቡራት ኸታተልትና ከምቲ ኣብ ዝተፈላለየ እዋናት ኣብ መንጎ መንጎ መደባትና ዝተፈላለየ ሙያታት ናባኹም እንላልዮ ንሎሚ ድማ ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ ሰውራ ኣብ ኣዳራሽ ዞባ ማእከል ናይ ዝተኻየደ ስእላዊ መሬት ኤግዚቢሽን ኣብቲ ቦታ ካብ ቀሪቦም ዘለዉ ዝተፈላለዩ ኣሳእል ናይ ተምሃሮ ቤት ትምህርቲ ሰውራ ንገለ ክፋሉ ኢና ናባኹም ክነብ

0: እዚ ድማ እቲ ናይ መጥፋእ ኣመሃይምነት ዘመታ ወይ ድማ ወፍሪ ብተምሃሮ ቤት ትምህርቲ ሰውራ ዝካየድ ዝነበረ ንዕኡ ዝገልፅ ስእሊ እውን ኣብ መንጎ መንጎ መደባትና ክህልወና እዩ። ነዚ ስእሊ እዚ ምሳና ሓቢሩ ዝገልፀልና ድማ ናይ ሽዕዋን ተምሃራይ ቤት ትምህርቲ ሰውራ ተገዳላይ ሃብቲ ሓጎስ ብምዃን እዩ። ነዚ ድማ ክሳብ ፍፃሜ ምሳና ክትሓብሮ ብክብረ ንዕድም።
1: ሃብቲ ሓጎስ ገብረ መስቀል ይበሃል። ዕባይ ቤት ትምህርቲ ሰውራ ኣብ 978 ናብ ቤት ትምህርቲ ሰውራ ኣትየ። ኣብ ቤት ምርሰ ወራ ከኣቱ ከለኹ ራብዓይ ክፍሊ ጀሚረ ማለት እዩ። ካብ ራብዓይ ክፍሊ ክሳብ ንዘመተ ዝወፃናሉ ግዜ ሸውዓይ ክፍሊ በፂሐ ንምጥፋእ መሃይምነት በቲ ሽዑ ዝወፀ መምርሒ ናይ ውድብ ህዝባዊ ግንባር ንምጥፋእ መሃይምነት ካብ ዝዓበየ ክሳብ ዝነኣሰ መሃይምነት ክጠፍእ ኣለዎ ኣብ ኤርትራ ዝተባሃለ ኣብ ሓውሲ ሓራ ዝነበረ ቦታታት ማለት እዩ። ኣብቲ እዋንቲ መስመር ፀላኢ ሰጊርና ኢና ንኸይ ዘለና ነዚ ሰጊርና ኣብቲ ኣብ ውሽጢ ህዝቢ ኮይና ከዓ ነዚ ንጥፈታ ዝኸነካየድ ተበጊስና ኣብ ምብጋስና ዘና ኣብዚኣ ዘለዋ መካይን ሒዘና እናተበጊሰን ብጡርንፍና ኣብዛ ቦታ እዚኣ በፂሕና ማለት እዩ። ኣብ ጋርያ እዚኣ ኣብዚኣ ምስ በፃሕና ካብዚኣ ሽዑ ፋሒልና በቢ ቦታና ክንከይድ ኮልና ከዓ እዚ ስእሊ ዝተሳኢልና እዮም። ሕጂ ንመጀመርታ ግዜ ብወግዒ ዋላ እኳ ቅድሙኡ ብረት ምዕጣቅ እንተነበረ ብወግዒ ግን ሽዑ ወነንቲ ብረት ኮይና ማለት እዩ ነናትና ብረት ሒዝና እተን ዝርከበን ዝተዓደላና ሒዝና ናብ ቦቦታና ፋሒልና ሓደ ካብኦም ሕጂ እዚ መሓር ፀሃይ ይበሃል። ኣብዚ እዋን እዚ እውን ኣሎ። እዚኣ ከዓ ቀዳማይ ክፍሊ መጀመርታ እንዳመሃረት ኮላ ዝተሰኣለት ቆልዓያ ኣብ ሰሜን ከዓ ተሳኢላ እዚኣ ትንሽአይ ዝበሃል ቦታ ማለት እዩ። እዚኦም እቶም ተምሃሮ እዮም። ቅድሚ ኣብ ቤት ምርሰውራ ከለና ንምጥፋእ መሃይምነት ንክንወፍርሲ ንምንታይ ንምድለ እዚኦም ሕጂ ድሕር መስመር ምስ ወፃእና ኩሎም ዝተሰኣሉ እዮም። እዛ ኣጓድ እዚ ትሪኦ ዘለኺ ናይ ከባቢ ሽላሉ እዩ። ከምዚ እዩ ነር ትገዛውቲ ኣብቲ ቦታቲ ተምሃሮ ተሰሪዖም ምጥፋእ መሃይምነት ብወግዒ ተጀሚሩሎ ማለት እዩ። ብዚ እዋን እዚ ካብዚ ቀፂልና ናብዚ ኢና ንመፅእ። ኣብዚ ዳርጋ ኣብቲ እዋን እቲ ኣብ ዝተበዝሓ ብሄራት ናይ ኤርትራ ምምሃር ዝበሃል ወይቲ መንቋሕቋሕታ ናይ ትምህርቲ ኣይነበረን። ህዝባዊ ግንባር ንመጀመርታ ግዜ ኣብ በዓል ኣስማጥ ዛራ ዘለዎ ከባቢ ኣብ ሓደ ተጠርኒፎም ህዝባዊ ባይቶ ኣቋቂሞም ትምህርቲ ተኸፊቱሎም ማለት እዩ። እዚ ኣብ 82 ንኸውን ኣሎ ማለት እዩ። ቀቂድመና ሓደ ዓመት ጀሚሩ እዚ። ካብዚ ቀፂሉ ግን እዚ ሕጂ ንሪኦ ዘለና ናይ ኩሉ ዝተምሃረ ይምሃር ዘይተምሃረ ከዓ ይምሃር ዝብል ጭርሖ ሒዝና ብሙሉእ ዓቕምና ንድሕሪ መስመር ወፂና ኣብዚ ሕጂ ኣብ በዓል እዚ ናይ በዓል እንድላል ናይ ባርክ ሳሕል እዚ ከዓ ናይ በዓል ኣብ ባርካ ዝነበረ ቦታታት ናይ ኤርትራ ኣብቲ እዋንቲ እዚ ስእላት እዚ ተላዒሉ ማለት እዩ። እዚኦም ትሪኦም ዘለኽ ትሪኦም ኣለኹ ዋላ ስእሎም ኣለኦም ትሪኦም ከለኺ ናይ ብሓቂ ከመይ ዓይነት ጎስጓሳት ተኻይዱ ሽዑ ንምጥፋእ መሃይምነት ክሳብ ክንደና ይፃዓር ተኻይዱሉ ሓደ ካብቲ ዝዓበየ ዕማም ናይ ህዝባዊ ግንባር ኣብቲ እዋንቲ ምጥፋእ መሃይምነት እዩ ነይሩ። ነዚ ንምትግባር ከዓ ኩሉ ሰብ ካብ ወዲ 14 ዓመት ንላዕለስ ወፊርና ማለት ንትምህርቲ ክንምህር ወፊርና ብሓፈሻዊ ገምጋም ከባቢ 800 ንኸውን መምሃራን ወፊርና። እዛ ኣብዚኣ ንሪአን ዘለና ክልተ ስእሊ መመላእታ ናይ ዚአን ምናልባት እቲ ታሪክ ምእንቲ ኣሳሲሩ ክመፅእ ኢልና ኢና ክሳይ ንገብር ዘለና። እዚ ዳርጋ ኣብዚ እዋን እዚ ሕጂ ካብ ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ዝበፅሑ ተምሃሮ ኣለውና ማለት እዩ። እዚ ልክ በታ ዝተጀመረትላ መሰረት እቲ ጎስጓስ ኣብ ህዝቢ ብውድሆ ሽማግለ ብክፍሊ ምሕዳር ህዝባዊ ምሕዳር ጀማሄር ንብሎ ዝነበርና ኣብቲ እዋንቲ ተጠርኒፎም ብዝተፈላለየ ደረጃታት ኣብ ዝተፈላለየ ደረጃታት ዝተፈላለየ ፅብሒ ማለትና እዩ ንግሆ ናይ መደብ ተምሃሮ ንኣሽቱ ክንምህር ከለና ኣብ ድሕሪ ቀትሪ ኣዴታት ዝመሃራ ነይረን። ድሕሪኡ ኣቦታት በይኖም መሃሩ ምሸት ጓሶት መሃሩ ምሸት ከዓ እቶም ጓሶት ምእንቲ ናይ ትምህርቲ ዕድል ከይተርፎም ድሕሪ 6 ምሸት ብጋዝ ከምዚ ሕጅል እቺ ገለ የለን ጋዝ ወሊዕና ግን ነቶም ጓሶት ከዓ ሽዑ ንምህሮም። ስለዚ ብ4 ንጥፈታት እዩ ዝኸይድ ነይሩ ናይ ተምሃሮ ናይ መንእሰያት ናይ ቆልዑ ማለት እዩ ናይ ኣዴታት ናይ ኣቦታት ናይ ጓሶት ተባሂሉ 4 መደባት ተሰሪዑሉ ይኸይድ ነይሩ። እዚአን ሕጂ ካብዚ ንሪአን ዘለና ናይ ኣዴታት ዝመሃራ ዝነበራ ማለት እዩ። እዚ ናይ ኣዴታት መደብ ትምህርቲ እዩ። እዚ ኩለን እዚአን ሕጂ ኣዴታት እየን። ኣብቲ እዋንቲ መሃይምነት ዘጥፋ ካብ ቀዳማይ ክሳብ ሓምሻይ ክፍሊ ዝተማሃራ ኣዴታት እየን። ምክንያቱ ትማሃራ ኣብ ዓበይተን ኣብ ቆልዑን በበይኒ እዩ። ኣብ ቆልዑ ቀዳማይ ካልኣይ ሳልሳይ እንዳልካ ኢኻ ትኸይድ። ኣብ ዓበይቲ ግን ቀዳማይን ካልኣይን ሳልሳይን ራብዓይን ሓምሻይ እንዳለ ተጣርኒፉ ክራሽ ፕሮግራም እዩ ዝኸይድ። ኣብ ዓበይቲ ሕፅር ሕፅር ዝበለ መደባት ጌርካ ዝስራሕ እዩ ነይሩ። ብከምዚ እዮም ነቶም ቆልዑ ሽዑ ደግሲ ንኸየጋጥም ከዓ ተደጋጋሚ ግዜ መፅሓፍቲ ብምዕዳል ኣብ ገዝኦም ኬትካ ብምሕባት ደብዳቤ ብምፅሓፍ ከዓ እቲ ዝተምሃሮ መፅሓፍን ምንባብን ንኸይጠፍእ ጓስጓሳ ትግበረሎም ነይሩ ማለት
0: እዩበቶም
1: መተምሃሮ ቤት ትምህርቲ ሰውራ ዳሓር መምሃራን ኮይኖም ዝወፈሩ ዝገበርዎ ስራሕ እዩ እዘን ክልተ ስእሊ እዚአን ንዕን ዘመልከታና እዚኣ ሕጂ ኣዴታት ኣብዚኣ ክመሃራ ከለዋ እታ ደርፊ እዚኣ ትድረፍ ነይራ ማለት እዩ ዳሓን ኩኑ ምሻጠ ምክንያቱ ካብ ገዘአን ኣብ ሕብረተሰብና ሳብቲ እዋንቲ ናይ ሓንቲ ናይ ብሄረ ትግራይ ናይ ብሄረ ዓፋር ናይ ብሄረ ሳሆ ወፂያ ክትመሃርሲ ከቢድ እዩ ክሳብ ዓፋር ከይተረፋ ግን ኣብ በዓል ፎሮ እቲ ከባቢ በዓል ቤሉል ገለ ዝበሃል ቦታታት ብሙሉእ ዓፋር ከይተረፋ ወፅን ይመሃራ ነይረን ማለት እዩ እጂ ክሳብ ክንደናይ ፃዕሪ ከም ዝተገበረሉ እቲ ውድብ ክሳብ ናይ ዝለዓለ ጠመተ ገይሩ ናብ ትምህርቲ ወፍሪ ገብር ምንባሩ ኣብዚ እዩ ዘርእካ እቲ ሰብ ከዓ ብዘይ ዝኾነ ይኹን ዕፀይ ምፃፃይ ዝሰውሃቦ ሓላፍነት ብግቡእ ይሰርሕ ነይሩ ማለት እዩ ሕጂ ኣብዚ ኣብቲ ዋዳድባ ምናልባት ኣብዚ ናይ ዋዳድባና ዝገልፅ ኣይነበረን ኣብ ዋዳድባ ኣብ ሓንቲ ቤት ትምህርቲ ሓደ ሰብ እንተበዝሖ ከዓ ሰለስተ ሰብ እዮም ዝምህሩ ሕጂ ሓደ ሰብ ነዴታት ንቦታት ንጓሶ ትምህር ክልተ ወይ ሰለስተ ተኮይኖም ከዓ ቆልዑ ኣብተን ዕብይ ዝበላ ዓድታት ማለት ዕብይ ዝበላ ገጠራት ቆልዑ ኣዴታት ኣቦታት ጓሶት ናይ ምልሻ ከዓ ተወሳኺ ይመሃሩ በይኖም ማለት እዩ እዚ ሕጂ ካብ ቦታኻ ተንቀሳቂስካ ትምህረሉ ቦታ ነይሩ ኣብቲ ዘለካ ኮንካ ከዓ ትምህረሉ ኣብ ገለ ሕጂ ናይ ሰዓትን ፈረቓን ክልተ ሰዓት ትኸይድ ምሂርካ ክትምለስ ኢኻ ምክንያቱ እቲ ትምህረሉ ቦታታት ገሊኡ ኣዝዩ ተኣፋፊ እዩ ንኣብነት በዚ እንድሕር ኬድና ብዛዓይ ጋሽባርካ ብዛዓይ ሰሜን በዓል ደርሰነይ ቦክሾምኖ ደንባሃብ ተፅን ፍርክቱ ገለ ንብለንሲ ካብ ዒላ በርዒድ እንተነዊሑ ናይ ሰዓትን ፈረቓን ገለ እዩ ብንፀላእስ ቀረባ እዩ ክሳቦ ኣቲኻ ኢኻ ምሂርካ ትመፅእ ካብኡ ሽዑ ናብ መሕደሪ ኢኻ ከዓ ናይ ሰዓትን ፈረቓን ክልተ ሰዓት ተጓዒስካ ከዓ ንመሕደሪ ኢኻ ትምለስ ብከምዚ እዩ ስራሕ ነይሩ እዚ ከዓ ዝኾነ ኣብቲ እዋንቲ ዕውት ነይሩ ኢና ንብሎ ትስራሕ
0: ኮይና ብሓንቲ ከዓ ወቲ ነይሩ ሃራይ ቀፃሊ ዘለዎ ዕለና ዝኸበርኩም ተኸታተልትና ምስታወትን ረብዕን ኣብዚ ሰዓት እዚ ትረአ መደብኩም መደማገርም ዘለኹም ቀፂሉ እዚ ሰዓብ ትሕዝቶ መደብና ንኡስ መደብ ዕላል ተመክሮ ይክኸውን ናይ ሎሚ ትሕዝቶና ንኡስ መደብ ዕላል ተመክሮ ብምክንያት እዚ ዝበዓል ዘሎ ዝኽሪ ምምስራት መበል 5 ዓመት ቤት ትምህርቲ ሰውራ ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ዝተካየደ ሰሚናር ይክኸውን ንምምክርታል ናብቲ መደብ ከስክረኮም

ኣማሃራንኩም ንኩልኹም ምስጋና ይቐርብ ማለት እዩ። ኣጀንዳ ናይ ትምህርትና ቤት ምሰውራ ህዝባዊ ግንባር ከም ሓደ ትካል እዩ ዝብል ትካል ትፈልጥዎ ይኹም ከም ሓደ ኢንስቲትዩት ኣብ በረኻ ዝነበረ እንታይ ይመስል ቤት ምሰውራ ብዙሕ ብዛዕባ ቤት ምሰውራ ክዝረብ ብየማን ብፀጋም ትሰምዑ ትኾኑ ስለዚ ስቁር ብዛዕባኡ ኣንፈት ምእንቲ ክሓድረኩም ይባል እዩ። ስለዚ ብዛዕባ ቤት ምሰውራ ክንዛረብ ከለና ትሕዝቶ ናይዚ ሰሚናርና ሓደ ዕላማ ትምህርቲ ብሓፈሽኡ ተምሃራይ እንታይ እዩ፣ ዝምድና ተምሃራይን መምህርን ንገዛ ርእሱ ኣብኡ ክበርሃልና እዩ። ትምህርትን ኩናትን እዚ ሕጂ ካብዚ ዘለኹም ዝተፈለየ ማለት እዩ። ትምህርትን ኩናትን ከንታይ ይመስል፣ ትምህርትን ህንጡይነት ናብቲ ዝዋጋእ ዘሎ ሰራዊት ክትከይድ ናይ ምድላይ ዝምባለ ወይ ስምዒትከ እንታይ ይመስል። ኣብ መወዳእታ ከዓ ተራ ቤት ትምህርቲ ሰውራ በዚ ኩሉ መድረክ ዝሓለፉ ተምሃሮ ቤት ትምህርቲ ሰውራ ተረኦም ኣብ ምዕዋት ናይቲ ቃልሲ እንታይ እጃም ነይርዎ፣ እዚአን ክንሪአን ኢና። ፍሉይ ዝገብሮ እዚ ናይ ሎም መዓልቲ ናይ ቤት ትምህርቲ ሰውራ ሰሚናር ቤት ትምህርቲ ሰውራ ካብዚ መስረት ወርቃዊ እየቤል እዩ ይገብር ኣሎ ማለት እዩ። ስለዚ እቲ ሰሚናር ምስኡ ተኣሳሲሩ ፍሉይ ይገብሮ ኢና ንብል ዘለና እምበር ስለዚ ቃልሲ ተጀሚሩ ካብ 61 ብሓመድ እድሪስ ዓዋተ እንደገና ብድዕሪኡ ተጋግላ ሓርነት ኤርትራ ማለት እዩ ብድዕሪኡ ህዝባዊ ሓይልታት ኣብ 1970 ካብ ቃልሲ ናይ ተጋድላ ሓርነት ተፈልዩ። ኣብዚ እዋን እዚ እዩ ሕጂ ኣገዳስነት ናይ ትምህርቲ ከም ትካል ዝረአ ዘሎ ኣብ ሰውራ ማለት እዩ። ስለዚ ሕጂ ቤት ትምህርቲ ሰውራ እዩ ኣብ እስትና እቲ በብ ዝተፈላለዩ መገዲ ዝስደድ ዝነበረ ህዝቢ ደቂ ኣለዎ፣ ህፃናት ኣለዎ። እቲ ካብ ቤቱ ተፈናቂሉ ናብ ሰውራ ዝሳተፍ ዝነበረ ህፃናት ደቁ ኣለዎ። ተጋደልቲ ኣቦታቶም ተጋደልቲ ዝኾኑ ዝተጋደሉ ቆልዑ ህፃናት ኣለዎም። ስለዚ ቤት ትምህርቲ ሰውራ ካብዚኦም እዩ ዝምስረት። መዓስ እዩ ዝምስረት ቤት ትምህርቲ ሰውራ? ለካ ኣብ መስከረም ናይ 1976 እዩ ዝምስረት። ዝተመስረተሉ ቦታ ዜሮ እዩ ዝበሃል። ዜሮ ምናልባት ናይ ኮት ሽቡ ክኸውን ይኽእል እዩ፣ ግን ቀዳማይ ዝተመሰረተሉ ቦታ ዜሮ እዩ ዝበሃል። መስረቲ ናይ ዝበዓል መን እዮም? ተጋደልቲ መምሃራን፣ ተጋደልቲ ኣለይቲ፣ መምሃራንን ኣለይትን። እዚኣቶም ብዙሕ ግዜ ክጠቕሶም ስለ ዝኾንኩ ኣስተውህሉሎም ኢኹም። ስለዚ ኣብ 76 ተመስሪቱ ኣብ ዜሮ ኢልና ኣብ ሰሜናዊ ምራቅ ሳሕል መስረቱ ከዓ ተጋደልቲ እዮም። ካልእ ክምስረት ዝኽእል የለን። ግን ኦፍኮርስ ህዝባዊ ሓይልታት ከም ውድብ ድሓር ህዝባዊ ግንባር ዝኾነ ኣርሒቁ ዝሓስብ ንመፃኢ ኤርትራ መንፀፍ ከንፅፍ ዝሕልል ኣዝዩ ዲሞክራሲያዊ ዝኾነ ሰፊሕ ናይ ህዝቢ ኤርትራ ግንባር ስለ ዝኾነ ኣብ 1976 ምስ ተመስረተ ኣብ 6 ዓመቱ ንቤት ትምህርቲ ሰውራ ከም ሓደ ንመፃኢ ፈላጣትን ብቑዓትን ሰባት መልሚልካ ነቲ ሃገር ዘገልግሉ ምፍጣር ዝብል ራእይ ኣበጊሱ ማለት እዩ። ስለዚ ኣመፃፃ ናይቶም ተምሃሮ ሕጂ ብግፍዕታት ፀላኢ ካብ ዓዓዶም ዝተማዛበሉ ኢልና ወይ ናብ ስደት ዝኸዱ ኢልና ስድራ ቤቶም ኣብቲ ኣብ ህዝባዊ ግንባር ዘሎ ቦታታት ህዝባዊ ግንባር ጥራሕ ናይ ተጋደልቲ ይነበረን ስድራ ቤታት እውን ነረን እዩ። ዝዕቀቡ ስድራ ቤታት ኣብ መደበር ሰሎሙና ዝበሃል ዳሕራይ መወዳእታ ዝነበረ መጀመርያ ኣብ ደብዓት ዝበሃል ስድራ ቤታት በቲ ዘስካሕክ ግፍዒ ናይ መግዛእቲ ኢትዮጵያ ብስድራ ቤት ደረጃ ከይተረፈ ኣደ ምስ ደቃ ኣቦ ምስ ደቁ ናብ ሰውራ ይኸዱ ነይሮም እዮም። ስለዚ እቶም ተምሃሮ ናይዚኦም ህፃናት ደቆም እዮም። ኣብ ስደት ብፍላይ ከ ኣብ ሱዳን በዚ ምዕረባዊ ገማግም ናይ ጋሽ ብዘስካሕክሕ
ብነፈርትን ብኣጋር ሰራዊትን ብኣዝዩ ኣሽካሕካሕ ዝኾነ ኣገባብ ኣቃታትላን ዓድታቶም ስለ ዘንተድሎምን ንሱዳን ናብ ቀረባ ሱዳን ከይዶም ኣብኡ ኣብቲ ስደት ዝነበሩ ህፃናት ከዓ እንደገና ናብቲ ሰውራ ህዝባዊ ሓይልታት ከም ዝመፁ ገይራ ካብቶም መስረቲ ገይራቶም ማለት እዩ። ብዕድመ ንኣሽቱ ክጋደሉ ዝወፁ ነይሮም ከቅ እንዳኹም እዮም ክንጋደል ኢና ገለመለ ፈንጠርጠር ፈንጠርጠር ዝብሉ ነይሮም። እዚኦም ከዓ ገና ይኹም ስኹም ሕጂ ትምህርቲ እዩ ዘድልየኩም ተባሂሎም ከዓ ኣብቲ መመስራት ዝኣተዉ ነይሮም። ስለዚ ካብ 3-4 ዝተፈላለዩ ቦታታት ስድራ ቤቶም ኣብ ትሕቲ ሰውራ ካብ ዘለዉ ካብ ስደት ዝመፁ ብንእስነቶም ንክጋደሉ ዝኸዱ ግን ዕድሚኦም ብቑዕ ዘይኮነ ብዓብዩ ከዓ ኣቦታቶም ናብቲ ገድሊ ዝተፀበሩ እሞ ሓልፋይ ዘይብሎም ኣላይ ዘይብሎም ቆልዑት ኣብ 1976 ብውሑድ ቁፅሪ ቤት ትምህርቲ ሰውራ ተመስሪቱ። ዕላማ ትምህርቲ እንታይ ቤት ትምህርቲ ክንብል ከለና መቼም ዕላማ ኣለዎ። ብመጀመርያ ነገር ትምህርቲ ካብ መሃይምነት ንምውፃእ ዝግበር ስራሕ እዩ። ብፍላይ ኣብዚ እዋን ቴክኖሎጂ ናይ 21 ክፍለ ዘመን እሞ ከዓ ትምህርቲ ዘይብሉ ኣዝዩ ዝተረስዐን ዝተወገነን ሰብ እዩ። ምክንያቱ ትምህርቲ ኣብዚ እዋን እዚ እንታይ ክትገብር ትኽእል ላፕቶፕ ኮፊት ከዋላ ሓንቲ ክትገብር ኣይትኽእል ኒኻ ድሕር ትምህርቲ ዘይብልካ ነዲኻ ደብዳቤ ክትፅሕፈለን ኣይትኽእል ኒኻ ድሕር ትምህርቲ ዘየለ። ስለዚ ትምህርቲ ብመጀመርያ ንመን እዩ ንዓኻ እዩ ካብ መሃይምነት ነፃ የውፅኣካ ምስጢር ህወት ናይ ዝዓለም ከዓ ነግረካ እንታይ እያ ዝዓለም ከምዚ ንትንትኖ ዘለና መግዛእቲ ገለ እንዳበለና ምስጢራ ከዓ ይነግረካ ማለት እዩ። ሳልሳይ እንድሕር ተማሂርካ ከባቢኻ ንክትቅየር እንታይ ትኸውን ድሉ ትኸውን ከባቢኻ ዘይትቕይር ድሕር ኮይንካ ከም ሰብ ኣብታ ዘለካ የኻ ተኽድድ ዘለካ ከምዛ ጓይላ ማለት እዩ ወላ ሓንቲ ለውጥ የለን። ስለዚ ከባቢኻ ኤንቫይሮመንት ናትካ ንክትቅይሮ እንታይ የድልየካ ትምህርቲ የድልየካ። መን ዝሰራሓልካ ነፋሪት ኢኻ ብነፋሪት ኮደብደብ ክትብል መን ዝሰራሓልካ ባቡር ኢኻ ብባቡር ክትከይድ መን ዝፈጠረልካ ኤሌትሪክ ኢኻ ስኻ ኤሌትሪክ ኣብ ገዛካ ክተብር። ስለዚ ተማህሩ እኦም ኣከባቢኦም ለዊጦሞ። ስለዚ ሓደ ካብ ዕላማ ትምህርቲ ኣከባቢኻ ምልዋጥ እዩ። ህወትካ ብዝቐለለ ከዓ ክትመርሕ ትኽእል ኣከባቢኻ እንድሕር ተለዊጡ ሓደስቲ ሓሳባት ተመንጩ ሓደስቲ መሳርሒታት ትምህስ ብፍልጠት ዝተኮስኮሱ መንእሰያት ጥራዮም ነዚ ጉዳይ ዝበፅሕዎ። ስለዚ ዕላማ ቤት ትምህርቲ ሰውራ ንከምዚ ዝኣመሰለ ኣብ በረኻ ከለካ ነዚ ዕላማታት እዚ ንክወቅዕ ተባሂሉ ብህዝቦ ሓይልታት ዝተመሰረተ ቤት ትምህርቲ እዩ ማለት እዩ። ልዕሊ ኩሉ ከዓ ትምህርቲ እንታይ ይገብረካ ፍቅሪ ስድራ ቤትካ መጀመርያ ፍቅሪ ናይ ነብስኻ እዩ ዝሓድረካ። ነብስኻ ድሕር ዘይተፍቅር ኮይንካ ንካልእ ከተፍቅር ኣይትኽእል ኢኻ። ስለዚ ፍቅሪ ነብስኻ ፍቅሪ ስድራ ቤትካ ፍቅሪ ጎረባብትኻ ፍቅሪ ቤት ትምህርትካ ፍቅሪ መምሃራንካ ኣብ መወዳእታ ከዓ ፍቅሪ ሃገርካን ህዝብኻን ከም ትፈልጥ ይገብር ማለት እዩ። እዚ ዕላማ ናይ ትምህርቲ ትስሕትዎ ኣይብልኒ። ስለዚ ተምሃራይ ትምህርቲ እዚ ካብ ኮነ ተምሃራይ ከንታይ እዩ ተምሃራይ ከዓ ነዚ ኩሉ ኣብ ህወቱ ወሳኒ ዝኾነ ፍልጠት ዝድልብ ሰብ እዩ። ተምሃራይ ነቲ ፍልጠት ካብ ቤት ትምህርቱ ካብ ስድራ ቤቱ ካብ ጎረባብቱ ካብ ከባቢኡ ይመሃሮ። ኣብ ቤት ትምህርቲ ሰውራ ግን እዚ ዕድል እዚ ነይሩ ዶ ክንብል ንኽእል ኣጣመሉ ሱባ ኣይነበረን ሓቀዶ። ምክንያቱ በረኻ እዩ። እዚ ኮፍ ኢልኩምዎ ዘለኹም ሽዑኡ ዓብ ከተማ እዩ። ነቲ ናይ ቤት ትምህርቲ ሰውራ ኣብ ዜሮ ዝበሃል ነዊሕ ሩባ ሕፃ ዘለዎ ሸፋሕ ሸፋሕ እናልካ ትኸደሉ እስ እቲ ቤት ትምህርቲ ሰውራ ንብሎ ዘለና። ስለዚ ተምሃሮ ቤት ትምህርቲ ሰውራ ብዘይካቶም መምሃራኖምን ብዘይካቶም ኣለይቶምን ካልእ ዋላ ሓደ ዝጥምትዎ ኣይነበረን ኢና ንብል ዘለና። እዚ ሕጂ ዘለናዮ ኩነታት ናብራን መነባብሮን ንቤት ትምህርቲ ሰውራ ኣይሓልሞዎን ከማ ሕጂ ዝምድና ናይ ወለዲ

ዝምድና ናይ መምሃራን ዝምድና ናይ ተምሃሮ ዝበሃል ኣሎ። ሓቀይዶ ሽዑ ኣይነበረን ተምሃሮ ቤት ትምህርቲ ኡራ መምሃራኖምን ኣለይቶምን መን እዮም እዞም መምሃራን ወይ እንታይ ተራ ነይርዎም ኣብ ቤት ትምህርቲ ኡራ? መምህር ናይ ቤት ትምህርቲ ኡራ ማለት ፍልጠት የቕስም፣ መዓልታዊ ህይወትካ ይከታተለካን ይመርሓካን፣ ኩሉ ግዜ ምሳኻ ዘሎ ኣላይኻ፣ ንጉድለትካ ዝእርም፣ ንፅቡቕካ ዝንእድ፣ ቅንዕናን እምነትን ዕላማን ከም ዝሓድረካ ዝገብር፣ ኣብ መወዳእታኻ ተካኢ ብፆትካን ህዝብኻን ምዃንካ ዘንቅሕ እዚ እዩ መምህር ቤት ትምህርቲ ኡራ። ኣለይቲ ማለት ከ ቤት ትምህርቲ ኡራ መን እዮም? መዓልታዊ ህይወትካ ዝከታተሉ፣ መግብኻ ፅሬት ኣካላትካን ብስሩዕ ዝሕልውልካ፣ ትምህርታዊ መደብካ ዝከታተሉ፣ ናይ ምፅናዕን ዕረፍትን ምድቃስን ናይ ግዜ ሰሌዳ ታይም ቴብል ኣውፂኦም ብኡ ከም ትምራሕ ዝገብሩ፣ ኮታስ ልክዕ ነቶም ቀንዲ ወለድኻ ተኪኦም ሓቀኛታት ወለዲ ዝኾንካ ማለት እዩ። እዚኦም ከዓ ኣለይቲ ቤት ትምህርቲ ኡራ። ስለዚ እቲ ኣብ ንቡር እዋን ዝምድና ናይ ሰለስተ ነገራት ንብሎ ተምሃራይ መምህርን ወለድን ኣብኡ ክነብር ኣይክእልኒ እዩ። ወላዲኦም እቲ ውድብ እዩ፣ መምሃራኖም ኣለዉ፣ ኣለይቶም ከዓ ኣለዉ። ስለዚ ኩሉ ስራሕ ብመምሃራንን ኣለይትን ይዘዕመም። እታ ቤት ትምህርቲ ትሰኣለኩም ደላ ሕጂ ኣብ ሓደ ስንጭሮ ሩባ ናይ ዜሮ ሩባ ማይ ዘለዎ ማለት እዩ። ከምዚ ታሕቲ ተምሃሮ እናዘመሩ ዝተፈላለዩ መዝሙር እናዘመሩ ከዱ ዓይኖም ሰለም ዘየብሉ ዝጋደሉ ፍፁም ዘይሕለሉ ዝቃለሱ ንናይ ህዝቦም ድሕነት ኣብ ፀላኢ ከየበሉ ፈልከት ሰሪዕኩም ትፈልጡ እዚ ከምዚ ኢታት እናዘመሩ እዮም ዝመሃሩ ነይሮም ማለት እዩ። ስለዚ ብዘይካ ትምህርቲ መዓልታዊ እንታይ ከዋኒን ነይርዎም? ኣስተውዕሉ፣ ኣርእስትና ተምሃሮ ቤት ትምህርቲ ሰውራ እዩ። ቤት ትምህርቲ ሰውራ ከም ትካል እቶም ተምሃሮን እቶም መምሃራን እቶም ኣለይትን። ስለዚ ካልእ ዕማም እንታይ ነይርዎም ብዘይካ እቲ መዓልታዊ ትምህርቲ? ሰሙናውን ወርሓውን ኣኼባታት ገብሩ። ኣኼባታት ትገብር ኣለካ። ብዘይ ኣኸባ ዋላ ሓንቲ ክትገብር ኣይትኽእል ኢኻ። እዚ ኣኼባ እዚ እንታይ እዩ? ናይ ገምጋምን ነቐፌታን ነብሰ ነቐፌታን ዝተጋገየ ነብሱ በዓሉ እርም፣ ድሕር ኣስቂጡ ከዓ ብፃዩ ይእርሞ ማለት እዩ። ነቐፌታ ትገብሩ ደስኹ ትገብሩ ትኽእል ኢኹም። ክህሉ ኣለዎ ነቐፌታ። ምክንያቱ ነቐፌታ መብልሒኻ እዩ፣ መሳርሒ መንፅሂኻ እዩ፣ ንፅቡቕ ጥራሕ ከም ተሓስብ እዩ ዝገብረካ። ስለዚ ሰሙናዊ ዝካየድ ኣኼባታት ኢልና ተምሃሮ ብኣለይቶም ተሰኒዮም ንበይኖም ዘካይድዎ ኣኼባ እዩ። ተምሃሮን መምሃራንን ኣለይትን ብሓባር ዘካይድዎ ኣኼባ ኣሎ። ኣብ መወዳእታ ከዓ ኩነታት ተምሃሮ ኣብ ከመይ ከም ዘሎ ንምፍላጥ መምሃራንን ኣለይትን ተምሃሮን ብሓባር ገምጋም ገብሮ ኣብ ርእሲ እቲ ስሩዕ ናይ ምምሃርን ምስትምሃርን መስርሕ እዚ ካልእ እዋኒን ተደራቢ ከዓ ኣለዎ። ስለዚ ነቲ ትምህርቲ እንታይ ይገብሮ እዚ ሞር ፕሬሽር ከም ዝህልዎ እዩ ዝገብር ዘሎ፣ ንኩሉ ከም ተማልኦ እዩ ዝገብር ዘሎ። እዚ እቲ ካልእ እዋኒን እዩ። ስለዚ ቤት ትምህርቲ ሰውራ ብከምዚ ዓይነት ኣገባብ ኣብ ትሕቲ ፅንኩር ናይ ኩናት እዋን በቲ ኣብ ላዕሊ ዝገለፅናዮ ህይወቱ እናመርሐን እናተጓዓዘን ከሎ ግን ነዚ ኩሉ ህንፀት ትምህርቲ ብኣሉታ ዝፀሉ ብዙሓት ዕንቅፋታት ነይሮም እዮም። እንታይ እዮም እቶም ዕንቅፋታት? ኣብ እቲ ሰፊሕ ናይ ምምሃርን ምስትምሃርን ሰሙናዊ ዝግበር ኣኼባታት፣ ወርሓዊ ዝግበር ኣኼባታት ኩሉ እቲ ታይም ቴብል ኣሎቦትኡ ግን ነዚ ዝዕንቅፉ ከዓ ዕንቅፋታት ኢልና ንፅውዖም ነይሮም እዮም። እዚኣቶም ብቆንዱ እቲ ኩናት ዝፈጠሮም እዮም። ኩናት እንታይ ማለት እዩ? ኩናት ማለት
ኣብ መንጎ ገዛእትን ተገዛእትን ዝካየድ ብረታዊ ቃልሲ ኩናት ውግእ ናይ ሓንቲ እዋን እያ። ኩናት ግን ካብ ኤ ክሳብ ዘድ እዩ። ካብ 61 ክሳብ 91 እዚ ኩናት እዩ። ስለዚ እዚ ኩናት እዚ ዝፈጠሮ ንብል ኣለና ብዙሓት ዕንቅፋታት ነቲ ቤት ትምህርቲ የጓንፎዎ ነይሮም። ሓደ ካብኡ እንታይ እዩ? ምምዝባል ኣንተ ወይ ምምዝባል ካብ ዓድኻ ካብ ቦታካ ኢና ንብል ነርና። ሕጂ ግን ምምዝባል ኣብ ውሽጢ እቲ ቃልሲ ቀፃሊ ስግኣት ካብ ደብዳብ ነፈርቲ ደብዳብ ነፈርቲ ጥዕምኩሞ ትፈልጡ ኢኹም ሓቀ ኣየም ፃልኩም ከዓ ነይ በሎ ግን ኣዩ። ስለዚ ንዕኦም ግን ንቤት ትምህርቲ ሰብራ ተምሃሩ ግን ዋላ ከምዚ እስኹም ኮፍ ኢልኩሞ ዘለኹም ኮፍ ኢሎም ከለዉ ሃንደበት ነፈርቲ መፅኦም ብላዕሊ ቡምባ እዮም ዘንጥባ። ስለዚ ስግኣት ናይ ምምዝባል ኢልና፣ ስግኣት ናይ ደብዳብ ነፈርቲ ኢልና። ሳልሰይቲ ከዓ ናታቶም ናይ ገዛ እርሶም ስጋኣት ነራቶም። ካብዚ ኩሉስ እንታይ ግደሰና? ምስ ኣሕዋትና ኣብቲ ግንባራት ከይድና ክላሽን ዓጢቕና ዘይተኮስ ትብሉ ትብል ኣተሓሳስባ ከዓ ከም ሓንቲ ዕንቅፋት ነራ። እዚኣ ሓያልያ ኣብ ተቐፃሊ እቱ ክንብላ ኢና። ስለዚ እዞም ዕንቅፋታት እዚኣቶም ነቲ ናይ ምምሃርን ምስትምሃርን መስርሕ ንዕኡ ብኣሉታ ይፀልዎ ነይሮም ንብል ኣለና። ምምዝባል እንተ ኢልና ተቐዳመይቲ ኣብ ቤት ትምህርቲ ሰውራ ብሰንኪ ናይ ውግእ ኩነታት ንሱ ዝፈጠሮ ናይ ምንስሓብን ምድፋእን። ምንስሓብ ማለት ንድሕሪት እዩ። ድሓር ክትደፍእ ከለካ ከዓ ነቲ ዘንሰሓብካዮ ቦታ ትምለሶ ኣለካ ማለት እዩ። ስለዚ ብሰንኪ ምስሓብን ምድፋእን ናይቲ ውግኣት ዝነበረ ናብ 7 ዝተፈላለየ ማዓስከራት ግዒዛ ያ ቤት ትምህርቲ ሰውራ ካብ 976 ክሳብ 982 ወይ 81 መወዳእታ ከመይ ኢላ ትግዕዝ ነይራ? ንሕሪ ኢልና መጀመርያ ኣብ ዜሮ ተመስሪቱ ምሽልና ካብ ዜሮ ብፋሕ ዝበሃል ሩባ ሰንጢቑ ጎቦታት ደይቡን ወሪዱን ኣብ ዓራግ ዝበሃል ቦታ እዘን ካሓተኩም እየ ድሓር ኣብ ዓራግ ዝበሃል ቦታ ካልኣይ ማዓስከር ሒዙ ግዒዙ ማለት እዩ። ግዜያ ቦታ ገይሩ ብድሕሪኡ ናብ ዓየት ዝበሃል ወሪዱ ንሱዳን ገፁ ዝቀረበ ቦታ እዩ። ምሰን ቆልቆሎ ናብ ዓየት ካብኡ እንደገና ደሓን ስለ ዝኾነቲ ኩነታት ንሓወልዕ ዝበሃል ከዓ ደይቡ እጂ ቤት ትምህርቲ ዝግዕዝ ዘሎ ፀወታ ከይመስለኩም ከምዚ ኣድጊ ምስ ጅርባ ኣይኮነን ዝግዕዝ ዘሎ ቤት ትምህርቲ ዝግዕዝ ዘሎ ምስ ኩሉ ጋዓገልጦሙ ምስ ኩሉ መፃሕፍቱ ምስ ኩሉ ቁሑቱ። ስለዚ ኣበይ በፂሕና ኣለና? ሓወልዕ በፂሕና ኣለና። ካብ ሓወልዕ እንደገና እቲ ወራራት መግዛእቲ ናይ ኢትዮጵያ እንዳሓየለ ስለዝመፀ ናብቲ ደጀን ናብ ጀልሃንቲ ዝበሃል መሬት ሱዳን ከይዱ ብድሕሪ እዚ እቲ ወተሃደራዊ ኩነታት ሰውራ ስለ ዝደፍኦ ከዓ ብኣወንታት ስለ ዝተቀየረ እንደገና ናብ ዓራቅ ተመሊሱ ናብታ ካልኣይቲ ማዓስከሩ ኣብ መወዳእታ ዝሓሸ ማይን ነፃ ቦታን መዕቆብን ዘለዎ ዝነበሮ ዓረር ናብ ዝበሃል ቦታ ክሳዕ ምምፃእ ናፅነት 91 ኣበይ ፀኒሑ? ኣብ ዓረር ፀኒሑ። እቲ ካልኣይ ብኣሉታ ዝፀሉ እዚ እቲ ምምዝባል እዩ። 7 ዝተፈላለየ ቦታታት በፂሑ ኣሎ። እቲ ካልኣይ ብኣሉታ ዝፀሉ ከዓኒ ዝበልናዮ እቲ ናይ ኩናት ሃዋዊ እዚ ማለት ቀፃሊ ተኽሲ ኣሎ፣ ደብዳብ ነፈርቲ ኣሎ፣ ሕፅረት መነባብሮ ኣሎ። ከምዚ ሕጂ ከምድላይካ ከይትካ ንሻይ ኣብድልካ ተቐድሕ ገለ ትበል ኣይኮነን። ስለዚ ሕፅረት ናይ ህዝባዊ ግንባር እዞም ፆት ይኽሳይ ስለዚ ንዕኡ ሽግር ከጓንፎ ከሎ እቲ ኣብ ቃልሲ ዘሎ ህዝቢ ይኹን መንእሰይ ይኹን ሰራዊት ይኹን ከዓ ብኡ መጠን እቲ ናብራ ይፀልዎ እዩ። ቤት ትምህርቲ ሰውራውን ከም ናይ ህፃናት ቦታ ይፅሎ ስለ ዝነበረ ሕፅረት ናይ መነባብሮ ከጓንፍ ከሎ እዚ እውን ሓደ ስጋኣት ነይሩ፣ ዕርቃን ነይሩ፣ ጥሜት ነይሩ። እዚ ብሙሉኡ ስንኣ እምራዊ ፀቕጢ ስለ ዝፈጥር ነዚኣቶም ክፃወርዎም ነይርዎም ነዚኦም ኩሎም ክፃወርዎም ነይርዎም። ስለዚ እዚ ከዓ ከም ሓደ ስግኣት ንሪኦ።

ምምዝባል ሓደ ስግኣት ኢልና እዚ ከዓኒ ቀፃሊ ኣብ ትሕቲ ኩናት ምንባር ኣብ ትሕቲ ውግእ ደብዳብ ነፈርቲ ተኽሲ ናይ ፀላኢ ሕፅረት መነባብሮ ዕርቃን ጥሜት ንሮ ዘለና ብምልኦም እዚኦም ከዓ ከም ካልእ ዕንቅፋት ንወስዶም። ሳልሰይቲ ዕንቅፋት ነዚ ናይ ምምሃርን ምስትምሃርን መስርሕ እታ ብኣኣቶም ዝተበገሰት ዝምባለ ዝበልናያ እያ። እዚኣ ከዓ እንታይ እያ? ነዚ ኩሉ ጠንጢናስ ትምህርትና ቋሪፅና ስለምንታይ ናብ ተዋጋእ ሰራዊት ዘይንኸይድ? ብዕድመ ብስላት ኣይኮኑን ግን ነቲ ኩነታት ክፃወርዎ ውን ኣይክእሉን እዮም። ከምኡ ዓይነት ዝባለ ግን ኣጥርዮም። እዚ ከዓ ብምንታይ ይገልፅዎ ነይሮም? ትምህርቲ የቋርፁ፣ በትግራብ ይሕብኡ፣ መግቢ ኣይንበልዕና ይብሉ፣ ንሓለፍቶም ኣይእዘዙን፣ ብከምዚ ዓይነት ነገር ይገልፅዎ ነይሮም። ስለዚ ተሓሳስባ እዚኣ ምውዛዕ እያ ትበሃል። ተውዚዕ ካብ ዝብል ናይ ዓረብ ቃል ዝመፀ እዩ። ምውዛዕ ማለት ምክፍፋል ማለት እዩ። ስለዚ ምውዛዕ ኣብ ሰብ ከዓ ናብ ሓድሽ ኣሃዱ ምኻድ ማለት እዩ። እዚኣ ሕማም ተውዚዕ እያ ትበሃል ነራ ቤት ምሶራ። ከም ተሓሳስባ ኣወንታዊ እዩ። ንሕዋትካ ክትመስል ዝወደቐ ብረቶም ኣልዒልካ ክትታኾስ ንሃገርካ ክትስዋእ ክትብጆ ምድላይ ቀሊል ኣይኮነ ናብቲ ዕድመቲ ከምዚ ዓይነታት ተሓሳስባ ክመፀካ። ግን እዋኑ ስለ ዘይኮነ መድረኹ ስለ ዘይኮነ ንሳቶም ብዘይካ ነትምህርቲ ንኻልእ ስለ ዘይምጥኑ እዮም ዝእረሙ ነይሮም። እንተዘይኮይኑ እተሓሳስባ ከመተሓሳስባ ከም ቅቡል ክንወስዶም ክኣልና ነይሩና። ስለዚ እዘን ሰለስተ እዚኣተን ዕንቅፋታት ነይረን። ብፍላይ እዛ ናይ ተውዚዕ ዝብለኩም ዘለኹ ክሳብ ዝለዓሉ ሓለፍቲ ናይቲ ውድብ መፂኦም ኣኼባ ገይሮም ምኽሪ ዝልግሱ እቲ ትምህርቲ ናይ ምቁራፅ ዝንባለ እንዳዓበየ መፂ ነይሩ። እዚ ከረኒ ኣብ 981 ወይ 80 ይመስለኒ ብፃ ኢሳያስ ተጋዳላይ ኢሳያስ ሽዑኡ መራሒ ናይ ውድብ ማለት እዩ መፂኡ ብዛዕባ ኣገዳስነት ናይ ትምህርቲ ንኩሎም ተምሃሮ ቤት ምሰውሪ ኣኪቡ ገሊፅ ኣሎ። እንታይ ኢለዎ መስለኩም? እዚ ሕጂ ክስከምዎ ትህንጠዩ ዘለኹም ብረት ኢለዎ ዳሓር ኣብ ውሱን መድረኽ ማለት ናፅነት ምስ መፀ ማለት እዩ ኣብ እንዳ ዓቃበ ብረት ወይ ከዓ ኣብ እንዳ ኤምዳ ንብሎ ምሻሎ እንዳ ዓቃበ ብረት ኣብኡ ክቕመጥ እዩ። እዚ ሕጂ ንስኹም ኣዋናወይንኩም ዘሎ እዚ ሕጂ ትፀልእዎ ዘለኹም ትምህርቲ ከዓ ሽዑቡ እንታይ ክኸውን እዩ? ኣዝዩ ተደላይ ይኸውን እዩ። እቲ ብረት እንዳ ጓሓፍ ክኣት ከሎ እቲ ኣእምሮ ግን ተደላይ ይኸውን እዩ። ስለዚ በጀኻትኩም እዛ ትምህርትኩም ቀፅሉ ተደለይቲ ምእንቲ ክትኮኑ ዝዋጋእ ሰብ ኣብ ኤርትራ ኣይተሳእነን ኢሎ እዛ ዓባይ መልእኽቲ እዚኣ ንተምሃሮ ፅቡቅ ኣንደርስታንዲንግ ኩሉ ተቃልሶ ኦፍኮርስ ግን ዋና ፀሓፊ መፂኡ ከምዚ ዓይነት መደረ ምግባሩ ከዓ ነቶም ተምሃሮ ዝያደ ኣብ ትምህርቲ ከም ዘድህቡ ገይርዎም። ስለዚ ናብ ንቡር ኩነታት እንዳተመልሰ ከይዱ እቲ ዕንቅፋታት ንብረ ዝነበርና ማለት እዩ። ሕጂ ቤት ምሰውራ እዚ ኩሉ ፕሮሰስ ኣርኢኹም ኣለኹም። ብፍላይ እቲ ኣብ መወዳእታ ዝነበረ ዕንቅፋት ናይ ኣብ ግንባራት ከይድካ ክትተኩስ ናይ ምድላይ ክትስዋእ ናይ ምድላይ ብፍላይ ከዓ መዓሲ እዩ። ከምዚ ዓይነት ስምዒት ዝመፆም ነይሩ ተጋደልቲ ውጉኣት ምሁራት ከለዉ ውጉኣት ተጋደልቲ ወይ ኣካሎም ጎዲሉ ክመፅዎም ከለዉ እቲ ስምዒት እንታይ ይኸውን? መልሹ ይንህር። ንሕናስ እዚኣቶም ስነኣሽቱ እንዲኦም ንሕና ካመን በሊፅና ኢና ክንከይድ ኣለና ክንታኮስ ይብሉ ብፍላይ ኣብ ከምዚ ኩነታት። ስለዚ ዳሕራይ ግን ከምዚ ዝብለኩም ዘለኹ ካብ 980ታት እቲ ስምዒታት እቲ ከምኡ ዓይነት ኣሉታዊ ስምዒታት ድሓን እንዳኾነ ስለ ዝኸደ ተምሃሮ ቤት ምሰውራ ሕጂ ከም ዓቕሚ ሰብ ዘበርከትዎ ነገር ክነግረኩም እየ። ሕጂ ኣቐዲሞም ዘይጠቐስኩልኩም ቤት ትምህርቲ ክዕፅ ከሎ እዚ ዓመታዊ ትምህርቲ ንብሎ ዓመታዊ ካላንደር ናይ ትምህርቲ ስኮላስቲክ ይር ክዕፅ ከሎ ህዝባዊ ሓይልታት እንታይ እያ ትገብሮ ነይራ? ናብተን ዘለዋ ክፍልታት ናይ ትውድብ ፋሕ ተብሎ። ሕጂ ስለምንታይ ኣም ፋሕ ተብሎም ነይራ?

ተመክሮ ክጥርዩ ኣበርክቶ ኣብ ዓቕሞም ክገብሩ ምስ ተጋደልቲ ብቐረባ ኮይኖም ብግብሪ ስራሕ ንኽፈልጡ ይምደቡ ነይሮም። ክፍልታት ናይቲ ውድብ ክንብ ከለና ሕጂ ብዙሓት እየን። ካብኣተን ገለ ክተቕሰልኩም ክፍሊ ኢደ ስራሓት፣ ክፍሊ ሕክምና፣ ክፍሊ ምልክት፣ ፅገና ሬድዮን ሰዓትን፣ ጋራጅ፣ ፅርበት ሓፂንን ዕንፀይትን፣ ማሕበራዊ ጉዳይ፣ ክፍሊ ዜና ወዘተ ኣጉዲለለ ክብሉ ክእል እዮ። ግን ኣብዚኣቶም እንዳኸዱ ኣብ ነፍሲ ወከፍ ዓመት ተመክሮ ይድልቡ ነይሮም። ገሊኦም ኣብ ሕክምና፣ ገሊኦም እንዳ ፅገና፣ ገሊኦም እንዳ ዜና ኣብዘን ዝተቐስኮን። እዚ ሕጂ መሰረት ስለ ዝኾኖም ኣብ ተዋጋኢ ሰራዊት እውን ዝረሳዕኹዎ ኣብ ተዋጋኢ ሰራዊት እውን ዓቕሚ ሰብ ኣብ ዝጎድለሉ እዋን ንዝተፈላለዩ ምክንያታት ውግኣት ንምውፃእ፣ ጠያይቲ ንምቕባል፣ መልእኽትታት ንምልእኣኽ ግዜ እውን እቶም ጉብዝ ዝበሉን እቶም ዝበሰሉን ናብቲ ተዋጋኢ ሰራዊት እውን ዝኸድሉ እዋን ነይሩ እዩ። ስለዚ ከም ዓቕሚ ሰብ እዚ ኣካይዶም ፀኒሖም። ስለዚ ብድሕሪኡ ንዝመፅእ ዝሓሸ ለውጢ ክኾኖም ይኽእል እዩ ማለት እዩ። ሓደ ካብቲ ዓበይቲ ኣበርክቶ ናይ ተምሃሮ ቤት ምሰውራ ብህዝባዊ ግንባር ዝተኣወጀ ወፍሪ ምጥፋእ መሃይምነት። ወፍሪ ምጥፋእ መሃይምነት ካብ ኤርትራ ኣብ ኤርትራስ ወፍሪ ምጥፋእ መሃይምነት ካምፔይን ናይ ትምህርቲ ኢለተራሲ ካምፔይን ዝበሃል። ስለዚ እዚ ብህዝባዊ ግንባር ዝተኣወጀ ኣብ 1983 ኣብ ሙሉእ ኤርትራ ክዕመም ስለ ዝተደልየ ነዚ ዕማምዚ ዝዓምዎ ከዓ ተምሃሮ ቤት ትምህርቲ ሰውራን መምሃራኖምን ኣለይቶምን ስለዚ ተባህለ። ስለዚ ቤት ትምህርቲ ሰውራ ነቲ ናይ ወፍሪ ምጥፋእ መሃይምነት ናይ 1983 መደባቶም ከካይዱ መደባቶም ከፃፍፉ ጀሚሮም ማለት እዩ። ካብ ወርሒ ሰለስተ ጀሚሮም ሽዑ ወፊሮም ሕሰብዎ ኣብ ግዜ ቃልሲ ኣብ ግዜ ሰውራ እዩ። ስለዚ ንህዝቢኻ ካብ መሃይምነት ካብ ድንቁርና ከተላቕኽ ኣብቲ እዋንቲ ከም እስትራቴጂ ክትሓስቦ ከለኻ ክሳብ ክንደይ እቲ ሰውራ ኣብ ኣዝዩ ቁኑዕ ዓንፈት ከም ዝነበረ እዩ ዘርእካ ማለት እዩ። ስለዚ ተምሃሮ ቤት ትምህርቲ ሰውራ መነመን እዮም ኣብዚ ወፍሪ ተሳቲፎም እንታይ ኢልና መጀመርያ እታ ቴማ እታ ስሎጋን እታ ጭራሖ ንብላ ኩሉ ይመሃር ዝተማሃረ ከዓ ይመሃር። ኩሉ ክመሃር ኣለዎ፣ እቲ ዝተማሃረ ከዓ ክምህር ኣለዎ። እዚኣ ነራ እታ ቴማ ኩሉ ይመሃር ዝተማሃረ ይምሃር። ናይ ባሓቂ ብደረጃ መንግስትታት እውን ክትሓስቦ ከለካ ኣብዚ እዋን እዚ ክንደይ ካብ 100 ኣብዛ ዓለም ዘተግብሮ ኢልካ ተሓቲትካ ምናልባት እንግና ከይከው ንበር ናይ 500 ኣይመሃርኮን ኣነ ንህዝቢ ሓሊንካ ብናትካ ወፃኢታት ብናትካ ቃልሲ መንእሰያትካ ዋፊርካ ካብ መሃይምነት ምጥፋእ መሃይምነት ንምጥፋእ ክትቃለስ እስትራቴጂ ውፅኢካ ክትቃለስ ናይ ባሓቂ ዓብዝላ እዩ ነይሩ ብደረጃ ሰውራ ክንብል ንኽእል ኢና። ስለዚ እቶም ኣብዚ ዝሳተፉ በዓል መንዮም ብዕድመን ደረጃ ትምህርትን እቶም ካብ ፈለማ ኣብ ምምስራት ተኸስኪሶም ዝዓበዩ ተምሃሮ ቤት ትምህርቲ ሰውራ ጉብዝ ጉብዝ ዝበሉ እዮም ነይሮም ኢልና ክንዛረብ ንኽእል ኢና። ብዙሓት እዮም። እቲ ወፍሪ ምጥፋእ መሃይምነት ሕጂ ኣብ ሙሉእ ሃገር ኢና ንብል ዘለና። ንዕና ሰሜናዊ ምብራቅ ሳሕል እዩ ዘሎ ቤት ትምህርቲ ሰውራ ኣብ ጫፍ ሳሕል ካብኡ ተበጊሱ እዩ ናብ ሙሉእ ሳሕል በሎ ዋላ ናብ ከበሳ እዚ ገማግም ናይ ምዕራባዊ ገማግም ዞባ ጋሽባርካ ዞባ ደቡብ ክሳብ ሰሜን ደንከል ማለት እዩ። ስለዚ ወፍሪ ምጥፋእ መሃይምነት ካብ እንታይ እታ ናይ መወዳእታ ቤት ትምህርቲ ሰውራ ዝመፅዋ ቦታ ንበልና እያ ዓራርብ ካብ ዓራርብ ተበጊሶም ንብምሉእ ሳሕልን ባርካን ኣጠቃሊሉ ብዞባጋሽ ገይሩ ሽላሎ መረብ ሰጊሩ ብመልቅን ማይ ድማን ዓረዛን ሓሊፉ ንብምሉኡ ደንበላስ ኣካቲቱ

ፀርጊ ኣስመራ ዓዲ ኳላ በዲኹ ንብምሉኡ ዘባደቡ ኣባፂሑ በዓላን ዓድገደን ዊዓን ምብራቃዊ ኣፃድፍ ወሪዱ ክሳብ ደቡባዊ ቀይሕ ባሕሪ ዘጠቃለለ እዚ እቲ ወፍሪ ወፍሪ ምጥፋእ መሃይብነት ስኹም ከማ ትገብሩ ይኹም ሕጂ ከምዚ ናይ ዓመታዊ ምሻሎ ናይ ማእቶት ኣቀይዶ ስኹማን ፓርትናት እዩ እዚ ወፍሪ ምጥፋእ መሃይብነት እዩ ኣብቲ ግን እንዳተታኮስካ ኢካ ትመር እዚኣ ክትፈልጡ ኣለኩ ወላ ዳ ንኣሽቲ ይኹን እምበር መከላኸሊ ነብሶም ባዕላቶም ብረት ሒዞም እዮም ናብዚ ኩሉ ቦታት ንብሎ ዘለና ክንደይ ፅርግያ ሰጊሮም ኣለዉ ኣስመራ ከረን ተሰነይ ተሰጊሩሎ ኣስመራ መንደፈረ ዓዱ ኸላ ተሰጊሩሎ ኣስመራ ደቂ ኣምሓረ ዓዱ ቀይሕ ተሰጊሩሎ ሰለስተ ፅርግያታት እዚ ብምሉኡ ድሕሪ መስመር ፀላኢ ክባሃል ሰሚዕኹም ዶ ትፈልጡ ድሕሪ መስመር ፀላኢ ዝበሃል ኣብዚ ተምሃሮ ቤት ትምህርቲ ሰውራ ፋሕ ኢሎም ተወሲኦም ብተወሳኺ ሽዑ ሰሜን ዝበሃል ዝነበረ በዚ ከባቢ ሰሜን እዚ ምዕራባዊ ናይ ኣስመራ ከምኡውን ታሕታይ ጋሽ ማእከላይ ምብራቅ ዝበሃል ዝነበረ ከባቢ በዓል ሽዕብ ሽላሎ እዚ ሽዕብ መንሸብ በዓል ሸባሕ መጥከል ኣቤት ዝበሃል ቦታታት ኣሎ በዚ ኣብዚ እውን ከይዶም ነይሮም እዮም ስለዚ ዳርጋ ንብምልኡ 360 ዲግሪ እዮም ከይዶም ኢልና ክንዛረብ ንኽእል ኢና ኣብዚ ብ83 ወርሒ 5 ኣቢሉ እቲ ትምህርቲ ብስሩዕ ተጀሚሩ ተምሃሩኻ መነመን እዮም ኣብቲ ወፍሪ ምጥፋእ መሃይምነት ከይትርስዕዎ ተምሃሩኻ ህፃናት እዮም ከማኻ ህፃናት ዝነበሩ ኣዴታት ከም ሓደ ማሕበራዊ ቀፀላ ኣቦታት ከዓ ነዚኦም ኩሎም ኢኻ ትምህር ስለዚ በቲ ከዓ ሓለዋ እንዳውፀኻ ፀላኢ እዩ ምክንያቱ ኣቦታ ፀላኢ መፅኻ ኢኻ ናይ ምጥፋእ መሃይምነት ወፍሪ ተካይ ዘለካ ነብስኻ ክትጥንቀቃ ኣለካ ክትሕሉ ኣለካ ዝኾነ ኮይኑ ግን ተምሃሮ ቤት ትምህርቲ ሰውራ እውን ኣብዚ ዓብ ቃልሲ መስዋእቲ ከፊ ኢሎም እዮም መስዋእቲ ከፊ ኢሎም ብዙሕ መስዋእቲ እዮም ከፊ ኢሎም ሓንቲ ንእሽተይ ግን ከዕልለኩም ንእሽተ ካብቲ ብዙሕ መስዋእትታት ኣብዚ ኣብ ደቡባዊ ምዕራብ ኤርትራ ትቑል ዝበሃል ዓዲ ኣሎ ደቡባዊ ምዕራብ ኤርትራ ማለት ፈሊጥኩም ኣለኹም ደቡብ ፈሊጥኩም ኣለኹም ደቡባዊ ምዕራብ ከዓ በዚ በዓል ማይ ምነ ዝበሃል ንኡዞባ ቋሓይ ዝርከቦ ቦታ ኣብኣ ዝተመደቡ 13 ተምሃሮ ቤት ምሰውር ኣለዉ መምሃራን ሕጂ መምሃራን እዮም ተምሃሮ እንዲኦም ግን ነቲ ወፍሪ ከዓ ስለዝኸዱ እንታይ እዮም መምሃራን እዮም ከዓ ክንደዮም ኢልናዮም ሶሪ 15 ስለዚ እታ ዕለት ቀዳም ሓዳሽ ዓመት ናይ 1984 ወጋሕታ ሰዓት 3 እያ ኣጋጢማ ማለት እዩ ኣብዛ ትኩል ትበሃል ዓዲ 15 ኣለዉ ስለዚ ወጋሕታ ሓደ ጥሪ ኢትዮጵያ ዘዕጠቐቶም ሚሊሻ ስርናይ በሎም ዋላ ወደ ገባ በልዎም ዋላ ድላይ ክበልዎም ኢትዮጵያ ዘዕጠቐቶም ነዚኣቶም ምምራኽ እንተደኣ ማሪኽና ሽመትን ገለን ክንረክብ ንኽእል ኢና ኢሎም ተፃናትዮም ድዕር ሰዓት ሓደ ናይ ለይቲ ደቂሶም ከለዉ ነታ ዝነኣሰብ ካብኦም ጓል ክሸይን ኢላ ውፅእ ኢላስ ን ምስ በልዋ ሪኣቶም ፀላም ትቕ ኢላ ናብቶም ብፆታ ዝነበርዎ ምድሪ ቤት ዝበሃል ምሻሎ ገፊሕ መደቀሲ ናብኡ ኣትያ ተኸቢብና ተኸቢብና ተኸቢብና ኢላ ንእሽተ እያ ዝሓርሳ ብሂወት ከማ ትብሉ ትኸውን ኣፍኮርስ ግን ከምኡ ዝበለቶም እቶም ፍርዝን ፍርዝን ዝበሉ ብረቶም ዓጢቆም ቅልቅልቅልቅል ኢሎም ማለት እዩ እዚኦም ብዙሓት እዮም ተኽሲ ተጀሚሩ ተኽሲ ምስ ተጀመረ እሳቶም ብኢዶም ክሕዝቦም እዮም ዝደልዩ ነይሮም ግን እዚኣቶም ከዓ ደቂ ሰውራ እዮም ብኢድ ምትሓዝ ዝበሃል ነገር የለን ምትኳስ ጥራሕ እዩ ተታኩሶም ሽዑ ንሽዑ ክልተ ካብቶም ተምሃሮ ቤት ምሰውራ ተሰዊኦም

ሓደ ብከቢድ ዓይኑ ተወጊኡ ዓይነ ስውር ኮይኑ ማለት እዩ። ክልተ ኣምሊጦም ክንደይ ተሪፎም? 11 እዞም 11 ከዓ ብንኣሽቶም ከቅንደኹም

ብዙሕ እዩ ግን ከም ኣብነት ዝበዝሐ መስዋዕቲ ዝነበረን ምምራኽ ዝነበረን እዚኣ ስለ ዝኾነ የነ እዚኣ ዝጠቕሰልኩም ዘለኹ ናይ ብሓቂ ዝሕዝን ፍፃሜ ግን ሰም ከዓ ጉቦኦም ገይሮም እዮም እቶም ናይ 9976 ንኣሽቱ ህፃናት ተምሃሮ ንብሎም ዘለና ድሕሪ ናይ ክንደይ ዓመት እዮም ከምኡ ዝገብሩ ዘ ድሪ ናይ 8 ዓመት ዕድሚኦም ማለት እዩ 8 ዓመት ምስ ገበሩ ቲ ቤት ትምህርቲ እዩ ዘጓንፎም ዘሎ ስለዚ ገና ንኣሽቱ እዮም ዝኾነ ኮይኑ እዚኣ ከም ሓንቲ ፍፃመ ኣብቲ መስዋእቲ ኣብ ምክፋል ኣበይ እዙ ሕጂ ኣብ ወፍሪ ምጥፋእ መሃይምነት ካልእ ዝዓበየ ኣበርክቶ ናይ ቤት ትምህርቲ ሰውራ እንታይ ነይሩ ኣብ 80ያታት ብፍላይ ኣብቲ ካልኣይ ክፍላ ናይ 80ያታት ኣበርክቶ ተምሃሮ ቤት ትምህርቲ ሰውራ ኣብ ሓይሊ ባሕሪ ህዝባዊ ግንባር ዓብ መቐይሮ እዩ ነይሩ ምክንያቱ ብብዝሒ ጎቢዞም እቲ ዝግብኦም ትምህርቲ ወሲዶም ናበይ ከይዶም ናብ ሓይሊ ባሕሪ ንኸውስዑ ትምህርቲ ስለ ዘሎ ሕጂ ብቐረባኡ ኮማንዶ ክትምሃር ትኽእል መራሒ ናይ ዘናእሽቶ መራኸብ ክትምሃር ትኽእል ዝኾነ ነገር ክትገብር ትኽእል ኢኻ ስለዚ ሓይሊ ባሕሪ ብኣካል ኣረፊዖሞ ምስተማኡ ፀንሕዎም ኣያታቶም ሓርበኛታት ተጋደልቲ መራሕቲ መራኽብ ኮይኖ ንሓይሊ ባሕሪ ህዝባዊ ግንባር ዘይነዓቕ ኣበርክቶ ሂቦም ኣብ 1990 ኣብ ዝተገብረ ናይ ባሕሪ ውግእ ካብኣቶም ዝተሰውኡሎም መስዋዕቲ ከፊ ማለት እዩ እጅቲ ኣበርክቶታት እየ ዝዝርዝረልኩም ዘሎ ኣብ ወፍሩ ምጥፋእ ማሃይመነት ዝዓበየ ኣበርክቶ እንደገና ከዓ ኣብ ክፍልታት ናይ ትውድብ ንምድራዕ ከዓ እንደገና ዝዓበየ ኣበርክቶ ተዋሒሱሎ ቀይሕ ባሕርና ዝደፍሮ የብሉን ኢልና ክንጃር ድዕር ደሊና ንተራ ናይ ተምሃሮ ቤት ምስ ሰውራ ኣብቲ ሓይሊ ባሕሪ ክዝክርዎ ኣለኩም ይዕግሰኩም ዶ ለካ ኣብ ድዕርና ፅነት ከዓ ኣብ ዝተፈላለየ ተዋጋእ ሰራዊትን ክፍልታትን ክሳብ ዝሜካናይዚ 74 ዝበሃል ሓይሊ ኣየርከ ሓይሊ ኣየርካ መጀመርያ መን ጀሚሮ ተምሃሮ ቤት ምስ ሰውራ እዮም ጀሚሮም ኣፍኮርስ ኤርትራውያን ዓበይቲ ክፀንዑ ይኽእል እዮም ግን ከም ሓይሊ ከም ጥኑፍ ሓይሊ ድሕርና ፅነት ተምሃሮ ቤት ምስ ሰውራ ነተን ዝድህልኦም ዝነበራ ነፈርቲ ባዕላቶም ዘዊሮም ነቶም ዝድህልዎም ዝነበሩ ከቃፅልዎም ክኢሎም ማለት እዩ ስለዚ እዚ ይመስል ናይ ሎሚ ሰሚናርያ ኣብዚ ኣወድ ኣለኹ ዘይበረሃልኩም ሕቶ እንተዳእዩ

ትፈልጥና ኣፍሪ ተዋጋእ ጦርትን ጸሎት እዩ ጸባሕ ንሰቲ ዞባ ኸሓሉ ኣብዞም ተኸሉ ንወደገበ

ኣብ ገርፅና ኣፍርተ ዋጋ ቀርሶም ጠላቲ ፀባ ክሰቲ ዞባ ካሓሉ ካብዞም ተኻሉ ወደ ገበ ቀርሲ ንውባ ኣሃ ሰራዊት ሓድነት ይትረር

0: bacana.
1: እዚ መቐፀልታ ናይ ዝኮይኑ ምናልባት ኣቀዲምና ክንገልፆ ዝግብኣና ገለ ሓጎፅጎፅ ነይሩ ዲብቲ መስርሕ ኣብ ብፍላይ ንዘመተ ምስ ወፃእና ኣብ መጀመርታ እዋን መንቋሕቋሕታ ወይ ድልት ናይቲ ህዝቢ ከምቲ ዝድለ ይነበረን ኩሉ ብዓይነ እንታይ ርዮ ነይሩ ደቅና ተማሂሮም ንሜዳ ክወፅኦም ዝብል ኣምር ጥራይ ነይርዎም። ድሓር ግን ብጓስጓስ ክልተ ቆልዑ ዘለዎ ሓደ ቆልዓ ከምህር፣ ሰለስተ ዘለዎ ክልተ ከምህር ከምኡ እንዳተባሃለ ብሽፍቲ ከም ዝመሃሩ ተገይሩ ድሓር ግን ባዕሎም ቶም ቆልዑ ክንመሃር ኢና ዝብል ድሌት ከም ዘሕድር ተገይሩ ብዘይ ገደብ ንትምህርቲ ክመፁ ክኢሎም ማለት እዩ። ካብኡ ሓሊፉ ሕጂ ኣብዚ ንሪኤን ዘለና ኣዴታት ኣይን መኸይድና ካብ ምባል ሓሊፈን ደቀን ሒዘን ኣብ ትምህርቲ ከም ዝወፍራ ኮይነን ገሊአን ኣብዚ እዋን እዚ ካብዘን ሽዑ ዝተምሃራ ኣብ ዝለዓለ ፅብሒ ዝበፅሓ ኣለዋ። ሓካይም ዝኾነ ኣለዋ፣ ናይ ሕርሻ ክኢላታት ዝኾነ ኣለዋ። ኣብ ዝተፈላለየ ቦታታት ንረክበን ኢና እዚአን ሕጂ ብፍላይ ኣብ ዞባታት ብዙሓት ኣለዋ ናዚአን ደወንበራት ናይ ባይቶ ናይ ምምሕዳራት ሓለፍቲ ኮይነን ከዓ ይሰርሓ ኣለዋ። ኣብዚ ኣ ፍልይ ዝበለት ሓንቲ እንታይ ኣላትና ትምህርትን ኩናትን ማዕረ ማዕረ እዩ ዝኸይድ ነር ዋላ ብድሕሪ መስመር ኣብቶም ኣብ ከባቢና ዝርከቡ ሰራዊት ኣብ ትርፊ ግዜኦም ከም ዝመሃሩ እዮም ዝበክቡን ነይሮም። ሕጂ እቲ ንጥፈታት ናይ ምዝማት ምጥፋእ መሃይምነት ኣብ ህዝቢ ጥራይ ዝተወሰነ ኣይኮነን ነይሩ። ኣብ ትርፊ ግዜ ዝኾነ ተጋዳላይ ክመሃር ኣለዎ ዝብል ፖሊስ ስለ ዝወፀ ኣብ ድሕር መስመር ኣብ መስመር ፀላእን ኣብ ኩሉ እቲ ንጥፈታት ምጥፋእ መሃይምነት በዚ መስርሕ እዚ ይካየድ ነይሩ። እዚኦም ሕጂ ኣባላት ሰራዊት እዮም ተዋዚ ተጋደልቲ ማለት እዩ። እዚኦም ኣበይ ኮይኖም መሃሩ ኣለዎ ትሪኦም ኣለኸ ዝኾነ ትጥሕ ኮፍ መበል የብሎምን። ኣብዚ ኣብ ምንታይ ይፅሕፉ ኣለው? ናይ ፀባ ወረቐት እዩ ትፅሕፍሉ ዘለዎ ወረቐት ንባዕሉ ናይ ፀባ ወረቐት እዩ። ናይ ፀባ ወረቐት ብግቡእ ተመቒላ ንማዕረ እያ ትበፅሓካ። ሽዑ ነታ ናይ ፀባ ወረቐት ክንዲዚኣ ትኸውን ርሳስ ሓንቲ ርሳስ ንሰለስተ ሰብ እንዳተመቐለ ብርሳስ ይፅሕፉ ብዚያ ከምዚ ሕጂ ዘሎ ፒሮ ገለመለ ገለ እውን ኣይትረክብን ኢኻ እታ ርሳስካን እታ ወረቐትካን ሒዝካ ኢኻ ትኸይድ ኩሉ እቲ ሒዞሞ ዘለዎ ትፅሕፍሉ ዘሎ ማዕፆ እዩ። እዚኣ ንእሽቶ ክስታያ ንእሽቶ ሓፂን እያ ከምዚ ወንበር ዓይነት ናይ እንታ ሽሙ ኮምያ ተንቀሳቀሲት እያ ምስኦም ምእንቲ ክትከይድ እጂ እዚ ኣዚኦም ዕድለኛታት ወይ እዚኣ ረኪቦማ ኣብ ገሊኡ ቆርበት ኣሊፍ ኣልፊዕካ ሰሌዳ ዝኾነሉ ግዜ ነይሩ። ዋላ ንሕና ንድሕር መስመር ህፃና ንፅሕፈሉ ዝነበርና መፅሓፊ መቕሎ ነይሩ ኣብ መቕሎ ትምህር መፅሓፊ ኩርሽ ተሳኢኑ እምኒ ትገብር እንድሕር ፈሓም ክትጥቀም ኮይንካ ከዓ ፃዕዳ ነገር ትደሊ። ስለዚ ብከምዚ ክሳብ ከምዚ

0: ይካየድ ነይሩ ማለት እዩ። እዚኦም ሕጂ ኣብ ከዓ ዝኩሉ መፂና ኣብዚ እንታይ ኮይኖም ኣለዉ? ኣብዚ ዝተምሃሩ ኣብዚ ክኢላታት ኮይኑ ኣለዉ። ኣብዚ ክኢላታት ኮይኖም ስድሮ ነቲ ዝተምሃርዎ ብግብሪ ክፍትንዎ ጅምር ኣለዎ ማለት እዩ። እቲ ምምሃር ናብየናይ ገጽኹም ዝወስደካ ትምህርትስ ክሳብ ክንደየናይ ኣገዳሲ ምዃኑ እዩ ዘርእየና። እዚኦም ኣባላት ከቢድ ብረት እዮም፣ ታንከኛታት እዮም። እዚኦም ውን ኣባላት እዚኦም ኩሎም እዚኦም ሕጂ ንሪኦም ዘለና ኣባላት ከቢድ ብረት እዮም። ዝሓሸ እዚ መሳርሒ እዚ ክረኽብዎ ዝኽእሉ ከም መቕሎ ከም ሰሌዳ ዝጥቀምሉ ዝነበሩ ዝሓሹ ስሶም እዮም። ምክንያቱ ኣብ ታንኪ ሒዞም ስለ ዝጓዓዙ ፈንታ ኣብ ታንኪ ከዓ ብዙሕ ነገራት ትረክብ ኢኻ። ስለዚ እዚኦም ኣባላት ናይ እንዳሰንጠቕ እዮም ማለት እዩ።
1: ራይ ቅድሚ ማለት እዩ ቅድሚ ከምዚ ክትመፁ ዝፀናሕካ ማለት እዩ ብዙሕ መሰናክላት ይሓልፎ ከም ዝነበሩ ብፍላይቶም ንምጥፋእ ሃይምነት ንዘመጣ ወፊሮም ዝነበሩ ካብቲ እቲ ናይ መሳርሒ ናይ ምምሃር ጥራይ ዘይኮነ ወላ ድሕሪ መስመር ፀላእ ኮይኑ ምምህሩ ስለ ዝነበሩ እንታይ ዓይነት ሓደጋታት እዩ ዝወርሑ ነይሩ? ምክንያቱ ሓንሳብ ብዝተፈላለዩ ሽግራት ክገጥሞ ጀካት ናይ ተፈጥሮ ማለት እዩ እቲ ብፀላእ ዘጋጥሞም ዝነበረ እንታይ ዝመስል ኣካል ናቶም ስለ ዝነበር ክሓስብ
0: ኣብቲ ዋንቲ ብፍላይ ከማ ናብዚ ከባቢታት ሰሜን ንብሎ ዘለናን እዚ ዞባ ደቡብን ተደጋጋሚ ግዜ ወፍሪ ናይ ፀላእ ነይሩ። ኣብቲ እዋንቲ ሕጂ ወደ ገባያቶም ከዲዖም ዝኣተዉ ናብ ፀላኢ ኢዶም ዝሃቡ ወታደራት መሪሖም ይመፁ ነይሮም። ስለዚ ኣብ ገለ እዋን ኣብታ ዝተደልየት እዋን ከየድካታ ዝደለካያ ስራሕ ንከይትፍፅም ናይ ክልተ ሰሙን ኮለል ትብል ብምክንያቱ እቲ መንገዲታት ዝተፈላለዩ መንገዲ ናብ ሓንቲ ቦታ ንክትበፅሕ ንኣብነት ካብ መለዛኛ ተበጊስካ ደርሰነይ ክትበፅሕቲ ኮይንካ ትኽኢልካ ብዓድና ምና ቢልካ ክትከይድ ቀረባ እያ። ኣብ ገለ እዋን ሕጂ ፍርቂ መንገዲ ድብያ ፀንሓካ እሞ ንመለዛናይ ተመሊስካ መሊሽካ ብጉርዒ ወሪድካ ክትከይድ ምስ ፈተንካ ብኡ ከዓ ከምኡ ድብያ ፀንሓካ ሕጂ ቀፃሊ ከምኡታት የጋጥም ነይሩ። እዚ ሓደ ካብቲ ሽግር ከዓ ኣባላት ብዙሕ ኣባላት ስለዘይነበረ ኣብቲ ከባቢ ኣብቲ ድሕር መስመር ምክንያቱ ተጠርኒፍካስ ክልተ ጀማሂር ሰለስተ መምሃራን ሓደ ኣርባዕተ ሓሙሽተ ምልሻ ሓንቲ መስርዕ ኢኻ እዚኦም እዮም። እዚኦም ከዓ መዓሲኻ ትራኸብ ምሸት ጥራይ ኢኻ ትራኸብ ቀትሪ ኩሉ ካብ ሰስራሕ ካለኻ ማለት እዩ። ሕጂ ምሸት ግን ድሕር ሰዓት ሽዱሽተ ንመሕደሪ ኢኻ ክትወፅእ ከለካ ኢኻ ትራኸብ። ሕጂ ኣብዚ እዋን እዚ ግን ካብ መሕደሪ ሓዲርካ ስራሕ ከተርክብ ኢካ ክትመፅእ ድብያ ፀኒሑ ዝተሰውኡ ውፅኦት ኣለውና ዝተወግኡ ውፅኦት ኣለውና እምበር እዚ ኣዝዩ ኣፀጋሚ እዩ ነይሩ። ካልኣይ ዋሕዲ ናይ ዕጥቂ ከዓ ነይሩና ብሓፂሩ ኣርባዕተ ሰብ ንድሕር ኣለና ክልተ ብረት ወይ ሓንቲ ብረት እያ ዘላትና። እተን ሕጂ ክልተ ንድሕር ዓጢቕና ኣለና እቶም ክልተ ኮሎ እዮም ማለት እዩ ብረት የብሎምን። ንድሕር ሓሙሽተ ሰብ ኣለኻ ኣብ ገለገለ ዕድል ሃልይካ ሰለስተ ትህሉ ሞ ሰለስተ ካ ብረት ትሕዝ እዚ ሕጂ ኣዝዩ ተኣፋፊ ቦታ ተባሂሉ ዝውሃበካ ማለት እዩ። ኣብቲ ብተዛማዲ ተወራራሲ ዝኾነ ቦታ ግን ናይ ዕጥቂ ዋሕዲ እውን ነይሩ እዩ። ክሳብ 20 ደቂቕ ናይ ፀላኢ መስመር ግን ኣቴና ንሰርሕ ነይሩ። ካብ ፀላስ ብ20 ደቂቕ ብእግሩ ክበፅሓካ ዝኽእል ኣቴና ንሰርሕ ነይሩ። ክሳብ ከምዚ ዓይነት ቡድሆታት ነይርዎ ምስ ዝነበረ ዕድመ ንኣሽቱ ኢና መርሓን ሽግራይ ነበሮን ፀላኢ መፅኡ ክቐትለና ዝብል ሓሳብ እውን ኣይነበረን። ብጀካ ክንቀትል ተዘይኮይኑ ለዚ ዕሽነት ድዩ ዋላ እንታይ እዩ ክትርዳእና ይክእል ሕጂ ዕላማ እዩ። ዕላማ እውን ጥራይ ኣይኮነን ባህጊ ከዓ ነይሩ ኣብ መጠን ላዕሊ እቲ ውድብ ዝሃበካ ሓላፍነት በቲ ዝግባእ ክንትግብሮ ኢና ዝብል ኣብ ነብሲ ወከፍ ዘማቲ ሕልና እዩ ነይሩ። ናይ ነብሲ ወከፍ ዕማም ስለ ዝነበረ ከዓ ብጀካ ኣጆኻ ብጀካ ኣጆኺ ተዘይኮይኑ ናብዚ ትኸይድን ኢኻ ናብዚ ትኸይድን ኢኻ ዝብል የለን። ክትከይድ ኢኻ ተተባሂሉስ ኖ ኣነ ክኸይድ ስኻ ፅናሕ ኢኻ ትብሎ ኣነ ሓይሽ ካብ ክሶ ትኸይድ ኣነ ክኸይድ እየ በፂሕካ ስኻ ትመፅእ ጦፍ ትኸይድ ካብ ናይ 4-5 መዓልታት ኢኻ ትጓዓዝ ናትና ንማእከላይ ቦታ ናይ መኽዘን ዓዲ ፀፀር እዩ ነይሩ። ካብ ሰሜን ዓዲ ፀፀር ክትከይድ ኣግማል ሒዝካ 3-4 መዓልቲ እዩ ዝወስደልካ። ካብ ደቡብ ናብኡ ክትመፅእ ከምኡ 3-4 መዓልቲ እዩ ዝወስደካ። ክሳብ ከምዚ ሕጂ ክንደይ ሰብ ኢኻ ትኸይድ? ክልተ ሰብ ኢኻ ትኸይድ። እቶም ገመል ዝስሕቡ ገባር ኣለውካ ክልተ ሰብ ከዓ ነተን ገመል ተሰኒ ነቲ ንብረት ሒዝካ ክትመፅእ ትኸይድ። እዚ ኩሉ ናይ በዓል ለይቶ ናይ በዓል ፈርፈር ሸፋቱን ወደ ገባን ገለን ምንቅስቃስ ዝነበሮ ቦታታት ጥሒስካ ኢኻ ትኸይድ ማለት እዩ። ሕጂ ኣዝዩ ከቢድ እዩ ከም ምኽባድ ነቲ ምኽባድ ግን ምስማዕ ፍቕሪ ምትሕላይ ስለ ዝነበሮ ኣቕሊልዎ እዩ።
1: ኣራይ ሃፍቲ ዕላልና ገና ቀፃሊ ዘሎ ዝኸበርኩም ተኸታተልትና ተክሶታትና ገና ቀፃሊ ዘሎ ናይ ሎሚ

ሃገር ንዝኽሪ ንምስራፍ መበል 50 ዓመት ቤት ትምህርቲ ሰውራ ንዕኡ ዝድስ ዝተፈላለዩ ትሕዝቶታት እዩ ዘለና ነዛ ስዕባ ተቐርብ ትሕዝቶ መደብላ ድማ ተኸታተልና ክንምለስ ኢና።

0: ኣብ ኤርትራ መግዛእትን ሳዕብኑ ናብ ዝኸፍአ መልክዑ ዓበየ። ነዚ ዝተዓዘበ ህዝቢ ኤርትራ ካብ ዝተፈላለየ ከባቢታት ገለ ንኽጋደልና ሜዳ ገለ ድማ ናብ ስደት ተበታተነ። እቲ ኣብ 1976 ተመስሪቱ ድሮ ኣብ ሳሕል ከምኡውን ኣብ ሓራን ሓውሲ ሓራን ከባቢታት ኤርትራ ስርሰዲዱ ዝነበረ ቤት ትምህርቲ ሰውራ ኣግፊሑ ክጥምት ጀመረ። ጽልዋኡ ድማ ክሳብ ሱዳን ተዘርግሐም። ብዛዕባ ዝርሕኡን ኣብኡ ዝነበረ ተመክሮታትን ድሕሪ ሓደ ዓመት ምስራት ቤት ትምህርቲ ሰውራ ኣብ 1977 ናብቲ ኣሃዱ ዝተጸንበረ ተጋዳላይ ትካቦ ኣይሙትን ከምኡውን ድሕሪ 2 ዓመት ምስራት እቲ ቤት ትምህርቲ ኣብ 1978 ናብ መሳርዕ ቤት ትምህርቲ ሰውራ ዝተመደበ ተጋዳላይ ግርማይ ገብሪ ሕይወትን ከንዕልል ኢና። እዞም ክልተ ተጋደልቲ ድሕሪ መሃርምቲዮም ከም መምሃራን ኮይኖም ከገልግሉ ኣብቲ ኣሃዱ ተመዲቦም።
1: ምናልባት ናተይ ሕጂ እቲ ናይ ገድሊ ናይ ጋምበለ ጌርካ ኣብ ገድሊ ምውጋእ ከይ መነኽዎ ከለኹ ቁልጣ ቀልጢፈ ስለ ዝተወጋእኹ ናይ ክምለስ ድልየት ነይርኒ። ክምለስ ከም ዘይክእል ምስ ረጋገፅኩ ግን ንነብሰይ እውን ኣብቲ ማሕበራዊ ሂወት ካብቲ ወተሃደራዊ ዘይኮነ ካብቲ ኣብ ማሕበራዊ ሂወት ከይደሲ ከድማ ዓለ ነቲ ጉበይስ ከበርክት ኣለኒ ኣቐዲቢ ቃል ኣትየ ስለ ዝነበርኩ ብከምኡ ተጀሚሩ እቲ ኩነታቱ ማለት እዩ። ብዘይካቲ ተጋዳላይ ኮይንካ ብረታ ልዒልካ ምዋጋእሲ ኣብ ሓደ ሓድሽ መምህርና ወይ ኣብነት ኮይንካ ትስርሐሉ እዋን ስለ ዝነበረ እንደገና ነቲ እምሮኻን ነተሓሳስባኻን ምስተ ሓድሽ ስራሕ እውን ክተላልን ነብስኻ ስታይ ክትገብርን ዝድርኽ እዩ ነይሩ ማለት እዩ። ትመጀመር እዩ
2: ድሕሪ መውጋእቲ ኣብኡ ተመዲበ። ቅድሚ ናብ ሰውራ ምስላፈይ ግን ናይ መምህርና ሞያ ሰልጢነስ 2 ዓመት ሰሪሐ ነይረ ብኢትዮጵያ። ስለዚ እቲ ድሕሪ መውጋእቲ ንዜሮ ተመዲምና ብ78 ኣብቲ ዓጋ መጨረሻ ኣብ ከረን ሓራባ ስለ ዝነበረት ከረን ተመዲበ። ከም ዳይረክተር ናይ ቤት ትምህርቲ ሰላም ለይቲ ለይቲ ኢና ንምህር ነርና። ደብዳብ ናይ ንፈርቲ ኣብ ከረን መዓልታውያ ነፋሪት ትመፀካ ብዙሕ ጉድኣት ትገብር ነራ ብሕክምናታት ኣብ ካልእ ካልእ እንዳሃርም ስለ ዘለይቲ ኢና ንምህር ነራ።
0: ድልየት እንተልዩ ዕላማን ራእን እንተነፂሩ ዝወርዱን ዝድይቡን መምርሒታት እንተሓይሎም ውሽጣዊ ፀዓት ብዕፅፊ እዩ ዝራባሕ።
1: ስለዚ ኩሉ እቲ መምሃር ዝበሃል ካብቶም መምሃራን ከበልፃ ዝነበሩ እቲ ሰከንደርን ክትምሃር ከለካ ዝወሰድካዮ እንተ ዘይኮይኑ ኣብቲ ናይ ስነ ምህርና ስልጣን መምሃራን ኣት ዝወሰደ እውን የለን። ግን እንታይ እያታ ተዓንተወ ዝበልኩካ እዚኣ ትኽእል ኢኻ ክትበሃል ከለኻስ እንድዕቲ ኣእምርኻ እውን ስለ ዝቕበሎ ሞሃ ዝኣመሰሉ እንዳተማየጥካ ስለ ትሰርሕ ክሰርሐ ስለ ትብል ግምት ናይቶም መምሃራን ዝኽተሎ ሞዴል ናትካ ናይ መምሃራን ወይ ከም ኣብነት ጠቕሶም እውን ስለ ዘሎ ንሱም መሰረት እንዳተረ ከይድና ማለት እዩ። ሓርሳዊ ኣብ 1977 ከዓ ቀዳማይ ውድብ ጉባኤ እውን ስለ ዝተኻየደ ኣብኡ ዝወፀ መምርሒ እውን ሓራ ዝኾነ ቦታታት ህዝቢ ክምሃር ክፈልጥ ክኽእል ኣሎ እቲ ሓራ ገይርናዮ ንብል ቦታስ እንዳሰፍሐ ክኸይድ ክኽእል ኣሎ
2: ንዘይተምሃረ ክምህር ዝተምሃረ ይምሃር ዘይተምሃረ ከ ይምሃር ካብ ዝብል ኣብ ተጋደልቲ ምጥፋእ ማሃይምነት ንክጠፍእ ፃዕርታት ክገብር ፀኒሖም ዳሓር ሓራን ሓውሲ ሓራን ቦታታት እንዳሰፍሐ ምስከደ እውን ንኣብነት ኣነ ናይ ከረን ጠቂሰልካ በዓል ጊንዳ በዓል ነፋሲት ባትካላ ከምኡ እንዳበለ እውን ኣብቲ ከተማታት እቲ ትምህርቲ ከም ዝቕፅል እዩ ተገይሩ ኣብቲ ድሕሪ መስመር ዝበሃል ኣብ ዓዲ ዓዲ እውን ንመንእሰ

0: ያት እንዳወደብካ ምጥፋእ ማሃይምነት ከም ዝካየድ ይግበር ነይሩ። ሕጂ እቲ ናይ ሳሕል ናይ ዜሮ ምስኡ ምንጭ እሱ ኮይኑ እዩ እንዳቐፀለ ይኸይድ ነይሩ። ቋረፅ የብሉን ኩሉ እቲ መንግስታዊ መሳርዕ ክቕፅል ኣሎ ዝብል እዩ። ክሳብ ኣውቶቡሳት ክሳብ ሰረጀቓ ቅፀኒ መፃ ካልእ ካልእ ኩሉ እዩ ነይሩ። ዳሕራይ ምዝላቅ ኮይኑ ካብ ምዝላቅ እንደገና ንዜሮ ተመሊስና
1: ካብ ዜሮ ምዝላቕ እውን ግድነት ኮነ እዩ። ምስ ተምሃሮኦም ድማ ናብ ጀልሃን ትገስገሱ። ዋላ እውን ኣብቲ ዝፀንከረ ኩነታት መምሃርን ምስትምሃርን ኣይዕረፈን። ካብዚ ንድሓር ድማ ኣብ 1980 ናብ ሱዳን ኣተዉ።
2: ኣብ ሱዳን እውን ኣተሓሳስቦኦም ብመግዛእትን ብገለን ዘይመልክዑ ሒዙ ዝነበረ ሓራ ክኸውን ኣለዎ ማለት ሲ ብስለቲ ናይ ኣተሓሳስባ ክህሉ ኣለዎ ካብ ዝብል እዩ ተበቢሱ ዝካየድ ዝነበረ ብሃይለ ስላሴን ብደርግን ይኹን ብኩሉ ዝካየድ ዝነበረ ከዓ ብብዙሕ ንሱዳን ይኸዱ ስለዝነበሩ ኣብ ሱዳን እውን እቲ መረዳእታ ክንፅር ስለ ዘለዎ ቆልዑ ከዓ ብብዝሒ ቆልዑ ከም ዘለዉ እውን ይግመት ስለዝነበረ ብንኣሽቱኦም ከለዉ እቲ ሃገራውነትን ስምዒት ናይ ሃገራውነትን ውድብ ከዓ ቁኑዕ ውድብ ከም ዘሎ ከዓ ክፈልጡ እውን ስለ ዘለዎም ናይ ግድን ኣብ ሱዳን ስዒብካ ክኽየድ ኣሎ። ድሕሪ 4 ዓመት ተመክሮ ናይ ቤት ምስ ወራእዩ ዝኸውን ዘሎ ማለት እቲ ናይ ሱዳን 1976 ድሕሪ ከይድስ ድሕሪ 4 ዓመት ኣብ 80 ንኸይድ እንተለና ተመክሮ ናይ ቤት ምስ ወራ ኣሎ። ካሪክለም እውን ተበጋጊስ ኣሎ፣ ፅሑፋት ተበጋጊስ ኣሎ፣ መብርሒ ተዋሂብ ኣሎ። ሰባት ልኢኽ ካብ ዝተፈላለየ ኣብ ሕራን ሓብ ሰሓራን ሲ ብሓደ ዝተማእዘነ መገዲ ክየድ ከም ዝኽእል እውን ተመክሮ ተቐሲሙ ማለት እዩ።
1: ካብ 1976 ክሳብ 1980 ውፅኢት ናይ 4 ዓመት ተገምገመ። መድረኽ ከዓ ናይ ገዛ ርእሱ ድፍኢት ፈጠረ። ተመክሮ ናይዚ ድማ እቶም ኣብ ሓራን ሓውሲ ሓራን ትምህርቲ ዝህቡ ዝነበሩ ተጋደልቲ መምሃራን ነብሰ ምድላው ዕብዮም ኣብ ሳሕል ዝተዳለወ ስርዓተ ትምህርቲ ሒዞም ናብ ከሰላን ፖር ሱዳንን ኣምርሑ።
2: ኣብዚ ተበጊሱ መምርሒ ተዋሂቡ ናይ ተጋድሊ ሓነት ኤርትራ ካብ ኤርትራ ተፀሪካ ምካድ እውን ስለ ዝነበረ ከዓ ተፅልዋታት ገዝጅፍ እዩ ነይሩ ማለት እዩ። ስለዚ ምስሊ ናይ ህዝባዊ ግንባር እውን በንፃሩ ብሕማቕ እዩ ነይሩ ማለት እዩ። ልዕሊ ዝኾነ ነገር ግን እቲ ኤርትራዊ ዜጋ ኣብ ሱዳን ክቕፅል እውን ስለ ዝኽእል ናብ ካልኦት ሃገራት ኣብ ቀረባ ከሎ መንቋዕቋሕታ ክትሕድረሉ ኣለካ ካብ ዝብል መበገስ ሕጂ ናይ ግድን ኣብ ሱዳን ትስዒብካ እቲ ትምህርቲ ክወሃብ ክኽእል ኣለዎ።
0: ነቲ ውድብ እውን ሓደ ምስቲ ሕብረተሰብ ዘራኽቦ ንጥፈት ንስ እዩ። ንዓ ፖለቲካ ተምሃር ገለ ጥራሕ ዘይኮነስ ኣካዳሚ ክትምህር ከለካ ምስ ድርኡ ምስቶም ወለዲ ምስቶም ቆልዑት እውን ርክብ ባይታ ስለ ዝፈጥረልካ ኣዝዩ ኣገዳሲ መሳርሕን ኣገዳሲ ንጥፈት እዩ ነይሩ።
1: ፅልዋ ቤት ትምህርቲ ሰውራ ክሳብ ሱዳን ተዘርጊሑ ስሩዕ ስርሑ ክጅምር ክኢሉ ካብ ውሽጢ ሃገር ወፂኻ ኣተሓሳስባኻን መሓውርካን ከተስፍሕ ዝደፍእ ቀንዲ ምኽንያት ግን እንታይ ክኸውን ይኽእል?
0: ሱዳንን ሰውራ ኤርትራን ክተተኣሳስሮ እንድሕር ኮንካ ብፍላይ ከሰላ ከም ቀንዲ መንቀሊ ቤት ፅሕፈት ናይ ተጋድሎ ሓርነት ኮይኑ ዝኸይድ ኩሉ ቤት ፅሕፈታትኡ ኩሉ ትካላቱ ኣብኡ ገይሩ ሰፊሕ ፅልዋ ዝነበሩ እዩ። ንሱ ጥራሕ ዘይኮነ ምስ ኩሉ ዝተገብረ ግፍዕታት ኣብ ልዕሊ ዓድታት ናይ ኤርትራ ኣብ 67 69 ኣብ 75 ኣብ 80 ገለን ድርቅን ገለን ሉ ብዙ ዓድታት ናይ ኣስመራ ናይ በዓል ቁርደት ናይ በዓል ኣማሓጀር ናይ በዓል ሕርጊጎ ናይ በዓል ወቂሮ ካልኦት ካልኦት ዓድታት እውን ብኣልማማ ዘጥፍእሉ ሰብ ብብዝሒ ስደት ከይዱ ብጀካ ሱዳን ብፍላይ ነቲ ኣብ ምዕራብ ዘሎ ህዝብና ሲ ሱዳን ከም ካልኣይ ሃገር ክወስዶ ክእል እዩ ማለት እዩ። ኢልካ ሰጊሩ ካብኡ ሽምት ከብቱ ሽምት ክልምፅእ ስሩዕ ዝኾነ ርክባት እውን ዝነበሮ ኮይኑ ብፍላይ ግን ብስደት ምክንያት ከም ካብ ገዝኡ ተዛናቢሉ ዝኩሉ ናይ ዞባ ደቡብ ናይ ሃዘሞ ናይ ካልእ ካልእ ግፍዕታት ብዙሕ ማዓስከራት ተኸፊቱ ኣብ ሱዳን ናይ ስደተኛታት ወደልሒሎ ሰምሰም ካልእ ካልእ። ስለዚ ነዚ ህዝቢ እዚ ከዓ ቀሊል ዘይኮነ ቁፅሪ እዩ ካብ 500,000 ክሳብ 750,000 ኣቢሉ ዝበፅሕ እዩ። ስለዚ እቲ ውድብ ከተኮረሉ ነዚ ህዝቢ እዚ እውን ሲ ናይ ግድን እዩ መሰሉ እዩ ሓደ ሃገራውነት ዝሃንፀሉ መንገዲ ከዓ ትምህርቲ ስለ ዝኾነ በዚ ጠሚት እውን ቆላሕታ ክገብረሉ ናይ ግድን እዩ።
2: ተጋዳላይ ኮይንካ ኣብ ሱዳን ካልእ ሃገር ፍሉይ ኦሪንቴሽን ፍሉይ ትፅቢትን ኣተሓዛን ኣብ ዘለዎ ሕብረተሰብ ኢካ ትኸይድ ዘለካ ረዚን ዕላማ ኣለካ። ነቲ ረዚን ዕላማ ከመይ ጌርካ ከተብሮ ከም ዘለካ ከዓ ሓበሬታ ተዋሂቡ ንርሽዑ እቶም ኣብኡ ዘለዉ እንዳሳበ ናይ ተጋድላ ሓርነት ኤርትራ እውን ናይ ደገ ኣክሰስ ስለ ዝነበረ ናይ ደገ ሓገዝ እውን ስለ ዘለዎ ማእከላይ ምብራቅ ናይ ገለ እውን ስለ ዘለዎም ነቲ ህዝቢ ዝህብዎ መቕሺሽ ድዩ ትሕዝቶ ድዩ እውን ክህሉ ይኽእል እዩ። ህዝባዊ ግንባር ከዓ ብከምኡ ኣይኮነትን ክትዳረግ ዘለዎ ብመንነትና እዩ። ስለዚ ወከልቲ ኣምባሳደራት ናይቲ ውድብ ስለ ዝኾንኩም ኣብነት ኮይንካ ኣርኣያ ኮይንካ ሕጂ ዋላ ሓሲምና እንተሃለወ ንሓዋሩ ከመይ ገርና ኢና ዝበለፀት ኤርትራ ትኸውን ብፍላይ እቲ ዝመፅእ ዘሎ ወለደ ናይ ዝብል ኣብነት ክትከውን ኣለካ ዝብል ስእሊ ኢና ሒዝና ኸድና።
1: ነዚ ዕላማ ሒዞም እዮም ከይዶም። ይኹን እምበር ንዕላማኻ ክትሃርመሉ ዘኽእል ባይታን ዓቕምን እውን ካልእ ብድሆ እዩ።
2: ኣብ ምስ ከድና ሕጂ ኣጋጣሚ መብዛሕትና ኸ ዳርጋ ኩሉ እናስምኩላ ኢና ምርኩስ እውን ሒዝና ነርና ኣነ ሕጂ ምርኩስ ነይርኒ እጂ ምርኩስ ነይርኒ ርእስና መስታይ ኮይና ተላፂ ነርን መብዛሕትና ኣብኡ ምስ ከድና ሕጂ ሓደ እንታይ ኣሎ ከም ባህሊ ተጋዳላይ ኮይንካ ንድሕር ከድካ ናይ ተጋዳላይ ዝብል ማዕርግ ወይ ሒዝካ ተኸድካ ዝኾነ ስታይሲክ ትብድሆ ትኽእል ኢኻ ይከኣል እዩ ናይ ዝብል መንፈስ እዩ ዘለወካ ግን መርገፂ ባይታ ጥራይ ክትረከብ ክትክእል ኣለካ። ስለዚ ንሕና ኣብ ናይ ፖርት ሱዳን ክዛረብቲ ኮይነ ፅቡቕ ኣብ መበገስ ዝሃብኑ ክፍሊ ህዝባዊ ምምሕዳር ኣብኡ ፀኒሕምና ክፍሊ ህዝባዊ ምምሕዳር ከዓ ኣብኡ ፀኒሖም ነቲ ህዝቢ ከመይ ዝኾነ መረዳእትኡ ሓፋሽ ውድባ ዝበሃሉ ንጡፋትን ብህጂ ሓደስትን ከመይ ከመይ ምዃኑ ምስኦም ኢና ሂንምሂ ንብል ቦታና እውን ብሓንሳብ መደቀሲና ኣብ ሓደ ከባቢ ስለ ዝነበረ ክንከይድ ከለና ሕጂ እቲ ንሕና ቤት ፅሕፈት ናይ ህዝባዊ ግንባርን ርሑቕ እዩ ማኪና ኢካ ትኸዶ ማኪና ምስከድና ኣብኣ ሕጂ መጀመርያ ምስከድ ከዓ ነጅ ብታ ቦታ ኣብ ሰለስተ ቦታ እዩ ፕሮስዳን ነይሩ ሰለላ ዝበሃል ሓደ ብሄረ ትግርኛ ዝበዝሐ ዘለዎ ብርሃነ ዝብሎ ሰለስተ ኢና ተሪፍና ካብቶም ዝኸድና ሽዑ 80 ኣነ ከዓ ብታ ድመኖር ትበሃል ብሄረ ትግራይ ዝበዝሕዋ ግርማ ዓለም ዝበሃል ከዓ ደምኮርያ ሕውስዋስ ናይ ገለ ዘለዉዋ ኢና ነ ኣብኣ ምስከድኩ ሕጂ ንጡፋት ሓፋሽ ውድባት ነይሮም ኣ ትምህርቲ ኢልና ምስከድና ብፅቡቕ ተቐቢሎምና ሕጂ ሰለስተ ርባዕተ ዝኾኑ ኣብ ሓንቲ ገዛ ፀኒሖምና ማለት እዩ ተበግሶ ዘለዎ ሰብሲ ገለ ይሕግዞም ኣብ ፍጥራዞም ገለ ብዙሕ ዝቕም ነገር ኣይረኸብናን ግን እታ ገዛ እንታይ እያ ነይራ ቀፃሊ ካብ ሜዳ ዝመፁ ወይ ስደተኛታት ንፖርት ሱዳን ይኣትዉ ስለ ዝነብሩ ከም መቐበል ጋይሽ ኮይኖም ሒዞማ ነይሩ። ስለዚ ብኣ ቅርብ ፀኒሕና ኢና ከድና ሽዑ ሕጂ ከቢድ ነይሩ ንክተኣትወስ ብውሕዱ እንታይ ኢና ገርና ምስ ክፍለ ህዝማዊ ምማር ኮይና ምስ ህዝቢ እቶም ሓፋሽ ውድቦ ትብልዎም ንራኸብ መምፅኢና ዓላማና ክነግሮም ካብኡ ተበጊስና ከ ቅርብ ብቅርብ ወለ እንዳኸድና እውን እቲ ጎረባብቲ ክንፀሉ እንተኮይና ኢና ኢልና ትካይዳና ከብ ኣዝዩ ጥንቁቕ ኣበይ ንኸይድ እንታይ ንገብር ንብሰ ግጥኣት ላዕሊ እዩ ምክንያቱ ዝኽኢልካ ከተማ ኣትዩ ኢልካ ስታይ ምግባር የለን ሃይል ዲስፕሊን ድዩ ድሓር እቲ ዕላማ ናይቲ ውድብ ከዓ ስለ ዝኾነ ንእሽተይ ነገር ጉድለት እንተገይርካ እውን ውድብ ከም ዝገበሮ ኣይረኣይዎም ከምዚ ተገይሩ ከምዚ ተገይሩ ኣይኮነ እንደገይርካ ስከይገበርካ ከመን ከምእሉ ከሎ ልዕሊ ዓቕማ ኮይኑ ትገብሮ ጌጋ እንተዘይኮይኑ ጥንቃቃይ ምስ ህዝቢ ከዓ ትሕትና ኣኽብሮት ኣብ ሓዘን ኣብ ስታይ ከዓ ክንበፅሕ ክንክእል ኣለና ምርዓተሎ ዝኸይድ ሞተሎ ከዓ ትበፅሕ ትላለዮም ሕጂ ርኦሞ ንሱ ከዓ ስለ ዝኾነ ባህሊ ናይቲ ኤርትራዊ እዚኦም ስልሓን እዮም ዝመስሉ እናበለ ኣብቲ መጀመርያ ዓመት ዓመትን ፍርቃን ክሳብ ክልተ ዓመት ተዘይኮይኑ ድሓር እንዳስታይ እንዳኾነ ከይድ ተፀፈፈ ከይድ
1: ኣብ ፖርት ሱዳን ገዛ ተኻርዮም እዮም ትምህርቲ ክህቡ ጀሚሮም። ዕላማ ህዝባዊ ግንባር ነቲ ሕብረተሰብ ተሓቢሩ ህፃናት ካብ ናእሽቶኦም ታሪኾም ባህሎም ودوبهم كفلطو كم زلوم.

0: ምስ ህዝቢ ተመያይጦም ሳላ ክፍሊ ህዝባዊ መምሕዳርን ሓፋሽ ውድባትን ሱዳን ከዓ ነቲ ስነ ሓሳብ ህዝቢ እውን ተቐቢልዎ።
1: ኣብ ክሰላ እንታይ ነርተን ከም ዝብለካ ከም ሓደ መቃለሲ ምስቲ ህዝቢ ዘራኽበካ መንገዲ እዩ። ውሑዳት ሓፋሽ ውድባት ዘለዎ ግን ቶም ሓፋሽ ውድባት ካብ ተጋዳላይ ፈሊኻ ዘይትሪኦም ኣዝዮም ውፍያት እዮም። ኣባላት ከዓ ናይ ግድን ገለ ክገብሩ ስለ ዘሎም ንሶም ከዓ ትምህርቲ ክኸፍቱ ጀሚሮም እንጂ ዋሕዲ ስለ ዘለዎም ሓንቲ መፅሓፍ ገለ ተረኪቦም ብኣ ጌርካ ናይ ምጥፋእ ማሃይምነት መደብ ኢሉ ተጀሚሩ እቲ ቦታ ሕጂ ዓባይ ካንቸሎ ሓንቲ ክፍሊ ጥራሕ ዘላታስ ዓባይ ካንቸሎ ነይረ ገዛ ሓንቲ ገዛ ሓንቲ ገዛ ጥራሕ ዘላታ ሕጂ ንዓ ኩላ ተኻርዮማ ዳስ ግንምታይ ዝኸውን ዳስ ኣብኡ ሰሪሖም ብሳዕሪ ሕጂ ኣብኡ ንዴታት ምጥፋእ ማሃይምነት ምህሩ ዝኾነ ኮታ መደብ ምጥፋእ ማሃይምነት ዳሕራይ ብመንእሰያት ገይሮም ከዓ ስሩዕ ትምህርቲ ጀሚሮም ኣባና ንሕና ክንመፅእ ከለና ሕጂ ስጋብ ሚእቲ በፅሑ ኮኑ ካብ ቀዳማይ ስጋብ ራብዓይ ስጋብ ሓምሻይ ስጋብ ሚእቲ ዝበፅዑ ኮኑ እቶም ቆልዑ ትፀኒሖምና። እዚኦም ግን ሽግር ነይርዎም። ሓደ ቶም ዝምህርዎም ዓስራይ ዝበፅሐ ሻምናይ ዝበፅሐ ገለ መለ እዩ ኣብዚኣ ፀኒሑ ኢሉ ንካርቱ ምቕፅል ገለ ሕጂ ብዙሕ ኣድማዐ ዝኾነ ነገር ነይሩ ግን ካብ ባዶ ናይ ግድን ገለ ክፍትኑ ስለዘይነሩ ከምኡ ነይሩ ሕጂ እዚ ኣካል ናይቲ መፅናዕቲ ዑስማን ሳልሕ እዩ ነይሩ ከይዱ ንኩሉ ናይ ሱዳን ክፅንዕ ከሎ ኣብ ክሰላ ክንደይ ቆልዑት ኣለው ኣብ ካልእ ቦታታት ከዓ እቲ ክፍሊ ህዝቢ ዘለዎ ከምኡ ተኸፍተሉ ክንደይ ኣሎ ሲ መፅናዕቲ ሒዙ እዩ መፅ ማለት እዩ። ሕጂ ክንጅምር ከለና ሕጂ ንሕና ኣብዚ ኢና ንጅምር ዘለና ንሕና ሰለስተ ተጋደልቲ ኸይልና ኣብኡ ከዓ እቶም ሓፋሽ ውድባት መብዛሕቶም ኣባላት ማሕበር መንእሰ እዮም ኣብኡ ፀኒሖምና እቲኦም ወለዲ መብዛሕትኦም ካብ ከረን ዘዝለቑ ካብ በዓል ደቡብ ደቂ ኣምሓረ ዘዝለቑ ንህዝባዊ ግንባር ዝፈልጡ ንጡፋት ውድባት ነይሮም። ካልኦት ካብዚ ምዕራብ ናይ ኤርትራ ዘለውን ዝመፁ ነይሮም። ስለዚ ኣዝዮም ንጡፋት እዮም። ደቆም ክመሃርሎም ዝደልዩ እዮም። ስለዚ ሓደ ይኹንካ ምስቲ ህዝቢ ሲ ስራሕ ተጀሚሩ እቲ ኣብኡ ክጅመር ከሎ እቲ ውድብ ስቂኢሉ ኣይጀመረሉ ምስቲ መንግስቲ ሱዳን እውን ናይ ግድን ምርዳእ ክትገብር ኣለካ። ብፍላይ ተጋደልቲ መፅኦም ገለመለኸ ይበሃል ከም ናይ ማሕበር ረድኤት ቤት ትምህርቲ ተባሂሉ እዩ ዝኸይድ ነይሩ ዋላ ይፍለጦ እቲ ወግዓዊ ግን ናይ ማሕበር ረድኤት እንዳበልካ ኢካ ትኸይድ ቁፅሪ እንግሊዝ ስነ ፍልጠት ማሕበራዊ ዝተምህሮ ካልእ ካልእ ክለባት ትምህር ሕጂ እቲ ዩኔስኮ ካብ ሻብዓይ ክፍሊ ስለ ዝቕበል ንሓና ስርዓተ ትምህርቲ ካብ ቀዳማይ ስጋብ ሓምሻ እዩ ንሕና ሕጂ ምእንቲ ብኣ ክቕፅሉ ስጋብ ሻድሻይ ከዓ ቐፂልና እያ ማለት እዩ ትምህርቲ ብእንግሊሽ ተማሂሮም ናብ ዩኔስኮ ተፈቲኖም ይኣትዉ ማለት እዩ።
0: ኣብ ከሰላ እውን ብተመሳሳሊ ብዙሕ ብድሆታትን ባህ ዘየብል ካልእ ፖለቲካዊ ጽልዋታትን እዩ ጸኒሕዎም። ነዚ ብውሑድ ዓቕሚ ግን ከዓ ብልዑል መረዳእታ ክገጥምዎ ነይርዎም።
1: ሕጂ እንታይ ኮይኑ እቲ መጀመርታ ከም ዝብለካ ክሳብ ሚእቲ ዝኾኑ ምስ ነይሮም ዳሕራይ ግን እቲ ንጥፈት እቶም ዝመሃሩ ነቶም ዘይመሃሩ እቶም ወለዲ ነቶም ካልኦት ውን እንዳጸለዉ ምስ ከደ እታ ዳስ ዝነበረት ምስ ናይ ትምህርቲ ሓለፍቲ ናይ ሱዳን ምርዳእ ብምግባር ሱዳናውያን ናይ ንግሆ ምህርሉ ንሕና ከዓ ናይ ምሸት ንምህረሉ እቲ ቤት ትምህርታቶም ብከምኡ ጥራሕ ሲ 2-3 ቤት ትምህርታት ናቶም ወሲኽና እንደገና ብ ካልእ ወሲኽና ስጋብ 5-6 ቤት ትምህርቲ በፂሑ ማለት እዩ። መጨረሻ ሙሉእ መዓልቲ ክትምህር ፀኒሕካ ሙሉእ ምሸት ከዓ ክትእር ናሃ ተሓድር
2: እቲ ካሪክልም ሕጂ ንኤርትራ ናይ መፃእ ወለዶ ዝክስኩስ ካሪክልም እንተኮይኑ ቀራርቦ እናተሓሕዙን ናይ ገዛ ርስኻ ካሪክልም ክህልወካ ኣለዎ ማለት እዩ። ስለዚ ናይ ሱዳን ካሪክልም ወይ ናይ ካልእ ካሪክልም ዘይኮንና ንጥቀም እቲ ናሕና ኤርትራዊ ካሪክልም እዩ እቲ ዘቐርብ ኣብነታት ዘቐርብ ዛንታታት ስቶሪታት እንተኮይሉ ወላ ምስለታት እተኮይኑ ተነገለሲ ኤርትራዊ ባህሊ እዩ እቲ ክብርታት እቲ ባህልና ዝበሃል ኣብ ባህላታት

0: ምስላታት ገለ ዝበሃል ዘሎ ሲ ነቲ እቲ ሕብረተሰብና ዝጥቀመሉ ቋንቋን ብህጂ ክኾኖን ደልዮ ምስምዕ ባለን ናተና ካሪክልም ስለ ዝኾነ የ ሃገሮም ዘኽብሩ ውድቦም ዝፈቱ ህዝቦም ዘኽብሩ ውፍያት ንሃገሮም ሓለይቲ ተጣባቕቲ ስውኡላ ዜጋታት ክፈሩ ኣለዎም እዩ ኣብቲ መግዛእቲ ንስ እዩ ድሕሪ ናፅነት ከዓ ኣብ ምህናፅ ናይ ኤርትራ ዘሐሙላ ኸታ
1: መጀመርያ እኹል መጽናዕቲ ጌርካ ንህዝቢ ጐስጒሽ ስከዓ ኣሚንካ ኣብ ሜዳ ዝተላለወ ስርዓተ ትምህርቲ ዓጢቕካ ምስ ወለድን ካልኦት ኣካላትን ወርሓዊ ገምጋም እናካየድካ ሕብረተሰብ ብዝኸዶ ኸይጠፍ ዓብዪ ወፍሪ ተበጊሱ ስርሑ ብግቡእ ጀሚሩ
0: ጸብጻብ ዓመታዊ ውሲ ጸብጻብ ንገብር ኢና ዘን ኩለን ኣብ ሱዳን ዘለዋ ማዓስከራትን ገለን ተኣኪብካ ጸብጻብ ይገብር ንሜዳ ከዓ ሪፖርት ዝኸውን ካብኡ ተበጊሱ እውን ምኽርን ሓበሬታን መምርሕን ስለ ዝመፀካ ስለዚ ኣብቲ ብድምር ናይ ዘን ኩለን ኣብ 1980 ሲ 700 ተምሃሮ እዮም ነይሮም ንጠቕላላ ማለት ናይ ኩለን ናይዘን ኩለን ዝብለካ ዘለኹ ናይዘን ድምር ናይ ከሰላ ናይ ገለ ደማሚርካ እታ ነ መጀመርያ ክንጅምር ከለና ኣብ ሱዳን ዳሓር ግን ከምቲ ዳሓር ዝረኸብክዎ ግን ኣብ 1988 ኣቢሉ ሕጂ ልዕሊ 4,000 ኣቢሉ ነይሩ ማለት እዩ ትቕፅሪ
1: ክለባት ስለ ዝነበራ ብዙሕ ነገር እዩ ዝንጸባረቕ ነይሩ ስፖርት ስእሊ ባህላዊ ምርኢትን ካልእን ይካየድ ነይሩ ክሳብ ስዋኪን እናኸዱ እውን ባህሊ የርኢ ነይሮም መሠረታዊ ምስፍናዊ ኣተሓሳስባ ኣበ ምጥፋእውን እቲ ሰውራዊ ትምህርቲ ተራ ነይርዎም ስሩዕ ትምህርቲ መሃብ ጥራይ ዘይኮነ ስነ ምግባር ኣእምራዊ ንቕሓት ሃገራዊ ስምዒትን ካልእን ኣበ ምዕባይ እውን ዓብዪ ተራ ተጻዊጡ ከምቲ ኣበጋግሱኡ ኸዓ ዕላሙ ሃረመም
0: መሰረታዊ ለውጢ መፅኡ ህዝባዊ ግንባር ናይ ብሓቂ ተኸልዑ ማለት እቲ ኣብቲ እዋንቲ ማሕበራዊ ለውጢ መፅኡ ተሳታፍነት ኣዝዩ ልዒሉ
2: ልዕሊ 10 ብደረጃ አይ ንብሎ ጋንታታት ገይርና ሲዑ ካባና ናህና ተፃወቲ ዝነበሩ ኣብቲ ጅሮና ምሳና ዝሳተፉ ስጋብ ኣብ ናይ ሱዳን ጋንታታት ኣብ ከሰላ ዝነበራ ኣብኡ ዝምረፁ ደረጃ በፂሖም እዚ ዓብ ፅልዋ ገይሩ ኣብ ቤት ፅሕፈትና ምእታው ከም እንዳ ፀላእ ዝቆፅርዎ ዝነበሩ ኣባና እዮም ዝእከቡ እቲ ናይ ባህሊ ከዓ ኣብ ከሰላ ጥራሕ ዘይኮነ ንፖርት ሱዳን ከድና ኣርኢና እንደገና ንካርቱም ከድና ርኢና ንሜዳ ከይተረፈ ፌስቲቫል ተካየደሉ ኣብኡ ከይተረፈ መፂና ርኢና በዓል ግርማይካ ዳኸድካ ፈታት ካየድ ነይሩ
0: ተጋዳላይ ባህሊ ኢኻ ትሕዝ ናይ ተጋዳላይ ባህሊ ማለት ከዓ ንኩሉ ብድሆታት ሰጊድካ ኣብ ዘለካይ ቦታ ኣድማዕ ምግባን ማለት እዩ ኣብ ውሽጢ ፀላእ ክትከውን ትኽእል ኣብቲ ቅድሚ ግንባር ክኸውን ይኽእል ኣብ ዝተሰለፍካይ ኣብ ዝሃለኻይ ዓውዲ ንረብሓ ናይ ሃገርን ዕላማ ናይ ውድብን ንምርግጋፅ እዩ ሱዳን ግን ከይድ ከለና እዚ ተመክሮ ዝሒዝና ኢና ከይድና እዚ መልእኽቲ ዝሒዝና ኢና ከይድና ብቐፃሊ ከዓ ርክብ ኣሎን ምስ ሜዳ ክረምቲ ክኸውን ከሎ ኣብቲ ክረምቲ ግዜ ሜዳ ኢና ንኣቶ ዘይካብ ገለገለ እንተዘይኮይና ኩላ ሜዳ እያ ተኣቶ ኣብ ሜዳ ሕጂ ሰሚናራት እዩ ዝውደብ ናይ ተመክሮ ምልዋጥ ኣለቆ ቀፃሊ
1: ነገራት እናተማዕራረ ይከዱ ብዓረብ ከይተረፈ ትምህርቱ ክህቡ ከኣሉ ኣተሓሕዘኦምን ኣመሃህሮኦምን ተፋጥዋል ውፅኢት ናይዚ ድማ ብትምህርቲ ኣብ ዝለዕለ ደረጃ ዝበጽሑ ምሁራት ደረፍቲ ተዋሳእቲ ሙዚቀኛታትን ኣብ ካልእ ሞያ ተዋፊሮም ዝርከቡ ሰባትን ኣፍረዩ
0: ብዛዕባ ህዝባዊ ግንባር ንዛረበሉ ምክንያት ኣብኡ የለን ኣካዳሚ ንኩሎም እዚኦም ኤርትራውያን ኣብዚ መፅኦም ዘለዉ ደቂ ውድባት ናይ ህዝባዊ ግንባር ይኹኑ ዘይ ውድባት ይኹኑ ንህዝባዊ ግንባር ዝፈትዋ ይኹኑ ኣይፈትዋ እዚ ከም ሕቶ የላዕለን እዩ ስለዚ ቶም ቆልዑ ኩሎም ክመፁ ስለ ዘለዎም ዝኾነ ፖለቲካ ዝመስል ንህዝባዊ ግንባር ዝንእድ ንካልእ ካ ዘናእስ ኣብቲ ዝኾነ ስታይ ንገብርና ኮርስ ዝተምፅኦ ስነ ጥበባዊ ስታይ ክህልዎ ክእል እዩ መድሓርሓርቲ ናይ ገለ ዝብል ክህልዎ ክእል እዩ ብቐጥታ ግን ዘሎ ዝጠቅስ የለን ስልሳዊ ዝምድና ዝበሃል ክነግረካ ኣብቲ ሱዳን ይሰርሕ ነይሮ ብሙሉእ ብምሉእ ግብርን ክለሳ ሓሳብን ብግብሪ ይሰርሕ ነይሩ ኣብኡ ይሰርሕ ህዝቢ ሱዳን ግን ሓቂ ዘረባ ክነግረካ ጥዑም ህዝቢ ብጣዕሚ ህዝቢ ኣብ ቅርኒ ኣፍሪቃ ካብ ዘሎ ህዝቢ እቲ ዝበረኸ እቲ ዝሓየለ እዩ ምክንያቱ ቤት ትምህርትና ሲ ኣ

0: መንበሪ ዝተሰርሐ ገዛ እዩ። ኣብ ውሽጢ የመን ፀጋም ብጎኒ ንክልተ ነፀላ መንደቕ ሲ ንክልተ ነፀላ መንደቕ ናይቲ ገዛ ሲ ገዛውቲ ኣሎ ጎረባብትና ዝሰምዕ ሕጂ ብዝከኣል መጠን ቶም ደቅና ንነግሮም ኢና ቆልዓ ቆልዓኻ ጫቕጫቕ ኣሎ ረቢሽኩም ኢና ግሊ ኢሉ ዝዛረብ ሰብ የለን
1: ዕላማኻ ክትሃርም ጥበብ የድልየካ። ኣብ ሱዳን ዝሰርሑ ዝነበሩ መምህራን እምበኣር እቲ ዘድልዮም መልእኽቲ ቀስ ገይሮም እዮም ዘስልኽዎ ነይሮም። ነቲ ሕብረተሰብ መሲልና እናተጓዓዝና ዕላማ ንሃሪምና ኢና። ድሕሪ ምባል
0: ብልክዕ ብኩሉ መዳያት ሃሪምና ዋላ ብፖለቲካ ዋላ ብብልፅነት ናይቶም ዝመሃርናዮም ንህና ንበዓልና እውን ተመሂርና ውፅኢት ተረኺቡ ወይ ሰሪሒ እዩ። ዋላ ድሕርና ፅነት ኣብ ዝተፈላለየ ዋላ ብኤርትራ ዋላ ወፃኢ ከይዶም ብዝተፈላለየ ንረክቦምን ብሉፃት ተምሃሮ ኮይኖም እዮም።
2: ኣና ሓደ ካብ ዝሕበነሉ ቦታ ሰራሕ ኮ ኣብ ሱዳን እዩ። ብጣዕሚ ተዓዊትና ኢለ ዝሓስብ
0: ምጥፋእ ማሃይምነት እውን ተኸይዱ እዩ ተሓጋዚ ናይቲ መደብ ምክንያቱ ካል ናይ ተመምርሒት ስለ ዝነበረት ቶም ዓበይቲ እውን ከም ዝመሃሩ ተገይሩ እዩ። ሕጂ ነቲ ንቕሓት ክም ንምባል ሲ ተን ስድራ ብን ባዕለተን እውን ተን ኣንቢቦም ፅሒፎም ዘይክእሉ ከም ዝመሃሩ ክግበር ኣሎ ተባሂሉ እውን ስለ ዝነበረ ኣብቲ ምጥፋእ ማሃይምነት እውን ሓያል ውፅኢት ስለተሰርሐ ከም ዝበለካ ሙሉእ እዩ ነይሩ ማለት እዩ። እዚ ሕጂ ትምህርትን ዓበይቲ ኢልና ንዛረበሉ ዘለና ሲ ሰረቱ ንሱን ሜዳ ኣብ 83 ፅልዋ ናይ ቤትምህርቲ ሰውራስ ኣብ ቤትምህርቲ ሰውራስ ዝተምሃሩ እዮም ኣብ 83 ዘመተ ካይዶም ማለት እዩ።
1: ካብዞም ኣብ ቤት ትምህርቲ ሱዳን ዝነበሩ መምህራን ተጋደልቲ ገለ ኣብ ንጡፍ ስራሕ ኣለዉ፣ ገለ ድማ ነዚ ዝዕለል ዘለዎ ታሪክ ገዲፎም ሓሊፎም።
0: ዋ ሕጂ ሓደ ምስ ብርቱዕ ስንክልንኡ ኣብኡ ዝመሃር እሞ ናይ ብሓቂ ብተወፋይነት ዝሰርሐ ንሕና እውን ክንኸነኣምኖ ንፅገም ንዝነበርና ክሳብ ክንደይ ዓይኒ ዓይኒ እየ ኣብ ዓይኒ ከማን ኣብ ደገ ከይዱ ትራንስፕላንት ማለት ዓይኒ ተተኪ እዩ ተገይሩሉ። ሕጂ ንሱስ ካብቲ ንሃና ንላዕሊ ፅዕነት ነይርዎ ምክንያቱ ክእለት ካዓ ስለ ዝነበሩ ናይ ስእሊ ናይ ስነ ፅሑፍ ናይ ስፖርት ንጡፍ ህርኩትን ስለ ዝነበረ ምምህርና ነይሩ ተስፋ ጋብራ ራዕዶ ንብሎ ኮማንዶ ብሉ ሕጂ ኣሎ ማለት እዩ። ኣብዝታይ ንሱ ክነግር ከሎ ቲ ኣብ ደገ ዓብዲ ጥልያን ከይዲ እቲ ስታይ ተገይሩሉ ካብኡ ኣነ ብፀተይ ገዲፈ ክምለስ የ ኢሉ እዩ ከዓ እንደገና ኣብ ስታይ መፅኡ ማለት እዩ። ካልኦት ስንኩላት ኣለዉ በዓል ብርሃን ስረስ ዝብሎም እውን ስንኩል እዩ ጥና ብሉን ብሓል ናሃና እውን ጠርናፊና ዝነበረ ኣብ ፖርትላንድ ግርማ ኣለም ተኪአ ዝብሎ ኣለካ ስንኩላት ንሶም እውን ፀጋይ ንብሎ እውን ጠውኢሉ ተመሳሰለ ናይ ዓይኒ ፀገም ዘለዎ ሕጂ ኣብዚ ዘለዉ እዮም ንሶም ናይ ውልቆም ሂወት የካይዱ ኣለዎ ምስ ኩነታቶም ካልኦት እውን ብዙሓት ኣለዉ
2: ነጋሲ ገብረ ድንግል ተወልደ ብርሃ ዝበሃሉ ኣብ ዞባ ደቡብ ኣሎ ኢና መጀመርታ ኸይድና ዳሕራይ ግን ኣማኒኤል ተክለ ትኩእ ሃብቶም ስቴፋኖስ ሃብተ ሚኒስተር ዝተሰወአ ንሱ ምሳና እዩ ነይሩ መኮነን ኢሳቅ ዝበሃል ድሕሪ ነፃነት ተሰውኡ እዚኦም ኣብ ከሰላ ድሒሮም ዝመፁ ኣብርሃም በርሀ እዚ ናይ ክረምታዊ ማእቶት ሓላፊ ዝነበረ እዚኦም ኣብ ከሰላ ነይሮም። ካልኦት ተክለ ሃይማኖት ዝበሃል ተስፋ ኣለም ትኽክሉ ኣብ ናይ ንኡስ ዞባ ሓላፊ ኣብ ሰገነይቲ ኣሎ እዚኦም ኣብ ከሰላ ይመፁ ዳሕራይ ግን ኣብ ካልእ ከይዶም ከም ዳይረክተራት ከም ገለ እንዳኮኑ ኣብ ሱዳን ካብ ዘገልግሉ ዝነበሩ እዮም። እዚኦም መጀመርታ ዝኸድና 20 ኢና ዳሕራይ ግን እንዳተወሰኹ እንዳተወሰኹ ብዙሓት ኮይና ማለት
0: እዩ። ፍትዊ ሕጂ እዚ ናይ ክረምታዊ ስራሕ ፍትውልወልደወል ገርግስ ምሳናይሃብቶም ስንኩላት ክሳብ ሕ
2: በኩረ ፅን በኩረ ዚ ናይ
0: ተኻይዱ ዘሎ ስርዓተ ትምህርቲ ናይ ኤርትራ መሰረቱ ናይ ሰውራ እዩ።
1: ታሪክ ቤት ትምህርቲ ሰውራ ናብ ንኡስ ወለዶ ክመሓላለፍ ብጉቢኡ ክስነድ ዘለዎ

ብዙሕ ደረቕ ስእልን ተንቀሳቐስን ክህሉ ይኽእል እዩ። ግን ኣብ ቤት ትምህርቲ ሰውራ ብዙሕ ዛንታታት ስለ ዝተፈጸመ ብዝርዝር እዩ ክጽሓፍ ዘለዎ። ነዚ ኸዓ ኲላትና ኣባላት ቤት ትምህርቲ ሰውራ ብዘይወዓል ሕደር ክንሓስበሉ ዘለና እዩ ብምባልዮም ኣብ መወዳእታ ርእይቶኦም ኣቐሚጦም

0: ዘለና ሕጂ መምሃሪ ቻርት ማለት እዩ። ክትምህር ከለካ ሲ መሳለጥያ የድልየካ እዩ። መሳለጥያ ብኸመይ ይዳሎ ነይሩ? እዚ ብኢድ እዩ ዝዳሎ ነይሩ። እዚ ብኢድ ተዳልዩ ንብሶ ከፍ ተምሃራይ ከዓ ኣብ ቅድሚ ተምሃሮ ወፅኡ ይገልፅ ብዛዕባ እዚኣ ሕጂ እዚ ይገልፅ እዩ ዘሎ። ዓፅሚ እንታይ እዩ? ዓፅሚ ምናትን ዝበሃል እንታይ እዩ? ኣብየናይ ክፋል ናይ ኣካላት ናርከብ እንዳገለፀ ከሎ ዝወፀ ስእሊ እዩ። ነዚ ሕጂ ምእንቲ ኣብ ጥራዞም ከስፍሩ ከይሽግሮም ከዓ ንነብሶ ከፍ ተምሃራይ ብዚኣ ብዝናኣሰት መንገዲ ተሳኢላ ኣብ ኢዱ ትወሃቦ ኣብ ጥራዙ ከዓ ኣብ ገዝኡ ቀሲሉ የስፍራ ነይሩ ማለት እዩ። እዚ ንሪኦ ዘለና ተማሂሩስ ድሮ ኣብ ምንባብ በፂሑ ሕጂ ናበይ ንኸይዳ ኣለና? ካብቲ ዝጀመረ ትምህርትስ ናብ ውፅኢት ንኸይዳ ኣለና ማለት እዩ። እዚኣ ንበዕላ ሕጂ ተማሂራ ድሮ ናበይ ሰጊራ ኣላ? ናብ መምህር ሰጊራ ኣላ። ኪኖ ምምሃር ሲ ሞያዊ ብቕዓት ከም ዘምፅእ እውን ይኸይድ ነይሩ ማለት እዩ። ሕጂ ኣብቲ እዋን እቲ ዝመሃርናዮም ኣብ ሓሙሻይ ክፍል በፂሖም ኦፕሬተራት ዝኾኑ ሓካይም ዝኾኑ ክሳብ ሕጂ እውን ኣብ ዞባታት ይሰርሑ ኣለዉ። እዚኦም ሕጂ ፍርያት ናይቲ ምጥፋእ መሃይምነት እዩ ማለት እዩ። ነዚ ንምግባር እዞም ኣብዚኣ ንሪኦም ዘለና ሕጂ ኣባላት ባህሊ ናይ ቀያሕቲ ዕንባባ እዮም። ንሕና ንድሕር መስመር ወፂና ምጥፋእ መሃይምነት ክንምህር ከለና እዚኦም ከዓ ጎድኒ ጎድና ትምህርቲ ኣገዳስነት ናይ ትምህርትን ኣብ ዞባታት ኣብ ድሕር መስመር መፂኦም ባህሊ ብግቡእ ምርኢት ይካየድ ነይሩ። ኣብ ነብሶ ከፍ ዓዲ እንዳኸዱ እዚ ምርኢት እዚ ከዓ ይካየድ ነይሩ። ነቲ ወፍሪ ንዕኡ ሓገዝ ንምግባር ሕጂ ባህላዊ ጎስጓስ ኣነ ዓሰርተ ግዜ ካብ ዝዛረብ ሓንቲ ደርፊ ኣተኣኽሎ ሕጂ በታ ሓንቲ ደርፊ መሃይምነት ምጥፋእ መሃይምነት ትብል ደርፊ ላ ንኣብነት ኣብ ዝድረፍ ንረሽ ኣብዚኣ ሕጂ እሳ እንድሕር ተደሪፋ ኩሉ ተምሃራይ ሒዛ ኩሉ ቆልዓ ሒዛ ኣብ ነብሶ ከፍ ገዛ ተኣቱላ ማለት እዩ። ስለዚ መሃይምነት እንድሕር ኣጥፊእካስ እንታይ ዕቤት ኢኻ ከተምፅእ ትኽእል ካብኣ ኢና ንብገስ። ምክንያቱ እዚ ድሕር ዝመፅእ ሕጂ ንሪኦ ኣብ ዝኾነ ጭርሑታትና ዘንብብ ዕንብብ ዝብል ኣብቲ እዋን እቲ ዝጀመረ እዩ። ምክንያቱ ሰብ ክዕንብብ ተኮይኑ ኣብቲ ዝድለኽ በፅሕ ተኮይኑ ከንብብ ኣለዎ። ከንብብ ተኮይኑ ከዓ መሃይምነት ከጠፋ ኣለዎ ማለት እዩ። ካብዚ ተበጊሲ እዚ ውድብ ዝባ ግንባር መሃይምነት ክጠፋ ኣለዎ ዝብል ጎስጓስ ዝገበረ ትምህርቲ ኣብ ኩሉ ዝብል መደብ ከዓ ኣውፅኡ።
1: ኣዝየ ዘመስግነካ ኣቶ ሃብቲ ሓጎስ ስለ ፅፉፉን ንፁሩን ዝኾነ ሓበሬታኻ። ብፍላይ ድማ ነዛ ከንብላ ዝፀናሕና ካብቲ ብዙሕ ኣብ ኣዳራሽ ዞባ ማእከል ንስእሊ ዝቀረበ ነታ ጎስጓስ ናይ ምጥፋእ መሃይምነት ወይ ድማ ዘመታ ናይ ቤት ትምህርቲ ሰውራ ትብል ኢና ከም መደብ ኣቕሪብናዮ ሞ ኣዝየ ዘመስግነካ ደጊመ እንኳዕ ናብዚ በዓል ንምስራት መበል 50 ዓመት ወርቃዊ እዮቤሉ ኣብቃዓኩም ክብሉ ይፈቱ
0: ይቀኒየለይ።
2: ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ። ናይ ሎሚ ትሕዝቶ መደብ ማእገር ብምክንያት ምምስራት መበል 50 ዓመት ቤት ትምህርቲ ሰውራ ንዕኡ ዝድስስ ዝተፈላለዩ ትሕዝቶታት ኢና ክነቕበልኩም ፀኒሕና። ከምኡ ድማ ኣብ ኣዳራሽ ዞባ ማእከል ዝነበረ ብምክንያት እዚ ወርቃዊ እዮቤል ናይ ምምስራት ቤት ትምህርቲ ሰውራ ዝተካየደ ስእላዊ ኤግዚቢሽን እውን ኣካል ትሕዝቶ መደብና ጌርና ኢና ናብኹም ክነብሎ ፀኒሕና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ እዩ ክኾን ምረኻብና። ክሳብ ሽዑ ሰሰናይ ብሩቅና እናበልኩ ቅድሚ ምስንባተይ ንስ ከም ፀናሕና ጋዜጠኛ ሳምራይት ሊቪዮ ከምኡ ድማ ሰኣላይ ኣስመሮ ሚሳቅ ብምዃን ኢና። ሕጂ ድማ ናብ ዝሰርፉ መደባት ኤሪሲቪ ነስክረኩም።

0: ንምስራት ቤት ምርሰውራ ምስቲ ሽዑ ዝነበረ ኩነታት ኣዛሚድካ ዝጥመጥ ጥራይ ዘይኮነስ ዝቦ ሓይልታት ዝተምሃረ ምዕቡል ሕብረተሰብ ምህናፅ ንዓውስ ሰውራ ኣዝዩ ኣገዳሲ ረቑሒ ምዃኑ ኣሚኑ ስለ ዝተበገሰ ገና ሰውራ ብዕሸሉ እንከሎዩ ዓቲቡ ክሰርሐሉ ጀሚሩ። ማዕረ ማዕረ እዚ ኣብ መወዳእታ ስሳታት መጀመርያ ሰብዓታት ጸላኢ ኣብ ልዕሊ ሓፋሽ ህዝቢ ኤርትራ ሰፊሕ ህልቂት የውርድ ስለ ዝነበረ ኩኖቲ ናብ ስደት ዘምርሐ ህዝቢ ብኣሽሓ ዝቝጸራ ስድራ ቤታት ኣብ ትሕቲ ዕቑባ ህዝባዊ ሓይልታት ደብዓታ ብዝተባሃለ ቦታ ተዓቒበን ስለ ዝነበራ ቤት ምርሲ ሰውራ ንኽምስረት ካብ ዝደረኹ ረቑሒታት እዩ ነይሩ። ህዝባዊ ሓይልታት ድሮ ኣብ መፋርቅ 1975 ዓ.ም ኣብ ትሕቲ ዜና ንምንቕቓሕን ክፍሊ ትምህርቲ ኣቒሙ ክዳለወሉ ጀሚሩ ስለ ዝነበረ ነቲ ድሒሩ ዝመጽእ ምዕባሌታት ቀዲሙ ተዳልዩሉ ይጸኒሑ። እቲ ውድብ ኣዝዩ ህቡብ እናኾነ ምስ መጸ ሓያሉ ትሕቲ ዕድመ ቈልዑ ብተጋደልቲ እናተመሰጡ ናብ ሜዳ ይውሕዙ ስለ ዝነበሩ ነዚኦምን ካልኦት ደቂ ስዋኣትን ኣካል ናይቲ መደብ ኮይኖም ናብ ትምህርቲ ከም ዝሳተፉ ተገብረ። በዚ መሰረት ቤት ትምህርቲ ሰውራ ኣብ መወዳእታ 1976 ዓ.ም ብ350 ተምሃሮ ኣብ ዜሮ ዝተባሃለ ቦታ ጀሚራ። ብድሕርዚ ሓያሉ ካብቶም ናብ ሱዳን ተሰዲዶም ዝነበሩ ቈልዑ ክጽምበርዋ ስለ ዝጀመሩ ቁፅሪ ተምሃሮ ቀልጢፉ ክዓቢ ተረአየ።
1: 75 ሓደ ናይ ትምህርቲ ኣካል ሰንፈር ትምህርቲ ኣቑሞ ኣብ ትሕቲ ክፍሊ ዜናን ፕሮፓጋንዳን ዝበሃል ዝነበረ ሽዑ። ስለዚ ብከምዚ እዩ እቲ ናይ ትምህርቲ ስራሕ ተጀሚሩ። ንሱ ክጅመር ከሎ ሽዑ ንቆልዑ ዝኸውን መደብ ኣዳሉ ቤት ትምህርቲ ናይ ቆልዑ ክኽፈት እዩ ዝብል መምርሒ ተዋሂቡ። ብዓይነት ሰብ ክትሪኦ ከለካ ሓደ ክልተ ናይ ማስተርስ ወይከዓ ናይ ካልኣይ ድግሪ ደረጃ ትምህርቲ ዝበፅሑ ውን ነይሮም ና እዮም። ካልኦት ድግሪ ዝነበሮም ገለ ነይሮም። እቶም ዝበዛሕና እኳ ተምሃሮ ናይ ዩኒቨርሲቲ ወይ ናይ ኮሌጃት ዝነበርና ኢና። ገለ ከዓ ካብ ትካል ምስልጣን መምሃራን ዝመፁ ወይ ከዓኒ ኣብኡ ሰልጢኖም ንገለ ቁርብ ግዜ ዝመሃሩ ነይሮም።
2: እቶም ውሑዳት መምሃራን ተባሂሎም ግን ኣዝዮም ዓብዪ ተራ ነይርዎም። ኣብ ምድላዊ መፅሕፍቲ ይኹን ኣብቲ ሰብ ምእላይ ይኹን ኣብ ተምሃሮ ምእላይ ይኹን እቶም ተምሃሮ እውን ደረጃኦም ይፈላለዩ። ገሊኦም መረናእሽቱ፣ ገሊኦም ማእከሎት፣ ገሊኦም ዓበይቲ ብጋንታታት ተማቃቂሎም እዩ ዝስራሕ ነይሩ። በዓል እንዳ ራህዋ፣ እንዳ ትርሓ ሰብቲ፣ እንዳ ናስራ፣ እንዳ ኼርያ ዝበሃል።
1: ምናልባት መጀመርታ 350 ኣቢሉ ጀሚሩ ምሽልና ነዊሕ ከይፀና ሕጂ ካብቶም ትምህርቲ ተጀሚሩ ምስ ተባህለ ኣብ ሱዳን ዝነበረ ህዝቢ ወም ወደቅና ከዓ ክንሰዶም ኣብኡ ክመሃሩ ኢሉ ተሳሚዑ ጎስቋስ ተገይሩሉ ማለት እዩ። ደቅኹም ከነምህረልኩም ተባሂሎም ሕራ ኢሎም ተሳሚዖምሉ ካብኡ ሕጂ ክመፁ ጀሚሮም። እዚ ሓደ ካብቲ ነቲ ቤት ትምህርቲ ቁፅሩ ንክዓቢ ዝደረኸ ረቑሒ እዩ።
0: ከምቲ ፕሬዚደንት እስያስ ኣፈወርቂ ኣብ ብሩራዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ኣብ መጽሔት ፊተውራሪ ዝበሎ ታሪክ ቤት ትምህርቲ ሰውራ

0: ሓደ ክፋል ናይቲ ኣብ እዋን ሓርነት ኣወቃልሲ ዝነበረ ናብ ቆልዑን ዓበይቲ ዜጋታትን ዝቐንዐ ሰፊሕ ትምህርታዊ መደባት እዩ ነይሩ። ታሪክ ቤት ትምህርቲ ሰውራ ፍሉይን ዝያዳ ኣገዳስን ዝገብሮ ነገር እንተሃልዩ ከዓ እቲ ቤት ትምህርቲ ማእከልን ኣማእዛንን ናይ ኩሉ ኣብ ህዝብን ሰራዊትን ዝካየድ ዝነበረ ትምህርታዊ መደባት እንተላይ ምጥፋእ ማሃይምነት ዘመተ ዘጠቓለል ምንባር እዩ።
1: ቀደም ኣብ እዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ውሃብ ስለ ዝነበረ እቲ ንሕና ንምሃሮ ዝነበርና ንዕኡ እናዘከርና ገሊ ከዓ ምስ ተሓፈሻዊ ዝነበረና ፍልጠት ኣብ ትምህርቲ ቆልዓስ እንታይ ተምሃርናዮ መሓይሽ ተባሂሉ ብምይይጥ እዩ ከይድ ነይሩ። እዚ ሓደ ሓሙሽተ ዝኾነ ኮሚቴታት ብዓይነታት ትምህርቲ ናይ ቁፅሪ፣ ናይ ስነ ፍልጠት፣ ናይ ጂኦግራፍ፣ ናይ ታሪክ፣ ናይ ትግርኛ ተባሂለን ቆይመን ኣብኡ ተኸፋፊልና እዞም ተላሰክ ንኹም ሰባት እናተማየጥና እናተኸታዕና እዘን ተምሃርናዮም በዚ ተጀመርና ዘዳሕራይ ተወሰኽናሉ እናተባህለ ክሳብ ሳልሳይ ክፍሊ ከስርሕ ይኽእል ዝብል ሓደ ሓፈሻዊ ሓሳብ ኣምፅኢና ዳርጋ ዝሰባሚዕናሉ ማለት እዩ። ድሕሪኡ ነዚ እምበኣር ስጋነልብሶ ተባሂሉ መፅሓፍቲ መፅሓፍ ተጀሚሩ ማለት እዩ። ንቆልዑ ኹም ዝኽእሉ
2: ልክ ኣብታ ክላስ ትጅመረላ ግዜ ሽዑ መፅ ለ ሕጂ 13 መምህራን ፀኒሖምኒ ኣነ ምስ መፅሁ ከዓ 14 ኮይንና ማለት እዩ። 9 ደቂ ተባዕትዮ ነይሮም፣ 5 ከዓ ደቂ ኣንስትዮ ነይሮም። እጂ በዚ እቲ ትምህርቲ ተጀሚሩ ማለት እዩ። እተን ዝነበሩ ተምሃሮ ካብ ቀዳማይ ክሳዕ ሳልሳይ ክፍሊ እዩ፣ ቀዳማይ ካልኣይ ሳልሳይ ክፍሊ ኢና ጀሚርና። ሕጂ እቶም ክዕሎም ኢሎም ዝመፁ ቅርብተይ ተማሂሮም ዝመፁ እሳቶም ገሊኦም ሻጥሻይ ሻብዓይ ገነ ዝበፅሑ ነይሮም፣ ግን ብኣምሓርኛ ዝተምሃሩ ስለ ዝኾኑ ንኩሎም ናብ ሳልሳይ ክፍሊ መሊስና ኣብ ሓደ ክፍሊ ኢና ኣኪብናዮም ማለት እዩ። እቶም ዝጅምሩ ዝነበሩ ከዓኒ ኣብ ቀዳማይ ክፍሊ ደቂ 7 ዓመት ዝኾኑ ብክልቲኡ ቋንቋ
1: ዝባ ሓይልታት ግን መምርሒ ሂቡ ነይሩ። ሽዑ ትምህርቲ ብቋንቋ ድክኸውን ኣለዎ። ኣብ መጀመርታ ከዓ ብትግርኛን ብትግረን ክንምህር ከም ዘለና ነዞም ቆልዑ ዝብል መምርሒ ተዋሂቡ ነይሩ። ብከምዚ ጀሚሩ እቲ ምድላዋት
3: መምህር ክትኮኑ ኢኺ ምስ ተባሃልኩ እታ መምህር እታ ቀዳመይቲ እንታይ ማለት እዩ ኣነ ከመይ ድኣ ሓደ ክትጋደል መፅኢኻ መምህር ካሊእ ኣነ መምህር ክኸውን ይኽእል ድ ኣይክእልን እየ። ብተወሳኺ ካብኣ ዝዓበየት መምህር ናይ ትግሬ ኢኺ ኢሎምኒ ወዲ መሓመድ ዝበሃል ስው ነይሩ። ኣቦታት ካብዞም ኣቦታት እዩ መምህር እዩ ከዓ ኣብ ኩሉ ይሳተፍ ነይሩ። መምህር ናይ ትግሬ ክትምህር ኢኺ ምስ በለኒ ኣነ ሰንቢዴ ጥራይ ዘይኮንኩስ እቲኣ መምህር ገሪማትኒ ነይራ ካብኣ ዝኸበደት መፅኣትኒ ማለት እዩ።
0: 1977 ዓ ም ዝበዝሐ ክፋል መሬት ኤርትራ ሓረ ኣብ ዝኾነሉ ዝነበረ እዋን ህዝባዊ ግንባር ናቱ ስርዓተ ትምህርቲ መስሪቱ ስለ ዝፀንሐ ኣብተን ሓራ ዝወፃእ ከተማታትን ገጠራትን ብኡ ንብኡ ንጥፈታት ትምህርቲ ጀሚሩ ጥራይ ዘይኮነስ ባዕላይነት ቤት ትምህርቲ ሰውራ ተማእዝዩን እዩ ዝካየድ ነይሩ። ካብ ሽዑ ጀሚሩ መንግስታዊ ቅርፅን ስርዓተ ትምህርትን ሒዙ ክሰርሓሉ ስለ ዝጀመረ ከዓ ዝተፈጥረ ሃጓፍ ኣይነበረን።
1: ብዙሕ ቦታታት እናሰዓረ ብዙሕ ቦታታት ሓራ ምስ ገበረ እንተላይ ከተማታት ክሳብ በዓል ክበረን ደቂ ኣምሓረ ዝነበርኦ ኣብኡ ዝነበሩ ቆልዑ ማለት ከም መንግስቲ ኮይኑ ክሰርሕ ዝድርኽ ኩነታት ተፈጢሩ ማለት እዩ። ሓደ ካብቲ ክገብሮ ዝነበሩ ከዓ ቆልዑ ነይሮም ኣብኡ ትምህርቲ ክመሃሩ ዘለዎም ወይ ዝመሃሩ ዝነበሩ ሞ ተቋረፆም። ሽዑ ሓያት ዓቕሚ ናይ ህዝባዊ ግንባር እውን ምስ ቀደም ዝነበረ ሰቢቁ ተመሓይሹ ኣፃፂፉ ስለ ዝነበረ ኣብ መብዛሕትኡ ካብቲ ሓራ ወፂኡ ዝነበረ ቦታታት ትምህርቲ ከምዝጅመር ተገይሩ
2: ዝነበረ ናይ ዓድታት ምንዳት ገሊኦም ናርኣይዎም ስድሮኦም ሓዊ ዝነደዱ እዮም ሸቕሎት ናይ ኣቦኻ ምስኣን ኣዴኻ ምስኣን እወ ዝኽትምና ተሰሚዕዎም ዝመፁ ቆልዑ እዮም ነይሮም።
4: ኣብ ወርሒ 7/8 ምዝላቕ ምስ ተገብረ ንሕናቶም ቀያሕቲ ዕምባባ ነበርና ምስ ህዝባዊ ግንባር ኣዝሊቕና ማለት እዩ። ሳሓል ገለ ክበሃል ከሎ ሲ ከምዚ ሙሉእ ሓደ ርእሱ ዝኽኣለ ከተማ ገለ ከምኡ ኮይኑ ዝስማዓካ ብዝኾነ ግን እቲ ምዝላቕ ሽዑ ምስ ጀመርና ኣብ መገዲ ከለና እዩ ጀሚርና ትሕሰብ ማለት እዩ ትጥሜት ገለ ሲ ኣብ መገዲ ከለና እዩ ጀሚርና
5: እቲ ገድሊ ይጅመር ነፈርቲ ይመፃና

0: ሓባና እቲ ማጨው እቲ ዝሓሰኸ ምብላዕ ካብኣ ጀሚርና ከዓ ኣብኣ ቀኒና ነፈርቲ ደድሕርና
1: ዶች ጫማ ገይረ የወፅ ዳዕራ ቤት ምሶራ ግን ምሳይ ክቕፅል ስለዘይከኣለ እቲ ጫማ ተጓሒፉ እዩ ምስ ተጓሕፈ ካልእ ቀያር ጫማ ክረክባ ይኩንኩንግ ተጓሒፉ ጫማ ድበሃል ኣይነበረና ቤት ምሶራ ኩላና ክሳብ ሓደ ኣርባዕተ ዓመት ዝኾን ብጥራይ እግርና ኢና ከድና ኣብቲ ዝነበረ ናይ ዕድመ ደቂ 11 ዓመት 12 13 ጥራይ እግራ ነዚ ኩሉ በረኻታት ትኾኖ ወላት ናይ መወዳእታ ናይ ምዝላእ ግዜ እውን ስጋዕ ጀላንቲ ንበፅሕ ብጥራይ እግርና ኢና

0: ዝረአና ናይ ብፍላይ ተን ኣሌቲ ናይ ክንዲ ኣዲኦም ኮይነን ክስተብቲ ናይ ደ ቦታ ክተከኣ ብዙሕ ፅዕራ ነይሮም እቶም መምህራን እውን ከምኡ ኣቦታት ዝበሃሉ እውን ነይሮም እቶም ኣቦታት ካኣቱ ናይ ቦተራ ክትክኡ ብከምዚ ሕጂ እቶም ምስኦም ዘለዉ ከዓኒ ኣሕዋት ኮይኖም ክነብሩ ከም ሓደ ስድራ ቤት ዝኾነሉ ኩነታት ንምፍጣር ንከምዚ ዓይነት ንምምችቻእ ብዙሕ እዩ ተሰሪሑ።
1: ብዙሓት ኣቦታት ኮይኖም በዓል ወዳሂለ በዓል ስው ወዲ ሕድሩ በዓል ስው ወዲ ዋሻይ ኣብ ቁጠባናህና እውን ዓብተራ ዝነበሩ በዓል ስውእ ወዲ ባህታ በዓል ስውእ እታልማ ዝሃብቲ ካልኦት ካልኦት ሕክምና ከዓ በዕለ ወጣሽ ካብቶም ቀዳሞት እየን ዓብተራ ነይርዋ ወጣሽ ምስ ኣባላታ ናይ ሕክምና ናይ ሓለዋ ጋንታ ነይሩና
0: መሳርሒታት ኣይነበረን ናይ ትምህርቲ መሳርሒታት ናይ ምግብና ኣይነበረን ግን በቲ ዘለካ ክትገብሮ ስለ ዘለካ ንገብሮ ኣለና ዝብል ሕልና ስለ ዝነበረ እቲ ትምህርቲ በተን ዝነበራና ሰሌዳን ኩርሽን ወላ መለማመድ ድ ኤክሰርሳይዝ ድ ዋላ ብሕፃ ሳይ እናገበሩ ተምሃሮ እቲ ትምህርቲ ጀሚርና ያቶን ውሕዳት ዝነበራና ጥራ ውስጢ ከዓኒ ብግቡእ ከም ዝጥቀሙለን ዋላ ሓደ ንክልተ ዝወሃበሉ ግዜ እውን ነይሩ ብከምዚ ሓሊፍናዮ ማለት እቲ መጀመርያ ግን እቲ ትምህርቲ ካብ መጀመርያ ጀሚሩ እቶም ቆልዑ ነፃ ኮይኖም ከምዝዓብዩን ነፃ ኮይኖም ክሓቱ ክምልሹ ከም ዝኽእሉን ምስ መምህራኖም ከም መምህርን ተምሃራይ እንደይኮነስ ከም ናይ ቀረባ ኣዕሩኽ ወይ መሓዙት ኮይኖም ክረዳድኡ እምበር እቲ ሓደ ላዕሊ እቲ መምህር ላዕሊ እቲ ከዓ ታሕቲ ወይ እቲ መምህር ዝፈልጥ እቲ ተምሃራይ ዘይፈልጥ ኮይኖም ክኾኑ ከምዘይብሎም ካብ መጀመርያ ተታሒዛ እዚኣ
1: እቲ ቤት ትምህርቲ ብትግርኛን ብትግሬን ቋንቋ ኣዲ ምህር ነይሩ ኣብ ርእሲኡ እንግሊሽን ዓረብን ነይሩ ካብቲ መፃሕፍቲ ዘዳለዎ ከምኡ እንዳተርገሙ ኣብ ናይ ትግሪ በዓል እስማዒል ወዲ መሓመድ በዓል ዕስማ እንዳፍላ ኣብ ዓረብ ከዓ በዓል ማስሞ ወዲ በሺር ነይሮም ኣስታዝ ስዒድ ነይሩ እጂ እዚኦም እቶም ቀዳሞት ንጠቅስ ስለ ዘለና እምበር ብዙሕ ኣብ ዝተፈላለየ ግዜ ብዙሕ መምሃራን ብዙሕ ኣለይቲ ብዙሕ ካሊእ ካሊእ ነይሩ
2: ምርሰራ ብሽሕን 979 ወርሒ 12 ኣብ ጀልሃንቲ ኣዳርጋ ሰውነ ጋይሽ ከለዉ የመፅያ ክመፅእ ከለኹ ከዓ ኣጋጣሚ ተወጊአ እንዳስንኩላን ናይ እዳውን ናይ ዓይኒ ኣእዳው ናይ ገለ ተባሂልና ተወዚዕና ኣጋጣሚ ሽዑ እዚ ምንቕቓሕ ዝበሃል ነይሩ ብዓራግ ኣነን ሰሎሙን ወዲ ገብሩ ዝበሃል ቤት ትምህርቲ ሰብራ በፅሓና ዕድመና እውን ብተዛማዲ ንእስ ኢሉ ስለ ዝነበረ ንሕና ናይ ፀላእናያን
3: ቤት ትምህርቲ ሰብራ ኣብ ዜሮን ሳትረብን ክኸውን ዝተመርፀሉ ቀንዲ ምክንያት እቲ ቦታ ስንጭሮታት ዝበዝሖ ብምዃኑን ካብ ደብዳባት ነፈርቲ ንምክልኻል ዝሓሸ ፅሩይ ማይ ዝርከበሉ ቦታ ብምዃኑ ኣብ መጀመርያ ሰብዓታት በዳህቲ ፀገማታ የጋጠሞን እዚኡ ኹን እምበር ፀኒሑ ምዝላቕ ስለ ዘርከበ እቲ ኩነታት ንቤት ትምህርቲ ሰውራ እውን ኣዝዩ ጸልይዎ እዩ ልዕሊ ኩሉ ምስ ምዝላቅ ቁፅሪ ተምሃሮ ኣዝዩ እናበዝሐ ስለ ዝኸደ እቲ ዕማም እናኸበደ ኺዱ ዝባቦ ግንባር ሰራዊቱ ክቕልብ ኣብ ዘይክእለሉ ደረጃ በፂሒ እኳ እንተነበረ ልዕሊ 2,000 ተምሃሮ ቤት ትምህርቲ ሰውራ ሒዙ ንኹሉ እቲ ክመፅእ ዝኽእል ፅንኩር ኩነታት ብትብዓት እዩ ተጸቢእዎ እቲ ኩነታት እናፀንከረ ምስ ከደ ቤት ትምህርቲ ሰውራ ካብ ዜሮ ኣዝሊቓ ኣብ ቀብርወት ሓወልዕ ግልእ ዓየት ዓራግ ግህተብ እናዝለቐት ጀላሃንቲ በፂሓ ብድሕር እዚ ምስ ምጅማር ሻርሻይ ወራር እውን ካብ ጀላሃንቲ ናብ ሓራ መሬት ዓራርብ ክትምለስ እኳ እንተተገደደት ንኹሉ እቲ ፅንኩር ዝበሃል መድረኻት ከከም ኩነታቱ እናሰገደት ዕማማ ብግቡእ እናፈፀመት ኣብ ዝለዓለ ደረጃ ብቕዓት በፂሓ እያ
2: ካብ ሓወልዕን ካብ ግህተብን ቤት ትምህርቲ ሰውራ ብኣትዮም ኣብ እግሪ ተኽሊ ከለዉ ኢና መፂና ፅላላት ዳሳት እዩ ነይሩ እቲ መምሃሪ ዳሲ እቲ ዳሳት እውን ሙሉእ ኣይነበረን ድሕሪኡ ግን ነቲ ህላወ ናይቲ ክሳይ ንምፃር ገዳይን ዝበሃል ቦታ ነይሩ ኣብኡ ከይድና ሓወልዕ እውን ዝበሃል ካልእ ኣግራብ ቆሪፅና መፅለሊና ሽዑይቲ ክላሳት ዝኸውን እቲ መመገቢ ዝኸውን እቲ መውዓሊ ዝኸውን ፅላላት ኣብኡ ይጅመር ማለት እዩ ሽዑ እዚ እናገበርና ከዓ ኣጋጣማኒ እቲ ኩሉ ግዜ ዛጭርሖ ናይ ህዝባዊ ግንባር ኩሉ ሰብሲ ክምሃር በብዓቕሙስ ክምሃር እዩ ዘለዎ ኣነ ሕጂ ከም ርጫ ሕጂ እቲ ሽዑ ምስ መፃኹ ካብ ሓምሻይ ክፍሊ ምስቶም ኣብኡ ዘለዉ ተምሃሮ በቲ ሓደ ወገን ከም ኣቦ

0: እቲ ሓደ ወገን ከዓ ከምኡ ምርጫይስ ኣብ ክንቲ ምስቶም ተጋደልቲ ብፍላይ ምስቶም ኣባላት ምስም እውን ክምሃር ስለ ዝመረፅኩ ትምህርቲ ብኣ ጀሚረ
1: ብደረጃ ትምህርቲ ስለ ዝተባሃለት ናብታ ሳትረብ ከ ናቶም ሳልሳይ ክፍሊ ጥራይ ንበሃል ሳትረብ ሕጂ ኣዝያ ፅቡቕቲ ቦታ ምልክዕቲ ቦታ ኣኻውሕ ድበዝሓ ማይ ብብዝሒ ዝነበራ ቦታ ንነፈርቲ እውን ኣዝያ ድሓን ንኾነት ደጀን ዝኾነት ቦታ ንዕንጨይቲ እውን ፅቡቕ ክሳይ ክትረክበላ ትኽእል ቦታ ኮይና ትስማዓኒ ኣይነውሐን እምበር ፅቡቕ ግዜ ከዓ ኣብ ሳትረብ ሓሊፈ ማለት እዩ ካብታ ዜሮስ ናብታ ሳትረብ ከይደ ኣብታ ሳትረብ ከዓ ዝጠዓመ ኣለይትና ንዓና ክሕጉስ ኣኢለን ዘይገብርኦ ነገር ኣይነበረንን ምክንያቱ እንጀራ ባኒ ገለ ቅጫ ገለ መለ ዝነበረ ኣብኡ ሽዑ እንጀራ ክስንክታ ገለ ነገር ለውጥታት ክገብራልና ኢለን ጀሚረን ፅቡቕ ቦታ ሓሊፍና ኣጋጣሚ ምዝላቕ ስለ ዝነበረ ካብኣ ከዓ ኣዝሊቕና ማለት እዩ
2: ኣብ ዜሮሲ ከመይ ገይራ ስድራ ቤት ትኸውን ኩሉ ሰብኡሎ ነቲ ቆልዓሲ ሓዊ ከም ዘለዎ ሓፍቶ ከም ዘላቶ ኣቦ ከም ዘለዎ ኣደ ከም ዘላቶ ኮይኑ ተሰሚዕዎ ከም ዝነብር ንምግባር ተፃዕሪ ነይሩ እዚ ለውጡ እዚ ከዓኒ ኣብ ሓፂር ግዜ ክንሪዮ ክኢልና ኢ ናብቲ ቀዳማይ ካልኣይ ዓመታት ርኢናዮ ማለት እዩ ከባቢ 2,000 በፂሖም ኣዝዩ ትቁፅር እ ኣዝዩ ወሲኩ ማለት እዩ ብኡ መጠን ከዓ ንዕኦም ዝምግባን ንዕኦም ዝምህሩን ቁፅሪ እውን ክትውስኽ ኣለካ እዚ ካብ ክፍሊ ተዕሊም ብብዙሕ መፅአን ዘን ኣለይቲ ዝኾና ማለት እዩ ዋላ መምህራን እውን ካብ ክፍሊ ተዕሊም ካብ ኣብ ኩናት ተወጊኦም ግን ገለ ደረጃ ትምህርቲ ዝነበሮም መምህራን ክኾኑ ዝኽእሉ ንሰንከሉ እዚ ሕጂ ተኣኻኺቡ ኣብ ሓፂር ግዜ ኣዝዩ እዩ ዓብይዎ
3: ተጋዳላይ ኣብ ተመደቦ ስለዘድምዕ ኣብ ዝመለፀ ዘይኮነ ኣብ ተመደቦ ስለዘድምዕ ከም ውድባዊ ዕማም ተቐቢሎሞ ድሎ ንድሎ ተላቢሶሞ እቶም ይበር ዘብሉ መምህራንን ኣለይትን እዮም ነይሮም
4: ዝበሃት እምበር ሓርነት ኤርትራ ኣብ ዝቆፃፀሩ ቦታታት ኣብ ቆልዑ ዘናፃፀረ ጥራይ ዘይኮነስ ኣብ ልዕሊ ዕድመ ዜጋታቱን ኣብ ተጋደልትን ማሃይምነት ናይ ምጥፋእ ሓያል ዘመተ እውን የካይድ ነይሩ እዩ በዚ መንፅር ቤት ትምህርቲ ሰውራ ኣብ ውስን ቦታ ዝተሓፀረ ጥራይ ዘይኮነስ ንሃንቀውታን ድሌትን ህዝብን ተጋደልትን ንምምላእ ኣብ ሓራን ሓውሲ ሓራን ቦታታት እውን ኣድማዕ ስራሕ ዓሚመ እያ
0: ማሃይምነት ምጥፋእ እውን ሓደ ካብቲ ዝዓበየ ጎስጋሲ ነይሩ ስለዚ ማሃይምነት ምጥፋእ ኣብ ትሕቲ ኣብ ድሕሪ መስመር ፀላኢ እቲ ቅድሙ ኣብዚ ናይ በዓል ከባቢ ነቕፋ እዚ ከባቢ በዓል ዘራ ዘሎ ገለ ናይ ትግራይ ኣብያተ ትምህርቲ ተኸፊቱ ነይሩ ድሕሪ መፅናዕቲ ተገይሩ ኣብ ኩሉ እቲ ፀላኢ ድሕሪ ፀላኢ ድሕሪ ግንባር ዘሎ ንኣብነት ኣብ ምዕራብ ኣብ ምብራቅ ኣብ ደቡብ ኣብ ሰሜን እዚ ሰሜናዊ በዚ በዓል ሽዕብ ከባቢ ኣብ ዘሎ ኢና ወፊርና
3: ክሳብ ግንቦት ኩሉና ፋሕግና ንምህል ሰነት ኣኻኺብና ንዓላልብ ንምለስ ናይ ክልተ ወርሒ ሳሙኤል ኮሎስ ወሲድና መስከረም ከዓ ናናብ ቦታና ንኸይድ ብከምዚ በቲ ሓደ ነብስና እናማዕበግና በቲ ሓደ ከዓ እቲ ውድብ ዝሃበና ዕማም ናይ ምጥፋእ መሃይምነት ኣብ ኩሉ ከባቢታት ኣብ ምስራሕ ኣቲና
5: ኩሉ እቲ ንሓደ ቆልዓ ክግበረሉ ዘድሊ ክንክንን ናብየትን ከዓ ኣገብራሎም ነረ መምህራን እውን ከምኡ ተወፊኦም እዞም ቆልዑ እዚኦም እታ ዘለ ናዓቕሚ ፅዕ ጌርና ክንህሮም ኣለና ዝብል ኒሕ ስለ ዝነበረ ዋላእቲ ትምህርቲ ከተካየድ ዘድሊ ሓደሓደ ነገራት እንተዘይተረክበ ተወፋይነት ናይቶም መምህራን ስለ ዝነበረ ግን ኣጠቃላለ ክትሪኦ ከለካ እቲ ዓይነት ናይቲ ትምህርቲ ዝነበሮም ብሉፅ ነይሩ እዩ ኣነ ዝብል
6: ሓደ ንቕሓቶም ልዑል ዝነበረ ኮይኑ እስምዓኒ እምበር ሕጂ ንሕና ንኣብነት ዘይ ትበሃል ነራ ደይርስዓ ሓኪም ኣብ በዓል ቀብርወት ኣነ ምስቶም ዓበቕሊ ሓሚሙ ነበሩ ዓበቕ ሓይመ ነረ ሽዑ ዓበቕካ ኩሉ ነብስ ከይድወፀካ በቃ ዳውካ ይትበል ዋላ ኩሉ በቃ መቐመጫ ከይትበል ገለመለ ኩሉ ዳሕራይ ጋንታ ክትፍለ ምስቶም ዓበቓ ትኸውን ሕጂ ተራቢላ ክዳውንትካ ውፅያ ገለመለ በኒየሎ ትመስል ገራ ለኽያ ገለመለ ብትፀሓይ ኮፈሉ ዝብለካ ድሓር ኮፍ ምስበልካ እንደገና ሓፍ ክትብል ከለካ ትቑስልኻ መሽለጥለጥ እዩ ዝብል መሊሱ ጥራሕ ማዕኮርካ ስለ ዘለካ ማለት እዩ ሕጂ እቶም ሽዑ ዝነበሩ ኣለይቲ እገርመኒ ዋላ ምግብናኻ ዋላ ገለ ዋላ እቲ ፅሬትካ ገለ ብዓቕሞም እካያተሉካ ብጣዕሚ ብዘይመጠን ምክንያቱ ርእዎ ኣለዎ ንሕና ከማ እናጓብዝ ንበሃል ማለት እዩ በቲ ግዜ እቲ ክንደይ ንኣሽቱ ህፃናት ነይሮም በቃ ኣብ መደቀሲኦም ድሸኑ ገለ ነዚ ኩሉ ሲ ዋላ

0: ሕጂ ትሪአኒ ዲኻ ኣብዚ ክንደይ ውርዝያት ደቂ ኣንስትዮ ኣለዋ፣ ክንደይ ውርዝያት ሰብ ሓዳር ኣለዋ። ነዘን 4-5 ቆልዑ ከዓ ለድ ክእላ ስድራ ቤታት ትርኢኻ ማለት እዩ። እቲ ኣብቲ ግዜ እቲ ግንሲ ንኣማይት ቆልዑ ከም ጌርካ ክትኣልዮም ቀሊል ኣይኮነን። ሪጋ ጌርካ ክትሓፅቦም ከም ደቅኻ ክዳውንቶም ሓፂብካ ሓፂብካ ክተቐምጦም ፅሬቶም ክትከታተሎም ፅፍሮም ክትሰደሎም ዝብለካ ዘለኹ ሕማማት ከም ደቅካ ርኢኻ ኣብዛ ሰዕ እዚኣ ኮንካ ቀላል ነገር ኣይኮነት።
1: ዜሮ ብጣዕሚ ፅቡቅ ቦታ ንተምሃሮ ክኸውን ዝኽእል ቦታ፣ ዓበይቲ ግራብ ዘለዎ ቦታ፣ ሻሕ ዝበለ ሕፅው ፅቡቅ ቦታ፣ ንተምሃራይ ክኸውን ዝኽእል ቦታ ኮይኑ ይስማዓኒ። ስንጭሮታት ዝበዝሖ ጎላጉል ኣብቲ ማእከል ድበዝሖ ከምኡ እዩ ፀኒሕኒ። ዓሶ ከዓ ቀልጢፋ ስለ ዝተቐበለትኒ ዛይድሲ ኣዝያ ኣልያትኒ ይብል። ኣብ ሓንጎለይቲ ክርስቶስ ኣዘይክእል ስንብራት ኣንቢራትለይ። ምክንያቱ ሓደ ንኣሽቲ እዩ ብዝተፈላለየ ዓይነት ቦታ ዝመፀ እዩ። ብመትሓት ዝመፀ፣ ብከበሳ ዝመፀ፣ ኩሉ ዓይነት ቋንቋ ዝዛረብ ኣብ ሓደ ጠርኒፋ ንኩልና ሓደ ዓይነት ትርእና ስለ ዝነበረት፣ ፍቅሪ ትህበና ስለ ዝነበረት፣ ንዝሓመመ ትበፅሕ ትርኢ፣ ንዝናፈቀ ተተባብዕ ስለ ዝነበረት ኣነ ብጣዕሚ ፅቡቅ እየ ተቐቢለ ዮ። ኩለን መምሃራናን ኩለን ኣለይትናንሲ ለይቲ ተሲእካ ሰዓት 5 ከይድካ ኢኻ ትሕፀብ ክትሕፀብ ክትከይድ ከለኻ ዛይድ ምሳኻላ ተን ኣለይቲ እንዳሓፅበኻ ተን ኣለይቲ ዝለዓለ ተራ ዝነበረን ኣለይትና እየ።
2: ኣብቲ ዋጋእ ሰራዊት ዝነበሩ ሰንኪሎም ናብቲ ቤት ትምህርቲ ዝመፅኦም ቶም መብዛሕትኦም መምሃራና ነበሩ ሽዑ። ዋላ ንትምህርቲ ንክምህሩ እውን ዝወሰዶ ኮርሳት ኣይነበረን። ብሓፈሻ ግንቲ ኣመሃህሮኦም ኣዝዩ ብሉእ ዝኾነ ልክ ከምዚ ኖርማል ኣብ ሕጂ ዘለዉ ደቅና ተማሂሮም ዝመፁ ዘይኮነ ከም ኣመሃራንካን ከም ወለድኻን እዮም ሳቶም ፍሉይነት ኣለዎም ኣብ ኩሉ ነገራት ካዮም ኣብ ትምህርትካ ጥራይ ኣይኮኑ ዝከታተሉካ ኣብ ጥዕናኻ ኣብ ፅሬትካ ኣብመጋግባኻ ኣብ ሓፈሻዊ ኣብ ኩሉ ሂወትናትካ ከመይ ጌርካ ቀሲምካ ክትምሃር ከም ዘለካ እዮም ዳሓስቡ እምበር ብዛዕታ ተዋሂባቶም ዘላ ኣርእስቲ ምሂሮም ካ ጥራይ ኮን ንኸዱ ዳሓሩን ከምዚ ሕጂ ንሕና ንደቅና ገንዘብ ከፊ ኢልና ካልኣይ ሳልሳይ ግዜ ትምህርቲ ነምህሮም እሳቶም ካብ ታሕቲ ካብዚ ታሕቲ ዜሮ ካብቲ ምውዓሊ እዮም ናብቲ ቦታና መፅኦም እዮም ነቲ ዝደኸመ ተምሃራይ ኣብኡ መፅኦም በዕሎም እዮም ብወለንቶኦም እዮም ዘረድዎ። ምክንያቱ ምስቶም ካልኦት ተምሃሮ ክርክበሉ ዝኽእል መገድታት እዮም ዝፈጥሩ ነይሮም። ሕጂ ምስ ኩሉ ኩነታቶም ክትሪኢ ከለካስ ኣዝዮም ንዓና ሓለይቲ ሓልዮት ኣለዎም ድንጋፅ ኣለዎም ምስቲ ዕድሜናን ካልን እ ብጣዕሚ ምሳቶም ሓይላት መምሃራን እዮም ም ቶም መምሃራና
0: ማለት እቶም ቅድሜና ዝነበሩ ዕብ ዕብ ዝበሉ ሰባት እቲ ምዝላቅ እንዳረሓቀ እንዳረሓቀ ምስ ከደሲ ንሱዳን ገፅና እንዳቀረብና ምስ ከድና ኣብ በዓል ሃወልዕ ምስ በፃሕናስ እቲኣሰጊርካ ሱዳንያ ግለ ተባሂሉ ሕጂ ቶም ዓበይቲ ንሕና እንታይ ክንገብር ኢና ሱዳን ክንከይድ ከም ሰብና ክንዋጋ ኢና ኢሎም ዳርጋ ኣድማ ኮይኑ ማለት እዩ ከይዶም ንዓራክ
3: እዮ ቤት ምርሲ ሰውራ ኣብ ውሽጢ 5 ዓመት ኣድማዕ ውፅኢት ክሕፈሶ ስለ ዝኽኣለ እቶም ኣብ ሰውራ ዝተምሃሩ ተምሃሮ ኣብ 1983 ዓ ም ኣብ ሓራን ሓውስ ሓራን ቦታታት እንዳተንቀሳቐሱ ሰፊሕ ዘመተ ምጥፋእ መሃይምነት ከካይዱ ክኢሎም እዮም። እዚ ኩነቲ ኣብ ህዝቦም ዘስረፅዎ ፍልጠት እቲ ውድብ ጠፊኡ ኣብ ዝበሃለሉ ዝነበረ እዋን ሓያል ፅልዋ ክትሕድር በቂዐ እያ።
4: ጌና ኣብቲ ቃልቲ ከለና ዝፈረዩ ናብቲ ሓራ ቦታታት ከይዶም ህዝቦም ክምህሩ ጀሚሮም ኣብ 83 ከዓ እቲ ሰፊሕ ናይ ምጥፋእ ማይምነት ዘመተ ኣብ ድሕሪ መስመር ኣብ ኩሉ ከባቢታት ከዓ ብሰፊሑ እቲ ዘመተ ከዓ ተምሃሮ ቤት ትምህርቲ ሰውራ ዝነበሩ እሳቶም እዮም ከይዶም ዘሚቶም ማለት እዩ።
5: እቲ ብዝተፈላለየ ምክንያት ካብ ስድጋ ዝተፈለየ ህፃን ከምዘየስተማስል እቲ ናይ ስድጋ ሓልየት ከምዘይጎድሎ እዚ ዓይነቱ ኣተኣላልያ ፅቡቅ ስለነበለ ክሳብ ክንድኡ ናይ ፅምዋ ካብ ስድጋ ናይ ምፍላይ ባህልያትን ሕማማትን ኣብ ተምሃሮ ቤት ምሰውራ ኣይነበረን። ብፍላይ ኣብቲ መጀመርታ ከዓ ቁፅልና ውሑድ ብምንባሉ ከዓ እቲ ናብላ ዋላ ሙሉእ ሙሉእ ጥጣሓይ እምበል ብተዛማዲ ድሓን ነይሩ።
1: እዚ ኣቦታት ካብቶም መምሃራን ፍልይ ድበሉ እዮም። ኣብ ቤት ትምህርቲ ዝረኽቡካ መምሃራንካ እዮም። ኣብቲ ጋንታታትካ ዝረኽቡካ ከዓኒ ኣቦታት እዮም ዝበሃሉ ነይሮም። ንኣብነት ሕጂ ንሳትረብ ዝኸደ ወዲ ሃይለ ስዩም ሃይለ እዩ ነይሩ። ብጣዕሚ ኢና ኣነ ስጋብ ሕጂ ወላ ኩሉ ነገራቱ ሲ ናይ ብሓቂ ኣቦ ናይ ብሓቂ ኩሉ ኢና ረኺብና ዓብና እየ ዝብል ኣነ። ምክንያቱ ሓደ ቆልዓ ሲ ኩሉ ነገር እዩ ዘድልዮ፣ ፍቅሪ የድልዮ፣ ምሕብሓብ የድልዮ፣ ኩሉ ነገር ምፅራይ የድልዮ፣ ምእላይ የድልዮ፣ ምምካር የድልዮ፣ ኣዶ ተድልዮ። ኣዴታትና

0: እተን ኣባላት እየን ኣቦታትና ከኣሶም ከዓ ዝኾነ ነገር ንዓኣቶም ነጊርካዮምሲ ኣብ ሓደ ስድራ ቤት ኮንካ ከማ ስትበኣስ ትጋራጮ እዛ ንፈልጣ ዘለና ሕጂ እያ ኣብኡ ግን ብጣዕሚ ትተኣላለያናስ ዝኾነ ነገርሲ ኬድካ ንዓኣቶም ክትነግሮም ከለኻስ በቃ ይቕበሉካ እሞ እቲ ትደልዮ ከዓስ ይኾኑልካ ብሳይንሳዊ ኣገባብሲ እቲ ሓደ ህፃን ወይ ሓደ ቆልዓ ሓደ ንእሽተይ ክረኽቦ ዝኽእልሲ ንረኽቦ ነየር ኮይኑ ይስማዓኒ መምሃራንካ ኣብ ትምህርቲ እንተሓሚቕካ መፂኦም እንታይ ከምኳንካ ምስቦታትካ ይዛረቡ ምስቦካ እንድሕር ዛረብ ኮይኑስ ብናፍቆት ድዩ ብካልእ ዲኻ እንታይ ኮንካ ተሓምቕ ዘለካ ንድሕር መምህርካ ዝዛረበልካ ኮይኑ ጥራስካ እንታይ ኮንካ ሎሚ ኢሉ ድሓተልካ እንድሕር ኮይኑሲ ዋ ከምዛ ሕጂ ንሕና ዘለና እያ ማለት እዩ ሕጂሲ ኣነ ክሪኦ ከለኹስ እቲ ሓደ ቆልዓ ክረኽቦ ዝግብኦስ ረኺብና እየ ድብል ብደበይ ትምህርቲ መምሃራና በቲ ጋንታታት ኣቦታትና በቲ ከዓ ኣለይትና
1: ድሕሪኡ ሕማማት ነይሩ ታይፎይድ ነይሩ ዓሶ ነይሩ ታይፎይድ ሕጂ ታይፎይድ ሓየመ ነረ ርእሰይ ምልጥ ኢሉ ፀጉሪ ይብልካ ገለ ይብልካ ትተርፍ ሃተፍተፍ ትብል ማይ ገይሮም ክሳይ ገብርካ ፈውስ ረስኒ ገለ ቁርሲ ዳሊካ ለይቲ ድቃስ እውን የለን ክስንክታ ይሓድራ ንጎ ቁርስካ ገብራልካ ኣቁሪስን ኣምስሕን ኣድሪረን እዚ ኩሉ ዝብለካ ዘለኹ ፀገማት ንክፈትሓሰይ ቀሊል ኣይኮነን ብፍላይ ቤተን ደቂ ኣንስትዮ ዝነበራ ማለት እዩ እቶም ካልኦት ኣቦታት ዝበሃሉ ከዓኒ ምሳኻ ዕንጨት ወፍሩ ሒዞም ከዓ ንዓኻ ኣብነት ክኾኑ ገለ ገረብ ቆሪፆም ዕንጨት እዚ በቃ ከምዚ ሁርኩታት ስድራ ቤታት ጌርካ ክትሓስቦም ትኽእል ኢኻ ልዕሊ እዩ ኸማን
2: ብዝተፈላለየ ኩርና እዩ ኣዝሊቑ ማለት እዩ ምዝላቕ ኣዝዩ ከቢድ ግዜ ናይ ቤት ምሰብሩ እዩ ነይሩ ግን እዚ ክብለካ ከለኹ ሕጂ ካብ ናብ ቆብርአት ሃወልዕ ናብ ግልዕ ዓየት ኩሉ ብህተብ ጀልሃንቲ ኩሉ እዚ በፂሕናዮ ማለት እዩ ኣብ ገሊኡ ክልተ ወርሒ ኣብ ገሊኡ ሰለስተ ወርሒ ገለ እናተቐመጥና ማለት እዩ
3: ፍልቂ 78 ክሳብ ፍልቂ 80 ቤት ምሰውራ ኣብ ላዕልን ታሕትን ያሕሊፈት ኣብዚ እዋን እዚ ትምህርቲ ተቐረፅ ኣብቶም ኮፍ ንብለለን ሰለስተ ወርሒ ድ ኣርባዕተ ወርሒ ተምሃራይ ይምሃል መምህር ይምህል እቲ ሕልና ብተምሃራይ ልዑ ነይሩ ብመምህራን ከዓ ኣዝዩ ፅቡቅ ነይሩ ናይ ሽዑ ነበረ ምድላዋቶም ካበይ የምፅዎ ነይሮም ተዓቕሚ ካበይ ረኪቦም ሞቲ ተመክሮ ምናልባት ውሑዳት ኣብ መንጎኦም ናይ ከምኡ ልምዲ ዝፀንሖም ኣብ ምእላዮም ታራ ነይርዎም ክኾኑ ይኽእል እዮም ብዓብኡ ግን ለውጢ ክስዝፃለኒ ዝብል እምነት ዘነበሮም እቶም ናይ ሽዑ መምህራና ነቲ ሞያ ተላቢሶም እቲ ናይ ብሓቂ ክሃንፅዎ ዝግባእ ሰብ ሃኒፀም
1: ዝገርመካ ከማ እቲ ንብረት ብጉልበት እዩ ንመንሽሙ መፅ እዩ ንዓራርብ ናይ ቤት ምሰብራ ጉልበት ንብረት ብምሉኡ ገዳይም ዝበሃል ቦታ ኣሎ ሓንቲ መኪና ነራ ካብ ጀልሃንቲ ንገዳይም ተምፆ ካብታ ገዳይም ከዓ እቶም ኣጓበዝ ጉልበት ዘለዎም ዝበሃሉ ንዝባ ነውፅዎ ካብኡ እንደገና እቶም ማእቶት ዝነበርና ከዓ ብፀልማት ኢካ ክሰርሑ እዚ ኩሉ ካብኡ ከዓ እንደገና ንመንሽሙ ተምፆ ናብቲ ቤት ትምህርቲ ናይ ዓራርብ በቃ ድሕሪኡ ሓድሽ ቤት ትምህርቲ ክስራሕ ጀሚሩ ማለት እዩ ኣንደርግራውና ተሰሪሑ ክላሳት ተሰሪሑ ኣብኡውን ምሳና ተሓዊሶም ምሩኻ ተሰርሑ ነይሮም ከምዚ ነይሩት ሂወት ብድሕሪኡ ዝበልኩኻ ናይ ምድላው ናይ ሻድሻራር መፅያ ኣብ 81 መወዳእታ ወርሒ 10 ተቢሉ ምስቶም ከባቢ 500 ንኸውን ናብ ሰራዊት ተመደብና ምስኦም ከዓ ናብ ሰራዊት ተመዲበ
4: ተምሃሮ ቤት ምህርቲ ሳውራ ደቂ ዓባይ ድስቲ እንዳተባሃሉ ዝፅውዑ ኣባላት ደቂ ሓንቲ ስድራ እዮም ነይሮም ስድራ ቤቶም መምህራኖምን ኣለይቶምን ክኾኑን ከለዉ ተምሃሮ ከዓ ኣሕዋት ኮይኖም እዮም ሓሊፎሞ እቲ ሓልዩ ዝመልኦ ኣተኣላለያ ብሓባር ምንባር ጥዑምን ፅንኩርን እዋን ብሓባር ምስጋሮም ኣብ መንጎኦም ዝፈጠሮም እትእስሳር ኣዝዩ ፅኑዑን ምቁርን እዩ ከምኡ ስለ ዝኾነ ከዓ ኣብ ሕድሕዶም ሰሪፁ ዝነበረ ፍቕርን ሓድነትን ኣብ ሎሚ ኮይኖም እንክዝክርዎ መግለፂ እዮም ዝስእንሉ
5: እ ዝኾነ ሰብ መታ ዓብይ ገለ ዝብለና ቤቶም ሰብራ መታ ዓብይ ዶም ብለና መታ ዓብይቲ ይኮናን ግን ንሕና ኣሕዋት ኢና ምክንያቱ መታ ዓብይቲ ዝበሃል ሲ ዋላ ብሓደ ገዛውቲ ዝነብር ክኾኑ ክእል ሽዑ ክትፃወት ውዒልካ ኣብ ገዛውትኻ ገገዛኻ ኢኻ ትኸይድ ምስ መስየካ ንሕና ግን ገዛ ንኸዶ ይብልናን ብሓንሳ ኢና ኣብ ሓንቲ ቢያት ኣብ ሓንቲ ማእድ ኣለና ኣብ ሓንቲ ኮቦርታ ኢና ንድቅስ ኣብ ሓንቲ ቤት ትምህርቲ ኢና ንምሃር ሙሉእ ሂወትና ሲ ንፈላለየሉ ነገር የለን ኣብ መደቀሲ ንፈላለየ ኣብ ትምህርቲ ንፈላለ ወይ ኣብ ምውዓላይ ንፈላለየና ብሓንሳ ስለ ዝኾና ሓንቲ ስድራ ቤትና ነርና ሕጂ እቲ ስድራ ቤት ምዃናኻ ኣዝዩ ምቁር ዝኾነ ሂወትና ክንሕልፍ እታሽሚ ጌርና ያገዲድና እታ ደስ ዘይተብለና ነገራት እንተ ሃለ ሓንቲ እያ ነራ እዚ ከዓ ንኩላና ትፀሉ ማለት እዩ ነቶም ዓበይቲ ነቶም ናእሽቲ ዋላ ቶም ከባና ዝናእሱ ምክንያቱ ኣብኡ ምንባርና ጥራይ ዘይኮነ ሲ እቲ ክን